0: ደኺ ካባ ኸ ዝነእሳ እያ ተመርአ
1: ሕራ ይበል እዛ ጓል ማርያም ስማ ዋ
2: ኣቦ ክምርዕ ደል
1: ሒንካ ተመርዖ
2: መኽሊ ብሃብን ጥሕነ ክምርዕ
1: ተቆልዓ ዘይትምሕረኒ ክበከ
2: ሃበና
3: ወይ ጉድ ክምርዕ ደልካ ከ ዘረባሉ
2: ምርሓፍተ ጣሓናባ
4: ክት ኣንጃል
0: ኣታ

0: ብቐዳማይ ምስ በዓሳናይ ምልዖን ሩባ እንዳወረና ኣጓ ዝዓዲ ሕልኩ ክፃወት ፍቲ ማዕዶ ኮይና ርእናዮ ምዚ እቲዝወድያ ደማስክለየ ክሕይሉ ንኩሎም ኳይ ድርይ ድርይ ኣቢልዎ
1: እሱ እንታይ ተደሪሩ ዝሓድር ዘሎ ማዓርን ጠስምን ጮማን ዝሕላን ለይትን ቀትሪ እንዳደስቆዳ ወረገና ደቀኸና ክውድእ ኣለና እዩ ኣንቲ ኣንቲ ተንከብቶም እኳ ካነዚ ምድሪ ክድን እናቢለኖ እቲ ኣብየት ከቕናኣካ ወይ ዓኒ ኣይወነ እዚአንሲ ጉልሓይ መፅያ ልሕስ ፀፀብለን
0: ኣይ ናይ ከምኡ ደልክ ዮኺ እዋ ክተርር ወረተን መሓሲኣቶም ኣብ ዝማክሪ ሞላ ደባ ተካልና ትዕበና ኣሎ እግረን ክሰብረኒ
1: ወይለክ በልየን እንደመኸሽሕ እየን ነዛ ትሕቶ ዘሊክሉ ግና ንዕሞ እቲ ሃላይ ወደን ኮይርአኪ ጥንቅቕ እንዳበልኪ እንተዘይኮነ በልየን እግሪ እግረን እግሪ እግረን ዝበርየን ውድእ ኣብልየን
2: ትርፈድ ክዛብዓክ የ ፀኒዐ ብኽነ ተባዒትኪ ተንኮል ተኸልክልክ ትኸድ ኣለኺ ኣቲ ኩርባይ ስቆረክ ንዲ ንሶም ዶይኮኑ ካብ ዝበልዖ ንሰትይዎን ንጎንጎ ዝቑሕ እንዳብሉ ዘምፅልና ደሎ
3: ወይ ኣነ ደኒው ኣነ መፃወጢ ቆልዓን ሰበይትን ኮይነ ነዛ ቆልዓ መገዲ ክተትሕዝያ ዘለኽ ዳ እምበር ናይ ናት ክዝዛሓን ግዜ ኣለዎ
1: ኣንቱ ነዚ ናይ ጠቅም ልላሕ መጨባ ዲኹ ሓቂ እንተልይዎም ዳ ሓንቲ ርሒ ወይ ከዓ ክልተ መላእታጣል ደየምፅልኩ ወ
3: ዳሓን ክንረአ ኢና
4: ሰሕቲ ወዲዮም

0: አንተ ፈታ ፈታውን አኸንደ የ
1: ያዲህውዳ
0: ወወይ ናም መቅረብኒ ናስኪ
1: የ እንታኹም ደልኩ
0: አንቲ ካባብተረ ስኻም ዝቕምጦ ትኹምርዮሲ ኣብዝኒ ኸደይተቱ የገለ ተሓሸክብለኪ
1: ነይን የኸእትዎ
0: ነቲ ልኻይ ኣብዝኒ ክግበር የኸ ሓሸክብለክ ኣለኹዋ
1: ነዚ ልኻይ ዲኹ
0: ወ
1: ሓቁኹ
0: ስምዕባ
1: የ
0: እዛ ጓል ሓምቢር እዛ ጓል ሓምቢር ስኸመይ ትግምግም እያ
1: መ ሙልዖ
0: ወ
1: ሙልዖ ደኣ ሕፃባ ርስተ ምጫራ ቆልዓ እንተ ሳዕስዐት የምሕረላ እንተለመፀት የጥዕመላ ኦ ከመይ ዝበለት ወሓለ ድምፃ እኳ ደይስማዕ
0: እሞ ኹና ኣትወልዶ ነዚ ቆልዓ
1: እንታይ ኢልኩም
0: ክነምስሎ ዶ ነዚ ቆልዓ ምስ ብልዖ ብለኪ
1: ሓራይ ግርም ግርም ግርም ኣነ ድኣ ሕጓስ ወሸነ እዛ ብርክቲ ቆልዓ እዛ ምድሪ ቤተይ ኣትያ ብዛ ድንበይ ረጊፃሲ ሕጓስ ኣንተንታይ ድበለብ ሽራት እዩ
0: ወዓይቲኣቲ ሰበይቲ
1: እንቱ
0: ዘይሰምዑ ክተስምዐልና ኣይናይ ድሓስክ ጭብጥ ለክ እዩ ገልዳ
1: ካብ ብሓደ ኣፈይቲ እዚ ኣፈይ ቀርቂርኩም ግጥቀህ
0: ሞስም በልዋ
1: ራይ በሉ
0: ሃይ ግዳ እየ እዚ እናኮ ሸላ
2: ኩርባብያ እናተፃወትና ኣይሰግድ ወቂዕዎ
3: እሞ ንሳየ ነሸምበል ወደይ እታ ስኻ ከዓ ምካደይ ትፈልጥ እታ ተጉሂ እንዲካ ትፈጢርካታ ዳ ትወስግናዓ

0: ተናዲነ ብቐዳማይ ስነታም ልዕሪ ይኽናዶ ምስ በለት ሃማን ቀልማ ተዓዚሩ
1: ሓደ ስቃሒልዋ ኣሎ እንታይ ግድኽን ወረ ነዞም ጠላሕ ድብሉና ከይተቐድመና ንዓ ሂብዋ ነህ ፀጉሪ ርእሱ ኮ መደብደቡ ህድሞ ኮ እዩ
0: ኣንተን ኣነስ ወረ ከይትኩርያ ለየለ እምበር ነዚ ገስጥሓውን ኮ ውድቅ እየ ዝብለሉ ዝልበ
1: ወይ ለከ እንዲዒ እስኸሞ ፈቲክ እንደህሉ
0: እንተ ናይ ትሕፍራና ኣንዶ ኣሽሙር ጌይርክን ግዳ ዘይተብኳኣሉ ሳንዳኸን ዘይኮንኩን እየ
1: ኣይ ኣዲነ እዚኣ ስክትከብደኒያ
0: ኣንትና ጆኹን ዘይነበረ ድሞ ሽማግለ ክሰድድ ኮይነ
1: ኣንትና ብቲ ዋዛኻ ንዕልል ከለና እሞ ገስጥሓወይ ኣነ ዝምርዓዋ ኣብ ዝባና ዝሕዘል ጨጉር ርእሳ እዩ ዝብል
0: እሂ ኣነ ክቆርቲ ጨክ ንዴ ድሓር ከኣስ ክሳብ መርዓብ እናተይ ስብ ዝባነ ክሕዘል ንዲ
1: ኣይ ኣዲነ ናትክ ናይ ውዳእን እዩ ንኸይድስ ከበላ
2: ኣንታ ርጉም ቆልዕ ደይ ገባረ ግብሪ እታ ገይርካ ኸነት ወዲ ሓንቢር ኢዱ ዝሰበርካዮ ሰብኣይ ተረኺብለይ ሲ ንሳየ ምስኪን
3: ደፍና እስኪ
2: ኣይ
4: ኣንታ ቆልዓ እዚ ፅጋብ ካናብ ግራጭካ ትወካ ደሊ ኣንታ ንዓይ ዘይትርኢ እንታይ በዲለካ እንታይ ገይረካ ኣቦኸ ዓዲ ውዒል ኮይነ ሲ እዚ ዝሓገዝካ ድሓን ትረ ንደማ ስሒዝክዮ ናብቲ ገዛ ኺዲ ከድክ ድማ እንታይ ከም ዝብሉ ክስምዐዮም ይኽ
2: እንታይ ደኣ ክገብር ክኸይድ እየ እምበር እንታይ ደኣ ክገብር የክየ
5: ኣንተ ምሉዕ ብቐሙ ዘይሓሰብኮም ሳይ ኢዱ ሰይረ እዮ
6: ሰግድ ካብዞም ኩሎም ስሓወይ ዘምርፀካ ግን እንታይ እዩ
5: ትርጉም ሰይጣን
6: ግርም እባ ንባዕልኻ ሰይጣን ስን ሰይጣን ምጥቋም ድሓን ማእገር ዘይብሉ እንዲኹም ርኢኹምዎ ነዚ ሓወይ ኣግባ ዝዓድና ፀባዕ ጎሰትኹም ፊዕፊዕ ኢልኩም ፀጊብኩም
5: ምልዖ ወዳ ነዮ እንትርፎ ፈጣሪ ዝፈርሖ የብለይ ሰብኣይ ዝኾነኻ ፊንፊታ ኣምፅዮ ኪድ
6: ሓቅኻ ክንዲ ተጋጊስ ትፍክረለይካ ኣለኻ ድሓን ኣንዳኣሙ ኮፍ ኢለ ሸይ እንታይ ክብለካ ኢለ ሓያል ፍጠረልካ ካብኡ ሓሊፈ ድብለካ ብለይ
5: ኣንቲ ጓል ኣፍካ ኣድብ ኣበይ ሞ ምልዖ እንዲ ክኾንኪ ካልእ ኸውን ነይሮ ስልዕ ስልዕ መበልኩዎ

0: ዋይ ኣጥማይ ኣደማስ ናባኹም ደ ዳክመፅ ፀኒሐ ወፊሮም ኣለዉ ምስ በሉ ንስ ልብልበይ እንዳልኩ መፅ
1: ይህ እንታይ ተረኺቡ ኣይዳሓንን እንዳኛው
0: ኣንቱም ናቱስ ክኢልናዮ ነርና ንህልኩም እምበር ካልእ ፀገም ረኺበ እቲ ርጉም ወደም ነቲ ወዲ ሓንቢር ኢሉ ሰይርዎ ባህል ኣሎ
1: ዋዕ
0: ወ
1: እንታይ ትብል እንቲ ወይ ተካል ስማዕ ኣረ በቂ ሓምሸሽ
0: ጉዳሚ ጉዳም ነታ ዝነበረት ንፀገምሲ መጣልያ ወሲ ክንንህልኩ እሞ ሕጂሲ
1: ደሓን ደሓን ገዛ እሞ ሓሊፍኩ ፅንሕኒ ፅኒሕ ለብዓለይ ክዳሃየክየ
0: ከምኡ ዶ ሓይድ
1: ወ

0: ሰምተ አቦ እተወዲ አዳኛው ሲ ከመይ ዘለጽጋው ሰንጥቦ አ መንገድ ረኺቡስ ሰብ አይ ዝኾነ ፊት ንፊት ኣምፅለ ኳኢልኒ
1: እምበኣር ንሕና ካብ ኣፍና ናብ ፅሕምና ኮይንና ሱቕ እንተበልናሲ ሰብ ኣይ ዝኾነ ምፅለ ይልክኻ ድሓ ንሕና ዳ ደይ ንዳኛው ርኢና እምበሪ ኣደን ወዲ ዳ ከነ እንዲ ዝግብኦም ነይሩ
0: ካብዚ ሓወይሲ ንሕሱም ፀላኢ ኻ ዘይትምነዩ መባእ ዝተኸለባ ንግበረልካ ክበሃሲ ሓቂ እዩ
1: ሓቂ ክዛባለይ ሓቂ ሓቂ ከምልዕጓለይ ኣደን ወዲ እንዳ ደይሓተላዓዲ እዮም ስምዐ ባ ምልዕጓለይ እቲ ብቐዳማይ ዝበልኩ ክሓሲብ ኩሉ ዶ ደማስ ንወዱ ዓይነ ውዲቕልኪ ዘሎ ነቲ ወዲ ሽልል ኣብል እዮ
0: እንታ ቦ ቅጫ ቅጭቅጭካ ክትበልዕሲ ገዲፈካ ክምርዖ
1: ወይ ጉድ ንሓንዳ ሓዛ ጓለይ እኽሊ ጥራይ ይረኸብ እምበር ስርንቕ እኳ ይብል
2: እንግዳ እንክለባል እዩ ስዛ ጓለይ

0: ክፍ ብ
1: እንታይ ደማስ እንታይ ኢኻ ፀርካ መፅኻ ወግሒ ፀብሒ ክትወታትፍ ከፊእካ ፀር ኮይናካ
2: በልስኪ ድሓን ኢድካ ምልኣልካ ተኣልባኻ ሽያ ክዓዲኣ እሞ መሊኣ ትፍሰስ ደንበኻ ክኣሰስን
3: ኣሜን ኣሜን ሓንቢር ሓወይ ኣብ ሓደ ዓዲ ኮይና እቲ ክንገብሮ ዝግባአና ይናገርና ከይተሓናገርካ መዓስ ገርዝ እዋን ትርር እዋን እዩ እዞም ቆልዑካ ሕማቕ ጓኒፍዎም ዳሓን ዶ ኮይኑ ሳየ
1: እንዳሓን እዩ እንዳሓን እዩ
4: ሓንቢር ሓቂ ሓይሽ እቲ ቆልዓ ምልስ ምልስ ኢልና ክንሪኦ ግባእ እተኾነ ሰብኣይ ከምዛ ትርእዎም ዓዲ ውዒል ኮይኖ እንታ ኣነ ረኺበየ ዘለኹ እኳ ገዛኻ ጥሩሑ ተኮይኑ ኢትካ ንድሕር ዘይመርኣልካ ከ ዘይ ዓወን ዓወን ኢኻ ትብል ዓወን ዓወን ኢለሲ እንታይ ከም ዝገብር ጠፊእኒ ሕጂ እኳ ሳላ እያ ደማስ
2: ኣንተ ድርፈ ሰብ እኮ ካብ ፍትፍቱ ፊቱ እዩ ንሕና ከዓ ካባኹማ እዩ ንደሊምና የግዳ ሰብ ዝቆልዓ ድሓ እንዶ ኮይኑ እንተበልኩምና እኽል እዩ ግና ወድኺ ሕጂ እውን ቅልፅሙ ገቲሩ እዩ ዝኸይድ ዘሎ ሕሉፍ ሓሊፉ ንምሉዕ ጓለይ ኣንጋዕዲላ ኣሎ እንታይ ግበር እዩ ዝብለና ዘሎ ምንታይ ኢና ውዒልና እስኹም ክዓገብ ዘይትብልዎ
4: ኣንቱም ሰባት ደይሰ ትጥሜቶምን ድኽነትን ደይፀሩ ኮይኖም እዮም እምበሪ እንታይ ከ ክንደዚ ዝኸውን ሓፍሓፍ ኣድልይዎም እዩ ግና ብነብሶም ድኽነቶም ኣይፀሩን እዮም
2: እሞ ንሳየ ንሳየ ወቂዑሲ ዝራብዕ ዘግርዐ መሲልዎ እንተደልዩ ይኽድ ደብትርባ ዓድና ኣውደ የለውን ኣብርከም ዘተፍሱ ግባል
3: ድሓን ሓንቢር ሓወይ ዋ ንሕና ካብ ሓንቲ ጥብ ሰቲና ጓጉድን ኣልባም ኮይና ዝዓበና ኢና ደጊም ዳኛዋ ኣብ ንእዲ ኮይኑ ተቕንዚ እዩ ንስኻ ከዓ ኩሉ ንውሽጢካ ጌርካ ውሓቶ ካሓሳንላ ዛና ይትበል ናይቲ ቆልዓ እንተኾነ ከዓ ድሓን በዓልና ክንምዕዶ ኢና ደዛ ዓድመ ንእስነት ስግር ዘይበላ ኮይኑ እምበሬ ኣይ በዕሉ ዘፊሉ ጎድፎን ድዩ
2: ኣንታ ደማስ ሰብ ኮኑ ሰብ ኣይፈርሖን እዩ ግን ይከባበር ከምቲ ዝበልካዮ መርፍእን ፈትሉን ኮንካ ተለቓቂብካ ትኸይድ ዋ እቲ ዝግበር መዓስ ጠፊእና ግን ኩሉ ንሒፍናዮ ሱቕ ኢልና
3: እቲ ንኩላና ዝሓይሽ መንገዲ ከዓ ከምኡ እዩ ሓንቢር ሓወይ ትርፈ ከዓ ሓንቢር ዝተዛረበሲ ካብ ክቱር ሕርቃን ይዛረብ ዘሎ ንኩሉ ዕሽልካ ምሕላፉ እዩ ንስኩ ከዓ ንጎንጎ መዓድ እዮ ዋ ዓገበልዮ ዝቆልዓ ቆልዓ መማዓድ እዩ
4: ድሓ
0: መቡ ዶ ክንገብር
3: ድሓንድሓንድሓንድሓንደይዳግብር ኣቢልና ምልስ ክንብልና መፂና ንበሪ ካል መዓልቲ ባሓደ ኣለና
0: ወ ሓንጀራ በሊዖም ሎ ክትኮንፅሕ
3: ኣብ ገዛ ንዲና ፀኒሕና
0: ዋዕ

0: ደስ ጥወደይ
1: ኦሆይ
0: ሰማዓኒ ደለኻ
1: ሰማዓ ኩሎ ኩልደ
0: እዛ ሙልዖ ጓለቦኻ ሓምቢርሲ ገለ ዶኾን ጠላሓይ ትብለካ
1: ጠላሓ ዳበይ ክሳል
0: ሳኣኒ ናይ መን ሳኣኒ ይኸደልካ
1: ወይ ኣደይ ጠላሓ ዳበይ ክሳኣኒ የደልኩኺ
0: ናትካ ሳኣኒ
1: ጠላሓ ዳበይ ክሳኣልዎ ጠላሕ ትብለካ ያ የደልኩኺ
0: ግርም ዝወደይ ግርም ከምኡ ተኾንከ ስሓቅኻ ምሰቦኻ እውን ብቐዳማይ ከምኡኢና መኺርና እሞ እ እዛ ወይፈን ሙልዖ ካብዛ ገዛና ሰተት ኣይነብላን ኢና

0: ሓወይ ለንፃወትና ነርና
1: እንታይ ትገብር ኣለኻ ኣብዚ
0: ፀባዳ ቤት ድማ ሰሰትን ለድውዕል ኣለኹ ጣዕሚ ድረ ቆፅረልካ ኢላ ተንስ እዛ ከብሊ ጥርዝም ኣቢለያ ኢለያ
1: ዓሰባ ናትካ ግዳ ዘይትሕሉ ዳለማስ ካብ ኣብለኒ
0: ሰግድ ምርዖ ሓፍተይ ካ ክትምርዐ ሽዕሉ በሎ ምፅኻ
1: ናብ ባንኩ ትምርዖ
0: ናብ ገሰጥ
1: መሪኦም ኢልካ
0: ዓንዲ ወይና ዘመደኒ ሰብ ከይትነገር ኢላ ዘነገረትን
2: ከ
0: ዓርፍ

0: ምልዖ ምልዖ ጓለይ ንዕስ ገዛ ጓለይ ንዕሞ
1: ንዕስ ገዛ ጓለይ ኮፍስ ክበል
2: ኣቦ በቃ ወዲኢኻዮ
0: ይ እንታይ ኣሎ ድ ዝተረፈ እንዳ ድማስ ከዓ መዋስብትና እዮም ቀደም ከሪኦ ከለኹ ምልዖ ጓለይ ኣቦኡ ንደማስን ኣቦይን ድብጅ ጥራይ ጓሶዮም ይመሓሊፎም ከመይ ዝኣመሰለ ሕውነት ነይርዎም መስለኪ ሕጂ ከዓ እንዳ ድማስ መፅኦምና ደኣ ኢደይ ዘርጊሖ ቅበሎም እምበሪ ሕጂ እንታይ ትገብር መስሊ ክዛ ጓለይ

0: ዘመደይ
1: ሰዩ
0: ናስካ ክነግረኪ
1: ኣብዑ ናደ እንታይ ዝንገር ኣሎ ኮይኑ እዩ ንዓንዶ ናብ ዝቕረብ
0: ኣንቲ ቅረብኒ ኣሎ
1: በል ንገረ ንቐሪበካ ኣለኹ
0: ዓንዲ ለ ዘበን ጥርሲ ክምርዓሎ
1: ሓፂኻ ዲኻ
0: ተሓፂኽ ድኺ
1: ኣይ ኣይተሓፀኹ
0: ረገሪፈ ኣለኹ መንቆላ ኣኹዎ ኣሎ ሕማ
1: ዋ እንታ እንታ ዋንከረ ገዲፍከዮ
0: ብነፍሰ ሕማም መንኮ ክሎ ኣሎ
1: ሳዩሲ ወድኸ ክለሊ
0: ይክለሉወ ተንዕንደበለ ናይ ኣትንዕበጃኺ እንቃዕ ጥራይ ተሓፅኺ ወይ ክምርዐ

0: እህታ ቆልዓ እንታይ ዳንቃ ዓንቃዓ ተተንፈስ ባይ አንታ ሎሚ ከተባኢስካ ዲኻ
1: ኣቦ ሓቦታተይ ሰዲድካ ንምልዖ ጎል ሓንቢር ተቀተኻለ ሻነ ኣይኮነን ግን ኣነ ከልኦ ገሲ ተመርዕዋ ማለት ሕልፈት ይና
2: መን ኢሉ እኳ
1: ኣቦ ኣነ ነጊረካ ኣለኹ ደምከይትከለካ ተደለያ ዝበልኩካ ግበ ከይደሎ
3: ኣንተ ሓዚ ኣሎ
2: ሰይጣን እምበር ተሓዚ ኢሉ ወይ ፈጠቕ ፈጠቕ
0: ሓቁም በ ሰለ ኢልኩም ከይድኩም ሕቶትሉ
4: ሓቂ ሓይሽ ኣፍና ኢደይ ተዛረበ እምበር ከም ሕሳብ ዳዓዱ ውዒልና
0: ስምዑ እዚ ናትኩም ነገር ካብ ኩሉ የትርፈኒ ኣሎ
2: ካብዛ ርእሰ ይውረዲ ካንስ ሰይጣን ተሓዚ ልዎሲ ንስኻ ኣጭሩ ትሕዝ ኣለኸ
0: ኣነ ነግረኩም ኣለኹ እዚ ቆልዓ ከምዚኣ ኢሉ እንተሰንቲሩ ሓዉካ ኣጉደላ እዩ ዝዓዲ
2: ቃልቃል ልብላቲ ላምባ እንዳ ከዓ ክልዎ ዳ
0: ወይለ በሉ ድሓን ፍድኡ እንተዘይከፊእኩም ባልባል የብላ
2: ቃልቃል የብላ
0: ድማ ቃሎ ብለወ ወይልከ

0: ጓጎሰካ
1: ይሄ ዓይነት ላመይ ወሊዳ
0: ኣምራላምካ እምባር ደረፍ ሓጎስካ ናብ ሕጫል ተሰጢ
1: ወዶ ማስካ ሸኻኹልኩ ኣይብርሃኒ ከለካ ነጎዶ
0: ኣታ ንምሎት ሓጢኻ ሰምሐ ተገደፍካ ያሻነ ኣይፋለይ እንተልካ ንክሳትካ ኣንጥበክ
1: እሞ ተጫቢትና ዶ ኣብሳኻ ዓድና ንፋተት
0: ወዳ ኒአውካ ኣታ ክንደይ ዓድን ጎደመ ዘፅረድኩ መፅስ ብኣኻ ክድፈር
1: ሰግድ ኣክለት ዓግዜ ኣይተናኽኮ ከማኻ ብርገደሰንፍዝኮበዚ
0: ኣሃ እምባር ሃብተኻ ጉብዝና ውሲኽልካ ኣፍኣፈይ ትምልሰለያ
1: ሰግድ
0: ተሰጎድ
1: ኣታዚ

0: ኣንተና ዲኒ እዛ ምልዖ ስታይ ኮይነ ኢላ ካብ ገዛ ምውፃእ ኣብያ መርዓት ምሉሶት እምበር ተቐይራ
1: ሓቃ ንሕና ኢና ሓላፊ ገዛ ኣለና ኮይኑ ንፃወት ዘለና እምበር እሳ ድኣ መን ደለዋይ ኣደ ብላ ሓፍቲ ብላ ሓዳር ገዛ ውጥጣ ኸው
0: ኣይ ብደብሳ ድኣኹም ኮይና እምበር ንዓና ሰየነ ስራሕ ገዛ ዝዘርፈና እዩ
1: ኣይ ኣዲነ ካብዳ ይ ንዓኣሲ ዳሓር ከኣሲ ናብ ገስጥ ሓወይ ከም ተሓፅየት ከሰሚዐኸ ንዲኻን
0: ወይ ለከዳ ድማ ዘይርከብ ልቦ ንሕና ንሰግድ ሓወይ እንዳብልናስ እምበኣርብሑ ጓዓተኹምና
1: ጠልቂት ጓራሕ ሓዊ ኮንኩም ርዓ ንሓወይ ክትገድፎ ድ ሓሳብክን
0: ወይ ለከ ሓወይ ለይ ፅቡቕን ካብ ተሓውኹ
1: ስቕበላ ኣንጭዋ ክልተ ዓንዴት ከመይ ኣቢል ሓወ ከም
0: ዝፅብቕ
1: ንዓኸ
2: ገስ ምሰግድ ኣብቲ ጎቦ ክነብሩ ብሎ
3: እዋይ ኢለኒ እዋይ ንዕቅብ
4: ኣትታይ ኹንክ
3: በልፋትንዋ ባልባል ትበል ኢልኩም እንዲኹም እቲ ወዲደማስካ ንወድኹም ሸላው ኣቢልዎ ባሕር
2: ገሰጥ ምሰግድ ኣብቲ ጎቦ ክነብሩ ብሎ
4: እይ እዚ ኸልዓ ማዕርፋ ኸሮ ገይሩ ዝበላዕሉ ፃዕሊ ዝሰብር ኣሎ ምስ ፈተውተይ ደም ክተኽለለይ
3: ቀደም ውን ኮ ነጊረኩም ነይረ ውሕጅ ከይመፀ መንገዲ ውሕጅ ፅረግ ኢለኩም ምኻን ደይ ንስኹም መን ቅናት የፍትሐኒሉ
4: ርግምቲዋ ርግምቲ ርግምቲ ኣይናይ ቅናት ኣለኪ ለውላው ኣታ ምሉዕ ዕድሜ ኸደዎ ምስዮም ትሕልፎ እዮ ኣ ንስኻ ድማ ኣናይ ጥዑይ ወረ ዘምፃ ከመስ ኢሉ ትድዕለፍ ትድዕለፍ እየ ዝብለካ ዘለዎ
5: ፅንሐ

0: ወለከ ኣተ ንስኸኸ እንታይ ኢኸ ኸ ተንገራሮ ውዒልኪ
1: እታ ጓልያ ድማ ስለያ ገጢማ ኣለይ ኣነ ኸኣፈፉ ዋቢለያ መፂ
0: ወለከ ንስኸንከ እንታይ ኣራኸበክን
1: ገንሰ ጥሓወይ ንምልዓት ሓፂዋ ኢላትኒ ኣነ ኸዓ ሰግድ ሓወይ ደይ ፅቡቕን ከመይ ልሕፀያ ተብልኳስ ኣንጭዋ ክልተ ዓንደ ልላ ፀሪፋኒ ኣነ ኸዓ ሕርሕራይ ገለ በጀግ ኣቢለ እያ
0: ምንጨት እንኳ ዓበልክ እያ
2: ወይ ለይ ትርፊ ሃበልትነፅ እዋይ ደቂ ደማሲ ናብ ድረሰ ደቀይ ቸቸይ ክብሉ ሞሞት እዩ ሞት ይበል እዩ

0: ዳኛ ወይጣ ሂድዮ ተኮይኑ ንኮን
1: ኣርማም ገልጣም ኣበይ ነተበልኪ
0: ነታ ቆልዓ ዲኺ ክትለኣኸኪ ሩማ ወሪዳ ላ ክትመፅያ
1: ስምዕኒ ንጓለይ ወቂዕ ትድቀስ እንዲ መሲልዋ ደሎ ብሓንቲ ሰብ ኣለና ብሓንቲ ሰብ ኣለና
0: እሞ ክትዘርኢ ክመፂኽ ማለት እዩ
1: ክዘርወ ወረ ንዓ እንተ ዘይረኸብኳ ንዓ ክድዕ ምሰኪ
0: ጥስቲ ጥስቲ ኸጥመኪ
1: ገልጣም ፀማም ክድዕ ምሰኪ ዝለክ ዘለኹ ፀማም ካብታ ዘለኽያ ወሰኽኪ ሃብቲ ኽሪ ክሳኣንዮ ይለክ ኣለኹ ወ ከምዛ ዘለናዮ ኣብ ድኽነት ንበሪ ኣብ ድኽነት ንበሪ
0: ድሓ ኣነስኮም ይመሰለኒ ኣይምልሸልክን እየ ኣይምልሸልክን እየ ገዛዕቲ ክውለዲ ልከ ተደኣ ብሸ ኾን የ ብንጉ
2: ስማ ንወድ ድማ ስከይትካ ሸለው ኣብሎ ሰብ ኣይኮን
3: ሒዝ

0: ስምዑ እስኪ ደጊም ሰሓዊኹም ኢኹም ዋፍሪ ዝዋፍሩ እንዲኹም ወይ ድኽነት ሒሱም ኣነትርፋኣነ
1: እንታ እንዳዳኞ ህበልኩም ውሒልኩ
0: ኣታ ሰበይትኩም ሸት ኢለን ንደቂ ኣውቅዒኖም ከያክሎምሲ ንቤተይ ካ ክትመፁ ውፁ ድሓ ንዕቐት እንድዩ
2: ዘማሳዊ ንዓንበር ንዓንበር ለማስሓወ እዚአ ናብ ዘይሰጣና ኸእትዋነ እዩ
1: ድሓነ ዳኛው ሓወይ እዚ ዘረባ ቆልዓ ሰበይቲ እንድዩ ኸም ጌርካብ ልባኸይ ተስፍሮ ድሓር ከዓ ንሕና ተደሲዒብና ይንሲ ኣብ ድበፅሖ ይብለን እንታይ ደ ክብለካ መፅየ እቶም ኣወዳት ኣብቲ በረኻ ተባኢሶም ብልዎም ኣለዉ
2: ኣንታ ደማስሓወ እቲ ወድኻ ሲ ናብ ጓል ሓንቢር ሕፂኻ ድኻ
1: ሕፂ እየዎ
2: ኣዚ ወድና እዲ ደኣ ዓይኑ ዶ ቕላቕኒ ንዓ እንተ ዘይኮይኑ እምቢሉ ዕጫ ኣንፊፉ
1: ዶ
2: ኣንፊ መባእሲኦምን ስኮ ይኮነ ይተርፍኒ
1: እሞ ካንዲ ቕቢጩካ
2: ኣቕቢፅኒ ኣቕቢፅኒ
1: እሞ ድሓ ወድኻ ካብ ሓየለካ እምብላይ ካብ በለካሲ ንወደይ ፀቕጦ እንተኾነ ንስኻ ቐሲልካ ቅርዓ እዮ ኣይ ፋለይ እንተበለካ ኣብ ሓደ ኮይንና ንመክር ንሓንቢር ክረኽበ ዘይኩሎም ደቅናዮም ኣዋድን መዓዝተወዲአን
2: እንጀራ ዓለም ብላዕ እንጀራ ዓለም ብላዕ ደማስሓወ

0: አንተ አደማስ እዚ ወዳኛው ሲነዛ ጓለይ ካታተለ ያለ ደሞ ወረንቲ አይነት ጽሊም ሳናክ ተክል ደልደሎ
1: አምቢር እቲ ዝኸውን ኣይጠፋአናን እዩ ዝሓለፈው ነጊረካ እዚ ቆልዓ ንኩላህና ከየጓሃይ ከሎ እዛ ነገር ንዕበሳ ኢለካ ምስ ማዓቢኻኒ ግዳሲ ኣነ ኮ ንወደይ ከምስሎ ፀሊአ ይኮንኩን የግዳስ ኣፍንጫ ተተወቕዓሲ ዓይነት ነብዕ ይነገሩ ንዳኛው ሰብ ሒዝካ ኸድ ክብሎ እየ ወሲንካ ሃቦ ወወ ኸይደ ዳ ኸይደ ከምኡ ግበር
2: ደማሲ ፈሊጥዎ ኣሎ
0: ነዛ ሓንቲ ዓይነ ጓለይ ክንቁረኒ ተምርዕያ ወዲዳ ሻሕሻሕ ክትብለለይ እናበልኩሲ
2: ንኣኻ ምስ ዘረፋ ዋይ ዋይ ምባልሲ ትብፃሕካ ምባልኩ ሓይሽ

0: አንተ እታ ሀቅ ማይት መስል ህፀቆል ነገር ገዲፍናለም ሲ
1: ዘወጭ መትርፈስ አብ ምድር ቤት የመጽያ ክትወቃዓኒ
2: አንተ እንታይ ዝበለ ሕቱርቅን እዩ ዘለዋ ተይትዳኘው
0: መንተ ከቲሩ
2: ንእስ ቅጥራይ ትመልስላ ተመልስክላ ትኸብር ብለክ ኣለኹ
1: ኣነስ ኣይምልሸላኒ ኣይምልሸላኒ ግና እታ ሕፅይቲ ወደይ ዝተረፈት ንዳእ መዓንጠ ክብደይ ቅርፅ ፃቢልኒ እምበር ታክተምፅእ ታክትረክብ ኢለ ክምልሸላ ኣይምልሸላን
2: ኣንበድብድዮ እስኪ ጠሊ ዘለዎ ክቦብጭክዳ ዓይንና ወዳእክልና ችላ
1: ኣይሰሚደንጌ

0: ሸገር
1: ድርዓወይ ኩሉ ርዳእኒ ዝሓለፈ እውነ ደማስ ሓወይ ከማይ ኮይኑ ኩሉ ኣረዲእ እኳ እዩ። እዚ ቆልዓ ልዕሊ ከመይ ኮይኑ እንታይ ከም ዝገብሮ ጠፊእኒ።
2: ሓምቢር ሓወይ ንሕና ምስ ፈተናኩም ኣይፀላእናኩምን። ከምዚ ዳኘው ክብሎ ፀንሐ ኣይሻውላዳዮ ሃብካ ቆልዓ ሓንጊድዎ ሕማቕ ጥሪትካ ትሸጦ ትልውጦ፣ ሕማቕ ውላትካ ግን ኣይሸጦ ኣይትልውጦ። ኣነኻ ሕጂ ካብ ፍቓድካ ይወፅን እየ ትማሊ ትብፃሕኩም ተባሂልና ቃል እምነት ኣእቲና ኢና። ሎሚ ክንጋደፍ ሰናየ ድሌት ኣይኮነ የግዳሲ ቅሳነት ዘይብሉ መስቦ ንፅባሕ ንኩላና ጎርቢ እዩ። ስለዚ ደጊምና ክነቕልበሉ ዘጉህም መስቦ ከይነተክል ኢና መፂና ዘለና።
3: ኣንታ ደማስ ጓሃለይ ኢላን እግራ እንተሳሊመ ሕራ ያቢለያፍ ሕጂ ከም ሽንትገመልኒ ድሕሪ ኣይዛረባ ኣይዛረባ ተቆልዓ ክንታይ ክስምዓ ቃል እምነት ክዓፅፍ
2: ናይ ቆልዓ ናባይ ግደፎ ንስኻ ጥራይ ብንፁር ልብኻ ትቐበሎ። ኣነ ወደይ ክምርዖን ዶይመሓሸኒ የግዳ ወለድና ነገርን ቅራሕንትን ኣይፅንሑልና ንነገር ፍቕሪ እዮም ስዕርዎ ነይሮም። ወ ሕጂ ከኣነ ነዛ ብርክቲ ጓለይ ትማሊ ጓለይ ሎሚ ጓለይ ጓል ኩላሕና ስለ ዝኾነት ሓደ ዝራብዐነ ሓንቲ ረሕነ መሸለሚ ሃይበይ ኣለኹ።
3: ደማስሓወይ እንታይ እሞ ክብል እየ ኣብ ዝበልካ ንኣቱ ኣብ ቃልካ እምን
2: ግረ ግረ
1: ክቡራት ኣሕዋት ዓይኒ ብርኩኹ ምፅናዕ እዛ ፍቕሪን ሰላምን ከዓ ኣምላኽ መላእ ኣለና። ብሓቂ ብሩኽ መዓልቲ እዩ።
2: ብሩኽ መዓልቲ ብሓቂ
3: ምልዖ ምልዖ ጓለይ ንዕዛ ጓለይ ንዕስኪ መንበር ክሒዝ ክንዒ ንዕመዛ ጓለይ
4: ኣፈልስኪ ጓለይ
5: ዘረባ ቦታት ክስምዕ እዮም ዘጓል
2: እዩ። ምልዖ ጓለይ ብርክትን ለባምን እንዲኺ ኩሉ ምሰብኮ ወዲ ኢናየና ገስጥ ወደይ ማለት ሰግድ ወደይ ማለት እዩ። ሕጂ ከዓ ኩላትና ቦታት ኪና ሕጂ ከዓ ንእክራእሲ ምስ ሰግድ ወዲ ዳኘ ውሕፂና ክለና ኣብ ቅድሚ ቦኽን ኣብ ቅድሚ ሓምኾን ኣብ ቅድሚ ዞማያታትን ከዓ ሓደ መንጓድ ዝራብዐን ሓንቲ ርሕን መሸለም ይኸይበኩ ኣለኹ መሪፅ ክውሰድ እዛ ጓለ እዩ። ቆልፋይ ዘርኣይ ገለ ትብሎ እንተለኩም እስከ ውስኩሱ ከብልሉ ኣየ ገለበይ ወወ
6: ኩሉ እቲ ዝበሃል ኢልካ የ ካደማ ስሓወይ መንገዲ የማን መንገዲ ሰላም ዝመርሕ መንገዲ ኩሉ ተዛሪብካ የ ኸሞ እንታይ ክንምልኣሉ ኢልና እዛ ጓለይ ከዓ ነቦኹ ስምዕዮ ማርያም ትስማዓኪ
7: ሙልዖ ጎርዞ ሱራ ለይለየ ተኸራፊት ከምዝጌናየ ንመንኮን ትኾኒ
8: ኣንቲ ኣግናይ ዞም ርጉማት ገዛ ንድ
9: ኣንቲ ይህንቲ ትርፈ ኣፍን መላፋለፍን ዘይብሉ እንስሳ

0: እንታይ ግበር ትብል ኣለኺ?
1: ኣየ ደማስ ሕራይ ደው ኢልኩም ኣይ ኣብዚ ተኣሲሩ ምስ ፀንሓኒ ደሲ ንገዛ ክመልኦ ሓሲበ
0: ደርፈ ኩሉ ኣጋውላኺ ኣጢዐ ፈጠክ እየ ነዚ ውሽጢ ክዘሎ ድጉል ፅንኢ ጸሊም በጊዕ ሓሪት ኣጥፊ እዮ እምበሪ ኣነ ደማስ ኣነ እንትርፈን ፅቡቕ ንሕማቕ ዝዓቁር ልብን ከብዲ ደይብለይን ወ ወይ ጉድ ከምዚ ከኣለኻ

0: መዓልካ ገሰጥ
1: እመልኩ ዕልኪ እንታይ ዳ ምሸት ምትርዳእና ብዝፃልፍ ገጽኪ
0: ኣይ ተጸሊእ ንውዒሉስ ንቡን ዝኾን ክኣራር ኢለ
1: መኸሰኒየክዶ
0: ኣይ እንታይ ገበርካ ኪድሓና ይፈርሕኒ

0: ኣለኹም ዝብለኩም ስምዑኒ ዓበዛንኩም ድማ ሰቁዕዎ ድርፈ እዚ ምስ እንዳደማ እንቺ ምንጪ ግሒት ክጥፍ እዩ ፃርቂት ከዓ ከም ቀደምኪ ኣቦ ያደ እንዳበልክ ተላእኽ እዮም ንጓሎም ዝኾነ እውን ዘረባ ከይሰብዓልኪ ኣንታ ንፅኻ ኸዓ እዚ በረኻ ኸድካ ንምልዖ መኒ ዝቐርባ ትብሎ ዘረባ ልጓን ግበርሉ ለባ ማት እዮም
1: እሞ ስድራና ኣብ መምፂና ዶክንኣቱ
2: እወይ ፅቡቅ
1: እዚ ሎም ኣኪብና ዘሎ ኣብ መንጎ ወደይን ኣብ መንጎ ወዲ ዳኛውን ዝፀናሐ ናይ ንእስነት ዝስሐ ንዓይንዓይ ናብ ፍጥሚ ንብፃሕ እዩ ነይሩ እዚ ከዓ እቲ ጉዳይ ወደይን ጓል ሓምቢርን ብዘይፍታዎም ዓምፂፅና ጌርና የነበርና ሓፀ ገዲፍና ንወዲ ዳኛው ንሃቦ ስድራ ዳኛው እውን ብዝገበርኩምና ሓድገት ኣዚና ተሓጒስና ኢና ንሕና እውን ኣብ ገዛ መኺርና ተላዚብና ዝገበርናዮ ብፀናሓናን ቅንእን ቅርሕንትን ገደልእቲና ምሳኹም ከም ማይን ፀባን ክኾንና ሓቢርና ክንጓዓዝ ወሲንና ኣለና ብሉ ኣለዉ እዚ ከዓ ኩሉ ሰብ ክመሃረሉ ክሪኦ ክሰምዖ ክፈልጦ ተኣኪብና ኮነላ ስለ ዝበሉኢና ተኣኪብና ዘለና ዳኞ ናባኻ እዩ
3: ኣቶም ዓዲ ቀደሙ እውን ዝፈልጥ ዝፈልጦ እዩ ንሕና ቐፎን ዓውድን ዝኾና ኣሕዋት ብከምዚ መስቦ ክንዋጠጥ ካብ መጀመርቲኡ ናይ ተቐበልክዎን ግን ብሰንኪ ወደይ ወሪዱ ዳማሳዕ ወይ እቲ ዝበልካ ይኩሉ ሓቂ እዩ እዚ ናትኩም ሰብኣውነት ኣይኮነና ዓናዚ ዓዲ ምልኡ እዩ ኣገሪሙ ኣነ ከዓ ምስድራ ቤተይ ኮይነ ዝጊለ ምስ ሓሰብ ኩሉ ንሕና ኢና ተጋጊና ንሕና ኢና ዓጊብና ቆፅሊ ዘውደቑሉ ሓፂቶምሲ ንምንጥሎም ኢና ዘለና ኢልና ሓሲብና ናብ ልብና ተመልስና ስለዚ ኣብ ቅድሚዞም ክቡራትን ሕፍራትን ዓበይቲ ዓድን ከምኡ ንኣሕዋተይን ደማስ ምስ ወድኻ ሓምቢር ምስ ጓልካ የቐንየለይ የቐንየለይ ክብለኩም ደሊ
4: ከምዚ ክብልዎ ፀንሕ እዩ ደማስ ሓወይ ካብ ሃፍትኹም ድኻታትን ዘኽታማትን ሓንጊርኩም ካብ ልበናኹም ከዓ ፍቕሪ ዓንጊልኩም ነዛ ብርኽቲ ዓድና ከ ቕንዕና ምሂርኩም ኩሉ ነገርኩምሲ ካብ ጥፍኣት ናብ ልምዓት እዩ ዝዕድ ሓቂ ሓይሽ ከምዚ ናትኩም ልቦና ነዚ ድመፅእ ትውልድ ፍጠረሉ ካልእ እንታይ ይበሃል ኮይኑ ናይ ብሓቂ ካልእ ዝበሃል የለን ኣነን ዝወደይን እኳ እንድ ገለ ይቲ ሓንጊጥና ነይሩ ምባል ሓይሽ እዞም ሰብኣይ ነውልኩም ኣብዛ ቅድሚኹም የዛረብ ዘሎ ንዑ ግደፉ ኣይፋልኩም ን ተበሉ ነዛ ፀማም እዝኒ ነዛ ፀማም እዝኒ ኢና ሒብናዮም ፀኒሕና ኣጀገን ኣብ ልብና ተመሊስና ኣብቲ ኣበባኹምን ዕምባባኹምን ከዓ ሓቢርና ንውዕሎ ግበረና
5: እንታይ ኣ ክንዳልክን ትርፈ
4: ትፍቶ ኣብ ልብና ተመሊሽና ኢና የደልኩ
5: ኣይ
4: ወይ
5: ጓዓነይ ጓዓነይ ጓዓነይ ኣሰይ ኣሰይ ወይ ተመስገን
6: ወይ ዓድና ኣነ ብዝያዳ ብዝያዳ ዘመስግኖን ዝንእዶን ደማስ እዩ ከም ግዳ ሓቂ ኣነ እንጓለይን ካብቲ ድሌትናን ባህግናን ብምትራፍና ሕጉሳት ኣይነበርና እወ ሰብ ኣይሓስካ እዩ ደማስን ልባማት ዓድን ከዓ ሓይሎምና ሕጂ ግና እንኳዕ ደኣ ናብ ልቡኹም ተመለስኩም እምበር ኣነን ደማስን ከዓ እንኳዕ ደኣ ናብቲ በኹሪ ሓሳብና ተመለስና እምበር ኩሉ ተሓጒስካ ትገብሮ ድንቂ ሓሳብ እዩ እወ ዓድና
5: ኣንትን ትርፈየ እንታይ ዝበልዎ ቅዱስ ሓሳብ ሓሰብክን
4: እንታይ ከ ክንደግብ
5: እዛ ሕፀ ወደይሲ ናብ ንቡር ተመሊሳ ኣሰይ ኣሰይ ኣሰይ እንኳዕ ናብ ልብኽን ተመለስክን እምበር ዝዓለም እዚኣ ዳ ደይ ስጋይ ስጋኻ እንታይ መልክዕ ኣለዋ ኢልክና ይኸን
4: ሓንቢረይ ከዓ እዛ ብርክቲ ጓለይ ከም ሓሳበይ እንኳዕ ናብ ደንበይ ተመለሰት ኣሰይ ኣሰይ ኣሰይ
1: እሞ ስድራና ጭዋ ዝኾነ ባህልን ልምንን የሰስነልና ከምቲ መጽሓፍ ሃይማኖትና ዝብሎ ሕደግ ክሕደገልካ እዩ እንኳዕ ናብ ሰላም ጎደና ሓዋወሰና ሕድገቲ ጽባቐ ኢና እቶም ቈልዑ ካ ባዕለ የቕረቕረኸ ክበሃሎም እዩ ግዲ ይብልኩምን እልልበላ ትነንስቲ እልልበላ ወ እልልበላ።

ፈነወ ኤርቲቪ ኣብ ምክትታል እትርከቡ ዝኸበርኩም ተዓዘብትና ከመይ ትውዕሉ? ንሎም ሶኒ 3 ናሓሰ ሰዓት 5 ዝተዳለወ ሃገራውን ኣህጉራውን ዜናታት ሒዝናልኩም ቀሪብና ዘለና ኣርሲ ማስመሮም ምስ ኣቅራቢት ቋንቋ ምልክት ኣብርህ ተወልደ ብምዃኑ ኢና ንምክትታልኩም ብክብሪ ንዓደምና ብቐንዳ ኣርስተ ዜና ንፍልም። ልኡኽ ኤርትራ ኣብ መበል 49 ስርዑ ዋዕላ ፈፃሚ ቤት ምክሪ ሚኒስትራት ሕብረት ኣፍሪቃ ተሳቲፉ። ኣብ ዓዲ ሓንስ ንዞባ ለጓዓን ሰባት ዝተዋደደ ልምዓታዊ ፕሮጀክትታት ተመሪቑ። ኤርትራዊ ፕሮፌሽናል ተቀዳማይነት ናይ ኤልሲ ፋጽዮን ኣብ እስጳኛ ብዝተኻየደ ናይ ሓደ መዓልቲ ውድድር ተዓዊቱ። እስራኤል ኣብ ውሽጢ ምጥቃዛ ብዘካየደቶ መጥቃዕቲ ብውሕዱ 30 ሰባት ተቐቲሎም። ን6 ዓመታት ተቋሪፁ ዝፀንሐ ብመሬት

0: ከንግዳዊ ንጥፈታት ቻይናን ህንድን ዳግማይ ተጀሚሩ። ቬነዙዌላን ሪፐብሊክ ዶሚኒካንን ተበቲኹ ዝፀንሐ ዲፕሎማስያዊ ዝምድንአ ናብ ንቡር ክመልሳ ተሰማሚዐን። ዝርዝር ዜና ሎክ ኤርትራ ኣብ መበል 49 ስርዑ ዋዕላ ፈፃሚ ቤት ምክሪ ሚኒስትራት ሕብረት ኣፍሪካ ተሳቲፉ። ብዛዕባ እዚ ንዝተዳለወ ፀብጻብ ገረ መስቀል ገረዝግሄር ከቅርቦ እዩ።
1: ብፈፃሚ ጉዳያት ኤምባሲ ኤርትራ ኣብ ኢትዮጵያን ቋሚ ልኡኽ ኣብ ሕብረት ኣፍሪካን ቁጠባዊ ኮሚሽን ኣፍሪካን ኣቶ ቢንያም በርሀ ዝተመርሐ ልኡኽ ኤርትራ ኣብ መበል 49 ስሩዕ ዋዕላ ፈፃሚ ቤት ምክሪ ሚኒስትራት ሕብረት ኣፍሪካ ተሳቲፉ። እቲ ዋዕላ ምርግጋፅ ዘላቂ ቀረብ ማይን ውሑስ ስርዓተ ፅሬትን ንትግባራዊ ኣጀንዳ 2063 ኣብ ትሕቲ ዝብል ቴማ እዩ። ብ28-29 ሓምለ ኣብ ኣዲስ ኣበባ ኣብ ዝርከብ ማእከላይ ቤት ፅሕፈት ሕብረት ኣፍሪቃ ተኻይዱ። ልኡኽ ኤርትራ ኣብ መሰረታዊ መዛተይ ዛዕባታት ኣተኪሩ ኣብ ዝቕረቦ ንፖሊስን መርገፅን መንግስቲ ኤርትራ ዘንፀባርቕ መግለፂ ኤርትራ ውሑድ ማያዊ ፀጋ ኣብ ዝርከቦ ቀናት ሳሕል ስለ ትርከብ ምውሓስ እኹል ማይ ካብ ቀንዲ ቀዳምነታት ሃገራዊ መደባት ልምዓታ ከም ዝኾነ ብምጥቃስ ንዘላቂ ምሕደራ ማይ ዘገልግል ንፁር ፖለቲካዊ ድልውነት ከም ዘለዋን ንርሑቕ ዝጠመተ ገዚፍ ወፍሪ ትገብር ከም ዘላን ኣብሪሁ። በዚ መሰረት ኣብ 1991 ካብ 13 ሚታዊት ዘይሓልፍ ዝነበረ ሸፈነ ቀረብ ፅሬቱ ዝሓለወ እኹል ማይ ኣብ ምህናፅ ከዘንቲ ማይን ትሕቲ ቅርፂ ምዝርግ ርግሐን ብዝተገብረ ገዚፍ ወፍሪ ኣብዚ እዋን እዚ 85 ሚታዊት በፂሑ ከም ዘሎ ቁፅሪ ድጋታት ከዓ ካብ 138 ናብ 850 ክብ ከም ዝበለ ገሊፁ። ልኡኽ ኤርትራ ስዒቡ ምስ ማይ ዝተኣሰር ሸተታት ዘላቂ ልምዓት 2030 ኣጀንዳ 2063 ንምትግባር መንግስቲ ኤርትራ ብውጥን ይሰርሕ ከም ዘሎ ብምርጋፅ ውፅኢቱ ኣዝዩ ኣተባብዐ ከም ዝኾነ ሓቢሩ። እቲ ዋዕላ ኣብ መወዳእታ ገስጋስ መንፍቃዊ ትግባር መደባት ምውሓስ ቀረብ እኹልን ፅሩይን ማይ ድሕሪ ምስማዕ ኣብዚ መዳይ እዚ ክውሰድ ዘለዎ ስጉምታት ተነፂሩ።
0: ኣብ ዓዲ ሓንስ ንእዞባ ኣሎ ጓዓን ሰባት ዝተዋደደ ልምዓታዊ ፕሮጀክትታት ኣብ ማሓዳር ዞባ ጋሽባር ካብ ዝተረክበሉ ትማሊ ተመሪቖም። ወኪል ኢሪና ቀዳዊ ተወልደ ንዘዳለወ ፀብጻብ ዳናይት ገብሪ ሂወት ከተቅርቦ እያ።
2: ኣብ ንኡዞባ ልጉዓን ሰባ ብምውህሃድ ኮመን መንግስትን ኣብ ዝሓለፈ 10 ዓመታት ዝተዋደደ ልምዓታዊ ፕሮጀክትታት ኣብ ምምሕያሽ መነባብሮ ሕብረተሰብ ልዑል ኣስተዋፅኦ ይገብር ከም ዘሎ ተሓቢሩ። እዚ ዝተገልፀ ኣብ ዓዲ ሓንስ ብልዕሊ 12 ሚልዮን ንኣፋ ዝተዋደደ ሓንቲ ዓባይ ዲጋ ክልተ ራህያታትን ምንጪ ፅሩይ ዝስተ ማይን ዘጠቃልል ፕሮጀክትታት ንምምራቕ ብክልተ ነሓሰ ኣብ ዝተካየደ ስነስርዓት እዩ። በቲ ውሁድ ኣበርክቶ ዝተረኣየሉ ዕውት ስራሕ ሽግር ዝስተ ማይ ሰብን ጥሪትን ናይቲ ከባቢ ከም እተፈትሐን ባይታ ንመስኖኣዊ ልምዓት ከም እተፈጥረን ኣብ ማሕደር ምምሕዳር ከባቢ ደብሪ ዓዲ ሓንስ ኣቶ ዘርኢት ባህልቢ ሓቢሩ። ኣብ ማሕደር ንኡዞባ ልጉዓን ሰባ ኣቶ ኣብርሃም ሓጎስ ብወገኑ ኮም ገንዘቡን ጉልበቱን ኣወሃሂዱ ነቲ ብመንግስቲ ዝተወስደ ተበግሶ ሳላ ዝደረዖ ኣብ ዓዲ ሓንስ ጥራይ 4 መዕደል ንቁጣታት ዘጠቃለለ ቀረብ ዝስተ ማይ ከምኡውን ንሰብን ጥሪትን ሕርሻዊ መዓላ ዝውዕላ 3 ከዘንቲ ማይ ከም እተዋደደ ገሊፁ። ኣብ ማሓዳር ዞባ ጋሽባርካ ኣምባሳደር ማሕሙድ ዓልሕሩይ ነቲ ፕሮጀክትታት ድሕሪ ምዕዛብን ኣበርክቶ ንዝገበሩ ድሕሪ ምምስጋንን ቀፃልነቱ ንኽወሓስ ግቡእ ምሕደራን ክትትልን ክግበረሉ ተላብዩ። ነበርቲ ብግድኦም ኣብ ዓዶም ዝነበረ ሽግር ዝስተ ማይ ሰብን ጥሪትን ብምፍትሑ ዝነበሮም ከቢድ ፆር ከም እትኣለየ ብምጥቃስ ብመስኖ ዝተደገፈ ሕርሻዊ ልምዓት ንምስልሳል ኣበርቲዖም ከም ዝፅዕሩ ኣረጋጊፆም። ኣብቲ ኣጋጣሚ ኣብ ምዕዋት ናይቲ ልምዓታዊ ፕሮጀክትታት ኣበርክቶ ንዝገበሩ ኣካላት ናይ ምስጋና ወረቐት ምስክርን ህያባትን ተዓዲሉ።
0: ጨንፈር ህዝባዊ ምዝገባ ዞባ ማእከል ዜጋታት ስሉጥ ኣገልግሎት ንክረኽቡን ካብ ምምልላስ ክድሕኑን ዝተማልእ ሰነዳት ሒዞም ክቐርቡ ተማሕፂኖም። ኣብ ምምሕዳር ዞባ ማእከል ሓላፊ ጨንፈር ህዝባዊ ምዝገባ ማሕበራዊ ውሕስነትን መቓብራትን ኣቶ ኣብርሃም ተካ ንኤሪና ኣብ ዝሃቦ ሓበሬታ እቲ ጨንፈር ን16 ንኡስ ዞባታትን ነበርቲ ወፃኢ ዜጋታትን ኣገልግሎት ከም ዝህብ ብምጥቃስ ስሉጥን ፅፉፍን ኣገልግሎት ኣብ ዝቐርብ ሰነዳት ስለ ዝምርኮስ ተገልገልቲ ኣቐዲሞም ብምምፃእ ንዝሓትዎ ኣገልግሎት ዘድሊ ሰነዳት ክውከሱ ከም ዝኽእሉ ገሊፆም። እቲ ኣሃዱ ዓቃብ እምበር ሓጋጊ ኣይኮነን ዝበሉ ሓላፊ ኣሃዱ ህዝባዊ ምዝገባ ኣቶ ተስፋ ልደት ሃብተ ሚካኤልን ሓላፊ ቤት መዝገባ ኣቶ ኣማኑኤል ኪዳንን ድማ ዝውሃብ ኣገልግሎታት መረጋገፂ ዕለተ ልደት፣ ናይ መርዓ ወረቐት ምስክር፣ ናይ ሞት ወረቐት ምስክር፣ ናይ ፍትሕ ወረቐት ምስክር፣ ካብ መርዓ ነፃ ምዃኑ ወረቐት ምስክርን ካልእን ከም ዘጠቓልል መዓልታዊ ድማ ልዕሊ 500 ዓማዊል ከም ዝእንገዱ ብምሕባር ምምልላስ ንምውጋድ ተገልገልቲ ካብቲ ዝመፅዎ ቤት ፅሕፈትን ምሉእነትን ፅፈትን ሰነዳቶም ኣረጋጊፆም ክቐርቡ ተማሕፂኖም። ተገልገልቲ ብወገኖም እቲ ጨንፈር ካብ እዋን ናብ እዋን ኣብ ስርሑ ምምሕያሽ የመዝግብ ከም ዘሎ ብምግላፅ ዜጋታት ሰነዳቶም ኣማልኦም ክቐርቡ ተማሕፂኖም። ህዝባዊ ምዝገባ ኣብ ኤርትራ ኣብ 1892 ከም ዝተኣታተወ ሰነዳት የነፅር። ሙያዊ ስልጠናታት ዝህባ ግላውያን ትካላት ኪንዮ ዝረኽብኦ ኣታዊታት ኣብ ብቕዓት ከተኩራ ኣገልግሎተን ድማ ብስነ ፍልጠት ዝተደገፈ ክኸውን መዘኻኸሪ ቀሪቦም። ኣብ ጨንፈር ትምህርቲ ዞባ ማእከል ወኪል ኣሃዱ ሙያዊ ስልጠናታት መምህር ዓንደገርግስ ዕቕመ ነዚ መዘኻኸሪ ዝሃበ ብሓደ ነሓሰ ኣብ ዝተኻየደ ስነ ስርዓት መመረቕታ ብምድላው ምግብን ቅዲ ክዳንን ዝሰልጠኑ 100 ተምሃሮ እዮም። ሙያዊ ትምህርትን ስልጠናን ካብ 2007 ብምእኩል ደረጃ ክካየድ ከም ዝጀመረ ብምጥቃስ ሳላ ዝተኻየደ ውህድ ፃዕሪ ኣብዚ እዋን ኣብ ዕቤት ናብራ ቴክኒካዊ ሙያዊ ትምህርቲ ኣካዳሚያዊ ትምህርትን ሞያን ከምኡ ውን ትምህርቲ ሙዚቃ ዘጠቓልል ልዕሊ 25 ዓይነታት ኣገልግሎት ዝነጥፋ 65 ትካላት ኣብ ምላእ ዞባ ተዘርጊሐን ከም ዝርከባ ገሊፆም። ወኪል ተመረቕቲ ብወገና ዝቐሰምዎ ሙያዊ ትምህርቲ ንቐጻሊ ጉዕዞ ሂወቶም ዘገልግል መንጠር ባይታ ከም ዝኾነ ኣብሪሃም። ን33 ዓመታት ኣብ ሞያ ምስልጣን ዝነጥፈት መምህር ሮዚና ምሕረት ኣብግድያ ኣብ ዝሓለፈ ዓመታት ብሞያ ቅዲ ክዳንን ኣሰራርሓ ምግብን ዘሰልጠነቶም ልዕሊ 10,000 ዜጋታት መብዛሕትኦም መነባብሮኦም ብፅቡቅ ይመርሑ ከም ዘለዉ ሓቢራ። ፕረዚደንት ሃገራዊ ማሕበር ዲዛይነራት ኤርትራ ኣቶ ኣብርሃም ስልጣን ድማ ሰልጠንቲ ዝቐሰምዎ ትምህርቲ መበገሲ ምዃኑ ተገንዚቦም ንሞያኦም ብስራሕ ከማዕብልዎ ኣዘኻኺሩ። ዜና ስፖርት። ኤርትራዊ ፕሮፌሽናል ተቐዳዳማይ ስጳኛዊት ክለብ ሙቪስታር ናትናኤል ተስፋፅዮን ትማሊ ሰንበት ኣብ ስጳኛ ተዓዊቱ። ናትናኤል ኣብዚ 172.2 ኪሎ ሜትር ዝሸፈነን ብናይ ዩሲኣይ 1.1 ደረጃ ኣብ ዘለዎን ናይ ሓደ መዓልቲ ውድድር ቸርኪቶ ዲጌዞ ክላሲክ ተወዳዲሩ እዩ ነዚ ዓወት በቂዑ። ኣብዚ ውድድር ናትናኤል ፀወታ ንኽዛዘም 150 ሜትሮ ምስተረፎ ብዝፈፀሞ መጥቃዕቲ ንስጳኛውያን ተቐዳደምቲ ክለባት ባሕሬን ቪክቶሪዮስን ኮፊድስን ዝኾኑ ፓው ሚኬልን ኣሌክስ ኣራምቡሩን ኣኽቲሉ ኣብ ሰዓት 43 ኪሎ ሜትር እናረገፀ ንውድድሩ ብ3 ሰዓት 58 ደቃይቕን 49 ካልኢታትን ብምዝዛም 125 ናይ ዩሲኣይ ነጥቢ ንዕኡ እናሃገሩን ኣቕፂሮም። ናትናኤል ተስፋፅዮን ኣብ ዝሓለፈ ወርሒ ጉንበት ኣብ ፈረንሳ ዝተኣንገደ ዙር ጁሪ ዲዳንኩርኪ ኣብ ራብዓይ መድረኽ ተዓዊቱ ምንባሩ ዝዝከር እዮም። እዚ ትማሊ ዘመዝገቦ ናይ መድረኽ ዓወት ድማ ሎሚ ዓመት ካልኣይ ናይ መድረኽ ዓወት ኮይኑ ተሰኒዱሎ። ዝስዕብ ዜናታት ሃገራት ወፃኢ ዝኸበርኩም ተዓዘብትና ምክትታልም ክትቅፅሉ ደጊምና ብክብሪ ንዕድም። ኣብ ወሽመጥ ቃዛ ትግባረ ስምምዕ ምቁራፅ ተኽሲ ንምቅልጣፍ ተበግሶ ይውሰድ ከም ዘሎ ኣብ ዝግለፀሉ ዘሎ እዋን እስራኤል ኣብ ዝሓለፈ ቀዳሚ ሰንበት ብዘካየደቶ መጥቃዕቲ ብውሕዱ 30 ሰባት ተቐቲሎም። እስራኤል ነቲ መጥቃዕቲ ብሄሊኮፕተራትን ድሮናትን ከም ዘካየደቶ ዝጠቐሱ ሰመዝ ወሽመጥ ቃዛ ኩሎም ግዳያት ሰላማውያን ሰባት ምዃኖም ሓቢሮም። ብዘይካዚ በቲ መጥቃዕቲ ዓሰርተታት ከም ዝቆሰሉ ፀብፃባት ጥዕና ወሽመጥ ቃዛ ገሊፆም። ሓማስ ዝርከቦም ፍልስጤማውያን ምንቅስቃሳት ግጭት ወሽመጥ ቃዛ ብሰላም ንምዕራፍ ኣብ ዝኽእል መርሓ ጎደና ከም ተሰማ ምዑ ፕረዚደንት ዶናልድ ትራምፕ ኣብ ዝሓለፈ ሳልስቲ ምሕባሩ ዝዝከር እዮም። እቲ ስምምዕ እስራኤል ሰራዊታ ካብቲ ወሽመጥ ከተውፅእ፣ ሓማስ ጠቕሊሉ ዕጥቁ ከውርድ፣ ፀጥታ ወሽመጥ ቃዛ ድማ ኣብ ትሕቲ ኣህጉራዊ ሓይልን ሓይልታት ፀጥታን ፖሊስን ፍልስጥኤም ክፀንሕ ዝብል ነጥብታት ይርከቦም። ይኹን እምበር ሓማስ ብምልኣት ዕጥቁ ከየውረደ እስራኤል ኣብ ወሽመጥ ቃዛ ኣዋፊራቶ ዘላ ሰራዊታ ከም ዘይትስሕቦ ትሕብር ስለ ዘላ እቲ ስምምዕ ክትግበር ዘሎ ተኽእሎ ፀቢብ ምዃኑ ይእመት። ን6 ዓመታት ተቋሪፁ ዝፀንሐ ብመሬት ዝካየድ ንግዳዊ ንጥፈታት ህዝባዊት ሪፓብሊክ ቻይናን ህንድን ዳግማይ ተጀሚሮም። እቲ ንግዳዊ ንጥፈታት ብምክንያት ለበዳ ኮሮና ቫይረስን ኣብ መንጎ ክልቲኤን ሃገራት ብዝተፈጥረ ደባዊ ምስሓብን ካብ 2020 ደው ኢሉ ከም ዝፀንሐዮም ፀብፃባ ዘረዶም። ቻይናን ህንድን ኣብ መንጎ ንዝተኸሰ ደባዊ ምትፍናን ብሰላም ንምዕራፍ ከካይዶ ዝፀንሓ ፅዑቅ ዲፕሎማስያዊ ርክባት እወታዊ ውፅኢት ከም እተረኽበየን ክሕብራ ፀኒሐን። ምጅማር መሬታዊ ንግዳዊ ንጥፈታት ንመጠን ክልተኣዊ ንግዳዊ ምልውዋጥ ከስፍሖ ከም ዝኽእል ይእመት ክልቲአን ሃገራት ኣብ 2025 ልዕሊ 155 ቢልዮን ዶላር ዝግመት ንግዳዊ ምልውዋጥ ከም ዘካየዳ እዩ ዝግለጽ ክልቲአን ሃገራት ኣስታት 3500 ኪሎ ሜትር ዝዝርጋሕ መሬታዊ ዶብ ከም ዘለዎን ይጥቀስ ቨነዙዌላን ሪፐብሊክ ዶሞኒካንን ቅድሚ ክልተ ዓመታት ዝተበትከ ዲፕሎማስያዊ ዝምድንአናም ንቡር ክመልሳ ተሰማሚዐን እቲ ስምምዕ ኣብ መንጎ ሰብ መዚ ሚኒስትርታት ጉዳያት ወፃኢ ክልቲአን ሃገራት ክካየድ ድሕሪ ዝፀንሐ ፅዑቅ ርክብ ከም

ተበጽሐ ተገሊጾም። በዚ መሰረት ዝምድና ናብ ንቡር ንምምላስ ዘኽእል ስሩዕ ናይ ምምኻር መስርሕ ከም ዝጀመራ ኣፍሊጠን ኣለዋ። ቬነዙዌላ ኣብ 2024 ንሪፓብሊክ ዶሚኒካን ብምትእትታዋ ውሽጣዊ ጉዳያታት ድሕሪ ምኽሳሳ ዝምድንአን ከም እተበትከ ጸብጻባት የረድኡ። ኣሜሪካ ኩናት ዩክሬን ብሰላም ንምዕራፍ ሓድሽ ዘተ ሰላም ከም እተበግስ ሓቢራ። እቲ ጉዳይ ብካልእ ብድሆታት ተጎሲሙ ጽንሑ ዝጠቐሰ ጸሓፊ ጉዳያት ወፃኢ ኣሜሪካ ማር

ኣብ ኣዋርሕ ናይ 226 ናብታ ደሴታዊት ሃገር ንዝኣቱ ነዳዲ ዓጊታቶላ። እቲ ስጉምቲ ተወሳኺ ፀቕጢ ንምፍጣር ዝዓለመ ምዃኑ ዝገለጸ ፕረዚደንት ዶናልድ ትራምፕ ኣገዳሲ ምስ ዝኸውን ኣብ ልዕሊያ ወተሃደራዊ ስርሒት ክካየድ ከም ዝኽእል ከጠንቅቕ ጸኒሑ ኣሎ። ፈረንሳን ጃፓንን ኣብ ዝሓለፈ ወርሒ ሰነ ዝኸተሞ ኣብ ምምዕባል ወፍ ዘተኮረ ናይ ኣስታት 110 ቢልዮን ዶላር ውዕል ካብ 2031 ክትግበር ከም ዝጅምር ኣፍሊጠን። እቲ ወፍሪ ኣብ ምምዕባል ሰብ ዝሰርሖ ብልሒ፣ ኤሌክትሪክ፣ ኣሉሚንየምን ፅላ ጥዕናን ዘተኮረ ኮይኑ ዝዓበየ ክፋሉ ግና ትሕቲ ቅርፂ ሰብ ዝሰርሖ ብልሒ ንምውዳድ ዝዓለመ ከም ዝኾነ ሰብ መዚ ክልቲአን ሃገራት ገሊፆም። ልዕሊ 50 ቢልዮን ዶላር ካብቲ ባጀት ኣብ ምድንፋዕ ሰብ ዝሰርሖ ብልሒ ከም ዝውዕል እዩ ዝሕበር ዘሎ። እቲ ግዙፍ ወፍሪ ብዓይነቱ ኣቐዲሙ ኣብ ኤውሮጳ ካብ ዝተገብረ ዝዓበየ ምዃኑ እዮም ፀብጻባት ዝጠቕሱ። ብደረጃ ዓለም ኣብ ምምዕባል ሰብ ዝሰርሖ ብልሒ ዝግበር ወፍሪ እናዓበየ ይመፅእ ከም ዘሎ ዝፍለጥ እዩ። ቻይናን ሃገራት ማእከላይን ምብራቕን ኤውሮጳን ኣብ 2026 ንመጠን ዘካየደኦ ንግዳዊ ምልውዋጥ ናብ ኣስታት 200 ቢልዮን ዶላር ክብ ከብልኦ ይሰርሓ ምህላወን ገሊፀን። እቲ ኣሃዝ ኣብ ቀዳማይ መንፈቕ ናይዚ ዓመት እዚ እወታዊ ዕቤት ከም ዘረኣየ ብምጥቃሴን ነቲ ገስጋስ ኣሚተን ዘለዋ። ኣብ 2025 መጠን ንግዳዊ ምልውዋጥ ክልቲኡ ወገን ን10ይ ተኸታታሊ ዓመት ዕቤት ከም ዘመዝገበ ፀብጻባት ይሕብሮም። ቻይናን ሃገራት ማእከላይን ምብራቕን ኤውሮጳን ኣብ ዝሓለፈ ዓመት ልዕሊ 150 ቢልዮን ዶላር ዝግመት ንግዳዊ ምልውዋጥ ከም ዘካየዳ ዝጠቐሱቶም ፀብጻባት ካብቲ ናይ 2024 ዝነበረ ብኣስታት 10 ቢልዮን ዶላር ከም ዝዓበየ ኣርድዮም። ሕርሻውን ኢንዱስትርያውን ፍርያት ካብቶም ቀንዲ ምልውዋጥ ዝተኻየደሎም ምንባሮም ተፈሊጡሎ። ዜናታት ንምዝዛም ቀንዲ ነጥብታት ልኡኽ ኤርትራ ኣብ መበል 49 ስሩዕ ዋዕላ ፈጻሚ ቤት ምክሪ ሚኒስትራት ሕብረት ኣፍሪቃ ተሳቲፉ። ኣብ ዓዲ ሓንስ ንዞባ ለጓዓን ሰባት ዝተዋደደ ልምዓታዊ ፕሮጀክትታት ተመሪቑ። ኤርትራዊ ፕሮፌሽናል ተቐዳዳማይነት ናይ ኤልተስፋ ጽዮን ኣብ እስጳኛ ኣብ ዝተኻየደ ናይ ሓደ መዓልቲ ውድድር ተዓዊቱ። እስራኤል ኣብ ወሽመጥ ጋዛ ብዘካየደቶ መጥቃዕቲ ብውሕዱ 30 ሰባት ተቐቲሎም። ን6 ዓመታት ኣቋሪፁ ዝፀንሐ ብመሬት ዝካየድ ንግዳዊ ንጥፈታት ቻይናን ህንድን ዳግማይ ተጀሚሩ። ቨንዙዌላን ሪፓብሊክ ዶሞኒካንን ተበቲኹ ዝፀንሐ ዲፕሎማስያዊ ዝምድና እናም ንብር ክመልሳ ተሰማሚዐን። ሓፈሻዊ ዜናዊ መሰናድኡና ኣብ ዝተዛዚምሎ ዝኸበርኩም ተዓዘብትና ንስለምክተልኩም ነመስግን ብሩኽ ምሸት።

ኣብ ዓለም ሳላት ቴክኖሎጂ ዘይተገብረ እምበር ዘይተበፅሐ የለን እንተበልና ኣጋኖን ኣይኮነን። መዓልታዊ ሓድሽ ምህዞታት ካብ ምቕራብ ዓሪፎም ኣይፈልጡን። ክቡራት ተኸታተልትና፣ ንሎም እምበኣር ካብ ቬትሮ ወይ ድማ ጥርሙዝ ዝተሰርሐ ቢንቶ ኢና ከነላልየኩም።

ርቕ ዝበሉ እዮም። ካልእ ዓይነት ቬትሮታት ንምጥቃስ ድማ ዝላደየ ቬትሮ ማለት ተምፐርድ ግላስ፣ ዝተነፀሉ ቬትሮ ማለት ላሚኔትድ ግላስ፣ ህንፃዊ ቬትሮ ማለት ስትራክቸርድ ግላስ ወዘተ እቶም ከም ኣብነት ክጥቀሱ ዝኽእሉ እዮም።

ቬትሮ ኣብ 3600 ቅድመ ልደተ ክርስቶስ ኣብ ዝነበረ ግዜ ኣብ ግብፅን ሶርያን ከም ዝተጀመረ እዮም መዛግብቲ ታሪክ ዝሕብሩ። በቢግዜኡ ዝተፈላለየ ምዕባለታት እናሓለፈ ድማ ኣብዚ ግዜ እዚ ብዓይነቶምን ብዝሖምን ዝተፈላለዩ ቬትሮታት ይርከቡ። ዓይነትን ድልዳንን እዞም ቬትሮ ከከም ኣገልግሎቶም ይፈላለ። ንኣብነት ከም መስተይ እንጥቀመሎም ብኬርታትን ብርጭቆታትን ኣብ ፊኒስትራታት እንረኽቦም ቬትሮታትን ባህላዊ ቬትሮ ዝበሃሉ ኮይኖም

0: Hold the line.
1: Watch the updraft.
0: Down, down, get it down.
2: ህንፃዊ ቬትሮ እቲ ቀንድን ዝረጎደን ቬትሮ ኮይኑ ናይ ባዕሉ ሚዛን ከምኡውን ሚዛን ካልኦት ነገራት ክስከም ዝኽእልን ብቐሊሉ ዘይስበርን ኣብ ዝተፈላለዩ ህንፃታት ዘገልግል ቬትሮ እዩ። ቬትሮ ከም መመላክዒ ዝተፈላለዩ ህንፃታት ኮይኑ ዝስራሕ ኮይኑ ካብኡ ሓሊፉ እውን ኣቓልቦ ዓለም ዝሰሓበ ካብ ቬትሮ ዝተሰርሐ ቢንቶታት እዩ። እዚ ቢንቶታት ከም መስሕብ በፃሕቲ ንክኸውን ዝስራሕ ኮይኑ ሰባት ጥራይ ክኸድዎ ዝኽእሉ ከም ተሽከርከርትን ካልእን ዘየሕልፍ እዩ። ኣብ ዝተፈላለዩ ሃገራት እዚ ዝበሃል ዘሎ ዓይነት ቢንቶታት ንመስሓብ በፃሕቲ ተሰሪሑ እዩ።

0: ካኖፒው ብሪጅ ኣብ ሲንጋፖር ዝርከብ ካብ ቬትሮ ዝተሰርሐ ቢንቶ እዩ። እዚ ናይ 50 ሜትሮ ቁመት ዘለዎ ቢንቶ ኣብ ቻወል ቻንጊ ዝተባህለ ማዕርፎ ነፈርቲ እቲ ሃገሪቱ ተሰሪሑ ዝርከብ። እዚ ቢንቶ እዚ 23 ሜትሮ ካብ መሬት በሪሑ ይርከብ። እዚ ቢንቶ እዚ ድማ ነቲ ኣብቲ ከባቢ ዝርከብ ጫካን ሩባን ልዕሊ ኢልካ ንክትዕዘብን ናይ ተፈጥሮ ፀጋ ንኸተስተማቕርን ዘኽእል ኣብ ርእሲ ምዃኑ ዘለዎ ትሕቲ ቅርፂ መሳጢ ኣሰራርሓን በፃሕቲ ይዕሪፉ ከም ዘይፈልጥ ይንገር። ኣብዚ ቢንቶ እዚ ትኬት ኣቐዲምካ ብምቑራፅ ዘእቱ ኮይኑ ሓደ በፃሕ ድማ ን30 ደቂቕ ክፀንሕ ይፍቀደሉ። ሓደጋታት ንምክትታልን ንምክልኻልን ድማ ኣብ ሓደ ግዜ በፃሕቲ ናብ ሓደ ኣንፈጥራይ ንክኸዱ የፍቅድ። ኣዝዩ ፅኑዕ ሓለዋ ድማ ይካየደሉ። ሙረስ ካይወክ ብሪጅ እዚ ቢንቶ እዚ ኣብ ፓኪስታን ዝርከብ ኮይኑ ናይ መጀመርታ ካብ ቬትሮ ዝተሰርሐ ቢንቶ ኣብቲ ሃገር ድማ እዩ። እዚ ቢንቶ እዚ ልክዕ ከም ካልእ ናይ ቬትሮ ቢንቶታት ንመስሕብ በፃሕትን ፍልይ ዝበሉ ምዕባለታት ንምትእትታውን ዕላማ ገይሩ ዝተሰርሐ እዩ። እዚ ኣብ 30 ጥቅምቲ 2024 ንበፃሕቲ ክፉት ዝኾነ ናይ ቬትሮ ቢንቶ ከም መቐፅልታ ናት እውን ናይ 55 ኪሎ ሜትር ርሕቀት ክትጓዓዝ እትኽእል ካብ ቬትሮ እትስራሕ ባቡር ኣብቲ መናፈሻ ንምትእትታው ይሰርሕ ምህላው ይግለጽ።
1: 等一下嘛，哦，那一个黑龙潭，
2: 哎，你咋下去了？妈，哦哟，下了。

ካንያ ኩማሪ ግላስ ብሪጅ ኣብ ህንዲ ዝርከብ ናይ ቬትሮ ቢንቶ እዩ። ኣብ 30 ታሕሳስ ድማ ኩሉ ምፅፋት ወዲኡ ንበፃሕቲ ክፉት ኮይኑ እዚ ቢንቶ እዚ 30 ሜትሮ ግፍሕን 260 ሜትሮ ቁመትን ኣለዎም። እዚ ቢንቶ ኣብ መንጎ 2 ሩባታት ዝተሰርሐ ኮይኑ ኣብ ትሕቲኡ ድማ ዓብ ወሓዚ ይርከብ። እዚ ናይ መጀመርታ ኣብ ህንዲ ዝተሰርሐ ዝዓበየ ናይ ቬትሮ ቢንቶ እዩ። ኣብ ዓለም እቲ ዝዓበየን ዝነውሐን ናይ ቬትሮ ቢንቶ ኣብ ቻይና ዝርከብ ቢንቶ እዩ። እዚ ስካይዎክ ብሪጅ ዝተባህለ ኣብ ሃንዋን ቻይና ዝርከብ ናይ ቬትሮ ቢንቶ ኣብ መንጎ 2 ኣፃድፍ ተዘርጊሑ ዝርከብ እዩ። እዚ ቢንቶ እዚ ተቐሚጡሉ ዝርከብ ቅርፂ መሬት ካብ ቬትሮ ዝተሰርሐ ቢንቶ ሲትረፍ ብዝተፈላለዩ ኣዕኑድ ሓፃውንን ስሚንቶን ዝተሰርሐ ቢንቶ እውን እንትኾነ ልብኻ ኣውዲቕካ ንክትሓልፍ ዘፍርሕን ኣዝዩ በሪኽን ቦታ እዩ። ካብ ቬትሮ ዝተሰርሐ ድንድል ኣብዚ ቦታ ክትርኢ ኣዝዩ ኣደናቕን ከመይ ተሰርሑ ኢልካ ንክትሓስብን ዝቕስቅስ እዩ። እዚ ስካይዎክ ዝተባህለ ናይ ቬትሮ ቢንቶ ከም መስሕብ በፃሕቲ ንክኸውን ዝተሰርሐ ኮይኑ ዝነውሐን ዝበርኸን ካብ ቬትሮ ዝተሰርሐ ቢንቶ እዩ።

0: እዚ ቢንቶ 430 ሜትሮ ቁመትን 6 ሜትሮ ግፍሕን ዘለዎ ኮይኑ ኣብ ነሓሰ 20216 እዩ ንበጻሕቲ ክፉት ኮይኑ 400 ሜትሮ ካብ መሬት ድማ ልዒሉ ይርከብ። እዚ ንኽስራሕ ዓመትን መንፍቕን ዝወሰደ ቢንቶ ብሃይም ዶታን ዝተባህለ እስራኤላዊ ኢንጂነር እዩ ተነዲፉ። ይኹን እምበር ብዙሓት ኢንጂነራት ዘሳተፈ ስራሕ እዩ ነይሩ።
1: Watch the wind! It's swinging hard! Get back! Get back!
2: Wind is too high!

0: down, down.
1: እዞም ኢንጂነራት ኣብቲ ንኽትሪዮ እውን ኣዝዩ ዘፍርሕ ኣፃድፍ ነቲ ኣብ ወረቐት ዝተነድፈ ስእሊ ናብ ክውንነት ክቕይሩ ወፈሩ። ኣብ 4 መኣዝን እቲ ፊተፊት ዝርከብ ኣኻውሕ ድማ ስንጭሮ ብምፍጣር ኣዕኑድ ብምስራሕ ነቲ መስርሕ ምዝርጋሕ ቢንቶ ጀመርዎ። ብከበድቲ ማሽናት ዝተዓየየ ምስራሕ እዚ ቢንቶ 124 ኩርናዕ ዝቕፅሩ ቬትሮታት ዝቆመ ኮይኑ ነብሲ ወከፍ ቬትሮ ድማ 5 ሰንቲሜትር ዝርግዱ በብ3 ዝተደረቡን ዝላደቡ ማለት ተምበርድ ግላስ ኣቂሞሞ ይርከቡ። ድልዳለ እዚ ቬትሮ 800 ሰባት ኣብ ሓደ እዋን ክፀውር ዝኽእል ኮይኑ እዩ ተሰሪሑ። እዚ ቢንቶ እዚ ከምቲ ዝተባህለ ኣብ 20/1/2016 ንበፃሕቲ ምስተኸፍተ ኣብ መስከረም 2 ማለት ድሕሪ 13 መዓልታት ምዃኑ እዩ ስርሑ ብምቁራፅ ተዓፂ ነይሩ። ጠንቂ ምዕፃው እዚ ቢንቶ ድማ 800 ሰባት ኣብ ሓደ እዋን 8,000 ሰባት ድማ ንመዓልቲ ከእንግድ ዝተሰርሐ ናይ ቬትሮ ቢንቶ ንመዓልቲ 80,000 ሰባት ክነግድዎ ብምኽኣሎም ትሕቲ ቅርፂ እቲ ቪንቶ ይኹን ካልእ ንበፃሕቲ ኣገልግሎት ንክህብ ዝተሰርሐ ክፋል እቲ መናፈሻ ልዕሊ ዓቐኑ ብምዃኑ ሓደጋታት ንምቕናስ ከምኡ እውን ፅፉፍ ኣገልግሎት ንምቕራብ መንግስቲ እቲ ሃገር ንክዕፆ ኣዘዘ። ዳግመ ምምሕያሻት ብምግባር ናብቲ ቦታ መእተው ትኬት ንምቁራፅ ክቆፃፀርሉ ዝኽእል ኣገባባትን ካልእን ብምትእትታው ድማ ኣብ 30 መስከረም ደጊሙ ንበፃሕቲ ክፉት ኮይኑ እንግደቱ ጀሚሩ። ኣብዚ ቦታ እዚ ከም ተወሳኺ ካብ ቬትሮ ዝተሰርሑ 3 ሸተት ይርከቡ። እዞም ሸተት ካብ ላዕሊ እቲ ኣፃድፍ ጀሚሮም ንታሕቲ ዝንቆት እዮም።
2: Welcome visitors. The Sky Titan experience is now open. Please move forward safely.
3: This is too high. I'm stuck.
4: We're almost across. Come on.
5: Come on, get up. You're causing a traffic jam.
4: He's actually stuck.
6: This is absolutely wild up here. Oh. Okay, I got it. That was too close.

0: እዞም ካብ ሜትሮ ዝስርሑ ቢንቶታት ዋላ እኳ ኣዝዮም ድልዱላትን ከስዕብዎ ንዝኽእሉ ሓደጋታት ኣብ ግምት ብምእታው ዝተሰርሑን ይኹኑ ሳሕቲ ግን ዘጋጥም ሓደጋታት ኣይሰኣኑን። ንኣብነት ኣብ ቻይና ዝርከብ ሸተት ኣብ 2019 ሓደ ሰብ ካብኡ ብምውዳቁ ናይ ሞት ሓደጋ ኣጓኒፉ ነይሩ። ኣብ 2021 እውን ብዘጋጠመ ብርቱዕ ንፋስ ቬትሮ ናይቲ ቢንቶ ክሰባበር ብምጅማሩ ንበጻሕቲ ኣዝዩ ዘሰንብድ ኣጋጣሚ እዩ ነይሩ። እንተኾነ ሳላ ናይቲ መናፈሻ ሂወት ኣድሕንን ካልኦት ኣባላትን ግን ዘጋጠመ ሞት ከም ዘይነበረ ይሕበር።
1: You can see the bridge from here. It is beautiful.
2: Yeah. Wow, that is amazing.

ደለ ዲበልኩም ቃድረ ሰላመትና ትብፅሓኩም ሓይሳም ወሓይሳት መተቕብለት ቴለቭዥን ኤርትራ ዮም በርናምጅ ዳረቀና ፍንቱይ በርናምጅ ግልግባእቱ ዲባ ሓልፈ በርናምጅና ከመግሉ ታባዕኩም ማህረጃን ኤርትራ ክልኣልፍ ዕስራ ወስስ ምን ሓረት ኤክስፖቱ በርናምጅና ቀደምነግልኩም ዮም መህየ ዲብ ተማም ናይ እሊ ማህረጃን ክልኦት ጋሻ ይግልሃሉ ግናቱ እሎም ክልኦት ጋሻይ ልወሮሕ ዓዝፍ ወልኦርሄ ፈናንቶም ፈናን ሙኽታር ዑስማን መዲና ብዙሕ ሓልየት ብላኪን ዝያደ መዲና ምና ካብ ተለበን ሓልየቱ ግልግባኣቶን ዋምስሉ መሄ ሻብ ዑመር ምስልና ግልሃልየቱ ረባበቱ እንዳኣዳለ ባህለቱ ምስልና ግልኣማሕብሮቶም ክልኦት እሎም ሸባባት ላኪን እዚ ኣወለይት ሕላየት ዓባይ ፈናኒትና ከዲጃ ኣድም እባቱ ናዮም በርናምጅ ዳረጥቀና ግንክሰቱ እግለ እንደታባዕነ የ ዲበጋሻና ወዲብ ህጅክና ግልን ኣተላለየቱ በርናምጅና ዝተብደህልየና መታብዓት በኪተ ዲም ንተምነ ዲበ ኣወለይት ሕላየት ዲባቱ ግል ዓዲኩም

ውቅል ስሜተ በሪ ሃላባና ሃጠፌተ ሕግዝቲኮን ርዝቃ ዲቤተ ክዙን ሃላት ግረ የውሓባተ ወተንክር ሃላት ዓማር ኣብዓቦተ ኣድብራጅነንግልቡብ ርእየቱል ኣልባብ ሸፌ ቀላቅል ምንትደሬ ጋድሞታት ይልትዓሬ ገቢላ ኣሕት ሰዴ እብለህበቱ እንደሻቄ ለደረር ምን ኣርዛቁ ለኢማሉ ኢልሓዜ

0: ቤት ምሰራ ማለት እዩ ንቤት ምሰራ ጥራይ ደይኮነ ንኩሉ እቲ
1: ኣብ ኩሉ እቲ
0: ደጀን
1: ከባቢ
0: ዝነበረ
1: እወ
0: ዜይሩ ክትከትዩ ኢኹም ኢሉና ሓለዋ ደጀን ክትወፅኡ ኢኹም ኢሉና ተሓጒስና ሓለዋ ደጀን ምስ በለና ተሓጒስና ምክንያቱ ነፈርቲ እንተ መፃ እንተ ሃረማ ፀላይ እንተ መፀ ገለ እዩ ኔራታ መልእኽትናቱ ሕጂ ንሕና ዝኾነ ተፃባእ መታን ከይመፅእ እንታይ ኢና ክንከውን ካብ ነሰ ከፍ ክፍልታት ወፂና ሓለዋ ደጀን
1: ናይ መጠንቀቕታ ደወል ይኹም
0: እወ
1: ማለት
0: ሕጂ ኣኸር በቃ ብርጌድ 87 ትበሃል ቆይማ እዛ ብርጌድ 87 ከዓኒ ተረኣ በፂሕዋ ኣበይ ከይዳ ከቲታ ሕጂ ጀነራል ገረዝ ግሄር እዚ ኣስመሮም ገረዝ ግሄር እንተ እንዳበለ ገልፀልና ስለዝነበረ እታ ብርጌድና እንታይ ተባሂላ ሓይሊ እንተ ሓይሊ እንተ እያ ተባሂላ ብሓይሊ እንተ እያ ትፍለጥ ዋላ ሕጂ እውን ዋላ ብዘዝኸተትናዮ ቦታ ኣብዚ ድፋዓት ዝኸድናዮ ሓይሊ እንተ ኢና ንበሃል ብከምዚአ ኢና ናብ ኣሃዱታት ባሒልና ማለት እዩ
1: እንታይ ኣሎ ብፍሉይ ትዝክር እዮ ሂወት ኣብ ሓይልታት ተፈላለያ ዕልላ እንድን ኣበባ ብግዲኸኸ እንታይ ኣሎ
0: ኣነ ደ ትርስዓኒሲ ብርጌድ 87 ናይ ቤና ብርጌድ ኢና ነርና እዞም ካብ ደጀን ዝተወዛዕና ብድሕሪኡ ኣብ ዓዲ ማዕለል ተኽሊጥ ተገይሩ ምስ ክፍለ ሰራሽ 61 ማለት እዩ ብርጌድ 81 ብርጌድ 13 ብርጌድ 87 እዘን ሰለስተ በራጊት እዚአን ሕጂ ኣብ ሓደ ተጠርኒፈን ተኽሊጥ ገይረን ማለት እዩ ሕጂ ኣነ ብርጌድ 13 በፂሕኒ ካብ 87 ናብ ብርጌድ 13 ክፍለ ሰራሽ 61 በፂሕኒ ሕጂ እዛ ናህን ኣሃዱ ንግንባር ደቂ ኣምሓር እያ ትኽሊጥ ንዞባ ደቡ ደባይ ደባይ ተዋጋኢት ኮይና ንዞባ ደቡብ ኢና ንኸይድ ማለት እዩ ዞባ ደቡብ ነዊሕ ጌርና ኢና ሕጂ እቲ ዝነውሐ እዋን ኮፍ ድበልናዮ ዓዲ ኣብ ዞባ ደቡብ ኮይኑስ ዕና ፈርዖ ትበሃል እያ ዕና ፈርዖ ዝነውሐ ግዜና ኣብ ዕና ፈርዖ ኢና ተቐሚጥና ሕጂ ድግሳ ናይ መጥቃዕቲ ድግሳ ይሕሰብ ስለዝነበረ ንኸይድ ንመፅእ ንኸይድ ንምለስ ኢና ነርና ሕጂ ሓደ መዓልቲ ዲብያ ጌርና ውዒልና ኣብ ዓደበነ ዝበሃል ኣብቲ ከባቢ ሰገነይት እዩ ኣይፈልጦን እየ ሽዒና ንፈልጦ ዘለና ማለት እዩ ኮለኛ ትመፅ ነይራ ዋላ ኣብዑር ነይሮም ከማ ማለተይ ንሕር ንኢንኮደ ነስመራ ዝኸዱ ሒዞሞም ናይ ኢትዮጵያ ማለት እዩ እዋ ና በግዶም እዮም እቶም ኣብዑር ዋላ መፅዓኛ ነይሮም ኣፍራስ ነይሮም ከምሳት እዮም ነይሮም ሕጂ እታ ኤነትረ እንታይ ሒዛ ነይራ ቢራ ቢራ እያ ፅዒና ነራ ምስሊ ሜርክ እያ ኣድቢና ነቶም ከብቲ ነቶም መፅዓኛ ዋላ ነታ ቢራ ሒዝናያ ኢና ደይ ርስዓኒ ሽዑ እቲ ቢራ በቃ ብከኣለ ብነፀሉ ፅዒ ንኸይድ በቲ ኣንሶላና ዋላ ነቶም ጓሶት ፀዊዕና ውሰዱ ኢልናዮም ዋላ ብራሸ ክምሉእ ኢልናዮም
1: እቲ ቢራ
0: ወ
1: ኣይፈልጥዎ ይጥይቁ ጉድረኺቦም
0: ብንታይ ዳ እሞ ናይ ፀላእ ንድዩ ናይ ፀላእ ስለዝኾነ ሕጂ ንሕና በቃ ውሰዱ ዝወሰለ ይውሰድ ኢልናዮም ንኻ ወሲድና ማለት እዩ መዘናግዒ ገለ መለስ ዝኾነካ ካብኡ ንዕና ፈርዖ ኢና ንምልስ ኣብ ዕና ፈርዖ ምስ ተመለስና ዋላ ተንከብቲ ምሳና ዋላ መፅዓኛ ምሳና ንድዩ ተን ኣድገ በቕሊ ማለት እዩ ዕና ፈርዖ ምስ ተመለስና እተን ጥሪት ነተን ኣሃዱታት ነታ ብርጌድ ማለት እዩ ዋላ እንዳ ከቢድ ብረትና ዋላ እንዳ እቶም ኣጋር ሓይልታትና ተመቂለን ንሕሩድ ዝበልዕዎን ማለት እዩ ብፅሒቶም ናተስ ዕረፍቲ ስለ ዘለና ማለት እዩ ተንዲ ተረፋ ድበዝሓኸ ውድብና ፍሉይ እንድዩ ንበተኽ ዓቕሚ ደይብሉ ተባሂሉ ነቲ ሽጉር ሽጉር ህዝብና ዓዲልዎን ሓረስታይ ዓዲልዎም ማለት እዩ እቶም ኣድገ በቕሊ እንድሕር ኮይኖም ግን ባቡርና እንድዮም ንዓና መርከብና እንድዮም ብምንታይ ክንሰርሕ እሶም ንዓና ተጠቂምናሎም ኣባጊዕ ነይረን እውን ኣባጊዕ ከምኡ ንዘይብሉ ተዓዲለን ዝሕረደ ከዓ ተሓሪደ
1: ዓባይ መዘከርታ
0: ኣነ እዚኣ ይርስዓኒ
1: ካልእ ክስታይ ፈጢሩ ነይሩ ይኸውን ዩ ነቲ ፅጉም ፅጉም ክ

0: ንቲ እስያስ ከም ከባቢ ሰዓት 4 መፅኡ ምስ ፀወትኡ መፂና ሕቶ ሓቲታቶ ጓል ሸሪፍ
1: እዎ ብዛዕባ መነባብሮና ከምዚ ኮይኑ ተፀጊምክን ክፍሊ ተዕሊም ቅድሚ ሕጂ ከምዚ ነበረ ገለ ኢሉ ድሓ ድሓ ንኢልና ንሕና ከዓ ኣብ ጥሜት ኣብ ገለ ዝስማዓና ነገር ኣይነበረን።
0: ኣይቀመናን ከዓ ኣይቀመናን ማለት ሲ ሕሰብ እየ ጥሜት ዝበሃል ኮ ፆምካ ትሓድረሉ እዩ ወዲ ዓከር የዕረበና ወዲ ዓከር ብዝተፈላለዩ መገዲ ጌርና ንሰትዮ ንበልዖ ነርና ንስንክሶ ነርና ስብቆ ነይሩ ስብቆ ንሰቲ ነርና ሰብ እያ ከብደስ ኣይጥሜትን ፆም ኣይሓደረትን ሃሂለ ኣይሓደረትን። ስለዚ ጥሜት ዝበሃል ኮ ትበልዖን ትሰትዮን ክስእን ከላ ሓጥራ እዩ ብዓቕሙ ሲ ሰውራ እንዲታይ ድኣ ሞኒ ወ ምክንያቱስ ክልተ ዕላማ ሒዝና ኢና ኮወፂና ካብ ገዛና ንመስዋእትን ንናፅነትን መስዋእቲ እንድሕር ድኣ ሃልዩ ናፅነት ከም ዘላ ካልእ ሲ ኣይዓጅበን ንሕና ኮ እዘን ዳርጋ 2,000 ዘይኮናስ 2,000 ሙሉኣት ደቂ ኣንስትዮ ኢና ወፂና ዝክርቲ ኮንኪ ማና እዚአን ከንታይ እን እታ ብረት ስለዘይዓጠና ታዕሊም ስለዘይወረድና ኢና እምበር ኩለን ዓመት ሙሉእ ካብ 77 ክሳብ ታዘዝለቐና ላዕለ ኣብ ወሰኪ ቦታ በርባዕቲኡ ምብራቅ ማለተይ በርባዕቲኡ ማእዝን ብሰሜን ብደቡብ ብምዕራብ ብምብራቅ ዝመፃ ደቂ ኣንስትዮ ተጋደልቲ ኢና ነርና እንታይ ንፍለ ነርና ካብኦም ወላ ሓንቲ ደፍሊ ነበረና እንኮ እንታይ ደኣ እታ ወታደራዊ ታዕሊም ስለዘይገበርና እምበር ፖለቲካ ንምሃር ንፈልጥ ነርና ኩሉ ሽግራት ንፈልጥ ነርና ኣብ ከተማ ኮኒ ሰብ እዮ ኣብ ድፋዕ ከድና በዓል ዓዲ ካንታ ስንክት ነርና ሙሉእ ከዓኒ ንምግብና ንወፍር ነርና ኣብ ዓላ ኣብ ደቂ ምሓረ ዝነበረ ሆስፒታላት ከዓኒ ምስ ውግኣት ከዓኒ ላዕልን ታሕትን ንብል ነርና ንሕክም ነቀባብል ነርና ብዓቕምና ንሓፅበሎም ነርና ኩሉ ንገብር ና እንታይ ተሪፋና ነራ እታ ወታደራዊ ሳዕሊምን ታቃታ ምስሓብን ጥርአ ተሪፋና። ስለዚ ሽግር ፈሊጥና ኢና ወፂና ናይ 78 ተጋደልቲ ብደይ ቀልዓልን ብደይ ምግናን ኩላትና ተጋደልቲ ኢና። እንታይ ዳ ብረታዊ እዛ ወታደራዊ ሳዕሊም ጥራይ ስለዘይተዓለምና ኢና ኣንኸም እያ ድብ
1: ንኣባላት ታዕሊም እኳ ንውዕዮም ነርና
0: ማራ ንሓልፎም ነርና
1: ንውዕዮም ዎ ታዚአን በርዞክ እየዳልና እየ ንብሉ ሕራይታ ናይ ጓል ሸሪፍ ኣምፅያ ሕጂ
0: ጓል ሸሪፍ እንታይ ላሓቲታቶ ነራ ኣነ ከምዝመስለኒን ተጎዲ እንተጉዲለ ካ ኣስኺ ስለዝነበርኪ ነቲ ዓለምቲ ስለዝኮና ብሓንሳብ ስለዝነበርና ምልእላ ተሊ ከማናሲ ኢላቶ ኣብ ሰውራስ ከማና ዝኣመሰላ ብብዙሕ ደቂ ኣንስትዮስ ዝተሰለፋ ህልዋዶ ብሃገራት ትፈልጥ ኢላቶ
1: ኣበየነይቲ ሰውራ
0: ኣበየነይቲ ሰውራ ኢላቶ ኢልዋ ምናልባት ኢልዋ ካምቦድያ ኢልዋ ሕጂ ከምዚ ክብል ከሎሲ ንሕና ብብስ
1: ካምቦድያ እውን ብክንዲዚ ናትክን ኣይኮን ናትክን ዝተፈለየ እዩ ዘብረሃ
0: ከማንዲ ድብል ሕጂ ሞራል ድ ክህበና ክሕጉሰና ድዩ መሊሲ ድ ከተባባዓና እዚኣ ንዑ ትምልከት
1: ሕጂ እታ ካምቦድያ ብከማይ እያ ተጠቂሳ እምበር ፕሬዚደንት ኢሳያስ ሽዑኡ ዘጠምቐና ኢለ ነቕርባኣ እታ ቀንዲ ሕጂ መዛረቢተይ ትደጋገም ኣላ በጨቕ ትብል ኣላ ኣብ ፅሑፉ ክትቀርብ ሕጂ ንተወሰና ሰባት ንምሕማይ ዘይኮነ ኩሉ ናብቲ ታዕሊም ዝነበርና ክንቃለስ ኣለና እዚኣ እዚኣ ይኣኸላ ትትረፍ ኤርትራውያን ክንስና ንካልኣ ሃገር ክንብል የብልናን ድሓር
0: ኣብኣ ግን ማና ክኸልፈኪ ፕረሲደንት ኢሳያስ ዋናቕፋ ደይብል ኣዳል ደይብል ኣፍ ዓበት ደይብል ደይሰሜየና ክሰምን እንድሕር ኮይኑ እንታይ ኮይኑ ኢሉ ብናይ ባዕዲ ሃገር ንዓና ክስይመና ክእል እዚኣ ኳ ንድሕራ ዝተፊልካላሲ ፍልት እያ
1: ሰኣን እንታይ ሽሙ እዩ ሕጂ ካምቦድያ ንኣፍልጦ ዘይፈልጣሎ ኣይብልን ንመዘኻኸሪ ኣብ ደቡባዊ ምብራቅ ኤሽያ እትርከብ እያ ኣብቲ ግዜ እቲ ከዓ ካብ 75 ክሳብ 79 ኣብ ውግእ ነይረን ቬትናምን ካምቦድያን እታ ጠንቂ እኳ ካምቦድያ እያ ትመስለኒ ቬትናም ደፊኣት ነቲ ስርዓት ቀይራ ተቆፃፂራታ ሕጂ ካብ ታዕሊም ምስ ወፃና ንሕና ነተን ድሕሬና ዝመፃ ቬትናም ተባሂለን ኣንታ እቲ ታሪክ እውን ከምኡ እኮ እዩ ዘሎ ገሌ ኢሎም

ሰላም ኣብ ርሕቑን ኣብ ቀረባን ኮንኩም መደብና መደብ ሸውሃት ሳይዳ ትከታተሉ ክቡራት ተኸታተልትና ኣቐዲመ ብዙሕ ሰላም ክብለኩም ይፈቱ። ቀፂለ ሎሚ መዓልቲ እንሪኦ ኣሰራርሓ ምግቢ ከዓ ብሮኮሊ ምስ ድንሽ ኩሉ ዓይነት ኣሕምልቲ ብዝተፈላለየ ጌርና ክንሰርሖ ስለ ንኽእል እሞ ከዓ ጥዕናዊ ኣሰራርሓ ሎሚ ከዓ ብሮኮሊ ምስ ድንሽ ቀሪበ ኣለኹ። ሓራይ ከምቲ ናይ ኩሉ መዓልቲ ኢና ዳውና ክንሕፀብ ስለ ዝግብአና እዳዊ ይሕፀብ ኣለኹ። ፅሬት ኣቐዲምና ኢና ኣብ ኩሉ ቀዳምነታት ንሰርዖ፣ ምክንያቱ መጀመርታ ናይ ኩሉ

ፅሬት እዩ። ስለዚ ኣእዳውና ኩሉ ግዜ ክንሕፀብ ይግባአና እዩ። ኣብ ክሽነ ኣብ መግቢ ክንቀርብ ከለና ሓራይ እዚ ንምስራሕ ብሮኮሊ ንሄለ በሲሉ ብደቂቅ ኢሉ ተመቲሩ ብሪኮሊካ ኣዝዩ ሃብታም ትሕዝቶ ዘለዎ መግቢ እዩ። ድንሽ ብደቂቅ ዝበለ ከይተቐርፈ በሲሉ ተቐሪቡሎ ማለት እዩ። ሽጉርቲ ፃዕዳ፣ ፐርሰሜሎ፣ ኮሚደረ፣ ጉዕ በርበረ፣ ዘይቲ ኦሊቭ፣ ጨው፣ በርበረ ፀሊም ቀሪበ ኣለኹም። ስለዚ መጀመርታ ነቲ ኣስቤዛና ማለት ነቲ ቀመማት ኢና ንብሎ ነዚ በዓል ሽጉርቲ ፃዕዳ፣ ፐርሰሜሎ፣ ኮሚደረ ቀመማት ናይ ኣሕምልትና ማለት እዩ። ስለዚ ኩለን ዘይተኣንጥባቢለ ሓንሳብ ክስክትተነ ሽጉርቲ ፃዕዳ፣ ፐርሰሜሎ ብደቂቕ ዝተመትረ፣ ፐርሰሜሎ ኩሉ መዓልቲ ክንጥቀመሉ ዝላቦ ዘለኹ ብጣዕሚ ፅቡቅ ስለ ዝኾነ ፅቡቅ ትሕዝቶ ስለ ዝውንን፣ ኮሚደረ እውን ከምኡ። ኮሚደረ ከዓ ኣዝዩ ሃፍታም ዝኾነ ትሕዝቶን ንጥዕና ዘገድስ ባእታታትን እዩ ዝውንን። ስለዚ ክንጠቀመሉ ኣዝና ፅቡቅ እዩ። ሕጂ ጉዕ በርበረ ይጥቀም ኣለኹ። ጉዕ በርበረ ከዓ ሓደ ማንካ ጠውላ። ጉዕ በርበረ እውን ብቪታሚን ሲ ሃፍታም እዩ። ፍርቂ ክባያ ዘይቲ ኦሊቭ ይጥቀም ኣለኹ። ዘይቲ ኦሊቭ ድማ ፅቡቅ ስብሒ ካብ ዝውንን ሓደ እዩ፣ ወይ ድማ ፅቡቅ ጥዑይ ኮለስትሮል። ከምዚ ኣገርና ሓንሳብ ክንሰክትታ ኢና። ድሓርቲ ስምምዕ መሰበለትልና ተንተቐሪበን ዘለዋ ኣሕምልትና ክንሰክትተን ኢና ማለት እዩ። ክነእትወን ኢና ናብኡ ብቕልል ዝበለ ኣሰራርሓ ንጥዕና ኣዝዩ ኣገዳሲ ዝኾነ መግቢ ከነዳሉ ንኽእል ማለት እዩ። ኣብ ኣሕምልቲ ናቐኒና ዘለና ሓንሳብ ነቲ ኣሕምልቲ ከዓ ክንዝክሮ ሕጂ ከዓ ፅቡቅ ጌርና ምእንቲ ኣብ ኣሕምልቲ ናቐኒና ዘለና እሞ ብቕልል ዝበለ ጥዑይ ዝኾነ መግቢ ከነዳሉ ከም ንኽእል ሓራይ ሕጂ ነቲ ዝተረፈ ኣስቤዛና ማለት ድንሽን ብሩከልን ጨወር በረ ፀሊም ቀመም ጌርና ወሃሂድና ሓንቲ ሰባብ ሲድና ክነውርዳ ኢና ማለት እዩ።

ሓራይ በሲላት ልናላ ተወሃሂዳት ልናላ የውርዳ ኣለኹ ብሮኮሊ ምስ ድንሽ ብኣዝዩ ቀሊል ኣሰራርሓ ሓውሲ ሰላጣ እያ እቲ ኣብኣ ዘሎ ኣስቤዛታት ኣዝዩ ጠቃሚ ኣዝዩ ንጥዕና ኣገዳሲ እዩ ብዝተፈላለየ ጌርና ንብሪኮሊ ከዓ ክንሰርሖ ከም ንኽእል እያ ተሰሪሓ ዘላ ብቀሊል ኣሰራርሓ ማለት እዩ ኣብቲ ናይ ጥዕና እንድሕር ድኣ መፂና ኣዝዩ ኣገዳሲ ዝኾነ ንጥዕና ዝሓዘት ኣሰራርሓ መግቢኣ ማለት እዩ እቲ ኣብቲ ብሪኮሊ ብጣዕሚ ፅቡቕ ትሕዝቶ እዩ ዘሎ ከም ኩሎም ቀጠልያታት ኣሕምልቲ ብቪታሚናትን ማዕድናትን ሃፍታሚ እዩ ኣብ ርእሲኡ ክሳዕ ንመንሽሮ ክከላኸል ዝኽእል ቀመማዊ ትሕዝቶ ኣለዎ ብሪኮሊ ብጣዕሚ ወቕታዊ እዩ ኩሉ ግዜ ዝርከብ ኣይኮነን ግን ኣብቲ ዝርከበሉ ግዜ ክንጥቀመሉ ከዓ ብጣዕሚ ፅቡቕ እዩ ማለት እዩ ድንሽ ከዓ ከምቲ ኩሉ መዓልቲ ንገልፆ ምስ ቅራፉ ስለ ዝኾነ ኣዝዩ ፅቡቕ ዝኾነ ትሕዝቶ እዩ ዘለዎ እቲ ዝበዝሐ ትሕዝቶ ኣብቲ ቅራፉ እዩ ዘሎ ማለት እዩ ስለዚ መቕራፍ ድንሽ ከነወግዶ ኣዝየ የድላቦ ጥዑይ እንተ ደኣ ኮይኑ እቲ ድንሽ ፅሩይ እንተ ደኣ ኮይኑ ኣፅሪኻ ሓፂብካ ክበስልተ ኮይኑ ኣብኡ ከሎ ክትድኾነ ነገር ኣብኡ ከሎ መቲርካ ክሰርሖ እንተ ደኣ ኮይኑ ካብኡ ከሎ ኣብ ዝኾነ ከዓ እቲ ቅራፍ ዘምፅኦ ዓይነት ወላ ሓደ የለን ኣብቲ መቐሬት ማለት እየ ኣየጉድል ኣየውስኽ ጥራይ እንታይ እዩ የህፍትም እቲ ትሕዝቶ ኣብ ቅራፍ ዘሎ ኣብኡ ይኸውን ማለት እዩ ኣብ ክንዲ ትጉሕፎ ስለዚ እቲ ክንጉሕፎ ንውዕል ዝያዳ ዝበለፀ ትሕዝቶ ኣለዎ ማለት እዩ ስለዚ ኩሉ ግዜ ከምዚኣ ጌርና ንመግቢ ነዳልዋ ማለት እዩ

እዚ እውን ምስ ቅጫ ምስ ባኒ ምስ እንጀራ ምስ ዘለና ዓይነት ጌርና ክንቅርቦ ንኽእል ዓይነት መግቢ እዩ ማለት እዩ። ብቐሊል ዝተሰርሐት ግን ብዙሕ ናይ ጥዕና ትሕዝቶ ዝሓዘት እያ። ምክንያቱ ከምቲ ኩሉ ግዜ ንገልፆ ኣብቲ ኮሚደረ ኣብቲ ፐርሰሜሎ ኣብቲ ሽጉርቲ ፃዕዳ ኣብ ኩሉ ከመይ ዝመሰለ ዓይነት ትሕዝቶ ናይ ጥዕና ከም ዘሎ ደጋጊምና ኢና ንገልፆ ዘለና ማለት እዩ። ከምዚኣ ጌርና እዚኣ ቅጫ ስገማያ እዚኣ ከዓ ቅጫ ቀይሕ ጣፍያ

ስለዚ ኩሉ ነብሳ እንታይ እዩ ማለት እዩ ናይ ጥዕና እዩ። እቲ ዝተሰርሖ ዘይቲ ከዓ ዘይቲ ኦሊቭ እዩ። ዘይቲ ኦሊቭ፣ ዘይቲ ኣውሊዕ። ዘይቲ ኣውሊዕ ከዓ ኣብኡ ዘሎ ትሕዝቶ ከዓ ኣዝዩ ጠቃሚ ኮለስትሮል ዝውንን እዩ ዘይቲ ኦሊቭ ማለት እዩ። ዘይቲ ስምስም እውን ከምኡ እዩ፣ ካልኣዩ እዩ። ስለዚ ዘይቲ ስምስም ክንጥቀም ንኽእል፣ ዘይቲ ኦሊቭ ክንጥቀም ንኽእል። እቲ ናይ ጥዕና ዘይቲ ማለት እዩ። ስለዚ እቲ ኩሉ ኣብኣትዩ ዘሎ ትሕዝቶ እንትሕር ዳርእናዮ እቲ ፐርሰሜሎ፣ እቲ ሽጉርቲ ፃዕዳ ከምቲ ኩሉ መዓልቲ ንገልፆ ኣብቲ ፐርሰሜሎ እንቲ ኦክሲደንት ኣሎ፣ ከም ኩሎ ማሕምልቲ ቀጠልያ ቪታሚናትን ማዕድናትን ኣሎ። ስለዚ ኣዝና ክንጥቀመሉ ፅቡቅ እዩ። ኣንቲ ኦክሲደንት ክብል ከለኹ ነቲ ካብ ኣካላትና ዘየድሊ ወይ ከዓ መርዛም ነገር ዝፀርግ ትሕዝቶ ኣለዎ። ኣብ በዓል ሴዶኖ ፐርሰሜሎ፣ ኣብ በዓል ስፒናች፣ ኣብ በዓል ብሪኮሊ ከማ። ስለዚ ኣብቲ ቅራፍ ድንሽ ከዓ ኩሉ መዓልቲ ኢና ንገልፆ ማለት እዩ። ዚንክ ኣሎ፣ ሓፂን ኣሎ፣ ካልሽም ኣሎ፣ ፖታሽየም ኣሎ። እዚ ንኣካላትና ኣዝዩ ካብቶም ኣዝዮም ዘገድሱ ቪታሚናት ማለት እዮም። ቪታሚናትን ማዕድናትን ኣሎ፣ ቪታሚን ሲ ኣሎ። እዚ ኣብ ቅራፍ ድንሽ እየ ዝገለፅ ዘለኹ ማለት እዩ። ንመኣዛታት ናይ ምቅፃል ትሕዝቶ ኣለዎ፣ ፀረ ረክሳዊ ዝኾነ ባህሪ ኣለዎ። እዚ ኣብ ቅራፍ ድንሽ እየ ዝገልፅ ዘለኹ ማለት እዩ። ስለዚ ኣብቲ ኮሚደረ ከዓ ከምቲ ደጋጊምና ንገልፆ ኣዝዩ ሃፍታም ዝኾነ ትሕዝቶ ንብዙሕ ሕማም ተመሓላለፍትን ዘይተመሓላለፍትን ክከላኸል ዝኽእል ትሕዝቶ ኣለዎ። ካብቲ ዘለዎ ንእሽተይ ቆንጭለ እየ ዝዛረብ ዘለኹ ማለት እዩ። ስለዚ ናይ ሎሚ መዓልቲ ኣሰራርሓ ምግቢ ብሪኮሊ ምስ ድንሽ ኣብዚኣ ወዲእና ኣለና። ኣብ ዝመፅእ ሰሙን ብካልእ ትሕዝቶ ክሳብ እንራኸብ ኣብ ዘለናዮ ሰላም ቅነ

0: ከተማ ክሳብ ከባቢ ዓሰብን ቀይሕ ባሕርን ምስ ንኩዐት ውፅኢቱ ከመይ ክኸውን
1: ምፅዋዕ ነበንጠቀም ነበረ ያ ካል ተሳካ ግን በራሳችን ምን ወደቦች መፍጠር እንችላለን የሚለውን
0: ብምፅዋዕ ክንጥቀም እዩ ነይሩ ድሌትና ንሱ ዘይከኣል እንተኮይኑ ግን ባዕልና ወደባትና ክንፈጥር ንኽእል ኢና ብሔር ዓፈርን መሬቱን ሓደ ካብቲ ከም መጣልዒ ክኾኖም ዝፈሓሓርዎ ዘለዉ ኣጀንዳ እዩ ብሔረ ዓፈር ኢትዮጵያዊ ይብሉን ኣለዉ
2: እንዳም ሎክላንድ መሆን ኣለባት ኤርትራ እንጂ ያፋር ህዝብ ኣደለን
0: ኣብ ኩሉ ዘሎ ሶማላዊ ባሕር እናተጠቕመ ኣብ ኢትዮጵያ ዘሎ ሶማላዊ እንታይ ስለ ዝበደለ እዩ ተኸልኪሉ ዘሎ
3: ህዝብ እዚም ካለ እዚያም ካለ ለምንድን ነው ለብቻ የተከለከለው
0: ትምባል ስለ ዝመረፀ ንኣሜሪካ ቻይና ሩስያ ኤሮጳን ኣፍሪቃን ተዛሪበ ኣለኹ
3: እባካችን ሸምግሉንና መፍትሄ ኣምጡሉ ቀይ ባህርን ኢትዮጵያ ለማጣት 30 ዓመት ከዚያ በላይ የወሰደ ትግል ነበር ታውቃላችሁ ሌላ 30 ዓመት ያስፈልጋታል ብዬ ግን አላስብም
4: የፋኖን ኃይሎች ማሸነፍ ያልቻለ መንግስት ነው ያለ
0: ትምባል ስለዚህ መረጸ ሰነዳዊት ፊልም ኣብ ኤሪ ቲቪ ረቡዕ 925 ምሸት ድሕር ዜና ትግርኛ ከምኡ ውን ኣብ ድግማ ቀዳም 1250 ቀትሪ ድሕር ዜና ትግርኛ ትምባል ስለ ዝመረፀ ሰነዳዊት ፊልም ኣብ ኤሪ ቲቪ

ሰላም ዝኸበርኩም ተኸታተልቲ መደባት ስፖርት ሰሙናዊ ፍጻመታት ስፖርት ውሽጢ ሃገርን ወፃእን ሒዝናልኩም ቀሪብና ኣሉና ክሳብ ፍጻመ መደብና ምሳና ክትፀንሑ ብክብሪ ዝዕድመኩም ኣሚር ዓሊ ሰናይ ምክትታል። ኣባል ስጳኛዊት ክለብ ሞቪስታር ኤርትራዊ ተቀዳደመ ብሽክለታ ናትናኤል ተስፋፅዮን ትማሊ ሰንበት ኣብ ስጳኛ ዝተካየደ ናይ ሓደ መዓልቲ ውድድር ቀዳማይ ኮይኑ ተዓዊቱ ተሸላሚ ናሓስ መዳልያ ሻምፒዮን ቅድም ብሽክለታ ኤርትራ ኣባል ሞቪስታር ኤርትራዊ ናትናኤል ተስፋፅዮን ትማሊ ሰንበት ንበሰማን ሓደን ግዜኡ ኣብ ስጳኛ ዝተካየደ ናይ ሓደ መዓልቲ ውድድር ሰርኪቶ ደ ጌቶ ቀዳማይ ኮይኑ ተዓዊቱ ኣብዚ ንዝኽሪ ሄርማኖስ ኦታዋ ዝተካየደ ብማሕበር ቅድም ብሽክለታ ዓለም ዩሲኣይ ናይ ሓደ ነጥቢ ሓደ መለክዕ ዘለዎ ውድድር ተቀዳድምቲ ካብ ከተማ ቢልባኦ ተበጊሶም ኣብ ከተማ ጌቶ ኣተዛዘ 172.2 ኪሎ ሜትር ዝርሕቐታ ውርድሮም ኣካይዶም ኣብዛ መድረኽ ዝተፈላለያ ጉጅለታት ኣብ ብሬክ ኣወይ ድሕሪ ምውዓለን ድማ ናትናኤል ተስፋፅዮን ን8 ተቀዳድምቲ ጠርኒፋ ካብ ዝመፀት ጉጅለ ንውርድሩ ብ3 ሰዓትን 58 ደቂቕን 49 ካልኢትን ብምዝዛም ቀዳማይ ኮይኑ ሕንፃፅ ብምርጋፅ

0: ትንዕሳን ሓሙሽተን ናይ ዩሲኣይ ነጥቢ ወሲዱ። እስጳኛውያን ኣባል ባሕሬን ቪክቶርስ ፓው ሚገልን ኣብ ቱር ደ ፍራንስ ተሳቲፉ ዝመፀ ኣባል ኮፊድስ እስጳኛዊ ኣሌክስ ኣራምቡሩን ድማ ካልኣይን ሳልሳይን ተርታ ብምሓዝ ምስናቱ ኣብ ፖዲየም ደይቦም። ናትናኤል ተስፋ ፅዮን ብዘመዝጎቦ ዓወት ተሓጊዙ ሻምናይ ናይ ፕሮፌሽናል ዓወቱ ኣመዝጊቡ። ናትናኤል ተስፋ ፅዮን ኣመዝጊብዎም ካብ ዘሎ 8 ዓወታት እተን 3 ኣብ ሩዋንዳ፣ እተን ዝተረፈ 5 ድማ ኣብ ኤርትራ፣ ጥልያን፣ ጋቦን፣ ፈረንሳን እስጳኛ ኣና መዝጊብዎን። ኣብዚ ናይ ውድድር ዓመት ኣብ 43 ናይ ውድድር መዓልትታት ብምስታፍ 7193 ኪሎ ሜትር ዝዘወረ ናትናኤል ተስፋ ፅዮን 1018 ናይ ዩሲኣይ ነጥቢ ኣኪብሎም። ኣብዚ ወርሒ ኣብ ከተማ ከረን ንዝካየድ ሻምፒዮን ክለባት ኤርትራ ንምስታፍ ዝካየድ ዘሎ ናይ መጻረይ ግጥማት ብናይ ካልኣይ እግሪ ግጥማቱ ቀፂሉ ተኻይዱ። ሻምፒዮን ክለባት ኩዕሶ እግሪ ኤርትራ ኣብ ምፋራቅ ናይ ዝሒዝናዮ ዘለና ወርሒ ንሓስ ክካየድ እዩ። እዚ ውድድር 12 ክለባት ሒዙ ዝሰላሰል ኮይኑ ካብ 6 ዞባታት ሻምፒዮን ዝኾና ክለባት ቀይሕ ባሕሪ ካብ ዞባ ማእከል፣ ዓንሰባ ናይ ዞባ ዓንሰባ፣ ሰንዓፈ ካብ ዞባ ደቡብ፣ ሰሜንቶ ካብ ዞባ ሰሜናዊ ቀይሕ ባሕሪ፣ ደንካልያ ካብ ዞባ ደቡባዊ ቀይሕ ባሕሪ ከምኡ ውን ኣቁርደት ካብ ዞባ ጋሽ ባርካ ብቐጥታ ሓሊፈን ኣለዋ። ብዘይካዚ ካብተን ንልዕሊ 6 ኣዋርሒ ውድድር ዘሰላሰላ ዞባታት ማእከልን ዓንሰባን ካልኦት ዝወፀት ጋንታ ደንደን ኣልነስርን ተወሲኸን ይርከብ ከባ ዝተረፋ 4 ድማ ብናይ ክልተ እግሪ መጻሬ ፀወታ ፕሌይኦፍ ይሓልፋ። በዚ መሰረት ውፅኢት ቀዳማይ እግሪ ካልኣይ መጻሬ ፀወታ ፕሌይኦፍ ቀዲመን ዝተፋለማ ኣልተሕሪር ካብ ዞባ ማእከል ምስ ጋንተ ኣልሂላል ናይ ዞባ ዓንሰባ ክኸናን ከለዋ፣ ጋንተ ኣልተሕሪር ኣብ ቀዳማይ እግሪ 3-1 ተዓዊታ ፀብለልታ ሒዝያ ናብ ዝግጥም ኣትያ። ፀወታ ተዘማደ ብቕዓት ናይ ክልቴን ክለባት ዝተረኣየሉ ኮይኑ ጋንተ ኣልተሕሪር ካብ ረያን መሓመድ ብዝረኸበታ እንኮሾቶ ብድምር 4-1 ብምዕዋት ህላውነታ ኣብ ሻምፒዮን ክለባት ኤርትራ ርጉ ገራ። ኣብ ከተማ ግንዳዕ ዝተኸየደ ቀዳማይ እግሪ ፀወታ ጋንታ ማይ ኣድኮሞም ምስ ኣድሉስ ጋንታ ማይ ኣድኮሞም 1 ባሎ ተዓዊታ ከም ዝነበረ ዝፍለጥ ኮይኑ ኣብ ኣስመራ ዝተኸየደ ናይ ካልኣይ እግሪ ፀወታ ብዓወት ጋንታ ኣድሉስ 3 ባሎ ተዛዚሙ። ጋንታ ኣድሉስ ካብ ቢንያም ግርማይ ክልተ ሸቶታት ካብ ቶማስ ስዩም ድማ 1 ሸቶ ብምርካብ ኣብ ልዕሊ ማይ ኣድኮሞም ብገፊሕ 3 ባሎ ተዓዊታ ናብ ዝቕፅል ውድድር ሰጊራ። ከም ዝፍለጥ ኣብ ከተማ ክረን ቀዳማይ እግሪ ፀወታ ጋንታ ላሳለ ናይ ዞባ ዓንሰባ ምስ ጋንታ ደቀ ምሓረ ናይ ደቡብ ክትረከብ ስለ ዘይከኣለት ጋንታ ላሳለ ብቐጥታ ናብቲ ውርድር ምሕላፋ ዝፍለጥ እዩ። ንዝተረፈት ሓንቲ ኮታ ዝተኸየደ ዕጫ ኣብ መንጎ ጋንታ ኣልሂላልን ጋንታ ማያድክሞምን ድማ ጋንታ ኣልሂላል ብዕጫ ህላውነታ ኣብ ሻምፒዮን ክለባት ኤርትራ ኣወሒሳ። ህዝባዊ ርክባት ፌደሬሽን ኩዕሶ እግሪ ኤርትራ ሃገራዊ ፌደሬሽን ኩዕሶ እግሪ ኤርትራ ዝወደቦ ናይ ክልተ መዓልታት ሰሚናር ናይ ስፖርት ንቑሕ ስፖርታዊ ንብሉፅ ውፅኢት ኣብ ትሕቲ ዝብል ቴማ ኣብ ኣዳራሽ ኦሎምፒክ ኣፍሪካ ተኸይዱ። ኣብቲ ን3 መዓልታት ዝቐጸለ ሰሚናር ካብ ካልኣይ ዲቪዥን ዞባ ማእከል ካብ 14 ክለባት ዝተዋፅኡ ተፃወቲ ተኻፊሎም። እቲ ሰሚናር 4 ትምህርቲ ዘጠቓለለ ኮይኑ ቀዳማይ ስነ ልቦና ስፖርት ብመምህር ፍጹም እምሃም፣ ካልኣይ ሃገርን ሃገራውነትን መንነትን ብግርማይ ወልደ ጊዮርጊስ መንከኒኖ፣ ሳልሳይ ስፖርትን ሜዲስን ሕክምና ስፖርት ብነርስ ተኽሉ ጸጋይ ከምኡውን ድሕነት ተጻወቲ ብኣድሓነት ጋይም ከምኡውን ሰረት ግርማይ ተዋሂቡ። ዕላማ ናይቲ ሰሚናር ተጻወቲ ኣፍልጥኦም ኪነ ኩዕሶ እግሪ ንምዕባይ ዝዓለመ ነይሩ። ተሳተፍቲ ብወገኖም እቲ ሰሚናር ኣገዳሲ ምዃኑ ኣፍልጥኦም ኣብቲ ዓውሪ ድማ ድሩድ ኮይኑ ምጽንሑ ኣብ ጋንታታቶም ወሪዱ ቀጻሊ ንኽወሃቦም ተላብዩ።
1: ክረምታዊ ውድድራት ግራስሩት ዞባ ማእከል ብዝተፈላለዩ ዓይነታት ስፖርት ይቕጽላሎ።
0: ኣብ መንጎ 16 ንኡሳን ዞባታት ዞባ ማእከል ዝካየድ ዘሎ ውድድራት ተካኣት ተጻወቲ ግራስሩት ማለት ሰንበት ብኩዕሶ እግሪ ብናይ ተቲ 13 ዓመት ፀወታ ቀጺሉ። በዚ መሰረት ይራበሎ ንፓራዲዞ 1-0፣ ኣባሻውል ንስረጅቓ 4-2፣ ገዛ ባንዳ ንዕዳጋ ሓሙስ 1-0፣ ጋላ ንፍሒ ምስ ማይ ተመናይ 2-0፣ ጸጸራት ን4 ስመራ 2-0፣ ሰንበል ንማእከል ከተማ 3-0፣ ጎዳይፍ ኣኽርያን 2-2፣ ገጀረት ንበሪኽ 2-0፣ ማእከል ከተማ ንሰንበል 2-0 ሲዕረነን። ኣብ ናይ ደቂ ኣንስትዮ ድማ ጎዳይፍን ኣኽርያን ማዕረ 1-1፣ ጸጸራት ን4 ስመራ 4-2፣ ማይ ተመናይ ንጋላ ነፍሒ 5-1፣ ቲራቦሎ ንፓራዲዞ 2-0 ተዓዊተን ኣለን። ብቐዳም ኣብ ዝተሳለጠ ናይ ተቲ 17 ዓመት ኩዕሶ እግሪ ድማ ኣባሻውል ንቲራቦሎ 2-1፣ ፓራዲዞ ንሰረጀቓ 1-0፣ ማእከል ከተማ ን4 ስመራ 3-1፣ ጸጸራት ንሰንበል 5-1፣ ገጀረት ንጎዳይፍ 3-2፣ በሪኽ ንኣኽርያ 3-2፣ ማይ ተመናይ ንዕዳጋ ሓሙስ 1-0፣ ገዛ ባንዳ ንጋላ ነፍሒ 2-1 ሲዕረንአን። ኣብ ናይ ደቂ ኣንስትዮ ድማ ኣኽርያ ንጋላ ነፍሒ 6 ብባዶ ገጀረት ንቲራቨሎ 4 ብባዶ ፓራዲዞ ንፀፀራት 5 ብሓደ ክስዕረአንን ከለዋ በሪኽን ገዛባንዳን ድማ ብማዕረ ውፅኢት 1 ብ1 ተፈላለየን። እዚ ከምዚ ኢሉ እንከሎ ብዓርቢ ኣብ ዝፈለመ ተመሳሳሊ ውድድር ኣትለቲክስ ብዝተፈላለየ ርሕቐትን ዕድመን ካብ 50 ክሳብ 400 ሜትሮ ንክካየድ እንከለዉ ናይ 3,000 ሜትሮ ድማ ንፍጻመ ክልቲ ፆታ ተኻይዱ። ኣብ ናይ ደቂ ተባዕትዮ ቀዳማይ ፋኒኤል ተስፋይ ካብ በሪኽ፣ ካልኣይ ሃብቲ ማርያም ብርሃነ ኣባሻውል፣ ሳልሳይ ኤቨን ገብሪ ሂወት ፀፀራት ኮይኖም። ኣብ ናይ ደቂ ኣንስትዮ ቀዳሚይቲ ኣብርህት ብርሃነ በሪኽ፣ ካልእቲ በቲኤል ዘካርያ ስረጀቓ፣ ሳልሰይቲ ኢየሩሳሌም እዮ በሪኽ፣ ኤደን ሓድሽ ካብ ስረጀቓ ድማ ቀዳሚይቲ ኮይና ተዓዊታ። ቢዘን ዮናስ፣ ጋላ ነፍሒ ሉልያ ሓጎስ በሪኽ ድማ ስዕበና ተዓዊተን። ኣብ ትሕቲ 13 ዓመት ናይ 100 ሜትሮ ኣብ ትሕቲ 15 ዓመት ናይ 200 ሜትሮን ብክልቲኡ ፆታ ንመፀሪ ከካይዱ ከለዉ ኣብ ናይ 800 ሜትሮን ፍጻመ ዝተዓወቱ ድማ ዮናታን ፊሊሞን ጉዳይፍ፣ ማትያስ ፀሓየ ገጀረት፣ እሰይ ወልዱ ጉዳይፍ ዕውታ ደቂ ተባዕትዮ ክኾኑ ከለዉ ሄርሜላ ሙሴ፣ 4 ስመራ ሚርያም ኪዳነ ጉዳይፍ፣ ዕምባበ እስቲፋኖስ በሪኽ ድማ ብደቂ ኣንስትዮ ተዓዊተን። ክረምታዊ ውድድራት ግራስሩት ፅባሕ ሰሉስ ኩዕሶ እግሪ ብናይ 17 ዓመት ኣብ 4 ሜዳታት ቀፂሉ ክካየድ እዩ። ውድድር ኣትሌቲክስ ድማ ብዝተፈላለየ ርሕቀትን ዕድመን ኣብ ስታድዮም ኣስመራ ክካየድ እዩ።
1: ኮሚቴ ስፖርት ንኡዞባ ጋላ ነፍሒ ገምጋም ስራሕ 2025 ኣካይዱ።
0: ኮሚቴ ንኡዞባ ጋላ ነፍሒ ገምጋም ስራሕ 2025 ኣካይዱ። እቲ ብሓሙስ 30 ሓምለ ዝተኸየደ ገምጋም ኣብ ቦምበር ስፖርት ንኡዞባ ጋላ ነፍሒ ኣቶ ሳምሶም ግርማይ ኣብ ዝቕረበ ፀብጻብ ናይ ዓመት 2025 ንኡዞባ ጋላ ነፍሒ ኣብ ዞባ ማእከል ካብ ዘለዋ 5 ክለባት ቅድም ብሽክለታ ደቂ ኣንስትዮ ሓንቲ ኮይና ብዙሓት ንሃገር ወኪለን ዝወዳደራ ደቂ ኣንስትዮ ኣፍርያን ኣብ ምፍራይ ትርከብ ኣላ። ነዚ ገጅፍ ባጀት ዝሓተት ዓውደ ስፖርት ቅድም ብሽክለታ ብዳኮርሶን ተካኣተ ተቃደምቲ ማውንተይን ባይክን ቀዳምነት ብምስራዕ ነዊሕ ዓመታት ብዘይምቁራፅ ኣብ ምክያ ትርከብ። ብተወሳኺ ግራስሩት ደረጃ ኣብ ዓውዲ ኣትለቲክስን ኩዕሶ እግርን ብስሩዕ ስልጠናታት ትህብ። ብፍላይ ዓውዲ ኣትለቲክስ ኣብቲ ንኡዞባ ዕቁር ፀጋታ ስለ ዘሎ ፌደሬሽን ኣትለቲክስ ዞባ ማእከል፣ ጨንፈር ስፖርት ዞባ ማእከል ቆላሕታ ንክገብሩ ተላብዩ። ገለ ካብቲ ብተገባእቲ ናይቲ መደብ ካብ ዝቀረበ ርእቶ ድማ ጋንታ ቅድም ብሽክለታ ንኡዞባ ጋላ ነፍሒ ዓጢቃት ተንዘላ ብሽክለታ ነዊሕ ዓመት ዘገልግላ ስለ ዝኾነ ሓድሽቲ ኣብ ምትክን ዝምልከቶ ኣካልን ስድራ ቤት ስፖርትን ሓገዝ ክገብሩ ከምኡ ውን ብደረጃ ንኡዞባ ኩሉ ዓይነት ስፖርት ስልጠና ዝወሃበሉ ብቑዕ ሜዳ ክህሉ ተላብዮም። ኣብ መወዳእታ ኣመሓዳሪ ንኡዞባ ጋላ ነፍሒ መሓሪ ዮሃንስ ኣብ ዘስምዖ ናይ መዛዝም ቃል ስፖርት ንዝያዳ ውፅኢት ብሓበራዊ ስራሕ ናይ ኩሉ ኣካል ሕብረተሰብ ዝዓቢ ስለ ዝኾነ ኣመሓደርቲ ከባብን ኣካየድቲ ስራሕን ኣነባብርቲ ዓድን ንኡዞባ ጋላ ነፍሒ ኣብ ዕቤት ስፖርት ዝገብርዎ ዘለዉ ኣበርክቶ ድሕሪ ምምስጋን ብዝሓየለ ኣበርቲዖም ክፅዕሩ ተላብዩ። ኣቐዲሞም ንጋንታ ቅድም ብሽክለታ ጋላ ነፍሒ ብዕጥቅ ንዋትን ኣበርክቶ ንዝገበሩ ድሕሪ ምምስጋን ንዕቤት ስፖርት ኣብቲ ንኡዞባ ሓገዝ መሻርክቲ ኣካላትን ጉዱሳ ዜጋታትን ከይፍለዮም ተላብዩ።
1: ኣብ ከተማ ክረን ሻምፒዮን ውድድር ኩዕሶ መርበብ ተዛዚሙ።
0: ኣብ ከተማ ክረን ፌደሬሽን ኩዕሶ መርበብ ከተማ ክረን ተወዲቡ ንልዕሊ 4 ኣዋር ክካየድ ፅንሐ ውድድራት ብ29 ሓምለ መጋረጁ ዓፂዩ። ኣብቲ 6 ክለባ ደቂ ኣንስትዮን 6 ክለባ ደቂ ተባዕትዮን ዝተኸፈሉ ውድድራት ካብ ግዜ ናብ ግዜ ተስፋ ዝህብ ምዕባለታት ይምዝገብ ምህላው ኣብቲ ኣጋጣሚ ተሓቢሩ። ኣብቲ ናይ መዛዘሚ ውድድር ንዋንጫ ዝገጠማ ክለባ ደቂ ኣንስትዮ ኣልጌን ምስ ኣሕዋት ክኾና ከለዋ ኣልጌን ብየማነ ፀወታ 36-16 ብምዕዋት ተዓዋቲት ዋንጫ ክትከውን ከላ ኣብ ናይ ደቂ ተባዕትዮ ኣብ ዝተኸየደ ተመጣጣንን ሰሓብን ፀወታ ኣብ ዝተንፀባረቕሉ ግጥም ድማ ኣልጌን 44-41 ብምዕዋት ሻምፒዮን ብምዃን ዋንጫ ዓቲራ። ኣብቲ ኣጋጣሚ ሄኖክ ሃብተ ስላሰ ብሉፅ ዳኛ ክሽለም ከሎ ነቢል ሓሰንን ዲማይ ተስፋ ብርሃንን ብሉፃት ኣሰልጠንቲ ተባሂሎም ንሽልማት በቂዖም።
1: ኣብ ንኡዞባ ተሰነይ ብፌደሬሽን ኩዕሶ ሰኪዔት ናይ ኣሰልጠንቲ ስልጠና ተዋሂቡ።
0: ፌደሬሽን ኩዕሶ ሰኪዔት ንኡዞባ ተሰነይ ብኢንስትራክተር ዞባጋሽ ባርካ ኣቶ ሕሩይ ናይዝግን ብምውሃር ፌደሬሽን ኩዕሶ ሰኪዔት ንኡዞባ ተሰነይ ካብ 20 ሓምለ ክሳብ 30 ሓምለ ን10 መዓልታት ናይ ኣሰልጠንቲ ስልጠና ለቨል 1 ኩዕሶ ሰኪዔት ከም ዝተዋሃበ ፕሬዚደንት ኩዕሶ ሰኪዔት ንኡዞባ ተሰነይ መምህር ኣማኑኤል ዓንደ ሚካኤል ሓቢሩ። መምህር ኣማኑኤል ኣብቲ ን10 መዓልታት ዝተዋሃበ ብግብርን ክልሲ ሓሳብን ስልጠና ብማዕረ ፀወታ 5 ደቂ ተባዕትዮን 5 ደቂ ኣንስትዮን ብድምር ን10 ሰልጠንቲ ዘ ዝተሳተፈ ስልጠና ከም ዝተዋሃበን ሰልጠንቲ ድማ ነቲ ትምህርቲ ብግቡእ ከም ዝዛዘምዎን ኣብ ግብሪ ክሰርሕሉን ነዚ ተረኺቡ ዘሎ ዕድል ድማ ንመጻኢ ደረጃኦም ክዕብዩ ከም ዘለዎም ገሊጹ። ኣብ ፌደሬሽን ኩዕሶ ሰኪዕት ሓላፊት ምክትል ደቂ ኣንስትዮ መምህር ሰላም ሰመረ ብወገና እዚ ዝተዋሃበ ብግብርን ክልሲ ሓሳብን ስልጠና ንንኡዞባና ዓብ ስራሕ ከም ዝኾነ ብምብራህ ሰልጠንቲ ነቲ ዝተዋሃቦም ትምህርቲ ነቲ ዝነበረ ክሊማ ተፃዊሮም ዝዛሞም ብምምስጋን ድማ ኣሰልጠንቲ ኣብ ግብሪ ክሰርሕሉ ተላብያ። ኣብ ማሓዳሪ ንኡዞባ ተሰነይ ኣቶ ስዩም ገብረ የሱስ ብወገኑ ዘለኩም ዓቕሚ ነቲ ዘለኩም ክእለት ዝያዳ ዝድል

0: trajectory right. And Calvert-Lewin.
1: ካብዚ ቀፂሉ ንህሉ ዜናታት መስርሓት ምስጋር ተፃወቲ ዝደስስ ትሕዝቶ ናባኹም ክቐርብ እዩ። ምክትታልኩም ክትቅፅሉ ደጊመ ብክብሪ ይዕድም።
2: ቸልሲ ነቲ ብማንቸስተር ሲቲ ዝህደን ዘሎ ናይ ክንፊ ኣጥቃዓያ ፖርቱጋላዊ ፔድሮ ኔቶ 70 ሚልዮን ፓውንድ ምሸጥ ዋጋ ለጢፋትሉ ምህላዋ ጋዜጣ ዘሳን ሓቢራ። ኔቶ ዝሓለፈ ዓመተ ስፖርት ድሓን ዝኾነ ምንቅስቃስ ድሕሪ ምንፅበራቅ እዩ። ስሙ ምስታ ብናይ ቀደም ዓላሚኡ ዝነበረ ኢንዞ ማሬስካ ክትስልጥን ጀሚራ ዘላ ማንቸስተር ሲቲ ክትተሓዝ ጀሚሩ። ካዚ ኢንዞ ማሬስካ ነዚ መስርዕ ተፈጻምነቱ ክረክብ ብዝያዳ ፀቒጡ ዝሰርሑ ዘሎ ኣካል ምዃኑ ድማ ዘሳን ወሲኻ ትገልጽ። ካብ ማንቸስተር ሲቲ ብተወሳኺ ኢጣልያዊት ክለብ ኤሲ ሚላን እውን ንኔቶ ከም ልክዓዊ መተካዕታ ነቲ ናብ ሊግ ቱርኪ ምቕንዑ ዘይተርፍ ራፋኤል ሊኦ ጌራ ንምፍራሙ ንኹነታቱ ብቐረባ ትዕዘቦ ዘላ ካልእ ጋንታ እያ። ፔድሮ ኔቶ ዝሓለፈ ዓመተ ስፖርት ኣብ መድረኽ ፕሪምየር ሊግ እንግሊዝ 5 ሸቶ ከመዝግብ እንከሎ 6 ድማ ናይ ሸቶ ቀረባት ገይሩ። ቸልሲ ቅድሚ ምዕፃው ምስጋር ተፃወቲ ኒኔቶ ንምውሳድ 70 ሚልዮን ፓውንድ ሒዛ ንዝመፀታ ጋንታ ክትደራደራ ፈቓደኛ ምዃናዩ ዝግለጽ። ቶተንሃም ንናይጀርያዊ ኣጥቃዓይ ጋላታሰራይ ቪክቶር ኦስሜን ናይ ምዕዳጉ ዘለዋ ባህጊ ኣብ እትገልጸሉ ዘላ እዋን እቲ ኣጥቃዓይ ክፅምበራ ድላይ ከም ዘለዎ ምስቲ ናይጀርያዊ ቅርበት ኣለና ዝብል ወገናት ሓቢሮም። ነዚ ዜና ኣቐዲሙ ናብ ሓፋሽ ዘብቅዐ ቱርካዊ ጋዜጠኛ ኤክሬም ኩኖር ብዛዕባ ዝመስርሕ ተወሳኺ መብርህ ክህብ እንከሎ ቶተንሃም ንኦስሜን ንምፍራም ካብ 50 ክሳብ 55 ሚልዮን ፓውንድ ዝግመት ቀዳማይ ጥለብ ከም ዝለኣኸት ገሊጹ። ጋላታሰራይ ካብ መሸጣቲ ውድ 27 ዓመት ደርማስ ኣጥቃዓይ 65 ሚልዮን ፓውን ኣታው ክትገብር ድላይ ከም ዘለዋ ይግለጽ። መጻይ ብራዚላዊ ኣጥቃዓያ ሪቻርሉሶን ጌና ዘይፈለጠት ዘላ ቶተንሃም ዝመፅ ናይ ውድድር ዓመት ብብሉፃት ተፃወት ተሃኒፃ ንምምፃ ኣብ እትገብሮ ዘላ ወሰንቲ ዕድግታት ንኦስሜን እውን ኣካል ናይ መደባታ ጌራቶላ። ኦስሜን ቅድሚ ሕጂ ብመንገዲ ቸልሲ እግሩ ኣብ ፕሪምየር ሊግ ከንብር ትፅቢት ተገይርሉ ዝነበረ ኣጥቃዓዩ ኣብ ግዜኡ ቸልሲ ነቲ መስርሕ ዓቲባ ብዘይመሓዛ ኣብ ናፖሊ ዓቕሉ ኣፅቢቡ ዝነበረ ኦስሜን ብመንገዲ ጋላታሰራይ መውፅ መንገዲ ምስ ረኸበ ምስታ ናይ ከተማ ኔፕለስ ጋንታ ከም ዝተፈላለየ ዝዝከር እዩ። ካብዚ ብተወሳኺ ቶተንሃም ንናይ ክንፊ ኣጥቃዓይ ሊቨርፑል ሆላንዳዊ ኮዲ ጋክፖ ኣብ ራዳራ የእትያቶ ምህላዋ ድሕሩ ይግለጽ ኣሎ። ኣብ ዝሓለፉ መዓልትታት ንዳኒ ዌልቤክ ካብ ብራይተን ንጆርዳን ሄንደርሰን ካብ ብረንትፎርድ ዘፈረመት ቸልሲ ኣብ ዝሓለፉ ሰዓታት እውን ሓደሽ ተፃወቲ ናብ መሳርዓ መሊኣላ። እታ ናይ ምዕራብ ለንደን ጋንታ ንወዲ 21 ዓመት ኣርጀንቲናዊ ኣካፋፋሊ ስትራስቦርግ ቫለንቲን ባርኮ ከም ዝዓድገቶ ኣፍሊጣ። ቸልሲ ነዚ ኣርጀንቲናዊ ንምዕዳጉ ክንደይ ዝኣክል ገንዘብ ወፃኢታት ከም ዝገበረት ኣይገለጸትን። ባርኮ ኣብ ዋንጫ 2026 ኣባል ሃገራዊት ጋንታ ኣርጀንቲና ዝነበረን ኣብ ሓንቲ ግጥም እውን ተሰሊፉ ዝነበረ ኮይኑ ብዝያዳ ዝዝከረሉ ፍጻመ ድማ ኣብ ግጥም ፍርቂ ፍጻመ ኣርጀንቲና ኣንጻር እንግሊዝ ኣብ ዘካየደ ፀወታ ድሕሪ ምዝዛም ናይቲ ግጥም ብጁድ በሊንግሃም ዝተጸፍዐ ተጻወታ እዩ። ፍርያት ኣካዳሚ ቦካ ጁኒየርስ ዝኾነ ባርኮ ቅድሚ 2 ዓመታት እዩ ብ7.9 ሚልዮን ፓውንድ ናብ ብራይተን ተጸቢሩ። ምስ ብራይተን ሓደ ዓመት የሕሊፉ ድማ ምስ ስትራስቦርግ ድሕሪ ዘሕለፎ ዕውት ናይ ልቓሕ ግዜ ምስታ ፈረንሳዊት ጋንታ ብቕዋምነት ተጸንቢሩ ኣብ ምጽዋት ጸኒሑ። ቸልሲ ካብዛ ምስኣ ኣብ ትሕቲ ሓደ ዋንነት እትመሓደር ፈረንሳዊት ጋንታ ተጻዋታይ ካብን ናብን ከተሰጋገር ንፈለማ ግዜ ኣይኮነን። ካብ ዝሓለፈ ዓመት ጀሚሩ ኣብ መንጎ ዘን ክልተ ክለባት 13 ተጻወቲ ካብን ናብን ተሰጋጊሮም። ቫለንቲን ባርኮ ን7 ዓመታት ምስ ቸልሲ ንምጽዋት እዩ ክታሙን ቢሩ። እዚ ከምዚ ኢሉ እንከሎ ቸልሲ ናይ ጸጋም ተኸላኸላይ ራዮ ቫየካኖ ፐፕ ቾቫይራ ናብ መሰርዓ ክትጽምብሮ ምስ ክለቡ ኣብ ሙሉእ ስምምዕ ከም ዝበጽሐ ተገሊጹ። ቸልሲ ነዚ ክምተካእታ ናይቲ ናብ ማድሪድ ዝገዓዘ ማርኮ ኩሬላ ንምዃን ኣዲጋቶ ዘላ ቻቫርያ ኣብ ቀዳማይ ክፍሊት 21.4 ሚልዮን ፓውን ወጻኢታት ክትገብረሉ እያ። ምስ መቑሾሽን ካልእ እንተወሲኹ ድማ እቲ ዋጋ ክብርህ ከም ዝኽእል ይእመት። እዚ ተጻወታይ ካብ ከም ባየር ሌቨርጉሰን ዝኣመሰላ ክለባት ክመጾ ንጸንሐ ናይ ስጋር ሕቶው ነጽጊው ኣብ ትሕቲ ዛቪ ኣሎንሶ ምስ ቸልሲ ክጻወት ቀዳምነት ሂቡ። ቻቫርያ ኣቐዲሞ ብክለቡ 50 ሚልዮን ኤሮ ምሸጥ ዋጋ ተለጢፉሉ እኳ እንተነበረ ምስ ቸልሲ ድሕሪ ዝገበሮቶ ዕውት ዘተግን ቫየካኖ ካብ ዋግኡ ትሒታ ክትሸጦ ኣብ ስምምዕ በጺሓላ። ቻቫይራ ድሕሪ ሞርጋን ሮጀርስ፣ ዳኒ ዌልቤክ፣ ኢማኑኤል ኢሞግሃም፣ ማክሰን ላኩዋ፣ ማርኮ ፓሌስትራን፣ ቫለንቲኖ ባርኮን ሻውዓይ ሓድሽ ፈራሚ ቸልሲ ናይ ዝግራማት እዩ። ኤቨርተን ዴንማርካዊ ኣከፋፋሊ ኣርሰናል ክርስቲያን ኖርጋርድ ዋንነታ ከም ዝገበረቶ ክኢላ መስራሕት ምስጋር ተጻወቲ ዴቪድ ኦርኒስተን ሓቢሩ። ምስ ኣርሰናል ኣብ እስጳኛ ኣብ ናይ ቅድመ ምድላዋት ልምምድ ዓስኪሩ ዝርከብ ኖርጋርድ ነዚ መስርሕ ንዘይምትዕ ንቓፍ ኣርሰናል

0: ብቐዳም ኣንጻር ጅሮና ኣብ ዘካየደቶ ምሕዝነታዊ ግጥም ክስልፍ ኣይከኣለን። እዚ ዴንማርካዊ ኣብ ዝቕፅሉ መዓልትታት ሕክምናዊ መርመሩ ንምክያድ ናብ ከተማ ሊቨርፑል ክበርር ትፅቢት ይግበር። ዝሓለፈ ዓመት 10 ሚልዮን ፓውንድ ወፃኢታት ብዝሓተተ ካብ ብረንትፎርድ ናብ ኣርሰናል ዝገዓዘ ኖርጋርድ ኣብ ኩሎም ውድድራት ኣርሰናል 20 ግጥማት ከካይድ እንከሎ ኣርሰናል 22 ዓመታት ፅዋ ኣብ ዝዓተረትሉ ፕሪምየር ሊግ ድማ 7 ግጥማት ጥራይ ተሰሊፉ። ብራዚላዊ ኣከፋፋሊ ብሩኖ ጉማረሽ ኣብ ዝቕፅላ መዓልትታት ዋንነት ኣርሰናል ክኸውን ትፅቢት ኣብ ዝግበረሉ ዘሎ ግዜ ኖርጋርድ ምስ ምምፃእ ናይቲ ብራዚላዊ ኣብ ኣርሰናል ዝህልዎ ተራን ናይ ምስላፍ ግዜን ከምዘየለ ተረዲኡ ናብ ኤቨርተን ክፅምበር ኣብ ስምምዕ በፂሑ። ኤቨርተን ነዚ መስርሕ ተፈጻሚ ንምግባር 7 ሚልዮን ፓውንድ ኣርሰናል ክትከፍል ተሰማሚዓላ።
1: ማርከስ ዝኸበርኩም ተኸታተልቲ ሰሙናዊ ፍጻመታት ስፖርት ናይ ሎም ትሕዝቶና ኣብዚ ዛዚምና ኣሉና። ዝመፅእ ሰሙን ብካልእ ትሕዝቶ ክሳብ ንምለሰኩም ሰናይ ቅነ።

0: ዋ ኣብታ ዋን ዳ ጥፈ መጽኺ
1: ትወደከ ደቂስሎ ቀልጢ ፈመጺ
0: ኣነ ዳ ዶንጌለ እንዴት ሰኪ ፈጸኒሕ እምበር ወድኽስ ደስ ሲል ወደቂስ እግልቲ መጽኺ
1: ሎም ዳ ስክፍታና ተቐንጥጥንቲ ደቅና ኣብጥቓና ንሕና ኣብጥቓ ደቅና እሙኸ እንዳ ስራሕና ኣብዛ ትካልና መውዓለ ህፃናት ኢሎም ካብ ዝገብሩልና ኮ ውሽጥና ቐስ ንኢሉ እምበር ምስ ሰብ ኣብ ገዛ ገዲፍናዮም ስራሕ ክንወፍር ከለና ኮ ውሽጥና ብሻቕሎት እዩ ዝውዕል ነሩ
0: ናተይ ሻቕሎት እሞ ከዓ ሕልፍ ዝበለ ኣብ ገዛ ገዲፈ ዮ ክመፅእ ከለኹ ውነይ ኩሉ ምስ ውሉደይ ስለ ዝኸውን ኣብ ስራሕ ብዙሕ ኣይድምዕኒ ነይረ
2: ክገርመክዘና ሓፍተይ ነዚኣ ዝሓሰበ ክሽለም ጥራይ እዩ ዘለዎ
1: ምሽላም ጥራ ስምዕስካ ካብ ክንደይ ሻቕሎት ናይ ውሉድና እኳ ኣይድሕንና ዘሎ
0: እበርከ ዋላ ነቲ ውሉድና ኮ ኣብ ዘድልዩ ሰዓታት ክንዕንግሎን ኩነታት ብቕረባ ክንከታተሉን ከለና ኮ ኣብ ዕቤት ኣካላትን ኣእምሩኡን ዘምፀ ውፅኢት ዓብ እዩ
3: ከምዚ ዝኣመሰለ ዕድል ንምፍጣር መንግስትን ስርዓተ ጥዕናን ሲቪላዊ ማሕበራትን ብውልቅን ከምኡ ዝሳተፎ ዘየቋርፅ ኣበርክቶ ብምግባር ኣዴታት ኣብ ኩሉ ናይ ስራሕ ቦታአን መውዓል ደቀን ቦታ ብምድላው ንደቀን ንኸጥብዋ ምቹእ ባይታ ብምፍጣር ንመጻኢ ወለዶ ውሕስቲ ሃገር ንረክቦም

0: እዚ ሰላምታና ተቕበሉ ፈኖ ናብ ምክታል ትርከቡ ዝቕልለኹም ዝኸበርኩም ተዓዘብትና ከመይ ተምስዩም ሎሚ ሶኒ 3ናሓሰ ሰዓት 9 ዝተዳልዉ ሃገራውን ዜናታት ሒዘልኩም ቀሪበ ኣለኹም ንምክታልኩም ብክብሪ ዝዕዱ ምስኻትኩም ፀንሕ ሚካኤል ሓርጎ ፈለማ ግምቀ ነጥብታት እፍለም ልኡኽ ኤርትራ ኣብ መበል 49 ስሩዕ ዋዕላ ፈፃሚ ቤት ምኽሪ ሚኒስትራት ሕብረት ኣፍሪቃ ተሳቲፉ ኣዛዚ ማእከል ስልጠና ሃገራዊ ኣገልግሎት ንኣባላት መበል 39 ዙርያ መግለፂ ሂቡ ኣብ ዓዲ ሓንስ ንኡዞባ ለጓዓን ሰባት ዝተዋደደ ልምዓታዊ ፕሮጀክትታት ተመሪቑ ኣብ ዜናታት ወፃኢ እስራኤላዊ ሽመጥ ቃዛ ብዘካየደቶ መጥቃዕቲ ብውሕዱ 30 ሰባት ተቐቲሎም ንሽዱሽተ ዓመታት ተቋሪፁ ዝፀንሐ ብመሬት ዝካየድ ንግዳዊ ንጥፈታት ቻይናን ህንድን ዳግማይ ተጀሚሩ ቬነዙዌላን ሪፓብሊክ ዶሚኒካን ተበቲኹ ዝፀንሐ ዲፕሎማስያዊ ዝምድነ ናብ ንቡር ክመልሳ ተሰማሚዐን ዝርዝር ዜና ልኡኽ ኤርትራ ኣብ መበል 49 ስሩዕ ዋዕላ ፈፃሚ ቤት ምኽሪ ሚኒስትራት ሕብረት ኣፍሪቃ ተሳቲፉ ብዛዕባ እዚ ንዝተዳልወ ፀብጻብ ገረ መስቀል ገረዝግሄር ከቕርቦ እዩ
1: ብፈፃሚ ጉዳያት ኤምባሲ ኤርትራ ኣብ ኢትዮጵያን ቋሚ ልኡኽ ኣብ ሕብረት ኣፍሪቃን ቁጠባዊ ኮሚሽን ኣፍሪቃን ኣቶ ቢንያም በርሀ ዝተመርሐ ልኡኽ ኤርትራ ኣብ መበል 49 ስሩዕ ዋዕላ ፈፃሚ ቤት ምኽሪ ሚኒስትራት ሕብረት ኣፍሪቃ ተሳቲፉ እቲ ዋዕላ ምርግጋፅ ዘላቂ ቀረብ ማይን ውሑስ ስርዓተ ፅሬትን ንትግባሪ ኣጀንዳ 2063 ኣብ ትሕቲ ዝብል ቴማ እዩ ብ28-29 ሓምለ ኣብ ኣዲስ ኣበባ ኣብ ዝርከብ ማእከላይ ቤት ፅሕፈት ሕብረት ኣፍሪቃ ተኻይዱ ልኡኽ ኤርትራ ኣብ መሰረታዊ መዛተይ ዛዕበታት ኣተኪሩ ኣብ ዝቕረቦ ንፖሊስን መርገፅን መንግስቲ ኤርትራ ዘንፀባርቕ መግለፂ ኤርትራ ውሑድ ማያዊ ፀጋ ኣብ ዝርከቦ ቀናት ሳሕል ስለ ትርከብ ምውሓስ እኹል ማይ ካብ ቀንዲ ቀዳምነታት ሃገራዊ መደባት ልምዓታ ከም ዝኾነ ብምጥቃስ ንዘላቂ ምሕደራ ማይ ዘገልግል ንፁር ፖለቲካዊ ድልውነት ከም ዘለዋን ንርሑቕ ዝጠመተ ገዚፍ ወፍሪ ትገብር ከም ዘላን ኣብሪሁ በዚ መሰረት ኣብ 1991 ካብ 13ታዊት ዘይሓልፍ ዝነበረ ሸፈነ ቀረብ ፅሬቱ ዝሓለወ እኹል ማይ ኣብ ምህናፅ ከዘንቲ ማይን ትሕቲ ቅርፂ ምዝርግሐን ብዝተገብረ ገዚፍ ወፍሪ ኣብዚ እዋን እዚ 85ታዊት በፂሑ ከም ዘሎ ቁፅሪ ድጋታት ከዓ ካብ 138 ናብ 850 ክብ ከም ዝበለ ገሊፁ ልኡኽ ኤርትራ ስዒቡ ምስ ማይ ዝተኣሰሩ ሸተታት ዘላቂ ልምዓት 230

0: ኣጀንዳ 263 ንምትግባር መንግስቲ ኤርትራ ብውጥን ይሰርሕ ከም ዘሎ ብምርጋፅ ውፅኢቱ ኣዝዩ ኣተባብዐ ከም ዝኾነ ሓቢሩ። እቲ ዋዕላ ኣብ መወዳእታ ገስጋስ መንፈቃዊ ትግባር መደባት ምውሓስ ቀረብ እኹልን ፅሩይን ማይ ድሕሪ ምስማዕ ኣብዚ መዳይ እዚ ክውሰድ ዘለዎ ስጉምታት ተነፂሩ።
1: ናብ ካልእ ዜና ስንሰግር፣ ኣባላት መበል 39 ዙርያ ሃገራዊ ኣገልግሎት ኣብ ዝሓለፈ ቀረባ መዓልታት ንሳዋ ከም ዝወረዱ ዝፍለጥ እዩ። ኣዛዙማ ከስልጠና ሃገራዊ ኣገልግሎት ኮሎኔል ደበሳይ ግደ ድማ ሎሚ መግለፂ ሂብዎም። ወኪል ሪና ሙሴ ኪዳነን ዘዳለዎ ፀብፃብ ኣርሴማ ስመሮ ከተቅርብያ።
2: ኣዛዚ ማእከል ስልጠና ሃገራዊ ኣገልግሎት ኮሎኔል ደበሳይ ግደ ሎሚ 3 ሓሰን ኣባላት መበል 39 ዙርያ መግለፂ ሂቦም። ሳዋ ክልተ ዓበይቲ ዕላማታት ማለት ምዝዛም ናይ 12 ክፍለ ኣካዳሚያዊ ትምህርትን መፍፃም ሃገራዊ ጉብእን ዝካየደላ ማእከል ህንፀት መንስያት ምዃና ዝተቐሰ ኮሎኔል ደበሳይ መንስያት ኣካዳሚያውን ሞያውን ብቕዓቶም ብምብራኽ ካብ ፀቢባ ኣተሓሳስባታት ወፂኦም ሃገራውን ዜግነታውን ኣረኣያ ከማዕበሉ ኣእምሮኣውን ኣካላውን ድላለ ወኒኖም ድማ ሃገሮም ክሃንፁን ልውላ ውነታ ከውሕሱን ትፅቢት ከም ዝግበረሎም ኣብርሆም። ህዝቢ ኤርትራ ንዝሓለፈ ፅንኩር መድረኻትን ንዝኸፈሎ ረዚን ዋጋን ብምጥቃስ ዕላማ ሃገራዊ ኣገልግሎት ሃገር ምህናፅ ምልማዕን ልውላውነታ ምውሓስን ስለ ዝኾነ ኩሉ መንእሰይ ነዚ ተልእኮ እዚ ብዝግባእ ተረድዩ ብልዕል ወንን ንቕሓትን ክሰርሓሉ ኣዘኻኺሮም። ኣብ ሳዋ ብዝፀንሕሉ ናይ ሓደ ዓመት እዋን ኣካዳሚያዊ ትምህርቲ ከምኡ እውን ወተሃደራዊ፣ ፖለቲካዊ፣ ስፖርታውን ማእቶታውን ንጥፈታት ከም ዘማልኦ መንግስቲ ድማ ኩሉ ዘድልዮም መሰረታዊ ቀረባት ኣዳሊሎም ከም ዘሎ ዘረጋገፀ ኮሎኔል ደበሳይ ንዝወሃቦም ትምህርትን ስልጠናን ብዝግባእ ተኸታቲሎም ብሩህ መፃኢኦም ከውሕሱ መኺሮም። ኮሎኔል ደበሳይ ግደ ኣብ መወዳእታ ከም ኩሎም ዝሓለፉ ዙርያታት ኣባላት መበል 39 ዙርያ እውን ሓድሕዳዊ ፍቕርን ምትሕልላይን ብምኩስኳስን ብምድልዳልን ከምኡውን ሃገራዊ ንቕሓትን ብምብራኽ ንዝወሃቦም መደብ ስራሕ ብግቡእ ከተግብሩ ብምልባው ሰናይ ምንዮቱ ገሊጽሎም። ኣባላት መበል 39 ዙርያ ሃገራዊ ኣገልግሎት ኣብ ዝሃብዎ ርእይቶ ብህዝብን መንግስትን ዝግበረሎም ኩሉ ዓይነት ሓለፋታት ከም ዝርድኦም ብምጥቃስ ዝተዋሃቦም መምርሒ ሞራሎም ዘበርኽን ኣንፈት መፃኢኦም ዘማእዝንን ስለ ዝኾነ ኩሉ መዳያዊ ምድላዋቶም ኣፅፊፎም ናብ ሳዋ ከም ዝወረዱ ኣረድኦም።
1: ኣብ ዓዲ ሓንስኑ ዞባ ሎጓዓን ሰባ ዝተዋደዱ ልምዓታዊ ፕሮጀክታት ኣብ ማሓዳር ዞባ ጋሸዋር ካብ ዝተረኽብሉ ትማለት ተመሪቑ። ወኪል ሪና ቀራው ተወልደን ዘዳሎ ፀብፃብ ዳናይት ገብሪ ሂወት ከተቕርብያ።
3: ኣብ ንዞባ ሎጋዓን ሰባ ብምውህሃድ ኮመን መንግስትን ኣብ ዝሓለፈ 10 ዓመታት ዝተዋደደ ልምዓታዊ ፕሮጀክትታት ኣብ ምምሕያሽ መነባብሮ ሕብረተሰብ ልዑል ኣስተዋፅኦ ይገብር ከም ዘሎ ተሓቢሩ። እዚ ዝተገልፀ ኣብ ዓዲ ሓንስ ብልዕሊ 12 ሚልዮን ንኣፋ ዝተዋደደ ሓንቲ ዓባይ ዲጋ ክልተ ራህያታትን ምንጪ ፅሩይ ዝስተ ማይን ዘጠቓልል ፕሮጀክትታት ንምምራቕ ብክልተ ነሓሰ ኣብ ዝተካየደ ስነስርዓት እዩ። በቲ ውሁድ ኣበርክቶ ዝተረኣየሉ ዕውድ ስራሕ ሽግር ዝስተ ማይ ሰብን ጥሪትን ናይቲ ከባቢ ከም እተፈትሐን ባይታ ንመስኖኣዊ ልምዓት ከም እተፈጥረን ኣብ ማሕደር ምምሕዳር ከባቢ ደብሪ ዓዲ ሓንስ ኣቶ ዘርኢት ባህልቢ ሓቢሩ። ኣብ ማሕደር ንዞባ ሎጓዓን ሰባ ኣቶ ኣብርሃም ሓጎስ ብወገኑ ኮም ገንዘቡን ጉልበቱን ኣወሃሂዱ ነቲ ብመንግስቲ ዝተወስደ ተበግሶ ሳላ ዝደረዖ ኣብ ዓዲ ሓንስ ጥራይ 4 መዕደል ንቁጣታት ዘጠቓለለ ቀረብ ዝስተ ማይ ከምኡውን ንሰብን ጥሪትን ሕርሻዊ መዓላ ዝውዕላ 3 ከዘንቲ ማይ ከም እተዋደደ ገሊጹ። ኣብ ማሕደር ዞባ ጋሽ ባርካ ኣምባሳደር ማሕሙድ ዓልሕሩይ ነቲ ፕሮጀክትታት ድሕሪ ምዕዛብን ኣበርክቶ ንዝገበሩ ድሕሪ ምምስጋንን ቀጻልነቱ ንኽወሓስ ግቡእ ምሕደራን ክትትልን ክግበረሉ ተላብዩ። ነበርቲ ብግድኦም ኣብ ዓዶም ዝነበረ ሽግር ዝስተ ማይ ሰብን ጥሪትን ብምፍትሑ ዝነበሮም ከቢድ ጾር ከም እትኣለየ ብምጥቃስ ብመስኖ ዝተደገፈ ሕርሻዊ ልምዓት ንምስልሳል ኣበርቲዖም ከም ዝፅዕሩ ኣረጋጊፆም። ኣብቲ ኣጋጣሚ ኣብ ምዕዋት ናይቲ ልምዓታዊ ፕሮጀክትታት ኣበርክቶ ንዝገበሩ ኣካላት ናይ ምስጋና ወረቐት ምስክርን ህያባትን ተዓዲሉ።
1: ጨንፈር ህዝባዊ ምዝገባ ዞባ ማእከል ዜጋታት ስሉጥ ኣገልግሎት ንክረኽቡን ካብ ምምልላስ ንክድሕኑን ዝተማልአ ሰነዳት ሒዞም ክቕርቡ ተማሕፂኑ። ኣብ ምምሕዳር ዞባ ማእከል ሓላፊ ጨንፈር ህዝባዊ ምዝገባ ማሕበራዊ ውሕስነትን መቓብራትን ኣቶ ኣብርሃም ተካኔሪና ኣብ ዝሃቦ ሓበሬታ እቲ ጨንፈር ን16 ንኡ ዞባታትን ነበርቲ ወፃኢ ዜጋታትን ኣገልግሎት ከም ዝህብ ብምጥቃስ ስሉጡን ፅሑፍን ኣገልግሎት ኣብ ዝቐርብ ሰነዳት ስለ ዝምርኮስ ተገልገልቲ ኣቕዲሞም ብምምፃእ ንዝሓትዎ ኣገልግሎት ዘድሊ ሰነዳት ክውከሱ ከም ዝኽእሉ ገሊፆ። እቲ ኣሃዱ ዓቃብ እምበር ሓጋጊ ኣይኮነን ዝበሉ ሓላፊ ኣሃዱ ህዝባዊ ምዝገባ ኣቶ ተስፋለት ሃብተ ሚካኤልን ሓላፊ ቤት መዝገባ ኣቶ ኣማንኤል ኪዳኑ ድማ ዝዋ

ብዝተረኽበ ዓወት ንመላስ ብኤርትራ ዮሃና እናበልኩ ዝቕፅል ዜናታት ሃገራት ወፃኢ ክኸውን ንምክታልኩም ክትቅፅሉ ደጊመ ብክብሪ ዕድም። ዜናዊ መሰናዶ ኤርቲቪ ይቕፅላሎ ዝኽርኩም ተዓዘብቲ ስለምክታልኩም ኣዝየ መስግን ዜና ወፃኢ ኣብ ውሽ መጥቃዛ ትግባር ስምዕ ምቁራስ ተኽሲ ንምቅልጣፍ ተበግሶ ይውሰድ ከም ዘሎ ኣብ ዝግለፀሉ ዘሎ እዋን እስራኤል ኣብ ዝሓለፈ ቀዳም ሰንበት ብዘካየድቶ መጥቃዕቲ ብውሕዱ 30 ሰባት ተቐቲሎም። እስራኤል ነቲ መጥቃዕቲ ብሄሊኮፕተራትን ድሮናትን ከም ዘካየደቶ ዝጠቐሱ ሰብ መዚ ወሽ መጥቃዛ ኩሎም ግድያት ሰላማዊ ሰባት ምዃኖም ሓቢሮም። ብዘይ ካዚ በቲ መጥቃዕቲ ዓሰርተታት ከም ዝቆሰሉ ጸብጻባት ጥዕና ወሽ መጥቃዛ ገሊፆም። ሓማስ ዝርከቦም ፍልስጤማውያን ምንቅስቓሳት ግጭት ወሽ መጥቃዛ ብሰላም ንምዕራፍ ኣብ ዝኽእል መርሓ ጎድና ከም እተሰማምዑ ፕረዚደንት ዶናልድ ትራምፕ ኣብ ዝሓለፈ ሳልስቲ ምሕባሩ ዝዝከር እዩ። እቲ ስምዕ እስራኤል ሰራዊታ ካብቲ ወሽመጥ ከተውፅእ ሓማስ ጠቕሊሉ ዕጥቁ ከውርድ፣ ፀጥታ ወሽመጥ ቃዛ ድማ ኣብ ትሕቲ ኣህግራዊ ሓይልን ሓይልታት ፀጥታን ፖሊስን ፍልስጤም ክፀንሕ ዝብል ነጥብታት ይርከቦ። ይኹን እምበር ሓማስ ብምልኣት ዕጥቁ ከይወረደ እስራኤል ኣብ ወሽመጥ ቃዛ ኣዋፊራቶ ዘላ ሰራዊታ ከምዘይትስሕቦ ትሕብር ስለ ዘላ እቲ ስምዕ ክትግበር ዘሎ ተኽእሎ ፀቢብ ምዃኑ ይእመት። ን6ዱሽተ ዓመታት ተቓይፁ ፀንሐ ብመሬት ዝካየድ ንግዳዊ ንጥፈታት ህዝባዊት ሪፓብሊክ ቻይናን ህንድን ዳግማይ ተጀሚሩ። እቲ ንግዳዊ ንጥፈታት ብምኽንያት ለበዳ ኮሮና ቫይረስ ኣብ መንጎ ክልቲን ሃገራት ብዝተፈጥረ ዶባዊ ምስተሓብን ካብ 220 ደው ኢሉ ከም ፀንሐዮም ፀብጻባ ዘረዱ። ቻይናን ህንድን ኣብ መንጎ ዝተኸስተ ዶባዊ ምትፍራን ብሰላም ምዕራፍ ከካየዶ ፀንሓ ፅዑቕ ዲፕሎማስያዊ ርክባት እወታዊ ውፅኢት ከም ተረኽበዮን ክሕብራ ፀኒሐን። ምጅማር መሬታዊ ንግዳዊ ንጥፈታት ንመጠን ክልታዊ ንግዳዊ ምልዋጥ ከስፍሖ ከም ዝኽእል ድማ ይእመት። ክልቲን ሃገራት ኣብ 225 ልዕሊ 155 ቢልዮን ዶላር ዝግመት ንግዳዊ ምልዋጥ ከም ዘካየዳ እዩ ዝግለጽ። ክልቲን ሃገራት ኣስታት 3500 ኪሎ ሜትር ዝዝርጋሕ መሬታዊ ዶብ ከም ዘለዎን እውን ይጥቀስ። ቬኔዙዌላን ሪፓብሊክ ዶሚኒካን ቅድሚ ክልተ ዓመታት ዝተበትከ ዲፕሎማስያዊ ዝንድነ ናብ ንቡር ክመልሳ ተሰማሚዐን። እቲ ስምዕ ኣብ መንጎ ሰመዚ ሚኒስትራት ጉዳያት ወፃኢ ክልቲን ሃገራት ክካየድ ድሕር ፅንሐ ፅዑቕ ርክብ ከም እተበፅሐ ተገሊጹ። በዚ መሰረት ዝምድና ናብ ንቡር ንምምላስ ዘኽእል ስሩዕ ናይ ምምኽኻር መስርሕ ከም ዝጀመረ ኣፍሊጠን ኣለዋ። ቬኔዙዌላ ኣብ 224 ሪፓብሊክ ዶሚኒካን ብምትእትታው ኣብ ውሽጣዊ ጉዳያታት ድሕሪ ምኽሳሳ ዝምድነአን ከም እተበትከ ፀብጻባት የረዱ። ኣሜሪካ ኩናት ዩክሬን ብሰላም ንምዕራፍ ሓድሽ ዘተ ሰላም ከም እተበግስ ሓቢራ። እቲ ጉዳይ ብኻልእ ብድሆታቱ ተጎሲዩ ምፅ

ከው ዝጠቐሰ ጸሓፊ ጉዳያት ወፃኢ ኣሜሪካ ማርክ ሩቢዮ ኣብ ዝመፅእ ቀረባ ሳምንታት ከም ዝጅምር ኣረድዩ። ኣሜሪካ ነቲ ኩናት ብሰላም ንምዕራፍ ዝጀመረቶ ዲፕሎማስያዊ ተበግሶ ብሰንኪ ቅሉላዊ ዞባ ማእከላይ ምብራቅ ተወንዚፉ ምፅንሑ ጸብጻባት የረዱ። ሩስያን ዩክሬንን ዘካየድዎ ምልዋጥ መጥቃዕትታት ኣብዚ እዋን እዚ ሰፊሑ ከም ዘሎ ዝፍለጥ እዩ። እዚ ከምዚ ኢሉ እንከሎ ኣሜሪካ ምስ ህዝባዊት ሪፓብሊክ ቻይና ዘለዋ ፍልልያት ምፅባብ እተካየዶ ጻዕሪ ከም ተስፍሖ ዝገለጸ ጸሓፊ ጉዳያት ወፃኢ ኣሜሪካ ማርክ ሩቢዮ ቀንዲ ጸጥታውን ስለያውን ስጋት ኣሜሪካ ኩባ ምዃኑ ሓቢሩ። ካብ 1960ታት ኣብ ልዕሊ ኩባ ቁጠባዊ እገዳ ኣጽሪቓ ዘላ ኣሜሪካ ካብ ፈለማ ኣዋርሒ ናይ 2026 ናብታ ደሴታዊት ሃገር ንዝኣቱ ነዳዲ ዓጊታቶላ። እቲ ስጉምቲ ተወሳኺ ጸቕጢ ንምፍጣር ዝዓለመ ምዃኑ ዝገለጸ ፕረዚደንት ዶናልድ ትራምፕ ኣገዳስ ምስ ዝኸውን ኣብ ልዕልያ ወተሃደራዊ ስርሒት ከካይድ ከም ዝኽእል ከጠንቅቕ ጸኒሑሎ። ፈረንሳን ጃፓንን ኣብ ዝሓለፈ ወርሒ ሰነ ዝኸተሞ ኣብ ምምዕባል ወፍሪ ዘተኮረ ናይ ኣስታት 110 ቢልዮን ዶላር ውዕል ክሳብ 2031 ክትግበር ከም ዝጅምር ኣፍሊጠን። እቲ ወፍሪ ኣብ ምምዕባል ሰብ ሰርሖ ብልሒ ኤሌክትሪክ ኣሉሚንየምን ጽላት ጥዕናን ዘተኮረ ኮይኑ ዝዓበየ ክፋሉ ግና ትሕቲ ቅርፂ ሰብ ሰርሖ ብልሒ ንምውዳድ ዝዓለመ ከም ዝኾነ ሰመዚ ክልትየን ሃገራት ገሊጾ። ልዕሊ 50 ቢልዮን ዶላር ካብቲ ባጀት ኣብ ምድንፋዕ ሰብ ሰርሖ ብልሒ ከም ዝውዕል እዩ ዝሕበር ዘሎ። እቲ ግዙፍ ወፍሪ ብዓይነቱ ኣቐዲሙ ኣብ ኤሮጳ ካብ ዝተገብረ ዝዓበየ ምዃኑ እዮም ጸብጻባት ዝጠቕሱ። ብደረጃ ዓለም ኣብ ምምዕባል ሰብ ሰርሖ ብልሒ ዝግበር ወፍሪ ንዓበይ መጽእ ከም ዘሎ ዝፍለጥ እዩ። ቻይናን ሃገራት ማእከላይ ምብራቕን ኤሮጳን ኣብ 2026 መጠን ዘካየዶ ንግዳዊ ምልዋጥ ናብ ስታት 200 ቢልዮን ዶላር ክብከብሎ ይሰርሓ ምህላወን ገሊጸን። እቲ ኣሃዝ ኣብ ቀዳማይ መንፈቕ ናይ ዝዓመ እዚ እወታዊ ዕቤት ከም ዘርአየ ብምጥቃስ እየን ነቲ ገስጋስ ኣሚተን ዘለዋ። ኣብ 2025 መጠን ንግዳዊ ምልዋጥ ክልትዩ ወገን ን10ይ ተኸታታሊ ዓመት ዕቤት ከም ዘመዝገበ ጸብጻባት ይሕብሩ። ቻይናን ሃገራት ማእከላይን ምብራቕን ኤሮጳ ኣብ ዝሓለፈ ዓመት ልዕሊ 150 ቢልዮን ዶላር ዝግመት ንግዳዊ ምልዋጥ ከም ዘካየዳ ዝጠቕሱቶም ጸብጻባት ካብቲ ናይ 2024 ዝነበረ ባስታት 10 ቢልዮን ዶላር ከም ዝዓበያ ረድዮም። ሕርሻውን ኢንዱስትርያውን ፍርያት ካብቶም ቀንዲ ምልዋጥ ዝተኻየደሎም ምንባሮም እውን ተፈሊጡሎ። ዜናታት ምዛም ኣርስታት ዜና ክደግመልኩም። ልኡኽ ኤርትራ ብመበል 49 ስሩዕ ዋዕላ ፈጻሚ ቤት ምኽሪ ሚኒስትራት ሕብረት ኣፍሪቃ ተሳቲፉ። ኣዛዚ ማእከል ስልጠና ሃገራዊ ኣገልግሎት ንኣባላት መበል 39 ዙርያ መግለጺ ሂቡ። ኣብ ዓዲ ሓንስ ንኡ ዞባ ለጓዓን ሰባት ዝተዋደደ ልምዓታዊ ፕሮጀክታት ተመሪቖም። ኣብ ዜናታት ወፃኢ እስራኤል ኣብ ወሽመጥ ቃዛ ኣብ ዘካየድቶ መጥቃዕቲ ብሕዱ 30 ሰባት ተቐቲሎም። ን6ዱሽተ ዓመታት ተቋሪፁ ጸንሐ ብመሬት ዝካየድ ንግዳዊ ንጥፈታት ቻይናን ህንድን ዳግማይ ተጀሚሩ። ቬኔዙዌላን ሪፓብሊክ ዶሚኒካን ተበቲኹ ጸንሐ ዲፕሎማስያዊ ዝምድነ ናብ ንቡር ክመልሳ ተሰማሚዐን። ዝኽበርኩም ተዓዘብትን ሎም ሸ ዝተዳለዎ ዜናዊ ምስናዶ ኣብዚ ፍጾም ስለምክትታልኩም ኣዝየ መስኩን ዳይ ሕትመት ስዒባ ተቐድሞ መደብያትኩም ብወገነግም ሰላም።

0: ከም ምባል ስለ ዝመረፀ መራሕትን ልሂቃንን ስርዓት ብልፅግና ንባሕርን ኣፍ ደገ ባሕርን ኣመልኪቶም ወግሐ ፀብሒ ዘቕርብዎም ዘለዎ ሓደስቲ ዘስደምሙ ሓሳባት መትሓዚ ይብሎምን።
1: ወደ ባህር ዳርቻ ከመሄድ ባህሩን በቦይ ቀዶ ዳርቻውን ማምጣት የሚል ኣማራጭ የሚያቀርቡ ምሁራን ኣሉ።
0: ኣፍ ደገ ባሕሪ ንምርካብ ኢትዮጵያ ናብ ባሕሪ ካብ እትጓዓዝ ስለምንታይ ባሕሪ ናብ ኢትዮጵያ ዘይመፅእ?
2: ውሃው ያው ግራውንድ ብሬኪንግ ሲለቀቅ ይገባል። በቃ ተገናኘ ማለት ነው። ቀይ ባህርን አሰፋ ነው ማለት ነው። በሌላ አባባል ማለት ነው።

0: እቲ ወደብ ዝተሃንፀ ማይፍኖ በቃ ተራኺቡ ማለት እዩ ንቐይሕ ባሕሪ ኣስፊሕናዮ ማለት እዩ
1: ከዚ ጀምረን እስከ ዓሰብ ድረስ ያለው ኣከባቢ ብንቆፍር
0: ካብዚ ጀሚርና ክሳብ ከባቢ ዓሰብን ቀይሕ ባሕርን ምስ ንኩዕት ውፅኢቱ ከመይ ክኸውን
1: ምፅዋዕ ነመጠቀም ነበረ ያ ካልተሳካ ግን በራሳችን ምን ወደቦች መፍጠር እንችላለን የሚለውን
0: ብምፅዋዕ ክንጥቀም እዩ ነይሩ ድሌትና ንሱ ዘይከኣል እንተኮይኑ ግን ባዕልና ወደባትና ክንፈጥር ንኽእል ኢና ብሔር ዓፈርን መሬቱን ሓደ ካብቲ ከም መጣልዒ ክኾኖም ዝፈሓሓርዎ ዘለዉ ኣጀንዳ እዩ ብሔር ዓፈር ኢትዮጵያዊ ይብሉን ኣለዉ
2: እንዳም ሎክላንድ መሆን ኣለባት ኤርትራ እንጂ የፋር ህዝብ ኣደለን
0: ኣብ ኩሉ ዘሎ ሶማላዊ ባሕር እናተጠቕመ ኣብ ኢትዮጵያ ዘሎ ሶማላዊ እንታይ ስለ ዝበደለ እዩ ተኸልኪሉ ዘሎ
3: ህዝብ እዚም ካለ እዚያም ካለ ለምንድን ነው ለብቻ የተከለከለው
0: ትምባል ስለ ዝመረፀ ንኣሜሪካ ቻይና ሩስያ ኤሮጳን ኣፍሪቃን ተዛሪበ ኣለኹ
3: እባካችን ሸምግሉንና መፍትሄ ኣምጡሉ ቀይ ባህርን ኢትዮጵያ ለማጣት 30 ዓመት ከዚያ በላይ የወሰደ ትግል ነበር ታውቃላችሁ ሌላ 30 ዓመት ያስፈልጋታል ብዬ ግን አላስብም
4: የፋኖን ኃይሎች ማሸነፍ ያልቻለ መንግስት ነው ያለ
0: ትምባል ስለዚህ ማለት ሰነዳዊት ፊልም ኣብ ኤሪቲቪ ረቡዕ 9:25 ምሸት ድሕር ዜና ትግርኛ ከምኡውን ኣብ ድግማ ቀዳም 12:50 ቀትሪ ድሕሪ ዜና ትግርኛ ትምባል ስለ ዝመረፀ ሰነዳዊት ፊልም ኣብ ኤሪቲቪ

ሰላም ከመይ ቀኒኹም ዝኸበርኩም ተዓዘብቲ ኣብ ዝሓለፈ ስሙን ኣብ መዘርግሒ ንቑጠታት መርበብ ሓበሬታ ሸባይ ዳትኩም ናይ ዝተዘርግሓ ጋዜጣታት ሓዳስ ኤርትራ ኤርትራ ሓዲሳ ኤርትራ ሓዳስን ኤርትራ ፕሮፋይልን ኣቶኪራት ትዳሎ መደብ ዳህሳስ ሕትመት ሒዝናልኩም ቀሪብና ኣሎና። ጋዜጣ ሓዳስ ኤርትራ ብዘይካ ሶኒ መዓልታዊ ትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ትግርኛ እያ። ዋና ኣሳናዳኢ ብርሃነ ምሕረታብ፣ ምክትል ኣሳናዳኢ ዓብደልቃድር ኣሕመድ፣ ቦርድ ምስንዳ ዮሴፍ ሃይለማርያም፣ ሙሉእ ብርሃን፣ ሃብተ ገብርኤል፣ ተስፋ ኣለም የማነ፣ ሙሴ ገብረ ዝጋብሄር፣ ሌይኣውት ፍርቱና ኤፍሬም፣ ትንሱእ ፍስሐየ፣ ሳምራዊት ሃብተ፣ ሰሎሜ ኣፈወርቂ። ሪፖርታጅ ስነ ስርዓት መመረቕታ ኮሌጅ ሕክምናን ስነ ፍልጠት ጥዕናን ኦሮታ ብቑዕ ፍልጠትን ክእለትን ዝዓጠቐ ሞያዊ ዓቕሚ ሰብ ብምፍራይ ብቕዓት ኣገልግሎት ጥዕና ሃገርና ክብ ንምባል ዜጋታት ኣብ ምፍራይ ዝርከብ ኮሌጅ ሕክምናን ስነ ፍልጠት ጥዕናን ኦሮታ ብዝተፈላለዩ ዓውድታት ጥዕና ዘምሃሮም 68 ማለት 59.6 ሚታዊ ደቂ ኣንስትዮ ዝርከቦም ን5ሻይ ግዜኡ ብቐዳም 25 ሓምለ 2026 114 ተምሃሮ ኣመሪቑ። ድሌትን ጠለብን ሕብረተሰብ ዘማልእ ስርዓተ ትምህርቲ ብምክታል ዜጋታት ኣብ ምፍራይ ዝርከብ ኮሌጅ ሕክምናን ስነ ፍልጠት ጥዕናን ኦሮታ ኣብ ርእሲ እቶም ዝነበሩ ፕሮግራማት ሓፈሻዊ ሕክምና፣ ነርስ፣ ፋርማሲን ክሊኒካዊ ላቦራቶሪ ብዲግሪ ቴክኒሽናት ስነ መድሃኒት ክኢላታት ሰብ ሞያ ጥዕና ከባቢ፣ ቴክኒሽናት ሕክምናዊ ላቦራቶሪ፣ ቴክኒሽናት ስነ ራጂ፣ ቴክኒሽናት ሕክምና ስንን ሓፈሻዊ ነርስን ካብ 2020 ጀሚሩ ኣገልግሎት ጥዕና ብዓይነትን ብዝሕን ቀረብን ንምምሕያሽ ኣብ ናይ ድሕሪ ምርቓ ፕሮግራም ብፍሉይ ክእለት ሕክምና ማለት

ክሊኒካል ስፔሻላይዜሽን ጥመተ ብምግባር ፉሉይ ክእለት ብሕክምና ህፃናትን ፍሉይ ክእለት ማህፀንን ሕርስን ጥንስን ብክልተ ዝጀመረ ፕሮግራማት ኣብዚ እዋን እዚ ዓውደ ትምህርቲ ብፍሉይ ክእለት ማለት ሕክምና ውሽጣዊ ሕማማት፣ ሕክምና መብጣሕቲ፣ ሕክምና ራጅን ስእላዊ ቀረፃ፣ ሕክምና ማህፀንን ሕርስን ጥንስን፣ ሕክምና ህፃናት ከምኡ ድማ ፍሉይ ሕክምና ዓይኒ ዘጠቃልል ናብ 7 ፕሮግራማት ክብምባል ኣገልግሎት ምምሃርን ምስትምሃርን ኣብ ምቕፃል ይርከብ ተጣቂሱ። ፌስቲቫል ኤርትራ 2026 ብልዑል ማዕርግ ተዛዚሙ። ወግዓ መዛዘሚ ፅምብል መደብ ፌስቲቫል ክሳብ ዝጅመር ኩሎም ኣባላት ያታዊ ጉጅለ ባህሊ ዞባታት ብሓደ ረምታ ድምፅን ጠቂዕትን ብዝተፈላለዩ ሕሩያት ያታዊ ጣዕመ ዜማታት ኣሰንዮም ነቲ ኣዳራሽ ከማምቕዎ ተርእዮም። ሃዋህው ናይቲ ፅምብል ድማ ፉሕፉሕ በለ። ላዕለዎት ሰበስልጣን መንግስትን ግንባርን ዕድማት ኣጋይሽ ተሳተፍቲ ፌስቲቫል ስነ ጥበበኛታት ኣብ ዝተረኽብሉ ወግዓዊ መዛዘሚ ልክዕ ሰዓት 5:20 ድሕሪ ቀትሪ ምስ ኮነ መደብ ነቶም ምእንቲ ህላወናን ክብረትናን ዝወደቑ ሓርበኛታት ጀጋኑ ብምዝካር ብዝክረ ሰማዕታት ፈለመ። ከም መፈለሚ ናይቲ መደብ ድማ ብስነ ጥበበኛ ገብሪ ሂወት ፀሃየ ዝተገጥመት ነዊሕ ብእትብል ደርፊ ድምፃዊ ረዘና ዓለም መደባት ስነ ስርዓት ናይቲ መዛዘሚ ኣሃዱ በለ። ብድሕሪ እዚ ቃል ኣቦ መንበር ሃገራዊ ኣወሃሃዲ ሽማግለ በዓላት ኮሚሽነር ኮሚሽን ባህልን ስፖርትን ኤርትራ ብኣምባሳደር ዘመደ ተክለዩ ስዒቡ። ኣምባሳደር ዘመደ ፌስቲቫል ዓብዪ ሃገራዊ ንግደት እዩ ድሕሪ ምባል ፌስቲቫል ኤርትራ ከዓ ዓመት መፀ ዝእንገድ ፅምብል ብምዃኑ ብሉፃት ውርሻታት ሃገር ዝመሓላለፈሉ መደብ ምዃኑ ኣብርሁ። ኣስዒቡ ኣቶ ዘመደ ኣብዚ ዓመት እዚ ዝተኣታተዉ ሓደስቲ መደባት እውን ንፌስቲቫል ድምቀትን ማዕርግን ዝሃቡ ፈተነታት ምንባሮም ብምጥቃስ ንቐጻሊ ብዝበለፀ ክወሓሱ መታን ንዝምልከቶ ኣካል ሓላፍነት ዘሰክም ከም ዝኾነ ገሊጹ። ንስ ወሲኹ ኣብዚ ዓመት እዚ ካብ ወፃእን ውሽጥን ሃገር ብዝሒ ናይቶም ብኣካል ዝተሳተፉ ነጋድያን ልዕሊ 500,000 ከም ዝኾነ ብምብራህ ፌስቲቫል ንጥምረትን ሓድነትን ህዝቢ ኤርትራ ዘጉልሕ ሃገራዊ ውራይ ምዃኑ ደምዲሙ ይርከቦ። ስእላዊ መግለፂ ምርኢት ፌስቲቫል 2026 ቁሸት ዞባ ደቡብ። ኣብ ዓምዲ መዛነይ ፅልዋ እትዛረቦም ቃላት ጥቕስታት መዛነይ ኣገዳስነት ምንባብ ታሪክ ህይወት ብሉፃት ሰባት መልሲ ዝተመሰቐለ ቃላት ሰፊሮም ይርከቡ። ኣብ ዓምዲ ጥዕና ንነድሪ ጉርጉማ ዝድስስ ትሕዝቶ ይፅንሐና። ነድሪ ጉርጉማ ሓደ ካብ ዓይነታት ሕማማት ስርዓተ ስትንፋስ እዩ። ብሕክምናዊ ኣፀዋውዓ ብሮንካይትስ ይበሃል። ኣብ ጉርጉማ ናይ ሳንቡእ ብዝረአ ምቕፃል እቲ ሕማም ዝግሃድ ኮይኑ ምሕር ምስዓል ዝኣመሰለ ምልክት የርኢ። ነድሪ ጉርጉማ ፈለማ ኣብ ኣፍንጫ፣ እዝኒ፣ ጎረሮን ሰርኖን ብዝፍጠር ረክሲ ዝጅምር ሕማም እዩ። እቲ ረክሲ ቀስ ብቐስ ናብ ጉርጉማ ናይ ሳንቡእ ምስ ወረደ ድማ ነድሪ ሕማም ጉርጉማ ክግሃድ ይጅመር። ተደጋጋሚ ምስዓል፣ ፂጥ ዝብል ስትንፋስን ሕፅረት ስትንፋስን ከምኡ ውን ቃንዛ ኣፍ ልቢ ገላ ካብቶም ልሙዳት ምልክታት ናይቲ ሕማም እዮም። ነድሪ ጉርጉማ ዘየላቡን ሕዱርን ተባሂሎም ኣብ ክልተ ይምቀሉ። ዘየላቡ ነድሪ ጉርጉማ ንዝተወሰነ እዋን ክትስዕል ፀኒሕካ ዝገድፈካ ክኸውን እንከሎ እቲ ሕማም ወይ ምስዓል ተደጋጋሚ ዝመላለስ እንተኮይኑ ግና ሕዱር ተባሂሉ ይፅዋዕ ተጣይሱ። ጋዜጣ ኤርትራ ሓዲሳ ብዘይካ ሶኒን ረቡዕን መዓልታዊ ትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ዓረብያ። ዋና ኣሰናዳይ መሓመድ ኑር ያሕያ፣ ምክትል ኣሰናዳይ ሃዋ ሱሌማን ዓብደልቃድር፣ ዜና ወፃኢ ዓረቢ መሓመድ ጌታ፣ ሌኣውት ኑራ ዑስማን መሓመድ፣ ፋጥማ ሕመድ እድሪስ። ሪፖርታጅ መመረቕታ ኮሌጅ ሕክምናን ስነ ፍልጠት ጥዕናን ኦሮታ ቀሪቡሎ። ኮሌጅ ሕክምናን ስነ ፍልጠት ጥዕናን ኦሮታ ብዝተፈላለየ ዓውድታት ጥዕና ዘምሃሮም 68 ማለት 59.6 ሚታዊ ደቂ ኣንስትዮ ዝርከብኦም ንሓምሻይ ግዜኡ ብቀዳም 25 ሓምለ 2026 114 ተምሃሮ ኣመሪቑ። ሪፖርታጅ ወግዓዊ ምዝዛም ፌስቲቫል ኤርትራ 2026 ቀሪቡሎ። ኣብ ዓምዲ ማሕበራዊ ዕቤት ሓልክታት ቀፀሎ ኣብ ምጉዳል ዘገልግሉ ሜላታት ተዳሲሶም ይርከቡ። ሪፖርታጅ ምርኢት ዞባዓን ሰባ ኣብ ፌስቲቫል 2026 ቀሪብሎ። ኣብ ዓምዲ ዕልሞ ቴክኖሎጂያ ዝተፈላለዩ ሓደሽቲ ምህዞታት ረኽበታትን ሰፊሮም ይፀንሑና። ስእላዊ መግለፂ ምርኢት ፌስቲቫል 2026 ቁሸት ዞባዓን ሰባ ቀሪብሎ። ኣብ ዓምዲ ማሕበራዊ ዕቤት ኣገዳስነት ብሉፅ ማሕበራዊ ዝምድናታት ተዳሲሱ ይርከብ። ክእለት ምብሃል ኣብ መስርሕ ምፍጣር ብሉፅ ማሕበራዊ ዝምድናታት ኣገዳስነቱ ልዑል እዩ።
ብቑዕ ክእለት ምብሃል ምጥራይ ኣብ ሓደ እዋን ዝኽሰት ክእለት ዘይኮነ ብቐጻሊ ጻዕርን ስራሕን ዝምዕብል እዩ። ኣብ ምፍጣር ስጡም ማሕበራዊ ዝምድናታት ክእለት ምብሃል ምጥራይ ነቲ መስርሕ ኣብ ምስላጥን ስጡም ኣብ ምግባርን ዕዙዝ ኣገዳስነት ኣለዎ። መስርሕ ምብሃል ካብ ምሃብን ምቕባልን ምስማዓን ምዝራብን ዝኣመሰሉ ነገራት የካትት። እወታዊ ኩነተ ኣእምሮ ብምህናፅ ብፅቡቕ መንገዲ ሓሳባትካ ምክፋልን ናይ ካልኦት ሓሳባት ምስማዓን ዓብዪ ማሕበራዊ ንቕሓት የድልዮ። ሕብረተሰብ ኣብ ሓደ ኣከባቢ እናተቐመጡ ተመሳሳሊ ባህሊ፣ ክብሪ፣ ልምድታት፣ ኣተሓሳስባ፣ ቅጥዕታት ያታ ብምምዕባል ሓቢሮም ድሉል ማሕበራዊ ስርዓት ክፈጥሩ ትፅቢት ናይ ዝግበረሎም ዜጋታት ድምር ውፅኢት እዩ። ነዚ ንምግባር ሕብረተሰብ ኣብ መንጎ ኩሎም ኣባላቱ ዘሎ ምርድዳእ፣ ምክብባር፣ ምትሕልላይ ንምዕባይ ብመንገዲ ማሕበራውያን ትካላቱ ክፅዕት ትፅቢት ይግበር ተጠቂሱ። ስለ መግለፂ ምርኢት ፌስቲቫል 2026 ቁሸት ዞባ ማእከል ቀሪቡ ኣሎ። ቱሪዝማዊ ፀጋታት ምድርን ባሕርን ንክዕቀብ ብዝብል ፌስቲቫል ኤርትራ መራኸቢ ቅርዓት ህዝቢ ምስ ህዝቢ፣ ባህሊ ምስ ባህሊ፣ ልምዲ ምስ ልምዲ ከምኡውን ብህዝብን መንግስትን ዝካየዱ ዘለዉ ዝተፈላለዩ ልምዓታውን ምህዞኣውን ስራሓት ዝንፀባርቀሉ እዩ። ብኣማይታ ሽሓት ዝቁፅር ካብ ውሽጡን ወፃእን ዝመፀ ህዝብና ድማ ምስ ደቁን ኣሕዋቱን ብምዃን ሰሙን ሙሉእ ይነግዶ። ኣብዝሓለፈ 35 ዓመት ከዓ ከም ዓብዪ መሰጋገሪ ውርሻ ናይ ባህልን ታሪክን ኮይኑ ስለ ዘገልገለ ኣብ ታሪክ መኸተን ፅንዓትን ሃገር ልዑል እጃም ሰኒድ እዩ ተጠቂሱ። ኣብ ዓምዲ ልቦናን ፍልስፍናን መበልታሻይ ክፋል ፅፈት ስራሕ እተን ዕውታትን ፅሑፋትን ትካላት ነቲ ምስ ዓማዊለን ዘለዎን ዝምድና ቀጻልየን ዝግምግመኦ፣ ነቲ ዝምድና ቀሊል ወይ ምቹእ ንክገብርኦ ዝከኣልን ይፅዕራ። እቲ ዝምድና ንኽልቲኡ ወገን ሓጋዚ ወይ ኣርባሒ ንኽኸውን ኩሉ ዓይነት ፃዕርታት እየን ዝገብራ። እተን ፅፉፋት ትካላት ዕግበት ዓማዊለን ንምፍላጥ ኮለላ ማለት ሰርቬይስ፣ ገምጋም ማለት ሬቲንግስ፣ ዳግመ መርመራ ሪቪውስ፣ ቀጥታዊ ናይ ዓማዊል መልሲ ዕንጋለ ማለት ፊድባክ ይጥቀማ። ሓያል ዕግበት ዓማዊል ናብ ዓብዪ ምትእምማን ዕቤት ዋኒን ከምኡውን እወታዊ ምብሃል ሰብ ዋኒንን ዓማዊልን የምርሕ። ብመንፅሩ ድኹም ዕግበት ናይ ምምራር ኣሉታዊ ዳግመ ገምጋም ከምኡውን ናይ ዓማዊል ምብርጋግ ከስዕብ ይኽእል። ዕግበት ዓማዊል ሕመረት ኣምር ወኒን እዩ። ዓማዊልካ ክሳብ ክንደይ ብትካልካ ሕጉሳት ምዃኖም ክትልክዓሉ ልሙድ ሜትሮኣዊ ማለት ሜትሪክ መስፈር እዩ። ዝለዕለ ደረጃ ዕግበት ዓማዊል ምርካብ ማለት ንድሌትን ትፅቢትን ዓማዊል ምርዋዩ ይርከቦ። ኣብ ዓምዲ ዳየሪ ተናፋቂ ግዜ ልበይ ከፊተ ፅበ ትፅቢት ዘርእስቶም ትሕሶታት ዳየሪ ቀሪቦም ኣለዉ። ጋዜጣ ሓዳስ ኤርትራ ወትሩ ረቡዕ እትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ትግርያ ዋና ሰነዳኢ መሓመድ እድሪስ፣ ሌኣውት ዛህራ ዓሊ፣ ፋጥና ኣደም። ኣብ ዓምዲ ደል ኣባብ ካልኣይ ክፋል ትሕዝቶ ዝኽሪ ሰንዓፈ ትማልን ናይ ሎሚ ምዕባለታትን ዝደስስ ዛንታ ይፅንሐና። ኣብ ዓምዲ ዓማር ኣብ ፌስቲቫል ኤርትራ 2026 ዝቐረበ ፍርያት መፅሕፍቲ ዝምልከት ትሕዝቶ ዳሳስ ይፅንሐና። ኣብ ዓምዲ ባና ተዕሊም ዝተፈላለዩ ትምህርትን ፍልጠት ሓዘል ትሕሶታትን ሰፊሮም ንረክብ። ሰላም መግለፂ ስነ ስርዓት ቀብሪ ሚኒስተር ሰመረ ርእሶም። ኣብ ዓምዲ ፍሬ ካደም ኣብ ዞባ ደቡብ ንኡስ ዞባ ዓዲ ቀይሕ ምምሕዳር ከባቢ ሓይነባ ኣብ ሕሽመሌ ከባቢኡ ቀይሩ ንሕርሻ ምቹእ ብምግባር ዝተዓወተ ኣብነታዊ ሓረስታይ መሓመድ ኬር ሙሳ ተላልዩ ይርከብ። ሪፖርታጅ ወግዓዊ ምዛም ፌስቲቫል ኤርትራ 2026 ቀሪብ ሎ። ስለ መግለፂ ፌስቲቫል 2026 ቁሸት ዞባ ደቡብ ይፀንሐና። ኣብ ዓምዲ ፈን ዋዕዳት ያታዊ ነጋሪትን ታሪካዊ ድሕረ ባይትኡን ብዝምልከት ምስ ሓላፊ ጨንፈር ባህልን ስፖርትን ዞባ ሓጋዝ ኣቶ ዑስማን መሓመድ ስዒድ ዝተገብረ ቃለመጠይቅ ሰፊሩ ሎ። ብተመሳሳሊ ኣብ ዓምዲ ፈን ዋዕዳት ኣብ ብሄረ ናራ ዝዝውተር ፌስቲቫል ቅድድም ኣሓ ሆር ተላልዩ ይርከብ። ጋዜጣ ሓዳስ ኤርትራ ኤርትራን ፕሮፋይል ወትሩ ረቡዕን ቀዳምን እትዳሎ ጋዜጣ ውሽጢ ሃገር ናይ ቋንቋ እንግሊዘኛ እያ። ዋና ኣሰናዳኢ ኣማኑኤል መስፈን፣ ምክትል ኣሰናዳኢ ሲራክ ሃብተ ሚካኤል፣ ሌኣውት ኣዝመራ ብርሃነ፣ ቤተልሄም ታደሰ፣ ሞናሊዛ የማነ። ኣብ ዓምዲ ሪፖርታጅ ንወግዓዊ ምዛም ፌስቲቫል ኤርትራ 2026 ዝልስስ ትሕዝቶ ሰፊሩሎ። ኣብ ዓምዲ ስፖትላይት ስነ ስርዓት መምረቕታ ኮሌጅ ሕክምናን ስነ ፍልጠት ጥዕናን ኦሮታ ሓደ ስጉሚ ንቅድሚት ምዃኑ ተጠቂሱ።
ኣብ ፌስቲቫል ኤርትራ 2026 ዝቐረቡ ውርሸታትን ቴክኖሎጂን ናይ ምውሳብ

ዞታት ዝምልከት ተዳሲሶም ይጸንሕና ሪፖርታጅ ስነ ስርዓት መመረቕ ኮሌጅ ስነ ፍልጠትን ጥዕናን ኦሮታ ቀሪቡሎ ኣብ ዓምዲ ኪዌንኤ መጽሔት መንእሰይ ምስ ጋዜጠኛ ስነ ጥበባውን ኣዘንታውን ተገላላይ ሳሙኤል ኣዶናይ ናይ ዘካየዶ ሰፊሕ ዳሳስ ጽማቕ ትርጉም ሰፊሩሎ ኣብ ዓምዲ ቁጠባን ዋኒነን ቁጠባዊ ዕቤት ብመንፅር ዓውደ ትምህርቲ ተዳሲሱ ይርከብ ኣብ ዓምዲ ሓሰባት ብግዝኣት ሕጊ መናብ ልዕሊ መን ክወራዘ ይኽእል ኣብ ትሕቲ ዝብል ኣንጻር ህዝብና ኣንጻር ሃገርና ኣንጻር መንግስትና ክንደይ ዘይተባህለ ካብኡ ናብኡ ግን ጭብጢ ብዘይብሉ ምሕር ምድግጋም ረሲሑ ናብ ርኳን ዝተቐየረ ጸለመ ብዛዕባ ሃገራዊ ኣገልግሎት እዩ ኣብ ጥር ዝዕብዳኖም ሃገራዊ ኣገልግሎት ከም ባርነት ክገልጽዎ ፈቲኖም ማይ ዓሚኾም ምስ ተረፉ ስልቲ ብምቕያር ሓለይቲ መሲሎም ሃገራዊ ኣገልግሎት ግቡእ ግን ናይ ኤርትራ ምሕር ነዊሑ ኣብ ምባል ወዲቖም ኣብዚ ሒዝናዮ ዘለና ኣርእስቲ ብዛዕባ ዕላማ ቁም ነገርን ረብሓን ሃገራዊ ኣገልግሎት ምትንተን ኣድላይ ይኮነን ጸለማኦም ብቐጥታ ንምምላስ ግን እወ ሃገራዊ ኣገልግሎት ድሕሪ ሓምሻይ ዙርያ ልዕልቲ ንውር ዝጀመረሉ ተናዊሑ እዩ ምንዋሕ ሃገራዊ ኣገልግሎት ግን ንምንታይን ስለምንታይን ንህዝብን መንግስትን ኤርትራ ጥራዩ ዝምልከት ማንም ወጻእተኛ ይኹን ከዳሚ ናይ ወጻእተኛታት ልዕልቶም ንሃገሮምን ህዝቦምን ዘገልግሉ ቤተሰቦም ህዝብን መንግስትን ኤርትራ ኣብዚ ጉዳይ እዚ ከተሓሳስቦ ኣይክእልን ልዕሊ ኩሉ ከዓ እቶም ልኡላውነት ሃገርናን ህዝብናን ንክግሃስ ብሕቡኡን ብጋህድን ኩሉ ዝፈተኑ ወጻእተኛታትን ተሓባበርቶም ተጠባበቕቲ ሓለይቲ ኮይኖም ክቐርቡ ላግፂኡ ይርከቦ ኣብ ዓምዲ ሸባብ ንኡስ ዓምዲ ሓሰባት ሳሕል ጽባሕ ናጽነት ኣብ ትሕቲ ዝብል ኣብ 1999 ዓ.ም ካልኣይ ወራር ኣብ መብቅዑ ድነ ሳልሳይ ወራር ኣብ ቀረባ ርሕቀት ኣብ ዘንጠጠየሉ እዋኔ ንሳዋ ተመሊስ እያ ክመለሳን ከለኹ ግና ወረኣ ጽቡቕ እዩ ነይሩ ክሳብ ዝርኣ ግን ኣይኣመንኩን ካብቶም መማጽእተይ ኢብራሂም ኣምቸን ሳይሞን ብርሃነን ካብ ሳልሳይ ክሳብ ሓምሻይ ዙር ኣብ ሳዋ ዝፈረዮም ኣብ ጉዕዞን ከለና ኣታ ከመይ ኢሎም ኣብ ሳዋ ይነብሩኣለው ምስ በልክዎም ኢብራሂም ከመይ ጌርካ ኸ ኣብ ኣስመራ ይንበር ክብል ብሕቶ መሊሱለይ ንኣስመራ ነዛ ሰፊሕን ጥጡሕን ጎደናታት እትውንን ካብ ገዛ ወፂእካ ናብ ገዛ ንኽትኣቱ 10 ሜትሮ ምስጓም ዘየድልየካ ብቕዲ ህንጻታታ ኣብ ዓለም እትድነቕ ይትረፍዶ ኣብ ቤት ኣብ ግዳም እኳ ጽላል ዘይትሰነላ ብመብራህታ ንቐትርን ጸላምን ማዕረ እትገብሮ ምስ ሰዋ ኸወዳድራ ምፍታኑ ንላግፅ እምበር ንኻልእ ሓሰብክዎን ይርከቦ ኣብ ዓምዲ ስድራ ቤት ሳዕቤናት ፍትሕ ኣብ ስድራ ቤት ተዳሲሶም ግርጭታት ብዝተፈላለየ ምኽንያታት ኣብ ስድራ ቤት ኣብ ዘጋጥመሉ እዋናት ሓድሕዳዊ ሰላምን ምክብባርን ንምፍጣር ሕድገት ምግባር የገድስ ዶክተር ጋሪ ዲቻፕማን ዝተባህለ ክኢላ ነዛ መልኬቱ ክዛርብ ንከሎ ሕድገት ፈውሲ ዝበዝሐ ኣብ ስድራ ቤት ዘጋጥም ጸገማት እዩ ክብል ድሕሪ ምጥቃስ ወለዲ ሓዳሮም ብዝግባእ ንምምራሕን ቀጻልነቱ ንምውሓስን ሕድገት ስምዒት ጥራይ ዘይኮነ ርድኢትን ውሳነን ምዃኑ ክፈልጡን ክነቕሕሉን ዝግባእ ጉዳይ እዩ ክብል ይገልጽ ኣብ ገለገለ ወለዲ ዝረአ ሕድገት ናይ ዘይምግባር ዝምባለታት ሕድገት ምግባር ምልክት ተሰዓርነት ጌርካ ስለ ዝውሰድ እዩ ኣብ ስድረቤታዊ ጉዳያት ሕድገት ምግባር ካብ መትክላትካን እምነትካን ምርሓቕ ዘይኮነ ንሓበራዊ ሰላምን ርጋትን ምስ መጻ ምድኻ ብምርዳእ መፍትሒ ምንዳይ ማለት እዩ ተጠቂሱ ኣብ ዓምዲ ልምዓት ገስጋስ መደብ ምጥፋእ ማሃይምነትን ትምህርትን ዓበይትን ተዳሲሱ ይርከብ ኣብ ዓምዲ ሚን ሁናዊ ሆናክ ኣብ ፌስቲቫል ቹቻንቮ ሆንግ ኮንግ ንላዕሊ ናሓኮርካ ዝሰላሰል ውድድር ምእካብ ምቁር ሕብስቲ ብርክት ዝበሉ ተወዳደርቲ ከም ዝተሳተፉ ተገሊጹ ዝተሓላለኸ ሕክምናዊ መብጣሕቲ ብከቢድ ጸገም ክሰቐዩ ዝጸንሑ ክልተ ሰባት ከም ዘድሓነ ተሓቢሩ ደም ዝመስል ፈሳሲ ዝተፍእ ቀንጥሻ ኣብ ጫካታት ከም ዝተረኽበ ተሓቢሩ ን14 ዓመታት መመላእታ ንሓንቲ ስድራ ኣብ ምጥቃዕ ዝተጸምደት ሃርማዝ ኔፓል ሕፅር ጓሉ ንምምሕያሽ ሚልዮናት ዶላራት ዘጥፍእ ዘሎ ቻይናዊ ይጸንሕና ኣብ ዓምዲ ያልኡስራ ዝተፈላለዩ ስድሪ ቤት ጠቀስ ትሕሶታት ይጸንሑና ስእላዊ መግለጺ ፌስቲቫል 2020

ቻይናዊ ይጸንሕና ኣብ ዓምዲ ያ ልኡስራ ዝተፈላለዩ ስድራ ቤት ጠቀስ ትሕሶታት ይጸንሕና ስእላዊ መግለጺ ፌስቲቫል 226 ቁሸት ዞባ ደቡብ ቀሪቡሎ ሰዓት ኣብ ምቁፅጻር ልዑል ተራእዩ ዘለዎ ብተወሳኺ ብርሃን ፀሓይ ንድቃስ ንዘበራትዕ ሜላቶኒን ንዝተባህለ ሆርሞን ምፍጣር ኣገዳሲ እዩ መዓልታዊ ንፀሓይ ብርሃን ንምቅላዕ እንሕልፎ ሰዓታት እንተላይቲ ኣበየናይ ሰዓታት ናይ መዓልትን ክንደይ ሰዓታትን ዝብል ኣብ ኩነታት ድቃስና ፅልዋ ኣለዎ ስለዚ ኣብ መንጎ ብርሃን ፀሓይን ድቃስን ዘሎ ምትእሳር ብዕምቆት ምፍላጥ መዓስ ናብ ዓራት ትድይብ መዓስ ከፀሓይ ትፅሎ ንክትፈልጥ ሓጋዝ እዩ ይርከቦ ኣብ ዓምዲ ትንታነ ዜና ማሊ ስለምንታይ ናብ ዳግማይ ቅልውላው ብዕምቆት ተላዒሉ ንረኽቦ ማሊ ኒጀርን ቡርኪና ፋሶን ኣብ 220 ድሕሪ ዝተኸየደለን ዕልዋ መንግስቲ ብወታደራዊ መንግስትታት ክመሓደራ ድሕሪ ምጅማረን ካብ ደገ ከጋጥመን ዝኽእል ስጋታት ብብቕዓት ንምምካት ሓበራዊ ልፍንቲ ኣቐመን እየን ነቲ ልፍንቲ ድሕሪ ምቓመን ድማ ኣብ ምዕራብ ኣፍሪቃዊ ዞባዊ ውድብ ኢኮዋስ ዝነበረን ኣባልነት ስሒበን በዚ ከዓ እተን ዝተረፈ ኣባላት ኢኮዋስ ዝኾነ ሃገራት ኣፍሪቃ ንማሊ ኣንጻር እዞም ሽበራውያን ኣብ እትገብሮ ቃልሲ ክሕግዝኣ ኣይከኣላን መንግስቲ ማሊ ኣብዘን ዝሓለፈ 4 ዓመታት በቶም ብኣፍሪካን ኮርፕስ ዝፍለጡ ወታደራት ፌደሬሽን ሩስያ እዩ ክሕገዝ ጸኒሑ ካብዘን ዝሓለፈ ሒደት ኣዋርሒ ጀሚሩ ፀጥታዊ ቅልውላው ናይቲ ሃገር እናባእሰ ኣብ ዝመፀሉ እዋን ግን እተን ምስ ማሊ ሓበራዊ ልፍንቲ ዘቆማ ቡርኪና ፋሶን ኒጀርን ናብቲ ሃገር ሰራዊተን ይልእካዶ ይኮና ዝብል ሕቶ ብብዙሓት ወገናት ክላዓል ጸኒሑ እዘን ኣብ ተመሳሳለ እዋን ምስ ማሊ ብወታደራዊ መንግስቲ ክመሓደራ ዝጀመራ ቡርኪና ፋሶን ኒጀርን ብመሰረት እቲ ኣቂመንኦ ዘለዎ ሓበራዊ ልፍንቲ ናብ ባማኮ ሰራዊትን ክልእካ ከም ዝኽእል እዮም ተንተንቲ ዝሕብሩ እንተኾነ ከምቲ ብተደጋጋሚ ክግለጽ ጽንሐ ክልቲኤን ሃገራት ካብ ማሊ ብዘይሓይሽ ኩነታት በዞም ሽበራውያን ምዃኖም ብመንግስቲ ማሊ ዝግለጹ ዘለዉ ዕጡቃት ጉጅለታት ይናዋጻየን ዘለዋ ካብ ጠቕላላ ስፍሓት ቡርኪና ፋሶ እቲያስታት 400ዊት ካብ ጠቕላላ ስፍሓት ኒጀር ድማ ዛጊት ብኣሃዝ ዘይተነፀረ ሰፊሕ መሬት ኣብ ትሕቲ ጅሃዳዊ ዕጡቅ ጉጅለ ጅንምን ኣዝዋድን ኣትዩ ዝርከብ ስለዚ እዘን ጎረባብቲ ማሊ ዝኾና ክልተ ሃገራት ናይ ባዕለን ፀጥታዊ ብድሆታት ከይበድሃ ናብ ማሊ ሰራዊተን ከዋፍራ ይኽእለየን ኢል ከምዝራብ ካብ ሓቂ ዝረሓቐ እዩ ዝኸውን ብመሰረት ነቲ ዞባ ብቐረባ ዝከታተልዎ ዘለዉ ተንተንቲ ፖለቲካ ተጣይሱ ሳዋ ሓበን ወለዶታት ኤርትራውያን ኣብ ትሕቲ ዝብል ኣርእስቲ ሰላም ውራስ ክብርታት ድማ ሎሚ ከምታ ብፍርያት ተጠርኒቓ ዘው ዝበለት ገረብ ወይኒ ብፍቕሪ ዘጉላዕልዐን ዝሰውረን ሸባብ ናይ ዝሃገር ብዕፅፍታት ኣሻሕ ኮይኑ ይርከብ ኣብ ዕርድታት መትከልን ፅንዓትን ስኒትን ሓድነትን ኣትኪሉ ኣብ ቦታ ቅያ ይሰርሓ ኣሎ ጅግንነት ስርያ ቦታቱ ከም ፀወታ ሪለይ እናሰጋገረን እናተቐባበለን ታሪክ ናይ ዝሃገር ይዕቅብን ናብ መጻእት ወለዶታት የመሓላልፍን ኣሎ ብኣምሳሊ ድምፅታት ናይቶም ዝሓየሉ እንስሳታት በረኻ እናደገመ ድማ ንፍቕሩ ንናሻዕ የህንዝዎ መን ክብል ኣንበሳ ኣሎኻዶ ወዲ ነብሪ ምልክቱ ስኒት ፍቕሪ እናበለ ከዓ ንግሆን ምሸትን ብመዝሙር ደቂ ፅንዓት ኣብ ቦታ ፅንዓት ይገስግስ ኣሎ ብመንገዲ ሓቅን ትባዕትን ይመላለስ መንእስያት ኤርትራ ኣብ ሰላምን ርግኣትን ይምሃሩን ብወፈራ ማእቶት መሬቶም የልምዑን የለሳልሱን ኣብ ግዜ ኩናት ድማ ሃገሮም ይከላኸሉን ክብርታቶም የውሕሱን ኣብ ዓምዲ ማህደር ጀጋኑ ፈረሰኛ ኣጋር ሓኪም ዘርእስታ ዛንታ ገድሊ ፈሊማ ኣላ ፀሓፍ ዛንታ ማቴዎስ ኣብርሃ ባርያ ተረኽቲ ዳንኤል ኣሰፋው ምስ ሌተናን ኮሎኔል በላይ ይመስፍን ተጋዳናይ ዳንኤል ኣሰፋው ነቲ ብወዝቢ ዝተፀንበሮ ግን ከዓ ብልቢ ዝተቐበሎን ዘፍቀሮን ሂወት ተጋዳላይ ርዒሙ ብተወፋይነት ክቃለስ ዝተዓዘብዎ ሓለፍቱ ሞያ ደሊቡ ዝያዳ ከበርክተሎም ስለ ዝገምገምዎ ንናይ ኣጋር ሓኪም ኮርስ ክምሃር ሓፀይዎ ካብ ብህፃኑ ጀሚሩ ዝምባለ ሙዚቃ ከም ዝሓደሮን ብኡ ክዓቢ ጀሚሩ ከም ዝነበረን ልዕሊልና ተሪክና ኢና ብተወሳኺ ቅድሚ ናብ ሜዳ ምውፅኡ ፍቓድ መምርሒ መኪና ኣውፅኡ ነይሩ እዩ በዚ መሰረት ሞያዊ ስልጠና ክድልብን ብሞያዩ ክምደብን እንተደኣ ኮይኑ ዳንኤል ካብዚኣቶም ወፃኢ ሓሲቡ ኣይፈልጥን ግምታቱ ከም መራሒ መኪና ወይ ድማ ከም ሙዚቀኛ ኣብ ጉጅለታት ባህሊ ክምደብ ተኽእሎ ከም ዝህሉ ጥራይ ነበረ ኣጋር ሓኪም ክትምሃር ክትገይሽ ኢኻ ዝብል ትእዛዝ ምስ መጾ ግን ኣብ ትፅቢቱ ዘይነበረ እኳ እንተኾነ ግን ብፅቡቕ መንፈስ ተቐበሎ ኣብ ዓምዲ ካብ ዞባታት ኣጀርበብ ዝኽሪ ንሕናን ሓፋሽ ህዝብናን ኣብ ትሕቲ ዝብል እዛ ሎሚ ኣብ ንእዞባ ሓመልማሎ ትጥርነፍ ምምሕዳር ከባቢ ኣጀርበብ ኣብ ሰሜናዊ ጫፍ ምድረ ሰኺና ኣብ ትሕቲ በረኽቲ ጎቦታትን

ዓበይቲ ሕልማትን እተደኩነት በዚ ናይ ግዜ ዘመነ ሰውራ ቅርፂ መምሕዳራዊ ካርታ ኣብ ዞባ ማእከላይ ምብራቕ እትርከብ ናይቲ ዞባ ደጀን ሰውራ ኮይና ዘገልግለት ታሪካዊት ዓዲ እያ። ኣብ ሰለስተ ተመዓደውቲ ሕልማት ዝርከቡ ሩባታት መኬት ዘለዋ ሸኸትን ፍሩህን ከም ማእከል ምምሕዳርን ምውፋርን ኣባላት ክፍሊ ህዝቢ ጀማሄር ገጠር ኣባላት ውሽጣዊ ስርሒት 06 ስለያ ውድብ 72 ሃንደሳ ዞባዊ ሰራዊት ኮማንዶ ሕክምና ከምኡውን ተንቀሳቐስቲ ኣባላት ድምፂ ሓፋሽን ካልኦት ኣሃዱታት ውድብን ንመፅናዕትን ስርሒትን ዝተኣኻኸብሉ ብዙሕ ዝኽርታት ዝሓቆፈ ቦታታት እዩ። እዛ ካብ ከተማ ከረን 17 ኪሎ ሜትር ርሒቓ ትርከብ ዓዲ ምስ ምፍራስ እዝናደው ዝተኣሳሰር ብዙሕ ዝኽሪ ኣለዋ። ብፍላይቲ ካብ ከረን ዝብገስን ዝምእከልን ዝነበረ ዝዓበየ ክፋል ናይቲ ኣብ ኤርትራ ዓስኪሩ ዝነበረ ካልኣይ ኣብዮታዊ ሰራዊት ብዝምልከት ክርከብ ዝድለን ዝከኣልን ኣገዳሲ ሓበሬታታት ንምፅናዕ በዚ መስመር እዚ ብዙሕ ንጥፈታት ተኻይዱ። ኣብ ሕልማትን ሩባታትን ኣጀርበብ ዝሰፈሩ ኣባላት ዝተፈላለየ ኣህዱታት ውድብ ብዝተፈላለየ ኣገባብ ብኣካልን ብምስጢራዊ መስመራት ውፍያት ውሽጣዊ ስርዓትን እናተንቀሳቐሱ ኣዝዩ ፈታኒ መድረኽ ቃልስን ተወፋይነትን እዮም ኣሕሊፎም። በብእዋኑ ኣብዚ መስመር እዚ ኣብ ውሽጢ መፅናዕትን ስርሒትን ከለዉ ብወፍሪ ጸላኢ ብድብያ ብድሎን ሃንደበትን ብዘጋጠመ መኻልፍ ዝተኸፍለ መስዋእቲ መውጋእትን ንስክላ ካብ ሞት ምድሓንን ካልእ ተደጋጋሚ ክስተታትን ኣዝዩ ብዙሕ እዩ ይርከቦ። ኣብ ዓምዲ ንቑሕ ደመና ኣነነት ኣብ 21 ክፍለ ዘመን ፍሉይ ምዃን ብልጫ ድዩ ዝብል ዛዕባ ተላዒሉ ይፅንሐና። ፍሉይ ምዃን ብርክት ዝበለ እወታዊ ፅልዋ ኣለዎ። ፍሉይ ኣጠማምታ ብምዕባይ ዝሓሸን ሓድሽን ሜላታት ክነማዕብል ይሕግዝ። ብልሒ ኣእምሮ የበርኽ። ከምቲ እንብህጎውን ኣድህቦን ኣድናቖትን ናይ ካልእ ሰብ ይስሕብ እዩ። ይኹን እምበር ብዝግባእ ምዘየለ ጠንቂ ፍልልይን ግርጭትን ይኸውን እዩ። ኣዝኻ ኣብ ከባቢኻ ካብ ዝርከቡ ሰባት ፍሉይ ምዃን ሰባት ንኽርድኡኻ ስለ ዘፀግም ክንፅሉኻን ዕድላት ክኽልክሉኻን ይኽእሉ እዮም። እዚ ዘስዕቦ ፀቕጢ ኣእምሮ ድኹም ማሕበራዊ ዝምድናን ትሑት ነብሰ ክብርን ምትእማንን ክነማዕብል ንኽእል። ስለዚ ፍሉይነት ተኸስኪሱ መሳርሒ ብቕዓት ክንገብሮ እንተዘይክኢልና ዘይተደለየ ኣድህቦና መንነትን ብምዕባይ ክዕንወና ይኽእል ምዃኑ ምርዳእ ኣገዳሲ እዩ ተጠቒሱ። ኣብ ዓምዲ ሰምራ ጅህድ ኣብ ዞባ ደቡብ ንኡስ ዞባ ዓዲ ቀይሕ መምሕዳር ከባቢ ሓይነባ ኣብ ሕሽመለ ከባቢኡ ቀይሩ ንሕርሻ ሙጭ ብምግባር ዝተዓወተ ኣብነታዊ ሓረስታይ መሓመድ ኬር ሞሳ ተላለዩ ይርከብ። ኣብ ዓምዲ ወቕፋ ፍንያ ሓደስቲ ፍጻመታት ዓለም ስነ ጥበብ ተዳሲሶም ይፅንሑና። ኣብ ዓምዲ ሸባብያት ህላወ ናይ ዝተፈላለየ ሃገራት ሓይሊ ባሕሪ ኣብ ቀይሕ ባሕሪ ፅልዋታቱን ተዳሲሱ ንረኽቦ። ስእላዊ መግለፂ ፌስቲቫል ኤርትራ 2026 ቁሸት ዞባ ጋሽባርካ ቀሪቡሎ። ኣብ ዓምዲ ኩርናዕ ተምሃሮ ተመኩረይን ተመኩረኻን እቲ ዶ እቲ ጉዕዞና ከመይ ነበረ ልሙዳት ስሕተታት ኣብ እንግሊዝኛ ግድል በላሕቲ ዲኹም ዝብሉ ዛዕባታት ይፀንሑና። ኣብ ዓምዲ ፍረ ፃዕሪ መሓመድ ኬር ሙሳ ኣብነት ፃዕርን ሞሳን ዝኾነ ኣብነታዊ ሓረስታይ ተላልዩ ይርከብ። እቲ ሕርሻ ክገብረሉ እኽእል እየ ዝበሎ ቦታ ስንጭሮን ጎቦታትን ዝዓብልሎ ብምንባሩ ከቢድ ዕዮ ይፅበዮ ከም ዝነበረ ኣይዘንግዓን። እቲ ስራሕ ኣብ 2005 እኳ እንተጀመሮ ብዙሕ ከይቀፀለ ግን ኣቋርጾ። ኣብ 2015 ከም እንደገና ከልምዕ ብምሕሳብ ነቲ ስንጭሮን ጎቦታትን ንምድልዳል ከቢድ ስራሕ ጀሚሩ። ንገሊኡ እናኳዓተ ክፀርቦን ክነድቆን፣ ንገሊኡ ድማ ሓመድ ክመልኦ ጀመረ። ሸቀሎ ወሲኹ ድማ ነቲ ስራሕ ከቀላጥፎ ካለ። ንፅንኩርነት ናይቲ ስራሕ ክገልጽ እንከሎ ሓረስታይ መሓመድ ኬር እቲ ንሕርሻ ዝሓሰቡ ቦታ ገሊኡ ምስ ጎቦ ዝለገበን ክሳብ ጥሪት ዝሓልፋሉ ዘይክእላን ቦታታት ከም ዝነበረ ይዝክር። ክገብረ ንዝበለ ውሽጣዊ ድሌት ዝዓግቶ ከምዘየለ ዝጠቅስ ሓረስታይ መሓመድ ኬር 500 ሜትሮ ርሕቀት ካብ ዘለዎ ቦታ ብመኪና ዝመጽእ ባህርያዊ ድኹዒ ብዓረብያ እናመላለሰ ብምድኳዕ ነቲ መሬት ንልምዓት ድሉ ገበረ ይርከቦ። ኣብ ዓምዲ ሸባብ ንኡስ ዓምዲ ሕቶ ሸባብ ኣነ ዘረባ ሰብ ጸሊአ። እቲ ጉዳይ ንቡር ፈቲነ ሓደ ወዲ ምስ ወለድኩየ ፍትሕ ኣጋጢሙኒ ድሮ እኳ ካብ ዝፋታሕ 8 ዓመት ኮይኑሎ ሕጂ ጸገም ኮይኑኒ ዘሎ ዝኾነ ሰብ ብፍላይ መሳርሕተይ ዘይት ምርዓዊ እናበሉ ኣሸጊሮምኒ። እቲ ዝገርመካ ወላ በዓል ሓዳር ይኹን ሓደ ሃብታም ርኢ ኣቢልክ ዘይትሕዚ ከምኡ ኢልካ ኣይንበርኒዩ እናበሉ ሞራለይ ይትንክፉኒ። ሓዳርን ውላድን ክህልዎ ዝጸልእ ሰብ ዘለዎ ኣይመስለንን። ግና ሰብ ባዕልኻ ክትሰርሕ ኣይትኽእልኒኻ ብወገነይ ዘይፍትን ኣይኮንኩን ይኹን እምበ

ድሕር ኣጋጣሚ ኮይኑ ኩሎም ንሓዳር ሓሲበ ዝቐርቦም ሰባት በዚ በኹሪ ዓይነይ ዝኾነ ወደዮም ዝመፁኒ ሓዳር ክንገብር እንተኮይኑ ውላድኪ ምሳና ክኸውን የብሉን ይብሉኒ ኣነ ከዓ ብዘይ ውላደይ ሓዳር እንታይ ይኾነኒ ናተይሲ ዕድለዩ ምበልኩ ወደይ ግና ብዘይ በኣይ ገጽ ዝተፈላለየ ሰብ ክርአን ክመሸኸንን ኣየድልየንን እዩ ዝብል ሕቶ ናብ ኣመኻሪ ቀሪቡ ብቑዕዘተ ተኻይድሉ ይጸንሐና ኣብ ዓምዲ ሓሳባት ካልኣይ ክፋል ብግዝኣት ሕጊ መን ኣብ ልዕሊ መን ክወራዘ ይኽእል ቀሪባኣላ መንግስቲ ኤርትራ ነዚ ምስ ኩነታትን ሃመድረኽን ሃገርና ዘይካየድ ፍቱን ውዱቕ ማሕበረ ቁጠባውን ፖለቲካውን ሓሳባት ምዕራብ ንጎኒ ገዲፉ ምስ ተመክሮ ሃገርናን ህዝባን መድረኻን ዝኸይድ ማሕበራዊ ቁጠባዊ ፖለቲካዊ እንተላይ ፍትሓዊ ኣገባብ ቀይሱ ብዘገምታ የተግብረሎ እዚ ቅንዑን ኣማራፂ ዘይብሉን ልኡላዊ ሓሳብን ኪደትን ንኤርትራ ግዳይ ፖለቲካውን ቁጠባውን እገዳን መቕፃዕትን ሃገራት ምዕራብ ገይርዎ እዩ ንህዝብን መንግስትን ኤርትራ ግን ኣየንበርክኸምን ሎሚ ምዕረባውያን ንህዝቢ ዘማእከለ ፍትሓዊ ኣገባብ ከተኣታትዉ ምድላዮም ህዝባዊ ግንባርን መንግስቲ ኤርትራን ዝተኸተልዎ ኣገባብ ፍትሒ ቅኑዕ ምንባሩ ምስክር እዩ ይርከቦ ኣብ ዓምዲ ተርሙማ ምንዳይ ሓቂ ራብዓይ ክፋል ፌስቲቫልን ኣብ ስነ ጥበባዊ ምርኢት ዝተሳተፉ ተምሃሮን ሰፊሮም ይርከቡ ኣብ ዓምዲ ደቂ ኣንስትዮ ሓይሊ መርፍእ ኣብ ትሕቲ ዝብል ስነ ጥበበኛ መምህር ቤተልሄም ዘወልዲ ተላልያ ትርከብ ዘለኒ ዝምባለ ኣብ ቅብኣን ኢደ ጥበባትን እዩ ኣብ ዝተፈላለዩ ትካላት ኣብ መንደቕ ዝሰኣሉ ቅባእታት ትሰርሕ ብተወሳኺ ብኢድ ዝስርሑ ከም ቦርሳ ናይ እዝኒ ናይ ክሳድ መፋትሕ ወዘተ ዝኣመሰሉ ኣብ ከባቢና ብቀረባ ብእንረኽቦም ጥረ ነገራት ዝፈርዩ ስራሓት ኣዳሉ እቲ ሳልሳይ ድማ ናይ መርፍእ ቅብኣ እዩ እዚ ነቲ ዘለኒ ናይ ቅብኣ ዝምባለ ካብቲ ብልሙድ ዝግበር ናይ ቅብኣ ቀለማት ወፃኢ ብመርፍእን ፈትልን ዝስራሕ ቅብኣ እዩ ኣብዚ ግዜ እዚ ድማ ዳርጋ ብዙሕ ኣቓልቦ ሂበ ዝስርሓሉ ዘለኹ ሞያ እዩ መርፍእ መሓዛ እያ ምሳይ ዝዓበየት መሳርሒት እውን እያ ኣብ ግዜ ንእስነትና ብብዙሕ ኣቕሓ ንፃወት ኢና ኣነ ግን ከም ቆልዓ ብካልእ ነገራት ኣይተፃወትኩን ካብ ንእስነት እያ ትሒዘ ምስፋይ ኣዝዩ ይምስጠኒ ነይሩ ይዝከረኒ ተምሃሪት ሳልሳይ ክፍልን ከለኹ ንኣደይ ቦርሳ ክትገዝአለይ ሓቲት እያ ክሳብ ትገዝአለይ ግን ክፅበይ ከኣልኩን ኣብ ገዛና ዝነበረ ዝተፈላለየ ጨርቂ መርቂ ኣኪበ ባዕለይ ቦርሳ ሰሪሐ ሒዝያ ድማ ናብ ቤት ትምህርቲ ኸይደ ናይ ነገር ቆልዓ ባዕለይ ሰሪሐ ኢለ ንመዛኖይ ከርኢ ኣዝዩ ባህብለኒ ነይሩ ባዕሊ ናይ ምስራሕ ተሃነይ እኳ እንተውፃእኩ ካብ ቤት ትምህርቲ ግን ፍርቂ ንብረተይ እናውደቕ ከየ ገዛ ተመሊሰ ኣደይ ተመሳሳሊ ዝምባለ ስለ ዝነበራ ንተበጎሶ ይርያ ነቲ ቦርሳ ዳግማይ ኣተዓራርያ ኣደላትለይ ናተይ ፍርያት ኮይና ትስምዓን ስለ ዝነበረ ድማ ክሳብ ሻምናይ ክፍሊ ተማሂረላ ይርከቦ ኣብ ዓምዲ ሚንሁናዊ ሁናግ ኣብ ባሓለዋ ዝተቆፅረሉ ዩኒቨርሲቲ ትምህርቲ ብምቕፃል ማስትሬት ዲግሪ ዝዓተረ ቻይናዊ ፖሊስ ጃፓን ኣብ ከባቢኡ ዝርከቡ ናይ ዕድመ ሰብ ፀጋ ኣብ ግምት ከየእተወ ለይትን መዓልትን ጊታር ብዓውታ ብምፅዋት ድቃስ ዝኸልአ ሙዚቀኛ ኣብ ቀይዲ የእትዮም ን7ተ ዓመት ከም ዝፈረድዎ ተገሊጹ ኣብ ኣሜሪካ ኣብ መስርሕ መጥባሕቲ ፍሕኛ ሓንቲ ጓል ኣንስተይቲ ድሕሪ ምእላዩ ቤት ፍርዲ ናይ ሚልዮናት ካሕሳ ክኽፈላ ከም ዝወሰነ ተገሊጹ ብቕልውላው ሕርሲ ጥንሲ ከም ዝፀንሓ ዝፈለጠት ኣሜሪካዊት ጓል ኣንስተይቲ ኣብ ጉዕዞ ባሕሪ ብፅቡቕ ከም ዝተጋላገለት ተሓቢሩ ኣብ ዓምዲ ዝርዓዊ እቅትሳድ ጂኦሎጂካዊ ትዕድልታት ኤርትራ ምሳ ከባቢ ዝቃዶ ኢንዱስትርያዊ ምዕባለ ኣብ ምርግጋፅ ዘለዎ ተራ ተዳሲሱ ይፀንሐና ኣብ ዓምዲ ውሓት ኣልጢፍን ኣብ ፌስቲቫል ኤርትራ 226 ተውህቦ ህፃናት ኣብ ፅሕፈት ድርሰትን ትርጉምን መፅሓፍቲ ከም ዝተፀባረቐ ተዳሲሱሎ ሪፖርታጅ ምርኢት ዞባ ጋሽባርካ ጋሽባርካ መሶብ ፀጋታት ሃገር ቀሪቡሎ ኣብ ዓምዲ ተቓሪር ዝለለዩ ጥዕና ጥቀስ ሓበሬታታት ረኽበታትን ምዞታትን ቀሪቦም ይፀንሑና ስእሎም መግለፂ ፌስቲቫል ኤርትራ 226 ቁሸት ዘቦ ማእከል ቀሪቡሎ ኣብ ዓምዲ ስፖትላይት ፌስቲቫል ኤርትራ 226 ምርኢት ውርሻታትን ፀጋታት ባሕርን ተዳሲሱሎ ዘለናይ ወቕቲ ብዝተፈላለዩ ሞያታት ክስልጥኑን ክምሃሩን ዝፀንሑ ድሕሪ ናይ ዓመታት ፃዕሪ ተመሪቖም ናብ ካልእ መድረኽ ዝሰጋገረሉ ወቕቲ ክንዲምዃኑ ኣገዳስነቱ ኣብ ዓምዲ ዴቨሎፕመንት ተዳሲሱሎ ኣብ ዓምዲ ኪዌንዲኤ ታሪክ ኤርትራ ሃብታም ባህላን ውርሻታትን ህዝባን ፀጋታታን ንዓለም ኣብ ምልላይ እትፅዕት ውፊቲ ኤርትራዊት ናይ ፒኤችዲ መፅናዕታ ኣብ ስትራቴጂ ልምዓት ኤርትራ ኣድሂባ እትሰርሕ ዘላ ወይዘሪት ዮልያን ዕቕቢ ተላልያ ትርከብ ዝኸበርኩም ተዓዘብትና ንሎሚ ዝተዳለወ ትሕዝቶ መደብና ኣብ ዝተፈፂሙሎ ሰላም

ኣብዚ እዋን እተን ምዝዕዳጋ ተጎዝጊዘን ዝሰርሓ ብቴንዳን ዕንፀይትን ዝተሰርሓ እንዳስዋታትን እንዳሻህታትን ንዓማዊል ብዝስሕብ ምድሪ ቤተን ማይረብሪበን ብምኩስታር ትሕዝተን ቀሪበን ብፍሕሽዋ ግባብ ኣጋይሸን ይፅብያ። ዓማዊል ከዓ ከከም ደስ ዝብሎም እንዳኽስቶ ንዓናይ እንዳኽስቶ ባይ ሓይሽ እናበሉ መሪፆም ናብ ዝምችኦም ገዛ ይኸዱ። ኣብዚ ኣጋጣሚ እቶም ኣፎም ከይከፈቱ ኣንጊሆም ናብዚ ዕዳጋ ዝመፁ ብቕፅበት ናብዚ ቴንዳታት ከላግሱን ከለዉ እቶም ቅድም ስራሕ

0: ኣነ ክንውድእ ዝበሉ ነጋዶ ይኹን ዓዳጎ ግን ምስ ረፈደዮም ዝመፁ
1: ኣነ እየርታረቀ በሃል ተቐማጢት ከተማ ማይ ድማ ማይ ድማ ብጣዕሚ ብዙሕ ህዝቢ ዘለዋ እያ በቲምፃእ ናይ ኩሉ ጠርናፊ ዝኾነት ከተማ እያ ብየማን ምፃእ ብፀጋም ምፃእ ብደንበላስ መፅእ ዛይደኮሎም ኣብዝርከብ ኣብ ዝደይርከብ ኮታ የለን ነግረካ ንሕና ድማ ቦቶም በትን በትን ድመፁ ዓማዊል ሓንጎፋ ኢልና ተቐቢልና ከዓ ድራር ኢለትና ድራርና ሒጅና ንገዛና ንመፅእ ፅቡቕ ኣለና መንግስትና የቑመልና ኣነ ስዋ ፀሙቕ ድሮ ወዲ ሰበራ ውስኻ ስመሩ ዘርህላሰ ዝ እግሩ ዓዱ ኳላ እንዳገርግስ ኩሉ እዚኣ ደይቲ ጥርነፍ የለን ፅቡቕ እዩ ዋላ ሓንቲ ጎደሎብሉን ፅቡቕ እዩ ድሕር ቢልካ ኩሉ ቅረበና እዩ ኩሉ ቅርብ ህዝቢ ከተማ ኩሉ ሸቃጣይ ሽጉርቲ ዝቕርብ ሽጉርቲ ቅርብ እኽሊ ዝቕርብ እኽሊ ቅርብ ጤለ በጊዕ ዝቕርብ ጤለ በጊዕ ቅርብ ማሲ ብዙሕ እዩ ፅቡቕ እዩ ዝሃልኽ ፅቡቕ ካ እዩ ዝቕርብ ብልጫ ዘለዎ ማሲ እታ ሓንቲ ሓሙስ እንደ ዓዳጋና ነቲ ህዝቢ በትምፃእ ስለ ትእክበልኒ ሓሙስ ካብ ኩሉ ከተማታት ኤርትራ ማይ ድማ መልዕሉ ኣለዋ እየ ክብል ዝኽእል ምክንያቱ ኣብዚ ፅፉ እዩ ዝርከብ
2: ኣነ ተክላብ እስቴፋኖስ ዝበሃል ዓደይ ከዓ ኣብዚ ፅልማ ዓዲ ሓርቦ ሕጂ ኣነ መምፅአይ ጥሪት ገዚአ መፅአ ነጋዳይ ከ ሕጂ ጥሪት ከቢሮም ኣለው ሕጂ ሎሚ ኣብዚ ዘለናዮ ሰዓት ከቢሮም ኣለው ሕጂ ብዕራይ ናይ መጥረ እቲ ድፀበቐ ስጋብ 14 ንበሎም ኣለና ኣብዚ ስጋብ 14 ማእከላይ 8 ኩን ዝበለ ፅቡቕ እንድሕሪ ኮይኑ ድማ ክሳብ 12 ቀዳማይ ብዕራይ ግን ስጋብ 14 ናይ መጥረ ናይ ስጋ ድማኒ ከከም ክብደዱ ሕጂ ከቢድ ናይ ስጋ ተኮይኑ ስጋ 16 በፂሖም ኣብዚ ሓሙስ ኩሉ ሻያ ድመፅእ ዋላትኹም ብያ እውን ወርድ ሓደ 20 ዓመት ኣብ ገድሊ ኣላግሸ ፀኒሐ እምበር ቀደም ማይ ድማ ዝኸይተሰርሐ ከሎ ኣብዚ ዳዕረ ከሎ እዩ ኣነ ብልነረ ኣብዚ ዳ በዚ በጊዕ ንህለት ንቡርዶ ይብላ ማይ ድማ ኩሉ እዩ ዝርከቡ በዚ ኣድግነትልካ ንቡርዶ ይብላ በዚ ኩሉ ማይ ድማ ፅቡቕ እዩ ንስራሕ ፅቡቕ ስዋዊን ብሓሙሽተ ቅርሺ ኢና ንሰትብ እዙ ኣብ ኤርትራ ሙሉእ ሓሙሽተ ቅርሺ የለን ማይ ድማ ከም ትሪኦ ዘለካ ሻይ ኣለዎ ኩሉ ኣለዎ በዚ ደንበላስ ዝኩሉ ደንበላስ ዝኩሉ ክሳብ ኩሉ ስጋብ ታሓቲ ደንበላስ በዚ መፅእ በዚ ዝኩሉ ቆሓይ ንመፅእ በዚ ስጋብ ተኾምብያ ካብቲ ኾምብያ ተገዚኡ ጥሪት ኣብዚ ዳኣቱ ካብ ሻምብቆ ካብ ኩሉ ተኣራርዩ ናብዚ ኣቱ እዚ ዓዲ እዚኣ ወደብ ትበሃል ነጊረካ ንሰባ በዚ ካብቲ ኾምብያ እዛ ኩሉ ትመፅእ በዚ ደቂ ምሓረ ከይተረፈ ሸቃጣይ ትመፅእ መንደፈራ እዚ ኩሉ ስመራ ኣብዚኣ ደይመፅ ሞ የለን ካብ ሙሉእ ኤርትራ ዳርጋ ሰብ ኣብዚ መፅ
0: ዕዳጋ ማይ ድማ ኣብታ ንዞባታት ደቡብን ጋሽባርካን መራኸቢት ዝኾነት ከተማ ማይ ድማ ተደኩና ስለ እትርከብ ፍርያት ናይ ክልተ ዞባታት ዘይሰኣኖ ዕዳጋ እዩ
3: ራዋ ሃብቶም ይበሃል ኣካየድ ስራሕ ምምሕዳር ከባቢ ዓዲጋባ እየ ኣብዚ ናይ 78 ዓመት ትኸውን ኣብዚ ዕዳጋ 78 ዓመት ትኸውን ሰሪሐ እዎ እዚ ዕዳጋና ካብ ርሑቕ ናይ ጋሽባርካ ካብ ዞባ ደቡብ ዝደልዩን ዝህቡን ማለት ዝገዝኡን ዝሸጡን ስለ ዝመፅዎ ዕዳጋና ብልክዕ ዓብዪ ዕዳጋ እዩ ኩሉ ቆፂርካ ወይ ናይትውድእን ማለት ብዛዕባ ብእኽሊ እንተኮይኑ በዛ ብዛኣነ ዘለኹዋ እንተርኢና ኩሎም ዓይነት ይእካል ናይ ውሽጢ ሃገር ኩሎም ኣብዚ ኣለዉ ናይ ቅብእ ኣሎ ጥረታት ኣሎ ይእካል ኣሎ ናይ ውሽጢ ሃገር ዝበሃል ጥረታት ብምሉእ ኣብዚ ኣሎ ሕጂ ንኣብነት ኣብዚ ከባቢና ዝፈሪ ማሸላ ዳጉሻ ጣፍ ካብ ከበሳ ናብ ዝገፁ እንደገና ክሸጡ ኢሉ ድመፅእ ሰበረ ዓተር ባሎንጓ ይመፅእ ካልእ ኩሉ ኣብዚ ደይመፅእ ነገር የለን ስለዚ ክንዲዚ ኢልካ ክቆፅሮ ሰብ ዝበልዖ ዝኾነ ኩሉ ብዚ ዕዳጋና ኣሎ ብፍርያት ናይ ዝውሽጢ ከባቢና ናይ ንኡስ ዞባና ማሸላ ካብ 8 ክሳብ 9 ብዓይነቶም ዝፈላለዩ ፍኩስ ዝበሉ በብዓይነቶም ካብ 8 ክሳብ 9 ንኺኢሎ ዳጉሻ 15 በዛ ሕጂ ዝገዝኣ ዘለኹ ጣፍ 20-21 ክሳብ 22 በብዓይነቶም ስለ ዝኸዱ እዚኦም ጥረታት ካብ ላዕሊ ስለ ድመፁ ሰበረ 20 ባልደንጓ 21 ዓይኒ ዓተር 17 18 ፅቡቕ ኣጋጣሚ ብርስን እውን ኣለና ብርስን 26 ንኽኢሎ ከምዚ ይሽየጥ ስርናይ 17 16 ፈረቓን እውን ንሸይጥ ኢና ደበር ማለት በዚ ብታሕቲ ጋሽባርካ ድመፁና እኽሊ እዮም ደበር 17 16 ፈረቓን ብኺኢሎ ከምዚ ንሸይጥ
0: ነጋዶ ወይ ሸቃጦ ካብ ዝተፈላለየ ኣንፈት ናብ ዝዕምር ተባሂሉ

0: ሓራይ ስመይ ሃይለ ፀሓይ ሃብተ ይበሃል። ኣብዚ ዓዲ ዓበየ ዳርጋ ብህፃነ መፅ ብዘይ ዓበየ ዕዳጋ ከተማ ማይ ድማ ከምቲ ትሪኦ ዘለካ ምዕሩግ እዩ። ሰፊሕ ዝኾነ ዕዳጋ ኣለዎ። ኩሉ ነገር ከም ትሪኦ ብዙሕ ተገልጋላይን ኣገልጋላይን ዘለዎ ከተማ እዩ ከተማ ማይ ድማ። ስለዚ እንታይ ሞ ኣብዚ እንቋቑሖ ስጋ ብዋላ ዝደለኻዮ ኣይትስእኒካ ኣሎ ብሕሱር ካብቲ ካልእ ከባቢና ወይ ከዓ በዓል ካብዚ ንላዓል ዘሎስ ዝሓሰረ ዕዳጋ ኣለዎ። እንቋቑሖ ኹን ደርሆ ኹን ካብቲ ዝተሓተ ኩሉ ኣብዚ ተደሪሩ ዝሓድር ህዝቢ እዩ። ማለተይሲ እንቋቑሖ ሸጥካ ዲኻ፣ ቆሎ ሸጥካ ዲኻ፣ ጤል ሸጥካ ዲኻ ብቐጥታ ካብ ወፋራይ ወይ ካብ ዘጥረየ ጤል ትረክብ፣ ደርሆ ትረክብ። ከም ማንጎስ፣ ዘይትቡን እንዳኣመሰለ ኣብዚ ከባቢ ኣሎ። ማለትሲ እ ዘይትቡን ፈርዩ ኣሎ፣ ዘይትቡን ፈርዩ ኣሎ። እዚ ማንጎስ ኣይፈረየን እምበር ካልእ እዚ ቁስጣ፣ ሰላጣ፣ ጉዕ በርበረ፣ ኩማዳረ ብሰፊሕ ኣብዚ ብዙሕ ኣይኮነን፣ ግን ካብ ከበሳ እዩ ድመፅእ፣ ካብ በዓል መንደፈራን ከባቢኡ እዩ ድመፅእ። ካልእ ጠለበጊዕ ግን እዚ ብምሉእ ቆላሰረ ጓላ ናይ ኣፈልባ ከይተረፈ ናይ ደንበላስ ዘይደኮሎም ምድሪ ወዲ ሰበራ ብምሉኡ ገለ ብከፊል ናይ በዓል ማይ ምነ ማለት ማይ ኩዖ ንዕበል ደረ ማርያም ምሉኡ ካብ መረብ ወይ ከዓ ፋዱል ንብሎ ክሳብ ካብ በዓል ከባቢ ሓጋዝ ከይተረፈ ነጆ ዕዳጉ እዩ ብዙ። ካብኡ እንዳኣራረዩ ሸቃጦ ናብሮኦም ንክዕብዩ እንዳኣራረዩ መፅኦም ኣብዚ ሰፊሕ ዕዳጋ እዩ ዘለዎ። ተላይ ንኡዞባ መልቂ ዝሰፍሐ ኣብዚ መፅእ ካብ ዝተፈላለየ መፅእ ካብ ፀሮና ዋላ እንኳ ካብ በዓል ፀሮና ሕጂ ካብ ዓዲ ቀይሕ ሓደሓደ ግዜ ሲ ንመስባሕቲ ዝኾኑ ጥሪት ክገዝኡስ ካብዚ ካብ ዓዲ ቀይሕ ናብዚ መፅኦም በዓል ደቂ ኣምሓረ እዩ መፅኦም ኣብዚ ዋላ እዱ ክገዝኡ ጥሪት ክገዝኡ ከስብሑ በዓል ደቂ ኣምሓረ በዓል ዓዲ ኳላ መን እዩ ኣስመራ ኣብዚኣ ትውዕል
1: ወይ ኣዝዮ ፍቓዱ ይበሃል። ኣብዚ ካብ ዝሰርሕ 2 ዓመተይ ኮይኑ ዕዳጋ ፅቡቕ እዩ ዘሎ። ክመደረ፣ ሽጉርቲ፣ ኣኻውሎ ከምኡ ኩሉ ደቂቕ ኣራንሺ፣ ባናና ኩሉ ሒዝና ኢና ንውዕል ኣብዚ ዋ ንገዝእ ደኣ ካብኡ ኣብ መንደፈራ የምፃልና ዓማዊል ኣለዋና ካብ መንደፈራ የምፃልና ንሕና ካብዚኣተን ካብኣተን ተቐቢልና ካብዚ ንሕና ንሰርሕ ንውዕል እወ ፅቡቕ እዩ። ተሓጉሸን በቃ ተሓጓስና ምሸ ስርሕ ውዒልና ንዓተን ንብን ፅቡቕ ሓደ ቅሩብ ዳዓና ተፋቢልና ፅቡቕ እዩ። ከም እንዳገበርና ደቅና ንዕንግል ኣለና ፅቡቕ እዩ። ሳላተን ኣታው እዩ ፅቡቕ እዩ ፅቡቕ እዩ።
2: ኣነ ዓንዶም ግብሪ ሂወት ይበሃል። ዓንዶም ግብሪ ሂወት ገብረስላሰ ይበሃል። ኣብዚ ከተማ እዚ ወይ ኣብዚ ዕዳጋ ዝድካየድ ንጥፈታት ናይ ዝተፈላለየ ብእኽሊ ይኹን ብዝተፈላለየ ቐንጠመንጢ ብብዙሕ ነገራት ኣብዚ ዕዳጋ ነካይድ ማለት ብጋሽ ዳቅቲ እኽሊ ይካየድ ኣብዚ መሸላ ዳጉሻ ዳጉሻ እኳ ድሓን ኣብዚ ከባቢ እውን ኣሎ ብብዝሒ ባ ካብዚ ከባቢ እውን ይመፅእ እቲ ካልእ ግን መብዛሕትኡ ብጋሽ ድመፅእ ኮይኑ ኣብዚ ድማ ንሕና ብኡ መጠን ታሽ ዳበልና ንኸይድ ጥረምረ ባልደንጓ ኣሎ ሰበረ ኣሎ ዕንዓተር ኣሎ እዚኢታት ዝመስል ብዙሕ ነካየደ ንጥፈታት
3: ኣብ ዕዳጋ ማይ ድማ ዘየለ ንብረት ዳርጋ የለን። ብምልኦም ጥረታት ፍረታት፣ ኣሕምልቲ፣ ጠለበጊዕ፣ ከብቲ ካብ ዝተፈላለዩ ኣንፈት መፂኦም ኣብዚ ዕዳጋ ይዓርፉ። ንዓዳጊኦም ብዝዕግብ መዳይ በብዓይነቶም ተቐሪቦም ከዓ ንመሸጣ ድልዋት ይኾኑ።
4: ኣነ ገብሪወት ቀሺ ኣስራ ትበሃል ኣድራሻ ይዓድወሎ ንዞባ ዓረዛ ምሕዳር ምላድ ማንታ ናብዚ ከዓ ጠለበጊዕ ሒዘ መፅእ ክሸይጥ ጠለበጊዕ ፅቡቕ ኣለ ከም ኩነታት እዩ። ጠለበጊዕ እቲ ዝለዓለ በጊዕ ፅቡቕ በጊዕ እተ ኮይኑ 220 ተሚኢትን ማለት እዩ። እንተደኣ ከከም ኩነታት ኮይኑ ከዓ ፅቡቕ በጊዕ 6870 ሽየጥ ጤል 6700 ፅቡቕቲ ጤል ትሽየጥ ክሳብ 2000 ትሽየጥ።

0: ፅቡቕ ትላም 11 ትሽየጥ ዕዳጋ ማይ ድማ ናይ ብሓቂ ፅቡቕ እዩ። ንዝሸይጥን ንዝገዝእን ፅቡቕ ዕዳጋ እዩ፣ ሙች እዩ። ዘድለየካ ክትረኽበሉ ትኽእል ዕዳጋ እዩ። ነጋዶ ተ ኮይኖም ካብ ሻምቆ፣ ካብ ዑበል ዓዲ ዓዲ ክሳብ ውንጃሓይ ከይተረፈ ናብ ዕዳጋ ማይ ድማ ይቕርብዎ። ሙች ዕዳጋ ማይ ድማ ኣብ መስመር ስለ ዘሎ ዝለዓለ ዕዳጋ ና ኢና ንግምቶ ንሕና። ኣብ ማይ ድማ መፅኻ ዝደለካዮ ከም ትረክብ ኣይጠራጠርን ኢኻ። ኣብዚ ዕዳጋ ወላ ሓንቲ ኣብዚ ዕዳጋ መፅኻ ኣብ እንስሳታት ዝኾነ ይኹን ኣይትስእን ኢኻ። ገመል ኣሎ፣ ብዕራይ ኣሎ፣ ጤል ኣላ፣ ላም ኣላ፣ ኣድግላ ዝኾነ ይኹን ኣብዚ ኣሎ።
1: ኣነ ፀጋ ንጉሰ ሓብተ ይበሃል። ኣባል ከዓኒ ምስሕርሸ እየ። ኣነ ግን ኣብዚ መምፅኤ ከዓኒ ብዕራይ ክሸጥ ኢለ መፅ ማለት እዩ። ኣብዚ ከዓኒ ናይ ባዓቂ ምስ ዘሎ ዕዳጋ ኣብቲ ዝዋዕለ ዕዳጋ ሸጥና ድሓኒ እዩ። በዚ ዘሎ ዕዳጋ ድሓን ፅቡቅ ሸጠ ማለት እየ። እወ ፍሉይ ነዳ ብጣዕሚ እቲ ናይ ንግዲ ናይ እንስሳ እዚ ብጣዕሚ ብዝተፈላለየ ኩርናዓት ስለ ዝመፅእ ኣብዚ እቲ ህዝቢ እዩ ኣብዚ ክሸይጥን ኣብዚ ክገዝእን ናይ ብሓቂ እዛ ዕዳጋ ናይ ማይ ድማስ ብጣዕሚ ፅቡቅቲ ዕዳጋ። እወ እዚኦም መምፅኦም ካብ ጋሽባርካ ኮይኑ ካብ በዓል ኣንተሮ፣ ካብ በዓል ተኾምብያ፣ ካብ ሻምቆ፣ ከምኡ ካብ መልቂ፣ ካብ ጋሽባርካ መብዛሕቶም ዝመፁ በዚ ካብ ጋሽባርካ እዩ ናይ ብሓቂ ይመፀ። ቅድሚ ሕጂ እውን ኣብዚ ፍትን ነርአ ናይ ጣል ይሽቅጥ ነርአ። ሕጂ ግን ምዚ ናይ መንግስታዊ ምዃን ግን ቁርባ ቋርፂ እየ መሪ ኣነ ይሽቅጥ ነርአ ዚ ይፋት ነርአ። እቲ ዕዳጋ እውን ፅቡቅ ናይ ብሓቂ ከምዚ ናይ ማይ ድማ ዕዳጋ የለን ብጣዕሚ ዝምዝገን እዩ። ኣብዚ ጀካኦቶት መሪ ክሳራ የብሉ ንሓን ዚ ዕዳጋ ፅቡቅ ዕዳጋ እዩ። ካብ ደንጀን ትበሃል ኣብዚአ ደንጀን ዘዋዕረዛ

0: ዕዳጋ ማይ ድማ ካብቲ ብብዝሒ ኣብ መዓልቲ ቀዳም ዝካየድ ዕዳጋ ወፅኡ ኣብ መዓልቲ ሓሙስ ዝካየድ ብምዃኑ ካልእ ብልጫ ናይዚ ዕዳጋ እዩ።
1: እዚ ሕጂ ቀደም እንታይ ብሉ ዓበይቲ ብዙ ዓበይቲ ክብልዎ ንሰምዕ ማለት እዩ ሓሙስ ኣይተዘረበትን ዕዳጋ ሓሙስ ሲ ኣብ ከባቢና የለን ቀዳም ረቡዕ እውን የለን ሕጂ ድርብ ኣይኮነትን ሓሙስ ዝበሃል ዕዳጋስ ኣብ ማሽን ልትበሃል ቦታ ኣብ ንእስዘባል ዓላይ ጋሽ ኣብ ጓሮ ሓሙስ ኣላ። ስለዚ ኣብዚ ከም ንግደት እዩ ዝኸባ ብድፍለጥ ሓሙስ ከም ንግደት ሓሙስ ክትከብር ከም ደበለዋ ቀሽ ድሜጥሮስ ነብሪኢድ ቀሽ ድሜጥሮስ ገብረ ማርያም ሲ ሓሙስ ልክዕ ከም ንግደት ክትረአ ከም ደለዋ ተዛሪቡ ገለ ብሉና በዓል ቤባሻ ሃብተ ሃብተ ደሱ ዓደይ በዓላ ብላ በዓላ ይብላ ስቅያስ ከብተ ናውተ ዝበሃል ዓበይቲ ወለድና ብሓጎታትና ኣበይ ስቅያስ እዚ ዓዲ ሃብታም ዓዲ ምዃኑ ብትንቢት እውን ብቐደም ብዓበይቲ ሃብታም ምዃኑ ይግለጽ እዩ። ስለዚ ሲ ሓሙስ ብምዃና ሓሙስ ጠቕላላ ኣይውኩርኒ ተኸባቢቲ ህዝቢ ልሙድ ቀዳም ወይ ሰንበት ተትኸውን ነራ ምመፀ ዶ ኣይምመፀን ንሓሙስ ኢሎም ሂድዋ ቀደም ብሓሙስ እዩ ኣብ ብሓጎታትና መሪቖም ማፀኒሖም ብኡ ከዓ ንቕፅል ኣለና።
2: ብልጩ መዓልቲ ዕዳጋ ና ሓሙስ ምዃኑ ሶሉስ ኣብ ዕዳጋ ዕበል ድዋዓለ ኣብ መልቁ ድዋዓለ ቀዳም ኣብ ሻምቦቆ ድዋዓለ ባሮንቱ ድዋዓለ ክድ ክሳብ ንኔው ታሕቲ ክሳብ ኣንተረ ዝዋዓለ ቀዳም ናብ ውዒሉ ሓሙስ ናብዚ ዕዳጋና የርክብ እዩ እስቲል ካብዚ ተገዚኡ ከዓ ዕዳጋ ቀዳም ንመንደፈራ ንእስመራ ንድባርዋ ተር ኢሎም ከዓ ንቀዳም ከርክቡ ካብዚ ዝተገዝኡ ንቀዳም ከርክቡ እውን ዕድል ይረኽቡ እዮም። ስለዚ ንሕና ዕዳጋና ሓሙስ ምዃኑ ብጣዕሚ ፅቡቕ ብልጭ ኣለዎ ይብል ኣለ።
0: ዕዳጋ ማይ ድማ ነቲ ከተማ እውን ከም ዝንቀሳቐስ ስለ ዝገብሮ ኩለን ውሃብቲ ኣገልግሎት እታ ከተማ ኣብ ንጡፍ ስራሕን ዝፅመዳ
2: ናይ ስራሕ ዕድል ንኩሉ ሰብ ክኸፍተሉ ይኽእል እዩ። ዕዳጋ እንተልዩ ውሃብቲ ኣገልግሎት ቤት ቁርሲ ቤት መግቢ ሕክምና ናይ ውልቀ ሰባት ናይ ፋርማሲ ይኹን ናይ መንግስቲ ዕዳጋ እንተልዩ ንዓዲ ዓብ ለውጢ እዩ ደምፅ ኣላ። ምክንያቱ ኩሉ እቲ ናብቲ ዕዳጋ ዝመፅእ ብውሃብቲ ኣገልግሎት ብቁርሲ ብቤት መግቢ ብመደቀሲ ሆቴላት ኩሉ ዝተገልጋሉ ስለ ዝኸውን ነዞም ከምዚኣቶም ዳኣመሰሉ ትካላት እውን ዕድል ይፈጥር እዩ። ምክንያቱ እቲ ዝገዝእ ንሎም መዓልቲ ዕዳጋ ትማሊ መፅኡ ሓዲሩ ኣሎ ሎሚ ምስ ስለጠደይከደ እውን ንፅባሕ ክኸይድ ኢሉ ክሓድር እዩ። ስለዚ ውሃብቲ ኣገልግሎት

0: ኩለን ትካላት ክንቀሳቀሳ ክሰርሓ ይኽእላ እዩ እዚ ዕዳጋ እዚ ብምህላው ስለዚ እዚ ይብል
1: እዚ ምዕባለ ናይ እዚ ምናልባት ሕጂ ከምቲ ቅድሚ ሕጂ ዝነበሮ ኣይኮነን ዘሎ ፆም ስለ ዝኾነ ፆም ረመዳን እዩ ፆም ረብዓ እዩ ከምኡ ስለ ዝኾነ ምእኹት ኮይኑ እዩ ኣይተረኣየንን ኣነ እዚ ዕዳጋ ምክንያቱ ዝርአ ዘለና ዓለቕልቕሲ ፍርቂ እዩ ንዓይ እጂ እቲ ዕዳጋ ምዕሩብ ምዃኑ ካልእ ዕዳጋ ከብቲ እዚ ትሪዮ ዘለካ ዕዳጋ ናይ ዕዳጋ እኽልን ኩዳርን ፅቡቕ እዩ ዘለዎ ማለት እየ ዕዳጋ ከብቲ ኣብ ማእኸል ናይ ህዝቢ እዩ ዘሎ ዕዱል እዩ ቲ መሬት ዝተራገፈ እምኒ ኣለዎ እቲ ዕዳጋ ሲ ዋላ እቲ ኣታዊታት መንግስቲ ክረክብ ተ ኮይኑ ሓደ ምዕሩግ ዕዳጋ ናይ ከብቲ ንድሕር ኣ ገርና ኣታዊታትና መንግስትና ይኹን ኩሉ ምዕሩግን እኩብን ይኮነልና
0: እዚ ተረኪቡ ዘሎ ፀጋ ኣብ ውሽጢ ዓድኻ ካብን ናብን ሰሪሕካ ትነብረሉ ፀጋ ቀሊል ፀጋ ክሳብ ዘይኮነ ተገልጋሊ ኣስተውዒሉ ኣየነይተ ንዕኡ ተገድሶ ክገዝእ ይላቦ እቲ ኣገልጋሊ ወይ ትሸቃጢ ንብሎ ከዓ ብልክዕ ነቲ ህዝቢ መጠነኛ ዝኾነ መክሰብ እንዳረኸበ ነፍሱን ከይጎድአ ስርሑን ከይጎድአ ንህዝቢ እዚ ኣገልግሎት ህዝቢ ዝህብ ትካል ክሳብ ዝኾነ ኣገልግሎት ህዝቢ ክንህብ ካብ ነፍሰይ ጀሚርና በዚ መዓልቲ እዚ ፅቡቅ ኣጋጣሚ እዩ ደጊምና መፅባዕ ክንኣቱ ንደሊ

0: ከም ምባል ስለ ዝመረፀ መራሕትን ልሂቃንን ስርዓት ብልፅግና ንባሕርን ኣፍ ደገ ባሕርን ኣመልኪቶም ወግሐ ፀብሐ ዘቕርብዎም ዘለዎ ሓደስቲ ዘስደምሙ ሓሳባት መትሓዚ ይብሎምን
1: ወደ ባህር ዳርቻ ከመሄድ ባህሩን በቦይ ቀዶ ዳርቻውን ማምጣት የሚል ኣማራጭ የሚያቀርቡ ምሁራን ኣሉ።
0: ኣፍ ደገ ባሕሪ ንምርካብ ኢትዮጵያ ናብ ባሕሪ ካብ እትጓዓዝ ስለምንታይ ባሕሪ ናብ ኢትዮጵያ ዘይመፅእ?
2: ውሃው ያው ግራውንድ ብሬኪንግ ሲለቀቅ ይገባል። በቃ ተገናኘ ማለት ነው። ቀይ ባህርን አሰፋ ነው ማለት ነው። በሌላ አባባል ማለት ነው
0: እቲ ወደብ ዝተሃንፀ ማይፍኖ በቃ ተራኺቡ ማለት እዩ። ንቀይሕ ባሕሪ ኣስፊሕናዮ ማለት እዩ።
3: ከዚ ጀምረን እስከ ዓሰብ ድረስ ያለው ኣከባቢ ብንቆፍር
0: ካብዚ ጀሚርና ክሳብ ከባቢ ዓሰብን ቀይሕ ባሕርን ምስ ንኩዕት ውፅኢቱ ከመይ ክኸውን?
3: ምፅዋዕ ነበጠቀም ነበረ። ያ ካልተሳካ ግን በራሳችን ምን ወደቦች መፍጠር እንችላለን የሚለውን
0: ብምፅዋዕ ክንጥቀም እዩ ነይሩ ድሌትና። ንሱ ዘይከኣል እንተኮይኑ ግን ባዕልና ወደባትና ክንፈጥር ንኽእል ኢና። ብሔር ዓፈርን መሬቱን ሓደ ካብቲ ከም መጣልዒ ክኾኖም ዝፈሓሓርዎ ዘለዉ ኣጀንዳ እዩ። ብሔረ ዓፈር ኢትዮጵያዊ ይብሉን ኣለዉ።
4: እንደውም ሎክላንድ መሆን ያለባት ኤርትራ እንጂ የአፋር ህዝብ አይደለም።
0: ኣብ ኩሉ ዘሎ ሶማላዊ ባሕር እናተጠቕመ፣ ኣብ ኢትዮጵያ ዘሎ ሶማላዊ እንታይ ስለ ዝበደለ እዩ ተኸልኪሉ ዘሎ?
5: ህዝብ እዚም ካለ እዚያም ካለ ለምንድን ነው ለብቻ የተከለከለው?
0: ትምባል ስለ ዝመረፀ ንኣሜሪካ፣ ቻይና፣ ሩስያ፣ ኤውሮጳን ኣፍሪቃን ተዛሪበ ኣለኹ።
6: እባካችሁን ሸምግሉንና መፍትሄ ኣምጡሉ። ቀይ ባህርን ኢትዮጵያ ለማጣት 30 ዓመት ከዚያ በላይ የወሰደ ትግል ነበር ታውቃላችሁ። ሌላ 30 ዓመት ያስፈልጋታል ብዬ ግን አላስብም።
7: የፋኖን ኃይሎች ማሸነፍ ያልቻለ መንግስት ነው ያለ
0: ትምባል ስለዝመረፀ ሰነዳዊት ፊልም ኣብ ኤሪቲቪ ረቡዕ 9:25 ምሸት ድሕር ዜና ትግርኛ ከምኡውን ኣብ ድግማ ቀዳም 12:50 ቀትሪ ድሕሪ ዜና ትግርኛ። ትምባል ስለ ዝመረፀ ሰነዳዊት ፊልም ኣብ ኤሪቲቪ።
8: ሃገርን ሃገራውነትን ኣብ ልክዕ ግዜን ሰዓትን ዝተንፀባርቐሉ ህሞት እዩ። ኣበይ ሃገራት ዓለም ዝቕመጡ ክንሶም ሃገር ከም ፀሓይ

ብራቕ ዘቋምጡ ኤርትራ ዝወለደቶም ደቂ ሓንቲ ማህፀን ኣብ ሓደ ቅርዓት ተኣኪቦም ዘለዎም ፍቕሪ ሃገር ክገልፁ ምዕዛብ ሓደ ካብቲ ተምሳ ዝፈጠረልና ኣጋጣሚ እዩ ነይሩ። ሽሕ እኳ ብስደት ካብ ዓዶም እንተረሓቑ መንፈሶም ምሳገሮም እዩ። ኣብ ስደት ዝተወለዱ ፍረ ኮርሶም ብባህሊ ባዕዳውያን ተዋሒጦም ካብ ህዝቦምን ሃገሮምን ከይፍለዩ ብዓብኢ ድማ ኤርትራዊ ክብርታት ከይንፈጎም ምስ ባህሎምን ክብርታቶምን ክላለዩ ዝኽእልሉ ኣጋጣሚ ክፈጥሩ ዝረአዩ። ናይ ሎሚ ትሕዝቶ መደብና እውን ነዚ ድድስሲ ክኸውን ሰናይ ምክትታል።

0: ኣብ ሃገረ ስዊዘርላንድ ከተማ ጀኔቫ ዝመፁ ኤርትራውያን እዮም። ኣብቲ ዝተወደበ ናይ ዑደት መደብ ብሓባት ተጠርኒፎም ታሪካዊ ቦታታት ክበፅሑ ምስ ሃገሮምን ህዝቦምን ክላለዩ ዝዓለመ እዩ ነይሩ። ሰንሰለት ዓድነት ከይብትኽ እቶም ኣብ ስደት ተወሊዶም ዝዓበዩ ዜጋታት እንታይነት ሃገሮም ክፈልጡ ብዓብኡ ስምዒት ሃገራውነት ሓዲርዎም መንነቶም ክፈልጡ ሓደ ካብቲ ዕላማታት ናይቲ ዝተወደበ ዑደት እዩ።
1: ንሕና ናብቶም መንእስያት ኢና ዝተውዒልና። እቲ ፀገም ደስተውዓልናሉ እቶም መንእሰያት ከም ተረዳእና ብስድሮኦም ሓሊፎም እዮም ኤርትራውያን ክኾኑ ስለ ዝተሰምዖም እዩ መጀመርታ ተረዲእና። ግን ሓንቲ ነገር ኣስተውዒልና እቶም መጀመርታ ዝተውዓልና ኣሎ ኣብ በዓልና ፅነት ክኾን ከሎ እቶም ስድራ ባንዴራ ኤርትራ ገይሮም ገለ መለኸዱ እቶም ኣቁልዑት ግን ኖ ብዙሕ ኣይኮነን። ግን ካብ ደገ ምስ ወፁ ትምህርቲ ክኸዱ ስፖርቲ ክኸዱ ታብ ማልያ ኤርትራ ኩሉ ግዜ ገብርዋ ሕጂ ክንዘራረቦም ከለና ነቶም ስድራ ነቶም መንእስያትን ሓደ ኣይኮነን። ሕጂ ሓቲትናዮም ከመይ ይርእዎ ኤርትራ ኢልናዮም ንሕና ዓድና ንፈቱ ኢና። ግን ንዕና ኢልኩም ሒዝኩምና ትኸዱ ገዛ ገዛ ተእትውና ካቴድራል ዘዊርኩም ካ ትመልሱና ዓድና ሳይንፈልጦን ኢና ስለ ድበሉ ናብኣቶም መፅናዕቲ ኣስተውዒልና ማለት እዩ። ሕጂ እቲ ዘሎ ክንውሱነ ይደለናን በርከ እሶም ከንታይ እዮም ድደልዩ ከነስተውዕል እውን ደሊና ዳርጋ 3ለስተ ዓመት ወሲድልና ክነፅንዖ ከመይ ስለምንታይ እንታይ ትድልየቶም እንታይ ምደይፈትውዎ

ዓላምኡ ሃገራዊ ከምቲ ትበልኩ ኸ ሃገራውነት ዓድኻ መርኣይ ምስ ዓድኻ ምልላይ እቶም ዘይፈልጥዎ ቆልዑ ብዙሕ ዘይመላለሱ ክህሉ ክእሉ በቃ ንምፍላጥ ንዓድኻ ምልላይ እዩ ተቐንዲ እቲ ምልላዮም ብጣዕሚ እዩ ደስ ዝብለካ ዓዶም ንክፈልጡ ከዓ ግዴታ እዩ።

0: እንድሕር ደኣኒ ዓድኻ ዘይፈለጥካስ መን ምዃንካ ከማ ይትፈልጥኒኻ ማለት እዩ። ግድን ዓድኻስ ክትፈልጥ ኣለካ፣ ስድራ ቤትካ ኩሉ ነገር ክትፈልጥ ክትክእል ኣለካ። ነቶም ዘይፈልጡ ከዓ ብጣዕሚ ኣነ ብወገነይ ብጣዕሚ ፅቡቅ ኢለ እየ ዝገልፆ።
1: ዕላማ እቲ መደብ ካብ ስዊስ እዮም ተጠርኒፎም መፂኦም። ኣነ ቀዲመ ዮም ኣብዚ ነይረ ዕድል ከዓ ስለ ዝረኸብኩ ምስኦም ቱር ክገብር ዕድል ረኺበ

በፃሕናዮ መጀመርያ ኣብ ውሽጢ ከተማ ኣስመራ ኢና ጀሚርና። ኣብ ብዙሕ ከተማታት ከድና፣ ኣብ ብዙሕ ቦታታት ከድና፣ በዓል ፍያት በፂሕና ኩሉ እቲ ማለት ኣብ ደድ ከድናዮስ መግለፂ ነይርዎ። ሕጂ ትገለፁልና ዘኢለ እኳ ተደይ ኣበልክዎ ብጣዕሚ ግን መሳጢ መግለፂ ነይሩ። በዓል ፍያት ኹን ኣብ በዓል ሲኒማ ኣዝመራ ውሽጢ ኣቴና ኩሉ ገሊፆምልናቶም ምሳና ዝነበሩ ብዛዕባ እዚ ናይ ሆቴል ከረን ሆቴል ይበሃል እወ በዓል እሱ በዓል እዚ ፋርማሲታት፣ መስጊድ፣ ቤተክርስትያን፣ መደበር ብጣዕሚ ፅቡቅ ነ ማተሲ ኩሉ ዋላ ንፍለጦ ከም ዝበልክኩስ እተክገልፁልካ ከሎ ግን ብጣዕሚ መስጠካ በር ኣነስ ኣብ ዓደይ ተወሊድ ዓበየ ኣብ ዓደይ ዓባይ ኮይነ እየ ወፅ ግን ዋላ ሕጂ መደበር እናፈለጥናዮስ ክገልፁልካ ከሎ ከዓ መልሹ መስጠካ

0: ካልኦት ዞባታት ብዓድሃሎ ኢና ጀሚርና። ዓድሃሎ ርኢና ኣነ ኳ ስድራብዓየ ዲ ሓምሳይ ካብኡ ንኽእል ግን ርኢናዮ ብጣዕሚ ደስ ዝብል እዩ። ካብኡ ከዓ ንሓልሓለ ከድና ኣብቲ ናይ ከብቲ ደለውኦ ርኢና ገሊፆምልና ከዓ እሱ እንታየን ካበይ መፅአን እንታይ ክሕለባ ከመይ ከአን ድነብራ ኩሉ በቃ ገሊፆምልና።
1: ጠንቋ ብድሓን መፀኹም ኣራይ ዘለዋነ ሰለስተ ዓሌት ከብቲ እያን ሆሎስታይን ፍሬጃን ብራውኒ ስዊዝ ሰመንታል እያን ዝበሃላ። እተን ሆሎስታይን ፍሬጃን ንብለን እተን ፀሊምን ፃዕዳን ብራውኒ ስዊዝ ንብለን እተን ፋሕሮት እተን ሰመንታል ንብለን ከዓ እተን ቀይሕን ፃዕዳን እየን።
0: ና ከንሓልሓለ ከዓ መንደፈራ ከድና ኣብኡ ተመሲሕና ከዓ ገርገራ ከድና ገርገራ ውን ከምኡ ካልኣይ ሳልሳይ ግዜ ኣነ ግን ብጣዕሚ መሳጢ ነይሩ። እንታይ ሞ ተውፃለ ኢኻ

ንባንኪ ፅቡቅ ነይሩ ንዓድና ፅቡቅ ጌና ዝተላለየናሉ ግዜ እዩ። ኣነ ካልኣይ ግዜ ኣብ ኤርትራ ዝመፅእ ዘለኹ መጀመርታ ኣብ ኣስመራ ንማሳዋን ጥራሕ ከይደ፣ ግን ኣብ ኣስመራ ከማን ፅቡቅ ገይሩ መግለፂታት ተገይሩልና፣ ታሪካዊ ቦታታት ርኢና፣ ኩሉ ነገር ሲ ኩሉ ቦታታት ተሰቂልና ንሓልፎ ዝነበርና ብዙሕ ታሪክ ከም ዘለዎ ፈሊጥና፣ ፅቡቅ መግለፂታት ተገይሩልና። ካብ ኣስመራ ከማን መፂና ብዙሕ ቦታታት ርኢና፣ ተዘናጊዕና፣ ዓድና ፅቡቅ ገይርና ርኢና እያ።

መፅኡ ብዛዕባ እቲ ናቱ ሕጂ ከምቲ ኣንተ ወይ ዝበለቶ ምፅላል ናይ ኣስመራ ነይሩ። ኣብ ኣስመራ ዝነበረ ሕጂ ኩሉ ሰብ ፍያት ይፈልጦ እዩ፣ ግን ታሪኹ ምስ ዕለቱ መን እዩ ሰሪሕዋ ብኸመይ ክነግሩካ ከለዉ ወይ ኣብ መገድታት ንረኽቦ ቦታታት ክገልፁልካ ከለዉ ኣሮ ደስ ዝብለካ። ኣነ ከም ናተይ ማለተይ ካብ ከምዚ ዓመት ተሰሪሑ ክስቶ ሰሪሕዋ ክበሃል ከሎ ብጣዕሚ ይፈትዮ። ከምኡ ከዓ እቲ ቦታታት ዝኸድናዮ ከረንዲዩ መንደፈራ ክነግሩና ከለዉ መዓስ እንታይ ከመይ ብጣዕሚ ደስ ዝብለካ።

ብናተይ ወገን ክዛረብ ማለት ብናተይ ሓሳብ ማለት ብጣዕሚ ይፈትየ እዮ። ስድራይ ኣላልዮምን እንዲኦም ነታ ሃገር ግን ኣውራ ዝፈተኽዎ ኣስቲ ቱር እንታይ እዩ ሰብ

ኣብ ደገ ተወሊዶም ዝዓበዩ ኣብ ንስ ዕድሚኦም ናብ ስደት ዝተሰዱ መንእስያት ኣብተን ዝዓበዩለን ዝተማሃሩለንን ሂወቶም ዝመርሑለንን ሃገራት መንነቶምን ሰብኣዊ ክብርታቶምን ዓቂቦም ስነኣእምራዊ ርግኣትን ቅሳነትን ዘለዎ ፃንሖት ብሂወት ክሓልፉን ብዙሕ ብድሆታት ስደት ከም ዘጋጥሞም ርእሰ ርጉፅ እዩ። ስድራ ቤት ዝዓበየ ሓላፍነት ተሰኪሞም ብባህሊ ባዕዳውያን ተዋሒጦም መንነቶም ከየስሱ ዝዓበየ ተራ ክፃወቱ ከም ዘለዎም ርእሰ ርጉፅ እዩ።

ብሓቂ ኢምፖርታንት ቱር እዩ ነይሩ ንዓና ስፔሻሊ ንዓይ ሳልሳይ ጀነሬሽን ንደቀይ ምንታን መጀመርታ ግዜ ስለ ድመፁ ደሎ ንጓለይ ወደይ ግን ዓመት ፍርዓን እዩ ነይርዎ ሰብኣይ ዝክሮን እዩ ሕጂ እቲ ቀዳማይ ዕላማ ንደቀይ ምንታን ክላደዩ ምስቲ ሃገር ምስቲ ባህሊ ምስቲ ሂስቶሪካል ሳያ ነራትያ ቀዳማይ ዕላማ ብኡ ምክንያት ምስሰማዕኹ ኣብ ጀኒቫ ዓሲ ነሩ ከምዚ መስከረም ይነሩ ከምዚ ዕላል ቀሊል ዕላል ይነሩ ድሕረ ምስሰማዕኹዎ ኦ ንገርኒ እቲ ኮንፈርሜሽን ክህሉ ከሎ ሽዑ በቃ ተመዝጊበ ኖቨምበር ኖቨምበር ተመዝጊበ ስንታያኒ ኣብ ወፃየ ተወሊደ ዩኖ ካልኣይ ጀነሬሽን እዩ ሕጂ ስድራይ ነፃነት ምስ ኾነት ሰዲዶም መይመላለስ ነረ ንኤርትራ ግን እቲ ማእኸል ከተማ ዘዊረ የወ ስኢለ የወ ግን እቲ ንዓይ ግን እቲ ሓድሽ ዝነበረ እቲ መግለፂ ኣይነበረንን ሕጂ ናይ ብሓቂ እቲ እንጂ

0: እዚ ሰላምታና ተቐበሉ ፈነዎና ብምክትታል እትርከቡ ዝኸበርኩምን ዝኸበርክንን ተኸታተልትና ከመይ ትውዕሉ ፍርቂ መዓልትን ፈረቓን ኣኺሉ ንሎም 34 ነሓሰ ዝተዳልወ ሃገራውን ኣህጉራውን ዜናታት ሒዘልኩም ቀሪበ ዘለኹ ኤፍረም ግዴ ንምክትታልኩም ብኽብሪ እናዓደምኩ ኸ ብቐንዲ ኣርእስተ ዜና ፍልም ሓላፊ ውድባዊ ጉዳያት ህግደፍ ንተሳተፍቲ ፌስቲቫል ኤርትራውያን ነበርቲ ሕቡራት መንግስታት ኣሜሪካ ሰሚናር ኣካይዱ ኣዛዚ ማእከል ስልጠና ሃገራዊ ኣገልግሎት ንኣባላት መበል 39 ዙርያ መግለፂ ሂቦም ኣብ ዞባ ደቡብ ዝወቕዐ ህቦብላን ንፋስን ዝተሓወሶ ብርቱዕ ዝናብ ኣብ ህይወት ጥሪትን ዘራእትን ጉድኣት ኣውሪዶም ፖላንድ ፀጥታዊ ስግኣት ንምምካት ምስ ካልኦት ኣባላት ኔቶ ትገብሮ ወተሃድራውን ፀጥታውን ውዕላት ተስፍሖላ ኢንዶኔዥያን ታይላንድን ስትራቴጂካዊ ሽርክነተን ከማዕብላ ዘኽእለን ስምምዕ ተፈራሪመን ኣብ ህንዲ ብሓደጋታት ዕልቕልቕ ከቢድ ሰብኣውን ንዋታውን ክሳራ ከም ዝወረደ ተገሊጹ መበል 52 ዓመታዊ ፌስቲቫል ኤርትራውያን ነበርቲ ሕቡራት መንግስታት ኣሜሪካ ካብ 31 ሓምለ ክሳብ ትማል 3 ነሓሰ ኣብ ከተማ ዳላስ ምክያዱ ዝፍለጥ እዮም ሓላፊ ውድባዊ ጉዳያት ህግደፍ ኣቶ ዮሱፍ ሳይቅ ከዓ ንተሳተፍቲ ሰሚናር ኣካይድሎም ካብቲ ቦታ ዝበፅሐና ሓበሬታ ብመልክዕ ፀብጻብ ተዳሊሎ እስጢፋኖስ ግርማይ ከቕርቦ እዩ
1: ሓላፊ ውድባዊ ጉዳያት ህግደፍ ኣቶ ዩሱፍ ሳይቅ ንተሳተፍቲ መበል 52 ዓመታዊ ፌስቲቫል ኤርትራውያን ነበርቲ ሕቡራት መንግስታት ኣሜሪካ ሰሚናር ኣካይዶም ኣብቲ ኣብ ህልው ኩነታት ሃገር ብመንፅር ዞባውን ዓለማውን ምዕባለታት ዘተኮረ ሰሚናር ኣቶ ዩሱፍ ህዝቢ ኤርትራ ሳላቲ ኣብ ነዊሕ ናይ ቃልሲ ዓመታት ዝሃነፆ ሓድነትን ዝኾስኮሶ ክብርታትን ነዊሕ ናይ ተፃብኦታትን መኸትን መድረኻት ሓሊፉ ኣብ ዘተኣማምን ደረጃ ከም ዝበፅሐ ብምጥቃስ ከም ውፅኢቱ ኤርትራ ኣብ ዞባ ቀርኒ ኣፍሪቃን ቀይሕ ባሕርን ሰላም ንምዕቃብን ፀጥታ ንምስፋንን ኣገዳሲ ተራ ክትፃወት ብቕዓት ዘለዋ ሓይሊ ሰላም ኮይና ከም ዘላ ኣስሚሩሎም ኣቶ ዩሱፍ ወሲኹ ምስቲ ተኸሲቱ ዘሎ ተሃዋሲ ዓለማዊ ኩነታትን ዘይርጉእነት ዞባ ቀርኒ ኣፍሪቃን ብምዝማድ ኣብ ቅድሜና ዘለዉ ብድሆታት ቀለልቲ እኳ እንተዘይኮኑ ዝጨበጥናዮም ዓወታት ዓቂምናን ዘለውና ዕድላት ኣጎልቢትናን ኤርትራ ብልዑል ተሳትፎ ኣብ ውሽጥን ወፃእን ዝነብር ህዝባ ንቕድሚት ክትስጎም ዘኽእላ ኩነታት ተፈጢሩ ከም ዘሎ ነዚ ብዝበለፀ ዘተኣማምን ንምግባር ድማ ሃገራዊ ሓድነትና ከነደልድል ቁጠባና ከነመሓይሽ ኩለንትናዊ ተሳትፎ ዜጋታት ከነዕዝዝ ብፍላይ ድማ ኣብ ወፃኢ ዝነብሩ ኤርትራውያን ሞያውን ቁጠባውን ኣበርክቶኦም ክሕይሉ ከም ዝግባእ ኣዘኻኺሮም ዓመታዊ ፌስቲቫል ኤርትራውያን ነበርቲ ሕቡራት መንግስታት ኣሜሪካ ፅንዓትና ዋሕስና ኣብ ትሕቲ ዝብል ቴማ በተሳትፎ 10ታት ኣሸሓት ዜጋታትን መሓዙት ኤርትራን ካብ 31 ሓምለ ክሳብ 3 ናሕሰ ኣብ ከተማ ዳላስ ቴክሳስ እዩ ተኻይዶም ናይ ሎም ዓመት ፌስቲቫል ኩርናዕ ስነ ጥበብ ቁሸት ታሪክን መንነትን ኩርናዕ መፅሕፍቲ ቁሸት ህፃናት ቁሸት ማሕበረ ኮማት ቁሸት ቤት ትምህርቲ ሰውራ ባህላዊ መደባት ሙያዊ ሰሚናራትን ኣስተምህሮታትን ምርኢት ፍርያት ምህዞን ኣገልግሎታትን ከምኡውን ስፖርታዊ ንጥፈታት ብዘጠቓለለ መሰናድኦታት ደሚቑ ቐኒዮም ብዘይካዚ ብማሕበር ሙያውያን ኤርትራውያን ዝተወደበ ንሙያዊ ተራን ኣበርክቶን ዜጋታት ኣብ ህንፀት ሃገር ዘጓሳጉስ ከምኡውን ኤርትራውያን ሙያውያን ዘጥረይዎም ሙያን ክእለትን ኣብ ረብሓ ሃገሮምን ህዝቦምን ክውዕሉ ንዘለዎም ድሌትን ድልውነትን ዘግሃደ ዕቱብ ዘተ ተኻይዶም ኣብ መወዳእታ ብመልክዕ ውድድር ኣብ ዝተወደበ መደባት ንዝተዓወቱ ሽልማት ከምኡውን ፌስቲቫል ንምዕዋት ኣበርክቶ ንዝገበሩ ውዳበታትን ኣካላትን ድማ ናይ ምስጋናን ኣፍልጦን ወረቐት ምስክር ተዓዲሎም ፌስቲቫል 2027 ኣብ ከተማ ኣትላንታ ጆርጂያ ክካየድ ምዃኑ እቲ ዝበፅሐና ሓበሬታ ኣፍሊጦም
0: ኣባላት መበል 39 ዙርያ ሃገራዊ ኣገልግሎት ኣብ ዝሓለፈ ቀረባ መዓልትታት ንሳዋ ከም ዝወረዱ ዝፍለጥ እዩ ኣዛዚ ማእከል ስልጠና ሃገራዊ ኣገልግሎት ኮሎኔል ደበሳይ ግደ ድማ ትማሊ መግለፂ ሂብዎም ኣሎም ወኪል ኤሪና ሙሴ ኺዳንን ዘዳለዎ ፀብጻብ ኣርሴማ ኣስሞሮም ከተቕርቦ እያ
2: ኣዛዚ ማእከል ስልጠና ሃገራዊ ኣገልግሎት ኮሎኔል ደበሳይ ግደ ንኣባላት መበል 39 ዙርያ መግለፂ ሂቦም ሳዋ ክልተ ዓበይቲ ዕላማታት ማለት ምዝዛም ናይ 12 ክፍለ ኣካዳምያዊ ትምህርትን መፍፃም ሃገራዊ ጉቡእን ዝካየደላ ማእከል ህንፀት መንእሰያት ምዃና ዝጠቐሰ ኮሎኔል ደበሳይ መንእሰያት ኣካዳምያውን ሞያውን ብቕዓቶም ብምብራኽ ካብ ፀቢባ ኣተሓሳስባታት ወፂኦም ሃገራውን ዜግነታውን ኣረኣያ ከማዕበሉ

0: ምርኣውን ኣካላውን ድላለ ወኒኖም ድማ ሃገሮም ካሃንፁን ልውላውነታ ካብ ሕሱን ትፅቢት ከም ዝግበረሎም ኣብርሆም ህዝቢ ኤርትራ ንዝሓለፈ ፅንኩር መድረኻትን ንዝኸፈሎ ረዚን ዋጋን ብምጥቃስ ዕላማ ሃገራዊ ኣገልግሎት ሃገር ምህናፅ ምልማዕን ልውላውነታ ምውሓስን ስለ ዝኾነ ኩሉ መንእሰይ ነዚ ተልእኮ እዚ ብዝግባእ ተረድዩ ብልዕል ወንን ንቕሓትን ክሰርሓሉ ኣዘኻኺሮም ኣብ ሳዋ ብዝፀንሕሉ ናይ ሓደ ዓመት እዋን ኣካዳምያዊ ትምህርቲ ከምኡ እውን ወተሃደራዊ ፖለቲካዊ ስፖርታውን ማእቶታውን ንጥፈታት ከም ዘማልኦ መንግስቲ ድማ ኩሉ ዘድልዮም መሰረታዊ ቀረባት ኣዳሊሎም ከም ዘሎ ዘረጋገፀ ኮሎኔል ደበሳይ ንዝወሃቦም ትምህርትን ስልጠናን ብዝግባእ ተኸታቲሎም ብሩህ መፃኢኦም ከውሕሱ መኺሮም ኮሎኔል ደበሳይ ግዳ ኣብ መወዳእታ ከም ኩሎም ዝሓለፉ ዙርያታት ኣባላት መበል 39 ዙርያ እውን ሓድ ሕዳዊ ፍቕርን ምትሕልላይን ብምኩስኳስን ብምድልዳልን ከምኡ እውን ሃገራዊ ንቕሓቶም ብምብራኽ ንዝወሃቦም መደብ ስራሕ ብግቡእ ከተግብሩ ብምልባው ሰናይ ምንዮቱ ገሊፅሎም ኣባላት መበል 39 ዙርያ ሃገራዊ ኣገልግሎት ኣብ ዝሃቦ ወርኢቶ ብህዝብን መንግስትን ዝግበረሎም ኩሉ ዓይነት ሓለፋታት ከም ዝርድኦም ብምጥቃስ ዝተዋሃቦም መምርሒ ሞራሎም ዘበርኽን ኣንፈት መፃኢኦም ዘማእዝንን ስለ ዝኾነ ኩሉ መድያዊ ምድላዋቶም ኣፅፊፎም ናብ ሳዋ ከም ዝወረዱ ኣረዲኦም።
1: ኣብ ዓዲ ሓንስ ንኡዞባሉ ጓዓን ሰባ ዝተዋደደ ልምዓታዊ ፕሮጀክትታት ኣብ ማሓዳር ዞባጋ ሽባር ካብ ዝተረኽበሉ ብቅድሚ ትማል 2 ናሓሰ ተመሪቖም ወኪል ኤሪና ቀዳው ተወልደ ንዘዳለዎ ፀብጻብ ዳናይት ገብሪ ህይወት
2: ኣብ ንዞባ ልጉዓን ሰባ ብምውህሃድ ኮመን መንግስትን ኣብ ዝሓለፈ 10 ዓመታት ዝተዋደደ ልምዓታዊ ፕሮጀክትታት ኣብ ምምሕያሽ መነባብሮ ሕብረተሰብ ልዑል ኣስተዋፅኦ ይገብር ከም ዘሎ ተሓቢሩ እዚ ዝተገልፀ ኣብ ዓዲ ሓንስ ብልዕሊ 12 ሚልዮን ንኣፋ ዝተዋደደ ሓንቲ ዓባይ ዲጋ ክልተ ረሃያታትን ምንጪ ጥሩይ ዝስተ ማይን ዘጠቓልል ፕሮጀክትታት ንምምራቕ ብክልተ ናሓሰ ኣብ ዝተካየደ ስነስርዓት እዩ በቲ ውሁድ ኣበርክቶ ዝተረኣየሉ ዕውድ ስራሕ ሽግር ዝስተ ማይ ሰብን ጥሪትን ናይቲ ከባቢ ከም እተፈትሐን ባይታ ንመስኖኣዊ ልምዓት ከም እተፈጥረን ኣብ ማሕደር ምምሕዳር ከባቢ ደብሪ ዓዲ ሓንስ ኣቶ ዘርኢት ባህልቢ ሓቢሩ ኣብ ማሕደር ንኡዞባ ልጉዓን ሰባ ኣቶ ኣብርሃም ሓጎስ ብወገኑ ኮም ገንዘቡን ጉልቦቱን ኣወሃሂዱ ነቲ ብመንግስቲ ዝተወስደ ተበግሶ ሳላ ዝደርዖ ኣብ ዓዲ ሓንስ ጥራይ 4 መዕደል ንቁጣታት ዘጠቓለለ ቀረብ ዝስተ ማይ ከምኡ እውን ንሰብን ጥሪትን ሕርሻዊ መዓላ ዝውዕላ 3 ከዘንቲ ማይ ከም እተዋደደ ገሊፁ ኣብ ማሓዳር ዞባ ጋሽ ባርካ ኣምባሳደር ማሕሙድ ዓልሑሩይ ነቲ ፕሮጀክትታት ድሕሪ ምዕዛብን ኣበርክቶ ንዝገበሩ ድሕሪ ምምስጋንን ቀፃልነቱ ንኽወሓስ ግቡእ ምሕደራን ክትትልን ክግበረሉ ተላብዩ ነበርቲ ብግድኦም ኣብ ዓዶም ዝነበረ ሽግር ዝስተ ማይ ሰብን ጥሪትን ብምፍትሑ ዝነበሮም ከቢድ ፆር ከም እትኣለየ ብምጥቃስ ብመስኖ ዝተደገፈ ሕርሻዊ ልምዓት ንምስልሳል ኣበርቲዖም ከም ዝፅዕሩ ኣረጋጊፆም ኣብቲ ኣጋጣሚ ኣብ ምዕዋት ናይቲ ልምዓታዊ ፕሮጀክትታት ኣበርክቶ ንዝገበሩ ኣካላት ናይ ምስጋና ወረቐት ምስክርን ህያባትን ተዓዲሉ
1: ኣብ ንኡዞባ ባሮንቱ ነበርቲ ምምሕዳር ከባቢ መኸተ ን12 ስድራ ስዋኣት 28 ኩንታል እኽሊ ደገፍ ገይሮም ኣብ መሓዳርቲ ምምሕዳር ከባቢ ኣቶ ገብረ ብርሃን ይሕደጎን ሓላፊ ኣሃዱ ማሕበራዊ ኣገልግሎት ኣቶ መርሃዊ ግርማይን ኣብ ዝሃቦ ሓበሬታ እቲ ደገፍ ኣካል ናይቲ ማሕበረ ቁጠባዊ መነባብሮ ስድራ ስዋኣት ንምምሕያሽ በብከባቢኡ ዝውሰድ ተበግሶ ከም ዝኾነ ብምጥቃስ ኣብ መፃእ እውን ከም ዝቕፅል ገሊፆም ኣባላት ኮሚቴ ሓገዝ ስድራ ስዋኣት ብወገኖም መስርሕ ዕደላ ኣቐዲሙ ብዝተገብረ መፅናዕቲ ከም ተኻየደ ብምጥቃስ ንስድራ ስዋኣት ዝግበር ዝኾነ ዓይነት ደገፍ ሓላፍነት ናይ ኩሉ ሕብረተሰብ ስለ ዝኾነ ብዝሓየለ ከም ዝስርሓሉ ኣረድዮም ኣብ ዞባ ደቡብ ንኡስ ዞባታት ዓዲ ኳላ እምና ሓይሊ መንደፈራን ድባርዋን ዝናብ ኣብ ሂወት ጥሪትን ዘራእትን ጉድኣት ኣውሪዶም ብመሰረት ከካብ ከባቢኡ ዝበፅሐና ሓበሬታ ብኣብ ንኡዞባ መንደፈራ ምምሕዳር ከባቢ ኩዶ ፈላሲ ኣብ ዝርከብ ማጨሎት ጋብር ደርዓንቶ ብክልተ ናሓሰ ዝሃረመ ብርቱዕ ዝናብ ኣብ ህንፃ ቤተ ክርስትያንን ዓበይቲ ኣግራብን ጉድኣት ኣውሪዶም በቲ ሓደጋ ናይ ነዊሕ ዓመታት ዕድመ ዘለዎ ብራናታት ዘጠቓልል መፅሕፍትን ንዋየ ቅዱሳንን ዕንወት ክወርዶ እንከሎ ቀፅሪ ቤተ ክርስትያን ከም ዝፈረሰ ወኪል ኤሪና ሓቢሮም ኣብ ንኡዞባ እምና ሓይሊ ምምሕዳር ከባቢ ዓዲ ጎሰ ብ29 ሓምለ ዝሃረመ ህቦብላን በረድን ዝተሓወሶ ዝናብ ድማ ምፍራስ መናድቕን ምቕንጣት ዚንጎታትን መንበረ ኣባይትን መስጊድን ከስዕብ እንከሎ ክልተ ቆልዑ ኣካላዊ ጉድኣት ወሪድዎም ኣብ ሕርሻታት ድማ ጉድኣት ወሪዶም ብዘይካዚ ኣብ ንኡዞባ ድባር ዓድታት ኣማድር ህርጉድን ዓዲ ገረድን ብ27 ሓምለ ብዝወቅዐ በረድ ዝተሓወሶ ብርቱዕ ዝናብ ኣብ ሕርሻታት

ከፊላ ጉድኣት ከም ዝወረደ ትዝረኸብ ናይ ሓበሬታ የነፅር። ብተመሳሳሊ ኣብ ንዞብ ዓዲ ኳላ ምምሕዳር ከባቢ ማይ ኒውክ ብ9 ሓምለ ንፋስን በረድን ዝተሓወሶ ዝናብ ብምውቅዑ ኣብ መጓሰ ዝነበራ ጓል 9 ጓል 12 ዓመት ቆልዑ ብውሕጅ ክውሰዳን ከለዋ 55 ጥሪት ከም ዝሞታ ከምኡውን ኣስታት 360 ሄክታር ዝራእቲ ብውሕጅ ከም ተደምሰሰን 3 መንበረ ኣባይቲ ጉድኣት ከም ዝወረዶን ደንግዩ ዝበፅሐና ሓበሬታ ኣፍሊጡ። ዝስዕብ ዜና ሃገራት ወፃኢ ንምክትታልኩም ከዓ ደጊመ ብክብሪ ዕድመኩም። ፖላንድ ክመፃ ዝኽእል ፀጥታዊ ስግኣት ንምምካት ምስ ካልኦት ኣባላት ኔቶ እትገብሮ ወተሃደራውን ፀጥታውን ውዕላት ከም ተስፍሖ ኣፍሊጣ። እዚ ተገልፀ ስጋኣታት ሩስያ ዝበለቶ ንምብዳህ ዝዓለመ ሓድሽ ወተሃደራውን ፀጥታውን ውዕል ምስ ጀርመን ድሕሪ ምኽታማ እዩ። እቲም ዝሓለፈ ሳልስቲ ዝተኸተመ ስምምዕ ኣብ መንጎ ክልቲኣተን ሃገራት ዘሎ ወተሃደራዊ ምትሕብባር ንምስፋሕን ፀጥታ ዞባ ባልቲክ ንምውሓስን ዝዓለመ እዩ። ፖላንድ ኣቐዲማም እውን ምስ ፈረንሳን ብሪጣንያን ተመሳሳሊ ስምምዓት ከም ዝኸተመት ዝዝከር እዮም። ብዘይካ ዝተ ሃገር ምስ ኢጣልያ ወተሃደራውን ፀጥታን ውዕል ንምኽታም ትሰርሕ ከም ዘለዮም ፀብፀባት ዝሕብሮም። ኪዳን ሰሜን ኣትላንቲክ ኔቶን ንሩስያ ብወተሃደራውን ቁጠባውን ክርደና ንምእታው ብመገዲ ዩክሬን ኩናት ድሕሪ ምውልዑ ጎረባብታ ንዝኾነ ኣባላቱ ክዕጥቕ ምፅንሑ ዝጥቀስ እዩ። ብሰንኪቲ ወተሃደራዊ ኩነታት ፀጥታ ምብራቕ ኣውሮጳ እናንቆልቆለ ከም ዝመፀ ናይ ቅርባ ተዓዘብቲ ይሕብሮም። ኢንዶኔዥያን ታይላንድን ስትራቴጂካዊ ሽርክነተን ከማዕብላ ዘኽእለን ስምምዕ ከም ተፈራርማ ሓቢረን። ስምምዕ መራሕቲ ክልቲኣተን ሃገራት ትማሊ 3 ነሓሰ ኣብ ከተማ ጃካርታ ኢንዶኔዥያ ኣብ ዘካየድዎ ዝርርብ ተበፂሖም። ከም ኣካል እቲ ካብ ዓመ 226 ክሳብ ዓመ 230 ዝትግበር ስምምዕ ክልቲኣተን ሃገራት ኣብ ምስፋሕ ወፍርን ምብራኽ ንግዳዊ ምልውዋጥን ብዕቱብ ከም ዝሰርሓ ኣፍሊጠን ኣለዋ። ስምምዕ ንመጠን ዓመታዊ ንግዳዊ ምልውዋጥ ክሳብ ዓመ 230 ናብ ልዕሊ 20 ቢልዮን ዶላር ክብ ከብሎ ከም ዝኽእል ከዓ ግምታት ኣሎም። እዚ ከምዚ ኢሉ እንከሎ ኢንዶኔዥያን ታይላንድን ኣብ ምውሓዝ ዞባዊ ፀጥታ ብቐንዱ ከዓ ኣብ ምግታእ ስግረ ድባዊ ገበናት ክተሓባበራ ተሰማሚዐን ኣለዋ። ብዘይካዚ ኣብ ምምዕባል ቁጠባዊ ዞባዊ ውድብ ኣስያን ዘለዎን ኣበርክቶ ንምዕዛዝ ከም ዝሰርሓ ገሊፀን። ክልቲኣተን ሃገራት ካብ መስረቲ ኣባላት ናይቲ ኣብ ዓመ 1967 ዝቆመ ቁጠባውን ፖለቲካውን ውድብ ምዃነን ዝፍለጥ እዩ። ብትማሊ 3 ነሓሰ ኣብ ሰሜናዊ ምብራቕ ህንዲ ዝወቕዐ ብርቱዕ ዝናብ ዘስዓበ ሓደጋ ዕልቕልቕ ከቢድ ሰብኣውን ንዋታውን ክሳራ ከም ዝወረደ ማዕከናት ዜና ቃሊሐን። በቲ ተፈጥሮኣዊ ሓደጋ ዛጊት ልዕሊ 80 ሰባት ከም ዝሞቱ ዝሓበሩ ሰመ ዝስርሒት ምድሓን ህይወት ህንዲ 10 ዳሃዮም ጠፊኡ ስለ ዘሎ ቁፅሪ ምዉታት ክዛይድ ከም ዝኽእል ኣሚቶም። ብዘይካዚ በቲ ዕልቕልቕ ኣብ 2200 ዓድታት ልዕሊ 2.5 ሚልዮን ሰባት ከም እተመዛበሉ ክፍለጥ ተኻኢሉሎም። ልዕሊ 2500 ኣባይቲ ጠቕሊሉ ከም ዝዓነወ ዝገለፁ ፀብፀባት መንግስቲ ህንዲ ብከቢድ ኣብ ዝተሃሴተ ኣውራጃ ዓሳም ህፁፅ ናይ እዋን ሓደጋ ድንጋገ ኣውጁ ከም ዘለካ ሓቢሮም። ህንዲ ብሳዕቤናት ክሊማዊ ምምዝባል ብሓፈሻ ዓደጋታት ዕልቕልቕካ ብፍላይ ብተደጋጋሚ ካብ ዝጥቃዓ ሃገራት ኤስያ ምዃና ይግለጽ። ኣብ ወሽመት ቃዛ ትግባረ ስምምዕ ምቁራት ተኽሲ ንምቅልጣፍ ተበግሶ ይውሰድ ከም ዘሎ ብዝግለጸሉ ዘሎ ግዜ እስራኤል ብዘካየደቶ ሓድሽ መጥቃዕቲ ብውሕዱ 30 ሰባት ተቐቲሎም። እስራኤል ነቲ መጥቃዕቲ ብሄሊኮፕተራትን ድሮናትን ከም ዘካየደቶ ዝጠቐሱ ሰመዝ ወሽመት ቃዛ ኩላቶም ግዳያት ሰለማውያን ሰባት ምዃኖም ሓቢሮም። ብዘይካዚ በቲ መጥቃዕቲ 10 ከም ዝቆሰሉ ፀብፀባት ጥዕና ወሽመት ቃዛ ገሊፆም። ሓማስ ዝርከቦም ፍልስጤማውያን ምንቅስቓሳት ግጭት ወሽመት ቃዛ ብሰላም ንምዕራፍ ኣብ ዘኽእል መርሓ ጎደና ከም ተሰማምዑ ፕሬዚደንት ዶናልድ ትራምፕ ኣብ ዝሓለፈ ሳልስቲ ምሕባሩ ዝዝከር እዩ። ስምምዕ እስራኤል ሰራዊታ ካብቲ ወሽመጥ ከተውፅእ ሓማስ ከዓ ጠቕሊሉ ዕጥቆ ከውርድ ፀጥታ ወሽመጥ ቃዛ ኣብ ትሕቲ ኣህጉራዊ ሓይልን ሓይልታት ፀጥታ ፖሊስን ፍልስጤም ክፀንሕ ዝብል ነጥብታት ይርከቦም። ይኹን እምበር ሓማስ ብምልኣት ዕጥቁ ከየውረደ እስራኤል ኣብ ወሽመጥ ቃዛ ኣዋፊራቶ ዘላ ሰራዊታ ከምዘይትስሕቦ ትሕብር ስለ ዘላ እቲ ስምምዕ ክትግበር ዘሎ ተኽእሎ ፀቢብ ምዃኑ ይእመት። ን6 ዓመታት ተቋሪፁ ዝፀንሐ ብመሬት ዝካየድ ንግዳዊ ንጥፈታት ህዝባዊት ሪፓ

ልክ ቻይናን ህንድን ዳግማ የተጀሚሮም ትንግዳው ንጥፈታት ብምክንያት ለበዳ ኮሮና ቫይረስን ኣብ መንጎ ክልቴን ሃገራት ብዝተፈጥረ ደባዊ ምስሓብን ካብ ዓመ 2020 ደው ኢሉ ከም ዝፀኒሖም ፀብፃባት ዘረድኦም ቻይናን ህንድን ኣብ መንጎን ዝተኸስተ ደባዊ ምትፍናን ብሰላም ንምዕራፉ ከካይዶ ፅንሓ ፅዑቕ ዲፕሎማስያዊ ርክባት እወታዊ ውፅኢት ከም ትረኽበየን ክሕብራ ፀኒሐን ምጅማር መሬታዊ ንግዳዊ ንጥፈታት ንመጠን ክልታዊ ንግዳዊ ምልዋጥ ከስፍሖ ከም ዝኽእል እዩ ዝእመት ክልቲኣተን ሃገራት ኣብ ዓመ 225 ልዕሊ 155 ቢልዮን ዶላር ዝግመት ንግዳዊ ምልውዋጥ ከም ዘካየዳ እዩ ዝግለጽ ክልቲኣተን ሃገራት ኣስታት 350 ኪሎ ሜትር ዝዝርጋሕ መሬታዊ ዶብ ከም ዘለዎን እውን ይጥቀስ ቬንዙዌላን ሪፐብሊክ ዶሚኒካን ቅድሚ ክልተ ዓመታት ዝተበትከ ዲፕሎማስያዊ ዝምድና ናብ ንቡር ክመልሶኦ ተስማሚዐን ስምምዕ ኣብ መንጎ ሰመዚ ሚኒስትርታት ጉዳያት ወፃኢ ክልቲኣተን ሃገራት ክካየድ ድሕሪ ዝፀንሐ ፀቕ ርክብ ከም ተበፅሐ ከዓ ተገሊፆም በዚ መሰረት እዚ ዝምድና ናብ ንቡር ንምምላስ ዘኽእል ስሩዕ ናይ ምምኽኻር መስርሕ ከም ጀመረ ኣፍሊጠን ኣለዋ ቬንዙዌላ ኣብ ዓመ 2024 ንሪፐብሊክ ዶሚኒካን ብምትእትታው ኣብ ውሽጣዊ ጉዳያታ ድሕሪ ምኽሳሳ ዝምድነአን ከም እተበትከ ናይ ሽዑ ፀብፀባት የረድኡ ዜናታት ንምዛሙ ኣርስተ ዜና ክደግመልኩም ሓላፊ ውድባዊ ጉዳያት ህግደፍ ንተሳተፍቲ ኤርትራውያን ነበርቲ ሕቡራት መንግስታት ኣሜሪካ ሰሚናር ኣካይዱ ኣዛዚ ማእከል ስልጠና ሃገራዊ ኣገልግሎት ንኣባላት መበል 39 ዙርያ መግለፂ ሂቦም ኣብ ዞባ ደቡብ ዝወቕዐ ህቦብላን ንፋስን ዝተሓወሶ ብርቱዕ ዝናብ ኣብ ሂወት ጥሪትን ዘራእትን ጉድኣት ኣውሪዱ ፖላንድ ፀጥታዊ ስግኣት ንምምካት ምስ ካልኦት ኣባላት ኔቶ እትገብሮ ወተሃድራውን ፀጥታውን ውዕላት ተስፍሑላ ኢንዶኔዥያን ታይላንድን ስትራቴጂካዊ ሽርክነተን ከማዕብላ ዘኽእለን ስምምዕ ተፈራሪመን ኣብ ህንዲ ብሓደጋታት ዕልቕልቕ ከቢድ ሰባውን ንዋታውን ክሳራ ከም ዝወረደ ተገሊጹ ክቡራትን ክቡራንን ሰዓት ዝተዳለወ ዜናታት ኣብ ዝተዛዚሙሎ ምስ ተረፉ መድባትና ንሓድጎኩም ብወገነይ ርኹም ዓልቲ

ሰላም ከመይ ፀኒዕኩም? ዝኸበርኩም ተዓዘብቲ ዕለታዊ ዜና ስፖርት እንሆ ዜና ዘቕርበልኩም ሚካኤል ሓርጉም። ዓመታዊ ብክፍሊ ባህልን ስፖርትን ዞባ ማእከል ተወዲቡ ዝካየድ ክረምታዊ ውድድራት ግራስሮቱ ዓመ 2026 ትማልሶን እውን ብዝተፈላለየ ፀወታታት ቀፂሉ ነይሩ። በዚ መሰረት ፓራዲዞን ቲራቮሎ 4-2 ባሻውልን ሰረጃዕን 2-2 ማእከል ከተማን ሰንበል 3-0 4 ስመራ ምፀፀራት 1-1 ገጀረት ንበሪኽ 2-0 ኣኽርያ ንጎዳይፍ 3-0 ዕረጋ ሓሙስን ገዛ ባንዳን 2-2 ጋላ ነፍሕን ማይ ተመናይን ባዶ ባዶ ዝኾነ ውፅኢት ተፈላለየን። ኣብ ናይ ደቂ ኣንስትዮ 4 ስመራ ንኣኽርያ 3-0 ዕረጋ ሓሙስን ማይ ተመናይን 2-2 ኣብ ባሻውልን በሪኽን ባዶ ባዶ ከም ድማ ፓራዲዞን ጎዳይፍን 1-1 ተፈላለየ። እዚ ከምዚ ኢሉ እንከሎ ዝሓለፈ ሰንበት 2 ሓሳብ 3-3 ውድድር ትሕቲ 13 ዓመት ኩዕሶ እግሪ ድማ ፓራዲዞን ቲራቮሎ 4-2 ኣባ ሻውል ሰረጃቃን 2 ማእከል ከተማን ሰንበል 3-0 4 ስመራ ምፀፅራት 1-1 ገጀረ ንበሪኽ 2-0 ኣኽርያ ንጎዳይፍ 3-0 ዕዳጋ ሓሙስ ምስ ገዛ ባንዳ 2-2 ጋላ ነፍሕን ማይ ተመናይን ባዶ ባዶ ብዝኾኑ ውፅኢት ተፈላለየ። ኣብ ናይ ደቂ ኣንስትዮ ድማ 4 ስመራ ንኣኽርያ 3-0 ዕዳጋ ሓሙስ ምስ ማይ ተመናይ 2-2 ኣባ ሻውልን በሪኽን ባዶ ባዶ ፓራዲዞ ምስ ጎዳይፍ 1-1 ተፈላለየን። ኣብ ውድድር ኣትለቲክስ ምስ ንምልከት ኣብ ክል ዕድመ ትሕቲ 13 ዓመትን ትሕቲ 17 ዓመትን ናይ 50 100 200 ሜትሮ መጻሪ ክካየድ እንከሎ ዝተረኸበ ውፅኢቱ ድማ ስዕ ኣብ ናይ ትሕቲ 17 ዓመት ናይ 800 ሜትሮ ቀዳሚቲ

ሄራን ፍጹም ካብ በሪኽ ክኸብ ዮናስ ካብ ጋላ ንፍሒ ኤደን ሓድሽ ካብ ሰረጀቓ ካልኣይ ሳሰይን ደረጃታት ሒዘን ንውድድርን ክፍጽማ ኣብ ናይ ትሕቲ 15 ዓመት ናይ 100 ሜትሮ ኣብ ናይ ትሕቲ 15 ዓመት ናይ 1000 ሜትሮ ድማ ብናይ ደቂ ተባዕትዮ ቀዳማይ እሰይ ወዱ ካብ ጎዳይፍ ካልኣይ ነቢል ዑመር ካብ ጋላ ንፍሒ ሳልሳይ ብሩኽ ክፍለ ካብ ጎዳይፍ ብምዃን ንውድድሮም ፈጺሞም ኣብ ናይ ደቂ ኣንስትዮ ሄርሜላ ሙሴ ካብ 4 ኣስመራ ሚርያም ኪዳነ ካብ ጎዳይፍ ፎርቱና ኪዳነ ድማ ካብ ፀፀራት ብቕድም ትኽትል ካብ ቀዳማይ ክሳብ ሳልሳይ ደረጃ ብምሓዝ ንውድድርን ፈጺመን ኣብ ተመሳሳሊ ዕድመ ናይ 400 ሜትሮ ቀዳማይ ማትያስ ፀሓየ ካብ ገጀረት ካልኣይ ዮናታን ፊልሞን ሳልሳይ ብሩኽ ዮሃንስ ክልትዮም ካብ ጎዳይፍ ብምዃን ተዓዊቶም ብደቂ ኣንስትዮ ድማ ቀዳሜቲ ኤልዳና ሃብቶም ካብ ብሪኽ ካልቲ ኤልሄር ሰሎሞን ሳልሰይቲ ናሄር ፀሓየ ክልቴን ካብ ፀፀራት ብምዃን ንውድድርን ፈጺመን ኣብ ከተማ ከረን ክካየድ ዝቕኒ ሻምፒዮን ኩዕሶ እግሪ ደቂ ኣንስትዮ ዝሓለፈ ሰንበት ተዛዚሞ እዚ ንሽዱሽተ ኣዋርሒ ክካየድ ዝፀንሐ ውድድር ሻምፒዮን ምምሕዳራት ከባቢ ባዶ 4 ባዶ 3 ናብ ፍጻመ በፂሐን ምምሕዳር ባዶ 4 ቐዲማ ብዝወሃለሎ ተነጥቢ ሻምፒዮን ምዃና እኳ ኣፍሊጣ ተነበረት ምምሕዳር ባዶ 3 ክብራ ንምዕቃብ ናብ ሜዳ ውሪዳ ናብ ፀወታ ምስ ንምለስ ኣብ ናይ ቅድሚ ዕረፍቲ ግጥም ባዶ 3 ዕረፍቲ ቅድሚ እካሉ ካብ ሓለቓ ቅሳነት ሃይለ ብዝረኸበታ ሸቶ ሓደ ባዶ መሪሓ ከትዕርፍን ክላ ድሕሪ ዕርፍታ ብዝቐፀለ ካልኣይ ኣብሪ ግጥም ሸቶ ስለ ዘይተመዝገበ ግን ምምሕዳር ባዶ 3 ሓደ ባዶ ተዓዊታ ኣብዚ ክካየድ ዝቐነየ ውድዳት ሻምፒዮን ጋንታ ምምሕዳር ባዶ 4 ዕውቲ ብምዃን ተሸላሚት ወርቂ መዳልያን ዓባይ ዋንጫን ከምኡ ድማ 10,000 ናፋ ክትከውን ከላ ካልኦት ኮይና ውድድራ ዝፈፀመት ጋንታ ምምሕዳር ከባቢ ባዶ 3 ተሸላሚት ብሩ መዳልያን 7,000 ናፋን ሳልሳይ ደረጃ ዝረኸበት ምምሕዳር ከባቢ ባዶ 5 ኸ ተሸላሚት ናሓስ መዳልያን 5,000 ናፋን ኮይነን ብዘካ ዝዓላሚት ምምሕዳር ባዶ 4 ዝኾነት ፍናን ሳሙኤል ብልስቲ ኣሰልጣኒት ናይ ዝውድድር ብልስቲ ተፃዋቲት ናይ ዛ ግጥም ድማ ኣድያም ኤልያስ ካብ ባዶ 4 ብልስቲ ሓላው ልዳት ድማ ሶልያና መብራቱ ካብ ባዶ 4 ከምኡ ውን ኣጥቃዒት ምምሕዳር ባዶ 3 ኣፍራሕ ያሲን ብዓሰቱ ሓደ ሸቶታት ብልስቲ ኣመዝጋቢ ሸቶ ተባሂለን ተሰሊመን ኣመሓዳሪ ምምሕዳር ከባቢ ባዶ 3 ኣቶ ሓመድ ዑመር ኣብዚ ውድድር ሻምፒዮን ብዝገብሮ ብሉፅ ኣበርክቶ ኣብነታዊ ኣመሓዳሪ ተባሂሉ እውን ተሸሊሞ ካብ ዜና ስፖርት ከተማ ከረን ከይወፃና ብፌደሬሽን ኩዕሶ እግሪ ከተማ ከረን ዝተወደበ ውድዳት ቀዳማይ ዲቪዥን ዝሓለፈ ሰንበት ፈሊሞም ኣብቲ ዕለት ጋንታታት ኣልነጅምን ደንደንን ክራኸባ ከለዋ ኣብ ናይ ቅድሚ ዕረፍቲ ኣብ ዝተኻየደ ፀወታ ደንደን መሳጢ ምንቅስቓስ ብምክያድ ካብ ተመስገን ተኬብ ዝረኸበታ ሸቶ ተሓጊዛ ሓደ ባዶ መሪሓ ንዕረፍቲ ወ ድሕሪ ዕረፍቲ ግን ኣልነጅም ካብ መንተስር ዓብዱላሂ ብዝረኸበታ ሸቶ ተመዓራርያ ናብ ፀወታ እኳ ተተመልሰት ኣብዚ ሰዓበ ደቓይቕ ግን ዝተመዝገበ ሸቶ ስለ ዘይነበረ እቲ ፀወታ ብናይ ሓባር ውፅኢት ሓደ ብሓደ ተዛዝ እንግሊዛዊቲ ክለብ ሊቨርፑል ብጉዳይ ሆላንዳዊ ኣጥቃዓኣ ኮዲ ካክፖ ካብ ቶተናም ንዝመፃ ጠለብ ነፂጋ ብመሰረት መርበብ ሓበሬታ ዴሊ ሜል እንግሊዛዊቲ ክለብ ቶተናም ነቲ ዝሓለፈ ዓመት ስፖርት ኣብ ሊቨርፑል እኹል ናይ ፀወታ ግዜ ዘይረኸበ ካክፖ ናብ መሰርዓ ንምፅምባር ሕቶኣ ዘቕረበት ኮይና ምምፃእ ናይ ዛ ኣጥቃዒ ናብዛ ክለብ ኣብ መስመር መጥቃዕታን ዘሎ ሃጓፍ ብዝግባእ ክምልእ ከም ዝኽእል ብምማንያ ነዚ ኣብ ዝሓለፈ ዓመት ኣብ ኩሉ ውድዳት ምዃኑ 9 ሸቶታት ዘመዝገበ ሆላንዳዊ ተቃሚ ዘላ ኮዲ ምስ ክለቡ ክሳዕ 2030 ዘፅንሕ ውዕል እኳ እንተሎ ሊቨርፑል ነቲ ብክለቡ ፓሪስ ሴንት ጀርሜን 145 ሚልዮን ፓውንድ ተተሚኑ ዘሎ ፈረንሳዊ ኣጥቃዒ ብራድሊ ባርኮላ ዓይናዊ ዲቓትሉ ብምህላዋ እቲ ኣብዛ ክረምቲ ክብሮ ሰንዕድጊ ናይታ ክለብ ብሰበረ ልዕሊ 200 ሚልዮን ፓውንድ ወፃ ብምግባር ወሰንቲ ዝበለቶም ተፃውቲ ብምዕዳግ ኣብ ሸመተ ተፃውቲ ወፍሪ ትገብር ዘላ ቶተንሃም ሕጂ እውን ሕቶኣ ኣቕሪባ ዘላ ኣብዚ ክራማት ንግብፃዊ ኣጥቃዒ መሓመድ ሳላሕ ካብ ብመሳርዓ ዝኣልየት ሊቨርፑል ንቦትኡ እስጳኛዊ ኣጥቃዒ ኦሶሱና ዝነበረ ቪክቶር ሙኖስ ብምትካያ ነቲ ድሕሪ ሒደት ሳምንታት ዝጅምር ሓድሽ ዓመተ ስፖርት ትዳሎካትላ ምውፃእ ናይዚ ተፃዋታይ ግን ካሃስያ ከም ዝኽእል ይግመት ካክፖ ኣብ 2022 ካብ ሆላንዳዊቲ ክለብ ፒኤስቪ ብ44 ሚልዮን ፓውንድ እዩ ተሰጋጊሩ

ኣርጀንቲናዊ ኣሰልጣኒ ሃገረት ጋንታ ኩዕሶ እግሪ ደቂ ተባዕትዮ ሕቡራት መንግስታት ኣሜሪካ ማውሪሲዮ ፖቾቲኖ ንተወሳኺ 4 ዓመታት ዘፅንሑ ሓድሽ ኮንትራት ፈሪሙ። ወዲ 54 ዓመት ፖቾቲኖ ኣብቲ ዝሓለፈ ወርሒ ዝተዛዝመ ውድዳት ዋንጫ ዓለም 2026 ንሃገራዊት ጋንታ ሕቡራት መንግስታት ኣሜሪካ ብምራሕ

ሰዓ ናይ ዙር 16 እኳ ጥራይ ከብፅሓ ተኻለ ፈደሬሽን ኩዕሶ እግሪ ኣሜሪካ ኣብ ልዕሊ እዚ ኣርጀንቲናዊ እምነቱ ብምዕባዩ ክሳብ 2030 ንኽጸንሕ ነዚ ሓድሽ ውዕል ከም ዘፈረሞ ኣፍሊጡ ፖቾቲኖ ድሕሪ ምፍራሙ ኣብ ዝሃቦ መግለጺ ንሃገራዊት ጋንታ ኣሜሪካ ንክልተ ዓመታት ከሰልጥ እንኳ ተጸንሐ ኣብ ውድዳት ዋንጫ ዓለም 2026 ተስፋ ዘለዋ ሃገራዊት ጋንታ ብምቕራባ ኣብ 2030 ኣብ ዝካየድ ዋንጫ ዓለም ተወዳዳሪት ጋንታ ንምህናፅ ዓቕሚ ስለ ዘሎ ነቲ ዘቕረበሉ ውዕል ከም ዝተቐበሎ ገሊፆም ክሳዕ 2030 ኣብ ዘሎ ግዜ ድማ እዚ ኣርጀንቲናዊ ነዚ ሃገራዊት ጋንታ ኣብ ውድዳት ኮንካካፍ ኔሽንስ ሊግ ከምኡ ድማ ጎልደን ካብን ናይ ዓመታት 2027 2029 ከምኡ ድማ ኣብ ሃገራት ስጳኛን ፖርቱጋልን ሞሮኮን ዝእንገድ ዋንጫ ዓለም 2030 ክምርሓ እዩ እንግሊዛዊ ጆርዳን ሄንደርሰን ካብ ብሬንፎርድ ናብ ቸልሲ ብነፃ ተሰጋጊሩ ወዲ 36 ዓመት ሄንደርሰን ኣብ ቸልሲ ብነፃ ዝተሰጋገሩ ኮይኑ ምፅምባር ዝተፃወታይ ናብ ቸልሲ ንመስመር ምክፋል ናይዛ ክለብ ከርግእን ምስቲ ቅድሚ ሒደት መዓልትታት ናብ መሳርዒ ቸልሲ ዝተፀንበረ ወዲ 35 ዓመት ኣጥቃዒ ዳን ዊልቤክ ብምዃን ድማ ንመንስያ ተፃወቲ ክለቡ ብዘለዎም ውህሉል ናይ ፀወታን መሪሕነትን ተመኩ ናብቲ ዝለመደቶ ናይ ክብሪ ዝፋን ክመልሳ እዩ ብሓድሽ ዓላሚ ዛቪ ኣሎንሶ ተስፋ ተነቢሩሉ ዘሎ ቸልሲ ኣቕዲማ ንሓለቓ እንግሊዛዊቲ ክለብ ሳንደርላንድ ግሬት ሻካ ከተፈርሞ ኳ ተደልየት እቲ ተጻዋታይ ግን ምስ ኣብ ጀርመናዊቲ ክለብ ባየር ሌቨርኩሰን ዓላሚኦም ዝነበረ ኣሎንሶ ክጽምበር ኣይደልየን ሄንደርሰን ኣብዚ እዋን ኣብ ዋንጫ ዓለም ዝገጠሙ ናይ ኢድ መጉዳእቲ ኣብ ምሕዋይ ዝርከብ ክኸውን ዌልቤክ ግን ምስታ ኣብዚ እዋን ኣብ ሆንግ ኮንግ ቻይና ብምዃን ዝመጽእ ዓመተ ስፖርት ኣብ ምድላው ትርከብ ሓዳስ ክለቡ ተጸምቢሩ ኣሎ ዝኸበርኩም ተዓዘብቲ ንሎም ዝተዳለወ ዕለታዊ ዜና ስፖርት ኣብዚ ይፍጸም ስለምክታልኩም ኣዘየመስግን ምስ ተርፉ መርባሶየር ቲቪ ሓድገኩም ብወገነግም ሰላም

ቁጥሪን አይቶም ዓመታዊ ካብ ዝተፈላለያ ኮሌጃትን ማእከል ሞያዊ ስልጠናታትን ተማሂሮም ዝምርቑ ኤርትራውያን መንእሰያት ብሓፈሻ ኣብ ሰፊሕ መደባት ልምዓት ዝዋስኡን ቀለስቲ ስራሕ ዘለውን መንእስያት ብፍላይ ኣዝዩ ዘተባብዕ እዩ። ፍረናይቲ ዓብቦ ፍሪ እውን ኣብቲ ርስዕን ግሉልን ዝነበረ ከባቢታት ዝያዳ ደሚቑ ይንጸባረቕ ኣሎ። ሎሚ ኣብ ጫፋትን ርሑቕ ከባቢታትን ኤርትራ ዝተሰረተ ማሕበራዊ ኣገልግሎት ኣዝዩ ዓብዩ። ኣውራ ዓላማን እስትራቴጂካዊ መርሓን ኤርትራ ምምዕባል ዓቕሚ ሰብ ንተጨባጢ ስራሕን ተግባራዊ ዕማምን እዩ። ዕላማ ናይቲ ወፍሪ እውን ንዝበለፀ ፅባሕ ተሪር መሰረት ምህናፅ እዩ። እዚ ምዕሩይ ኣተሓሳስባ እዚ ኣብ እምነ ኩርናዕ ማሕበራዊ ፍትሒ ዝተሃንፀ መትከል እዩ። በዚ መትከል እዚ በዚ ኣተሓሳስባ እዚ ነፍሲ ወከፍ ዜጋ ኣብ ሰፊሕ መደባት ስራሕን ንዝለቕ ምዕባልን ክዋሳእ ገዛ ርእሱ ካህንፅን ከማዕብልን ከም ዝግባእ ብምእማንን ኣብ መንፈሱ ብምስራፅን ክሰርሕ ጸኒሑን ኣሎን። ሰላዚ ቅኑዕ ዕላማን ሓያል ስራሕን ከዓ ኤርትራ ሰላማን ፀጥታን ኣውሒሳ ናብ ዘተኣማምን መድረኽ ልምዓትን ዕብየትን ኣብ ምግስጋስ ትርከብ። እዚ መደብ እዚ እውን ቅምሶም ምዕባል ሰብኣዊ ዓቕሚ ተሪር መሰረት እስትራቴጂካዊ ልምዓት ከንጸባርቕ እዩ።

ኣብን ድልድልን ህንፃ ኣብ መሰረት እዩ ዝምዘን። ኣብ እምኒ ዓረ ዝተሰረተ ህንፃ ኣተኣማማንን ውሕስን እዩ ዝኸውን። ልምዓውቲ እውን ብምዕባል ሰብኣዊ ዓቕሚ እዩ ዝረጋገጽ። መንግስቲ ኤርትራ እውን በዚ መትከልን ኣተሓሳስባን እዩ ዝምራሕ። ከም እምነትን መትከልን እውን ሃብቲ ህዝቢ ኤርትራ ሰብ እዩ። ሰብ እቲ ብቑዕ ሰብ፣ ብቑዕ ሰብ ብስራሕ እዩ ዝፍጠር። ሃብታም ድሕሪ ባይታን ባህሊ ስራሕን ዝውነን ሕብረተሰብ ኤርትራ ንሃልኪ መራኸቢ ብዙሓን ዘይኮነ መሬት ዝተንከፈ ጭቡጥን ኣተኣማመንን መደባት ምምዕባል ሰብኣዊ ዓቕሚ ሓንፂፁ ክሰርሕ ጸኒሑን ኣሎን። ሓደ ካብቲ ዓበይቲ ዓወታት እውን ኣብ ምምዕባል ዓቕሚ ሰብ ዘካየዶን ዘካይዶ ዘሎን ውፍር እዩ። ሓደ ካብቲ ዝዓበየ ምስጢራት ዓወት ብምንባሩን ብምህላውን ብኩሉ መስፈርቲ ኤርትራ ኣብ ዘተኣማምን ባይታ ረጊፃ ብዓብዪ ኩሉ ዜጋ ከም ሓደ ትንፋስን ኣካለን ኮይኑ ክሰርሕ ኣኽኢልዎ ይርከብ።

0: ኣብ ሰሜን ናብ ደቡብ ካብ ምዕራብ ናብ ምብራቕ ጫፋት ኤርትራ በቲ ኣብ ዝተፈላለየ ማእከላት ዝተሃንፀ ሰብኣዊ ዓቕሚ ተሃኒፁን ዝህነፅ ዘሎን እዚ ካብ ግዜ ናብ ግዜ ብኩሉ ዓቕምታትን መሳለጣታትን ዝተናተደርዐ መድረኽ ዝጠልቦ ቴክኖሎጂያዊ መሳርሒታት እናተደገፈ ኣንጻር ኩሉ መዳያዊ ተጻብኦታት ዝተሓፍሰ ዓወት ፍርኡ ሎምን ጽባሕን ዝገሃድ እዩ ክካየድ ብዝጸንሐ ሓያል ስራሕን ተደሊቡ ዘሎ ዓቕምን ከዓ ሎሚ ኣብ ኤርትራ ኣብ ኩሉ ጽላት እንተላይ ኣብቲ ሃብታም ተመክሮ ዝሓትት ዓውዲ ንዝበለጸ ውፅኢት ክደፍእ ዝኽእል ክእለታት ተወኒኑ ብመስመር ግዜ ዛንታ ክግምገም ዝኽእልን ባይታ ዝምስክሮ ሓቂ እዩ
1: ኣብ እዋን ቃልሲ ናፅነት ኣገዳሲ ጭርሖ ኮይኑ ዝስርሓሉ ዝነበረን ኣብዝ ሓለፋ ዓመታት ድሕሪ ናፅነት ከዓ ክስርሓሉ ፀንሐን ዘሎን እዩ ትምህርቲ ንኩሉ ከም ሕቶ ማሕበራዊ ፍትሒ ጥራሕ ዘይኮነ ምዕሩይን ቀጻልን ሰብኣዊ ምባለ ንምርጋፅ እውን ኣገዳሲ እዩ ኣብዚ ዘለናዮ ናይ ዓውለማነትን ቅልጡፍ ቴክኖሎጂካል ምዕባለ እዋን ላዕለዋይ ትምህርቲ ኣብ ህንፀት ሰብን ኣብ መስርሕ ምባል ሃገራትን ኣገዳሲ ተራእዩ ዝፃወት መንግስቲ ኤርትራ ናይ ላዕለዋይ ደረጃ ትምህርቲ ኣብ መላእ ሃገር ንምስፋሕን ንምብፃሕን ምስ ድሌታት ሃገርና ንምትእስሳሩን ደረጃ ብቕዓቱ ንምምሕያሽን ቀጻልነቱ ንምርጋፅን ኣብ 204 ናይ ትካላት ላዕለዋይ ትምህርቲ ዳግመ ምትዕርራይ ኣካይዱ ከም ውፅኢቱ ከዓ 7 ኮሌጃት ኣብ ዝተፈላለየ ቦታታት ኤርትራ ከም ዝቆማ ተገይሩ

0: ሳላቲ ብዘይምሕላል ክስርሓሉ ዝፀንሐን ዘሎን ሰብኣዊ ዓቕሚ ናይ ምዕባይ ዕዮታት ዝተሃንፀ ርእሰ ተኣማንነትን መንፈስ ገዛ ርእስኻ ናይ ምህናፅን ምኽኣልን ኣምር ኣዝዩ ዓብዪ እዩ። ርሑቕ ጫፋት ሃገር እምኒ ዓሪኣኻ ውሕሰን ጢቖም ኣብ በረኽቲ ዝባውንቲ ወፂኦም ራህዋን መስርሆትን ህዝቦም በተሓደ ንሰፊሕ መደባት ልምዓት ተሪር መሰረት ዝኸውን ዕዮታት ዘንፅፉ ዘለዉ መንእስያት በቲ ኻልእ ክትርኢ እምብዛ ዝሕብንን ንፅባሕ ዘጠምትን መነፅር እዩ።
1: ፍነት እንዲ ኣሰኪምና ከምዚ ማለት ብጥርሑ ምምሃር ቀሊል ነገር ኣይኮነን። ይሆብ ድሃን ክመፅእ እንዲ እቲ ግዜ ኸም ኢሉ ይቅፅል እንዲ ከምዚ ንሕና ኮ ኣብ ከምዚ ከምዚ ክንዲዚ ክኽፈል ዝግብኦ ኢና ብጥርሑ ተማሂርና ንብለሉ ግዜ እስክመፅ እዩ ኣይተርፍኒ እዩ። ሕጂ እዚ ከዓ ሕድሪ ናይ ሰማእታት እዩ ሕድሪ ናይ ሰማእታት እዩ ዘረከበና ሓላፍነት ከዓ ቀሊል ኣይኮነን ማለት እዩ። ሕጂ እቲ ብሕጂ ዝፅበየና ደሎ ሲ ንሕና ነፀብራቕ ኮይንና እቲ ምሁር ዓቕሚ ሰብ ከመይ ገይሩ ነቲ ሃገር ኣብ ምልዋጥ ክንታይ ተራ ይፃወት ኣባና እዩ ክረአ ማለት እዩ። ሕጂ ተረኪብናዮ ደለና ሓላፍነት ቀሊል ኣይኮነን መጻኢና ብሩህ እዩ።
0: ሽሓት ዝቕፀሩ ተምሃሮ ኮሎጃት ማይ ነፍሒ ኣስመራ ዓዲ ቀይሕን ሓመን ማሎን በቲ ሓደ ኣብ ሃገራውያን ማእከላት ሞያዊ ስልጠናታት ሳዋ ቤት ትምህርቲ ስነኪነት ኣስመራ ዊና ናቕፋ ሓጋዝ ማይ ሓባርን ዓዳሃሎን ካልኦትን ደሚርካ ምስቲ ኣብ ዓውደ ስራሕ ዝቕሰም ተመክሮን ሓዊስካ ተዋህሊሉ ዘሎ ሰብኣዊ ዓቕሚ ዓብዪ እዩ። ኣብ ሰፊሕ መደባት ልምዓት ዘለዎን ክህልዎ ዝኽእልን ኣበርክቶውን ንምግማቱ ዘፀግም ኣይኮነን። እዚ በቢ ግዜኡ ዝጥረ ዘሎ ዓቕሚ ዘነፅሩ ሓቂ ኤርትራ ኣብ ህንፀት

0: ሰብኣዊ ዓቕሚ ዘካየደቶ ወፍሪ ዓብዪ ምዃኑ ዘክድን ናብቲ ዝለዓለ ክብታ ንምድያብ መሳለል ክትሃንፅ ምኽኣላ ዝምስክረን እዩ
1: ምስሊ ባህል ማለቱ ኣወል ሸዓብ ኤርትርያ 80% ምንምእት ኣብ ሕርሻ ቶም ነብሩ ማለቱ ወሉ ሕርሻ ድብላ ኣካን መፅናሑ ግለ ኤርትርያ 80% መራት ዝሰዕዶ ማለቱ በዲል መሰለን ኣቦ ሓርሶ ዓለው ላኪን ሓርስና እዞም ምግልና ንፍዖምቱ ኣብ ቴክኖሎጂ ኣይ ሓደት ኣብ ድራሳት ጋትሌት ማለቱ ኣነ ዘ ከም ነቢላ ኣብል መድረሰ ዝእልለት ሞምኮ ግል ኣየ ሓረስታይ ልግባእ ኣየ በዓል ገርሀት ክፉ እንደወዳለ ሕርሻ ክፉ ልወድዮ ክፉ ለሰኒኦ ክፉ ከማ በዝሓ ለናበት ላኪን ኩሉ ምግል ልግባእ ብዲቡ ኣብ ድራሰት ክፉ ወድዮ ግልእበሉ ሓዘ ማለት ግል ኣድርሶ ሓዘ
2: ዲሚጋ ኣሻ ሃሽም ዑመር ይኮን ኣካሃበስ ይምልል ሆርቲካልቸር ኣግሪካልቸራል ሳይንስ ሓመልማሎ ለ ማዕናቱ ከዶታ ኣግሪካልቸር ካነ ሙምኪን ማዕነካያ ያደጎን ምር ዓና ነበመሪ ያደጎን ክንታ ዕንደ መሪ ቴ ፋኢዳ ያደጎን ሚያድጊን ዛዕባ ቴ ፋኢዳ ኣይሸደጎ ፈረ ማለት እዩ ፋኢዳ ልል ታ ኤርትርያ ለ ብሕርቶሞን ቦልኮ ብሕርቶሞን ፐርሰንት ሕርሻ መራንም ዛዕባ ተ ሕርሻ ኣገነ ጉፍቶ ኦህሚታ ማዕና ቴ ፋኢዳ ኣከየደገኒ ኣዱሶነ ታ ኣነ ካሃበሴ ምህልል እመን ሕየው ቴ ፋኢዳ የደገኒ ኣበሶነ ቴን ኣይ ምኽሪ ወካዶልል ኣሽከሮ ፈረ መሪ ኣወል ረብልዓለሚን ክኒ ኣመይ ምሰራህልል ሕኩማ ተደረጃ ይጉዱስያ ማለቱ ይጉዱስያ ወሰራህልል ይዋሊደይን ማዕናቱ

0: መብዝሕትኦም እቶም ካብ ማእከላት ስልጠናታት ተመሪቖም ዝወፁ መንእስያት ብቐጥታ ኣብቲ ዝተማህርሉን ከድምዕሉ ዝኽእሉን ቦታ ምምዳቦም ንባዕሉ እቲ ኻልእ ዓወት እዩ። ዕድላት ስራሕ ዝረኽብሉን ክእለቶም ዘዕብዩሉን ባይታ መፅጥሑ ዓብዪ ጸጋ እዩ። ቅድም ቀዳድም ርጉእን ዘተኣማምንን ሞያም ዝውንኑ በቲ ኻልእ ኸዓ ኣብታ ኩሉ ግዜን ብዘይምቁራፅን ክትህነፅን ክትምዕብልን ዝስራሓሉ ሃገር እጃሞም የበርክቱ። ኣብቲ ኤርትራ ትኽተሎ ዘላ ዜሮ ብኽነት ሰብኣዊ ጸጋ ኸዓ ልዑል ግደ ይህልዎም። ኣብዚ እዋን ፖለቲካዊ ኣጀንድኡ ንጸጋም ገዲፍካ ንሕብረተሰብ ዓለም ኣሸቓልን ኣስጋኣን ዝኾነ ሕማም ሽቕለት ኣልቦነት እዩ። ኤርትራ ብሽቕለቲ ኣልቦነት ትጥቃዕ ሃገር ኣይኮነትን። በንጻሩ ኣብ ነፍሲ ወከፍ ዓድን ገዛን መንፈርሲ ርእስኻ ምኽኣልን ኣብ ገዛ ርእስኻ ምምርኳስን ሰፊኑ ይርከብ።
1: እቲ ሕርሻ ሓመልማሎ ብኢንተርሚድየት ዲፕሎማ ብዝያዳ ብኣግሪካልቸራል ሜካኒክስ መሪቐ ኣብ 2008 ኣብ ጋራጅ ማሽነሪ ትራክተር ማለት እዩ ተወዚዐ። ኣብቲ ናይ 3 ዓመት ብክልሲ ሓሳብ ክንምሃሮ ፅናሕና ኣብ ዝያዳ ኣብዚ ምስልጠና ብቴክኒክ ተማሂርና ዝበሰሉ
2: ኣነ ከዓ ኣብ ኣግሮ መካኒክ ካብ ሓጋዝ 2007 ተመሪቐ። ኣብዚ ከዓ ካብ 2008 ክሳብ 2014 ኣባሩንቲ ነይረ መት ካብ 2014 ከዓ ካብ 2018 ከዓ ኣብዚ ኣለብ ኣለኹ ማለት እዩ ሕጂ።
0: ኤርትራ ኣብ ምምዕባል ሰብኣዊ ዓቕሚ ቀዳምነታት ብምስራዕ ኣብቲ ዝያዳ ኣተኩሮን ዓብዪ ወፍርን ዝሓትት ጽላት ክትሰርሕ ብምጽንሓ ኣብ መሰረታውያን ማሕበራዊ ኣገልግሎት ብሓፈሻ ዓብዪ ስራሕ ክትዓምም ክኢላ እያ። መሰረት ናይ ኩሉ ምዕባለ ዝኾነ ትምህርቲ ንምሕያልን ንምድንፋዕን ብዝተኻየደ ሓያል ጻዕሪ ካብ ማእከል ምስልጣን መምህራን ክሳብ ድሕሪ ምረቓ ዝቐጸለ መደብ ስነ መምህርና ንዘይነበረ ዓቕሚ ክትውንን ንዝነበረ ሕፅረትን ሃዋፍን ክትምልእን ብምኽኣል ናብ ዝሓጀ ደረጃ ዓቕሚ በፂሓ ትርከብ። ኣብ ዝሓለፈ ግዜ ኣብ ውሽጢ ሓያል እዋን ምኸተን ኣንጻር ኩሉ መዳያ ወዲትን ዝተኻየደ ምቕሉል ስራሕ ትምህርቲ ዋላ እኳ ዝተረፍ ስራሕ እንተሃለወ ኤርትራ ካብ ቅድመ ትምህርቲ ክሳብ ድሕሪ ምረቓ ክተምህር ምኽኣላ ዝሕብን እዩ።
3: ናይ ደቂ ወፃኢ ቁፅሪ ካብቲ ናይ ደቂ ሃገር ቁፅሪ ይበዝሕ እዩ ነይሩ። ኣብዚ ሕጂ ግዜ ክንሪኦ ከለና ግን ዳርጋ ናይ ደቂ ሃገር ክኢላታት ዘለዉ ካብ 65 ስጋዕ 67 ሚእታዊት ይበፅሕ። ደቂ ወፃኢ ዳርጋ ካብ 33 ሚእታዊት ኣይበዝሑን እዮም ማለት እዩ። እዚ ከዓ ሳላ ናይቲ ማስትሬት ዲግሪ መደብ ዝነበረና ብዙሓት ደቂ ሃገር ብማስትሬት ዲግሪ ወዲኦም መምህራን ኮይኖም ይሰርሑ ኣለዉ። ስለዚ ካብቲ ዘሎ ናይ ሰብ ሓይሊ ብዕልፊ

ናይ ደቂ ሃገር እንድሕር ርኢና ዳርጋ 10 ዝኾኑ ብዶክተሬት ዲግሪ 25 ከዓ ብማስትሬት ዲግሪ ዝምህሩ ኣለዉ። ብዘይክኡ ብማዕርግ እንድሕር ርኢና 3 ፕሮፌሰራት ደቂ ሃገር ኣለዉ፣ ሓደ ተሓባበሪ ፕሮፌሰርን

0: ህዝብን መንግስትን ኣብ ሓያል ፅምዱ ኣብ ዘለዎሉ እዋን ትምህርትኹም ዛዚምኩም ኣካል ናይቲ ህንፀት ብምዃንኩም ዕድለኛታት ኢኹም።
1: ከምቲ ኩልና ንፈልጦ መንግስቲ ኤርትራ ካብ ፅባሕ ናፅነት ጀሚሩ ኣብ ትምህርቲ ሰፍ ዘይብል ዋጋ እንዳከፈለ መፅዩ ከምኡ እውን ይኽፍል ኣሎ። ከም ውፅኢቱ ድማ ቁፅሪ እቶም ብዝተፈላለየ ሞያታት ዝተመልመሉ መንእሰያት ካብ ግዜ ናብ ግዜ እናበረኸ ይኸይድ ኣሎ። መንግስቲ ኤርትራ ትምህርቲ ከም መሰረታዊ መሰል ተቐቢሉ ንኹሉ ዜጋ ዘሳትፍ ናፃ ሓበራዊ ማኣዲ ትምህርቲ ብምቕራብ ዜጋታት ኣብ ምምዕላል ይርከብ። ከም ውፅኢት ናይዚ ድማ ኣብ ፅላት ጥዕና ብዓይነታት ብዝሓሸን ምስ ግዜ ዓበይቲ ለውጥታት እናመዝገብና ንኸይድ ኣሎና። እዚ ከዓ ትምህርትን ጥዕናን መሰረት ምዕባለ ዕብትን ናይ ሓንቲ ሃገር ምዃኑ ኣሚኑ መንግስትና ብዕቱብ ይሰርሓሉ ከም ዘሎ የርእየና። ዓመት መፀ ተራ እቶም ዝተፈላለየ ሞያታት ዓጢቖም ዝምረቑ ዘለዉ መንእሰያት ኣብ ዕብት እተን ዘለዋና ኣብያተ ጥዕናታት ቀንድን ኣገዳስን ኮይኑ ውፅኢቱ ድማ ንኹላትና ጉልሕ እዩ። እዚ ከዓ ንዓና ነዞም ተመረቕቲ ነቲ ዝተኸፈለልና ዋጋ ዕፅፋ ዓፀፋ ጌርና ንህዝብናን መንግስትናን ክነገልግል ኣብዚ ሃገርና ትኸዶ ዘላ ናይ ምዕባለን ሰላምን ጉዕዞ ኣብ ምውሓስ ጥዕናን ዜጋታት እጃምና ክነበርክት ብስም ኩሎም ተመረቕቲ ሎሚ ኣብ ቅድመኹም ቃል ክንኣቱ ይፈቱ።

ኣብ ነፍሲ ወከፍ ዞባ ዝተሃንፃ ማእከላት ስልጠና ብሓፈሻ ካብ ደረጃ ሰርቲፊኬት ክሳብ ዶክትሬት ዝበፅሐ ትምህርቲ ጥዕና ሓደ ካብ ዓበይቲ ዓወታት መደባት ምምዕባል ሰብኣዊ ዓቕሚ እዩ። ከምኡ ክንዲ ዝኾነ ኣብዚ እዋን እዚ ኣብ ነፍሲ ወከፍ ዓዲ መምህራን ተመዲቦም እጃሞም የበርክቱ ኣለዉ። እንተነውሐ ካብ 5 ክሳብ 8 ኪሎ ሜትር ኣብ ዘሎ ርሕቀት ዝተሃንፀ ማእከላት ጥዕና

0: ከም ምባል ስለ ዝመረፀ መራሕትን ልሂቃንን ስርዓት ብልፅግና ንባሕርን ኣፍ ደገ ባሕርን ኣመልኪቶም ወግሐ ፀብሐ ዘቕርብዎም ዘለዎ ሓደስቲ ዘስደምሙ ሓሳባት መትሓዚ ይብሎምን
1: ወደ ባህር ዳርቻ ከመሄድ ባህሩን በቦይ ቀዶ ዳርቻውን ማምጣት የሚል ኣማራጭ የሚያቀርቡ ምሁራን ኣሉ።
0: ኣፍ ደገ ባሕሪ ንምርካብ ኢትዮጵያ ናብ ባሕሪ ካብ እትጓዓዝ ስለምንታይ ባሕሪ ናብ ኢትዮጵያ ዘይመፅእ?
2: ውሃው ያው ግራውንድ ብሬኪንግ ሲለቀቅ ይገባል። በቃ ተገናኘ ማለት ነው። ቀይ ባህርን አሰፋ ነው ማለት ነው። በሌላ አባባል ማለት ነው
0: እት ወደብ ስተሃንፀ ማይፍኖ በቃ ተራኺቡ ማለት እዩ። ንቀይሕ ባሕሪ ኣስፊሕናዮ ማለት እዩ።
3: ከዚህ ጀምረን እስከ ዓሰብ ድረስ ያለው ኣካባቢ ብንቆፍር
0: ካብዚ ጀሚርና ክሳብ ከባቢ ዓሰብን ቀይሕ ባሕርን ምስ ንኩዕት ውፅኢቱ ከመይ ክኸውን?
3: ምፅዋዕ ነመጠቀም ነበረ። ያ ካልተሳካ ግን በራሳችን ምን ወደቦች መፍጠር እንችላለን የሚለውን
0: ብምፅዋዕ ክንጥቀም ነሩ ድሌትና። ንሱ ዘይከኣል እንተኮይኑ ግን ባዕልና ወደባትና ክንፈጥር ንኽእል ኢና። ብሔረ ዓፈርን መሬቱን ሓደ ካብቲ ከም መጣልዒ ክኾኖም ዝፈሓሓርዎ ዘለዉ ኣጀንዳ እዩ። ብሔረ ዓፈር ኢትዮጵያዊ ይብሉን ኣለዉ።
4: እንደውም ሎክላንድ መሆን ኣለባት ኤርትራ እንጂ የአፋር ህዝብ ኣደለን።
0: ኣብ ኩሉ ዘሎ ሶማላዊ ባሕር እናተጠቕመ፣ ኣብ ኢትዮጵያ ዘሎ ሶማላዊ እንታይ ስለ ዝበደለ እዩ ተኸልኪሉ ዘሎ?
5: ህዝብ እዚም ካለ እዚያም ካለ ለምንድን ነው ለብቻ የተከለከለው?
0: ትምባል ስለ ዝመረፀ ንኣሜሪካ፣ ቻይና፣ ሩስያ፣ ኤውሮጳን ኣፍሪቃን ተዛሪበ ኣለኹ።
5: እባካችሁን ሸምግሉንና መፍትሄ ኣምጡሉ። ቀይ ባህርን ኢትዮጵያ ለማጣት 30 ዓመት ከዚያ በላይ የወሰደ ትግል ነበር ታውቃላችሁ። ሌላ 30 ዓመት ያስፈልጋታል ብዬ ግን አላስብም።

0: የሆነውን ኃይሎች ማሸነፍ ያልቻለ መንግስት ነው ያለ
1: ትምባል። ስለዚህ ማለት ነው ሰነዳዊት ፊልም አበሪ ቲቪ ረቡዕ ሸዓተን እሳን ሓሙሽተን ምሸት ድሕር ዜና ትግርኛ ከምኡውን ኣብ ድግማ ቀዳም 12:50 ቀትሪ ድሕር ዜና ትግርኛ ትምባል ስለዝመረፀ ሰነዳዊት ፊልም ኣብ ኤሪ ቲቪ።

ሰላም ኣብ ኩሉ ኩርናዓት ዓለም ብምዃን ስፖርታዊ ትሕዝቶ ንዝሓቆፈት መደብ ለሰ ስፖርት ኣብ ምክትታል እትርከቡ ዝኸበርኩምን ዝኸበርክንን ተዓዘብቲ ንሎሚ እውን ከም ወትሩ ንፍትዋት ተኸታተልቲ ይምህሩ ይሕብሩ ከምኡውን የዛንዩ ዝበልናዮም ትሕዝቶ ሒዝናልኩም ቀሪብና ኣሎና። ክሳብ ፍጻመ መደብና ምሳና ክትፀንሑ ብክብሪ ዝዕድመኩም ኣሚር ዓልየ ሰናይ ምክትታል።

stop lying. መኽፈቲ መደብና ዘተ ስፖርት ያ ክትከውን ነሎሚ ዛዕባ ዘተ ስፖርት ንሓፈሻዊ ገምጋምን ትዕዝብትን ናይቲ ዝሓለፈ ሰሙን ብዓወት ታደይ ፖጓቻ ዝተዛዘመ ቱር ደ ፍራንስ ዝድስስ እዩ ክኸውን ሙሴ ገብረ እግዚኣብሔር ንኣሰልጣኒ ቅድም ብሽክለታ ሙሴ ኣሴል ናብ ስቱድዮ ዓዲሞ ኣሎ ናብ ሙሉእ ትሕዝቶ ክዝግረኩም

0: ሰላም ተኸታተልቲ ለሶ ስፖርት ከመይ ተቕኒዩ ዘተ ስፖርት ንጅምራና ናይ ሎሚ ዘተና ዙር ፈረንሳ 2026 እዩ እዚ ውድር ትማሊ ሰንበት 26 ሓምለ ብ21 መድረኽ ምክያድ ምዛሙ ይዝከር እዩ ነታ መድረኽ ፋትዩ ቫንደርፖል ምዕዋቱ ብሓፈሻ ንብጫ ማልያ ታዲፖካቻ ንናይ ቀጠልያ ማልያ ወይ ናይ ሽኳት ኣደምቲ ዝለብስዋ ማሪስ በርሰን ምዕዋቱ ቢንያም ሳሳይ ደረጃ መሓዙ ኣብ ናይ መንእሰያት ተቓዳማይ ኢማትስ ዴልቶሮ ንናይ ዓቐብኩማ ሪቻርድ ክራፓስ ምዕዋት ተኸትልኩም ኣለኹም ኣብ ናይ ጋንታ እውን ሊደርቲክ ምዕዋታ ኣይርስዓን ነዚ ሓፈሻዊ ትሕዝቶ ብሓፈሻ ድማ ዝያዳ ድማ ኣብታ ናይ ቤንያምን ኤሴና ተውኪርና ድማ ሎሚ ዛዕባ ከፊትና ኣለና ናይ ሎሚ ዕዱምና ኣሰልጣኒ ጋንታ ሰራዊ ሳዋ ናይ ደቂ ኣንስትዮ ማለት እየ ሙሴ ኣሲል ምሳና ኣሎ ሰናይ ምክታል ሙሴ ፈለማ ግዜና ክቢርካ ከምቲ ልሙዳ ብስቲና ምፃኻ ከመስግነ ካለሊ ከም መበገሲ ዝኾነ እዋን ዝኾነ ውድር ቅድምጅማሩ ግምታት ወይ ትፅቢታት ህልወካ እዩ ከም ዝኾነ ተዓዛባይ ከም መሰልጣን እውን ብሓፈሻ ከመይ ነሩ ትፅቢታትካ እቲ ውፅኢት ትፅቢትን ምስተዛዘመ ውድር ድማ ውፅኢትን ትፅቢትን ከመይ ኣማዚንካ ይውን
1: ሓራይ ሙሴ ነዚ ዕድል ዝድሃብካ ንመጀመርያ ከመስግነካ ደሊ ካልኣይ ኩሉ ግዜ ዓመት ምሉእ ኩሉና ብሃንቀውታ ንፅበየ ውድድር ከም ምዃኑ መጠን ብዙሕ ነገራት ኢና ርኢና ኣብዚ ናይ ሎም ዓመት ውድድር ኩለን ጋንታታት ብሓፈሻ ብፍላይ ከዓ ቢንያም ዝሓዳሽ ጋንቱ እንታይ ዓይነት ኣበርክቶ ትገብረሉ ትኸውን ብጋህዲት መልሲ ንረኽበሉ ውድድር እዩ ነይሩ ኣብቲ ናይ ጀነራል ክላሲፊኬሽን ከዓ ምናልባሽ ዮናስ ቬንጌጋር ኣብቲ ናይ ጅሮ ዲኢታልያ ዓወት ብምንባሩ እቲ ዝነበሮ በቕዓት ምናልባሽ ናይ ፖካቻር በቕዓት ኣብ ዝተፈላለዩ እዋናት ከይረኣናይ ፀኒሕና ስለ ዝነበርና ካብ መጀመርኡ እውን ክዳረጎ ከም ዘይክእል ዝብል ግምት ነይሩኒ ካልእ ምናልባሽ ናይ በዓል ሬንኮ ኢቨኖፖል እውን ካብቲ ዘይተፀበነ ልዑል በቕዓት ከም ዘለዎ ዝተዓዘብና ኣለዉ ከምኡ እውን ንፔደርሰን ብከምኡ ዓይነት ኣይተፀበናየን ምክንያቱ ሓደ ስፕሪንተር እንድሕር ተባሂሎ ከምዚ ናይ ትማሊ ዝሓለፈ ዝረኣናየ ሻምም ቱር ዲ ፍራንስ ከምኡ ዓይነት ብቕዓት የንፀባረቂ ዝብል ኣይነበረናን ግን ሓፈሻዊ ከዓ ካብቲ ተፀበናየን ላዕሊ ወፃኢ ዝተረኽበ ከዓ ናይ ጋንታ ዩኤኤ ቲም ከዓ ብምንታይ ምክንያት ብዘየገድስ ዝተፈላለየ ብቕዓቶም ከምቲ ናይ ቅድሚ ሕጂ ከምቲ ናይ ዓመ ከም ዘይፀንሐ ምናልባሽ 2-3 ተቐዳደምቲ ናይ ጥዕና ኩነታት ነይሮም ክኸውን ይኽእል እንተዘይኮይኑ ግን ቪዝማ ግን ልክዕ ከምቲ ካብ መዓልቲ ናብ መዓልቲ ክሳብ ምዉት ሰዓት ቬንጌጋርድ ከም ዝፃወጥ ኣባ መቕሬታ ቫንኣርድ ክፃወት እዩ ዝብል ግምት እዩ ነይሩና ምክንያቱ ቀሊል ሰብ ኣይኮነ ናዓወት ቬንጌጋርድ ቫንኣርድ እሱ ዘይምህላው ከዓ ካብቲ ሓደ ደይተፀበናዮ ነይሩ ክኸውን ይኽእል ሓፈሻዊ ክንሪኦ ከለና በዓል ሬንኮ ኢቨኖፖል ከዓ ከምዚ ዓይነት ብቕዓት ሒዞም መፅኦም ዝብል ግምት ኣይነበረንን ልዕሊ ኩሎም ግን ዝፅበዮ ዝነበርኩ ንሳክሰስ እዩ ሳክሰስ ኣብ ዝተፈላለየ እዋን ድሕር ርኢና ኣብታ ክላሲክ ዝነበረትሉ ኣብ

0: ምስ ፖኳቻር ተሓናኒቆም ክሳብ 5 ኪሎ ሜትር ተርፍ ምግዳፍ ክሳብ ዝሰኣኑ ንመጀመርያ እዋን ድሕሪ ነዊሕ ዓመታት ካብ ሃገረ ፈረንሳ ከምዚ ዓይነት ቆልዓ ምርኣይና ከዓ ትፍሉይነት ነይሩ ክንብል ንኽእል ማለት እዩ።
1: ግሪ ሙሴ ኤንኤስኤን ከም ጋንታ ዝሓለፈ ዓመት እስራኤል ፕሪምየር ቴክ ትበሃል ነበረት እያ። እስራኤል ፕሪምየር ቴክ እዚኣ ኣብ ናይ ግዜ ወይ ናይ ጂሲያ ትቃደም ነራ ወይ ትዋደር ነራ። ቢንያም ድማ ኢንተር ማርች ዝበሃል ነበረት ጋንቱኡ ምስ ሎቶ ብምፅምባራ ካብኣ ወፂኡ ናብዛ ጋንታ ፅሚኡ። ስለዚ ሓዳሽ ጋንታ እያ ክንብላ ንኽእል ኢና። ዕላማታታ እውን ንናይ ቅፅወታዊ ውድር እያ። ቢንያም ኣብዛ ሓዳሽ ጋንቱኡ ከመይ ተዋሂዱ ትብል ብሓደ ዓመት ዝመፅእ ብቕዓት ወይ እቲ ዝለዓለ ደረጃ ዘይክህሉ ክእል እዩ ክዋሃዱ ግዜ የድልዮም። ዕላማታታ እውን ካብቲ ናይ ግዜ ናብ ናይ ቅፅበታ ውድር ትቕይር ስለ ዘላ። ብሓፈሻ ግን ዝሓደ ዓመት እንታይ ይብርሃል ናብ ጋንታን ቢንያምን ከመይ ምገፅካዮም?
0: ወ ሓደ ክልቲኦም ምክንያታ ጋንታ ሓዳሽ እያ። ሓዳሽ ምዃና ከዓ ዋላ ዘይስጡማ ተቀዳድምቲ እውን ክትሕዝቲ ክእሎታት ኣሎ። ምስቲ ናይ ቅድሚ ሕጂ ዝነበረ ናይ 24 ምስ ኢንተርማርሽ ከሎ ዝነበረ ስጥመትን ሕጅን ምናልባሽ ክፈላለዩ ይኽእል ይኸውን እዩ። ሓፈሻዊ ክንሪኦ ከለና ግን ከመይ ነይሩ ኣብዚ ውድድር እዚ ምናልባሽ እቲ ክብደት ናይቲ ውድድር እውን ነታ ጋንታ ሓደ ዝኾነ ፅልዋ ዝገበረላ ኮይኑ እዩ ዝስማዓኒ። ምክንያቱ እንዳሕርኢናዮ ኮይና ብፍላይ ቢንያም ከምቲ ኣብ 2023 እቲ ደረጃታት ከምኡ ይኮነን እቲ ዝኣተዎ ዝነበረ እታ ዝላዕለ ዝሓዛ ካልኣይ ደረጃ እያ። ሓንቲ ከዓ ራብዓይ ደረጃ ከምኡ እናበለ እዩ ነይሩ። እቲ ዓወት ናይ መድረኽ ኣብዛ ጋንታ እዚኣ ይረኣናዮን። ነዚ ግን እንታይ ገይርዎ እንድሕር ኢልካ ብናተይ ኣረኣያ ምናልባሽ ካብቲ ናይ ዝሓለፈ ዓመታት ዋላ ኩሉ እንድሕር ርኢና ሎሚ እናኸበደ መፅእ ኣሎ እቲ ውድድር ዓሙም ከምኡ ኢልና ንዛረብ ነርና። ምክንያቱ እቲ ዝገብርዎ ዘለዉ ናይ ኢንተርሚድት ቦታሲ ነቶም ዓቐብ ድድይቡ ጥራ ይኸውን ኣሎ ኢልና ሕጂ ከዓ ሎሚ ዓመት ካ ልክዕ ካብኡ ዝገደድካ እዝዩ ተረርቲ ዓቐበታት እንድሕር ሆርስ ካታጎሪ ወፂኻ ኢንተርሚድት ስፕሪንት ርኢና ኣሉ እዚ ኩን ስቴጅ ንዚ ከምዚ ኩሉታት ኣረኣያካ ክትሪኦ ከለካ ካብቲ ምስ ኢንተርማርሸ ኮይኑ ዘምፀኦ ዝነበረ ወይ ዝረኣየ ዝነበረ ብቕዓት ማዕርኡ ኣንፀባሪቆ ክብል ኣይክእል ምስቲ ኩሉ ኩነታት ናይቲ ቦታ ዝነበረ ምስቲ ሓዳሽ ምዃና ናይታ ጋንታ። ግን ሓፈሻዊ ክትሪኦ ከለካ ምስቲ ብርታዕ ናይቲ ውድድራ እናፃፂርካ ክትሪኦ ከለካ እቲ ዘምፅኦ ደረጃ እውን ቀሊል ነገር ኣይኮነን። ግን ምናልባሽ ንመፃኢ ምስ ሓዳሽ ጋንቱኡ ዘድልይዎ ተፃወቲ ምክንያቱ ሎም እንዳሕር ኢናዮም ታርጌቶም ንቢንያም ጥራይ ገይሮም ኣትዮም ነይሮም። ስለዚ ምናልባሽ እሳቶም እውን ከም መጀመርያኦም ምዃኑ ሳልሳይ ደረጃ መሓዙ ቢንያም ንዕኦምን ፅቡቅ ባህላየ። ግን ካብታ ናይ 2024 ምስታ ጋንታ ዝነበረ ምውሃድ ክትሪኦ ከለካ ፍሉይነት ከም ዘለዎ ስርዱ እዩ። ምክንያቱ ዋላ ኣብ ብቕዓት ቢንያም ዋላ ኣብቲ ኣተሓዛ ደረጃ ኣብቲ እዋንቲ ቀሊል ነገር ኣይኮነን ሰለስተ ስተጅ ክስዕር። ስለዚ ምዝ ሓዳሽ ምዃና ምናልባሽ ቢንያም ንዓ ሓንቲ ስተጅ ክስዕረላ ትደሊ ነራ ክትከውን ትኽእል። ግን ኣይጋጠመን እቲ ናይ ሳልሳይ ደረጃ ዝሓዞ መድረኽ እውን ቀሊል ስለ ዘይኮነ ብከምዚ ዓይነት ክንመዝኖ ንኽእል ኢና።
1: ቢንያም ንካልኣይ ዓመቱ ሳልሳይ ወፂ ኣሎ ናብ ናይ ሎም ዓመት ክመፅእ። ብሓፈሻ ድማ ዘን ክልተ ዓመታት ሳልሳይ ምውፃእ ማለት ኣብ ዙር ፈረንሳ ከመይ ትበልፆ? ዓወት ናይ መድረክ ኣይመፀ ንክኾን ይኽእል እዩ። ብክልተ ዓመታት ሳልሳይ ምዕዋት ግን ንዓኻ ከመይ እዩ? ዝተፈላለዩ ሰባት መድረክ ዘይምዕዋቱ ገለ ምስ በቕዓቱ ብምጉዳል ወይ ጎዲሉ ዝብል ሓሳብ እውን ኣሎ ሞ ኣብዚ እንታይ ኣለዎ ናትካ ርእቶ ወይ ትዕዝብቲ?
0: ዋ ሓደ እቲ ከምዚ ኩሉ ግዜ ንብሎ እቲ ብርታዕ ውድድር እዩ። ብርታዕ ውድድር ጥራሕ ደይኮነ ዋላ ቅርፂ መሬት ናይ ሎም እንድሕር ኢናዮ ኮይና ልክዕ ከምቲ ናይ 2024 ኣይኮነን ኣዝዩ ከበጥ ከባቢ ሰለስተ ኢንተርሚድየት ኣብ ሓውሲ ዓቐብ ተባሂሉ። ግን ዋላ ኣብ ሓውሲ ዓቐብ ይኹን ኣብ ቁሩብ ስትራባኹን ዝበለ እውን ዝዕወት እዩ ነይሩ ቢንያም ቅድሚ ሕጂ ማለት እዩ። ምናልባሽ ካብታ መጀመርያ ዝረአ ኩሉታ ዝገበርና ይርክብ እውን ተዛሪብናሉ እግሩ ክሕስ ከሎ ዝረኣናሉ እዋናት እሱ ምስ መፀ ኩሉ ክዕብራ ክእል እንተዘይኮይኑ ግን ኖርማል ከሎ ዝገልፈሉ ዝነበረ ነቲ ቦታ ቦላታታት ነይሩ። ነዚ ምዝ ከተፃምድ ከለካ ኣብቲ 2025 ዘይኮነ ኣብዚ ቅድሚ እዚ ናብ ቱር ፈረንሳ ቅድሚ ምእታው ዝነበሮ ባቕዓት እንድሕርኢና ሓያለ ክላሲክ ሬስ ተዓዊቱ እዩ። ኣብ ካልኣይ ይኹን ቀዳማይ ይኹን ንሕና እውን ከም ደገፍቲና

0: እቲ ወይ ከዓ ከም ኤርትራዊ ተቀዳዳማይ ምዃኑ ምስቲ ናቱ ብቕዓታት ኣረኣየካ ሎሚ ዓመት እንተረእኸያ ግን እቲ ቅርፂ መሬት ከዓ እቲ ዝለዕለ ነይሩ። ግን ክሪኦ ከሎ ከዓነ ብፍላይ ኣብዚ ናይ ሎሚ ዓመት ቁሩብ ቢንያም ነብሲ ውስኽ ዘበለ ኮይኑ ተሰሚዕኒ በቲ ንዓይ ዝተረኣየኒ ማለት እዩ። ብቕዓት ኣብቲ ቀዳደምቲ ክብል ነጠቕን ዝዘሎ እዩ። ምክንያቱ ዋላ እውን ቅድሚ ፈረንሳይ ምእታውካ ቱርዲ ፍራንስ ምእታውካ ፅቡቅ ብቕዓት ነርካ ዘይምችውነት እውን ክስማዓካ ክእል ብቲ ውድድር ሓፈሻዊ ግን ከምዝ ትብሎ ዘለካ ክብል ንቕጥቕታን ክህሉ ከሎ ካብቲ ናይ 224 እዛ ናይ ሎም ዋላ ብኩሉ ነገራት እቱ ቦታ ኣቀማምጣ ከቢድ ከም ዝበልናዮ እናሃለወ ንዑ ዝብድህ ተዓቕሚ ከዓ ከም ዝረኣናዮ ማለት እዩ። ምናልባሽ እዚ ናይ ጭዋዳ መሓዝ ገለ ዝረኣናሉ ምልክታት እሱ ማዕርክ እንዳይሃስዮ ነሩ እንድሕር ኮይኑ ማለት እዩ ብኢድ ምልክት ስለ ዝተረእየ ካብኡ ሓሊፍካ ግን ምስታ ሓዳሽ ምዃን ናይ ታጋንታ ሽዑ እውን ተደተጋጊን ናብ ቱር ዲ ፍራንስ ካኣቲ ከሎውን ምስ ኢንተርማርሽ መጀመርያ መዓልቲ እዩ ነይሩ። ግን ልዕሊ ዝኾነ ነገር ቅድሚ ምእታውካ ኣዝኻ ሓያል ነርካ ውን ኣብቲ ውሽጢ ውድድር ምስኣትኻ ብዝተፈላለየ ምክንያታት ፀቕጢ ክትፈጥር ትኽእል ዘይምችውነት እውን ክመፅእ ይኽእል ኸውን። ካልኣይ ከዓ ልዕሊ ዝኾነ ነገር ከዓ መቀዳድምቲ ዝነበረ ከየድነቕናዮ ክንሓልፍ ዘይግባአና ማድስ ፔደርሰን እውን ቀሊል ሰብ ኣይነበረን። ንዑ ሊድ ኣውት ዝገብሮ ሰባት ዳርጋ ኣብተን ዘድልያ ቦታታት እንተዘይኮነ ናይ ብሓቂ ዳርጋ ምስቶም ናይ ዓቐብ ተቀዳደምቲ እዩ ንኩሉ ውድድራት ኣካይድዎ ኣብተን ምክንያቱ ተኣኪቡ ክገብር ከም ዘይክእል ስለ ዝፈልጥ እሞ ከዓ ንፊሊፕሰን ክስዕር ስለ ዘይክእል ንቢንያም እውን ክስዕሮ ከም ዘይክእል እንድሕር ኢናዮ ማንቶም ማን ተራኺቦም ሲ ቅድሚኡ ናይ ኣተወን እሱ ዝጥቀመለን ዝነበረ ሜላ ከዓ ተን ረኣናየ ምዝ ኩሉ ረኣኢኻ ግን እታ ሳልሳይ ደረጃ ምምፃእና እታ ከምዝ ኣቐዲምና ዝበልና እታ ናይ መድረኽ ዓወት ንዕና ዋላ ንዑ ወይ ከዓ ነታ ጋንቲ እውን ዓብ ዘላ ምኾነ ነይሩ። ስለዚ ምስቲ ናይ 24 ከተረኣያዮ ከለካ ብዙሕ በዚ ምክንያታት እዚ ኣይላጋግበን እዩ ክንብል ንኽእል።
1: ተኸታታሊ ዓመት ሳልሳይ ደረጃ ይሕዝ ኣለዎ ኣብ ቀጠልያ ማልያ ቀሊል ኣይኮነን ዝብል ሓሳብ ዘለና ኣነ ግን መድረኽ ዘይምዕዋትን ምስ ብቕዓት ምትኣሰር ዝኾነ እቲ ዓዛባይ ዓወት ስለ ደለካ ኮይኑ ስለ ዝስማዓኒ ብቕዓቱ ጎዲሉ ዝብል እውን ህሉ ኮን እዩ ወይ እውን ኣለ ክንብል ንደፍሪኢና ምዝ ምትእሳር ሳልሳይ ደረጃ ኣብዞ ፈረንሳ ምምፃእ ከመይ እዩ
0: ክጎድል ኮ ክእል ኢብኒ ነውሪ ይኮነን ንሕና ዘፅናሕናየ ባህሊ እቲ ምስዓር ጥራይ ስለ ንደሊ ኢና እምበር ኩሉ ግዜ ኣብ ጥርዚ ብቕዓት ድኸይድ ተቀዳዳማ የለን። ምክንያቱ ከምዚ ኮይኑ ከምዚ ኮይኑ ስለምንታይ ገለ እዎ ብቕዓት የብለይን ተይልካ እውን ሓደ ተቀዳዳማይ ኮ መካየድቲ እዩ እቲ ኣብ ቅድዲ ምሽክለታስ መካየድቲ እዩ ኩሉ ግዜ እዚ ንብሎ ዘለና ዘረባ እውን እኮ ከምዚ እቲ ህዝቢ ስለ ዝፅበዮ ሓንቲ መድረኽ ተዓዊቱ ነይሩ ተትኾን ተኸላይ ዳኣ ተወላኮም ጠፍአ ነይሩ እቲ ዘረባ ኩሉ ግዜ ግን ብቕዓቱ እንትሒቱ ነይሩ ክኸውን ይኽእል እዩ እሱ እዩ ዝፈልጣ ልዕሊ ዝኾነ ነገር ብቕዓት ምትሓት ግን ኩሉ ግዜ ነቲ ደልዮ ነገር ምልሰልካ ማለት ኣይኮነ እንትኾነ ተቀዳዳማይ ሰዲድካ ቬንጌጋር እንዶ ንረኣዮ ክሳዕ ዝመፅቕ ቀደም ዝነበሮ ብቕዓትን ኣብ ልዕሊ ፖኳቻርን እዛ ቅድሚ ምውዳቕ ዝነበረትን ሰማይን መሬትን እዩ። ምክንያቱ ኣብ ዝደለዮ ሰዓት ገዲፍዎ ከይድ ነይሩ ፖኳቻር ቅድሚ ሕጂ ግን ዮናስ ክሰባብቲ ዝድለ ሰዓታት ይሕዞሞም ወይ እውን ቆሪፅዎም ዝኸደሉ እዋናት ነይሩ። ሕጂ ኣብዚ ናይ ሎም ዓመት ተርእናያ ግን ኣዝዮ ሽገር ነይሩ ንክሕዞ። ስለዚ እቲ ኣፍቃሪ ቅድዲ ምሽክለታ ብካልእ ደይኮነ እቲ ድልየቱ ዓወት ስለዝኾነ ሓልዮት ናይ ዓወት ስለዝኾነ እዩ እምበር ቀሊል ደረጃ ኣይኮነን ሳልሳይ ክኣከብ ዚ ከምዚ ዓይነት ውድድር እዚ እንተዘይኮይኑምን እቲ ዝመፀ ውፅኢት ቀሊል ነገር ኣይኮነን። ሓደ ነገር ክፈልጦ ዘለዎ ሰብ ከዓ ብቕዓት ኩሉ ግዜ ነባር ኣይኮነን ዝለዕለ ብቕዓት ዝፀበቐ ብቕዓት ትቕንሞ ኣብ ዝኾነ እዋናት ብቕዓት ካብን ክትቅንስ ስለ ትኽእል እቲ ሳልሳይ ተተሓሰ ደረጃ ውን እኹል እዩ ባህለ
1: ኣብቲ ናይ እዋን ቅፅበታ ውድድር ወይ እቲ ስፕሪንት ንብሎ ቢንያም ደንጉ ትስእ ንምንታይ ይደንጉሎ ኣቐዲሙ ባዕሉ ቮላታ ዘይበግስ ወይ ስፕሪንት ዘይገብር ዝብል ሓሳብ ኣሎ መርገፂ ካብዚ ከመይ እዩ?
0: እዚ ንፁር ሕቶ እዩ ንፁር መልሲ ዝደድልየ ኢኸ ብፍላይ እቲ ናይ ኤክሶን ናይ ኖርዌይ ጋንታ ድሰዓረላ እንድሕር ርኢናይ ኮይንና ዴካትሎ ናሓደ ሰዲዶም ዓፂኦም ማታ ቦታ ነጢሩ ዝወፀ ኣርኪቦ ንዑ ሒዝዎ ዳሕራይ ኣብዚኣ ቢንያም ክወፅእ ተኽእሎታት ነይሩ ክሳዕራ ምኽኣለ ወይ ከዓ ካልኣይ ከዓ ከዓ ትኽእል ነይሩ ኣብ ሰለስተ ክልተ መድረኽ እዚኣ እውን እቲ ዶንጌኻ ምጅማር ናቱ ነገር ክህሉ ክእል እዩ ኣነ እንታይ ድብል ክልተ ነገራት እየን እቲ በቕዓቱ ከመይ ነይሩ ሓደ ወሳኒ ነገር እዩ ቦታ ረኺብካ ከለካ ዘይምውፃእ ከዓ ካልኣይ ነገር እዩ እዘን ዝበልኩካ ግን ብልካ ክጅምረለን ዝኽእሎ ዝነበረ ቦታታት ዘይጀመረለን ቦታታት ነይረን ብፍላይ እዛ ዝበልኩካ እዚኣ ጀሚሩ ባዕሉ ክስዕረሉ ዝኽእል ምክንያቱ እቲ ናይ ዴካትሎን ምስ ከደ እቲ ነጢሩ ምስ ወፀ ኣብ 280 ሜትሮ እዩ ክሳብ 250 ይብፅሕዎ ኣብቲ ኢንተርቪው ናይቲ ድሰዓረ ስተሽዑ ንድሕር ናይ ትዕውት ርኢኸዮ ክሳብ 283 ስለ ዝነበረ ብናተይ ዓቕሚ ከይደሞ ክሳብ 250 ኣብፅሕኒ ካብኡ ግን ዋላ የርክቡን ኢለ ሓሊፈ የ ንዑ ኢሉ ስለዚ እዚ ዕድል እዚ ክጥቀመላ ተኽእሎታት ነይርዎ ምክንያቱ ካብ ድሕሪት መፅኡ ሓሊፍዎ ንቢንያ ቀላል ነገር ኣይኮነትን ከምኡ እውን ተኻልኣይ ዳኣተወላ ሚለር ድሰዓረላ ንድሕር ርኢናይ ኮይና ካብ ድሕሪት ይመፅ እዩ እሱ ምስ ሓለፈ እዩ ቢንያም ሓሊፍዎ ስለምንታይ ኣብኣ ውን ቢንያም ባዕሉ ጀሚርዋ ነይሩ እንተትኸውን ሕጂ ንመኒ ነቶም ብመስኮት ንዕዘብ ዘለና ሰባት እዩ እንታይ ይስምዐሎ እንታይ ነይሩ ኣበይ ክጅምር ሓሲቡ ነይሩ ንዕያ ትምልከቶ ወይ ክትባላሸወካ ትኽእል ያ ቦላታ ማለት እቲ ዳሓሰብካዮ ነገር ወይ ክትነውሓኒያ እዚኣ ካብዚኣ ተጀሚረካ ክህሰኽ ኢለ ትብል ኩሉ ግዜ ግን ኣብ ከምዚ እንድሕር ደኣ ባዕልኻ ጀሚርካያ ክትጅምራ ከለካ ዓቕሚ ለኒ ኢልካ ስለ ትጅምራ ወይ ከይሓለፉካ ክትዕወተላ ትኽእል ኢኻ ወይ ከዓ እንተሓለፈካ ከዓ ሓደ ሰብ ክሓልፈካ ክእል እዛ ዝብላ ዘለካ ግን ኣብ ክልተ መድረኻት እተናዓይ ዝተረኣያትኒ ክልተ ግዜ ዝደንጉየለን ኣጋጣሚታት ነይረን ትኽክል ኣለካ እዚኣ
1: መመወዳእታ ሙሴኣሴል ዝርፈረንሳ 226 እንታይ ተምሳጥ ሕዲርልካ ዝመሰጠካ ፍፃሜን ተቓዳማይን ከመን ነይሩ
0: ኣነ ኩሉ ግዜ ካብታ ናተይ ካሃዲ ማይክልኒ ኣድናቂ ፖካቻር ኣብዚ ውድድር እዚ ግን ከምቲ ተፀበናዮ በዓል ፖል ሳክሰስ ቀሊል ተቐዳዳማ ኣይኮነ ወደ 19 ዓመት ንእሽተ እዩ ከምኡ ውሉደል ተይሮ ልዕሊ ዝኾነ ነገር ግን እቲ ፍልልያት ንምምፃእ ኩስ ናይ ቪዝማ እንድሕር ኢኻዮ እዚ ሰብዚ መዋእሉ ንዕኡ ደይኮነ ዋላ ንዕና በርሂሉና ሕጂ እንተደ ተጋጊጋ እንታከይከደይ ክተርፍ ኒ ሕጂ ምክንያቱ እቲ ናይ መጨረሻ ምክልኻል ናይ ዮናስ ፌንጌጋሪ ነይሩ ቅድሚ ሕጂ ሰለስተ ዓመት ምሉእ ሎሚ ምስ ወደቐ ግን ኩላ ጋንታ ንዕኡ ክሰርሓሉ ምስ ጀመረት ብዛሕዝን መንገዲ ኣብ ክልተ ግዜ ክወድቕ ክኢሉ ማለት እዩ እዚ ሰብ እዚ ሓደ ተርእዮታት ናቲ ክህሉ ክኾን ከሎ ብቕዓት ከም ዘለዎ ግን ርኢና ኣለና ኣብዚ ውድድር እዚ ግን ኣነ እንደ ከም ናይ ሎም ዓመት እንደ ሙሴ ከመይ ሰሚዓትከ ኣዝያ ምቅርቲ ውድድር እያ ነራ ብፍላይ ካብቲ 20 ጀሚርካ ካራፓስ በሎ ኩስ በሎ ኣዩሱካ ከም ተፀበናየ ኣይኮነን ሳክሰስ ልዕሊ ዝኾነ ነካ ኢቨነፓል ክልተ ኣጋጣሚ ረኺብ ሽዑ ተዛሪብና ነርና ክልተ ግዜ ብዕድል ዝረኸበን ዓወታት ማለት እዩ ልዕሊ ዝኾነ ነገር ናይ ፖካቻር ኣብ ልዕሊ ጋንቲኡ ዘሎ ኣታሓሕዛ ርኡይ ሓልየት ዘለዎ ነቲ ንእሽተይ ቆልዓ ንደልተሮ ንክዕውት ዝገብሮ ዝነበረ ከምዚ ዓንቲ ወይ ንዘራረበሉ ዝነበርና ኣብቲ ዓቐብ ክኸይድ ሓቲቱ ነይሩ ኣይትኸይድ ገዲፍካ ንውን ኣይትኸይድ ከምዚ ሓላፍነት ናይ ጋንታ ገይሩ ብምስርሑ ገለ ጥራሕ ደይኮነ ሓፈሻዊ ብቐዳማይ ደረጃ ደንቆ ንዑ እዩ ብዝተኻእለ መጠን ከዓ ልዕሊ ዝኾነ ነገር ከዓ ድሕሪኡ ድሰርዖ ከዓ ካራፓዝ እዩ ካራፓዝ ዝገበሮ ቀሊል ነገር ኣይኮነን ኣርባዕተ መድረኽ ኣግረሲቭ ራይደር ክትበሃል ናይ ሙሉእ ቱር ዲ ፍራንስ ከዓ ኣግረሲቭቲ ዝበለፀ ተቓላሳይ ተባሂሉ ሓፈሻዊ ግን ክስቶን ክስቶን ዘይኮነ ሓደ ከም ዝበልኳ ዮናስ ቬንጌጋርድ ምውዳቑ ኣዝና ሓዚና ኢና ምክንያቱ ነቲ መቐረት ክመውት እዩ ዝበልናዮ መቐረት ግን ኣይመተንቲ ቱር ዲ ፍራንስ ሽዑ ከምኡ ምትህልላኽ ዘየለ ቅፅል ኢልናዮ ዳሕራይ ግን ኣብቶም ንኣሽቱ ብምሕላፉ ሓፈሻዊ ግን ከምዚ ዝበልናዮ ልዕሊ ዝኾነ ነገር እዞም ሰባ እዚኦም ቶም ክልተ ንኣሽቱ ዴልቶሮን ሳክሰስን ፖካቻር ለኣልማንም ካራፓስ ከምኡ ኢቨኖ

ካልኣይ ከዓ ፔደርሰን ከምኡ ተፀበናያን ናይ ብሓቂ ዝድነቕ ፀወታ እዩ ገይሩ ቫንደርፖል ውን ሊድ ክገብር ከሎ ርኢና ኢና እታ ናይ ትማል ፀወታ ውን ርኢና ኢና ኣብ መጨረሻ ዘውፀዋት እቲ ብቐዳማይ ተዘራረብና ኣለዎን ኩሉ ግዜ ሙሴ ኣነ እንታይ ትብል ህዝብና ቁሩብ ንስኹም ትፈልጡ ኢኹም ኢልኩም ኢኹም ንዕናቶም ፅና ዘለኹም

0: ክሳብ ዝኾነ ዝኸውን ትሕቶት ንኻልእ ስለ ዝምልከት ህዝብና ግን ብፅቡቕ ከምዚ ንዘራረበሉ ዘለና ብከምኡ ብቐዳማይ እውን ከምኡ ፅቡቕ መሊስካ ኣሎም ኢኻ እዚ ይመስል ቶም ዝበልኩካ ተቀዳድምቲ ግን ናይ ብሓቂ ኣነ ዓጊበ የ ናይ ሎም ዓመት ብፍላይ ብፍላይ ካብ መድረኽ 11 ነጀ ዝነበረ ዝሰልቺ ውድድር እዩ ነይሩ ክብል ክእል ማለት እዩ
1: ኣዝየ መስግነካ ሙሴ ኣሲል ከምቲ ኩሉ ግዜ ብመደባትና መፂኻ ሓሳብካ ስፖርታዊ ውድድዕዝታትካን ዓሚቕ ኣፍልጦኻን ተካፍለና ኣዝየ መስግነካ ኣብ ቀፃሊ ኣብ ተፈላለዩ እዋን እውን ክንራኸብ ተስፋ ግብር ሰሰና እዩ ባርከ ዝኾርኩም ተዓዘብትና ናይ ሎም ትሕሶና ዙር ፈረንሳይ ነይሩ ኣብ ዝቕፅል መደብ ዘተ ስፖርት መኻልእ ትሕሶ ክንራኸብ ተስፋ ግብር ምስ ሰኣሊ ሳይሞን መርሃዊ ምሳኹም ፅኒሐ ሙሴ ገሮ እግዚኣብሄር ሰሰና እዩ

0: 嗯？啊？你别笑。嘿嘿嘿嘿嘿。
1: 嗯，我操！

Yeah.

Hey.

Hey.

Hehehehe

ዝቕፅል መደብና ንኡስ መደብ ስፖርትን ሳጓንያ ክትከውን ኣዳላውያ ኤፍሬም መኮነን ንሎሚ እንታይ ትሕዝቶ ቀሪብልና ኣሎ? ብሓባር ንከታተል።

ብዛዕባ ሳጓ ክንዛረብ ንኽእል ኮይና፣ ሳጓ ኩሉ ግዜ ኣጋጣሚታት እዩ እንጂ ከም ኣጋጣሚታት ሳጓ ክወፃእካ ከሎ እቲ ዝወፃእካ ሳጓ ሓደሓደ ግዜ ብትኽክል ይሰርሕ እዩ። እቲ ሓደሓደ ግዜ ዝወፅእ ሳጓ ከዓ ምስቲ ኣካይዳካ ደ ይከይድ ከዓ ብኸመይ ወፂዎ እዚ ገለ ዝብል ይስማዕ እዩ። ስለዚ ናይ ሳጓ ነገር ብዙሕ ትንታነ ዘለዎ ስለ ዝኾነ ኣነ እዚኣ ፓቸ ትብል ሳጓ ዝወፃትኒ ማለት ንሕና ንኣሽቲና ነርና ምናልባት ካብ 6 ስጋ 7 8 ዓመት ነርና ንኸውን እየ ድብል ክግምቶ ከለኹ ኣብቲ ግዜ እቲ ንሕና ህፃናት ከለና ኣብ ኣስመራ ውዕውዕ ውድድር ናይ በዓል ሓማሴን ኣከሎ ጉዛይ ሰራየ ቴሌ ለጎጭዋ ዝበሃል ኣዝዩ ስጋዕ ሕጂ ዝዝረበሉ ውዕውዕ ውድድር ዝነበረ ፍሉጣት ኣዝዮም ህቡባት ተፃወቲ ዝነበርዎ ውድድር እዩ ነይሩ። ስለዚ ኣብቲ ግዜ እቲ ኣነ ኣብ ገዛውትና ማለት ኣብዚ ኣስመራ ቤት መኻ እንዳተፃወትና ከለና ናይ ቆልዕነት እቶም ኣብቲ ግዜ እቲ ኩዕሶ ዝከታተሉ ዝነበሩ ደቂ ገዛውትና ብዛዕባ እቲ ውዕውዕ ውድድር የዕልሉ ሞ ክንፃወት ክርኢና ከለዉ ከዓ ህፃናት ስለ ዝኮና ሽዑቕ እዮም ንዓይ እዚኣ ቆልዓ እዚኣ ስፓቸ ትመስል ኢሎም እቲኣ ፓቸ ትብል ሳጓ ካብቲ ናይ ሓማሴን ተፃወታይ ዝነበረ ዓብደራሕማን ዓብደላይ ተደይተጋጌ ሽሙ ንዕኡ ይመስል ኢሎም ምስቲ እሳቶም ዝፈልጥዎ ኣብ ክልቴና ዘሎ ክስታይ ማለት እዩ። ግን ኣነ ህፃን እየ ማዕሪኡ ክኸውን ኣይክእልኒ ግን ተምሳል ትትንቢት ኢሎም ፓቸ ምስ በሉኒ እቶም ደቂ ገዛውትና እቲኣ ፓቸ ትብል ስም በዚኣ ዓብያ ኣነ ከዓኒ ኣብታ ኩዕሶ ከዓኒ ስሚዒ ስለ ዝነበረኒ ከምኡ ኢለ ዕድመይ እንዳዓበየ ደረጃ ትምህርቲ እንዳወሰኽኩ ኣብ ምሕዳራት ኹን ኣብ ሳልሳይ ዲቪዥን ካልኣይ ዲቪዥን ቀዳማይ ዲቪዥን እንዳበልኩ እቲ ኣፓቸ ትብል ሽም ሒዘያ ዓብየ ማለት እዩ። ስለዚ ስጋ ሕጂ እውን እቲ ኣፓቸ ትብል ሽም ዚ ነታ ከምዚ ኣቐዲምካ ዝበልካዮ ነታ ሚካኤል ሃብተ ትብል ሽመይ ሲ ኣትፊኣታ እያ ሚካኤል ምዃነይ ዝፈልጥ ሽም ሲ ውሑድ እዩ እቲ ሰብ ዝፅዋዓኒ ሞ የለን ዋላ ኣደይ ወላዲተይ ከይተረፈት ከማን ፓቸ ትብለኒ ዋላ በዓልቲ ሓዳረይ ፓቸ ደቀይ እውን ፓቸ ስጋዕ ሕጂ ኣነ ባባይ ተባሃልኩን ኣለኹ ፓቸ የ ዝበሃል ኣለኹ ማለት እዩ። ስለዚ እቲ ኣብ ፓቸ ትብል ሕጂ እቲ ካብ ተፃወታይ ኩዕሶ ናይ ሓማስን ዝወረስኩዋያ ኣታ ተፃወታይ ኩዕሶ እግሪ ከዓ ሒዘየ ዓብየ። ስለዚ እታ ሳጓ ናይ ፓቸ ዓብደራሕማን ዓብደራ ኣይዕበርክዋን ስጋፍ ሕጂ ከይዳ ኣለኹ ስጋፍ ሕጂ ከዓኒ ዋላ ዓብየ ከለኹ ፓቸ ተባሂለ ከይዳ ኣለኹ። ስለዚ እቲ ኣብ ፓቸ ትብልሲ እታ ትኽክል መረዳእታ እዚ ከዓ ደቂ ገዛውተይ መታ ዓቢተይ ዝምስክርዎ ሓቀኛ ኣካይዳ ስለ ዝኾነ ስለዚ እቲ ኣፓቸ እዚኣ ትመስል።

እዛ ሳውጋ እዚኣ ኳ ዳርጋ ወዲ ካብ 1 ዓመት ኣይሓልፍ ኒ ሸዓ ውፅኣት ደ ዳርጋ 44 ዓመታት ገይራ ኣላ ማለት እዩ። እቲ ደውፃለይ ቴድሮስ ዝበሃል እዩ፣ ቴድሮስ ዕብዮ መታ ዓቢትና እዩ። ኣጋጣሚ እታ መውፅኢቱ ከዓ ቅድም ኣብቲ ቀዳም ሰንበት ክኾን ከሎ እንዳ ኣባቴ ንኸይድ ነርና እዚ ኣብቲ እንዳ ኣባቴ ከዓ ዳርጋ ኣብቲ ግዜ ቀዳም ሰንበት ዝተፈላለየ ምግቢ የዳልው ነይሮም። ሕጂ ኣብኡ በሊዕና ንምለስ ሕጂ ምናልባት ሓደ መዓልቲ ፋፋ ኣብ ምስራዮ ኣጋጣሚ ኣብ ገዛትና ኮፍ ኢልና እንዳዓለልና ኮለና ነቲ ገፀ ይርኢ ብኣታታይ ዝገፁ ፋፋ ገለ ኢሉ ሽዑ እታ ፋፋ ክስታይ ምስ ገበረኒ ኣብኣ ከሎ ካቶም ምሳይ ዝነበሩ ኩላቶም ፋፋ ፋፋ ኢሎምኒ ብድሕሪያ እታ ፋፋ ትብል ክሳብ ሕጂ ቀፂላ ማለት እዩ። ዋላ ሕጂ እውን ብሽመይ ተፀውዑና ኣይሰምዖም ኒ ብፋፋ ተኢሎምኒ ኣነ ብሰምዖም የናስ ተኢልኒ ከምዚ ንዓይ ይመስለኒ ሱቅ ኢለ ድኸይድ ሕጂ ክሳብ ክንዶ ዓመት እዩ ዘለዋ እታ ፋፋ ኣብ ማይተመና ኢኻ ወፅያትኒ ዳርጋብቲ ንእስነትና ብዓንሳብ ምስ መታ ዓቢትና ዳዓበናሉ ሽዑ ግዜ ወፅያ ስጋብ ሕጂ ድማ ኮሚላ ትቅፅላላ ዋላ ኣብ ደቀይ ከማ ተኸይዳ ኣላ

መጀመርታ እዚኣ ፊፋ ሳጓይ ብንእስነተ ይከልኹ ማለት ኣብ ሜዳ ቦቸፊላ ይውዕል ነረ ማለት እዩ። ጎኒ ጎኒ ከ ኣብቲ ጥቃ ቦቸፊላ መፃወቲ ናይ ቡቻ ፃወትሉ ነሮም ጥልያውንቲ ኣብኡ ጎኒ ጎኒ ከ ኣብኡ ይውዕል ነረ። ሕጂ ሓደ ጎረቤትና ነይሩ ስኞር ብራንካቶ ዝበሃል ጥልያን ማለት እዩ። ሕጂ እንዳፃወተ ከሎ እዚኣ ፊፋ መሰይና ሽጋራ ስለ ዘሸገረቶ ናባይ መፂኡ ንክሓዛ ኢልኒ ምስ ሓስክዋ ዳሕራይ ሽዑ ነቲኣ ፊፋ ስሕ በብላ ኣለኹ። ጎረቤትና ነይሩ ኣብ ወፃኢ ዝርከብ ማለት እዩ ገዛ የማነ ዝበሃል እንታይ ዳ ሒዝካ ኣለኻ ምስ በለንስ ፊፋ ዋ እንታይ ክትገብር ዳ ሒዝካ ያ ዳይስ እዚ ጥልያንስ ሓዛ ምስ በለንስ ብኸማ ሽዑ ፊፋ ኢል እዚኣ ፊፋ ሕጂ ካብ ፊፋስ ናበይ ሕጂ ልሒማላ ናብ ፒፖ ሕጂ ኩሉ ሰብ ካብ ዮናስ ናብ ፊፋ ወይ ከዓ ፒፖ ይፈልጡኒ ማለት እዩ።

0: ዝተፈላለየ ፉትቦል ፉትቦል ፉትቦል ኣቀዲምቲ ሰሚዒልካ ዘይሓልፈላ ጭሩስ መስከረም ተዓውር ክበሃል ከሎ ከምዝናትካ እዩ
1: እሞዳብሳ ዶ ግዘለ
0: ንመን እንታ ዝገዘለ
1: ነታ ጭሩ ግዲ
0: ሰሚዒልካ ኣለኹም ኣባ ተስቢዛ ወይ ሎቱ ትረኽቦ ዋይ ጉዳም እዋ ኩዕሶ ወለ ክዕብዳን እንታ ተሰትር ኣብ እርጋንካ ፍንጭራሕ ይፅበኦሉ
1: ሰክቲ ኮይ ደኪ ዓንቱ ሰክቲ ሰክቲ ቀደም ተወሊደ እምበር ንእሽተ እንዲ
0: ፈኒለይ ተሓምሳኸ ናበይ ክድርብዮ
1: እቲ ሕጂ ፆታ ምስትሕቲ ዕድመ እንዳሓሰኩስ ዓንዱ ሓምሳ ዕድሚ ይክትብሊ ሓሰድ ድዩ ክኢለቱ ሓሰድ ይክት
0: ባዳ ሓሙሽተ ዓመት ክብለልካ
1: 15 ዓመት መለለና
0: 20 ዓመት
1: ኣብኡ ገፂ ማማ ዓባይ ኬፍ ኮለከ መሰንገለ ሸፊ
0: ድማ ሎምስ ኩዕሶ ክትሰሃለኒ ወይ ለቱ ትረኽቦ ፅናሕ ሰበይ ፀዊዑ ጠልጠልተ ዘይብለካ እንታ ፅጋብ ኣድጊ ፅናሕ ጥራሕ
1: ስፖርቲ ዲስፕሊን ሓደ ክለኸ ሕማ ኣይዛረብኒ ማዕለሻ ፈውሳ ዛጉዳር ግን ክተፍልጥ ክደግመክዶ ክደግመክዶ
0: ዓዱግደግመክዶ ዓዱግደ በላብቃ ፅናሕ ሰበይ ኣለውኒ ኮ ኣይ ኣነ ፖርት ሎ ኮይነሲ ኳዓሳሱ ክትውርውረለይ ፅናሕ ጥራሕ ከርእየካ እየ
1: ስቕዲ ኣበድ ኣይትሕራቕ መዋዕልያ ዋርድያ ኮይኖ ግህክንዴ ሎሚ ክሕጉሰኪ ቁዕሸ ዝፀፍት
0: ጠባኻ ዓንዱ ዓንዱ ጠባኻ ዓንዱ ኣመና ይፅለል እዩ ዘሎ ይፅለል ብቁጡፍ ንዓ ናብዛ ስራሕካ ተመለስ ይብለካ
1: ምፅላል ገዲፉ ጨርቁ ይደርቢ
0: እዋ
1: ወ ኣነ ዓንዱ ኣነ ኢንተርናሽናል ተፃወታይ ናይ ምዃን ሕልመይ ጀሚረ እየ ኩዕሰይ መግበይ ኩዕሰይ ድራረይ ፉትቦል ፉትቦል ኣብታ ወዲ
0: ኩዕሶ ከለበ እንታይ ኣብሲልካ ክትበልዓ ዶስ ከም ቋንጣ ዘልዚልካ ክትጠብሳ
1: ኣበይ ኢልካ ዮሃንስ ንስኻ ደጊም ንህለ ባርባር ክትነጥር ኣነ ዓንዱ ኣነ ምስ ኩዕሶ እናተናጨፍኩ ዝዓበኹ ቤናይ ቋንቋ ክንረሃዳ ቤናይ ዕጋር ኣሰጋጋር ኢሎምኻ ህንስ
0: ክላስ ቀበላ እንታ ኣበቃቶ ዋ
1: ንርሰን ጥራይ ንርሰንፍ
0: ኣነ ምዝ ሰብኣይ ዚ ኣብ ሓዳር ካብ ዝኣቱ ኣይቆሰምኩን ምዝብ ሓዳር ካብ ዝኣቱ ሲግናለይ ጠዊዎ ተደርቢሸ እየ ምዝ ዝተመርዓኹና በቂ ሕጂኻ ኣፋትሑኒ ኣፋትሑኒ
1: ህድ እሞበዝሓን ህድ እሞበዝ
2: ዋዕ ኣተ ስምዒ ከላም እንደይ ተብዝሒ ከላም እስኪ ተብዝሒ እዚ ጉዳይ እዚ በዓልና ሒዝናይ ኣለና በዓልና ሒዝናይ ኣለና ትምልኪ ፈኽፈኽፈኽፈኽ ኣይትበል ዋዕ
0: እዚ ፈኽፈኽ ኣይኮነን እዚ ሸኽሸኽ ኣብዚ ዕድመ እዚ ኣብዚ ዕድመ እዚ ኩዕሾ እብሪ ክፃወት ይክብለኒ ንዓይ
1: እዚ ስፖርቲ ምንቅስቓስ ማለት ዓዲ ውላ ዓውዲ ዘይፈላ ዓልየጡ እዝመይብሉ ፆታ ንዋነድ ንወዳት ንቃሕ ኣእምሮ እንዲ ዝወስድ ናብ ዓወት እዚ ስፖርቲ ኣብ ገዛ ኣብ ግዳን ሰስናት ኩሉ የስፋዓፍሕ ናብ ዓለም ሰስናት ኩሉ የስፋዓፍሕ ኣብ ዓለም

0: ሕማም ዘሰቡ ጥዕና መሊሱ ጅማትና ዘትርም ጥዋጃ ፈዊሱ ክልን ባህታ ባህታ ምልጋሱ ጥበቡና ውሎ ጥበብ ዓንደ ርእሱ በሎ ጥበቡና ውሎ ጥበብ ዓንደ ርእሱ
1: ነፍስኻ ትድክም ቢራኻ ጨሊጥካ ኣርቅኻ ትርክም ባታ እንተደለኻ እምሮኻ ዘባራብር ስፖርት እናበልካ ዘይብሉ ቁም ነገር ካብ መስተዓሊኻ ነፍስኻ ይትታገር ካብ መስተፈሊኻ ነፍስኻ ይትታገር
0: ኣበይ ሞልኩምቦ ጥበባዊ ዘሎ ከመይ ክስወጠኩም ቤናይ ክእስሎም እምበርዞም ትርዮማ ሜዳ ዘሉ ቀልብኻ መዝዕም ውን ንኸዘስምሉ ዓለም ብዓለማ ክትዕዘቦም ዝገቡ ዋንንካረሽዑም ስራዕታ ዘወክሩን ኣፍሪካ ዩንበራታ ዘይብሎም መትረት ግዜ ቅሰልቃዓፍ እዚ ኩሉ ስፖርቲ ኣቤት ምምቃሩም ኣበይ መልኩሞ ኣብ ልምብኹም ተዛዕት ነይሩ የማነት ፀጋም ወይ ማጉባስ ክፈኻኸሩም የማነት ፀጋም ማጉባስ እዚ ስፖርቲ ምንቅስቓስ ማለት ዓዲ ውላ ዓውዲ

ፈላ ዓልየት ዝመይብሉ ፆታ ንዋልድ ንወዳት ንቃሕ ኣእምሮ እንዲ ዝወስድ ናብዓወት እዚ ስፖርቲ ኣብ ገዛ ኣብ ግዳን እሰስና ኩሉ የስፋዕፍሕ ናብ ዓለም እሰስና ኩሉ ወየስፋዕፍሕ ኣብ ዓለም

0: ሕማም ዘሰቡ ጥዕና መሊሱ ጅማትና ዘትርምቲ ዋዳ ፈዊሱ ክልን ባህታ ባህታ ምልጋሱ ጥበቡና ውሎ ጥበብ ዓንደርሱ በሎ ጥበቡና ውሎ ጥበብ ዓንደርሱ
1: ገደሰካ ነፍስኻ ትድድም ቢራኻ ጨሊጥካ ኣርቅኻ ትርድም ባታ እንተደለኻ እምሮኻ ዘባራብር ስፖርት እናበልካ ዘይብልቁም ነገር ካብ መስተዓሊኻ ነፍስኻ ይትታግር ካብ መስተፈሊኻ ነፍስኻ ይትታግር
0: ኣበይ ሞልኩምቦ ጥበባኡ ዘሎ ከመይ ክስወጠኩም ቤናይ ክንሰሎም እምበርዞም ትርዮማ ሜዳ ዘሉ ቀልብኻ መንፅዑም ውን ንኸዘስሉ ዓለም ብዓለማ ክትዕዘቦም ዝገቡ ዋንንካረ ሽዑብ ስራዕታ ዘወክሩን ኣፍሪካ እዩ እምበራታ ዘይብሎም መትረት ክዘይቅሰልቃዓፍረ እዚ ኩሉ ስፖርቲ ኣቤት ምምቃሩ ኣበይ መልኩሞ ዓብ ልምብኹም ተዛኣት ንዑ የማነ ፀጋም ወይ ማቁባስ ክፈኻኸሩም የማነ ፀጋም ማቁባስ
2: ሓቂ ክተምስል ኣብ ሜዳ ክትዘልል ማለይ ኣገቲራ ማለይ ኣገቲራ ብሸንቲ ክዝቀለባ እኹኽታ ሽጋራ ኣባር ዝትጋራ ቢራ ተደሪራ ትክ ዘይብሎም ዳበልካ ነፍስኻ ይትጠብራ ተሰዓረት ተብዝሕ ዳንቲራ ተተሰዓረት መጋጥንታት ንወቅዕ ኣፀጢራ ስፖርት ስያ መሐከሊት ኮይና ምዕብል ትሽጣራ ምዕብል ትሽጣራ የኣነ ሽኮሬ ሽኮር ሽኮር ሽኮሬ
3: ኢና ኣባይናፈኻኸር ወቱ ኢለ እግራይ ከምዝስፈር ስድራ ንሓኪሙ ዝሓር ከምዝሸግር ብቐንዛ

ንቲ ኣትሌቲክስ ኤርትራ መሪሑ ኣብ መላእ ውድድራት ኣፍሪቃ ድሙቕ ዓወት ዘመዝገበን ኣብ ኦሎምፒክ ፓሪስ ድማ ከም ኣሰልጣኒ ኮይኑ ዝተሳተፈ ኣሰልጣኒ ኣትሌቲክስ ጋንታ ፍረ ፃዕሪ ገብሪ ሂወት ኣረፋይነ ዓረዛ ዘላለ ትሕዝቶ ይኸውን ሰናይ ምክትታል

0: ኣብ ናይ ስራሕ ቦታ ብዝያዳ በተዓረዛ ትብል ቅፅል ስሙ ይፅዋዕ። ኣብ ሞያ ኣትለቲክስ ንዘጓንፎ ብድሆታት ናብ ረብሑ ክቕይር ዝቃለስ ሞያዊ እዩ። ኣብ ጉይ ዓለም ልዕሊ 2 ዕቑዳት ብተወፋይነት ይሰርሐሎ። ብዝያዳ ዝልልየሉ ዓቕሚ ንና ጉያ ተህቦ ንቓሽቱ ኣትለታት ኣለሊኻ ኣብ ደረጃ ብሉፅነት ምብቃዕ እዩ። ንሃገራዊት ጋንታ ኣትለቲክስ ኤርትራ ኣብ 2 ዓበይቲ ውርድራት ከም ኣሰልጣኒ መሪሕዋ ዝተጓዕዘን 2 ግዜ ሽልማት ብሉፅ ኣሰልጣኒ ኣትለቲክስ ዞባ ማእከል ዝዓተረን ኣብ ምፍራይ ብሉፃት ኣትለታት ዝዓይ ዘሎ በዓል ዓብ ራእይ ኣሰልጣኒ እውን እዩ። ኣሰልጣኒ ኣትለቲክስ ጋንታ ፍረ ፃዕሪ ገብሪ ህይወት ኣረፋይነ ዓረዛ። ገብሪ ህይወት ኣረፋይነ ካብ ብማሕረስ ዝናበሩ ስድራ ቤት ኣቶ ኣረፋይነ ኣስፋሃን ወይዘሮ ኣብርህት እስቲፋኖስን ኣብ 1987 ኣብ ንኡስ ዘብዓረዛ ምምሕዳር ከባቢ ሕስኣ ተወሊዱ። ገብሪ ህይወት ኣካዳምያዊ ትምህርቱ ዝምእረሉ ዕድመ ምስ በፅሐ ናይ መባእታ ደረጃ ትምህርቱ ኣብ ቤት ትምህርቲ ዝባን ደብሪ፣ ናይ ማእከላይን ካልኣይን ደረጃ ትምህርቱ ድማ ካብ ስድራ ቤቱ ተፈልዩ ኣብ መንደፈራ ተኻሪው ኣብ ቤት ትምህርቲ ሳን ጆርጆ ተኸታቲሉ። ኣብ መንደፈራ ብስድራ ቤቱ ብዝግበረሉ ዝነበረ ደገፍ ትምህርቱ ዝከታተል ዝነበረ ገብሪ ህይወት ብስድራ ቤት እናተመወለ ኣብ መት ትምህርቱ ክገብር ኣፀጋሚ ኣብ ዝኾነሉ ግዜ ምስ ሙሉእ ናይ ትምህርቲ ድሌቱ ትምህርቱ ኣቋሪፁ ናብ ስራሕ ዓለም ክዋፈር ተቐሲቡ። ዝሓሸ ናይ ስራሕ ዕድል ንምርካብ ድማ ናብ ኣስመራ ገስጊሱ። ብስራሕ ናብ ኣስመራ ዝመፀ ገብሪ ህይወት ዕለታዊ ናብሩ እናመሓደረ ኣብ ዝነበረሉ ግዜ ኣብ ኣትለቲክስ ዝነጥፍ ዝነበረን ንናይ ሙጉያይ ዓቕሙ ብቐረባ ዝፈልጦ ናይ ቀረባ ዓርኩን መምህርቱን ፊሊሞን ኪዳነ ጉያ ጀሚሩ ዓቕሙ ከርኢ ኣማኸሮም። ገብሪ ህይወት ምኽሪ ዓርኩን መምህርቱን ሰሚዑ ነቲ ዕቑር ናይ ሙጉያይ ዓቕሙ ከንፀባረቕ ነቲ ጉዕዞ ኣሃዲሉ ፈሊምዎም።
1: ብምቕፃል ኣነ ኣብ ኣትለቲክስ ካብ 2004 እየ ጀሚረ እዮ ኣብ 2004 ኣብ መንደፈራ የ ድምሃር ነረ ካብ መንደፈራ ትምህርቲ ቋሪፅ ኣስመራ ምስ መፃኹ ንስራሕ ኣብዚ ብዝነበረ ዓርከይ ናይ ብኣትሌት ፅቡቅ ብነጥፍ ኣትሌት ነርና ሓደ ዓርከይ በትናቱ ዝምባለ ተደሃፊየ ናብዚ ናይ ኣትሌቲክስ ዓውዳኣትየ። ኣነ ብዙሕ ኣብ ስፖርት ዋላ ብዙሕ ድፍኢት ኣይነበረንን ግን በቲ ናይ ድፍኢት ናይታ ዓርከይ እያ እትዮ ነቲ ኣትሌቲክስ ኣስታት 22 ዝኸውን ዓመታት ከዓ ልክዕ ኣብቲ ሞያ ተፀሚደ ኣለኹ ማለት እዩ።

0: ናይ ቀረባ ዓርኩ ፊሊሞን ኣብ ምኽሪ ጥራይ ከይተደረተ ንገብሪ ህይወት ምስ ናይቲ ግዜ ብሉፅ ኣሰልጣኒ ኣትለቲክስ ሜጀር ኣበበ ዘሪሁን ብዛዕባ ጉያ ኣመልኪቱ ክዕልል ኣጋጣሚ ፈጢሩሉ እዛ ርክብ ድማ ሓንቲ ካብተን ገብሪ ህይወት ብዓውዲ ኣትለቲክስ ተማሪኹ ኣብቲ ዓውዲ ልቡ ኣውዲቑ ክሰርሕ ዝገበሮ ኣጋጣሚታት እያ።
1: ናይ ባሓቂ ማለት ከምዚ ድብለካ መጀመርያ ኣነ ኣብቲ ኣትለቲክስ ብዙሕ ኣፍልጦ ኣይነበረንን ብዓርከይ ተደሃፊአ መፅአ ኣብቲ ኣትለቲክስ ምስ መፃኹ ግን መጀር ኣበበ ናይ ባሓቂ ከም ወላዲ ኮይኑ እዩ ተቐቢልኒ። ኣብቲ ዓውዲ እውን ብሞራል ንድሕር ዳኣ ሰሪሐ ክዕወት ከም ዝኽእል ኣትለቲክስ ናይ ባሓቂ ዓቕሊ ከም ዝሓትት ናይ ባሓቂ ሞራል ኣስኒዑ ስለ ደጀመረኒ ከዓ ነቲ ስፖርት ፅቡቅ ቀፂለ ክሳብ ሕጂ እውን ናብኡ ነጥፍ ዘለኹ ማለት እዩ።
0: ንትሑት መነባብሮ ዘለዎም ኣትለታት ካብቲ ቀንዲ መሓንቆ ዝኾኖም ብድሆታት ሓደ ባጀት እዩ። ሕፅረት ባጀት ነቲ ፍቕሪ ኣትለቲክስ ኣብ ውሽጡ ከም ጓሃሪ ዘቃጽሎ ዝነበረ ገብሪ ህይወት ከም ኣትለት ብኩሉ መለክዒታት ብሉፅ ኮይኑ ንኸይወፅእ ዕንቅፋት ኮይንዎ እዩ። እዚ ፀገም ከም ምኽንያት ኮይኑ ካብ ናይ ኣትለቲክስ ጉዕዙ ንኸየሰናኽሎ ድማ ኩሉ ዝከኣሉ እናገበረ ቀጻልነቱ ኣብቲ ሞያ ክረጋገፅ ዝከኣሎ ገበረ።
1: ናይ ባሓቂ ማለት ንኩሉ ኣትሌት ባጀት ናይ ባሓቂ ካብቲ መሓንቆ ኮይኑ ኣብቲ ኣብ ዝኾነ ዓይነት ስፖርት እንድሕር ኢልካ ባጀት ኢካ ትብል ሕጂ ብፍላይ ኣብ ኣትሌቲክስ ከዓ እቲ ሞያ ብዙሕ ተደፋኢ ኣይኮነን ዋላ ምስቲ ካልእ ዓይነት ዓውዲ ስፖርት እንድሕር እናፂርካዮ ኩሉ ግዜ ብውልቅካ ዳርጋ ኢካ ትፅዕሮ እዩ ትበዝሕ ኣብቲ ናይ ጋንታታት ገለ ብዙሕ ኣብቲ መጀመርታኻ ናይ ጋንታታት ዕድላት ገለ ኣይትረክብን ኢኻ። ኣነ እውን ልክዕ ከምቲ ካልእ ኣትሌት ማለት እዩ ብፍላይ እኳ ኣባይ ኣብቲ ኣትሌቲክስ ንኣስታት 17 ዓመት ጎይኻ ኣብቲ ናይ ዓወት ደረጃታት ዘይምምፃእ ዝነበረ መሰናኽላት ንዓይ ብውልቀይ ንሕፅረት ናይ ባጀት ናይ ባሓቂ ካብቲ ሓሊኹ ዳሓዘኒ እዩ ክብሎ ይኽእል። ምስቲ ካልእ ማሕበራዊ ሂወትካ ነቲ ኣትሌቲክስ ተወፊኻ ትሰርሓሉ ባይታኻ ስለ ዳሓፅረካ እቲ ዝዓበየ ማሓንቆ ናይ ሓደ ስፖርተኛ ብፍላይ ካ ኣብ ኣትሌቲክስ ኣብ ምጅማርካ ባጀት እዩ ሞራል ድህበካ ትደሊ ዓቕሊ ጌርካ ከም ድስገር ኩሉ ነገር ደታ ብዓካ ትደሊ ሓቀኛ ራእይ ኣብ መጀመርያ ኻ ነቲ ሓቀኛ ራእይ ክተመንጭ ደሎ ተኽእሎ እውን ሓፂር ስለ ዝኾነ ሓቀኛ ራእይ ንክትሕዝ ከም በዓል መጀር ኣበበ ከምዚ ኣባይ ድገብሮ ተወግሰዱለካ ዘለኹ ከም ዓይነት ኣተባባዕ ሰብ ትደሊ። ኣነ ከዓ በቲ ናይ ኣበበ ዳ ተተባቢዐ ነቲ ስፖርት ይሓዞ እምበረይ ማሓንቆ ናይ ባጀት ኣብ ልዕለይ ድሕድሮ ፅልዋ ዓብዪ ብኡ ግን ኣይተሓፀርናን ከምዚ ትሪእና ዘለካ ማለት እዩ። ካብቲ ኣትሌት ዋላ ተዘይተዓወትካ ሕጂ ንዕኡ ቀይርካ ኣብ ኣሰልጣኒ ሞያ ኣሰልጣኒ ኣቲኻ ከዓ ሓደ ነገር ክገብር ኣለኒ ኢልካ ትብገስ ንቃለስ ኣለና ማለት እዩ።
0: ገብሪ ህይወት ኣረፋይነ ኣብ 2016 ኣብ ዝተኸየደ ማራቶን ናፅነት ታሽዓይ ተርታ ብምሓዝ ብሉፅ ደረጃ ኣመዝጊቡ ካብ ሃገር ወፃኢ ውድድር ንኸካይድ ድማ ናይ መገሻ ዕድል ረኸበ። ብሰንኪ ዝተፈላለዩ ምኽንያታት ግን ክሰኻዓሉ ይከኣለን ካብቲ ዝተሓስበ መገሻ ተረፈ። ኣብቲ ግዜ በዓል ሓዳርን ኣቦ ሓደ ውሉዱን ዝነበረ ገብሪ ህይወት በቲ ዝኸሰሮ ናይ መገሻ ዕድል ተስፋ ከይቆረፀ ብተወፋይነት ኣብቲ ሞያ ኣበርቲዑ ቀፀሎም። ኣትለት ገብሪ ህይወት ጎን ጎን ሓዳሩ ናይ ኣትለቲክስ ንጥፈታቱ ኣብ ዘካየደሉ ዝነበረ ግዜ ኣብ እዋኑ ናብ መላእ ዓለም ኣሰፋፊሑ ዝነበረ ለብዒ ኮቪድ-19 ተኸስተ። እዚ ለበዳዊ ሕማም ብደረጃ ዓለም ኣስዒብዎ ዝነበረ ሕፅረታት ነታ ኣርባዕተ ውሉዳት ፍርያ ዝነበረት ስድራ ቤት ገብሪ ህይወት ፅልኡ ኣንቢርላዩ። ብኣንጻሩ ገብሪ ህይወት ነቲ ብሰንኪ ናይ ውሸባን ካልእን ምኽንያታት ኣደስኪልዎ ዝነበረ ጉያ ብኻልእ ሞያ ደሪዑ ናብ ኣትለቲክስ ዓለም ተመሊሶ። ኣብቲ ናይ ለብዒ ኮቪድ-19 ግዜዩ ገብሪ ህይወት ናብዚ ሕጂ ከም ኣሰልጣኒ ክደምቕ ክኢልሉ ዘሎ ባይታ ምስ ስልጣን ዓለም ተሰጋጊሩ።
1: ኣብ ናይ ኮሮና ዝነበረሉ ኣጋጣሚ ከምዚ ክንዕለሉ ፀናሕና ናይ ባጀት ማሕንቆ ኣሎ ኮሮና ከዓ እትያ ምዕፃው ዝነበረትላ ኣነ እውን ስድራይ ኣብ ዝምፅአ እዮም ስለ ዝነበርኩ ብዙሕ በዳህ ድኾነ ግዜ ይሕሊፍና ማለት እዩ። ኣምላኽ መስግን ግን ተወዲኢልና ኣብቲ ህመት እቲ ግን ሓወይ ነይሩ ምሳይ ካብ ባረንቱ ኢድ መሃር ነይረ ካብ ባረንቱ ናብ ዝሰጊረ ኣነ ካብቲ ጉያ ተኣልየ ንሓወይ ሒዘ ገለ ነገር ክገብር ኢለ ተበጊሰ እቲ ናይ ኮሮና ኣጋጣሚ ተጠቒመ ናይ ብሓቂ ኻ ኮሮና ንዓይ ሓደ ኣንፈታት ሒዝኒ ካብቲ ኣትሌቲክስ ተኣልየ ኣብቲ ናይ ምስልጣን ሓደ ኣንፈት ከም ድሕዝ ገይርኒ ብሓወይ ጀሚረዮ ኣብታ ዝነበረላ ዝነጥፈላ ዝነበርኩ ጋንታ ከዓ ከም ተሓጋዚ ኣሰልጣኒ ከም ካፒተን እውን ኮይነ ይኸይድ ስለ ዝነበርኩ ካብ ኮሮና ናብዚ ዘሎ ከም ኣሰልጣኒ ኮይነ ፅቡቅ ዝኾነ ተስፋታት እንዳረኸብኩ መፅአ ማለት እዩ።
0: ኣብታ ከም ኣትለት ተጠርኒፉ ዝወዳደረላ ዝነበረ ሓምላይ ኣትለቲክስ ክለብ ከም ተሓጋዚ ቀዳማይ ኣሰልጣኒ ይስሐቅ ነፀራ ብምዃን ከዓይ ድሕሪ ምጅማሩ ገብረ ሂወት ኣብ ናይ ዕረፍቲ ግዜኡ ተምሃሮ ከሰልጥን ጀመረ። ገብረ ሂወት ከም ተሓጋዚ ኣሰልጣኒ ብምዃን ንኣስታት 4 ዓመታት ብምስራሕ ኣብ ጉያ ዝነበሮ ኣፍልጦ ክዕብዮን መረዳእቱን ድማ ከስፍሕን ክኢሉ ኣብ 2023 ዝተፈጥረ ናይ ስልጠና ዕድል ተጠቂሙ ናብ መድረኽ ቀዳማይ ደረጃ ኣሰልጣኒ ከሰጋግሮ ዝኽእል ናይ ኣሰልጣኒ ስልጠና ቀሲሙ ኣብቲ ዝተዋህበ ስልጠና ብዝነበሮ ተገዳስነትን ብዝረኸቦ ነጥብን ብሉፅ ኮይኑ ብምውፁ ድማ ክሳብ ሽልማት በቂዑ። ኣብ ሚያዝያ 2023 ድማ ኣብታ ከም ኣትለት ዝተወዳደረላን ከም ተሓጋዚ ኣሰልጣኒ ኮይኑ ዝሰርሐላን ጋንታ ፍረት ፃዕሪ ከም ቀዳማይ ኣሰልጣኒ ኮይኑ ክሰርሕ ተመዘ።
1: ኣዋ ናይ ብሓቂ ንዓይ ኣብዚ ዳሓገዘኒ ነገር ሓደ ኣትሌት ናይ ታጋንታ እየ ነይረ ምስ ታጋንታ እየ ንጥፍ ነይረ ካልኣይ ነገር ከዓ ከም ተሓጋዝ ሰልጣንን ካፒተንን ኮይነ ሓደ 2 ዓመት ክኸውን ከይደ ተጓዒዘ ስለ ዝነበርኩ ምስቶም ኣትሌታት ፅቡቅ ዝኾነ ምውሃድ እዩ ነይረኒ። ኣብ 2023 እየ ለቨል 1 ትምህርቲ ተማሂረ ልክዕ እታ ትምህርቲ ምስ ወሰድኩዋ ከዓ ተቐዳማይ ሰልጣንናትና ብዝተፈላለየ ምክንያት ካብ ታጋንታ ተኣልዩ ማለት እዩ። ልክዕ እሱ ምስ ተኣልየ ኣነ ከም ተሓጋዝ ሰልጣንን ካፒተንን ስለ ዝነበርኩ መካእታ ለበልዋን ከእታ ትምህርቲ ወሲድ እያ ስለ ዝነበርኩ ቀጥታ ነታ ናይቲ ኣሰልጣን ቦታ ተክየ ከም ቀዳማይ ኣሰልጣን ኮይኑ ሒዝያ ማለት እዩ። ብድሆ ግን ከም ብድሆ ሰብ ክትመርሕ ጋንታ ክትኣሊ ናይ ብሓቂ ከቢድ እዩ። ግን ከምዚ ድብለካ ከዓ ኣባልታ ጋንታ ኮይነ ቶም ኣትሌታት እውን ፅቡቅ ውህደት ምሳይ ስለ ዝነበሮም ብዙሕ ኣየሸገረንን። ጋንታና ከዓ እቲም ሓለፍቲ ናይታ ጋንታና ቶም ቦርድ ከዓ ናይ ብሓቂ ተላልዮምኒ ስለ ዝፀንሑ ኣቀዲሞም ፈሊጦምኒ ስለ ዝፀንሑ ብሞራል እዮም ተቐቢሎምኒ ፅቡቅ ምትብባዕ ነይርዎ ዋላ ብፌደሬሽናትና እውን ፅቡቅ ምትብባዕ ተገይርለይ ስለ ዝኾነ ብዙሕ ኣይ በድሃንን ድሓን ዝኾነ ስራሕ ጀሚረ ማለት እዩ።
0: ገብረ ሂወት ኣረፋይኒ ኣብ ምዛም 2023 ብፌደሬሽን ኣትለቲክስ ዝበማእከል ንዝዕደል ሽልማት ብሉፅ ኣሰልጣኒ ተዓዊትሉ ጽልውኡ ከም ኣሰልጣኒ እናዓብየ ዝመጸ ገብረ ሂወት ኣብ መጋቢት 2023 ኣብ ጋና ኣከራ ኣብ ዝቀናዕ ዝነበረ መላእ ውድድራት ኣፍሪቃ ማለት ኦል ኣፍሪካን ጌምስ ንሃገራዊት ጋንታ ኣትለቲክስ ኤርትራ መሪሑ ከም ኣሰልጣኒ ፈላሚ ኣህጉራዊ ውድድሩ ከካይድን ዓቕሙ ከርእን ባብ ተራሒሉ።
1: ኦ ናይ ብሓቂ ማለት እቲያ ናይ ምስልጣን መስርሕ ካብ እታ ኮርስ ዝወሰድኩላ እያ ትጅምር። ኣነ ኣብ ወር ሓደ 2023 እታ ናይ ቀዳማይ ደረጃ ኮርስ ወሲደ ካብታ ንሕና ዝወሰድና ኮርስ ካብታ ዝነበረት ኮርስ እውን ኣነ ቀዳማይ ኮይነ ናይ ሰዓት ናይ ኣሰልጣኒ ሰዓት ተሸሊመ ማለት እዩ። እታ ሞራል ካብዚ እያ ትጅምር። እቶም ጋንታ ከዓ ከምዚ ድብለካ ስጥምቲ ጋንታ ስለ ዝነበረት ድሓን ድኾነ ብቕዓቱን ስለ ዝነበሮም ኣብተን ዝቐፀልናየን ኣዋርሕ ፅቡቅ ድኾነ ስራሕ ሰሪሕና ኣብታ ናይ ጋና 4 ኣትሌታት ኣነ 50 እዮም ኢና ካብታ ጋንታ ተመሪፅና። ንዓይ ናይ ብሓቂ መለሲ ዝቕንዕለሉ ዝፀናሕና ሓቀኛ ራእይ ሒዘ ኣብ ሓደ ነገር ክበፅሓለኒ ኢለ ተበጊሶ እዮ ዝነበርኩ ካብታ ምስልጣን ዝወሰድኩዋ ሽልማት ጀሚረ ሞራለይ ብጣዕሚ ዓብዩ ቲሕልምታተይ ከስምር ይኽእል ኢለ ተበጊሰ። ናይ ብሓቂ ከዓ ነዊሕ ኣይተጓዓዝኩን ከዓ ከምዚ ክንብሎ ፀናሕና ኣብ ወርሒ 4 ናብ ኦል ኣፍሪካን ጌምስ ከም ቀዳማይ ኣሰልጣኒ ኮይነ ተመሪፀ ኸይደ። ፅቡቅ ዝኾነ ውድድራት ተወዳዲርና ብኣትሌት ሳምሶን ኣማሬ ኣብ 21 ወርቂ መዳልያ ምፅና በቶም ካልኦት እውን ፅቡቅ ዝኾነ ተወዳደርነት ኣርእና ናይ መጀመርያ ተመክሮ ስለ ዝነበረ ኣነ ሕጂ ናይ ብሓቂ ሞራል ሰኒቐ ናይ ብሓቂ ሓደ ነገር ክገብር ይኽእል እየ ኣነ ብሃገር ደረጃ ዋላ መዳልያ ከምፅእ ይኽእል እየ ብሉፃት ኣትሌታት ከፍሪ ይኽእል ኢሎም ሞራል ዝገበር ኩሉ ኣጋጣሚ ሽዑ ነይሩ ማለት እዩ።
0: ካብ ግዜ ናብ ግዜ ብሉፃት ኣትለታት እናፍሬየ ዝመፀ ገብሪ ህወት ኣብ 2024 ኣብ ፓሪስ ፈረንሳ ኣብ ዝተካየደ ውድድር ኦሎምፒክ ደጊሙ ንሃገራዊት ጋንታ ኣትለቲክስ ኤርትራ ክመርሕ ዓብዪ ሓላፍነት ተዋህቦ። ነቲ ከም ኣትለት ኮይኑ ክበፅሖ ዘይከኣለ መድረኽ ኦሎምፒክ ድማ ከም ኣሰልጣኒ ብምዃን ተሳተፈሉ።
1: ናይ ብሓቂ ንዓይ ሰርፕራይዝ እያ ነራታ ናይ ፓሪስ ኣቐዲሞም ናይ 4-5 ወርሒ ነይሩ እቲ ምድላዋት ናይታ ጋንታ ካልኦት ኣሰልጠንቲ እዮም ሒዞሞም ነይሮም። ኣብ መንጎ ግን ብዙሕ ስለ ዘይተሰምዑ ኣነን ካልኣይን ተቐይርና ማለት እዩ። ኣነን ዳዊት መብራህቱን ተቐይርና ንሓደ ወርሒ ድኸውን ኣብዚ ፅቡቕ ፅዑቕ ድኾነ ምድላዋት ገይርና ናይ ብሓቂ ኣብ ኣትሌቲክስ እቲ ናይ መወዳእታ ዓውዲ ወይ ናይ መወዳእታ ዓወት ሸቶ ኢልካ ክትገልፆ ትኽእል ኦሎምፒክ ሕጂ ኣነ ኣብ መጀመርታ ስታፈይ እሞ ከዓ ኣብ ካልኣይ መገሻይ ምዃኑ እቲ ናይ ኦሎምፒክ ዕድል ንዓይ ኣዝዩ ከቢድ እዩ ነይሩ፣ ብጣዕሚ ከቢድ። ግን ከዓ ዳዊት መብራህቱ ምኩር ኣሰልጣኒ ምሳይ ነይሩ፣ ዋላ እውን በዓል ኢንጂነር ግርማይ እውን ፅቡቅ ድኾነ ምትሕባር ገብሩልና ኣልዩና ነይሮም። ማሲሞ ዝበሃል ሓደ ናይ

0: ፅርግያ ሰልጣን ውን ስለ ዝነበረና ብላዕሊ ኮይንና ዓና ድቋፀረና ማለት እዩ ድሓን ነሩ ፅቡቅ ነይሩ ግን ፅቡቅ ገይረ እንጂ ኣይገበርኩን ኣነኒ ኦሎምፒክ ተሳቲፈዮ ርእዮ ዳ እምበር ፅቡቅ ገይረ ኣየስተማቐርኩን ገና ሕልምታተይ ከስምሩ ዝኽእሉ ኣትሌታት ሒዘ ሓደ ነገር ክገብር ገና ብጉዕዘ ይረ ኣለኹ ማለት እዩ።
1: ኣሰልጣኒ ገብሪ ሂወት ኣረፋይነ ኣብዚ ግዜ ንዓውዲ ኣትለቲክስ ኤርትራ ናብ ናይ ቅድም ክብሩ ንምምላስ ንዝቃለሱ ዘለዉ ከም ሳይሞን ተስፋ ገርግሽ ዳዊት ሳዕረን ዝኣመሰሉ ብሉፃት መንእስያት ኣትለታት ዘፍረየ ኣሰልጣን እዩ። ካብዞም ኣቐዲሞም ዝተጠቕሱ ኣትለታት ብተወሳኺ ኣብ መጻኢ ዓበይቲ ክብርታት ክጓናፀፉ ትፅቢት ዝግበረሎም ኣትለታት እውን ኣብ ትሕቲኡ ኣብ ምስልጣን ይርከቡ። ገብሪ ሂወት ብኣትለታት ዘለዎ ተቐባልነትን ንርሑቕ ዝጠመተ ራእዩን እቲ መሰረታዊ ምስ ምስጢር ዓወቱ ምዃኑ ይገልጽ።
0: እቲ ከም ዓብ ነጥቢ ክትገልፆ ትኽእል ሓደ ተቐባልነት ብኣትለታት እዩ። ተቐባልነት ብኣትለታት ኣነ ኣትለታት ናተይ ይዕርኽተይን ኣትለታተይን መጓይተይን ሰብ ዕላማ ኣብ ዕላማና ሓደ ኩሉ ነገርና ውህደት ኣለና፣ ፅቡቅ ዝኾነ ውህደት ኣለኒ ምስ ኣትሌታት። ካልኣይ ነገር ከዓ እቲ ራእይ ሓቀኛ ራእይ ሒዝካ ንሕራ ትሰርሓ ኣለካ ኮንካ ኩሉ ግዜ ራእኻ ክተስምር ነቲ ሓደ ኣትሌት ወይ ነቲ ሓንቲ ኣትሌት ደይኮንካ ልክዕ ነቲ ራእይካ ኢካ ትሰርሕ። ራእና ከዓ ዓወት እንሕራ ኮይኑ ከዓ ንሕና ኣነ ሕጂ እንታይ እየ ዝገብር መስለካ ኣብ ድገብሮ መፅናዕትታት ወይ ኣብ ድገንፅሎ ዝኾነ ነገር ፅሑፋት ምስ ናይ ደገ ዓበይቲ ውድድራት ከዋድረ ንድኽእል ዓይነት ፕሮግራም ክሰርሕ ክኽእል ኣለኒ። ምናልባት ንኣትለታት ሕጂ ክከብዶም ይኽእል ይኸውን፣ ፅባሕ ንግሆ ግን ካልኡ ኮይኖም ክቐርቡ እዮም ካብ ዝበል ሓሳብ ኣነ ለይትን መዓልትን እየ ዝሰርሓሉ ሓቀኛ ራእይ ኣለኒ። ሓደ ነገር ክገብር ካብ መጀመርታ ካብ ብንግሁኡ ስየ እዩቲ መበገስ እየ ኣነ ዕድለኛ ኢኻ ምስ ፍረ ፃዕሪ ምርኻበይ። ምክንያቱ ሓያላት ኣትሌታት ኣለዎም፣ ሰብ ራእይ እዮም ናይ ብሓቂቶም ኣትሌታት። እቲ ጋንታ እውን ናይ ብሓቂ ሞራል ድህብ ጋንታ እዩ። ሓደ ነገር ክንገብር ኢና ዕላማና ክሳብ ደይሃርምና ኣብ ስራሕና ዝኾነ መሳናኽል ኣይነኦቱን ኢና ኢሉ ነቲ ሓቀኛ ራእናትካ ድርዒ ዝኾነካ ጋንታ ክትረክብ ከለካ ናይ ብሓቂ ሓይሊ እዩ ዝኾነካ። እዚ ኩሉ ተደባሚሩ ከዓ ፅቡቅ ዝኾነ ዓወታት ነመዝግብ ኣለና፣ ፅቡቅ ንፉዓት ትስዋት ኣትሌታት ሒዝና ኣለና። ኣብዚ ድመፅ ደሎ ናይ 2028 ኦሎምፒክ፣ እዚ ናይ ወርልድ ሻምፒዮን 2027 ፅቡቅ ኣንፈት ፅቡቅ ገለ መቕይሮ ክገብሩ ዝኽእሉ ኣትሌታት ሒዝና ተበጊስና ኣለና። ኣምላኽ ሓግዘና ከዓ ሓደ ነገር ክንገብር ኢና።

0: ኣብ ጋንታ ኣትለቲክስ ፍረ ጻዕሪ ዘለዉ ኣትለታት ልዕሊ ዕድሚኦም ዝወፀ ብቕዓት ዝውንኑ ኣብ ንኡስ ዕድሚኦም ዓበይቲ ክብርታት ዝተጎናፀፉን ገና እውን ሸውሃቶም ተወሳኺ ዓወታት ክፉት ዝገበሩን ኣትለታት እዮም። ምስ ከምዚኦም ዝኣመሰሉ ኣትለታት ብሓባር ምስራሕ ከቢድ ሓላፍነት ዘሰክምን ንነዊሕ ዝጠመተ ዓብ ራእ ክህልወካ ባይታ ዝፈጥር ጸጋ ምዃኒዩ ገብሪ ሂወት ዘነፅር
1: ኣቐዲመ ክብለካ ፀናሕ መጀመርያ ራእ ክህልወካ ክኽእል ኣሎ ነቲ ኩሉ ተፅዕናኻ ወይ ነቲ ኩሉ ተልኡኻኻ ኣብ ሸቶ ክተብፅሖ ንድሕር ዳ ኮንካ ሓቀኛ ራእዩ ክህልወካ ኣለዎ የ ድብል ኣነ ብውልቀይ ማለት እዩ። እሱ ዩ ከዓ እቲ ንዓይ ቀንዲ ኣርእስተይ ማለት እዩ። ኣትለታት ምሳና ዘለዉ ንድሕር ዳ ንቕልበሎ ማለና ኮይና ካብ ግዜ ናብ ግዜ ፅቡቅ ዝኾነ ለውጢ ፅቡቅ ዝኾነ ዕብት እንዳገበሩ ይኸዱ ኣለዉ። እታ ጋንታ እውን ብነብሳ ካብ ታሕቲ ካብ ኪድስ ደማዕበለቶም ኣትለታት ኣለዉ ትስፉዋት ናይ ነዊሕ ዕላማ ኢልና ዳሓዝናዮም ክዕውትና ይኽእሉ እዮም ኢልና ዳሓፀናዮም ኣትለታት ኣለውና። እዚ ኩሉ ተዳባሚሩ ሕጂ ኣብ መወዳእታ ተይኣኻ ትብል መዳልያ ክንቀርብ ክንክእል ኣለና፣ ንሃገር መዳልያ ክንቀርብ ክንክእል ኣለና። እቲ ጋንታ እውን ከምኡ ኢሉ እዩ ተበጊሱ ዘሎ፣ ሓደ ነገር ክንገብር ክንክእል ኣለና፣ ለውጢ ክንገብር ኣለና ኢሉ እዩ ተበጊሱ ዘሎ። እቶም ኣትለታትና ኣብ ከምዚ ደረጃታት ካብ ሃለዉ እቲ ኣሰልጣነ እዚ ዓይነት ራእይ ካብ ሃለዎ እታ ጋንታ እዚ ዓይነት ራእይ ካብ ሃለዋ ሕልምታትካ ከይተስምር ንክልክለካ ነገር እንታይ ኣሎ? የለን። ስለዚ ንሕና ነዚ ዝመፅእ ዘሎ ዓመታት ዓብ ራእይ ጌርና ተወጊስና ኣለና። ኣትለታትና እውን ንዕሱ እዩ ሕልሞም። ኣብ ኦሎምፒክ ተኮረ ስራሕ ንድሕር ዳ ትሰርሕ ኣለካ ኮንካ እዚ ንብሎ ዘለና ሕጂ ኣብ መንጎ መንጎ ዝካየድ ብመናጀራት ዝዳለው ውድድራት ብሃገራዊት ጋንታት ዝዳለው ውድድራት ብምሉኡ በቲ ትክክል እንዳማላእካ ኢካ ትኸይድ። ምክንያቱ ነቲ ዝዓበየ ውድድር ትዳሎ ስለ ዘለካ እዚ እንዳቀለለልካ ይከይድ። ተቐንዲ መስርሕና ካ እሱ እዩ። ነቶም ውድድር ነቶም ኣትለታት እውን ክዕወቱ ድገብሮም ዘሎ እቲ ሓቀኛ ራእይ እቲ ናይ ርሑቅ ጠመተ እሱ እዩ ክዕወቱ ድገብሮም ዘሎ።
0: ሃገራዊት ጋንታ ኣትለቲክስ ኤርትራ ኣብ ዝሓለፉ ኣህጉራዊ ውርድራታ ወኪሎማ ካብ ዝተወዳደሩ ኣትለታት መብዛሕትኦም

0: ኣብ ትሕቲ ገብሪ ህይወት ኣረፋይነ ዝስልጥኑ ኣባላት ጋንታ ፍረ ጻዕሪዮም ብዝሕን ቀጻሊ ህላውነትን ኣትለታት ጋንታ ፍረ ጻዕሪ ኣብ ሃገረወድ ጋንታ ኣትለቲክስ ኤርትራ ንናይ ቀረባ ኣሰልጣኒዎም ገብሪ ህይወት ኩርዓትን ሓበንን ዝፈጥር ኣብ ርእሲ ምዃኑ ንካልእ ተወሳኺ ሓላፍነት ዘሰክም እዩ።
1: ሓደ ኩርዓቲ ሓበን ይስማዓካ ምክንያቱ ንሃገራዊት ጋንታ ክንዲዚኦም ኣትለታት ተቕርብ ንድሕር ኣለኻ ተልኡኻኻ ትገብር ኣለኻ ናይ ብሓቂ ሞራሊ

0: እንድኻሞምን ዝተወሰነ ሚኢታዊት ካብ ገንዘባዊ ሽልማት ናይ ኣብ ትሕቲዮም ዝስልጥኑ ኣትለታት ዝረኽብዎ ብፅሒት እዩ። ኣትለቲክስ ሃገርና ነዚንኣሰልጠንቲ ፃማ ስርሖም መወሳት ዝህብ መስርሕ ጌና ኣይበፅሑን ዘሎም
1: ብዓለም ደረጃ ሓቂኻያ ማለሲ እቲ ኣሰልጣኒ ካብቲ ኣትሌት ተኻፋሊ ኣብ ዓድና ግን ንሕና ሞራል ተስፋ ይስንቅና ማለሲ እቶም ኣትሌታትና ንሕራ ተዓዊቶም በቃ እስዩ ዓወትናትና ምስ ግዜ ንበፅሖ ንኸውን ነዚ ንብሎ ዘለና ኩሉ ንበፅሖ ንኸውን ክሳብ ሕጂ ግን ኣይበፃሕናየን ኣለና። ካብኡ ዝዓቢ ነገር ግን የለን። ኣትሌትካ ተዓዊቱ ሓደ ዓብ ለውጢ ገይሩ ነብሱ ቀይሩ ሽም ሃገሩ ክፀውዖ ክትሪኦ ከለካ ካብዚ ዝዓቢ ነገር የለን እምበር ንሕና ታመክሰብና ክሳብ ሕጂ ተፀዋዕነት ክብረትካ ይስማዓካ ከ ኣትሌትካ ተዓዊቱ ክወፅእ ከሎ ንዓኻ ሞራል ትገብር እንተዘይ ኮይኑ ክሳብ ሕጂ ኣይበፃሕናየን ኣለና ተስፋ ንገብር ግና ብሓፂር ግዜ ክንበፅሕ
0: ኣሰልጣኒ ገብሪ ህይወት ኣረፋይነ ዓመታዊ ብፌደሬሽን ኣትለቲክስ ዝበማእከል ዝዕደል ንብሉፅ ስራሕን ኣበርክቶን ኣሰልጣኒ ኣፍልጦ ዝህብ ሽልማት ብሉፅ ኣሰልጣኒ ኣብ ክልተ ኣጋጣሚታት ክዕወተሉ ዝበቕዐ ብሉፅ ዓላሚ እዩ።
1: ሕጂ ንሕና ኣብ ናይ ዞባና ንገብሮ ናይ ኤክሰለንስ ኣዋርድ ኣሎ ብኣትለታት ብኣሰልጠንቲ ብጋንታ ዋላ ዓመት ዓመት እዩ ዝግበር። ሕጂ እዛ ጋንታና ከምዚ ክንዕለሉ ፅናሕና ብዙሕ ሕቶ ኣየድልየን እዩ። ምክንያቱ ንሃገራዊት ጋንታ ክንዲ ዝኣኽሉ ኣትሌታት ተቕርብ እንድሕር ኣላ ኮይና ኣብ ናይ ዞባዊ ውድድር ዕውቲ ኮይና ከም ትወፅእ ይረኣየካ እዩ። ኣትሌታት ካ ዕውታት እንድሕር ኮይኖም ከዓ እቲ ኣሰልጣኒ ብኡ መልክዕ ይዕወት፣ እታ ጋንታ እውን ብኡ መልክዕ ትዕወት። እዚ ግን እንታይ ኢኻ ክትብሎ ትኽእል መስለካ? ኣና ሓያል ስራሕ እየ ዝሰርሕ፣ ምሸትን ኮይኑ እየ ዝሰርሕ፣ ብዘይቀላዕለን እየ ዝሰርሕ። ምክንያቱ ኣነ ኣብቶም ዓበይቲ ኣትሌታት ነዊሕ ምስታ ጋንታ ዝተጓዕዙ ተስፈኦምን ራእዮምን ካብ ቅድም ትፈልጦ ክዕወቱ ከለዉ ብዙሕ ሓድሽ ነገር ኣይኮነና ኸ ንሕና ሓደሽቲ ድምፃናዮም ቆልዑ ካብ ታሕቲ መልሚልና ድዕበናየን ሕጂ ዓበይቲ ዓወታት ከመዝግባ ክትሪአን ከለካ ግን ብስራሕካ ትዓግብ። ዋላ ብሉፅ ኣሰልጣኒ ተባሂልካ ኣብ መድረክ ክዲብ ከለካ ውን ትቕበሎ። ምክንያቱ እንድሕር ኣርሂዝካሉ ዝኾነ ነገር ኣይሕድሰካን እዩ ትቕበሎ። ናይ ብሓቂ ክትሰርሕ ከም ዘለካ ከ ትተባባዕ። እቶም ኣትሌታት ካ ኣብኡ መጠን ብሉፅ ኣሰልጣኒ ተባሂልካ ክትሽለም ከለካ ኣባኻ ድሕድርዎ እምነትን ብልጫን ከዓ ኣዝዩ ዓብዪ ንስራሕ ከ ብጣዕሚ ደጋፊ። ስለዚ እዚ ናይ ዘዋና ንገብሮ ናይ ብሉፅ ኣሰልጣኒ ናይ ብሓቂ ንዓይ ኣብ ስራሐይ ሓጋዚ ኮይኑ ንሎ ማለት እዩ።
0: ኣብዚ ግዜ ብደረጃ ዓለም ኣብ ዓውዲ ኣትለቲክስ ክፍተታቱ እናዘየደ ዝመፅእ ዘሎ ጉዳይ ተጠቃምነት ሓይሊ ዝህቡ መድሃኒታት እዩ። ንገብሪ ህይወት ኣረፋይነ ኣብ ተጠቃምነት ሓይሊ ዝህቡ መድሃኒታት ብዝምልከት ንኣትለታቱ ብቕኑዕ መንገዲ ኣብ ምምእዛን ዝፀወቶ ተራ ከመይ ምዃኑ ተወኪስናዮ ነርና።
1: ናይ ብሓቂ ሓደ እቶም ኣትለታትና ብዙሕ ኣባና ኣየብፅሕወን እዮም ነዚ ጉዳይ እዚ ኣባና የብፅሕወን እዮም። ካልኣይ ነገር ከዓ ንሕና ኩሉ ግዜ ኣብ ንገብሮ ገምጋም ንውድድር ክንዳሎ ከለና ውድድር ምስ ወዳእና ዋላ እውን ሓፈሻዊ ብጋንታ ደረጃ ኣብ ንገብሮ ገምጋም ነዚ ርእሲ እዚ ከይልዓልና ኣይንሓልፍኒ ኢና። ንምንታይ ኢና ከነልዕሎ መስለካ? ሎሚ ኣይፍለጥኒ እዩ ኩሉ ነገር በቃ እንዳተረቀቀ ስለ ዝኸይድ ሎ ዝኾነ ነገር ብጥንቃቐ ክገብርዎ ከም ዘለዎም ኢና ንገብር። ብፍላይ ኣብዚ ዓዱ ኮይኖም ካብቶም ፕሮፌሽናላት ዘለዉና ዋላ ሰዓል እውን ትኾን ዝኾነ ነገር እንድሕር ኣጋጢሞም እሞ ናብ መድሃኒት ክወስዱ እንድሕር ኮይኖም ብናይ ሓኪም ክኢላ ክኸውን ከም ዘለዎ ኣትሌታት ምዃኖም ክሕብሩ ከም ዘለዎም ውድድራት ከም ዘለዎም ክሕብሩ ከም ዘለዎም ኩሉ ኢና ንሕብሮም። ንሕና ምስ መናጀራትም እውን ብቐረባ ስለ ንራኸብ ጋሓን ዝኾነ ስራሕ ኢና ንሰርሕ። ክሳብ ሕጂ ከዓ ፅቡቅ ኣለና። እዚ ግን ብሃገራዊ ፌደሬሽን እውን ብዙሕ ሽሙታት መግለፅታት ዝግበረሉ ስለ ዘሎ ኣብዚ ግዜ እዚ ድሓን ክንከውን ኢና ኢለ ይሓስብ ኣነ። ኣብ ኣትሌታትና ግን ብዙሕ ደሰክፍ የብልና ክሳብ ሕጂ።
0: ኣሰልጠንቲ ኣትለቲክስ ኤርትራ ኣብቲ ሞያ ዘለዎም ኣፍልጦ ዓብዩ ኣብ ዓበይቲ ዓለም ለኻውያን ውርድራት ኣትለቲክስ ተወዳደርትን ዓበይቲ ዓወታት ዝሓፍሱ ኣትለታትን ክምልምሉን ከፍርዩን ብሃገራዊ ፌደሬሽን ኣትለቲክስ ኤርትራ ዝዳሎ ቀጻሊ ስልጠናታት ክህልዩ ኣሰልጣኒ ጋንታ ፍረ ጻዕሪ ገብሪ ህይወት ኣረፋይነ ኣብ መወዳእታ ኣዘኻኺሩ።
1: እዎ ሕጂ ኣነ ሕጂ ብኣይ ወገን ብዙሕ ካብ ዓድና ወፂኢካ ኣብ ካልእ ከይድካ ናብ ኣትለቲክስ ሞያኻ ክትዕቢ ወይ ኣሰልጣኒ ኮንካ ክትሰርሕ ሓሲብ ይፈልጥኒ። ምክንያቱ ንዑ ደይትሕስብ ጋንታ ኣላትኒ፣ ብቕዕቲ ዝኾነት ጋንታ ኣላትኒ። ኣብዚ ሰሪሐ እንድሕር ብትኽክል

0: ሰሪሐ ኣነ ዓብ መቕይሮ ክገብር ይኽእል ኢለ ይሓስብ ኣነ ዛ ሒዘያ ዘለኹ ጋንታ። ከምዚ ትብሎ ዘለካ ግን ሓደ ሞያኻ ኢኻ ትዕቢ፣ ካልኣይ ነገር ኣፍልጦኻ ኢኻ ትዕቢ። ትዕድላት ክርከብ ከሎ መን ሞ ይፀልእ። ሓፈሻዊ ግን ንሕና ካብ ኣብ ደገ ከይድካ ክትሰርሕ እቲ ተደጋጋሚ ኮርስ ኣብዛ ዓድና ክህሉ ሃገራዊ ፌደሬሽን ድሓን ዝኾነ ስራሕ ይሰርሑ ኣለዉ። ሕጂ ግን ኣነ ዋላ ንሃገራዊ ፌደሬሽን ሕጂ ዋላ ከምለዎ ኢለ ከቕርቦ ዝደሊ ትምህርቲ ትምህርቲ ናይ ኣሰልጠንቲ ክዓቢ ክኽእል ክኽእል ኣለዎ። ዋላ እውን ቶም ኣሰልጠንቲ በዓልና ኮነ እቲ ናይ ትምህርቲ ዕደል ክንከፍቶ ንኽእል ኢና ክንደሊ ንኽእል ኢና፣ ግን ንዑኡ ደተባብዕ ኣሰራርሓ ክህሉ ክኽእል ኣለዎ። ክንዓቢ እንድሕራ ኮይና ኣትሌታትና ክልወጡ እንድሕራ ኮይኖም ኩሉ ግዜ ንሕና እንታይ ኢና ንብል መስለካ ኣሰልጠንቲ ከምዚ ኮይኖምና ገለ እዩ ዝበሃል መብዛሕትኡ ግዜ። ኣሰልጣኒ ግን ክዓቢ ደይደለ ኣሰልጣኒ የለን። እቲ ናይ ትምህርቲ ዕድላት ግን ክኽፈት ክኽእል ኣለዎ። እጂ ንሕና በዓልና ሓኾት ንብል ኣለና ኣብ ኢንተርነት እዩ ብገለ እንዳግበርካ ፍልጠትካ ክትዕቢልካ ትፅዕር ኢኻ። ግን ሕጋዊ ክኾነልካ በቲ ዓለም ለኻዊ ክኾነልካ ብያፍ ዝተደገፈ ክኾነልካ እቲ ስራሕ ከዓ ትደሊ ስለ ዝኾንካ ሃገራዊ ፌደሬሽን ኣብዚ ክሕጉዝና ኣለዎም እምበር ብዙሕ ነዚ ትብሎ ዘለካ ናይ ኣብ ደገ ከድካ ኣብ ጋንታታት ገለ ኣይ ኣና ሓሲበሉ ይፈልጥን እየ ንዑ ደይ ትሕስብ ጋንታ ካላትኒ ናይ ብሓቂ ትኩርዓኒ ጋንታ ኣላትኒ።
1: ኣብ 2014 ምስ ፊዮሪ ተሸመ ቃል ኪዳን ዝኣሰረ ገብረ ሂወት ኣረፋይነ በዓል ምዉቕ ሓዳርን ኣቦ ኣርባዕተ ውሉዳትን እዩም።

ማርከስ ዝኸበርኩም ተኸታተልቲ ለሰ ስፖርት ናይ ሎም ሰሙን ትሕዝቶና ኣብዚ ዛዚምና ኣሉና ዝመፅእ ሰሙን ብካልእ ትሕዝቶ ክሳብ ንምለሰኩም ሰናይ ቀነ።

0: ከምባል ስለ ዝመረፀ መራሕትን ልሂቃንን ስርዓት ብልፅግና ንባሕርን ኣፍ ደገ ባሕርን ኣመልኪቶም ወግሒ ፀብሒ ዘቕርብዎም ዘለዎ ሓደስቲ ዘስደምሙ ሓሳባት መትሐዚ የብሎምን።
1: ወደ ባህር ዳርቻ ከመሄድ ባህሩን በቦይ ቀዶ ዳርቻውን ማምጣት የሚል ኣማራጭ የሚያቀርቡ ምሁራን ኣሉ።
0: ኣፍ ደገ ባሕሪ ንምርካብ ኢትዮጵያ ናብ ባሕሪ ካብ እትጓዓዝ ስለምንታይ ባሕሪ ናብ ኢትዮጵያ ዘይመፅእ?
2: ውሃው ያው ግራውንድ ብሬኪንግ ሲለቀቅ ይገባል። በቃ ተገናኘ ማለት ነው። ቀይ ባህርን አሰፋ ነው ማለት ነው። በሌላ አባባል ማለት ነው
0: እት ወደ ምስተሃንፀ ማይፍኖ በቃ ተራኺቡ ማለት እዩ። ንቀይሕ ባሕሪ ኣስፊሕናዮ ማለት እዩ።
3: ከዚህ ጀምረን እስከ ኣሰብ ድረስ ያለው ኣከባቢ ብንቆፍር
0: ካብዚ ጀሚርና ክሳብ ከባቢ ዓሰብን ቀይሕ ባሕርን ምስ ንኩዕት ውፅኢቱ ከመይ ክኸውን?
3: ምፅዋዕ ነመጠቀም ነበረ። ያ ካልተሳካ ግን በራሳችን ምን ወደቦች መፍጠር እንችላለን የሚለውን
0: ብምፅዋዕ ክንጥቀም ዩ ነይሩ ድሌትና። ንሱ ዘይከኣል እንተኮይኑ ግን ባዕልና ወደባትና ክንፈጥር ንኽእል ኢና። ብሔር ዓፈርን መሬቱን ሓደ ካብቲ ከም መጣልዒ ክኾኖም ዝፈሓሓርዎ ዘለዉ ኣጀንዳ እዩ። ብሔር ዓፈር ኢትዮጵያዊ ይብሉን ኣለዉ።
4: እንደውም ሎክላንድ መሆን ያለባት ኤርትራ እንጂ የአፋር ህዝብ አይደለም።
0: ኣብ ኩሉ ዘሎ ሶማላዊ ባሕር እናተጠቕመ፣ ኣብ ኢትዮጵያ ዘሎ ሶማላዊ እንታይ ስለ ዝበደለ እዩ ተኸልኪሉ ዘሎ?
5: ህዝብ እዚህም ካለ እዚያም ካለ ለምንድን ነው ለብቻ የተከለከለው?
0: ትምባል ስለ ዝመረፀ ንኣሜሪካ፣ ቻይና፣ ሩስያ፣ ኤውሮጳን ኣፍሪቃን ተዛሪበ ኣለኹ።
5: እባካችሁን ሸምግሉንና መፍትሄ ኣምጡሉ። ቀይ ባህርን ኢትዮጵያ ለማጣት 30 ዓመት ከዚያ በላይ የወሰደ ትግል ነበር ታውቃላችሁ። ሌላ 30 ዓመት ያስፈልጋታል ብዬ ግን አላስብም።
6: የፋኖን ኃይሎች ማሸነፍ ያልቻለ መንግስት ያለ
0: ትምባል ስለዚህ መረፀ። ሰነዳዊት ፊልም ኣብ ኤሪቲቪ ረቡዕ 9:25 ምሸት ድሕር ዜና ትግርኛ ከምኡውን ኣብ ድግማ ቀዳም 12:50 ቀትሪ ድሕሪ ዜና ትግርኛ። ትምባል ስለ ዝመረፀ ሰነዳዊት ፊልም ኣብ ኤሪቲቪ

ዓውዲ ቅብኣ ብዝተፈላለዩ መንገድታት ይዳለዩ። ቅድሚ ናብ ሕብሪ ምልካይ ምብፅሕ እውን ብርሳስ ተጠቂምካ ሓሳብካ ምስፋር ሓደ ካብቲ ልሙድን ዝውትርን ኣገባብ እዩ። ብተወሳኺ ካንቫስ ዘርጊሕካ ካብ ምድላው ሓሊፉ ኣብ ዝተፈላለዩ መፅሓፍትን ሓበርቲ ታቤላታትን እውን ብቕብኣ ተሰኒዩ ክቐርብ ንዕዘብ ኢና። ንሎም ሰሙን እምበኣር ንቕብኣ ኣብ ዝተፈላለዩ ኣጋጣሚታት ምስ ግጥማ ሰኒኮይተረፈ ንዘቐርብ መምህርቲ ኣደሰ ዘሪሁን ዘላሊና ክነቕርበልኩም ሰናይ ምክትታል።

0: መምህር ታደሰ ኣብ ኣስመራ በቢደረጃ ትምህርቲ ድሕሪ ምዝዛምዩ ኣብ 1984-85 ዓ ም መምህር ኮይኑ ስርሑ ዝፈለመ ንኣስታት 41 ዓመት እውን ኣብ ዓውዲ መምህርና ዝነጥፍ ዘሎ ኮይኑ ካብቶም ኣብ ከባቢኡ ዝዕዘቦም ዝነበረ ቀባእቲ ድማ ንሞያ ቅብኣ ክላልዮ ከም ዝፈለመ እዩ ኣዕሊሉና። መምህር ታደሰ ከምዚ ንዕዘቦ ዘለና ብርክት ዝበሉ ቅብኣታት ክቐብእን ነቲ ካብ ክቱር ድሌትን ኣነቆትን ዝፈልሞ ሙያ እውን በቢግዜኡ ክዕብዮ ከም ዝኸኣለ እዩ ገሊጹልና። ኣብቲ ግዜ ዝስርሖም ዝነበረ ቀብኣታት እውን ብከምዚ ይገልጾም።
1: እዋ ሕጂ ኣብዚ ሕጂ እዋናት እዩ እቲ ኣስማት ጥልቕ ኢሉ ኣብስትራክት ኣርት ገለገለ ኣርት ዝበሃል ነበረ ሽዑ ንሕና ከምኡ ዝበሃል ነገር የለን። ኩሉ ዝረኸብካዮ ኩሉ ተድንቆ ኩሉ መንእሰይ ዝሰርሖ ማእዳው ከዓ ክሳብ ዘለካ ከምትናቱ ክንዲናቱ ዋላ ኣይፀብቕ ንኩሉ የድፍትን ነይረ ኣነ ሽዑ እቲ መጀመርያ ስእሎ ከምቲ ኣቐዲመ ዝበልኮ ኣብ ትምህርቲ ናይ ተምሃሮ መምሃራ እናዳሃቡና ካብ ጥራዝ ካብ መፅሓፍ ናቅዳዕ ኩን ኣብ ጥራዝ ምሕላፍ ነይሩ። ሕጂ ኣብቲ ናይ መጀመርያ ከም ዝብሎ ዘለኩ ብርሳስ እየ ጅምር ነረ ዳዓር ካብቲ ርሳስ ብላክ ኤንድ ዋይት ወይ ከዓ ፀሊም ርሳስ ናብ ሕብራዊ ርሳስ ጀሚረ ማለት እዩ። ሽዑ እውን ከምዚ ዝብለክ ዘለኹ እቲ ዓቕሚ ነይሩ እቲ ዓቕሚ የለን ወተር ከለር ዝበሃል መፅዩ ሕጂ እቶም ዓበይቲ ዝስእልዎ ከይድካ ናርእኻ ካትስእል ወተር ከለር ዝበሃል ጀሚረ ሕጂ እቲ ናይ ማይ ሕብሪ ኣብዚ መምህር ኣብ ዝኾን ኩሉ እዋን እዩ ጀሚረ ቅድሚኡ ዝነበረ ግን በተን ሕብራዊ ርሳስን ብርሳስን ጥራያ ዝስእል ነረ ኣብ ኣዕዋፍ ጥራያ ድበፅ ሕጂ ናይ መጀመርያ ስእል እናተይ ዝነበረ ንሓደ ቃል ናብ ስእሊ ይቕይሮ ነረ ዕዋፍ ደቀን ናቀለባ ከለዋ ወይ ድረእኹ ሕጂ ስእሊ ክትበሃል ከለዎ ብሓሳብ ዝበሃል እውን ኣነ ቁርተይ ካብ ውፅእ ክብል እንዴ ኣቀዲሙ ዝነበረ ሓሳብካ ካ ናብ ስእሊ ትቕይሮ እምበር ዝረእኻ ዮ ካትስእል ዘይነበረ ብስእሊ ዝብል ከሎ እን ኣነ ሕጂ ምናልባስ ትንቢታውያን ክህልዉ ክእሉ ኮኑ ግን ኣነ እንታይ ልምዲ ነርኒ ዓዋፍ ረጋቢት ገለ ንዕቢ ጎረባብቲ ኮይና ድሓር ክቐልበአን ከለዋ ነተ ረጋቢት ስእል ከልቢ ከተጥቡብ ክእላ ሕጂ ናይ ምስእሳታት ተተሓዘ ድስእል ነረ ካብኡ ሕልፍ ኢለ ግን ናይ መላእኽቲ ከዓ ሽዑዋናት ንመላለ ስለ ዝበርና ናይ መላእኽቲ እንታይ ሞ ከምሓመድ ስኢለዮም ብዝሕን ክትገልፅ ሽዑ ከምሓመድ እንዲ ዝበሃል ነይሩ ከምሓመድ እየ ስኢለዮ ናይ መላእኽቲ ሽዑ እቲ ስእሊ ንገንዘብ ኣይኮንካ ንትስእሎ ኣብ ሓደ ገዛ ተጠቂዓ ምስ ረኣየ ሓደ ዝፈትወካ ወይ ሓደ ከምዚ ኣባ ግብረልና ብለካ ትገብረሉ እቲ ሽዑ እንታይ እዩ ከምዚ ይስእል ይኹ ንክብልካ ወይ ስእሊ ካብ ኣካል ቦታ ከይዱ ክፀንሓካ ንከምኡ ጥራይ ኢና ንስእሎ ነርና እቲ ናይ ስእሊ ዝበሃል ምስ ግዜ እዩ ምስ ግዜ ናተደለብካ ምስከትካ ነገራት ምስልዎ መቕሸሽ ክቡካዮም ወይ ንክሸጦ ኢለ ዝሰርሖ ዝነበርኩ እዋናት ኣይነበረን።

0: መምህር ታደሰ ካብዞም ንዕዝቦም ዘለና ቅብኣታት ሓሊፉ ኣብ ናይ ገበርን ውሽጢ መፅሓፍትን ዘለዉ ቅብኣታት ኣብ ምድላው እውን ይነጥፍ እዩ። እዚ ማለት ከዓ ምስ ደረስቲ ብምርድዳእ ገላፂ ዝኾነ ምስላዊ ሓሳብ ዝስፍር እዩ። ብተወሳኺ ኣብ ናይ ኣካዳማዊ ትምህርቲ ዝዳለዉ መፅሓፍቲ ዘለዉ ገለፅቲ ቅብኣታት ከከም ደረጃ ትምህርቶም ተሰኒዮም ካብ ዘዳለዉ ሓደ ከም ዝኾነ ይዓሊሉና።
1: ምናልባሻ ምሁራት ዝብልዎ ኣሎ ካብ ሽሕ ቃላስ ሓንቲ ስእሊ ዝብልዎ ኣሎ ሕጂ ቶም ደረስቲ ናይቲ መፅሓፍቲ ንዓይ ዝብሉኒ ኣቐዲመ ከምዚ ሕጂ ዝበልኩ ኣብ ትምህርቲ ድም ዝፈልጡኒ ወይ ብካል ዕላል ድም ዝፈልጡኒ ሰኣላይ ከም ዝኾንኩም ዝፈለጡ ታቐንዲ ምክንያት ግን ኣብ ክፍሊ ሓፈሻዊ ትምህርቲ ኣብ ተወሰነ እዋን ኣብ ተወሰነ ዓመታት ኮርቲም ከም ኮርቲም ወይ ከዓ ከም ሓደ ኣባል ናይ መፅሓፍቲ ተኣሽሙ ኮይነ ኢላስትሬተር ኮይነ ንሶም ዓበይቲ ሰኣልቲ ኣስማቶም ንምጥቃስ ምናልባት ኣርካናት ዓበይቲ ሰኣልቲ ኣፈወርቂ ወልዱ፣ ሚኬል ኣዶናይ፣ ብርሃነ ኣዶናይ፣ ዳልምባ ፀሓየ፣ ነብሳይ መሓራት ራስ እያሱ፣ ኤልሳ ኪዳነ ካልኦት ምናት ብብዙሓት እንዚኣቶም ኣብኡ መመፂና እቲ ዝውሃበና ዓይነት ናይ ብሄራት ብምሉእነት መፅሓፍቲ ኣብ ተወሰነ እዋን ንስእል ነርና። ቅድሜና ዝስእሉ ኣይነበሩ ማለት እዩ ወይ ብድሕሪና እውን ዝስእሉ ኣይነበሩ ማለት ኣይኮኑ ግን እዚኣቶም ሰባት እዚኣቶም ብሓንሳብ ኮይና ንሰርሕ ነር ሕጂ ኣብኡ ሰርሕ ከም ይፈልጡ እቶም ሰባት ካልእ እውን ብተፈላለየ ምክንያት ዕላል ነይርዎ ምኸውን ከምዚ ከምዚ ኣለና እሞ ትስእልልና ዲኻ ብኒ ሕጂ ኣብዚ ኩሉ ሰብ ክርድኦ ዘሎ ናይ መፅሓፍ ወይ ናይ ገለ ክስእል ከለካ ኣርቲ ብሪፍ ወይ ከዓ መግለፂ ኣሎ ብፅሑፍ እዮም ድቡኻ ከምዚ ከምዝግበሮ ሞ ድሓር ከምዚ ከምዝብሉካ ናብ ክፍሊ ሓፈሻዊ ትምህርቲ ከይድ ከለኹ እቲ ዝሰኣልናያ ቅድም ብርሳስ ምሰኣልናያ ኳሊቲ ኮንትሮል ወይ ከዓ ፅባቐ ዝቋፃፀሩ ምስ ረኣይዎ ኢና ነድምቆ ሕጂ ኣብ ብከምኡ ዝረኣዩዮም ሰባት ዝብልኒ ሕጂ እቶም ሰባት ኣብቲ መፅሓፍ ሰኣልና ዝብሉ እቲ ሽሕ ቃላት ወይ ሓንቲ ምዕራፍ ዝገብርዋስ ብሓንቲ ስእሊ ክገልፅዋ ደልዮም እዮም ንከምኡ እየ ሕጂ ኣነ ክኣስእለሎም ተፈላለየ ደረሲ ተፈላለየ ስእልታት ስኢለሎም ኣለኹ።

0: ሓደ መጽሓፍ ቃላት ጥራይ ዘይኮነ ዝተፈላለዩ ገለጻ ሳኣል ምስፋር ናቱ ጥቕሚ ኣለዎ። እዚ ማለት ከዓ ካብ ሽሕ ቃላት ሓንቲ ስእሊ ጌርካ ምግላጽ ክበልጽ ከም ዝኽእል ይገሊጹልና። ንኣንበብቲ እውን ኣገዳስነት ኣለዎ።
1: እዋ ፅሑፍን ሕጂ ፊልሚ ኮይኑ ንርኣዮም ከም ንዓይ ከም ዝርዳእኒ እቲ ፅሑፍ ብፊልሚ ከም ዝረኣየ ምኾኖ ማለት ስእሊ ምስ ረኣዩ ንዓይ እውን ሓንቲ ካብታ ሰኣላይ ክኸውን ዝገበረ ናብ መፅሓፍቲ ዝስእሉ ዝነብሩ ሰባት እዮም። ሕጂ ኩላህና ክንርድ ዘለና ኩሉ ሰብ ኣብ ውሽጡ ኩሉ ተኽእሎታት ኣለዎ። እንታይ ድ ኣይትፍልሊ ሸልፍታት እንተዳሃሉ ኣብ ሓንጎልና ናይ ዝተፈላለየ ዓይነት ክእለት ዓይነይቲ ፋይል ኣውፂኻ ካ ትጥቀመላ እዩ። ኣነ ንበይነ ፍሉይ ኮይነ ወይ ተኻልእ ብንበይኑ ፍሉይ ኣይኮነን። ሕጂ ብብዙሕ ነገር ክትምነ ትኽእል ትኽእል፣ ግን እተን ፋይላት ኣውፂኻ ንዓኣተን ትጥቀመለን። ከምዚ ላይብረሪ ከይድካስ ብምሉእ እቲ ላይብረሪ ዘሎ መፅሓፍ ኣይኮንካ ተንብቦ። እንታይ ድኣ ካ ትገብር ታተድልየካ መፅሓፍ ትወስድ። ሕጂ ካብቲ ኣብ ውሽጥና ዘሎ ተኽእሎ ሓንቲ ምስ ሰሓበትና እንታይ ይብል ኣነ ቆልዕት ክኸዱ ከለዉ ሲ ገለ ታተ ናብ በልካዮም ከለካ ገዲፎም ኻ ንድሕሪ ይጥወ ኢሉ ካብዚኣ ሲ ንሕና ኣይነፅንዖ ንኸውን እምበር እቲ ሰብ ምናልባሽ እቲ ቆልዓ ዕብይ ኢሉ ዝበለ ማእከላይ ነይሩ ተኮይኑ ድምፂ ደርፊ ደእቲ ቆልዓ ሲ ናይ ሙዚቃ ተኣሽሙሉ ኣነ ምበልኩ ንዓይ ከዓ ሕጂ ዓበይቲ ሰኣት እየ ድርኢ ነይረ ስራሐይ እናኸትኩ ቅድሚ ከቀባብለኩም እየ። ሕጂ ሓንቲ ነገር ክትሰርሕ እንተ ደኣ ዘሎ ኮንካ ነቶም ዝሰርሑ ብትሕት ኢልካ ቅሪብካ ኣብ ትሕቲኦም ኮንካ እስካላ ደይቦም ክስእሉ ከለዉ ተቐብሎም ኮፍ ኢልካ ትርኢ እዚኣ ብኣቕብለና ብሉካ ብኸም ኢኻ ኣታሽ ትገብር። ሕጂ እቲ ነቲ ስእልታት ንዛረበሉ ዘለና ከምዚ ኣቐዲመ ዝበልኮ እዩ ማንስ ጥቕሙ ናይቲ ስእሊ ነቲ ፅሑፍ ኣብ መንጎ ፅሑፍ ክኣቱ ከሎ ነቲ ኣቐዲምካ ኣቢብካ ዘለካ ፅሑፍ ኣብ ምዕራፍ ትመፅእ ከለካ ስእሊ ተሰኒዮ እሞ ብስእላዊ ይርአዮም ኣሎ ከም ተንቀሳቃሲ ፅሑፍ ገብረሎ ነቲ ፅሑፍ ኢለ ዝሓስብ።

ብቐባእቲ ዝዳለዉ ቅብኣታት ሓንሳብ ምስ ተዳለዉ ዘይድገሙ ብምዃኖም ካብ ሓደ ሰብ ንላዕሊ ንሓንቲ ቅብኣ ክውንን ዘሎ ተኽእሎ ጸቢብ እዩ። ነዚ ኣብ ግምት ብምእታው እውን መምህርታት ደሰ ዝተፈላለዩ ፖስት ካርድ ብምድላው እዩ ስራሓቱ ናብ ብዙሓት ከም ዝበፅሕ ገይሩ ከዳሉ ዝጀመረ። እዚ እውን ሓንቲ ቅብኣ ናብ ብዙሓት ክትበፅሕ ዘኽእል ምዃን እዩ ዝገልጽ። ብተወሳኺ ካብ ሃገርና ወፃኢ ብብዝሒ ናብ ብዙሓት ሃገራት ክባፃሕ ዘለዎ ተኽእሎ ልዑል ምዃን እዩ ዓሊሉና።

0: መምህር ታደሰ ካብዚ ክግለጽ ጸንሐ ናይ ቅብኣ ስራሓት ብተወሳኺ ንቕብኣ ብቕርጻ ሰኒኻ ሓሳባትካ ምንፅብራቕ እውን ይሰርሓሉ እዩ። እዚ ከዓ ኣብ ዝተፈላለዩ ካርኒቫላትን ሃገራዊ በዓላትን ብብዝሒ ምስ መሳርሕቱ ብምዃን ይነጥፈሉ ከም ዝነበረ ይዕሊልና።
1: ከምቲ ኣቐዲሞ ዝበልኩ እዩ ሓደ ኣድናቕ እንድሕርኣ ኮንካ ወይ ሓደ ንሓንቲ ተኣሽሙ ንሕላለካ ስእልን እዚ ቀዲምና ንብሎ ፀንሕና ናይ ስከላፕቸርን ማዕረ እዩ ዝኸይድ ክልቲኦም ሲ ፈላለዩካ ነፃፂልካ ትሪኦም ኣይኮነን። ኣቐዲምካ ነቲ ምናልባሽ እዞም ነደፍቲ ገለ ክንሪኦ ከላስ ነዲፎም እዮም ንህንፃ ኢንጂነራት ኣብ ወረቀት ምስ ገበርዎ ዳሓር ናብ ህንፃ ዝቕይርዎ። ሕጂ ስእሊ ከዓ እቲ ንብሎ ዝፀናሕና ከዓ እቲ ናይ ካርኒቫል ስራሓት ከምቲ ኣቐዲሞ ዝበል ክነበርኩ ኣብቲ መምሕዳር ኣብ መምሕዳር ኣባሻውል ኣብኡ ናተይ ገዛይ ኣብ መምሕዳር ኣባሻውል እቶም ሰኣልቲ ኢና ንበሃል ሰባት ተፀውዒና ከምዚ ከምዚ ክሰሪሑኹም ሕጂ ኣብዚ ናይ ካርኒቫል ሰብ ክርድኦ ዘለዎ ኣቐዲምካ እንታይ ትሰርሕ ትበሃል ወይ ነቲ እዋኑ ዝነበረ ጥቕሲ ይሕበረካ እሞ ስኢልካ ምስ ኣቕረብካ ምስ ሓለፈት ኢኻ ትስእላ ስቕኢልና ኣይኮነን ሕጂ ኣብ ካርኒቫል ንከይዱ ሰብሲ እቲ ብድሌቱ ቀይኑ ይኮነን ስእል ምስ ኣቕረብካ እቲ ንድፊ ኣብ ማዘጋጃ ቤት ከይድካ ተቕርቦ እንታይ እንታይ መሳርሒ ድልየካ ተቕርቦ ቤናይ ይጥመት ቤናይ ዓይነት ይጥመት ነቲ እዋን ዘሎ ናይቲ ካርኒቫል ናይቲ ዓመት ምረት ይሰርሕ ድዩ ኣይሰርሕን ነዚ ምስ ሓለፍካ ትሰርሖ ሕጂ ሰኣልቲ ተባሂልና ኢና ፀውዒና። ሕጂ ኣነ ዝከረኒ ኣብ ኣባሻውል ምሕዳር ኣባሻውል ኣብ 3-4 ኣመሓደር ትኸሎ እዩ እቲ ሓደ መሓዳሪ ስራሕካ ምስ ርአየ ነቲ ሓደ ንመሓላለፈካ እዩ። ሕጂ ኣብቲ ናይ ኣባሻውል ንሰርሑ ንበርና ሰለስተና ኣጋጣሚ መምሃራ ኢና ነር መምህር ቤነ ዝበሃል ምሳይ ነይሩ እንደገና ሃመር ሙሴ ተኽለ ዝበሃል ነሮም እዚኦም ሰለስተና ኮይና ብሓንሳብ ንሰርሕ ነርና። ኣብዚ ግን ክርድኦ ዘለዎ ሰብ ነቲ ካርኒቫል ንሕና ክንሰርሑ ከለና ንሕና ዳ ኢና ሰኣልቲ ንበሃለሉ ነርና እምበር ኣፋግሮ ፋግሮ ነይሩ ሓደ ናይ ሙሴ ዝበሃል ኣብ ሽማቦ ቅሬታ ኣብ መደበር ዘሎ ነቲ ንሕና ዝብሎ ዘሎ ብሓፂን እዩ ዘውፅ ኣለና ቀዲሙ ብርሳስ ስኢልና ሳሃብናዮ ብሓፂን ኣውፅኦ ንሕና ሽዑ ነቲ ቅርፃ ብስብኞ ንገብረሉ ወይ ኣብ ጀዲድ ንሸፈኖ ተሓርቲ ድለ መልክዕ ከዓ ንለኽዮ ሕጂ ተፈላለዩ ኢና ንውፅኦ ነዛ ምናልባሽ ትሪኦ ትኾኒ ነዛ ጨርሒ ኣሎ ሃርገፃት ነይሮም ኣግማል ኣሎ ብብዙ ዓይነት ናይቲ እዋን ናይቲ እዋን ዓመተ ምህረት ዘድለ ዝነበረ ተወዳዲርካ ንዑና ንሰርሕ ነር። ሕጂ እቲ ጥቕሙ እንታይ እዩ ቅርፃ እንትሕልክ ኢልካ ተቐሪፁ ጥራይ ጠጦ ከይብል ቅብኣ የድልዮ እዩ ኣና ይቅድም እዩ ትሕቶ ኣና ይትቅድም ኩሉ ነገር ኮ ከምቲ ኣቐዲሞ ዝበልኩ እዩ ኣብ ሓንቲ ጠጦ ኢልካ ነቲ ሓንቲ ጥራይ ክትዕብያ ትኽእል ትኸውን ግን ምስኡ ዝኸይድ ጨናፍር እንተደ ኣሎ ነቲ ጨናፍሩ ከዓ እናገፈፍካ ብሓንሳብ ናሓወስካያ ትኸትካ ይድሓሽ። ሕጂ ቅርፃት ጀሚርና ከምቲ ዝብሎ ነበርኩ ምስ ቀረፅናዮ ግን ሓደ ውድእ ነገር ብስምኞ ጥራይ ምሸፈንካ ነቲ ዓስከሬን እንታይ ይኹመስል ትሪእዎ ትኾኑ ፍቲ ስእሊ ድሓር ግን ውድእ ኣሎ ውድእ ኣብ ከተማ እናዘሮ ከሎቶ ትሪዮ ሕጂ ዝበዝሐ እዋን እቲ ቅርፃን ቅብኣን ብሓንሳብ እዩ ዝኸይድ መን ቅድም ከከምታኣሽሙ ቅብኣ ጥራይ ቀዲምካ ንቅርፃ ተወስነሉ እዋን ክህሉ ኽእል

ግን ቅርፃ ምስ ተሰርሐ ኸ ኣብ መወዳእታ ብምንታይ ዝውዳእ? ብቕባ እዩ ዝውዳእ። ትቐብኦ ነቲ ቅርፃ እቲ ናይ መጨረሻ መልክዑ ትገብረሉ ማለት እዩ። ሕጂ ነዚ ስለ ዝኾነ ኢና ኣጠሚርና ንሕዞ ነርና።

መምህር ታደሰ ነዞም ተሳንዮም ዝኸዱ ሙያታት ኣጣሚሩ ዝኸይድ ብምዃኑ ክሳብ ሕጂ ብርክት ዝበሉ ዕዮታት ከበርክት ክኢል እዩ። ኣብ ናይ ታቤላታት ዘድልዩ ቅብኣታትን ጽባቐ ጽሕፈትን ዝተሰነዩ ስራሓት እውን ኣይገድፎምን። ከምዚ ንዕዘቦ ዘለና ብርክት ዝበሉ ናይ ትካላትን ኣብያተ ትምህርቲ ታቤላታትን ከዳሉ ክኢል እዩ። ነዞም ታቤላታት ምድላው ጻዕሪ ምስ ዓቕሊ ኣሳኒኻ ዝስራሕ ከም ዝኾነ ይገሊጹልና። ምክንያቱ ዝበዝሕ ግዜ ኣብ ዝለዕለ ቦታ ዝስቀሉ ብምዃኖም ተንጠልጢልካ ትሰርሓሉ ኩነት ዝበዝሕ ብምዃን እዩ። በዚ መዳይ ጥንቃቐ ሰኒኻ ክትዓይ ዘገድድ ምዃን እዩ ካብ ተመክሩ ዘካፈለም።

0: መምህር ክንብል እንከለና መራሕን ኣማእዛንን ጥራይ ዘይኮነ ንመጻእ ወለዶ ዝሃንፅ መሃንድስ እዩ እንተበልና እውን ምግናን ኣይኮነን። በዚ መዳይ መምህር ታደሰ ነዚ ናይ ቅብኣ ክእለቱ ንተምሃሮ ብዝስሕብ መንገዲ ተጠቂሙ ኣማእዛንን ሓባርን ኮይኑ ኣብ ዝተፈላለዩ ዛዕባታት ኣተኪር እዩ ብወለንቱኡ ዘዳልዉ። ኣብዞም ደዳልዎም ቅብኣታት ዝተፈላለየ ገላፂ ግጥምን ካልእን ፅሑፋት ኣሰኒዩ ብምስሊ ንሓሳቡ ዝገልፅ ብምዃኑ ፍሉይነት ዝህቦ እዩ።
1: እንታይ ድብል ሕጂ ኣነ መምሃራን ኢና ከም መምሃራን ንዛርብ ኢና ገለ ንብሎም ኢና ሕጂ ትተዓባብያካ እዩ። ኣነ ኣብ ሓደ ገዛውቲ ሓንቲ ጨርፊ ሒዘ ተዓብየ ምሳይ ስለ ዝዓብየት ክገድፋ ይክእል ገለ ኢሎም ተፀሪፎም መምሃራን ሽዑን ሽዑን ከይደ ነቲ መምህር ከምዚ ከምዝብሉ ካለዎ ተምሃሮ እኳ እንተ ዘይበልክዎ ብስእሊ ገይረ እቲ መምህር ነቲ ተምሃራይ ዝበሎ እቲ ተምሃራይ ዝሓርቆ ይጥቃዓ። ከም ኣብነት ሓደ እዋን ናብ ሽሙቲ ቦታ ከይገደፍና ሓደ መምህርሲ እዱግ ኣድጊ ናበለ ኩላህና ኢና ንብላ ንዑ ጥራይ ሕጂ ክብሎ ከይኮንኩን ኣብ እዋን ድሓር ጌጋ ምስ ዝኾነ ኢና ንገድፋ ነራ ከምኡ እናበለ ሞ ከምሰበሎም ሓደ ቆልዓሲ ኣድጊ ኢልኒ ገለ ናበለ ክዛርብ ምሰማዕ ክዎ ኣብታ ትመፅ ዘላ ሰሙን ሓደ ኣድጊ ናብ ኦፊስ እናኸደ ሰኢለስ ዳይረክተር ኣሕዋት ኣለዉ ካኢሎ ምንም ኣላለየኒ ትብል ገይር እየ ነቲ ተምሃራይ ፀውዐ እዚኣታ ሓደ መዓልቲ ዝበልካ እያ ካኢል እየ እቲ መምህር ሽሙ ካብ ምግላፅ ሽዑን ሽዑን ገዲፍዋ እቲ መምህር ተምሃሮ እውን ከምኡ ገበር ተምሃሮ ሕጂ ዚ ተምሃሮ እንታይ ዝበሃል ቀደም ንሕና ክንምሃር ከለና ነበረ ዲቢዛ ተሰፊዩ ምስ መፀ ኣይተፅውቦን ኢኻ ወይ ሰልዲ ዘይነበረና ድዩ ኮይኑ ወይ ሕጂ ንብሎ ዘላ ፋሽና ደ መፀ ድዩ ኮይኑ ብሙሉእ ኢኻ ትገብሮ። ሕጂ ግን ምስ መፁ ነቲ ስረ ሳብ እግሮም ዘፅብብዎ ከተውፅኦ ሕጂ ክሰሓበለ ኢኻ ትብሎ ንኸምኡ ዝኣመሰለ ሕጂ እቲ ሰም ዝገብርዎ ኣብቲ መታን ክጋገይቦስ ካብ ኣብ ገዛ ከትኩም ኣምልቕቶ ብልዎስ ንከምዚ ዝብል ኣብ ግዜ ኣብ እዋን ፈተና እታ ክላስ ገዲፎማ ድወፁ ድሓር መዓልቲ ዋጋ ከም ተኽፍሎም ክላስ ገዲፎማ ድወፁ እንተለዉ ዋጋ ከም ተኽፍሎም ብስእልን ብፅሑፉን ከምኡ ውን ኣብ ገለገለ መፅሓፍቲ ዝረከብክዎ ንሓንጎሎም ዘዛኒ ነዚ መስርሕዎ ሽልማት ክበኩም እየ ዝብል ዝተፈላለዩ ዓይነት ሕቶታት ኣብኡ ጥቃዕ። ብተወሳኺ እቶም ተምሃሮ ናባይ ይመፁ እዮም ሕጂ ሰብ ካብ ሰብ ፈላለ ኸውን ኣነ ድሰኣልክዎ ዝነቐፈኒ እንዳ ሓዲገ ንፅባሕ ደቋርፃ ኮይነ ተጋጊ ማለት እዩ ከምቲ ኣቐዲሞ ዝበልክዎ ኣነ ዝሰራሕክዎ ሰብ ክርእየለ የደሊ

0: ኣብ መወዳእታ እምበኣር መምህር ታደሰ ነዞም ክንገልፆም ዝፀናሕና ስራሓት ብተወሳኺ ናይ መምህርና ስርሑ ዘዳለዎም ብምዃኑ ሞያታት ምብዛሕ ዘለዎ ጥቕሚ ብከምዚ ዝስዕብ ይገልፅ።
1: ዕዋ ኣብ ቤላቤሎ ኣይቲ ኣብቱን ኢኻ ንሕብዙ ሞያት ንዓይሲ ግዜ ዝበሃል መጥፊ ግዜ ጠፊእኒ ከም ዝበሃል ኢሎሞ ኢላታ ንክብል ናልባሽ ኣብዚ ዛረብሞ እቶም ዝሰምዑኒ ተኣሽሙ ገብሮ ክእል ንዓይ ግዜ ኣዝዩ ወርቂ ንዓይ ነይሩ። እቲ ሓንቲ ናተይ ንተምሃረይ ዋላ ድሎም ዕረፍቲ ማለት ስራሕ ምልዋጥ ዳኣ እምበር ኣብ ዓረት ኬትካ ምድቀርሳ ኣይኮነን ዝኒ ናልባሽ ተምሃረይ ሰምዖት ኣለዎ ረስቲ ሚኒስ ቸንጅ ኦፍ ወርክ ጥራይ ዝብሎም ነር ራስቲ ክትዕርፍ ኮንካ ኮፍ ትብል ትኾንካ ትምህርት ኣለካ ኢለየ ዝዛርቡ ኣነ ክዕርፍቲ ኮይነ ከንብብቲ ኮይነ ስእል ክስእል ተፀኒሐ ካልእ ነገር ናይ ኢደ ጥበባ ትሰርሕ ናይ ዕረፍቲ እንታይ እዩ ካብቲ ዝነበሩኮ ናብ ካልእ ሽፍ ትለዊጥካ እታ ንዓኻ ኣድክም ደበለትካ ወይ ትገዛ ድክም ደበለካ ውፅእ ኢልካ ናብ ካልእ ቦታ ከድካ ምስራሕ ሕጂ እተተፈላለየ ሞያ ምስራሕ ሲ ንዓኻ ፍሱሕ ኮንካ ንክትነብር ሕጉስ ኮንካ ንክትነብር እንደገና ኣብ ዝኾነ ቦታ ኣይትጋየሽን ኢኻ ማለት እዩ ብዝተፈላለየ ሞያ ስለ ዝፈጡካቶም ሰባት ዝበዝሕ ኣብ ቦታታት ንዓይ ታሽም ታሒዝያ ዘለኹ ሽም ታ መምህር ፅብቕት እያ ኣብ ተፈላለዩ ቦታ ኣብ ዝምህረሉ ዝነበርኩ እዋን ግን ከም መምህር ኣይፈልጡኒ እዮም ሓካይ ምስ ሓካይም ከይድ ምስ ክፍሊ ዕርሻ ዝነበሩ ከይድ ምስ ገለ ከይድ ኣቀድማ ቢለ ድረሳዕክዋ ኣብ ገጠራት ክምህር ከለኹ ተምሃሮ ናይ መሸማዕ እዋን ነሩ ኣብ መሸማዕ ሲ ስእላ ሕጂ ኣነቲ ሕንፃፃ ጥራይ ዝስእል ኣለን እቲ ውሽጢ ድርከምኦ ግን ኣነ ሕጂ እንተትኸውን ምስ ዘለኹ ፍልጦ እንተትኸውን ተና ሰባት ኣበይ ህልዋ የ ድብ ነር ኣብ ከባቢ ዓላ ሰሳሕ ዝበሃል ቤት ትምህርቲ ምህር ነር ሕብሪ ስለ ዘይነበረና ቆፅሊ ተፈላለየ ሕብሪ ጀፊዕኹም ኣምፅኦ ዝብሎ ብኢና ንለኽ እዮም ኣብ ንግደተን ከይተረፈያ ናብቲ ናይቲ ህድሞታት ተኣሽሙ ዝስእላ ነይሩ ሕጂ እንታይ እዩ ተምሃራይ ዝኾነ ሰብ በዚኣ ክላወ ድክልስ ተበገስ ጥራይ እምበር ተበገስ ጥራይ ድልየ ተሃልዎ እምበር ዝኾነ ነገር ዘይከኣል ነገር የለን ዝኾነ ነገር ዘይከኣል ነገር ከተፀብቕ ኣይትኽእል ትኸውን ክምቶም ክኢላታት ዓመታት ወሲድካ ክትገብሮ ትኽእል ትኽበል ግን ንስኻ እንታ ክትገብር ኣለካ ክትብገስ ተበግሶ ጥራይና ኩሉ ሃና ትፈለየና እምበር ኩሉ ኣብ ውሽጥና ኣሎ ሙዚቀኛ ውሽጥና ኣሎ ሰኣላይ ኣብ ውሽጥና ኣሎ ደረሳይ ኣብ ውሽጥና ኣሎ ኩሉ ነገር ግን ነነይቲ ውፅኢና ነነይቲ ኸንዕብያ ከመይ ንግበር እንደገና ኩሉ ግዜ እንታይ ተፀመምቲ ከዓ ክንከውን ኣለና ኩሉ ግዜ እንታ ክትገብር እንዳሕር ኮፍ ኢልካ ናይ ኮፍ ትብል ተኽእሎ ኣለካ ኮይኑ ኣብ ኩሉ ዕውት ክትከውን ትኽእል ኢኻ እንተዘይኮነ ግን ናይ ኮለል ትብል ትኾንካ ኣብ ኮለል እውን ዘይርከብ ነገር የለን ማለት ኣይኮንኩን ግን ተፀመም ሓንቲ ነገር ኣብ ድሌትካ ክተብፅሓ ትኾንካ ንነዊሕ እዋን ኮፍ ኢልካ መፅናዕት ክትገብረላ ኣብ ውሽጣ ክትሰርሕ ክትዋሳእ እንተለካ ዓውት ክትከውን ኢካ ብሎም

ሰላም ከመይ ቀኒኹም ዝኸበርኩም ተዓዘብቲ ኣብ ዝሓለፈ ሰሙን ኣብ መዘርግሒ ንቕጠታት መርበብ ሓበሬታ ሸባይ ዳትኩም ናይ ዝተዘርግሓ ጋዜጣታት ሓዳስ ኤርትራ ኤርትራ ሓዲሳ ኤርትራ ሓዳስን ኤርትራ ፕሮፋይልን ኣቶኪራት ትዳሎ መደብ ዳህሳስ ሕትመት ሒዝናልኩም ቀሪብና ኣሎና። ጋዜጣ ሓዳስ ኤርትራ ብዘይካ ሶኒ መዓልታዊ ትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ትግርኛ እያ። ዋና ኣሳናዳኢ ብርሃነ ምሕረታብ፣ ምክትል ኣሳናዳኢ ዓብደልቃድር ኣሕመድ፣ ቦርድ ምስንዳ ዮሴፍ ሃይለማርያም፣ ሙሉ ብርሃን ሃብተ ገብርኤል፣

ዓለም የማነ፣ ሙሴ ገብረ እግዚአብሔር። ሌአውት ፍርቱና ኤፍሬም፣ ትንሱእ ፍስሐዬ፣ ሳምራዊት ሀብተ፣ ሰሎሜ አፈወርቂ። ሪፖርታጅ ስነ ስርዓት መመረቕታ ኮሌጅ ሕክምናን ስነ ፍልጠት ጥዕናን ኦሮታ ብቑዕ ፍልጠትን ክእለትን ዝዓጠቐ ሞያዊ ዓቕሚ ሰብ ብምፍራይ ብቕዓት ኣገልግሎት ጥዕና ሃገርና ክብ ንምባል ዜጋታት ምፍራይ ዝርከብ ኮሌጅ ሕክምናን ስነ ፍልጠት ጥዕናን ኦሮታ ብዝተፈላለዩ ዓውድታት ጥዕና ዘምሃሮም 68 ማለት 59.6 ሚታዊ ደቂ ኣንስትዮ ዝርከቦም ን5ይ ግዚኡ ብቀዳም 25 ሓምለ 2026 114 ተምሃሮ ኣመሪቑ። ድሌትን ጠለብን ሕብረተሰብ ዘማልእ ስርዓተ ትምህርቲ ብምክታል ዜጋታት ኣብ ምፍራይ ዝርከብ ኮሌጅ ሕክምናን ስነ ፍልጠት ጥዕናን ኦሮታ ኣብ ርእሲ እቶም ዝነበሩ ፕሮግራማት ሓፈሻዊ ሕክምና፣ ነርስ፣ ፋርማሲን ክሊኒካዊ ላቦራቶሪ፣ ብዲግሪ ቴክኒሽናት ስነ መድሃኒት፣ ክኢላታት ሰብ ሞያ ጥዕና ከባቢ፣ ቴክኒሽናት ሕክምናዊ ላቦራቶሪ፣ ቴክኒሽናት ስነ ራጂ፣ ቴክኒሽናት ሕክምና ስንን ሓፈሻዊ ነርስን ካብ 2020 ጀሚሩ ኣገልግሎት ጥዕና ብዓይነትን ብዝሕን ቀረብን ንምምሕያሽ ኣብ ናይ ድሕሪ ምርቓ ፕሮግራም ብፍሉይ ክእለት ሕክምና ማለት ክሊኒካል ስፔሻላይዜሽን ጠመተ ብምግባር ፍሉይ ክእለት ብሕክምና ህፃናትን ፍሉይ ክእለት ማህፀንን ሕርስን ጥንስን ብክልተ ዝጀመረ ፕሮግራማት ኣብዚ እዋን እዚ ዓውደ ትምህርቲ ብፍሉይ ክእለት ማለት ሕክምና ውሽጣዊ ሕማማት፣ ሕክምና መብጣሕቲ፣ ሕክምና ራጅን ስእላዊ ቀረፃ፣ ሕክምና ማህፀንን ሕርስን ጥንስን፣ ሕክምና ህፃናት ከምኡ ድማ ፍሉይ ሕክምና ዓይኒ ዘጠቃልል ናብ 7 ፕሮግራማት ክቢ ምባል ኣገልግሎት ምምሃርን ምስትምሃርን ኣብ ምቕፃል ይርከብ ተጠቂሱ። ፌስቲቫል ኤርትራ 2026 ብልዑል ማዕርግ ተዛዚሙ። ወግዓ መዛዘሚ ፅምብል መደብ ፌስቲቫል ክሳብ ዝጅመር ኩሎም ኣባላት ያታዊ ጉጅለ ባህሊ ዞባታት ብሓደ ረምታ ድምፅን ጠቃዒትን ብዝተፈላለዩ ሕሩያት ያታዊ ጣዕመ ዜማታት ኣሰንዮም ነቲ ኣዳራሽ ከማምቕዎ ተረኣዮም። ሃዋህው ናይቲ ፅምብል ድማ ፉሕፉሕ በለ። ላዕለዎት ሰበስልጣን መንግስትን ግንባርን ዕዱማት ኣጋይሽ ተሳተፍቲ ፌስቲቫል ስነ ጥበበኛታት ኣብ ዝተረኽብሉ ወግዓዊ መዛዘሚ ልክዕ ሰዓት 5:20 ድሕሪ ቀትሪ ምስ ኮነ መደብ ነቶም ምእንቲ ህላወናን ክብረትናን ዝወደቑ ሓርበኛታት ጀጋኑ ብምዝካር ብዝክረ ሰማዕታት ፈለመ። ከም መፈለሚ ናይቲ መደብ ድማ ብስነ ጥበበኛ ገብሪ ሂወት ፀሃየ ዝተገጥመት ነዊሕ ብእትብል ደርፊ ድምፃዊ ረዘና ዓለም መደባት ስነ ስርዓት ናይቲ መዛዘሚ ኣሃዱ በለ። ብድሕሪ እዚ ቃል ኣቦ መንበር ሃገራዊ ኣዋሃዲ ሽማግለ በዓላት ኮሚሽነር ኮሚሽን ባህልን ስፖርትን ኤርትራ ብኣምባሳደር ዘመደ ተክለዩ ስዒቡ። ኣምባሳደር ዘመደ ፌስቲቫል ዓብዪ ሃገራዊ ንግደት እዩ፣ ድሕሪ ምባል ፌስቲቫል ኤርትራ ከዓ ዓመት መፀ ዝእንገድ ፅምብል ብምዃኑ ብሉፃት ውርሻታት ሃገር ዝመሓላለፈሉ መደብ ብምዃኑ ኣብሪሁ ኣስዒቡ። ኣቶ ዘመደ ኣብዚ ዓመት እዚ ዝተኣታተዉ ሓደስቲ መደባት እውን ንፌስቲቫል ድምቀትን ማዕርግን ዝሃቡ ፈተነታት ምንባሮም ብምጥቃስ ንቐጻሊ ብዝበለፀ ክወሓሱ መታን ንዝምልከቶ ኣካል ሓላፍነት ዘሰክም ከም ዝኾነ ገሊጹ። ንስ ወሲኹ ኣብዚ ዓመት እዚ ካብ ወፃእን ውሽጥን ሃገር ብዝሒ ናይቶም ብኣካል ዝተሳተፉ ነጋድያን ልዕሊ 500,000 ከም ዝኾነ ብምብራህ ፌስቲቫል ንጥምረትን ሓድነትን ህዝቢ ኤርትራ ዘጉልሕ ሃገራዊ ውራይ ምዃኑ ደምዲሙ ይርከቦ። ስእላዊ መግለጺ ምርኢት ፌስቲቫል 2026 ቁሸት ዞባ ደቡብ። ኣብ ዓምዲ መዛነዪ ጽልዋ እትዛረቦም ቃላት፣ ጥቕስታት መዛነዪ፣ ኣገዳስነት ምንባብ ታሪኽ ህይወት ብሉፃት ሰባት መልሲ ዝተመሰቐለ ቃላት ሰፊሮም ይርከቡ። ኣብ ዓምዲ ጥዕና ንነድሪ ጉርጉማ ዝድስስ ትሕዝቶ ይጸንሐና። ነድሪ ጉርጉማ ሓደ ካብ ዓይነታት ሕማማት ስርዓተ እስትንፋስ እዩ። ብሕክምናዊ ኣፀዋውዓ ብሮንካይትስ ይበሃል። ኣብ ጉርጉማ ናይ ሳንቡእ ብዝረአ ምቕፃል እቲ ሕማም ዝግሃድ ኮይኑ ምሕር ምስዓል ዝኣመሰለ ምልክት የርኢ። ነድሪ ጉርጉማ ፈለማ ኣብ ኣፍንጫ፣ እዝኒ፣ ጎረሮን ሶርኖን ብዝፍጠር ረኽሲ ዝጅምር ሕማም እዩ። እቲ ረኽሲ ቀስ ብቐስ ናብ ጉርጉማ ናይ ሳንቡእ ምስ ወረደ ድማ ነድሪ ሕማም ጉርጉማ ክግሃድ ይጅመር። ተደጋጋሚ ምስዓል፣ ፂጥ ዝብል እስትንፋስን ሕፅረት እስትንፋስን ከምኡ ውን ቃንዛ ኣፍ ልቢ ገለ ካብቶም ልሙዳት ምልክታት ናይቲ ሕማም እዮም። ነድሪ ጉርጉማ ዘየላቡን ሕዱርን ተባሂሎም ኣብ ክልተ ይምቀሉ። ዘየላቡ ነድሪ ጉርጉማ ንዝተወሰነ እዋን ክትስዕል ፀኒሕካ ዝገድፈካ ክኸውን እንከሎ፣ እቲ ሕማም ወይ ምስዓል ተደጋጋሚ ዝመላለስ እንተኮይኑ ግና ሕዱር ተባሂሉ ይፅዋዕ ተጣይሱ። ጋዜጣ ኤርትራ ሓዲሳ ብዘይካ ሶኒን ረቡዕ

ምምሕዳር ከባቢ ሓይነባ ኣብ ሕሽመለ ከባቢኡ ቀይሩ ንሕርሻ ምቹእ ብምግባር ዝተዓወተ ኣብነታዊ ሓረስታይ መሓመድ ኬር ሙሳ ተላልዩ ይርከብ። ሪፖርታጅ ወቅዓዊ ምዛም ፌስቲቫል ኤርትራ 2026 ቀሪብ ሎ ስለ መግለፂ ፌስቲቫል 2026 ቁሸት ዞባ ደቡብ ይፀንሐና ኣብ ዓምዲ ፈንዋዓዳት እያታዊ ነጋሪትን ታሪካዊ ድሕረ ባይትኡን ብዝምልከት ምስ ሓላፊ ጨንፈር ባህልን ስፖርትን ዞባ ሓጋዝ ኣቶ ዑስማን መሓመድ ስዒድ ዝተገብረ ቀለመጠቅ ሰፊሩሎ። ብተመሳሳሊ ኣብ ዓምዲ ፈንዋዓዳት ኣብ ብሄረ ናራዝ ዝውተር ፌስቲቫል ቅድድም ኣሓ ሆር ተላልዩ ይርከብ። ጋዜጣ ሓዳስ ኤርትራ ኤርትራን ፕሮፋይል ወትሩ ረብዑን ቀዳምነት እትዳሎ ጋዜጣ ውሽጢ ሃገር ናይ ቋንቋ እንግሊዝኛ ዋና ኣሰናዳኢ ኣማኑኤል መስፈን፣ ምክትል ኣሰናዳኢ ሲራክ ሃብተ ሚካኤል፣ ሌኣውት ኣዝመራ ብርሃነ፣ ቤተልሄም ታደሰ፣ ሞናሊዛ የማነ። ኣብ ዓምዲ ሪፖርታጅ ንወግዓዊ ምዛም ፌስቲቫል ኤርትራ 2026 ዝልስስ ትሕዝቶ ሰፊሩሎ። ኣብ ዓምዲ ስፖትላይት ስነ ስርዓት መምረቕታ ኮሌጅ ሕክምናን ስነ ፍልጠት ጥዕናን ኦሮታ ሓደ ስጉሚ ንቅድሚት ምዃኑ ተጠቒሱ። ኣብ ፌስቲቫል ኤርትራ 2026 ዝቐረቡ ውርሻታትን ቴክኖሎጂን ናይ ምውሳብ ምህዞታት ዝምልከት ተዳሲሶም ይፀንሕና። ሪፖርታጅ ስነ ስርዓት መምረቕ ኮሌጅ ስነ ፍልጠትን ጥዕናን ኦሮታ ቀሪቡሎ። ኣብ ዓምዲ ኪውንኤ መጽሔት መንእሰይ ምስ ጋዜጠኛ ስነ ጥበባውን ኣዘንታውን ተገላላይ ሳሙኤል ኣዶናይ ናይ ዘካየዶ ሰፊሕ ዳሳስ ጽማቕ ትርጉም ሰፊሩሎ። ኣብ ዓምዲ ቁጠባን ዋኒነን ቁጠባዊ ዕቤት ብመንፅር ዓውደ ትምህርቲ ተዳሲሱ ይርከብ። ኣብ ዓምዲ ሓሰባት ብግዝኣት ሕጊ መናብ ልዕሊ መን ክወራዘ ይኽእል ኣብ ትሕቲ ዝብል ኣንጻር ህዝብና፣ ኣንጻር ሃገርና፣ ኣንጻር መንግስትና ክንደይ ዘይተባህለ ካብኡ ናብ ግን ጭብጢ ብዘይብሉ ምሕር ምድግጋም ረሲሑ ናብ ርኳን ዝተቐየረ ጸለመ ብዛዕባ ሃገራዊ ኣገልግሎት እዩ። ኣብ ጥር ዝዕብዳኖም ሃገራዊ ኣገልግሎት ከም ባርነት ክገልጽዎ ፈቲኖም ማይ ዓሚኾም ምስ ተረፉ ስልቲ ብምቕያር ሓለይቲ መሲሎም ሃገራዊ ኣገልግሎት ግቡእ ግን ናይ ኤርትራ ምሕር ነዊሑ ኣብ ምባል ወዲቖም። ኣብዚ ሒዝናዮ ዘለና ኣርእስቲ ብዛዕባ ዕላማ ቁም ነገርን ረብሓን ሃገራዊ ኣገልግሎት ምትንታን ኣድላይ ኮነን ጸለማኦም ብቐጥታ ንምምላስ ግን እወ ሃገራዊ ኣገልግሎት ድሕሪ ሓምሻዩ ዙርያ ልዕልቲ ንውር ዝጀመረሉ ተናዊሑ እዩ። ምንዋሕ ሃገራዊ ኣገልግሎት ግን ንምንታይን ስለምንታይን ንህዝብን መንግስትን ኤርትራ ጥራዩ ዝምልከት ማንም ወፃእተኛ ይኹን ከዳሚ ናይ ወፃእተኛታት ልዕልቶም ንሃገሮምን ህዝቦምን ዘገልግሉ ቤተሰቦም ህዝብን መንግስትን ኤርትራ ኣብዚ ጉዳይ እዚ ከተሓሳስቦ ኣይክእልን። ልዕሊ ኩሉ ከዓ እቶም ልኡላውነት ሃገርናን ህዝብናን ንክግሃስ ብሕቡኡን ብጋህድን ኩሉ ዝፈተኑ ወፃእተኛታትን ተሓባበርቶም ተጠባበቕቲ ሓለይቲ ኮይኖም ክቐርቡ ላግፂኡ ይርከቦ። ኣብ ዓምዲ ሸባብ ንኡስ ዓምዲ ሓሳባት ሳሕል ፅባሕ ናፅነት ኣብ ትሕቲ ዝብል ኣብ 1999 ዓ.ም ካልኣይ ወራር ኣብ መብቅዑ ድነ ሳልሳይ ወራር ኣብ ቀረባ ርሕቀት ኣብ ዘንጠጠየሉ እዋኔ ንሳዋ ተመሊሰ እያ። ክመለሳን ከለኹ ግና ወረኣ ፅቡቕ እዩ ነይሩ ክሳብ ዝሪኣ ግን ኣይኣመንኩን። ካብቶም መማፅእተይ ኢብራሂም ኣምቸን ሳይሞን ብርሃነን ካብ ሳልሳይ ክሳብ ሓምሻይ ዙር ኣብ ሰዋ ዝፈረዮም ኣብ ጉዕዞም ከለና ኣታ ከመይ ኢሎም ኣብ ሰዋ ይነብሩ ኣለው ምስ በልክዎም ኢብራሂም ከመይ ጌርካኸ ኣብ ኣስመራ ይንበር ክብል ብሕቶ መሊሱለይ ንኣስመራ ነዛ ሰፊሕን ጥጡሕን ጎደናታት እትውንን ካብ ገዛ ወፂእካ ናብ ገዛ ንክትኣቱ 10 ሜትሮ ምስጓም ዘየድልየካ ብቕዲ ህንፃታታ ኣብ ዓለም እትድነቕ ይትረፍዶ ኣብ ቤት ኣብ ግዳም እኳ ፅላል ዘይትስነላ ብመብራህታ ንቐትርን ፀላምን ማዕረ እትገብሮ ምስ ሰዋ ከወዳድራ ምፍታኑ ንላግፅ እምበር ንኻልእ ሓሰብክዎን ይርከቦ። ኣብ ዓምዲ ስድራ ቤት ሳዕቤናት ፍትሕ ኣብ ስድራ ቤት ተዳሲሶም ግርጭታት ብዝተፈላለየ ምክንያታት ኣብ ስድራ ቤት ኣብ ዘጋጥመሉ እዋናት ሓድሕዳዊ ሰላም ንምክብባርን ንምፍጣር ሕድገት ምግባር ይገድስ። ዶክተር ጋሪ ዲቻፕማን ዝተባህለ ክኢላ ነዛ መልኬቱ ክዛርብ ንከሎ ሕድገት ፈውሲ ዝበዝሐ ኣብ ስድራ ቤት ዘጋጥም ፀገማት እዩ ክብል ድሕር ምጥቃስ ወለዲ ሓዳሮም ብዝግባእ ንምምራሕን ቀጻልነቱ ንምውሓስን ሕድገት ስምዒት ጥራይ ዘይኮነ ርድኢትን ውሳነን ምዃኑ ክፈልጡን ክነቕሕሉን ዝግባእ ጉዳይ እዩ ክብል ይገልጽ። ኣብ ገለገለ ወለዲ ዝረአ ሕድገት ናይ ዘይምግባር ዝምባለታት ሕድገት ምግባር ምልክት ተሰዓርነት ጌርካ ስለ ዝውሰድ እዩ። ኣብ ስድረቤታዊ ጉዳያት ሕድገት ምግባር ካብ መትክላትካን እምነትካን ምርሓቕ ዘይኮነ ንሓበራዊ ሰላምን ርጋትን ምስ መጻ ምድኻ ብምርዳእ መፍትሒ ምንዳይ ማለት እዩ ተጠቂሱ። ኣብ ዓምዲ ልምዓት ገስጋስ መደብ ምጥፋእ ማሃይምነት

ትን ትምህርትን ዓበይትን ተራሲሱ ይርከብ። ኣብ ዓምዲ ሚን ሆና ሆናክ ኣብ ፌስቲቫል ቹቻንቮ ሆንግ ኮንግ ንላዕሊ ናሓኮርካ ዝሰላሰል ውድድር ምእካብ ምቁር ሕብስቲ ብርክት ዝበሉ ተወዳደርቲ ከም ዝተሳተፉ ተገሊጹ። ዝተሓላለኸ ሕክምናዊ መብታሕቲ ብከቢድ ጸገም ክስቐዩ ዝጸንሑ ክልተ ሰባት ከም ዘድሓነ ተሓቢሩ። ደም ዝመስል ፈሳሲ ዝተፍእ ቀንጥሻ ኣብ ጫካታት ከም ዝተረኽበ ተሓቢሩ። ን14 ዓመታት መመላእታ ንሓንቲ ስድራ ኣብ ምጥቃዕ ዝተጸምደት ሓርማዝ ኔፓል ሕፅር ጓሉ ንምምሕያሽ ሚልዮናት ዶላራት ዘጥፍእ ዘሎ ቻይናዊ ይጸንሕና። ኣብ ዓምዲ ያሉ ስራ ዝተፈላለዩ ስድራ ቤት ጠቀስ ትሕሶታት ይጸንሕና። ስእላዊ መግለጺ ፌስቲቫል 2026 ቁሸት ዞባ ደቡብ ቀሪቡሎ። ኣብ ዓምዲ ጥዕና እኹል ፀሓይ ብርሃን ምስ ድቃስ ዘለዎ ምትእሳር ተዳሲሱ። ልዋም ድቃስ ከም ዝተመጣጠነ ምግብን ኣካላዊ ምንቅስቓስን ንጥዕናና ኣዝዩ ኣገዳሲ እዩ። ብኣንጻሩ ስእነት ድቃስ ናይ ኣእምሮ ጸገማት ክነማዕብል፣ ክብደት ሰብነት ክንውስኽን፣ ብዝተፈላለዩ ሕማማት ክንጥቃዕን ይገብረና። ብርሃን ፀሓይ ንኩነታት ድቃስና ዝጸሉ ዝዓበየ ደጋዊ ርቑሕ እዩ። ከምቲ ኩሉና ንርድኦ ብቐሊሉ ንክንድቅስ ጸልማት ክኸውን እዩ ዘለዎ። ምትእስሳር ብርሃንን ድቃስን ግና ካብቲ ንሓስቦ ንላዕሊ ዕምቆት ኣለዎ። ብርሃን ፀሓይ መዓስ ንድቅስን መዓስ ንነቅሕን ንዝቆጻጸር ናይ ኣካላትና ሰዓት ኣብ ምቁፅጻር ልዑል ተራእዩ ዘለዎ። ብተወሳኺ ብርሃን ፀሓይ ንድቃስ ንዘበራትዕ ሜላቶኒን ንዝተባህለ ሆርሞና ምፍጣር ኣገዳሲ እዩ። መዓልታዊ ንፀሓይ ብርሃን ንምቅላዕ እንሕልፎ ሰዓታት እንተላይቲ ኣበየናይ ሰዓታት ናይ መዓልትን ክንደይ ሰዓታትን ዝብል ኣብ ኩነታት ድቃስና ጽልዋ ኣለዎ። ስለዚ ኣብ መንጎ ብርሃን ፀሓይን ድቃስን ዘሎ ምትእሳር ብዕምቆት ምፍላጥ መዓስ ናብ ዓራት ትድይብ መዓስ ከ ፀሓይ ትጽሎ ንኽትፈልጥ ሓጋዝ እዩ ይርከቦ። ኣብ ዓምዲ ትንታነ ዜና ማሊ ስለምንታይ ናብ ዳግማይ ቅልውላው ብዕምቆት ተላዒሉ ንረኽቦ። ማሊ ኒጀርን ቡርኪና ፋሶን ኣብ 2020 ድሕሪ ዝተኸየደለን ዕልዋ መንግስቲ ብወታደራዊ መንግስትታት ክመሓደራ ድሕሪ ምጅማረን ካብ ደገ ከጋጥመን ዝኽእል ስጋታት ብብቕዓት ንምምካት ሓበራዊ ልፍንቲ ኣቑመን እየን። ነቲ ልፍንቲ ድሕሪ ምቓመን ድማ ኣብ ምዕራብ ኣፍሪቃዊ ዞባዊ ውድብ ኢኮዋስ ዝነበረን ኣባልነት ስሒበን። በዚ ከዓ እተን ዝተረፋ ኣባላት ኢኮዋስ ዝኾነ ሃገራት ኣፍሪቃ ንማሊ ኣንጻር እዞም ሽበራውያን ኣብ እትገብሮ ቃልሲ ክሕግዝኣ ኣይከኣላን። መንግስቲ ማሊ ኣብዘን ዝሓለፋ 4 ዓመታት በቶም ብኣፍሪካን ኮርፕስ ዝፍለጡ ወታደራት ፌደሬሽን ሩስያ እዩ ክሕገዝ ጸኒሑ። ካብዘን ዝሓለፋ ሒደታ ወርሕ ጀሚሩ ፀጥታዊ ቅልውላው ናይቲ ሃገር እናባእሰ ኣብ ዝመጸሉ እዋን ግን እተን ምስ ማሊ ሓበራዊ ልፍንቲ ዘቆማ ቡርኪና ፋሶን ኒጀርን ናብቲ ሃገር ሰራዊተን ይልእካዶ ይኮና ዝብል ሕቶ ብብዙሓት ወገናት ክላዓል ጸኒሑ። እዘን ኣብ ተመሳሳሊ እዋን ምስ ማሊ ብወታደራዊ መንግስቲ ክመሓደራ ዝጀመራ ቡርኪና ፋሶን ኒጀርን ብመሰረት እቲ ኣቂመንኦ ዘለዎ ሓበራዊ ልፍንቲ ናብ ባማኮ ሰራዊትን ክልእካ ከም ዝኽእል እዮም ተንተንቲ ዝሕብሩ። እንተኾነ ከምቲ ብተደጋጋሚ ክግለጽ ጸንሐ ክልቲኤን ሃገራት ካብ ማሊ ብዘይሓይሽ ኩነታት በዞም ሽበራውያን ምዃኖም ብመንግስቲ ማሊ ዝግለጹ ዘለዉ ዕጡቃት ጉጅለታት ይናወፃየን ዘለዋ። ካብ ጠቕላላ ስፍሓት ቡርኪና ፋሶ እቲያስታት 400ዊት ካብ ጠቕላላ ስፍሓት ኒጀር ድማ ዛጊት ብኣሃዝ ዘይተነፀረ ሰፊሕ መሬት ኣብ ትሕቲ ጅሃዳዊ ዕጡቅ ጉጅለ ጅንምን ኣዝዋድን ኣትዩ ዝርከብ። ስለዚ እዘን ጎረባብቲ ማሊ ዝኾና ክልተ ሃገራት ናይ ባዕለን ፀጥታዊ ብድሆታት ከይበድሃ ናብ ማሊ ሰራዊተን ከዋፍራ ይኽእለን ኢል ከምዝራብ ካብ ሓቂ ዝረሓቐ እዩ ዝኸውን። ብመሰረት ነቲ ዞባ ብቐረባ ዝከታተልዎ ዘለዉ ተንተንቲ ፖለቲካ ተጣይሱ። ሳዋ ሓበን ወለዶታት ኤርትራውያን ኣብ ትሕቲ ዝብል ኣርእስቲ ሰላም ውራስ ክብርታት ድማ ሎሚ ከምታ ብፍርያት ተጠርኒቓ ዘው ዝበለት ገረብ ወይኒ ብፍቕሪ ዘጉላዕልዐን ዝሰውረን ሸባብ ናይዚ ሃገር ብዕትፍታት ኣሻሕ ኮይኑ ይርከብ። ኣብ ዕርድታት መትከልን ፅንዓትን ስኒትን ሓድነትን ኣትኪሉ ኣብ ቦታ ቅያ ይሰርሕ ኣሎ። ጅግንነት ስርያ ቦታቱ ከም ፀወታ ሪለይ እናሰጋገረን እናተቐባበለን ታሪክ ናይዚ ሃገር ይዕቅብን ናብ መጻእት ወለዶታት የመሓላልፍን ኣሎ። ብኣምሳል ድምፅታት ናይቶም ዝሓየሉ እንስሳታት በረኻ እናደገመ ድማ ንፍቕሩ ንናሻዕ የህንዝዎ። መን ክብል ኣንበሳ ኣሎኻዶ ወዲ ነብሪ ምልክቱ ስኒት ፍቕሪ እናበለ ኸዓ ንግሆን ምሸትን ብመዝሙር ደቂ ጽንዓት ኣብ ቦታ ጽንዓት ይገስግስ ኣሎ። ብመንገዲ ሓቅን ትባዓትን ይመላለስ። መንእሰያት ኤርትራ ኣብ ሰላምን ርግኣትን ይመሃሩን ብወፈራ ማእቶት መሬቶም የልምዑን የለሳልሱን። ኣብ ግዜ ኩናት ድማ ሃገሮም ይከላኸሉን ክብርታቶም የውሕሱን።
ኣብ ዓምዲ ማህደር ጀጋኑ ፈረሰኛ ኣገር ሓ

ሓኪም ዘርእስታ ዛንታ ገድሊ ፈሊማ ኣላ ፀሓፍ ዛንታ ማቴዎስ ኣብርሃ ባርያ ተረኽቲ ዳንኤል ኣሰፋው ምስ ሌተናንት ኮሎኔል በላይ መስፍን ተገዳናይ ዳንኤል ኣሰፋው ነቲ ብወዝቢ ዝተፀንበሮ ግን ከዓ ብልቢ ዝተቐበሎን ዘፍቀሮን ሂወት ተገዳላይ ርዒሙ ብተወፋይነት ክቃለስ ዝተዓዘብዎ ሓለፍቱ ሞያ ደሊቡ ዝያዳ ከበርክተሎም ስለ ዝገምገምዎ ንናይ ኣጋር ሓኪም ኮርስ ክምሃር ሓፀይዎ ካብ ብህፃኑ ጀሚሩ ዝምባለ ሙዚቃ ከም ዝሓደሮን

ኣሎ። ኣብ ዓምዲ ካብ ዞባታት ኣጀርበብ ዝኽሪ ንሕናን ሓፋሽ ህዝብናን ኣብ ትሕቲ ዝብል እዛ ሎሚ ኣብ ንዞባ ሓመልማለወቲ ጥርነፍ ምምሕዳር ከባቢ ኣጀርበብ ኣብ ሰሜናዊ ጫፍ ምድረ ሰኺና ኣብ ትሕቲ በረኽቲ ጎቦታትን ዓበይቲ ሕሉማትን እተደኮነት በዚ ናይ ግዜ ዘመነ ሰውራ ቅርፂ ምምሕዳራዊ ካርታ ኣብ ዞባ ማእከላይ ምብራቕ እትርከብ ናይቲ ዞባ ደጅን ሰውራ ኮይና ዘገልግለት ታሪካዊት ዓዲ እያ። ኣብ ሰለስተ ተመዓደውቲ ሕሉማት ዝርከቡ ሩባታት መኬት ዘለዋ ሸኸትን ፍሩህን ከም ማእከል ምምሕዳርን ምውፋርን ኣባላት ክፍለ ህዝቢ ጀማሄር ገጠር ኣባላት ውሽጣዊ ስርሒት 06 ስለያ ውድብ 72 ሃንደሳ ዞባዊ ሰራዊት ኮማንዶ ሕክምና ከምኡ እውን ተንቀሳቐስቲ ኣባላት ድምፂ ሓፋሽን ካልኦት ኣሃዱታት ውድብን ንመፅናዕትን ስርሒትን ዝተኣኻኸብሉ ብዙሕ ዝኽርታት ዝሓቆፈ ቦታታት እዩ። እዛ ካብ ከተማ ከረን 17 ኪሎ ሜትር ርሒቓ ትርከብ ዓዲ ምስ ምፍራስ እዝናደው ዝተኣሳሰር ብዙሕ ዝኽሪ ኣለዋ። ብፍላይቲ ካብ ከረን ዝብገስን ዝምእከልን ዝነበረ ዝዓበየ ክፋል ናይቲ ኣብ ኤርትራ ዓስኪሩ ዝነበረ ካልኣይ ኣብዮታዊ ሰራዊት ብዝምልከት ክርከብ ዝድለን ዝከኣልን ኣገዳሲ ሓበሬታታት ንምፅናዕ በዚ መስመር እዚ ብዙሕ ንጥፈታት ተኻይዱ። ኣብ ሕሉማትን ሩባታትን ኣጀርበብ ዝሰፈሩ ኣባላት ዝተፈላለየ ኣህዱታት ውድብ ብዝተፈላለየ ኣገባብ ብኣካልን ብምስጢራዊ መስመራት ውፍያት ውሽጣዊ ስርዓትን እናተንቀሳቐሱ ኣዝዩ ፈታኒ መድረኽ ቃልስን ተወፋይነትን እዮም ኣሕሊፎም። በብእዋኑ ኣብዚ መስመር እዚ ኣብ ውሽጢ መፅናዕትን ስርሒትን ከለዉ ብወፍሪ ጸላኢ ብድብያ ብድሎን ሃንደበትን ብዘጋጠመ መኻልፍ ዝተኸፍለ መስዋእቲ መውጋእትን ንስክላ ካብ ሞት ምድሓንን ካልእ ተደጋጋሚ ክስተታትን ኣዝዩ ብዙሕ ይርከቦ። ኣብ ዓምዲ ንቑሕ ደመና ኣነነት ኣብ 21 ክፍለ ዘመን ፍሉይ ምዃን ብልጫ ድዩ ዝብል ዛዕባ ተላዒሉ ይፅንሐና። ፍሉይ ምዃን ብርክት ዝበለ እወታዊ ፅልዋ ኣለዎ። ፍሉይ ኣጠማምታ ብምዕባይ ዝሓሸን ሓድሽን ሜላታት ክነማዕብል ይሕግዝ። ብልሒ ኣእምሮ የበርኽ። ከምቲ እንብህጎውን ኣድህቦን ኣድናቆትን ናይ ካልእ ሰብ ይስሕብ እዩ። ይኹን እምበር ብዝግባእ ምስዘየለ ጠንቂ ፍልልይን ግርጭትን ይኸውን እዩ። ኣዝኻ ኣብ ከባቢኻ ካብ ዝርከቡ ሰባት ፍሉይ ምዃን ሰባት ንኽርድኡኻ ስለ ዘፀግም ክንፅሉኻን ዕድላት ክኽልክሉኻን ይኽእሉ እዮም። እዚ ዘስዕቦ ፀቕጢ ኣእምሮ ድኹም ማሕበራዊ ዝምድናን ትሑት ነብሰ ክብርን ምትእማንን ክነማዕብል ንኽእል። ስለዚ ፍሉይነት ተኸስኪሱ መሳርሒ ብቕዓት ክንገብሮ እንተዘይክኢልና ዘይተደለየ ኣድህቦና መንነትን ብምዕባይ ክዕንወና ይኽእል ምዃኑ ምርዳእ ኣገዳሲ እዩ ተጠቒሱ። ኣብ ዓምዲ ሰምራ ጅህድ ኣብ ዞባ ዶብ ንኡስ ዞባ ዓዲ ቀይሕ ምምሕዳር ከባቢ ሓይነባ ኣብ ሕሽመለ ከባቢኡ ቀይሩ ንሕርሻ ሙጭ ብምግባር ዝተዓወተ ኣብነታዊ ሓረስታይ መሓመድ ኬር ሞሳ ተላለዩ ይርከብ። ኣብ ዓምዲ ወቕፋ ፍንያ ሓደስቲ ፍጻመታት ዓለም ስነ ጥበብ ተዳሲሶም ይጸንሑና። ኣብ ዓምዲ ሸባብያት ህላወ ናይ ዝተፈላለየ ሃገራት ሓይሊ ባሕሪ ኣብ ቀይሕ ባሕሪ ጽልዋታቱን ተዳሲሱ ንረኽቦ። ስእላዊ መግለጺ ፌስቲቫል ኤርትራ 2026 ቁሸት ዞባ ጋሽባርካ ቀሪቡሎ። ኣብ ዓምዲ ኩርናዕ ተምሃሮ ተመኩረይን ተመኩረኻን እቲ ዶ እቲ ጉዕዞና ከመይ ነበረ ልሙዳት ስሕተታት ኣብ እንግሊዝኛ ግድል በላሕቲ ዲኹም ዝብሉ ዛዕባታት ይጸንሑና። ኣብ ዓምዲ ፍረ ጻዕሪ መሓመድ ኬር ሙሳ ኣብነት ጻዕርን ሞሳን ዝኾነ ኣብነታዊ ሓረስታይ ተላልዩ ይርከብ። እቲ ሕርሻ ክገብረሉ እኽእል እየ ዝበሎ ቦታ ስንጭሮን ጎቦታትን ዝዓብልሎ ብምንባሩ ከቢድ ዕዮ ይፅበዮ ከም ዝነበረ ኣይዘንግዓን። እቲ ስራሕ ኣብ 2005 እኳ እንተጀመሮ ብዙሕ ከይቀጸለ ግን ኣቋርጾ። ኣብ 2015 ከም እንደገና ከልምዕ ብምሕሳብ ነቲ ስንጭሮን ጎቦታትን ንምድልዳል ከቢድ ስራሕ ጀሚሩ። ንገሊኡ እናኳዓተ ክጸርቦን ክነድቆን፣ ንገሊኡ ድማ ሓመድ ክመልኦ ጀመረ። ሸቀሎ ወሲኹ ድማ ነቲ ስራሕ ከቀላጥፎ ካለ። ንጽንኩርነት ናይቲ ስራሕ ክገልጽ እንከሎ ሓረስታይ መሓመድ ኬር እቲ ንሕርሻ ዝሓሰቦ ቦታ ገሊኡ ምስ ጎቦ ዝለገበን ክሳብ ጥሪት ዝሓልፋሉ ዘይክእላን ቦታታት ከም ዝነበረ ይዝክር። ክገብረ ንዝበለ ውሽጣዊ ድሌት ዝዓግቶ ከምዘየለ ዝጠቅስ ሓረስታይ መሓመድ ኬር 500 ሜትሮ ርሕቀት ካብ ዘለዎ ቦታ ብመኪና ዝመጽእ ባህርያዊ ድኹዒ ብዓረብያ እናመላለሰ ብምድኳዕ ነቲ መሬት ንልምዓት ድሉ ገበረ ይርከቦ። ኣብ ዓምዲ ሸባብ ንስ ዓምዲ ሕቶ ሸባብ ኣነ ዘረባ ሰብ ጸሊአ። እቲ ጉዳይ ንቡር ፈቲነ ሓደ ወዲ ምስ ወለድኩ ፍትሕ ኣጋጢሙኒ ድሮኳ ካብ ዝፋታሕ 8 ዓመት ኮይኑሎ ሕጂ ጸገም ኮይኑኒ ዘሎ ዝኾነ ሰብ ብፍላይ መሳርሕተይ ዘይትምርዓዊ እናበሉ ኣሸጊሮምኒ። እቲ ዝገርመካ ወላ በዓል ሓዳር ይኹን
ሓደ ሃብታም ሪኣ ኣቢል

ግዜ ትሕዚ ከምኡ ኢልካ ኣይንበርን እዩ እናበሉ ሞራለይ ይትንክፉን እዩ። ሓዳርን ውላድን ክህልዎ ዝፀልእ ሰብ ዘለዎ ኣይመስለኒን። ግና ሰብ ባዕልኻ ክትሰርሕ ኣይትኽእልን ኢኻ። ብወገነይ ዘይፍትን ኣይኮንኩን። ይኹን እምበር ኣጋጣሚ ኮይኑ ኩሎም ንሓዳር ሓሲበ ዝቐርቦም ሰባት በዝበኽሮ ዓይነይ ዝኾነ ወደዮም ዝመፁኒ። ሓዳር ክንገብር እንተኮይኑ ውላድኪ ምሳና ክኸውን የብሉን ይብሉኒ። ኣነ ኸዓ ብዘይ ውላደይ ሓዳር እንታይ ይኾነኒ? ናተይሲ ዕድለዩ ምበልኩ። ወደይ ግና ብዘይ በኣይ ገጽ ዝተፈላለየ ሰብ ክርአን ክመሸኸንን ኣየድልየንን እዩ ዝብል ሕቶ ናብ ኣማኻሪ ቀሪቡ ብቑዕ ዘተ ተኻይድሉ ይጸንሐና። ኣብ ዓምዲ ሓሳባት ካልኣይ ክፋል ብግዝኣት ሕጊ መን ኣብ ልዕሊ መን ክወራዘ ይኽእል ቀሪባኣላ። መንግስቲ ኤርትራ ነዚ ምስ ኩነታትን ከመድረኽን ሃገርና ዘይካየድ ፍቱን ውዱቕ ማሕበረ ቁጠባውን ፖለቲካውን ሓሳባት ምዕራብ ንጎኒ ገዲፉ ምስ ተመክሮ ሃገርናን ህዝባን መድረኻን ዝኸይድ ማሕበራዊ ቁጠባዊ ፖለቲካዊ እንተላይ ፍትሓዊ ኣገባብ ቀይሱ ብዘገምታ የተግብረሎ። እዚ ቅንዑን ኣማራፂ ዘይብሉን ልኡላዊ ሓሳብን ኪደትን ንኤርትራ ግዳይ ፖለቲካውን ቁጠባውን እገዳን መቕፃዕትን ሃገራት ምዕራብ ገይርዋ እዩ። ንህዝብን መንግስትን ኤርትራ ግን ኣየንበርክኸምን። ሎሚ ምዕረባውያን ንህዝቢ ዘማእከለ ፍትሓዊ ኣገባብ ከተኣታትዉ ምድላዮም ህዝባዊ ግንባርን መንግስቲ ኤርትራን ዝተኸተልዎ ኣገባብ ፍትሒ ቅኑዕ ምንባሩ ምስክር እዩ ይርከቦ። ኣብ ዓምዲ ተርሙማ ምንዳይ ሓቂ ራብዓይ ክፋል ፌስቲቫልን ኣብ ስነ ጥበባዊ ምርኢት ዝተሳተፉ ተምሃሮን ሰፊሮም ይርከቡ። ኣብ ዓምዲ ደቂ ኣንስትዮ ሓይሊ መርፍእ ኣብ ትሕቲ ዝብል ስነ ጥበበኛ መምህር ቤተልሄም ዘወልዲ ተላልያ ትርከብ። ዘለኒ ዝምባለ ኣብ ቅብኣን ኢደ ጥበባትን እዩ። ኣብ ዝተፈላለዩ ትካላት ኣብ መንደቕ ዝሰኣሉ ቅብኣታት ትሰርሕ። ብተወሳኺ ብኢድ ዝስርሑ ከም ቦርሳ፣ ናይ እዝኒ፣ ናይ ክሳድ መፋትሕ ወዘተ ዝኣመሰሉ ኣብ ከባቢና ብቀረባ ብእንረኽቦም ጥረ ነገራት ዝፈርዩ ስራሓት ኣዳሉ። እቲ ሳልሳይ ድማ ናይ መርፍእ ቅብኣ እዩ። እዚ ነቲ ዘለኒ ናይ ቅብኣ ዝምባለ ካብቲ ብልሙድ ዝግበር ናይ ቅብኣ ቀለማት ወፃኢ ብመርፍእን ፈትልን ዝስራሕ ቅብኣ እዩ። ኣብዚ ግዜ እዚ ድማ ዳርጋ ብዙሕ ኣቓልቦ ሂበ ዝስርሓሉ ዘለኹ ሞያ እዩ። መርፍእ መሓዛ እያ ምሳይ ዝዓበየት መሳርሒት እውን እያ። ኣብ ግዜ ንእስነትና ብብዙሕ ኣቕሓ ንፃወት ኢና። ኣነ ግን ከም ቆልዓ ብካልእ ነገራት ኣይተፃወትኩን። ካብ ንእስነት እያ ትሒዘ ምስፋይ ኣዝዩ ይምስጠኒ ነይሩ። ይዝከረኒ ተምሃሪት ሳልሳይ ክፍልን ከለኹ ንኣደይ ቦርሳ ክትገዝአለይ ሓቲት እያ። ክሳብ ትገዝአለይ ግን ክፅበይ ከኣልኩን። ኣብ ገዛና ዝነበረ ዝተፈላለየ ጨርቂ መርቂ ኣኪበ ባዕለይ ቦርሳ ሰሪሐ። ሒዝያ ድማ ናብ ቤት ትምህርቲ ኸይደ። ናይ ነገር ቆልዓ ባዕለይ ሰሪሐ ኢለ ንመዛኖይ ከርኢ ኣዝዩ ባህብለኒ ነይሩ። ባዕሊ ናይ ምስራሕ ተሃነይ እኳ እንተውፃእኩ ካብ ቤት ትምህርቲ ግን ፍርቂ ንብረተይ እናውደቕ ከየ ገዛ ተመሊሰ። ኣደይ ተመሳሳሊ ዝምባለ ስለ ዝነበራ ንተበጎሶ ይርያ ነቲ ቦርሳ ዳግማይ ኣተዓራርያ ኣደላትለይ። ናተይ ፍርያት ኮይና ትስምዓን ስለ ዝነበረ ድማ ክሳብ ሻምናይ ክፍሊ ተማሂረላ ይርከቦ። ኣብ ዓምዲ ሚንሁናዊ ሁናግ ኣብ ባሓለዋ ዝተቆፅረሉ ዩኒቨርሲቲ ትምህርቲ ብምቕፃል ማስትሬት ዲግሪ ዝዓተረ ቻይናዊ ፖሊስ ጃፓን ኣብ ከባቢኡ ዝርከቡ ናይ ዕድመ ሰብ ፀጋ ኣብ ግምት ከየእተወ ለይትን መዓልትን ጊታር ብዓውታ ብምፅዋት ድቃስ ዝኸልአ ሙዚቀኛ ኣብ ቀይዲ የእትዮም ን7 ዓመት ከም ዝፈረድዎ ተገሊጹ። ኣብ ኣሜሪካ ኣብ መስርሕ መጥባሕቲ ፍሕኛ ሓንቲ ጓል ኣንስተይቲ ድሕሪ ምእላዩ ቤት ፍርዲ ናይ ሚልዮናት ካሕሳ ክኽፈላ ከም ዝወሰነ ተገሊጹ። ብቕልውላው ሕርሲ ጥንሲ ከም ዝፀንሓ ዝፈለጠት ኣሜሪካዊት ጓል ኣንስተይቲ ኣብ ጉዕዞ ባሕሪ ብፅቡቕ ከም ዝተገላገለት ተሓቢሩ። ኣብ ዓምዲ ዝርዓዊ እቅትሳድ ጂኦሎጂካዊ ትዕድልታት ኤርትራ ምሳ ከባቢ ዝቃዶ ኢንዱስትርያዊ ምዕባለ ኣብ ምርግጋፅ ዘለዎ ተራ ተዳሲሱ ይፀንሐና። ኣብ ዓምዲ ውሓት ሃልጢፍል ኣብ ፌስቲቫል ኤርትራ 2026 ተውህቦ ህፃናት ኣብ ፅሕፈት ድርሰትን ትርጉምን መፅሓፍቲ ከም ዝተፀባረቐ ተዳሲሱሎ። ሪፖርታጅ ምርኢት ዞባ ጋሽባርካ ጋሽባርካ መሶብ ፀጋታት ሃገር ቀሪቡሎ። ኣብ ዓምዲ ተቓሪር ዝላለዩ ጥዕና ጥቀስ ሓበሬታታት ረኽበታትን ምዞታትን ቀሪቦም ይፀንሑና። ስእላዊ መግለፂ ፌስቲቫል ኤርትራ 2026 ቁሸት ዞባ ማእከል ቀሪቡሎ። ኣብ ዓምዲ ስፖትላይት ፌስቲቫል ኤርትራ 2026 ምርኢት ውርሻታትን ፀጋታት ባሕርን ተዳሲሱሎ። ዘለናይ ወቕቲ ብዝተፈላለዩ ሙያታት ክስልጠኑን ክምሃሩን ዝፀንሑ ድሕሪ ናይ ዓመታት ፃዕሪ ተመሪቖም ናብ ካልእ መድረኽ ዝሰጋገሩሉ ወቕቲ ክንዲምዃኑ ኣገዳስነቱ ኣብ ዓምዲ ዴቨሎፕመንት ተዳሲሱሎ። ኣብ ዓምዲ ኪዌንዲኤ ታሪክ ኤርትራ ሃብታም ባህላን ውርሻታትን ህዝባን ፀጋታታን ንዓለም ኣብ ምልላይ እትፅዕት ውፊቲ ኤርትራዊት ናይ ፒኤችዲ መፅናዕታ ኣብ ስትራቴጂ ልምዓት ኤርትራ ኣድሂባ እትሰርሕ ዘላ ወይዘሪት

0: ትምባል ስለ ዝመረፀ መራሕትን ልሂቃንን ስርዓት ብልፅግና ንባሕርን ኣፍ ደገ ባሕርን ኣመልኪቶም ወግሐ ፀብሐ ዘቕርብዎም ዘለዎ ሓደስቲ ዘስደምሙ ሓሳባት መትሓዚ የብሎምን።
1: ወደ ባህር ዳርቻ ከመሄድ ባህሩን በቦይ ቀዶ ዳርቻውን ማምጣት የሚል ኣማራጭ የሚያቀርቡ ምሁራን ኣሉ።
0: ኣፍ ደገ ባሕሪ ንምርካብ ኢትዮጵያ ናብ ባሕሪ ካብ እትጓዓዝ ስለምንታይ ባሕሪ ናብ ኢትዮጵያ ዘይመፅእ?
2: ውሃው ያው ግራውንድ ብሬኪንግ ሲለቀቅ ይገባል። በቃ ተገናኘ ማለት ነው። ቀይ ባህርን አሰፋ ነው ማለት ነው። በሌላ አባባል ማለት ነው
0: እቲ ወደብ ዝተሃንፀ ማይፍኖ በቃ ተራኺቡ ማለት እዩ። ንቀይሕ ባሕሪ ኣስፊሕናዮ ማለት እዩ።
3: ከዚ ጀምረን እስከ ዓሰብ ድረስ ያለው ኣከባቢ ብንቆፍር
0: ካብዚ ጀሚርና ክሳብ ከባቢ ዓሰብን ቀይሕ ባሕርን ምስ ንኩዕት ውፅኢቱ ከመይ ክኸውን?
3: መፅዋዕ ነበጠቀም ነበረ። ያ ካልተሳካ ግን በራሳችን ምን ወደቦች መፍጠር እንችላለን የሚለውን
0: ብምፅዋዕ ክንጥቀም እዩ ነይሩ ድሌትና። ንሱ ዘይከኣል እንተኮይኑ ግን ባዕልና ወደባትና ክንፈጥር ንኽእል ኢና። ብሔር ዓፈርን መሬቱን ሓደ ካብቲ ከም መጣልዒ ክኾኖም ዝፈሓሓርዎ ዘለዉ ኣጀንዳ እዩ። ብሔር ዓፈር ኢትዮጵያዊ ይብሉን ኣለዉ።
4: እንዳውም ሎክላንድ መሆን ኣለባት ኤርትራ እንጂ የአፋር ህዝብ ኣደለን።
0: ኣብ ኩሉ ዘሎ ሶማላዊ ባሕር እናተጠቕመ፣ ኣብ ኢትዮጵያ ዘሎ ሶማላዊ እንታይ ስለ ዝበደለ እዩ ተኸልኪሉ ዘሎ?
5: ህዝብ እዚም ካለ እዚያም ካለ ለምንድን ነው ለብቻ የተከለከለው?
0: ትምባል ስለ ዝመረፀ ንኣሜሪካ፣ ቻይና፣ ሩስያ፣ ኤውሮጳን ኣፍሪቃን ተዛሪበ ኣለኹ።
6: እባካችሁን ሸምግሉንና መፍትሄ ኣምጡሉ። ቀይ ባህርን ኢትዮጵያ ለማጣት 30 ዓመት ከዚያ በላይ የወሰደ ትግል ነበር ታውቃላችሁ። ሌላ 30 ዓመት ያስፈልጋታል ብዬ ግን አላስብም።
7: የፋኖን ኃይሎች ማሸነፍ ያልቻለ መንግስት ነው ያለ
0: ትምባል ስለ ዝመረፀ ሰናዊት ፊልም ኣብ ኤሪቲቪ ረቡዕ 9:25 ምሸት ድሕሪ ዜና ትግርኛ ከምኡ ውን ኣብ ድግማ ቀዳም 12:50 ቀትሪ ድሕሪ ዜና ትግርኛ። ትምባል ስለ ዝመረፀ ሰነዳዊት ፊልም ኣብ ኤሪቲቪ።

ሰላም ዝኸበርኩም ተኸታተልቲ መደባት ስፖርት ሰሙናዊ ፍጻመታት ስፖርት ውሽጢ ሃገርን ወፃእን ሒዝናልኩም ቀሪብና ኣሉና ክሳብ ፍጻመ መደብና ምሳና ክትፀንሑ ብክብሪ ዝዕድመኩም ኣሚር ዓልየ ሰናይ ምክትታል ኣባል ስጳኛዊት ክለብ ሞቪስታር ኤርትራዊ ተቃዳመ ብሽክለታ ናትናኤል ተስፋፅዮን ትማሊ ሰንበት ኣብ ስጳኛ ዝተካየደ ናይ ሓደ መዓልቲ ውድድር ቀዳማይ ኮይኑ ተዓዊቱ ተሸላሚ ናሓስ መዳልያ ሻምፒዮን ቅድም ብሽክለታ ኤርትራ ኣባል ሞቪስታር ኤርትራዊ ናትናኤል ተስፋፅዮን ትማሊ ሰንበት ንበሰማያን ሓደን ግዜኡ ኣብ ስጳኛ ዝተካየደ ናይ ሓደ መዓልቲ ውድድር ሰርኪቶ ደ ጌቶ ቀዳማይ ኮይኑ ተዓዊቱ ኣብዚ ንዝኽሪ ሄርማኖስ ኦታዋ ዝተካየደ ብማሕበር ቅድም ብሽክለታ ዓለም ዩሲኣይ ናይ ሓደ ነጥቢ ሓደ መለክዕ ዘለዎ ውድድር ተቃያደ ምቲ ካብ ከተማ ቢልባኦ ተበጊሶም ኣብ ከተማ ጌቶኣ ተዛዘ 172.2 ኪሎ ሜትር ዝርሕቐታ ውርድሮም ኣካይዶም ኣብዛ መድረኽ ዝተፈላለያ ጉጅለታት ኣብ ብሬክ ኣወይ ድሕሪ ምውዓለን ድማ ናትናኤል ተስፋፅዮን ን8 ተቀዳደምቲ ጠርኒፋ ካብ ዝመፀት ጉጅለ ንውርድሩ ብ3:58.49 ብምዝዛም ቀዳማይ ኮይኑ ሕንፃፅ ብምርጋፅ 125 ናይ ዩሲኣይ ነጥቢ ወሲዱ እስጳኛውያን ኣባል ባሕሬን ቪክቶሬስ ፓው ሚገልን ኣብ ቱር ደ ፍራንስ ተሳቲፉ ዝመፀ ኣባል ኮፊድስ ስጳኛዊ ኣሌክስ ኣራምቡሩን ድማ ካልኣይን ሳልሳይን ተርታ ብምሓዝ ምስናቱ ኣብ ፖዲየም ደይቦም

0: ኣምላኽ ናይ ተስፋ ጽዮን ብዘመዝገቦ ዓወት ተሓጊዙ ሻምናይ ናይ ፕሮፌሽናል ዓወቱ ኣመዝጊብዎም ናት ናይ ተስፋ ጽዮን ኣመዝጊብዎም ካብ ዘሎ 8 ዓወታት እተን 3 ኣብ ሩዋንዳ እተን ዝተረፈ 5 ድማ ኣብ ኤርትራ ጥልያን ጋቦን ፈረንሳን ስጳኛን ኣመዝጊብዎን ኣብዚ ናይ ውድድር ዓመት ኣብ 43 ናይ ውድድር መዓልትታት ብምስታፍ 7193 ኪሎ ሜትር ዝዘወረ ናት ናይ ተስፋ ጽዮን 1018 ናይ ዩሲኣይ ነጥቢ ኣኪብሎም
1: ኣብዚ ወርሒ ኣብ ከተማ ከረን ንዝካየድ ሻምፒዮን ክለባት ኤርትራ ንምስታፍ ዝካየድ ዘሎ ናይ መጻረይ ግጥማት ብናይ ካልኣይ እግሪ ግጥማቱ ቀጺሉ ተኻይዱ
0: ሻምፒዮን ክለባት ኩዕሶ እግሪ ኤርትራ ኣብ ምፋራቅ ናይ ዝሕዝናዮ ዘለና ወርሒ ንሓስ ክካየድ እዩ እዚ ውድድር 12 ክለባት ሒዙ ዝሰላሰል ኮይኑ ካብ 6 ዞባታት ሻምፒዮን ዝኾና ክለባት ቀይሕ ባሕሪ ካብ ዞባ ማእከል ዓንሰባ ናይ ዞባ ዓንሰባ ሰንዓፈ ካብ ዞባ ደቡብ ሰሜንቶ ካብ ዞባ ሰሜናዊ ቀይሕ ባሕሪ ደንካልያ ካብ ዞባ ደቡባዊ ቀይሕ ባሕሪ ከምኡ ውን ኣቑርደት ካብ ዞባ ጋሽ ባርካ ብቐጥታ ሓሊፈን ኣለዋ ብዘይካዚ ካብተ ንልዕሊ 6 ኣዋርሒ ውድድር ዘሰላሰላ ዞባታት ማእከልን ዓንሰባን ካልኦት ዝወፀት ጋንታ ደንደን ኣልነስርን ተወሲኸን ይርከብ ከባ ዝተረፈ 4 ድማ ብናይ ክልተ እግሪ መጻሬት ፀወታ ፕሌይኦፍ ይሓልፋ በዚ መሰረት ውፅኢት ቀዳማይ እግሪ ካልኣይ መጻሬት ፀወታ ፕሌይኦፍ ቀዲመን ዝተፋለማ ኣልተሓሪር ካብ ዞባ ማእከል ምስ ጋንተ ኣልሂላል ናይ ዞባ ዓንሰባ ክኾና ከለዋ ጋንተ ኣልተሓሪር ኣብ ቀዳማይ እግሪ 3-1 ተዓዊታ ፀብለልታ ሒዝያ ናብ ዝግጥም ኣትያ ፀወታ ተዘማደ ብቕዓት ናይ ክልተን ክለባት ዝተረኣየሉ ኮይኑ ጋንተ ኣልተሓሪር ካብ ረያን መሓመድ ብዝረኸበታ እንኮሾቶ ብድምር 4-1 ብምዕዋት ህላውነታ ኣብ ሻምፒዮን ክለባት ኤርትራ ርጉ ገራ ኣብ ከተማ ግንዳዕ ዝተኻየደ ቀዳማይ እግሪ ፀወታ ጋንታ ማይ ኣድኮሞምስ ኣድሉስ ጋንታ ማይ ኣድኮሞም ሓደ ባሎት ዓዊታ ከም ዝነበረ ዝፍለጥ ኮይኑ ኣብ ኣስመራ ዝተኻየደ ናይ ካልኣይ እግሪ ፀወታ ብዓወት ጋንታ ኣድሉስ 3 ባሎት ተዛዚሙ ጋንታ ኣድሉስ ካብ ቢንያም ግርማይ ክልተ ሸቶታት ካብ ቶማስ ስዩም ድማ ሓንቲ ሸቶ ብምርካብ ኣብ ልዕሊ ማይ ኣድኮሞም ብገፊሕ 3 ባሎት ዓዊታ ናብ ዝቕፅል ውድድር ሰጊራ ከም ዝፍለጥ ኣብ ከተማ ክረን ቀዳማይ እግሪ ፀወታ ጋንታ ላሳለ ናይ ዞባ ዓንሰባ ምስ ጋንታ ደቀ ምሓረ ናይ ደቡብ ክትርከብ ስለ ዘይከኣለት ጋንታ ላሳለ ብቐጥታ ናብቲ ውድድር ምሕላፋ ዝፍለጥ እዩ ንዝተረፈት ሓንቲ ኮታ ዝተኻየደ ዕጫ ኣብ መንጎ ጋንታ ኣልሂላልን ጋንታ ማያድክሞምን ድማ ጋንታ ኣልሂላል ብዕጫ ህላውነታ ኣብ ሻምፒዮን ክለባት ኤርትራ ኣወሒሳ ህዝባዊ ርክባት ፌደሬሽን ኩዕሶ እግሪ ኤርትራ ሃገራዊ ፌደሬሽን ኩዕሶ እግሪ ኤርትራ ዝወደቦ ናይ ክልተ መዓልታት ሰሚናር ናይ ስፖርት ንቑሕ ስፖርታዊ ንብሉፅ ውፅኢት ኣብ ትሕቲ ዝብል ቴማ ኣብ ኣዳራሽ ኦሎምፒክ ኣፍሪካ ተኸይዱ ኣብቲ ን3 መዓልታት ዝቐጸለ ሰሚናር ካብ ካልኣይ ዲቪዥን ዞባ ማእከል ካብ 14 ክለባት ዝተዋፅኡ ተፃወቲ ተኻፊሎም እቲ ሰሚናር 4 ትምህርቲ ዘጠቓለለ ኮይኑ ቀዳማይ ስነ ልቦና ስፖርት ብመምህር ፍጹም እምሃም ካልኣይ ሃገርን ሃገራውነትን መንነትን ብግርማይ ወልደ ጊዮርግስ መንከኒኖ ሳልሳይ ስፖርትን ሜዲስን ሕክምና ስፖርት ብነርስ ተኽሉ ፀጋይ ከምኡውን ድሕነት ተፃወቲ ብኣድሓነት ጋይም ከምኡውን ሰረት ግርማይ ተዋሂቡ ዕላማ ናይቲ ሰሚናር ተፃወቲ ኣፍልጥኦም ኪኖ ኩዕሶ እግሪ ንምዕባይ ዝዓለመ ነይሩ ተሳተፍቲ ብወገኖም እቲ ሰሚናር ኣገዳሲ ምዃኑ ኣፍልጥኦም ኣብቲ ዓውሪ ድማ ድሩት ኮይኑ ምፅንሑ ኣብ ጋንታታቶም ወሪዱ ቀጻሊ ንኽወሃቦም ተላብዩ
1: ክረምታዊ ውድድራት ግራስትሩት ዞባ ማእከል ብዝተፈላለዩ ዓይነታት ስፖርት ይቕፅላሎ
0: ኣብ መንጎ 16 ንኡሳን ዞባታት ዞባ ማእከል ዝካየድ ዘሎ ውድድራት ተካኣት ተፃወቲ ግራስትሩት ማለት ሰንበት ብኩዕሶ እግሪ ብናይ ተቲ 13 ዓመት ፀወታ ቀፂሉ ብዚ መሰረት ይራበሎ ንፓራዲዞ 1 ብባዶ ኣባሻውል ንስረጅቓ 4-2 ገዛ ባንዳ ንዕዳጋ ሓሙስ 1 ብባዶ ጋላ ንፍሒ ምስ ማይ ተመናይ ባዶ ብባዶ ፀፀራት ን4 ስመራ 2 ብባዶ ሰንበል ንማእከል ከተማ 3 ብባዶ ጎዳይ ፍ ኣኽርያን 2-2 ገጀረት ንበሪኽ 2 ብባዶ ማእከል ከተማ ንሰንበል 2 ባዶ ሲዕረነን ኣብ ናይ ደቂ ኣንስትዮ ድማ ጎዳይፍን ኣኽርያን ማዕረ 1-1 ፀፀራት ን4 ስመራ 4-2 ማይ ተመናይ ንጋላ ነፍሒ 5-1 ቲራቦሎ ንፓራዲዞ 2 ባዶ ተዓዊተን ኣለን ብቐዳም ኣብ ዝተሳለጠ ናይ ተቲ 17 ዓመት ኩዕሶ እግሪ ድማ ኣባሻውል ንቲራቦሎ 2-1 ፓራዲዞ ንሰረጀቓ 1 ብባዶ ማእከል ከተማ ን4 ስመራ 3-1 ፀፀራት ንሰንበል 5-1 ገጀረት ንጎዳይፍ 3-2 በሪኽ ንኣኽርያ 3-2 ማይ ተመናይ ንዕዳጋ ሓሙስ 1 ብባዶ ገዛ ባንዳ ንጋላ ነፍሒ 2-1 ሲዕረንአን ኣብ ናይ ደቂ ኣንስትዮ ድማ ኣኽርያ ንጋላ ነፍሒ 6 ብባዶ ገጀረት ንቲራቦሎ 4 ብባዶ ፓራዲዞ ንፀፀራት 5-1 ክስዕረን ከለዋ በሪኽን ገዛባንዳን ድማ ብማዕረ ውፅኢት 1-1 ተፈላለየን እዚ ከምዚ ኢሉ እንከሎ ብዓርቢ ኣብ ዝፈለመ ተመሳሳሊ ውድድር ኣትለቲክስ ብዝተፈላለየ ርሕቐትን ዕድመን ካብ 50 ክሳብ 400 ሜትሮ ንክካየድ እንከለዉ ናይ 3,000 ሜትሮ ድማ ንፍጻሜ 2 ፀወታ ተኻይዱ

0: ኣብ ንድቅቲ ባዕትዮ ቀዳማይ ፋኒኤል ተስፋይ ካብ በሪኽ ካልኣይ ሃብቲ ማርያም ብርሃነ ኣባሻውል ሳልሳይ ኤቨን ገብሪ ሂወት ፀፀራት ኮይኖም ኣብ ንደቂ ኣንስትዮ ቀዳሚይቲ ኣብርህት ብርሃነ በሪኽ ካልኢቲ በቲኤል ዘካርያስ ረጀቓ ሳልሰይቲ ኢየሩሳሌም እዮ በሪኽ ኤደን ሓድሽ ካብ ስረጀቓ ድማ ቀዳሚይቲ ኮይና ተዓዊታ ቢዘን ዮናስ ጋላ ነፍሒ ሉልያ ሓጎስ በሪኽ ድማ ስዕበና ተዓዊተን ኣብ ትሕቲ 13 ዓመት ናይ 100 ሜትሮ ኣብ ትሕቲ 15 ዓመት ናይ 200 ሜትሮን ብክልቲኡ ፆታ ንመፀሪ ከካይዱ ከለዉ ኣብ ናይ 800 ሜትሮን ፍጻመ ዝተዓወቱ ድማ ዮናታን ፊሊሞን ጉዳይፍ ማትያስ ፀሓየ ገጀረት እሰይ ወልዱ ጉዳይፍ ዕውታ ደቂ ተባዕትዮ ክኾኑን ከለዉ ሄርሜላ ሙሴ ኣርባዕተ ስመራ ሚርያም ኪዳነ ጎዳይፍ ዕምባበ እስቲፋኖስ በሪኽ ድማ ብደቂ ኣንስትዮ ተዓዊተን ክረምታዊ ውርድራት ግራስሩት ፅባሕ ስሉስ ኩዕሶ እግሪ ብናይ 17 ዓመት ኣብ ኣርባዕተ ሜዳታት ቀፂሉ ክካየድ እዩ ውርድር ኣትሌቲክስ ድማ ብዝተፈላለየ ርሕቐትን ዕድመን ኣብ ስታድዮም ኣስመራ ክካየድ እዩ
1: ኮሚቴ ስፖርት ንኡዞባ ጋላ ነፍሒ ገምጋም ስራሕ 225 ኣካይዱ
0: ኮሚቴ ንኡዞባ ጋላ ነፍሒ ገምጋም ስራሕ 225 ኣካይዱ እቲ ብሓሙስ 30 ሓምለ ዝተካየደ ገምጋም ኣብ ቦንበር ስፖርት ንኡዞባ ጋላ ነፍሒ ኣቶ ሳምሶም ግርማይ ኣብ ዝቕረበ ፀብጻብ ናይ ዓመት 225 ንኡዞባ ጋላ ነፍሒ ኣብ ዞባ ማእከል ካብ ዘለዋ ሓሙሽተ ክለባት ቅድም ብሽክለታ ደቂ ኣንስትዮ ሓንቲ ኮይና ብዙሓት ንሃገር ወኪለን ዝወዳደራ ደቂ ኣንስትዮ ኣፍርያን ኣብ ምፍራይ ትርከብ ኣላ ንዝገጅፍ ባጀት ዝሓተት ዓውደ ስፖርት ቅድም ብሽክለታ ብዳኮርሶን ተካእቲ ተቃዳምቲ ማውንተይን ባይክን ቀዳምነት ብምስራዕ ነዊሕ ዓመታት ብዘይምቁራፅ ኣብ ምክያ ትርከብ ብተወሳኺ ግራስሩት ደረጃ ኣብ ዓውዲ ኣትለቲክስን ኩዕሶ እግርን ብስሩዕ ስልጠናታት ትህብ ብፍላይ ዓውዲ ኣትለቲክስ ኣብቲ ንኡዞባ ዕቁር ፀጋታት ስለ ዘሎ ፌደሬሽን ኣትለቲክስ ዞባ ማእከል ጨንፈር ስፖርት ዞባ ማእከል ቆላሕታን ክገብሩ ተላብዩ ገለ ካብቲ ብተገባእቲ ናይቲ መደብ ካብ ዝቀረበ ርእቶ ድማ ጋንታ ቅድም ብሽክለታ ንኡዞባ ጋላ ነፍሒ ዓጢቃተን ዘላ ብሽክለታ ነዊሕ ዓመት ዘገልግላ ስለ ዝኾነ ሓድሽቲ ኣብ ምትክአን ዝምልከቶ ኣካልን ስድራ ቤት ስፖርትን ሓገዝ ክገብሩ ከምኡ ውን ብደረጃ ንኡዞባ ኩሉ ዓይነት ስፖርት ስልጠና ዝወሃበሉ ብቑዕ ሜዳ ክህሉ ተላብዮም ኣብ መወዳእታ ኣመሓዳሪ ንኡዞባ ጋላ ነፍሒ መሓሪ ዮሃንስ ኣብ ዘስምዖ ናይ መዛዝም ቃል ስፖርት ንዝያዳ ውፅኢት ብሓበራዊ ስራሕ ናይ ኩሉ ኣካል ሕብረተሰብ ዝዓቢ ስለ ዝኾነ ኣብ ማሓደርቲ ከባብን ኣካየቲ ስራሕን ኣነባብርቲ ዓድን ንኡዞባ ጋላ ነፍሒ ኣብ ዕቤት ስፖርት ዝገብርዎ ዘለዉ ኣበርክቶ ድሕሪ ምምስጋን ብዝሓየለ ኣበርቲዖም ክፅዕሩ ተላብዩ ኣቐዲሞም ንጋንታ ቅድም ብሽክለታ ጋላ ነፍሒ ብዕጥቂ ንዋትን ኣበርክቶ ንዝገበሩ ድሕሪ ምምስጋን ንዕቤት ስፖርት ኣብቲ ንኡዞባ ሓገዝ መሻርክቲ ኣካላትን ጉዱሳት ዜጋታትን ከይፍለዮም ተላብዩ
1: ኣብ ከተማ ክረን ሻምፒዮን ውድድር ኩዕሶ መርበብ ተዛዚሙ
0: ኣብ ከተማ ክረን ፌደሬሽን ኩዕሶ መርበብ ከተማ ክረን ተወዲቡ ንልዕሊ 4 ኣዋር ክካየድ ፅንሐ ውርድራት ብ29 ሓምለ መጋረጁ ዓፂዩ ኣብ 6 ክለባ ደቂ ኣንስትዮን 6 ክለባ ደቂ ተባዕትዮን ዝተኻፈልዎ ውርድራት ካብ ግዜ ናብ ግዜ ተስፋ ዝህብ ምዕባለታት ይምዝገብ ምህላው ኣብቲ ኣጋጣሚ ተሓቢሩ ኣብቲ ናይ መዛዘሚ ውርድር ንዋንጫ ዝገጠማ ክለባ ደቂ ኣንስትዮ ኣልጌን ምስ ኣሕዋት ክኾናን ከለዋ ኣልጌን ብየማነ ፀወታ 36 ብ16 ብምዕዋት ተዓዋቲት ዋንጫ ክትከውን ከላ ኣብ ደቂ ተባዕትዮ ኣብ ዝተካየደ ተማጣንን ሰሓብን ፀወታ ኣብ ዝተንፀባረቕሉ ግጥም ድማ ኣልጌን 44 ብ41 ብምዕዋት ሻምፒዮን ብምዃን ዋንጫ ዓቲራ ኣብቲ ኣጋጣሚ ሄኖክ ሃብተ ስላሰ ብሉፅ ዳኛ ክሽሎምን ከሎ ነቢል ሓሰንን ዲማይ ተስፋ ብርሃንን ብሉፃት ኣሰልጥንቲ ተባሂሎም ንሽልማት በቂዖም
1: ኣብ ንኡዞባ ተሰነይ ፌደሬሽን ኩዕሶ ሰኪዔት ናይ ኣሰልጥንቲ ስልጠና ተዋሂቡ
0: ፌደሬሽን ኩዕሶ ሰኪዔት ንኡዞባ ተሰነይ ብኢንስትራክተር ዞባጋሽ ባርካ ኣቶ ሕሩይ ናይዝግን ብምውሃር ፌደሬሽን ኩዕሶ ሰኪዔት ንኡዞባ ተሰነይ ካብ 20 ሓምለ ክሳብ 30 ሓምለ ን10 መዓልታት ናይ ኣሰልጥንቲ ስልጠና ለበል 1 ኩዕሶ ሰኪዔት ከም ዝተዋህበ ፕሬዚደንት ኩዕሶ ሰኪዔት ንኡዞባ ተሰነይ መምህር ኣማኑኤል ዓንደ ሚካኤል ሓቢሩ መምህር ኣማኑኤል ኣብቲ ን10 መዓልታት ዝተዋህበ ብግብርን ክልሲ ሓሳብን ስልጠና ብማዕረ ፀወታ 5 ደቂ ተባዕትዮን 5 ደቂ ኣንስትዮን ብድምር ን10 ሰልጠንቲ ዘሳተፈ ስልጠና ከም ዝተዋሃበን ሰልጠንቲ ድማ ነቲ ትምህርቲ ብጉቡእ ከም ዝዛዘምዎን ኣብ ግብሪ ክሰርሕሉን ነዚ ተረኺቡ ዘሎ ዕድል ድማ ንመጻኢ ደረጅኦም ክዕብዩ ከም ዘለዎም ገሊጹ ኣብ ፌደሬሽን ኩዕሶ ሰኪዔት ሓላፊት ምክትታል ደቂ ኣንስትዮ መምህር ሰላም ሰመረብ ወገና እዚ ዝተዋሃበ ብግብርን ክልሲ ሓሳብን ስልጠና ንንኡዞባ ንዓብ ስራሕ ከም ዝኾነ ብምብራህ ሰልጠንቲ ነቲ ዝተዋሃቦም ትምህርቲ ነቲ ዝነበረ ክሊማ ተፃዊሮም ምዝዛሞም ብምምስጋን ድማ ኣሰልጠንቲ ኣብ ግብሪ ክሰርሕሉ ተላብያ ኣመሓዳሪ ንኡዞባ ተሰነይ ኣቶ ስዩም ገብረ የሱስ ብወገኑ እዚ ዘለኩም ዓቕሚ ነቲ ዘለኩም ክእለት ዝያዳ ዝድሊ ብምዃኑ እዚ ስልጠና ዝምድላው ፅቡቕ ነገር ኮይኑ ሰልጠንቲ ድማ ግዜኦም ሰዊኦም ነዚ ስልጠና ክቐስሙ ንፀንሑ ነቲ ብደረጃ ንኡዞባ ይኹን ብደረጃ ዞባ ዝወረደርዎ ዓቕሚ ዘዕብን ፀብለልታ ዘርእን ስለ ዝኾነ እንኳዕ ሓጎሶኩም ድሕረ ምባል ነቲ ዝወ

0: Here goes Nico. And he's been saved as well. You see, he's done ya.
1: Very good.
0: He's done ya.
1: Very comfy as well, isn't it? Very relaxed.
0: Can Echeverri at least put City in the score sheet? Oh, well, it's the Panenka, the little clip penalty. Yeah. And Inter have won. Three penalties to one.
2: ማንቸስተር ዩናይትድ ኣንጻር ስፓኞቲ ክለብ ኣትለቲኮ ማድሪድ እያ ፀወታ ሰሪዓ። እዚ ኣብ ከተማ ስቶክሆልም ሽወደን ዝተኻየደ ግጥም ኣብ ናይ ቅድሚ ዕረፍቲ ፀወታ ፈለም ኣትለቲኮ ማድሪድ ኣብ ሓምሸቲ ዶ ካብ ኣርናኡ ኦርቲዝ ብዝረኸታ ሸቶ ሓደ ባዶ መሪሓ ንዕረፍቲ ወፅያ። ድሕሪ ዕረፍቲ ኣብ ዝቐፅለ ፀወታ ዝሓሸ ምንቅስኻ ዝነበራ ዩናይትድ ኣብ መበል 53 ዶ ብፍፁም ቅላዕ ካብ ሞቤሙ ሸቶ ብምርካብ ናብ ፀወታ ክትምለስን ክላ ኣብ መበል 74 ዶ እውን ካብዚ ካሜሮናዊ ካልእቲ ሸቶ ስለ ዝደገመት ዩናይትድ ነቲ ፀወታ 2-1 ተዓዊታት ኣሎ።
3: استعادها مانشستر يونايتد. فيليتشر أعاد الكرة للخلف ومانشستر يونايتد يتقدم. عمل رائع على الجهة اليمنى والإنهاء كان يحتاج فقط للتحويل داخل الشباك في المرمى.
2: ክለባት ቸልሲን ቶተንሃምን እውን ኣብ ከተማ ሲድኒ ኣውስትራልያን ናይ ምሕዝነት ፆታ ካይደን። ኣብ ናይ ቅድሚ ዕረፍቲ ፆታ ቶተንሃም ኣብ መበል 17 ደ ካብ ሓድሽ ተፃዋታያ ሳንድሮ ቶናሊ ብዝረኸታ ሸቶ መሪሕነት ክትሕዝን ከላ ቸልሲ ኣይፀንሐትን ኣብ መበል 21 ደ ካብ ስቴቫኦ ብዝረኸታ ሸቶ ተመዓራርያ። ድሕሪ ዕረፍቲ ኣብ ዝቐፀለ ፆታ ቶተንሃም ነቲ ድሕሪ ዕረፍቲ ቀይራ ዘእተወቶ ኬቨን ዳንሶ 3 ደቂ ድሕሪ ምፅዋቱ ጥራይ ብቐይሕ ካርድ ካብ ሜዳ ብምኽሳራ ንዝተረፈ ግዜ ኣብ ጎደሎ ተፃወቲ ንኽዛዝ ማያ ተፈሪዳ። እንተኾነ ግን እዛ ክለብ ኣብ መበል 92 ዶ ካብ ሪቻርድሰን ዝረኸታ ሸቶ ነዚ ናይ ደርቢ ፆታ 2-1 ብምዕዋት ንዋንጫ ሲድኒ ሱፐር ካፕ ኣልዒላታ።
4: Richarlison with the last kick of the game. And the 10 men of Spurs are going to record a victory to sign off in the Sydney Super Cup.
2: እንግሊዛዊት ክለብ በርሚንግሃም ንዓባይ ስጳኛዊት ክለብ ባርሴሎና ብምዕዳማ ናይ ምሕዝነት ፀወታ ሰሪዓም። ኣብ ናይ ቅድሚ ዕረፍቲ ፀወታ በርሚንግሃም ኣብ መበሳሰን ሓደ ነ ካብ ፕሬስክ ብዝረኸበታ ሸቶ መሪሕነት ክትሕዝ ከላ ባርሳ ዕረፍቲ ቅድሚ ካሉ መበል 42 ነ ካብ ሓምዛ ዓብዱልከሪም ብዝረኸበታ ሸቶ ተመዓራርያ ንዕረፍቲ ወፅያ። ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ባርሳ ካብ ፍርያት ኣካዳሚያ ዝኾነ ሓምዛ ኣብ መበል 6 ደቂ ካልእ ሸቶ ብምርካብ ካብ ድሕሪ ተበጊሳ መሪሕነት እኳ ተሓዘት። በርሚንግሃም ኣብ መበል 68 ደቂ ካብ ሶሊስ ማዕረ ዝገበረታ ሸቶ ብምርካብ ግን እቲ ፆታ 2-2 ተዛዚሙ። ዑቲ ክለብ ንምፍላይ ኣብ ዝተዋሃበ ፍፁም ቅላዕ ግን በርሚንግሃም 3-2 ብምዕዋት ርእሳ ኣልዒላ ወፅያ።

ጁቬንቱስ ኣንጻር ፈረንሳይቲ ክለብ ኒስ ኣብ ዘካየቶ ጸወታ ተዓዊት እያ። ኣብ ናይ ቅድሚ ዕረፍቲ ጸወታ ጁቬ ኣብ መበል 11 ዶ ካብ ዶግላስ ሉዊስ ብዝረኸታ ሸቶ መርሓ ክትወፅን ከላ ድሕሪ ዕረፍታ ኣብ ዝሰዓበ ካልኣይ ብርግጥም ዛ ይጣላ

ዘሎ ናይ ክንፊ ኣጥቃዓያ ፖርቱጋላዊ ፔድሮ ኔቶ 70 ሚሊዮን ፓውንድ መሸጥ ዋጋ ለጢፋትሉ ምህላዋ ጋዜጣ ዘሳን ሓቢራ። ኔቶ ዝሓለፈ ዓመተ ስፖርት ድሓን ዝኾነ ምንቅስቃስ ድሕሪ ምንፅበራቕ እዩ ስሙ ምስታ ብናይ ቀደም ዓላሚኡ ዝነበረ ኢንዞ ማሬስካ ክትስልጥን ጀሚራ ዘላ ማንቸስተር ሲቲ ክትተሓዝ ጀሚሩ። ብዘይካዚ ኢንዞ ማሬስካ ነዚ መስርዕ ተፈፃምነቱ ክረክብ ብዝያዳ ፀቒጡ ዝሰርሑ ዘሎ ኣካል ምዃኑ ድማ ዘሳን ወሲኻ ትገልጽ። ካብ ማንቸስተር ሲቲ ብተወሳኺ ኢጣልያዊት ክለብ ኤሲ ሚላን እውን ንኔቶ ከም ልክዓዊ መተካዕታ ነቲ ናብ ሊግ ቱርኪ ምቕንዑ ዘይተርፍ ራፋኤል ሊያኦ ጌራ ንምፍራሙ ንኹነታቱ ብቐረባ ትዕዘቦ ዘላ ካልእ ጋንታ እያ። ፔድሮ ኔቶ ዝሓለፈ ዓመተ ስፖርት ኣብ መድረኽ ፕሪምየር ሊግ እንግሊዝ 5 ሸቶ ከመዝግብ እንከሎ 6 ድማ ናይ ሸቶ ቀረባት ገይሩ። ቸልሲ ቅድሚ ምዕፃው ምስጋር ተፃወቲ ንኔቶ ንምውሳድ 70 ሚሊዮን ፓውንድ ሒዛ ንዝመፀታ ጋንታ ክትደራደራ ፈቓደኛ ምዃና እዩ ዝግለጽ። ቶተንሃም ንናይጀርያዊ ኣጥቃዓይ ጋላታሰራይ ቪክቶር ኦስሜን ናይ ምዕዳጉ ዘለዋ ባህጊ ኣብ እትገልጸሉ ዘላ እዋን እቲ ኣጥቃዓይ ክፅምበራ ድላይ ከም ዘለዎ ምስቲ ናይጀርያዊ ቅርበት ኣለና ዝብል ወገናት ሓቢሮም። ነዚ ዜና ኣቐዲሙ ናብ ሓፋሽ ዘብቅዐ ቱርካዊ ጋዜጠኛ ኤክሬም ኩኖር ብዛዕባ ዝመስርሕ ተወሳኺ መብርህ ክህብ እንከሎ ቶተንሃም ንኦስሜን ንምፍራም ካብ 50 ክሳብ 55 ሚሊዮን ፓውንድ ዝግመት ቀዳማይ ጥለብ ከም ዝለኣኸት ገሊጹ። ጋላታሰራይ ካብ መሸጣቲ ውድ 27 ዓመት ደርማስ ኣጥቃዓይ 65 ሚሊዮን ፓውን ኣታው ክትገብር ድላይ ከም ዘለዋ ይግለጽ። መጻኢ ብራዚላዊ ኣጥቃዓያ ሪቻርሉሶን ጌና ዘይፈለጠት ዘላ ቶተንሃም ዝመፅ ናይ ውድድር ዓመት ብብሉፃት ተፃወት ተሃኒፃ ንምምፃ ኣብ እትገብሮ ዘላ ወሰንቲ ዕድግታት ንኦስሜን እውን ኣካል ናይ መደባታ ጌራቶላ። ኦስሜን ቅድሚ ሕጂ ብመንገዲ ቸልሲ እግሩ ኣብ ፕሪምየር ሊግ ከንብር ተፅቢት ተገይርሉ ዝነበረ ኣጥቃዓዩ ኣብ ግዜኡ ቸልሲ ነቲ መስርሕ ዓቲባ ብዘይመሓዛ ኣብ ናፖሊ ዓቕሉ ኣፅቢቡ ዝነበረ ኦስሜን ብመንገዲ ጋላታሰራይ መውፅ መንገዲ ምስ ረኸበ ምስታ ናይ ከተማ ኔፕለስ ጋንታ ከም ዝተፈላለየ ዝዝከር እዩ። ካብዚ ብተወሳኺ ቶተንሃም ንናይ ክንፊ ኣጥቃዓይ ሊቨርፑል ሆላንዳዊ ኮዲ ጋክፖ ኣብ ራዳራ የእትያቶ ምህላዋ ድሒሩ ይግለጽ ኣሎ። ኣብ ዝሓለፉ መዓልትታት ንዳኒ ዌልቤክ ካብ ብራይተን ንጆርዳን ሄንደርሰን ካብ ብረንትፎርድ ዘፈረመ ቸልሲ ኣብ ዝሓለፉ ሰዓታት እውን ሓደሽ ተፃወቲ ናብ መሳርዓ መሊኣላ። እታ ናይ ምዕራብ ለንደን ጋንታ ንወዲ 21 ዓመት ኣርጀንቲናዊ ኣካፋፋሊ ስትራስቡርግ ቫለንቲን ባርኮ ከም ዝዓድገቶ ኣፍሊጣ። ቸልሲ ነዚ ኣርጀንቲናዊ ንምዕዳጉ ክንደይ ዝኣክል ገንዘብ ወፃኢታት ከም ዝገበረት ኣይገለጸትን። ባርኮ ኣብ ዋንጫ ዓለም 2026 ኣባል ሃገራዊት ጋንታ ኣርጀንቲና ዝነበረን ኣብ ሓንቲ ግጥም እውን ተሰሊፉ ዝነበረ ኮይኑ ብዝያዳ ዝዝከረሉ ፍጻመ ድማ ኣብ ግጥም ፍርቂ ፍጻመ ኣርጀንቲና ኣንጻር እንግሊዝ ኣብ ዘካየደ ፀወታ ድሕሪ ምዝዛም ናይቲ ግጥም ብጁድ በሊንግሃም ዝተፀፍዐ ተፃወታ እዩ። ፍርያት ኣካዳሚ ቦካ ጁኒየርስ ዝኾነ ባርኮ ቅድሚ 2 ዓመታት እዩ ብ7.9 ሚሊዮን ፓውንድ ናብ ብራይተን ተፀቢሩ። ምስ ብራይተን ሓደ ዓመት የሕሊፉ ድማ ምስ ስትራስቡርግ ድሕሪ ዘሕለፎ ዕውት ናይ ልቓሕ ግዜ ምስታ ፈረንሳዊት ጋንታ ብቕዋምነት ተፀንቢሩ ኣብ መፅዋት ጸኒሑ። ቸልሲ ካብዛ ምስኣ ኣብ ትሕቲ ሓደ ዋንነት እትመሓደር ፈረንሳዊት ጋንታ ተፃዋታይ ካብ ናብን ከተሰጋገር ንፈለማ ግዜ ኣይኮነን። ካብ ዝሓለፈ ዓመት ጀሚሩ ኣብ መንጎ ዘን ክልተ ክለባት 13 ተፃወቲ ካብ ናብን ተሰጋጊሮም። ቫለንቲን ባርኮ ን7 ዓመታት ምስ ቸልሲ ንምፅዋት እዩ ክታሙን ቢሩ። እዚ ከምዚ ኢሉ እንከሎ ቸልሲ ናይ ጸጋም ተኸላኸላይ ራዮ ቫየካኖ ፐፕ ቾቫይራ ናብ መሰርዓ ክፅምብሮ ምስ ክለቡ ኣብ ሙሉእ ስምምዕ ከም ዝበጽሐ ተገሊጹ። ቸልሲ ነዚ ክምተካእታ ናይቲ ናብ ማድሪድ ዝገዓዘ ማርኮ ኩሬላ ንምዃን ኣዲጋቶ ዘላ ቻቫርያ ኣብ ቀዳማይ ክፍሊት 21.4 ሚሊዮን ፓውንድ ወጻኢታት ክትገብረሉ እያ። ምስ መቕሾሽን ካልእ እንተወሲኮ ድማ እቲ ዋጋ ክብርህ ከም ዝኽእል ይእመት። እዚ ተጻወታይ ካብ ከም ባየር ሌቨርጉሰን ዝኣመሰላ ክለባት ክመጾ ንጸንሐ ናይ ስጋር ሕቶ ነጽጊው ኣብ ትሕቲ ዛቪ ኣሎንሶ ምስ ቸልሲ ክጻወት ቀዳምነት ሂቡ። ቻቫርያ ኣቐዲሞ ብክለቡ 50 ሚሊዮን ኤሮ መሸጥ ዋጋ ተለጢፉሉ እኳ እንተነበረ ምስ ቸልሲ ድሕሪ ዝገበሮቶ ዕውት ዘተግን ቫየካኖ ካብ ዋግኡ ትሒታ ክትሸጦ ኣብ ስምምዕ በጺሓላ። ቻቫይራ ድሕሪ ሞርጋን ሮጀርስ፣ ዳኒ ዌልቤክ፣ ኢማኑኤል ኢሞግሃም፣ ማክሰን ላኩዋ፣ ማርኮ ፓሌስትራን፣ ቫለንቲኖ ባርኮን ሻውዓይ ሓድሽ ፈራሚ ቸልሲ ናይ ዝክራማት እዩ። ኤቨርተን ዴንማርካዊ ኣከፋፋሊ ኣርሰናል ክርስቲያን ኖርጋርድ ዋንነታ ከም ዝገበረቶ ክኢላ መስራሕት ምስጋር ተፃወቲ ዴቪድ ኦርኒስተን ሓቢሩ። ምስ ኣርሰናል ኣብ እስጳኛ ኣብ ናይ ቅድመ ምድላዋት ልምምድ ዓስኪሩ ዝርከብ ኖርጋርድ ነዚ መስርሕ ንዘይምትዕ ንቓፍ ኣርሰናል ብቐዳም ኣንጻር ጅሮና ኣብ ዘካየረቶ ምሕዝነታዊ ግጥም ክስልፍ ኣይከኣለን። እዚ ዴንማርካዊ ኣብ ዝቕፅሉ መዓልትታት ሕክምናዊ መርመሩ ንምክያድ ናብ ከተማ ሊቨርፑል ክበርር ትፅቢት ይግበር። ዝሓለፈ ዓመት 10 ሚሊዮን ፓውንድ ወፃኢ
ኣይታት

0: ዝሓተተ ካብ ብረንትፎርድ ናብ ኣርሰናል ዝግዓዘ ኖርጋርድ ኣብ ኩሎም ውድድራት ኣርሰናል 20 ግጥማት ከካይድ እንከሎ ኣርሰናል 22 ዓመታት ፅዋዕ ኣብ ዝዓተረትሉ ፕሪምየር ሊግ ድማ 7 ግጥማት ጥራይ ተሰሊፉ። ብራዚላዊ ኣከፋፋሊ ብሩኖ ጉማረሽ ኣብ ዝቕፅላ መዓልትታት ዋንነት ኣርሰናል ክኸውን ትፅቢት ኣብ ዝግበረሉ ዘሎ ግዜ ኖርጋርድ ምስ ምምፃእ ናይቲ ብራዚላዊ ኣብ ኣርሰናል ዝህልዎ ተራን ናይ ምስላፍ ግዜን ከምዘየለ ተረዲኡ ናብ ኤቨርተን ክፅምበር ኣብ ስምምዕ በፂሑ። ኤቨርተን ነዚ መስርሕ ተፈጻሚ ንምግባር 7 ሚልዮን ፓውንድ ኣርሰናል ክትከፍል ተሰማሚዓላ።
1: ማርከስ ዝኸበርኩም ተኸታተልቲ ሰሙናዊ ፍጻመታት ስፖርት ናይ ሎም ትሕዝቶና ኣብዚ ዛዚምናሉና ዝመፅእ ሰሙን ብካልእ ትሕዝቶ ክሳብ ንምለሰኩም ሰናይ ቅነ።

0: ታሪኽን መንነትን ኩርናዕ መጽሕፍቲ ቁሸት ህፃናት ቁሸት ማሕበረ ኮማት ቁሸት ቤት ትምህርቲ ሰውራ ባህላዊ መደባት ሙያዊ ሰሚናራትን ኣስተምህሮታትን ምርኢት ፍርያት ምህዞን ኣገልግሎታትን ከምኡውን ስፖርታዊ ንጥፈታት ብዘጠቓለለ መሰናድኦታት ደሚቑ ቐኒዮም። ብዘይካዚ ብማሕበር ሙያውያን ኤርትራውያን ዝተወደበ ንሙያዊ ተራን ኣበርክቶን ዜጋታት ኣብ ህንፀት ሃገር ዘጎሳጉስ ከምኡውን ኤርትራውያን ሙያውያን ዘጥረይዎም ሙያን ክእለትን ኣብ ረብሓ ሃገሮምን ህዝቦምን ክውዕሉ ንዘለዎም ድሌትን ድልውነትን ዘግሃደ ዕቱብ ዘተ ተኻይዶም ኣብ መወዳእታ ብመልክዕ ውድድር ኣብ ዝተወደበ መደባት ዝተዓወቱ ሽልማት ከምኡውን ፌስቲቫል ንምዕዋት ኣበርክቶ ንዝገበሩ ውዳበታትን ኣካላትን ድማ ናይ ምስጋናን ኣፍልጦን ወረቐት ምስክር ተዓዲሎም። ፌስቲቫል 2027 ኣብ ከተማ ኣትላንታ ጆርጂያ ክካየድ ምዃኑ እቲ ዝበፅሐና ሓበሬታ ኣፍሊጦም።
1: ኣባላት መበል 39 ዙርያ ሃገራዊ ኣገልግሎት ኣብ ዝሓለፈ ቀረባ መዓልትታት ክካብ ዞባኦም ንሳዋ ወሪዶም። ኣዛዚ ማእከል ስልጠና ሃገራዊ ኣገልግሎት ኮሎኔል ደበሳይ ግደ ድማ ትማሊ ምስ መደባቶምን ክኽተልዎ ዘለዎም መምርሒታትን ዘላሊ መግለፂ ሂቦም። ወኪል ኤሪና ሙሴ ኪዳንን ዘዳለዎ ፀብጻብ ኣርሴም ኣስመሮም ከተቕርቦ እያ።
2: ኣዛዚ ማእከል ስልጠና ሃገራዊ ኣገልግሎት ኮሎኔል ደበሳይ ግደን ኣባላት መበል 39 ዙርያ መግለፂ ሂቦም። ሳዋ ክልተ ዓበይቲ ዕላማታት ማለት ምዝዛም ናይ 12 ክፍለ ኣካዳሚያዊ ትምህርትን መፍፃም ሃገራዊ ጉቡእን ዝካየደላ ማእከል ህንፀት መንስያት ምዃና ዝተቐሰ ኮሎኔል ደበሳይ መንስያት ኣካዳሚያውን ሞያውን ብቕዓቶም ብምብራኽ ካብ ፀቢባ ተሓሳስባታት ወፂኦም ሃገራውን ዜግነታውን ኣረኣያ ከማዕበሉ ኣእምራውን ኣካላውን ድላለ ወኒኖም ድማ ሃገሮም ካሃንፁን ልውላውነታ ከውሑስን ትፅቢት ከም ዝግበረሎም ኣብርሆም። ህዝቢ ኤርትራ ንዝሓለፈ ፅንኩር መድረኻትን ንዝኸፈሎ ረዚን ዋጋን ብምጥቃስ ዕላማ ሃገራዊ ኣገልግሎት ሃገር ምህናፅ ምልማዕን ልውላውነታ ምውሓስን ስለ ዝኾነ ኩሉ መንእሰይ ነዚ ተልእኾ እዚ ብዝግባእ ተረዲኡ ብልዕል ወንን ንቕሓትን ክሰርሓሉ ኣዘኻኺሮም። ኣብ ሳዋ ብዝፀንሕሉ ናይ ሓደ ዓመት እዋን ኣካዳሚያዊ ትምህርቲ ከምኡ እውን ወተሃደራዊ ፖለቲካዊ ስፖርታውን ማእቶታውን ንጥፈታት ከም ዘማልኦም መንግስቲ ድማ ኩሉ ዘድልዮም መሰረታዊ ቀረባት ኣዳሊሎም ከም ዘሎ ዘረጋገፀ ኮሎኔል ደበሳይ ንዝወሃቦም ትምህርትን ስልጠናን ብዝግባእ ተኸታቲሎም ብሩህ መጻኢኦም ከውሕሱ መኺሮም። ኮሎኔል ደበሳይ ግደ ኣብ መወዳእታ ከም ኩሎም ዝሓለፉ ዙርያታት ኣባላት መበል 39 ዙርያ እውን ሓድ ሕዳዊ ፍቕርን ምትሕልላይን ብምኩስኳስን ብምድልዳልን ከምኡውን ሃገራዊ ንቕሓትን ብምብራኽ ንዝወሃቦም መደብ ስራሕ ብግቡእ ከተግብሩ ብምልባው ሰናይ ምንዮቱ ገሊጽሎም። ኣባላት መበል 39 ዙርያ ሃገራዊ ኣገልግሎት ኣብ ዝሃብዎ ርእይቶ ብህዝብን መንግስትን ዝግበረሎም ኩሉ ዓይነት ሓለፋታት ከም ዝርድኦም ብምጥቃስ ዝተዋሃቦም መምርሒ ሞራሎም ዘበርኽን ኣንፈት መጻኢኦም ዘማእዝንን ስለ ዝኾነ ኩሉ መድያዊ ምድላዋቶም ኣፅፊፎም ናብ ሳዋ ከም ዝወረዱ ኣረዲኦም።
1: ጨንፈር ሚኒስትር ጥዕና ዞባ ጋሽ ባርካ ኣፍልጦ ሕብረተሰብ ኣብ ብሜላታት ምክልኻል ሕማም ዓሶ ብምብራኽ ጥዕንኡ ንምውሓስ ዝዓለም ኣስተምህሮ ናብ ማሓደርቲ ከባቢ ኣነባበርቲ ዓድን ወከልቲ ህዝብን ወዲቡ። እቲ ብሰብ ሙያ ዝተዋህበ ኣስተምህሮ ዓሶን ሳዕቤናቱን ንምቁፅፃር ዝውሰድ ስጉምትታት ሜላታት ምክልኻል ዓሶ ብሰንኪ ሸለልትነት ዝስዕብ ጥዕናውን ቁጠባውን ጉዳት ከምኡውን ኣገዳስነት ፅሬት ከባቢ ዘጠቓለለ ነይሩ። ሓላፊ ኣገልግሎት ጥዕና ንኡዞባ ሻምብቆ ነርስ ተወልደ ሚካኤል እቲ ንኡዞባ ዓሳዊ ብምዃኑ ምስ መሻርክቲ ብምትሕባር ቀጻሊ ኮስጓሳትን ኣስተምህሮታትን ከም ዝካየድ ብምሕባር ሳዕቤናት ዓሶ ንምቁፅፃር ኩሉ ሜላታት ብግቡእ ክትግበር ኣተሓሳሲቡ። መልከፍቲ ሕማም ዓሶ ናብ ዝተሓተ ደረጃ ንምውራድ ሓያል ስራሕ ከም ዝሓትት ብምንፃር ኣብ ዝካየድ ፃዕሪ ተራን ኣበርክቶን ሕብረተሰብ ክዓዝዝ ብምዝኽኻር ናምስያ ዓመት ሙሉእ ብግቡእ ክዝውተር ከምኡን መራብሒ ጣንጡ ዝኾነ ጎዳጉድን መዕቆር ማይን ክድፈንን ክፅረግን ኣዘኻኺሩ። ወኪል ኣመሓዳር ንዞባ ሻምብቆ ኣቶ ታርቅ ኣባይ ብግድዩ ሳላቲ ብሰብ ሙያ ጥዕና ዝውሃብ ኣስተምህሮታት ኣፍልጦ ህዝቢ እናበረኸ ምምፁ ብምጥቃስ ኣብ ዝካየድ ፃዕሪ ምምሕዳር ንዞባ ሓገዝ ከም ዝገብር ገሊፁ። ኣብ ከተማ ከረን ኣብ 3 ነቕጣታት ተዋፊሮም ንዝርከቡ ልዕሊ 1600 ተሳተፍቲ ወፍሪ ተምሃሮ ንልምዓት ኣፍልጦም ኣብ ሕጊ ክብ ንምባል ካብ 30 ሓምለ ክሳብ 3 ነሓሰ ኣስተምህሮ ተዋሂቡ። እቲ ኣስተምህሮ ኣብ ራእይን ዕላማን ፖሊሲ ኤርትራ ኣገዳስነት ትምህርቲ ምቁራፅ ትምህርትን ሳዕቤኑን እወታውን ኣሉታውን ፅልዋታት መሳርሒታት ቴክኖሎጂ ከምኡን ወልፍታትን ሳዕቤናቱን ዘተኮረ ነይሩ። ኣዛዚ ካላሜ ደበር ፖሊስ ከረን ሰርጌንተ ብእምነት ክብሮም ቀንዲ ዕላማ ናይቲ ኣስተምህሮ ተምሃሮ ጎኒ ጎኒቲ ወፈራታት ልምዓት ሕግን ስነ ምግባርን ንክሰርፆምን ብክብርታት ሕብረተሰብ ንክመላለሱን ንምዝኽኻር ከም ዝኾነ ሓቢሩ። ተምሃሮ ብወገኖም ከምዚ ዝበለ ኣስተምህሮ ክድፋኣሉ ተማሕፂኖም።

ኣብ ዞባ ደቡብ ንዞባታት ዓዲ ኋላ እምኒ ሓይሊ መንደፈራን ድባርባን ዝናብ ኣብ ሂወት ጥሪትን ዘራእትን ጉድኣት ኣውሪዱ ብመሰረት ከካቦቱ ዝበፅሓና ሓበሬታ ኣብ ንዞባ መንደፈራ ምምሕዳር ከባቢ ኩዶ ፈላሲያ ኣብ ዝርከብ ማይ ጨሎት ጋብሪ ደርዓንቶ ብ2 ነሓሰ ዝሃረመ ብርቱዕ ዝናብ ኣብ ህንፃ ቤተ ክርስትያንን ዓበይቲ ኣግራብን ጉድኣት ኣውሪዱ በቲ ሓደጋ ናይ ነዊሕ ዓመታት ዕድመ ዘለዎ ብራናታት ያሬታ በቲ ሓደጋ ናይ ነዊሕ ዓመት ዕድመ ዘለዎ ብራናታት ዘጠቓልል መፅሓፍትን ንዋየ ቅዱሳንን ዕንወት ክወርዶ እንከሎ ቀፅሪ ከም ዝፈረሰ ወኪል ኢሪን ሓቢሩ ኣብ ንዞባ እምኒ ሓይሊ ምምሕዳር ከባቢ ዓዲ ጎሰ ብ29 ሓምለ ዝሃርመ ህቦብላን በረድን ዝተሓወሶ ዝናብ ድማ ምፍራስ መዳድቕን ምቕንጣጥ ዚንጎታትን መንበረ ኣባይትን መስጊድን ከስዕብ እንከሎ ክልተ ቆልዑ ኣካላዊ ጉድኣት ወሪድዎም ኣብ ሕርሻታት ድማ ጉድኣት ወሪዱ ብዘይካዚ ኣብ ንዞባ ድባርባ ዓድታት ኣማድር ህርጉድን ዓዲ ገረድን ብ27 ሓምለ ብዝወቕዐ ብረድ ዝተሓወሶ ብርቱዕ ዝናብ ኣብ ሕርሻታት ከፊላዊ ጉድኣት ከም ዝወረደ እቲ ዝረኸብ ናይ ሓበሬታ የመልክት ብተመሳሳሊ ኣብ ንዞባ ዓዲ ኋላ ምምሕዳር ከባቢ ማይ ናሃዩግ ብ9 ሓምለ ንፋስን በረድን ዝተሓወሶ ዝናብ ብምውቅዑ ኣብ ሞጓሰ ዝነበራ ጓል 9 ጓል 12 ዓመት ቆልዑ ብውሕጅ ክወሰዳ እንከለዋ 55 ጥሪት ከም ዝሞታ ከምኡውን ኣስታት 360 ሄክታር ዘራእቲ ብውሕጅ ከም ተደምሰሰን 3 መንበረ ኣባይቲ ጉድኣት ከም ዝወረዶን ደንጉ ዝበፅሐን ሓበሬታ ኣፍሊጡ ዝኸበርኩም ተኸታተልቲ ስዕብ ኣህጉራዊ ዜናታት ፕሬዚደንት ዶናልድ ትራምፕ ካብ ናብን ወደባታ ኣብ ዝካየድ ምንቅስቓስ መራኽቢ ወሲንዎ ንዘሎ እገዳ ምስ ዘየልዕሎ ኣብ ልዕሊ መራኽቢ ኣሜሪካ ከቢድ ክሳራ ዘውርድ መጥካዕቲ ከም እተካይድ ኢራን ኣጠንቂቓ እዚ ዝተገልጸ ፕሬዚደንት ትራምፕ ኣብ ልዕሊ ኢራን ፀቕጢ ንምፍጣር እቲ እገዳ ከም ዘትርሮ ድሕሪ ምግላጹ እዩ እዚ ከምዚ ኢሉ እንከሎ ፕሬዚደንት ትራምፕ ኣብ መንጎ ኣሜሪካን ኢራንን ዘተይካየድ ከም ዘሎ ንዝሃቦ መግለፂ መንግስቲ ኢራን ኣሉታዊ ምላሽ ይብሉ ኣሎ መንግስቲ ኢራን ብጉዳይ መፃብቦ ሆርሙዝ ምስ መንግስቲ ዑማን እምበር ምስ ኣሜሪካ ይዘራረብ ከምዘየለዩ ኣነፂሩ ፕሬዚደንት ትራምፕ ኢራን ኣብ ስምምዕ ክትበፅሕ ናይ መወዳእታ ዕድል ተዋሂብዋ ከም ዘሎ ብምሕባር እዚ ምስ ዘይሰምር ግና ኢዳ ክትህብ ዘገድድ መጥቃዕቲ ከም ዘካይደላ ኣጠንቂቑሎ ብመጠንቀቕታ ፕሬዚደንት ትራምፕ ርዒዳን ናብ ዘይትደልዮ ዘተ ክትኣቱ ከም ዘይኮነ ዘነፀረት ኢራን ኣሜሪካ ኣብ ነቲ ኣቐዲሙ ዝተበፅሐ ናይ ምርዳእ መዘክር ከተተግብር ፀዊዓ ኣላ ኣሜሪካን ኢራንን ንዝበፅሖ ናይ ምርዳእ መዘከር ብምጥሓስ ካብ 13 ሓምለ ምልዋጥ መጥካዕትታት ከካይዳ ድሕሪ ምፅንሐን ኣብዚ እዋን እዚ ወንዚፈንኦ ከም ዘለዋ ይፍለጥ ኣብ ፈለማ 222 ዝተወልዐ ኩናት ዩክሬን ኣብዚ እዋን እዚ ናብቲ ዝኸፈ ደረጅኡ ከም ዝዓረገ ማዕከናት ዜና ኣቃሊሐን እዚ ዝተሓበረ ሩስያን ዩክሬይንን ብ34 ናሓሰ ብዘካየደኦ ምልዋጥ መጥካዕትታት ጥራይ ካብ ክልቲኡ ወገን ኣስታት 37 ድሕሪ ምቕታሎም እዩ በቲ ግና ብዝሰፍሐ መልክዑ ዝቕፅል ዘሎ ኩናት ኣብ ውሽጢ 2 መዓልትታት ልዕሊ 60 ከም ዝቐሰሉን ከቢድ ንዋታዊ ዕንወት ከም ዝወረደን ፀብፀባት ሓቢሮም እቲ ኩናት ብመጠንን ዓይነትን ሰፊሑ ከም ዘሎ ዝገለፁቶም ፀብፀባት ቅልጡፍ ሰላማዊ መዓልቦ እንተዘይረኺቡ ከቢድ ሰብዊ ቅልውላው ከስዕብ ከም ዝኽእልን ኣጠንቂቖም ወታደራዊ ትሕተ ቅርፅታት ከምኡውን ትካላት ፀዓትን መጓዓዝያን ካብ ቀንዲ ዕላማታት ናይቲ መጥቃዕትታት ምዃኖም ተፈሊጡ ኩናት ዩክሬን ብሰላማዊ መንገዲ ክዓርፍ እኳ እንተነበሮ ብምትኽታኽ ኔቶ እናኸረረ ከም ዝመፀ ነቲ ኩነታት ብቐረባ ዝከታተሉ ወገናት ይጠቕሱ ሃገራት ምዕራብ እቲ ኩናት ብሰላም ክዓርፍ ከም ዝደልያ ካብ ምግላፅ ሓሊፈን ዛጌት ዝጥቀስ ስጉምቲ ከምዘይወሰዳያ ሩስያ እትወቅስ ህንድን ኡዝቤክስታንን ኣብ ዕደና ብርቂ ማዓድናት ክተሓጋገዛ ምዃነን ሓቢረን ክልቲያን ሃገራት ሎሚ 4 ናሓሰ ኣብ ከተማ ኒው ደልሂ ህንዲ ኣብ ዘካየደኦ ዝርርብ ሚኒስትራት ጉዳያት ወፃኢ ነቲ ፅላት ንምዕምዕባል ብሓባር ከም ዝሰርሐ ኣፍሊጠን ብመሰረቲ ተበፂሑ ዘሎ ስምዕ ኩባንያታት ህንዲ ኣብ ኡዝበኪስታን ኣብ ምውፃእ ናይቶም ማዕድናት ዘተኮረ ወፍሪ ከካይዳ የን እቲ ስምዕ ኣብ ምድንፋዕ ቁጠባ ክልቲየን ሃገራት እወታዊ ተራ ከም ዝህልዎ ዝኣመተ ቀዳማይ ሚኒስትር ህንዲ ናሬንድራ ሞዲ ንትግባር እዩ ከም ዝሰርሐ ኣፍሊጡ ብዘይካዚ ህንዲ ከምኡን ኡዝበኪስታን ኣብ ምድንፋዕ ፅላታት ምክልኻልን ቁጠባን ብሓባር ክሰርሓ ምዃነን ገሊፀን ከም ኣከልቲ ሓበራዊ ተበግሶ ኣብ 225 ኣስታት 2 ቢልዮን ዶላር ዝነበረ ንግዳዊ ምልውዋጥ ኣብ ዝመፅእ 3 ዓመታት ብዕፅፊ ክዕብዮ ምዃነን ድማ ሓቢረን ኣለዋ ሎሚ 4 ናሓሰ ኣብ ምዕራባዊ ሸነኽ ጓቲማላ ዝተኸስተ ነቕጥጉ እሳተ ጎመራ ህዝባዊ ምምዝባል ከም ዘሰዓበ ማዕከናት ዜና ኣቃሊሐን ብሰንኪ ቲ ክስተት ነበርቲ 2 ዓድታት ክጉዕዙ ከም ተገደዱ ክፍለጥ ተኻኢሉ ኣሎ

ዘካዚ እቲ ነጥቢ ዝፈጠሮ ፅዑቅ ይግታ ትክን ዶረናን ጥዕናዊ ፀገማት ከስዕብ ከም ዝከኣለ ክኢላታት ኣጠንቂቖም ኣብ 218 ኣብ ተመሳሳሊ ክፋል ጓቲማላ ብዘጋጠመ ነጥጉ እሳተ ጎመራ ልዕሊ 200 ሰባት ከም ዝሞቱ ፀብፀባት ይጠቕሱ። ፖላንድ ክመፃ ዝኽእል ፀጥታዊ ስጋት ንምምካት ምስ ካልኦት ኣባላት ኔቶ እትገብሮ ወተሃድራውን ፀጥታውን ውዕላት ከም ተስፍሑ ኣፍሊጣ እዚ ዝተገልፀ

ኣንቆልቆለ ከም ዝመፀ ናይ ቀረባ ተዓዘብቲ ይሕብሩ። ኢንዶኔዥያን ታይላንድን ስትራቴጂካዊ ሽርክነተን ከማዕብላ ዘኽእልን ስምምዕ ከም ተፈራረማ ሓቢረን። እቲ ስምምዕ መራሕቲ ክልቴን ሃገራት ትማሊ 3 ናሓሰ ኣብ ከተማ ጃካርታ ኢንዶኔዥያ ኣብ ዘካየደዎ ዝርርብ ተበፂሑ። ከም ኣካልቲ ካብ 226 ክሳብ 230 ዝትግበር ስምምዕ ክልቴን ኣብ ምስፋሕ ወፍርን ምብራኽ ንግዳዊ ምልውዋጥን ብዕቱብ ከም ዝሰርሓ ኣፍሊጠን ኣለዋ። እቲ ስምምዕ ንመጠን ዓመታዊ ንግዳዊ ምልውዋጥ ክሳብ 230 ናብ ልዕሊ 20 ቢልዮን ዶላር ክብከብሎ ከም ዝኽእል ግምታት ኣሎ። እዚ ከምዚ ኢሉ እንከሎ ኢንዶኔዥያን ታይላንድን ኣብ ምውሓስ ዞባዊ ፀጥታ ብቐንዱ ድማ ኣብ ምግታእ ስግረ ዶባዊ ገበናት ክተሓባበራ ተሰማሚዐን ኣለዋ። ብዘይካ እዚ ኣብ ምምዕባል ቁጠባዊ ዞባዊ ውድብ ኣስያን ዘለዎን ኣበርክቶ ንምዕዛዝ ከም ሰራሓ ገሊፀን። ክልቴን ሃገራት ካብ መስረቲ ኣባላት ናይቲ ኣብ 1967 ዝቆመ ቁጠባውን ፖለቲካውን ውድብ ምዃነን ይፍለጥ። ናይ መወዳእታ ዜና። ብ3 ናሓሰ ኣብ ሰሜናዊ ምብራቕ ህንዲ ዝዋቅዐ ብርቱዕ ዝናብ ዘሰዕቡ ሓደጋ ዕለቕለቕ ከቢድ ሰብኣውን ንዋታውን ክሳራታት ከም ዝወረደ ማዕከና ዜና ኣቃሊሐን። በቲ ተፈጥራዊ ሓደጋ ዛጌት ልዕሊ 80 ሰባት ከም ዝመቱ ዝሓበሩ ሰመዚ ስርሒት ምድሃን ሂወት ህንዲ ዓሰርተታት ዳህዮም ጠፊኡ ስለ ዘሎ ቁፅሪ ምዉታት ክዛይድ ከም ዝኽእል ኣሚቶም። ብዘይካዚ በቲ ዕለቕለቕ ኣብ 2200 ዓድታት ልዕሊ 2.5 ሚልዮን ሰባት ከም ተመዛበሉ ክፍለጥ ተኻኢሉ ኣሎ። ልዕሊ 2500 ኣባይቲ ጠቕሊሉ ከም ዝዓነወ ዝገለፁ ፀብፀባት መንግስቲ ህንዲ ብከቢድ ኣብ ዝተሃሴት ኣውራጃ ዓሳም ህፁፅ ናይ እዋን ሓደጋ ድንጋጋ ኣውጁ ከም ዘሎ ሓቢሮም። ህንዲ ብሳዕቢናት ክሊማዊ ምምዝባል ብሓፈሻ ሓደጋታት ዕለቕለቕ ድማ ብፍላይ ብተደጋጋሚ ካብ ዝጥቃዓ ሃገራት ኤስያ ምዃና ይግለጽ። ዝኸበርኩም ተኸታተልቲ ዜና ንምፍጻም ኣርስታቱ ሓላፊ ውድባዊ ጉዳያት ህግደፍ ንተሳተፍቲ ፌስቲቫል ኤርትራውያን ነበርቲ ሕቡራት መንግስታት ኣሜሪካ ሰሚናር ኣካይዱ። ኣዛዚ ማእከል ስልጠና ሃገራዊ ኣገልግሎት ንኣባላት መበል 39 ዙርያ መግለፂ ሂቡ። ኣብ ዞባ ደቡብ ዝዋቅዐ ህወብላ ንፋስን ዝተዓወሶ ብርቱዕ ዝናብ ኣብ ሂወት ጥሪትን ዘራእትን ጉዳት ኣውሪዱ። ኢራን ኣብ ልዕሊ መራኸብ ኣሜሪካ መጥቃዕቲ ከተካየድ ከም ትኽእል ኣጠንቂቓ። ኩናት ዩክሬን ኣብቲ ዝኸፈ ደረጁ ከም ዝዓረገ ማዕከናት ዜና ኣቃሊሐን። ህንድን ኡዝበኪስታንን ኣብ ዕድና ብርቂ ማዕድናት ክተሓጋገዛ ምዃንን ሓቢረን። ዝኸበርኩም ተኸታተልቲ ዜና ተፈፂሙ። ምስ ተረፉ መደባትና ሰላም።

ኣብ ውቅያኖሳትን ባሕርታትን ዘሎ ጸጋታት ገና ከም ዘይተዳሰሰ ኣብዚ ዓውዲ ዝነጥፉ ተመራመርቲ ይገልጹ። ኣብዚ ዓውዲ ሳይንሳውያን ክንህብ ዘይንኽእል ተራ ተዓዘብቲ እንበሃል እውን ምስቲ ስፍሓት ኣመዛዚና ጥራይ ገና ዘይተበጽሐን ዘይተዳሰሰን ከም ዘሎ ክርደአና ኣይንጽገምን። ኣብዚ ዓውዲ ዝነጥፉ ጠለቕቲ ወይ ድማ ዳይቨርስ ግና ልዕሊ ማንም ይርድእዎን የስተማቕርዎን።

ልዕሊ 600 ኪሎ ሜትር ዝገማግሙ ኤርትራ እትውንኖ ገማግም ባሕሪ እቲ ዝዓመቐ ክፋሉ 600 ሜትሮ እዩ። ዝተፈላለየ ጸጋታት ዝተመልአ ድማ እዩ። ኣብ ገለ ክፋሉ ኮራል ዝበዝሖ፣ ኣብ ገለ በዓትታትን ብእሳተ ጎመራ ዝተሰርሐ ኣኻውሕን ዝርከቦ ቦታ ኣሎ። ገለ ፊዮርታት ባሕሪ ዝበዝሖ ክኸውን እንከሎ፣ ኣብ ገለ ድማ ውፁእ ጻዕዳ ሕውፃ ዝበዝሖ ቦታታት ኣሎ ኣብ ቀይሕ ባሕሪ ኤርትራ።

ነዚ ዝተፈላለየ ትሕተ ማያዊት ፀጋታት ንምዕዛብ ወይ ንምፅናዕ ጠለቕቲ ኣብ ዝባኖም ሒዘምዎ ዝኣትዉ ኣየር ዝመለ ምዕቆሪ መብዛሕትኡ ግዜ ካብ ናይ 25 ደቓይቕ ዘይሓልፍ ግዜ ጥራዩ ከፅንሖም ዝኽእል። ንነዊሕ ግዜ ኣብ ትሕቲ ባሕሪ ክፅንሑ እንተደልዮም ግና ብቐጥታ ካብ ጃልባ ብትቦ ኣቢሎም ኣየር ዝስሕቡ። እዚ ብእስኪባ ዝፍለጥ ኣየር ዝመልአ መትሓዚ ልክዕ ከም ነስተንፍሶ ኣየር እዩ። ዕላምኡ ጠለቕቲ ኦክስጅን ክረኽቡ እኳ እንተኾነ ኩሉ ሙሉእ ብምሉእ ኦክስጅን ዝመልአ ማለት ግን ኣይኮነን። እንታይ ደኣ ልክዕ ከም ናይ መሬት ናይትሮጅን ዝበዝሖ እዩ። ናይትሮጅን ድማ ኣብ ውሽጢ ባሕሪ ናቱ ፀገማት ኣለዎ። ብብዝሒ ምዝውሰድ ናይ ምስካር ሳዕቤን ይኸትል። ጠለቕቲ ኣብ ነፍሲ ወከፍ ዝኣትውዎ 10 ሜትሮ ልክዕ ከም ሓደ መለክያ ዊስክ ዝሰተዩ ስምዒት እዩ ዝፈጥረሎም። ናይትሮጅን ዘሰዓቦ ስኽራን እናገደደ ምስ ዝኸይድ ካብቲ ጠሊቆዎ ዘለዉ ውሽጥ ዝበለ ቦታ ገለ ሜትሮታት ንላዕሊ ምስ ዝምለሱ ከም ዝበራበሩ ይኾኑ። ኣብ ገለ ኣጋጣሚ ውሱናት ጠለቕቲ ዝጥቀምሉ ኣየር ዝመልአ መሳርሒታት 36 ሚታዊት ኦክስጅን ዝሓዘ ዝጥቀሙ ኣይሰኣኑን። እዚ እቲ ካብ ናይትሮጅን ዝስዕብ ፀገማት ዘቃልል እኳ እንተኾነ ኦክስጅን ክበዝሕ እንከሎውን ናይ ገዛ ርእሱ ናይ ምምራዝ ፀገማት ከም ዘምፅኦም ሰብ ሞያ ጥዕና ዝገልጹ።

ኣብዚ ሕጂ እዋን ተበፂሑ ዘሎ ኣየር ዝመልአ ስሊንደራት እናማዕበለ እዩ ዝኸይድ ዘሎ። ንኣብነት ቅድሚ ሕጂ ን25 ደቓ ጥራይ ኣብ ትሕቲ ባሕሪ ክትፀንሕ ዘኽእል እዩ ነይሩ። ኣብዚ ሕጂ እዋን ግና ረሳሕ ኣየር ንደገ ከይወፅእ ተመሊሱ ተፃርዩ ክምለስ ዝሕግዝ መሳርሒ ስለ ዝተማሃዘ ንነዊሕ እዋን ኣብ ትሕቲ ባሕሪ ብዘይዝኾነ ፀገም ክትጥቀመሉ ዘኽእል መድረኽ ተበፂሑ ይርከብ። እዚ እቲ ንእንስሳታት ዝርብሽ ዝወፅእ ናይ ዓፍራ ድምፂ ኣውጊዶ ይርከብ።

ዳይቨራት ኣብ ጥልቀት ዝማልዎ መሳርሒታት ብዙሓት እዮም። ገለ ንምጥቃስ እምበኣር ኣብ ውሽጢ እዛ መጣኒት ኣየር ዝርከብ መጠን ኣየር ትነግር መሳርሒት፣ ሓባሪት ዕምቆት ኮምፓስ፣ ኣብ እዋን ህፁፅ ረድኤት ኣየር ንምሃብ እተገልግል ካልኦት መስሓቢት ኣየር፣ ኣብ ግዜ ጥልቀት ፀንበለል ካብ ምባል ንውሽጢ ንክንቀቱ እትሕግዞም ካብ 2 ክሳብ 10 ኪሎ እትበፅሕ ክብደት ዘለዋ መሳርሒት፣ ብሰንኪ ልዑል ክብደት ኣብ ውሽጢ ባሕሪ መታን ከይሰጥሙ ናይ ጃኬት ምቕጣውን ኣለዎም። ኣብ ዝደለይዎ ግዜ ድማ ፀንበለል ተብሎም።

ምጉላሕ ወይ ብምቕራብ ይሕግዞም። እዛ ንዓይኒ መነፀር ወይ ድማ ኦኪያለ ንኣፍንጫ መከላኸሊ ዘለዎ ኮይኑ ስለ ዝስራሕ ነቲ ኣብ ውሽጢ ባሕሪ ዝፍጠር ፀቕጢ ኣፍንጮም ብምጥቃጥ ክወፅእ ወይ ክውገድ ይሕግዝ። ኣብ ናይ ዛሕሊ እዋን ኣብ ኣካላትና ዝኾነ ፀገማት መታንከነምፅእ ዝከላኸል ሙቐት ዝፈጥር ክዳን እውን ኣለዎም።

ዓውዲ ዳይቪን ወይ ድማ ዳይቨር ምዃን ብዙሕ መስዋዕቲ ዝጠልብ ዓውዲ እዩ። ዝኾነ ሰብ ኣቕሊሉ ክሪኦ ዘይብሉ ዓውዲ ምዃኑ ኣብዚ ዓውዲ ዝነጥፉ ሰሞያ ይገልጹ። ዳይቨራት ብሓደገኛታት ዓሳታት ዝጥቅዑ ጥራይ ዝመስሎም ኣይሰኣኑን። እቲ ሓቂ ግና ዓሳታት ዝበዝሐ ግዜ ኣዕሩኽ ዳይቨራት ክኾኑ እዮም ዝረኣዩ። ገለ ተጓዳእቲ ዓሳታት ኣለውዎ ዝበልዎ ከባቢ ድማ ዝያዳ ጥንቃቐ ይገብሩ። ኣብቲ ከባቢ ራብሻ ዝፈጥር ድምፅታት ምውጋድ፣ ዓሳታት ዘይምቕታል፣ ምክንያቱ ካልእ ዓሳታት ደም ጨኒዎም ክመፁ ስለ ዝኽእሉ፣ ኣብ ዝተዘርገ ባሕሪ ዘይምዕታው፣ ንዝኾነ ፍጡር ድማ ሃንዲ ራኢልካ ዘይምትንካፍ ገለ ካብቲ እዞም ሰሙያ ዝህብዎ ምኽሪ እዩ።

እቲ ዝዓበየ ውድሆ ግና ካብቲ ኣብ ነብሶም ተሰኪሞሞ ዝኣትዉ ኣየር ዝመለ መትሓዚ እዩ። ምክንያቱ ናይትሮጅን ምስ ዝበዝሕ ስኽራን ጥራይ ዘይኮነ ኣብ ቀረባ ርሕቓት ምስ ዝጥቀምሉ እቲ ኣየር ኣብ መለጋግቦ ኣካላት መልምስቲ ከምፅእ ዘኽእል ሓደጋ የስዕብ። ካልእ ውድሆታት ድማ ምንቅስቓስ ናይ ውሽጢ ባሕሪ እዩ። ምክንያቱ ሃንደበት እቲ ምንቅስቓስ ናይ ባሕሪ ምስ ዝቕየር ልክዕ ከም ውሕጅ እናሰሓቐ ክወስተካ ስለ ዝኽእል።

ገሊኦም ጽባቐ ባሕረ ከዝተማቕሩ ብመልክዕ ቱሪዝማዊ ቦታ ይርእይዎ፣ ገሊኦም ድማ ኣብ ስእሊ ስለ ዝግደሱ ስእልታት ንምልዓል ናብ ማዕሙቕ ባሕሪ ይንቀቱ። ካልእ ስራሕ ዘለዎም እውን ብዙሓት እዮም። ናይ ነዳዲ ቱቦታት ንምዝርጋሕ፣ ሳይንሳዊ መጽናዕቲ ንምክያድ፣ ወታደራዊ ንጥፈታት ከምኡውን ስነጥንታዊ ነገራት ንምድህሳስ ገለ ካብ ብዙሕ ብውሕድ ይጥቀስ።

0: ከም ምባል ስለ ዝመረፀ መራሕትን ልሂቃንን ስርዓት ብልፅግና ንባሕርን ኣፍ ደገ ባሕርን ኣመልኪቶም ወግሒ ፀብሒ ዘቕርብዎም ዘለዎ ሓደስቲ ዘስደምሙ ሓሳባት መትሓዚ ይብሎምን
1: ወደ ባህር ዳርቻ ከመሄድ ባህሩን በቦይ ቀዶ ዳርቻውን ማምጣት የሚል ኣማራጭ የሚያቀርቡ ምሁራን ኣሉ።
0: ኣፍ ደገ ባሕሪ ንምርካብ ኢትዮጵያ ናብ ባሕሪ ካብ እትጓዓዝ ስለምንታይ ባሕሪ ናብ ኢትዮጵያ ዘይመፅእ?
2: ውሃው ያው ግራውንድ ብሬኪንግ ሲለቀቅ ይገባል። በቃ ተገናኘ ማለት ነው። ቀይ ባህርን አሰፋ ነው ማለት ነው። በሌላ አባባል ማለት ነው
0: እት ወደብ ስተሃንፀ ማይፍኖ በቃ ተራኺቡ ማለት እዩ። ንቀይሕ ባሕሪ ኣስፊሕናዮ ማለት እዩ።
3: ከዚህ ጀምረን እስከ ኣሰብ ድረስ ያለው ኣካባቢ ብንቆፍር
0: ካብዚ ጀሚርና ክሳብ ከባቢ ዓሰብን ቀይሕ ባሕርን ምስ ንኩዕት ውፅኢቱ ከመይ ክኸውን?
3: ምፅዋዕ ነመጠቀም ነበረ። ያ ካልተሳካ ግን በራሳችን ምን ወደቦች መፍጠር እንችላለን የሚለውን
0: ብምፅዋዕ ክንጥቀም እዩ ነይሩ ድሌትና። ንሱ ዘይከኣል እንተኮይኑ ግን ባዕልና ወደባትና ክንፈጥር ንኽእል ኢና። ብሔረ ዓፈርን መሬቱን ሓደ ካብቲ ከም መጣልዒ ክኾኖም ዝፈሓሓርዎ ዘለዉ ኣጀንዳ እዩ። ብሔረ ዓፈር ኢትዮጵያዊ ይብሉን ኣለዉ።
4: እንደውም ሎክላንድ መሆን ኣለባት ኤርትራ እንጂ የአፋር ህዝብ ኣደለን።
0: ኣብ ኩሉ ዘሎ ሶማላዊ ባሕር እናተጠቕመ፣ ኣብ ኢትዮጵያ ዘሎ ሶማላዊ እንታይ ስለ ዝበደለ እዩ ተኸልኪሉ ዘሎ?
5: ህዝብ እዚም ካለ እዚያም ካለ ለምንድን ነው ለብቻ የተከለከለው?
0: ትምባል ስለ ዝመረፀ ንኣሜሪካ፣ ቻይና፣ ሩስያ፣ ኤሮጳን ኣፍሪቃን ተዛሪበ ኣለኹ።

0: ካቹን ሸምግሉንና መፍቲያም ጥሉ። ቀይ ባህርን ኢትዮጵያ ለማጣት 30 አመት ከዚያ በላይ የወሰደ ትግል ነበር ታቃላችሁ። ሌላ 30 አመት ያስፈልጋታል ብዬ ግን አላስብም።
1: የፋኖን ኃይሎች ማሸነፍ ያልቻለ መንግስት ነው
2: ትምባል። ስለዚህ ማለት ነው ሰነዳዊት ፊልም አብሪ ቲቪ ረቡዕ 9:25 ምሽት ድሕር ዜና ትግርኛ ከምኡውን ኣብ ድግማ ቀዳም 12:50 ቀትሪ ድሕር ዜና ትግርኛ ትምባል ስለዝመረፀ ሰነዳዊት ፊልም ኣብሪ ቲቪ

0: ሰላም ክቡራት ተኸታተልትና፣ ዶክተራት ኣብሲድና ተመሊስናኩም ዘለና ንዘጋጠመ ቴክኒካዊ ፀገም ቅሬታ እንዳሓተትና መደብና ከም ብሓድሽ ክንጅምሮ ምኳንና ክሕብር ደሊ። ኣብዚ መደብ እዚ ንሎሚ ተዳሊናሉ ዘለና ብዛዕባ ውሑስ ኣጠቃቅማ መድሃኒት እዩ ክኸውን። ነዚ መብሪ ክትበና ድማ ፋርማሲስ ዳናይት ሄቨን ዮሃንስ ምሳና ኣብ ስትድዮ ኣላ። ነዚ ኣርእስቲ እዚ ድማ ዘለኩም ሕቶታት ምስ ግዜ ዕድል ክንበኩም ኢና ዘለኩም ሕቶታት ናብ ፋርማሲስት ሄቨን ከተቅርበልና ንሓትት ማለት እዩ። ስለቲ ዝሃብኩምና ግዜ ሕጂ እውን ደጊመ የመስግነኪ ሄቨን። ኣልዕልና ዘለና ኣርእስቲ ብጣዕሚ ኣገዳሲ እዩ፣ ውሑስ ኣጠቃቅማ መድሃኒታት ዝብል እዩ። እዚ ኣርእስቲ እዚ ሚኒስትሪ ጥዕና ኣዝዩ ሰሪሕሉ እዩ። ኣብ ገለ ብራኸ እውን ዝበፅሐ ኮይኑ ይስማዓካ ብዛዕባ ኣጠቃቅማ መድሃኒት ብፍላይ ማለት እዩ። ግን ቀፃሊ ጎስጓስን ስራሕን ዝሓትት እዩ። ምክንያቱ ኣብ ዕለታዊ ናብራና ካባና ዘይፍለይ ኣካል መናበብሮና ዝኾነ ስለዝኾነ፣ ስለዚ ምስ ቁኑዕ ኣጠቃቅማ ናይ መድሃኒት ዝነብር ሰብ ወይ ሕብረተሰብ ግን ከዓ ጎናዊ ሳዕቤናት ናይ መድሃኒት ከጋጥም ይረአ። ስለዚ እስከ ከመይ እዩ እዚ ኣብ ተኪርና ክንዛብሎም ማዓንቲ
1: ፅቡቅ ምስተዋሃበኒ ዕድል ሕጂ እውን ደጊመ የመስግን። ኣገዳሲ ሕቶ እዩ። መድሃኒታት በቲ ግቡእ ኣገባብ እንዳወሰድናዮም ከለና፣ በቲ ዝተኣዘዝናዮ መሰረት እንዳወሰድናዮ ክንስና ጎናዊ ሳዕቤን ከጋጥመና ይኽእል እዩ። ቅቡል ዲኸ ዝብል ሕቶ ኣገዳሲ እዩ። ነዚ ክንምልሶ ንድሕር ድኣ ኮይና መጀመርያ ሓፈሻዊ ርድኢት ክህልወና ኣሎ ብዛዕባ ኣመዓባብላ መድሃኒት ወይ ከዓ መድሃኒት ብኸመይ ና ማዓላ ዝመፅእ ቅድሚ ናብ ህዝቢ ወይ ከዓ ናብ ተጠቃምነት ምምፅኡ መድሃኒት ኣዝዩ ፅዑቅ ዝኾነ ናይ ክሊኒካዊ ፈተነን ምርምርን ወይ ከዓ ስነ ፍልጠታዊ ምርምር ሓሊፉ እዩ ናብ ጥቕሚ ዝመፅእ ማለት እዩ። መድሃኒታት መጀመርያ ኣብ ላቦራቶሪ ይፍተኑ፣ ካብ ቀፂሎም ኣብ እንስሳታት ይፍተኑ። ኣዝዩ ዘሰክፍ ናይ ውሕስነት ወይ ከዓ ናይ ሴፍቲ ሕቶ ንድሕር ድኣ ዘይብሎም ከዓ ካብ ቀፂሎም ኣብ ደቂ ሰባት ይፍተኑ ማለት እዩ። እቲ ኣብ ደቂ ሰባት ዝግበር ፈተነ እውን ነናቱ ደረጃታት ኣለዎ። ቀዳማይ ካልኣይ ሳልሳይ እንዳበለ በብመድረኹ እዩ ዝኸይድ። ኣብ መጀመርያ ብውሱን ቁፅሪ ኣብ ጥዕናኦም ዝተማልአ ሰባት ይፍተን። ካብ ቀፂሉ ብዝተወሰነ ቁፅሪ ኣብቲ መድሃኒት እቲ መድሃኒት ክፍውሶ ተደልዩ ዘሎ ሕማም ይፍተን። ኣብ መወዳእታ

0: ብዝበዝሐ ስኬል ወይ ከዓ ብዝበዝሐ ቁፅሪ ከዓ ደረጃታቱ ሓልዩ ይመፅ ማለት እዩ። ኣብዚ ሕጂ እቲ መድሃኒት ሴፍ ኤንድ ኢፌክቲቭ ምኳኑ ወይ ከዓ ውሕስን ዘተኣማምንን ምኳኑ ወይ ከዓ ኣብ ጥቕሚ ከዓ ክውዕል ዝኽእል ምኳኑ ምስተፀንዐሸ ወይ ምስተረጋገፀ ናብ መዓላ ህዝቢ ይመፅእ። ስለዚ መድሃኒታት ንነዊሕ ዓመታት ዝኸይድ ናይ ምርምር ፈተነ ክሓልፉ ከለዉ ኣብቲ መንገዲ ዘርእይዎ ጎድናዊ ሳዕቤናት ኣሎ። እዚ ከዓ ብግቡእ ዶኪመንትድ ይኹን ወይከዓ ብግቡእ ይምዝገብ ማለት እዩ። ነገር ግን መድሃኒታት ኣብ ክሊኒካዊ ፈተነ ክውዕሉ ከለውን ኣብቲ ናይ ብሓቂ ተጠቃምነት ክመፁ ከለውን ቁርብ ዝተፈላለየ ባህሪ ከርእዩ ይኽእሉ እዮም። እዛ ትስዕብ ስላይድ ሕጂ ነዚ ንብሎ ዘለና ዝያዳ ክተብርሃልና ትኽእል እያ። እቲ ላዕለዋይ ስእሊ ንሪኦ ዘለና ክላሲካል ኣርሲቲ ዝብል ዘሎ እቲ ክሊኒካዊ ፈተነ ወይ ከዓ ክሊኒካዊ ምርምር ማለት እዩ። ኣብዚ ሕጂ ከምቲ ንሪኦ ዘለና እቶም ሰባት ወይ ከዓ ምርምር ዝውዕሉ ዘለዉ ሰባት ነቲ መድሃኒት ዝወስድዎ ዘለዉ ሰባት ብተዛማዲ ጥዕንኦም ብጀካቲ ተደልዩ ዘሎ ሕማም ካልእ ዝኾነ ሕማም ዘይብሎም ጥዕንኦም ዝተረጋገፀ ጥዕና ናይ ኣካላቶም ከም በዓል ኩሊት፣ ፀላም ከብዲ፣ ሙሉእ ዝተማልአ ካልእ ዝኾነ ሕዱር ሕማም ዘይብሎም ብዕድመ ከዓ ኣዝዮም ንኣሽቱ ዘይኮኑ ኣዝዮም ውን ዓበይቲ ዘይኮኑ ኣብቲ ማእከላይ ወይከዓ ኣይድያል ዕድመ ዝርከቡ እዮም ማለት እዩ። ስለዚ መድሃኒት ኣብ ከምዚኦም ዓይነት ጉጅለ ናይ ደቂ ሰባት ተፈቲኑ እዩ ናብ መዓላ ዝመፅእ። ድሓር ኣብቲ ናይ ብሓቂ ተጠቃምነት ምስ በፅሐ ግን ከምዚኦም ዓይነት ሰባት ጥራይ ድዮም ዝወስዱ ኣይኮኑን። ኣብቲ ቀፂልና ንሪኦ ዘለና ስእሊ ሕጂ ንሪኦ ኣለና ብዕድመ ዝደፍኡ ሽማግለታት ወስዱ ኣለዉ። መንእስያት ፊዚካሊ ወይ ጠንካራታት ወይ ከዓ ስፖርታውያን ይወስድዎ ኣለዉ። ረጎት ሰባት፣ ቀጠንቲ፣ ህፃናት፣ ሽማግለታት፣ ነፍሰ ፆራት ኣዴታት፣ መጥበውቲ ወይ ከዓ ዘጥብዋ ዘለዋ ኣዴታት፣ ብዙሕ ጉጅለ ናይ ደቂ ሰባት እዩ ዝጥቀመሉ ነቲ መድሃኒት። ስለዚ እቲ ዝፅንዖ ዘሎ ጉጅለ ውሱን ጉጅለ እዩ። እቲ ናይ ብሓቂ ዝጥቀመሉ ዘሎ ጉጅለ ኣብቲ ሪል ወርልድ ወይ ከዓ ሪል ላይፍ ግን ካልእ ዓይነት ጉጅለ ይኸውን ኣሎ ማለት እዩ። ስለዚ በዚ መንፅር ኣብቲ ክሊኒካዊ ፈተነ ወይ ከዓ ክሊኒካዊ ምርምርን ዘይተርኣዩ ሓደሽቲ ባህርያት ናይቲ መድሃኒት ኣብዚ ክንርኢ ንኽእል ኢና ወይ እውን ብዝተጋነነ መልክዑ ወይ ከዓ እቲ ፍሪኩንሲ ናቱ ወይ ከዓ እቲ ቁፅሪ ናቱ ወይ ከዓ እቲ ከጋጥመሉ ዝኽእል ትፅቢት ካብ ትፅቢት ወፃኢ ከጋጥም ይኽእል እዩ ማለት እዩ። ስለዚ እዚ ኣብ ግምት ብምእታው መድሃኒታት ወላውን በቲ ግቡእ መዓላ ወይ ከዓ በቲ ርትዓዊ ኣገባብ እንዳተጠቀምናሎም ጎድናዊ ሳዕቤናት ከጋጥሙ ክንፅበ ኣለና ማለት እዩ። ጎድናዊ ሳዕቤን ስለዘጋጠመ እቲ መድሃኒት ብግቡእ ትወስዶ ኣይነበርካን ማለት ኣየስምዕን እዩ። ልክዕ እንዳወሰድካዮ ከለካ ቅድሚ ሕጂ ዝተፀንዑ ዝተፈለጡ ወይ እውን ቅድሚ ሕጂ ዘይፍለጡ ዝነበሩ ጎድናዊ ሳዕቤናት ከጋጥሙካ ይኽእሉ እዮም ማለት እዩ።
1: ራይ ኣብ መድሃኒታት ኣብ ንጥቀመሉ እዋን እስከ ምናልባት ሄቨን ብቐፃሊ እነዘውትሮም ጌጋታት ወይ ጉድለታት እንታይ እንታይ እዮም ብፍላይ ምስ ሕብረተሰብና ብምትእሳር ኣተኪል ክ ክትገልፅልና?
0: ፅቡቅ ብሓፈሻ ክንርኦ ከሎ ሕብረተሰብና እቲ ኣገባብ ኣጠቃቅምኡ ዝምስገን እዩ። በቲ ሓኪም ዝኣዘዞ ወይ ፋርማሲስት ዝኣዘዞ መንገዲ ብዝተካእለ መጠን ይወስድ እዩ። ገለገለ ግን ብብዝሒ ዝዝውተሩ ሞ ካብ ምሕር ልሙዳት ምኳኖም ከዓ ከም ቅምፕላት ጌርና ንወስድዶም ኣገባባት ኣለዉ ማለት እዩ። እቲ ቀዳማይ ዝጥቀስ እንታይ እዩ? ካብቲ ዝተኣዘዞ መሰረት ወይ ከዓ ካብቲ ዝተኣዘዞ መምርሒ ወፃኢ ምውሳድ ማለት እዩ። መድሃኒታት ካብቲ ዝግበኦ ዓቐን ኣብዚሕካ ምውሳድ ወይ ከዓ ካብቲ ዝግበኦ ዓቐን ኣትሒትካ ምውሳድ ከምኡ ዓይነት ተርእዮ ኣሎ። መድሃኒት ኣዚዙልካ ክነሱ ኣይሰራሓለይን ወይ ከዓ ቀልጢፉ ክሰርሓለይ ብምባል ካብቲ ዝተኣዘዘልካ ዓቐን ወሲኽካ ናይ ምውሳድ ተርእዮታት ኣሎ። ወይ እውን ከይብር ተዓኒ ፅቡቅ ይስማዓኒ የለን ብዝብል ከዓ ካብቲ ዝተኣዘዘልካ ዶዝ ወይ ከዓ ዓቐን ኣትሒትካ ናይ ምውሳድ ልምድታት እውን ሓሊፍካ ይረአዩ። ስለዚ መድሃኒታት ብመጀመርያ ነቲ ዝተዋህበካ መቓን ግዜን በቲ ዝተዋህበካ ዓቐንን ክወሃብ ከለዉ ብድሕሪት ምክንያት ኣለዎ ሓኪም ከምኡ ገይሩ ዝእዝዘልካ ዘሎ ቀልጢፉ ክሰርሓለይ ኢልካ ንድሕር ዳኣ ንኣመት ሓንቲ ኸኒና ኣብ ቅድሚ ቀትሪ ዝተኣዘዘትልካ ክልተ ጌርካ ተወስዶ ንድሕር ዳኣ ኣለካ ኮንካ መድሃኒታት ካብቲ ግቡእ ዓቐኖም ንድሕር ዳኣ ተወሲዶም መርዛም ትሕዝቶውን ወይ ናብ መርዛም ባእታውን ክቕየሩ ስለዝኽእሉ ሓደገኛ ክኸውን እዩ። በንፃሩ ኣትሒትካ ተወስዶ ንድሕር ዳኣ ኣለካ ኮንካ ከዓ እቲ ዝግብኦ ለውጢ ወይ ከዓ እቲ ዝግብኦ ስራሕ ክሰርሕ ኣይክእልን እቲ መድሃኒት ማለት እዩ። ካልእ ሒሽኒ ኢልካ በዓልካ ብገዛ ርእስኻ ምቁራፅ እውን ብተደጋጋሚ ዝር ዓይነት ኣገባብ እዩ። መድሃኒት ን5 መዓልቲ ወይ ን7 መዓልቲ ን10 መዓልቲ ክእዘዝ ከሎ ከምቲ ቀዲመ ዝገለፅከዎ ምክንያት ኣለዎ። ሕጂ ብዙሕ ግዜ ብፍላይ ከዓ ናይ ረክሲ መድሃኒታት ክንወስድ ከለና ኣብቲ 3ይ 4ይ መዓልቲ ናይቲ መድሃኒት ምልክታትና ክመሓየሹ ይጅምሩ። ምልክታት ተመሓየሾም ማለት ግን እቶም ተሃዋስያን ሙሉእ ብምሉእ ካብ ኣካላትካ ወፂኦም ኣሎ ወይ ከዓ ሙሉእ ብምሉእ ካብ ሕማም ናፃ ኮይንካ ኣለካ ማለት ኣይኮነን። ስለዚ ሒሽኒ እዩ። ስለዚ ኣይድልየንን ምውዳእ ነዚ መድሃኒት እዚ ንካልእ ግዜ ክኾነን ኢልካ ምቁራፅ መድሃኒታት እውን ብልምዲ ዝረአዩ ማለት እዩ። እዚ እውን ብመሰረቱ ጌጋ እዩ ክውገድ እውን ዘለዎ እዩ። ካልእ ምስኡ ተኣሳሲሩ ዝኸይድ ዘይግቡእ ኣጠቃቅማ በዕለ ፍወሳይ ወይ ከዓ ገዛ ርእስካ ባዕልካ ምፍዋስ፣ እዚ ከዓ መድሃኒት ናይ ቅድሚ ሕጂ ዝነበረ ተረፍ ህልወካ ወይ ናብዚ እዋን እዚ ብዙሓት ኤርትራውያን ዜጋታት ንካ ወፃ ሃገር ዝመፁ ብዙሕ መድሃኒት ሒዞም መፅኦም ናብ ስድራ ቤቶም ወይ ብዝኾነ ካልእ መንገዲ ኣብ ገዛ ዝቐመጥካዮ መድሃኒት ይህልወካ እሞ ነቲ ስምዒታት ወይ ነቲ ምልክታት ኣለሊኻ ቅድሚ ሕጂ ከምዝስማዓኒ ነሩ እዛ መድሃኒት ምስ ወሰድኩ ጠቂማትን እያ ሞ

0: እጁን ካብ ክወስድ ኢልካ ገዛ ርስካ ባዕልካ ምፍዋስ ከም ልምዲ ይረአ እዩ። እዚውን ብመሰረቱ ጌጋ እዩ ማለት እዩ። ምክንያቱ ብዙሓት ሕማማት ተመሳሳሊ ምልክታት ኣለዎ። ስለዚ ምልክታትካ ምስ ናይ ቅድሚ ሕጂ ተመሳሳሊ ስለዝኾነ ልክዕ እሱ ዓይነት ሕማም ሓሚምካ ኣለካ ማለት ኣይኮነን። ሕማምካ ብላቦራቶሪ ወይ ከዓ ብምርመራ ጥራይ ክረጋገጽ ዝኽእል። በዕለ ፍወሳ እውን ካብቲ ብብዝሒ ኣብ ሕብረተሰብና ዝርአን ክውገድ ዘለዎን ተርእዮ እዩ ማለት እዩ። ምስኡ ጎኒ ጎኒ ተኣሳሲሩ ዝኸይድ ከዓ መድሃኒት ምስ ጎረቤትካ ወይ ከዓ ምስ መቕርብካ ምክፋልካ ይረአ እዩ ማለት እዩ። ምልክታትካ ተመሳሳሊ ስለዝኾነ ኣነ እውን ቅድሚ ሕጂ ከምዚኣ ትስማዓኒ ነይረ፣ እዛ መድሃኒት ምስ ወሰድካ ገዲፉኒ ኢልካ ንጎረቤትካ ወይ ንመቕርብካ ምክፋል እውን ብልምዲ ይረአ እዩ። እዚ ንጠቕሞ ኣለና ኢልና ነቲ ወገና ንጎዶ ኢና ዘለና ናይ ብሓቂ። ምክንያቱ ከምቲ ዝገለፅናዮ ዝተፈላለዩ ሕማማት ተመሳሳሊ ምልክታት ክህልዎም ይኽእል እዩ። ስለዚ መድሃኒት ተመሳሳሊ ምልክታት ኣለና ኢልካ እውን ሼር ምግባር ወይ ከዓ ምክፋል ብመሰረቱ ጉጉይ ልምዲ እዩ ማለት እዩ። ካልእ ከም ጉጉይ ልምዲ ክንሪኦ ንክእል ብዛዕባ መድሃኒት ካብ እኹል ኣፍልጦ ዘይምህላዊ መድሃኒት ኣትሊስት መን ይስሙ እንታይ ይስሙ ወይ ከዓ ንምንታይ መዓላ ኢካ ትጥቀመሉ ዘለካ ቤዚክ ዝኾነ ኣፍልጦ ክህልወካ ኣሎ፣ ወይ መሰረታዊ ኣፍልጦ ብዛዕባ መድሃኒትካ ክህልወካ ኣለዎ። መን ይስሙ፣ ንምንታይ መዓላ ኢካ ትጥቀመሉ፣ ክንዲ ዓቐን ኢካ ትወስዶ ዘለካ፣ ምስቲ ትወስዶ ዘለካ ካልእ ዓይነት መድሃኒታት እንታይ ምርፃም ክህልዎ ይኽእል፣ ወይ ምስ ትወስዶ ዘለካ ምግቢ እንታይ ዓይነት ምርፃም ክህልዎ ይኽእል። ብዙሕ ሓበሬታ ከምዚ ኣይንወስድ ኢና። መብዛሕትኡ ግዜ ካብ ፋርማሲ ቅድሚ መግቢ ዝውሰድ ድሕሪ መግቢ ኢልና ጥራይና ንኸይድ። ስለዚ ካብቲ በዓል ሞያ መድሃኒት እዚ ኩሉ ዓይነት ሓበሬታ ብዛዕባ መድሃኒትና ወሲድና ክንከይድ እውን ኣገዳሲ እዩ ማለት እዩ። ምናልባት ካልእ ክንጠቕሶ ንኽእል ብዛዕባ ግቡእ ኣጠቃቅማ ወይ ኣተዓቃቅባ ናይ መድሃኒት እዩ። እዚ እውን ከም ተቐዲመ ዝገለፅኮ መድሃኒት ክንወስድ ከለና ነቲ በዓል ሞያ መድሃኒት ኣበይ ክቐምጦ ኢልና ኣይንሓትትን ኢና፣ ብኸመይ ክወስዶ ጥራይና ንሓትት። ብዝበዝሕ ግዜ እንታይ ርድኢት ኣሎ፣ መድሃኒታት ኩሎም ድሩቃት መድሃኒታት ይኹኑ ፈሰስቲ ይኹኑ ወይ ዝልከዩ ኣብ ፍርጅ እንድሕር ዳ ቐሚጥካዮም ውሕሳት እዮም ዝብል ዓይነት ርድኢት ኣሎ ማለት እዩ። እዚ እውን ጌጋ እዩ። መድሃኒታት ኣብ ፍርጅ ዝቕመጡ ውሱናት ዓይነታት መድሃኒታት ኣለው። ብሓፈሻ ክንሪኦት ኮይና ግን መድሃኒታት ኣብ ጠሊ ዘይብሉ ቦታ ቀጥታ ብርሃን ፀሓይ ዘይኣትዎም ብተዛማዲ ካ ዝሕል ኣብ ዝበለ ቦታን ክቕመጡ ኣለዎ ማለት። ስለዚ ምስ ናይ ሃገርና ወይ ብፍላይ ምስ ናይ ከበሳታት ኩነታት ኣየር ብምንፅፃር ኣብ ከብሒ ክቕመጡ መድሃኒታት እኹል ማለት እዩ። ኩሉ ዓይነት መድሃኒት ኣብ ፍርጅ ምቕማጥ ግን ብመሰረቱ ጌጋ እዩ። ከምኡውን ልምዲ ኣብ ከብሒ ናይ ክሽነ ወይ ኣብ ከብሒ ናይ ሽቓቅ እውን መድሃኒታት ንቐምጥ ኢና። ክሽነ ሽቓቅ ዝበዝሕ ግዜ ጠሊ ኣለዎ ወይ ሽቓቅ ዓይኒ ምድሪ ጠሊ ኣለዎ፣ ክሽነ እውን ዋዕ ኣለዎ ወይ ከዓ ምቆት ኣለዎ። ስለዚ ነቲ መድሃኒት ነቲ ናይ ምፍዋስ ዓቕሚ ከጉድሎ ስለዝኽእል እዚ መድሃኒታት ከምቲ ቀዲምና ዝገለፅናዮ ኣብ ጠሊ ዘይብሉ ቀጥታ ብርሃን ፀሓይ ዘይኣትዎ ቦታ ከነቐምጦ እኹል ማለት እዩ። ስለዚ ብሓፈሽ ክንሪኦ ከለና ቶም ኣብ ሕብረተሰብና ብልምዲ ዝረኣዩ ዘየርቲ ዓበይን ኣጠቃቅማ ገለ ነዚኦም መስሉ ማለት እዩ።
1: ብከመይ ክወገዱ ክእሉ እዚኦም ፀገማ እዚኦ?
0: እቲ መሰረታዊ ነገር ከምቲ ቀዲምና ዝገለፅና ብዛዕባ መድሃኒትካ እኹል ኣፍልጦ ምህላው እዩ። ብዛዕባ መድሃኒትካ እኹል ኣፍልጦ እንድሕር ዳኣ ኣለካ ኮይኑ እቲ ዘይርትዓ ኣገባብ ኣይትኽተልዎን ኢኻ። ስለዚ መድሃኒት ካብ በዓል ሞያ መድሃኒት ክትወስድ ከለካ ማዓሲኻ ክትወስዶ ወይ ብኸመይ ኣገባቢኻ ጥራይ ክትወስዶ እኹል ሓበሬታ ኣይኮነን። እንታይ እዩ ዝበሃል፣ ንምንታይ ኢኻ ትወስዶ ዘለካ፣ ኣበይኻ ከተቐምጦ፣ እቲ ስኻ ትወስዶ ዘለካ ካልኦት ዓይነት መድሃኒታት ትወስድ ተለካ ነጊርካ ነቲ ፋርማሲስትናትካ ምስኡ እንታይ ምርፃም ክህልዎ ይኽእል፣ ወይ ምስ መግብታት እንታይ ምርፃም ክህልዎ ይኽእል፣ ኣብ ከመይ ቦታ ክዕቀብ ይግብኦ፣ እኹል ዝኾነ ሓበሬታ ወሲድካ ካብ ፋርማሲካ ነዚ ከተውግዶ ኣለካ ማለት እዩ። ስለዚ ቤዚክሊ እኹል ዝኾነ ኣፍልጦ ወይ ከዓ እኹል ዝኾነ ኣዌርነስ እዩ ነዚ ፀገም እዚ ክፈትሓልና ዝኽእል።
1: ንወስዶ ዘለና መድሃኒት ጎናዊ ሳዕብን ከም ዝገበረልና ብኸመይና ንፈልጥ? ነዚ ኸ ከመይ ጌርና ኢና ክንስዕሮ ንኽእል ወይ ክንሕብሮ ንኽእል ነቲ በዓል ሞያ ብኸመይ ኢኻ? ምክንያቱ ክትፈልጥ ኣለካ ጎናዊ ሳዕብን ከም ዝገበረልካ ምልክታት ውንታይ እዩ?
0: ፅቡቅ ሕጂ ከምቲ ቀዲመ ዝገለፅክዎ ጎናዊ ሳዕብን ኣብ መድሃኒት ክውገድ ዘይክእል ተርእዮ እዩ። ካብቲ እቲ መድሃኒት ኣብ ውሽጢ ኣካላትና ምስ ኣተወ ዝኽተሉ ዓይነት ኣገባብ ወይ ከዓ እቲ ናቱ ሜካኒዝም ጥራይ ጎድናዊ ሳዕብን ከጋጥም ከም ዝኽእል ትፅበዮ ነገር እዩ ማለት እዩ። ዝኾነ ባዕዳዊ ነገር ናብ ኣካልካ ይኣቱ ክሳብ ዝሃለወ ዝኾነ ሳዕብን ከይገደፈ ክወፅእ ኣይክእልን እዩ። ስለዚ መድሃኒት ካብ በዓል ሞያ መድሃኒት ክትወስድ ከለካ እንታይ ጎናዊ ሳዕቢናት ከጋጥመካ ይኽእል ወይ ከዓ ብዛዕባ እዚ መድሃኒት እዚ ተፈሊጦም ተፀኒዖም ዘለዉ ጎድናዊ ሳዕቢናት እንታይ ይመስሉ እኹል ሓበሬታ ክትሓትት ኣለካ ማለት እዩ። እቲ በዓል ሞያ መድሃኒት እውን ናቱ ሓላፍነት እዩ። ጥቕምታት ናይቲ መድሃኒት ጥራይ ዘይኮነ ክነግረካ ዘለዎ ከጋጥም ዝኽእል ጎድናዊ ሳዕቢናት ክነግረካ እውን ናቱ ሓላፍነት እዩ ማለት እዩ። ስለዚ መድሃኒትካ ክትጅምሮ ከለካ እንታይ እንታይን ክትፅበለካ ዝተዳሊካ ክትጅምር ኣለካ ማለት እዩ። ጎናዊ ሳዕቢናት ቀለልቲ ክኾኑ ይኽእሉ እዮም። ንኣብነት ኣሸጋሪ ዘይኮነ ሰሓዊ ዕንፍሩር ክገብረካ ክእል እዩ። ድኻም፣ ፅሩሩ ምባል ወይ ተምላስ፣ ቃንዛ ርእሲ፣ ቅርጥማት፣ ናሽቱ ንኣሽቱ ፎኮሲ ገሊኦም እውን ኣዝዮም ከበድቲ ክሳብ ኣብ ሕክምና ከይድካ ዝኾነ ሜዲካል ኢንተርቨንሽን ዝሓቱ ወይ እውን ክሳብ ሞት ዘብፅሕ ከበድቲ ሳዕቤናት ክህልዎም ይኽእል እዩ ማለት እዩ። ስለዚ ካብ በዓል ሞያ መድሃኒትካ ከጋጥመካ ዝኽእል ጎናዊ ሳዕቤናት እኹል ሓበሬታ ወሲድካ ተዳሊካ ክትጅምር ኣለካ ንመድሃኒትካ ማለት እዩ። ኣብዚ ሕጂ እንታይ ዝብል ጌጋ ርድኢት ኣሎ ጎናዊ ሳዕብን ከጋጥም ስጀመረስ ይሰርሓለ እዩ ዘሎ እቲ መድሃኒት።

0: ዝብል ርድኢት ኣሎ። ስለዚ ሰርሓለዩ ዘሎ ኢሉ እቲ ሰብ ስቕ ኢሉ ይቕፅል ወይ ከዓ እቲ ሕሙም ስቕ ኢሉ ይወስዶ ማለት እዩ። ከምኡ ግን ኣይኮነን ክኸውን ዝግብኦ። ጎናዊ ሳዕብን ይንእስ ይዕበ ኣሰካፊ ይኹን ኣይኹን ብዘየገድስ ዝኾነ መድሃኒት እንዳወሰድካ ከለካ ዘይንቡር ወይ ሓድሽ ምልክታት እንድሕር ይስማዓካሉ ኮይኑ ብዝቐልጠፈ ናብ በዓል ሞያ ጥዕና ከይድካ ክትሕብር ኣለካ ማለት እዩ። ናብ ሓኪምካ ክትከይድ ትኽእል ወይ ኣብ ከባቢካ ዘሎ ፋርማሲ ክትከይድ ትኽእል። ስለዚ እቲ በዓል ሞያ ጥዕናኻ እንታይ ክገብር እዩ? ኩነታት ካር እዩ ነቲ መድሃኒት ከቋርፆ ወይ እውን ምክርን ማዕዳን ሂቡ ድዩ ክትቅፅሎ ክሕብረካ ወይ እውን ካልእ ክትገብሮ ምስ ዝግባእ ጥንቃቐታት ሓበሬታ ሂቡ ድዩ ክሰደካ ወይ እውን ነቲ መድሃኒት ሙሉእ ብሙሉእ ኣቋሪፁ ብካልእ መድሃኒት ድዩ ክትከኣልካ እቲ በዓል ሞያ ጥዕና እቲ ዝግብኦ ስጉምቲ ክወስድ እዩ ማለት እዩ። ንሕና ከም ተጠቀምቲ ክንገብሮ ዘለና ግን ዝኾነ ጎናዊ ሳዕቤን ወይ ዝኾነ ዘይንቡር ምልክት ክንዕዘብ ምስ ንጅምር መድሃኒት ክንወስድ ከለና ብዝቐልጠፈ ናብ በዓል ሞያ ጥዕና ምሕባር ይኸውንቲ ናትን ሓላፍነት ማለት እዩ።
1: ካብ ተመክሮ ከምቲ ዘጋጥም ጎናዊ ሳዕቤናት ዝበዝሕ እዋን ሓደገኛታት ዶ ክሳብ ሕክምና ምምፃእ ዝሓትት ድዩ? ማዕር ክንደይ ኣሰካፊት በዓል ሞያ ክንታይ ሓገዝ እዩ ዝገብረሉ ነ ሓበሬታ ዝህብ ዘሎ ተሓካሚ ወይ መድሃኒት ዝጥቀም ዘሎ?
0: ዝበዝሕ ግዜ ሕጂ ከም ተመክሮ ክትሪኦ ከለካ ጎናዊ ሳዕቤን ኣጋጢሙኒ ኢልካ ናይ ምሕባር ልምዲ የብልናን። ከምቲ ቀዲመ ዝገለፅኮ ይሰርሓለ እዩ ስለ ዝብል ትሰብ ወይ ትሕሙም ጎናዊ ሳዕቤን እንዳቐፀለ ከሎ ስቂሉ ነቲ መድሃኒት እዩ ዝወስዶ። ስለዚ ከምተሪኦ ህዝብና ብዙሕ ሪፖርት ኣይገብርኒ ወይ ከዓ ኣይሕብርን እዩ። እቶም ዝረኣዩ ጎናዊ ሳዕቤናት ዝበዝሑ ብዙሕ ኣሰከፍቲ ኣይኮኑን። እቲ መድሃኒት ዝኾነ ኢንተርቨንሽን ጌርካ ክትቅፅሎ ትኽእል ኢኻ ወይ እውን ካልእ ዓይነት ምስኡ ዝመሳሰልን ምስኡ ዝመሳሰል ወይ ከዓ እቲ ናቱ ስራሕ ተመሳሳሊ ኮይኑ ግን ብተዘማድ ፍኹስ ዝበለ ዓይነት መድሃኒት እውን ክትቅይረሉ ትኽእል ኢኻ ማለት እዩ። ኣብ ገለገለ እዋን ግን ክሳብ ናብ ሆስፒታል ዘበፅሕን ወይ እውን ክሳብ ናብ ሞትን ወይ ናብ ስንክልናን ዝኾነ ከቢድ ኣካላዊ ፀገምን ዘስዕቡ ጎናዊ ሳዕቤናት እውን ይረኣዩ እዮም ማለት እዩ። ልፍልፍ ኢልካ ብሓፈሻ ክረአ ከሎ ግን እቲ ልምዲ ጎናዊ ሳዕቤን ኣጋጢምን ኢልካ ናይ ምሕባር ልምዲ የብልናን ክንብል ንኽእል ማለት እዩ።
1: ጎንጎን እዞም ብኣፍ ዝውሰዱ መድሃኒታት ኣብ ሕብረተሰብና ንመመላክዒ ተባሂሉ ቁርበት ዘቐይሑ ወይ ዘፃዕዱ ዝበሃሉ መድሃኒታት ኬሚካላዊ ትሕሶታት ዘለዎም ልሙድ እንዳኾነ እዩ ዝመፅእ ዘሎ። ዝበዝሕ ዋን ኣብ ደቂ ኣንስትዮ ዝረኣዩ እዚ እውን ናቱ ጎናዊ ሳዕቤን ከመድሃኒት እውን ክንርኢ ስለዝኽእል ናቱ ጎናዊ ሳዕቤን ከም ዝህልዎ ርድዩ። ብዙሕ እዋን እውን ሚኒስትር ጥዕና ኣብ ዝህቦ ጎስጓሳት እቲ ኣሉታዊ ሳዕቤናት ናቱ ብዙሕ ግዜ ይግለፂ፣ ግን ካብ ዕለታዊ ምዝውታር ከዓ ወፂ ይፈልጥን እዩ። ብዚ ኣልኤልናዮ ዘለና ርእስቲ እዚ ኸ እቲ ጎናዊ ሳዕቤን ናቱ ከመይ ትርእዮ እንታይ ክትብል ትኽእል ብዛዕ
0: እዚ ኣገዳሲ ሕቶ እዩ። ኣብዚ እዋን እዚ ብዘይቀል ዓለም ኣሰካፍ እንዳኾነ ዝኸይድ ዘሎ ተሪዮ እዩ ማለት እዩ። ምጥቃም ናይ ቆርበት ዘቕይሑ ወይ ከዓ ቆርበት ዘፃሕድዎ መመላኽዒታት ብፍላይ ከዓ ኣብ ደቂ ኣንስትዮ ማለት እዩ። እዞም መመላኽዒታት ሕጂ ኣዝዮም ብዙሓት እዮም። ብቁፅሪ፣ ብዓይነት፣ ብኣብ ውሽጢ ኣካላት ኣትዮም ከምፅእ ዝኽእሉ ለውጥታት ኣዝዮም ብዙሓት እዮም ማለት እዩ። ዕለት ዕለት ሓደሽቲ ፕሮዳክት ወይ ከዓ ሓደሽቲ ፍርያት ኢኻ ትርኢ። እዚኦም ገለ ካቦም መድሃኒት ሓዘል ትሕዝቶ ዘለዎም እዮም። ኣብ ውሽጦም ሲ ፋርማስቲካል ኢንግሪዲየንት ወይ ከዓ ፋርማስቲካዊ ቀመማት ዘለዎም ኮይኖም ከም ሳይድ ኢፌክት ናቶም ወይ ከዓ ከም ሳዕቤን ናቶም ቆርበት ዘቕይሑ ኣለው ወይ እውን ኬሚካላዊ ትሕዝቶ ጥራይ ፋርማስቲካዊ ትሕዝቶ ዘይኮነስ ዝኾነ ካልእ ኬሚካላዊ ትሕዝቶ ዘለዎም ግን ኣብ ውሽጢ ኣካላትኣትዮም ቆርበት ዘቕይሑ መመላኽዒታት እውን ኣለውና ማለት እዩ። እተን ብድሕሪአን ዘለዋ ስእልታት እንድሕር ዳ ርኢና ክንምለስና እዚኦም ሕጂ ብዘይቀል ዓለም ኣብዚ እዋን እዚ ኣብ ሃገርና ዝያዳ ኣሰከፍቲ እንዳኾኑ ዝኸዱ ዘለዎ እዮም ማለት እዩ። ብዙሓት ፕሮዳክት ወይ ከዓ ብዙሓት ፍርያት ኢና ንጥቀም ከም ደቂ ኣንስትዮ። ገለ ካብኦም መድሃኒት ሓዘል ትሕዝቶ እዮም፣ ገለ ካብኦም ከዓ ሓደገኛ ኬሚካላት ዝሓዙ ትሕዝቶ እዮም ማለት እዩ። መድሃኒት ሓዘል ዘለዎ ትሕዝቶ ክትጥቀም ከለካ ውዒሉ ሓዲሩ መድሃኒት ኢካ ትወስድ ዘለካ ማለት እዩ። ዝኾነ ሕማም ዘይብልካ ክነሱስ መድሃኒት ትወስድ ኣለካ። እቲ መድሃኒት ከዓ ኣብ ውሽጢ ኣካላት ኣትዩ ዝኾነ ሳዕቤን ከይገደፈ ኣይወፅን እዩ ማለት እዩ። መብዛሕትኡ ግዜ እቶም ቆርበት ዘቕይሑ መመላኽዒታት ስቴሮይድስ ዝበሃሉ ፖተንት መድሃኒታት ወይ ከዓ ስቴሮይድስ ዝበሃሉ ሓያላት መድሃኒታት ትሕዝቶ ዘለዎም እዮም ከም ቆርበት ዘቕይሑ ማለት እዩ። ወይ እውን ከም በዓል ሃይድሮኩዊኖንስ ኤንድ ሜርኩሪ ከዓ ሓደገኛ ባእታታት ወይ ከዓ ሓደገኛ ኬሚካላት ዝሓዚኦም ማለት እዩ። እዚኦም ሕጂ እቲ ገለ ካባቶም ኣብ ሎንግ ተርም ዩዝ ወይ ከዓ ንነዊሕ እዋን ምስ ወሰድካዮ ቆርበት ናይ ምቕያሕ ተንደንስ ትርእየሉ። ገሊኦም እውን ኣብ ሓፂር ግዜ ብፍላይ ካቶም ሜርኩሪ ኣብ ውሽጦም ሒዞም ዝርከቡ ኬሚካላት ኣብ ሓፂር ግዜ ቆርበት ናይ ምፅዕዳ ወይ ከዓ ቆርበት ናይ ምቕያሕ ተርእዮ ስለ ዘለዎም ብብዝሒ ኣብ ውሽጦም ሜርኩሪ ዝሓዙ ኬሚካላት ንጥቀም ኣለና ኣብዚ እዋን እዚ ማለት እዩ። እዚኣቶም ከዓ ሳዕቤኖም ካብ ሾርት ተርም ክሳብ ሎንግ ተርም ወይ ከዓ ኣብ ሓፂር እዋን ዝረአ ወይ እውን ኣብ ነዊሕ ግዜ ዝግሃድ ሳዕቤናት ክኸትሉልና ይኽእሉ እዮም ማለት እዩ። ከምዚ ኣብ ስእሊ ንሪኦ ዘለና ሕጂ እቶም ቆርበት ዘቕይሑ መመላኽዒታት ገሊኦም ኣብ ቆርበት ዝልከዩ ክኾኑ ይኽእሉ እዮም፣ ገሊኦም ብመልክዕ ከኒና ብውሽጢ ዝኣትዉ ክኾኑ ይኽእሉ እዮም፣ ገሊኦም እውን ብመልክዕ መርፍእ ዝውሰዱ ኣለዉ ማለት እዩ። ብፍላይ እቶም ሲስተሚክ ዝበሃሉ

0: ወይ ከዓ ብመልክዕ መርፍዓት እዮም ወይ ኣብ ኣካላት ለውጢ ዘምፁ ካብቶም ዝያዳ ኣሰከፍቲ እዮም። ብሓፈሹ እቲ ሳዕቤናት ናይ እዚኦም ክንሪኦ ንድሕር ድኣ ኮይና ኣብ ቆርበት ኣተኪርና ክንዛረብ ንድሕር ድኣ ኮይና መጀመርያ ምርቃቅ ናይ ቆርበት እዩ ማለት እዩ። ቆርበትና እቲ ቀዳማይ ደረጃ ወይ ከዓ ቀዳማይ ቀፀላ ናይ ቆርበትና ብብዝሒ ናብ ኬሚካል ኤክስፖዝድ ይኸውን ስለዘሎ ወይ ከዓ ናብ ኬሚካላት ይቃላዕ ስለዘሎ እቲ ሽፋን ናይ ቆርበትና እንዳረቀቀ እንዳተኣለየ ይኸይድ ማለት እዩ። ብመንፀር ቆርበትና ኣዝዩ ረቂቕ ይኸውን። ብርሃን ናይ ፀሓይን ዝኾነ ባዕዳዊ ነገርን እውን ክፃወር ዘይክእል ይኸውን ማለት እዩ። ምቅያሕ ናይ ቆርበት እቲ ቆርበት ክረቅቕ ከሎ እንዳቀይሐ ይኸይድ፣ ከምኡውን እንዳነቐፀካ ኣዝዩ ዝነቐፀ ይኸውን ማለት እዩ። ብመንፅር ካ እቲ ካብ ፀሓይ ዝመፅእ ኣልትራቫዮሌት ሬይስ ዝበሃል እቲ ቀዳማይ ቀፀላ ናይ ቆርበትና እንዳተኣለየ ይኸይድ ስለ ዘሎ ንኣልትራቫዮሌት ሬይስ እንዳተቀላዕና ንኸይድ ማለት እዩ። እዚ ከዓ ንሕማም መንሽሮ ናይ ቆርበት እውን የቃልዓና ማለት እዩ። ካልእ ረክሲ ናይ ቆርበት እዩ። ከምቲ ቀዲምና ዝገለፅና ቆርበትና እንዳረቐቀ ስለ ዝኸይድ ዘሎ እቶም መናፊት ናይ ቆርበትና እውን እንዳተኸፈቱ ይኸዱ ስለ ዘለዉ ተሃዋስያን ፋንጋስ ክኾኑ ይኽእሉ ባክተሪያ፣ ቫይረስ ብቀሊሉ ናብ ኣካላትና ካኣት ዕድል ይረኽቡ ኣለዉ ማለት እዩ። ስለዚ ቆርበትና እንዳረቐቀ ይኸይድ፣ ሕማም ናይ ምፅዋር ክእለትና እውን እንዳጎደለ ይኸይድ ማለት እዩ። ስለዚ ቆርበትና ኣዝዩ ረቅቕ፣ ንረክስኻ ኣዝዩ ዝተቃልዐ ይኸውን። ረክሲ ኣብ ዘጋጥመሉ ግዜ እውን ንክሓዊ ግዜ ይወስድ ወይ ከዓ ንክሓዊ ኣሸጋሪ ይኸውን ማለት እዩ። ካልእ ሙሉእ ብምሉእ ምቅያር ሕብሪ ናይ ቆርበት እዚ እቲ ሪባውንድ ሃይፐርፒግመንቴሽን ንብሎ እዩ። እቶም ሰዓ ቆርበት ዘቕይሑ መመላክዒታት ብመሰረቱ ነቲ ሜላኒን ዝበሃል ኣብ ኣካላትና ፀሊም ሕብሪ ከምዝህልወና ዝገብር ባእታ ከምዘይሰርሕ እዮም ዝገብርዎ። ከም ሳዕቤናቶም ከዓ ኣብ ነዊሕ ግዜ ክትጥቀመሎም ከለካ ከዓ ከምዚ ብስእሊ ንሪኦ ዘለና ኣብ ዝተወሰነ ክፋል ኣካላትና ክኸውን ይኽእል ወይ እውን ኣብ ሙሉእ ብምሉእ ኣብ ቆርበትና ፐርማነንት ዝኾነ ወይ ከዓ ንድሕሪት ዘይምለስ ምፅላም ናይ ቆርበት ወይ ከዓ ምቕያር ሕብሪ ናይ ቆርበት እውን ከም ሳዕቤን የጋጥመና ማለት እዩ። እዚ ሕጂ ኣብ ቆርበት ጥራይ እዩ። ካብ ቆርበት ወፃኢ ቀፂልና ንድሕር ዳኣ ርኢና እዚ ገለ ካብቲ ሳዕቤናት ናይ ቆርበት ዘቕይሑ መመላክዒታት እዩ። እቲ ምፅላም ናይ ቆርበት ንብሎ ዘለና ዝበዚ የማነይ ሸንኽ ዘሎ እዩ። ካብ ቆርበት ወፃኢ ኣብ ውሽጢ ኣካላትና ከ እንታይ ሳዕቤን ይህልዎም እንድሕር ዳ ኢልና ከምቲ ቀዲምና ዝገለፅናዮ እቶም ቆርበት ዘቕይሑ መመላክዒታት ገሊኦም ዝልከዩ ክኾኑ ይኽእሉ እዮም፣ ወይ ከዓ ብላዕሊ ጥራይ ኣብቲ ሽፋን ናይ ቆርበትና ጥራይ ዝልከዩ። ብዙሓት ካብዚኦም ግን ብመልክዕ ከኒና ብመልክዕ መርፍእ ናብ ውሽጢ ኣካላት ዝኣትዉ እዮም። ስለዚ ኣብ ውሽጢ ኣካላት ኣትዉ ስለ ዘለዉ ኣብ ሙሉእ ኣካላት እውን ለውጢ ገይሮም እዮም ወይ ከዓ ሳዕቤን ገዲፎም እዮም ክኸዱ ማለት እዩ። ገለ ካብዚ ምዕናው ናይ ቲሹታትን ናይ ኣካላትን እዩ። ብቐንዱ ከዓ ምዕናው ናይ ጸላም ከብድን ምዕናው ናይ ኮላሊትን ማለት እዩ። እዚ ኣብ ነዊሕ ግዜ ምጥቃም ዝርአ ተርእዮ እዩ። ብፍላይ ሜርኩሪ ኣብ ውሽጦም ዘለዎም ከ ኣብ ስርዓተ መትኒ ፀገም ከምፅሉና ይኽእሉ እዮም ምስ ነዊሕ ግዜ ምጥቃም። ከምኡውን ንሕማም መንሽሮ ክንቃላዕ ንኽእል ኢና፣ ዝተፈላለዩ ዓይነታት መንሽሮ ማለት እዩ። ካብ ናይ ቆርበት መንሽሮ ጀሚርካ ኣብ ሆርሞናት ውን ምምዝባል ስለ ዘምፁ ኣብ ሆርሞናት ምምዝባል ብምምፃእካ ኣብ ነዊሕ ግዜ ናይ ጡብ ካንሰር፣ ናይ ማህፀን ካንሰር ከምኡ ዝተፈላለዩ ዓይነት መንሽሮታት ክንቃላዕ ንኽእል ኢና ማለት እዩ። ብተወሳኺ ፀገም ኣብ ስርዓተ መፍረ ከጋጥመና ይኽእል እዩ። ኣብ መወዳእታ ውን ስነ ኣእምራዊ ነውፂ ክገድፈልና እዩ ማለት እዩ። ምክንያቱ እቶም ሳዕቤናት ርኢናዮም ኢና ቆርበት ንኸነቐይሕ ኢልና ንገብሩ ኩሉ ዓይነት ኤፈርት ወይ ከዓ ኩሉ ዓይነት ታክቲክስ ኣብ መወዳእታ ነባር ዝኾነ ንድሕሪት ውን ክምለስ ዘይክእል ምዕናው ናይ ቆርበትን ምፅላም ናይ ቆርበትን ስለ ዘምፃልና እዚ እውን ኣእምሮና ክቕበሎ ኣይክእልን እዩ። ስነ ኣእምሮዊ ነውፂ ገዲፉልና እውን ክኸይድ ይኽእል እዩ ማለት እዩ። ስለዚ ብሓፈሽኡ ክረአ ከሎ እቲ ቆርበት ዘቕይሑ መመላክዒታት ኣዝዮም ኣሰከፍቲ እንዳኾኑ ይኸዱ ኣለዉ። እቲ ሳዕቤናቶም ውን ኣብ ቆርበት ጥራይ ዘይኮነ ኣብ ሙሉእ ኣካላት ኣሰካፊ ስለ ዝኾነ ኣብዚ ኣዝና ነቕሕና ክንሰርሐሉ ዝግባእ ጉዳይ እዩ ማለት እዩ።
1: ማዕረ ማዕሪ እውን ኣካላት ናይ ዘግዝፉ መድሃኒታት እውን ተባሂሎም ዝወሰዱ ንርኢና ህበን እስከ ብዛዕባ ዝኽታይ ትብል እንታይ ሞያዊ ምክሪ ክትልግሲ
0: ፅቡቅቶ እዩ። ኣካላት ዘግዝፉ መመላክዒታት እዚኦም ውን ኣብ ዝሓለፈ ቀረብ ዓመታት እዮም ኣብ ሃገርና እንዳኣተው ዝኸዱ ዘለዉ። ካብ ጎረባብቲ ሃገራት ይመፅኦም፣ ብዝተፈላለዩ መንገዲ እውን ይመፅኦም። ኣካላት ዘግዝፉ መድሃኒታት ኣብ ክልተ ከፊልና ክንሪኦም ንኽእል ኢና። ገለ ብመልክዕ ከኒና ይኹን ብመልክዕ መርፍእ ከም መድሃኒት ወይ ከዓ መድሃኒት ሓዘል ኮይኖም ናብ ኣካላት ዝኣትዉ እዮም። ኣብ ገለ መዳዩ ከዓ ብመልክዕ መጥባሕቲ ነቲ ተደልዩ ዘሎ ክፋል ኣካላት መብዛሕትኡ ግዜ ኣጥባትን መቐመጫን ወይ ከዓ ከናፍርን እዮም እቶም ክገዝፉ ዝድለዩ ኣካላት። ብመልክዕ መጥባሕቲ ከዓ ነቲ ኣካልቲ ወይ ከዓ ነቲ ክገዝፍ ተደልዩ ዘሎ ክፋል ኣካላት ናይ ምግዛፍ ተርእዮታት እውን ኣሎ ማለት እዩ። ኣብ ሃገርና ሕጂ ብልምዲ እቲ ናይ መጥባሕቲ ዘይኮነ እቶም ብኣፍን ብመልክዕ መርፍእን ዝኣቱ ኣካላት ዘግዝፉ መመላክዒታት እዮም ዝያዳ ሕጂ ዝቀላቀሉና ዘለዉ ማለት እዩ። ብሓፈሻ እቶም ብመጥባሕቲ ዝኣትዉ ናቶም ሳዕቤናት ኣለዎም። እቶም ብመድሃኒት ዝውሰዱ እንድሕር ዳ ኢልና ግን ብዙሓት ካብኣቶም ናቹራል ዝብል ክሌም ሒዞም እዮም ዝመፁ ወይ ከዓ ባህርያዊ ኣይጓዳእን እዩ ዝብል ክሌም ሒዞም እዮም ዝመፁ። እዚ ከዓ ነቲ ኣብ ኣካላትና ዝርከብ ኤስትሮጅን ዝበሃል ሆርሞን ነቲ ስራሕ ናቱ ሚሚክ እንዳገብሩ ወይ ከዓ ንዑ እንዳተመሳሳሉ እዮም ዝኸዱ። ብመንፅር ከዓ ነቲ ገለገለ ውሱናት ክፋል ኣካላት ከም ዘግዝፉ ይገብሩ። ገለ እውን ኦፍ ሌበል ንጥቀመሎም። ኦፍ ሌበል ማለት ካብቲ መዓልኡ ወ

0: እቲ መድሃኒት ንካልእ ዕላማ እዩ ተሰሪሑ ንካልእ ዕላማ ኢካ ትጥቀመሉ ከም ጎድናዊ ሳዕብየን ናይቲ መድሃኒት ግን ኣካል ዘግዝፍ እንድሕር ድኣ ኮይኑ ንዑ ትጥቀመሉ ማለት እዩ። ኣብ ቀረባ ግዜ እውን ኣብ ህዝብን ፖሊስን ከምኡ ዛዕባ ተላዒሉ ነይሩ። ከምኡ ዝተጠቐማ ዜጋታት ሞ ዘምፃለን ጎድናዊ ሳዕብናት ኣብ ህዝብን ፖሊስን ተገሊፁ ነይሩ። እዚ ከ እንታይ ገለገለ መድሃኒታት ኣፐታይት ስቲሙላንስ እዮም ወይ ከዓ ሸውሃት ናይ ምኽፋት ሳዕብየን ኣለዎም ከም ጎድናዊ ሳዕብየን ማለት እዩ። ስለዚ ተን ዜጋታት ነዚ ብብዝሒ ይጥቀማሉ። እቲ መድሃኒት ከዓ ከም ጎድናዊ ሳዕብየናቱ ሸውሃት ይኸፍት። ሸውሃት ምስ ከፈተ ከዓ ብብዝሒ ሰብ ክትምገብ ትግደድ ሞ ብመንፅር ከዓ ምግዛፍ ናይ ኣካላት የምፅእ ማለት እዩ። ሕጂ እዚ ርሑቅ ከይከድና መድሃኒት ክሳብ ዝኾነ መድሃኒት ሓዘል ትሕዝቶ እውን ክሳብ ዘለዎ ነቲ ዝተባሃሉ ዕላማ እውን ትጥቀመሉ ስለዘየ ኣለካ ጎዳኢ ምኳኑ ርዱእ እዩ ማለት እዩ። ንስኻ ነታ ንእዋኑ ትሪያ ዘለካ ኢፌክት ወይከዓ ንእዋኑ ትሪኦ ዘለካ ለውጢ ኣብ ኣካላትካ ኢካ ትዕዘብ ዘለካ። እቲ ነባሪ ዝኾነ ስንክል ናብ ኣካላትካ ገዲፍዎ ዝኸይድ ግን ሓደገኛ ስለ ዝኾነ እዚ ብመሰረቱ ክውገድ ዘለዎ እዩ ማለት እዩ። ስለዚ ሳዕቤናት ናይዚኦም እንታይ እዮም ድሕር ዳ ኢልና እቲ ኣብ ቀዳማይ ደረጃ ንሪኦ ዘለና ብመልክዕ መጥባሕቲ ዝኾነ ፋት ክኸውን ይኽእል ወይ ስልክንጀን ክኸውን ይኽእል ዝኾነ ኬሚካላዊ ትሕዝቶ ዘለዎ ነገር ናብቲ ክገዝፍ ተደልዩ ዘሎ ክፋል ኣካላት ይኣቱ። እዚ ከምፅኦ ዝኽእል ሳዕቤን እንተልና መጀመርያ ርኽሲ እዩ። ናብ ካልእ ክፋል ገጽ ብምዛር ዝፍጠር ሕበጥን መልክዕ ምብልሻውን ውን ከናፍር ንምግዛፍ ትገብሮ ዓይነት መጥባሕቲ ናብ ካልእ እቲ ሕበጥ ናብ ካልእ ክፋል ገጽ ብምኻድ ቶታሊ መልክዕ ከባላሽ ይኽእል እዩ። ሕበጥ መድመይትን ምፍንጃርን እቲ ኣብ ውሽጢ ኣካላት ኣትዩ ዘሎ ሲሊከን ጀሊ መብዛሕትኡ ግዜ ሲሊከን እዩ ትባእታ ይፍንጀር ሞ ምዝራቕ ናብ ሙሉእ ኣካላት የጋጥም ማለት እዩ። ቁጥዐ ወይ ኣለርጂ ንብሎ እዩ። ዘይምዕሩይ ከናፍር ወይ ኣጥባት እቶም ክገዝፉ ተደልዮም ዘለዉ ቃንዛን ዘይምችእነትን ገለ ካብቶም ሳዕቤናት ናይቶም ብመልክዕ መጥባሕቲ ኣካላት ዘግዝፉ መመላክዒታት እዮም። ብመልክዕ ከኒና ወይ ከዓ ብመልክዕ መርፍእ ከም መድሃኒት ናብ ኣካላት ብምእታው ኣካላት ዘግዝፉ መመላክዒታት ሳዕቤናቶም እንታይ እዮም ተሪእና ከዓ ምዕናዊ ቲሽታት እዩ መጀመርያ ወይ ከዓ ብዓብዩ ከዓ ምዕናዊ ኣካላት ማለት እዩ። ቀንዲ ካብቶም ዝትንከፉ ኣካላትና ፀላም ከብድን ኮላሊትን እዮም። ዕንወት ኣብ ስርዓተ መትኒ ከኸትለልና ይኽእል እዩ። ምምዝባል ሆርሞናት ከስዕበልና ይኽእል እዩ። ናብ ሕማም መንሽሮ እውን ከስዕበልና ይኽእል እዩ። ኣብ ስርዓተ መፍረ እውን ምምዝባላት ከጋጥም ይኽእል እዩ። ናብ ዘይፍርያምነት እውን ክወስደና ይኽእል እዩ ማለት እዩ። ስለዚ ብሓፈሽ ክርአ ከሎ ኣካላት ዘግዝፉ መድሃኒታት ቆርበት ዘቕይሑ ወይ ቆርበት ዘፃዕድቡ መመላክዒታት ብዙሓት ካብኣቶም መድሃኒት ሓዘል ትሕዝቶ ዘለዎም እዮም። ብዙሓት እውን ሓደገኛታት ኬሚካላት ባእታታት ዝሓዙ እዮም። ስለዚ እቲ ሳዕቤናቶም ተገንዚብና እዚኦም ክነቕሓሎም ዘለና እዋናዊ ጉዳያት እዮም ማለት እዩ።
1: ርዱእ እዩ። ንምንታይ እዩ መቀያሒ ተባሂሎም ዝጥቀሱ መድሃኒታት መግዘፊ ተባሂሎም ዝውሃቡ መድሃኒታት ንመልክዕ ምኳኑ በዕላዊ ገምጋም ወይ ትንታነ እዩ። ስነ ፍልጠታዊ ጭብጢ ምክሪ እውን ኣይትልግስሉን ይኹም ሞያውያን ንጥቀመሉ ማለት እዩ። ኣብ ዕለታዊ ናብራና ንምልክዕ ተባሂሉ እዩ ዝግበር። ስለዚ መን እዩ ነዚ ክገትኦ ዘለዎ? ነዚ ንምስትኽኻል ወይ ዝርድኢት ዝንምዕራይ እንታይ ክግበር ዘለዎ? ብወገን ሞያውያን፣ ብወገን ዝምልከቶም ክኢላታት፣ ብባዕፌሽ ከኣቶም ብወገን ተጠቀምቲ ማለት እዩ።
0: እወ ፅቡቅ። ሕጂ ኩሉ ግዜ ንሓደ ፀገም ክትፍውስ እንድሕር ዳኣ ኮንካ ተመሊስካ ናብቲ ሱር መሰረታዊ ለውጢ ከተምፅእ እንድሕር ዳኣ ኮንካ ነቲ ጠንቂ ክትፍትሾ ክትብርብሮ ኣገዳሲ ይኸውን ማለት እዩ። ነቲ ሩት ኮውስ ከተለልዮ ኣለካ። ስለዚ ንምንታይ ኢና ፃዕዳ ቆርበት ንፈቱ ዘለና ወይ ንምንታይ ኢና ናብ ፃዕዳ ቆርበት ዝያዳ ንግደስ ዘለና? ናይ ብሓቂ ፃዕዳ ቆርበት እሱ መልክዐኛ ስለ ዝኾነ ድዩ? ወላስ እንታይ እዩ ከነብርሆ ይግባእና ማለት እዩ? ርድኢት እውን ክህልወና ይግባእ። ብሓፈሻኻ ደቂ ኣንስትዮ ብዙሓት ፋክተርስ ወይ ከዓ ብዙሓት ረቋሒታት ክህሉ ይኽእሉ እዮም ንምንታይ ፃዕዳ ቆርበት ዝያዳ ተፈታዊ ዝኸውን። ምናልባት መግዛእቲ ዝገደፎ ሕላገት ክኸውን ይኽእል ወይ ከዓ ፅልዋ ናይ መግዛእቲ ክኸውን ይኽእል እዩ። ብልምዲ ወላ ኣብ ሕብረተሰብና እንታይ ኢና ንብል ሓደ ብሩህ ገጽ ወይ ፃዕዳ ሕብሪ ቆርበት ዘለዎ ፈረንጂ ይመስል ንብሎ፣ በንፃሩ ድብን ዝበለ ሕብሪ ቆርበት ዘለዎ ኸ ሓሲሞ ድ ኣይጣዕሞ እንዲኸምኡ ንብል ኢና ማለት እዩ። ስለዚ መግዛእቲ ዝገደፉ ሕላገት ኣለና። ፃዕዳ ቆርበት ከም ዝያዳ ተሃራፊ፣ ዝያዳ ተጠማቲ፣ ከም ስልጡን፣ ዝያዳ ምዕቡል፣ እቲ ፀሊም ቆርበት ከዓ ከም ናይ ድሑር ወይ ከዓ ከም ናይ ባርያ ኣተሓሳስባ ኣሎና ማለት እዩ። ስለዚ ሱር መሰረታዊ ለውጢ ከነምፅእ እንድሕር ድኣ ኮይና ብዓንተቡ ነዚ ኣተሓሳስባ እዚ ኢና ካብ ብዓንተቡ ክንኣልዮ ዘለና ማለት እዩ። ካብ ብናኣሽቱና ካብ ህፃናትና ጀሚርና መንእሰያትና ዓበይትና ነዚ ሲ ክንነቕሓሉ ይግባአና ማለት እዩ። ካልእ ምናልባት ፅልዋ ናይ መራኸቢ ብዙሃን ክኸውን ይኽእል እዩ። እቲ ምዕራባዊ ሚድያ ስለ ዘዕብልሎ ነቲ ምስ ግሎባላይዜሽን ወይ ከዓ ምስ ግሎባላይዜሽን እንታይ ና ንብሎ ብትግርኛ ምስ ዓውለማ ተኣሳሲሩ ዝኸይድ ዝያዳ እቲ ፃዕዳ ቆርበት ጓል ኣንስተይቲ ፃዕዳ ቀጣን ነዊሕ ፀጉራ እንድሕር ዳ ኮይና ዝያዳ ተሃራፊ ትኸውን። ፊልምታትና፣ ሙዚቃታትና ኩሉ እቲ ኣብ ሚድያ ንሪኦ ወይ ካብቲ መራኸቢ ብዙሓን ንሪኦ ነዚ እንድሕር ዳ ሃይላይት እንዳገበረ ኸይዳሉ ወይ ነዚ እንዳስመረሉ ይኸይድ እንድሕር ዳ ኣሎ እታ ጓል ኣንስተይቲ ብባህርያ ወይ ከዓ ናቹራል ክኸውን እዩ ማለት እዩ ፃዕዳ ቆርበት ክትውንን

ክደሊ። ስለዚ ናይ ኣተሓሳስባ ለውጢ ክንገብር እዩ እቲ መሰረታዊ ነገር። ነዚ ከዓ ሚኒስትሪ ጥዕና ዘይኮነ ኩሎም ዝምልከቶም ኣካላት ሚኒስትሪ ጥዕና፣ ሚኒስትሪ ትምህርቲ ሃማድአ ሃማማትአ፣ ሚኒስትሪ ዜና ብዓብዩ ዝያዳ ነቂሖም ጎስጓስ ክገብርሉ ዘለዎም ማለት እዩ። በቲ መንነትና ወይ ከዓ በቲ ባህርያዊ ቆርበትና ሓበንን ኩርዓትን ከም ዝስማዓና ንድሕር ዳ ኮይና ንዓብለና ካብ ብንኣሽቱና ናብ ፃዕዳ ቆርበት ንጎየሉ ኣብነት ኣይክህልወናን እዩ።

0: ዘይፍለጥ ብዙሕ ተጓዳይ ባእታታት ዘለዎም ፍርያት ኣብ ዕዳጋ ከይህልዉ ትዝምልከቶ ኣካል ርቱዕ ዝኾነ ወይ ከዓ ግቡእ ዝኾነ ምቁፅፃር ክገብረሉ ከዓ ናቱ ሓላፍነት ይኸውን ማለት እዩ።
1: ዳርጋ ምውዳእና እዩ ግን ሓንቲ ሕቶ ምናልባት ኣስዕብ ከብለልኪ መድሃኒትታት ኣብቲ ዕለተ ዝጥቀመሉ ወይ ኤክስፓየር ዴት ንብሎ ምስ ወደቐ ንገለ ኣዋርሕ ክቕፅል ይኽእል እዩ ዝብል ሓሳባት ወይ ርእቶታት ዝስማዕ እዩ። ምስ ዓይነት ሓቅነት ኣለዎ እዚ ይበል ክፀንሕ ይኽእል ድዩ?
0: ኣገዳሲ ትሕቶ እያ እዚኣ ብዙሕ ግዜ ትለዓል። መጀመርያ ኤክስፓየሪ ዴት ክንብል ከለና ወይከዓ እቲ ዕለት ናይቲ መድሃኒት ኣብ ክፅሓፍ ከሎ እንታይ እዩ ዘመልክተልና ዘሎ ወይ እንታይ እዩ ትርጉሙ ንድሕር ዳ ኢልና እቲ ነቲ መድሃኒት እቲ ዘፍረ ኣካል ወይከዓ እቲ ፋብሪካ ነዚ መድሃኒት እዚ በቲ ዝግብኦ ኣገባብ እንድሕር ዳ ዓቂብካ ናቐሚጥካ በቲ ዝግብኦ መዓልና እንድሕር ዳ ተጠቒምካሉ ክሳብዚ እዋን እዚ ከገልግለካ ከምዝኽእል ብሙሉእ ብቕዓት ብቕዓት ከይጎደለ ክሳብዚ እዋን እዚ ከገልግለካ ከምዝኽእል እኹል መፅናዕቲ ገይረ ኣረጋጊፀ ኣለኹ እዩ ዝብለካ ዘሎ። ካብዚ ወፃኢ እዚ ካብዚ ዕለት ዝወፃ እንድሕር ዳ ተጠቒምካሉ ግን ዝኾነ መፅናዕቲ ኣይተገበረሉን። መርዛን ባእታ ድዩ ክቕየር፣ ካብቲ ዝነበሮ ብቕዓት ድዩ ክጎድል፣ ወይ ካልእ ዓይነት ትሕዝቶ ዘለዎ ድዩ ክቕየር፣ ዝኾነ ዝተገበረ መፅናዕቲ የለን ማለት እዩ። ስለዚ እቲ ዘፍረየ ኣካል ዝኾነ ሓላፍነት ኣይወስደልካን እዩ። ብዛዕባውን ዝኾነ ዝተፈለጠ ነገር የለን ማለት እዩ። ስለዚ ብመሰረቱ ጉጉይ ሓበሬታ እዩ። ብልምዲ ትሰሚዕ ኢኻ መድሃኒት ክሳብ 6 ወርሒ ክፀንሕ ይኽእል እዩ ዋላ ኤክስፓየር ተገይሩ ድሓን ክጥቀመሉ ትኽእል ኢኻ ዝብላ ባህል ኣሎ። ብመሰረቱ እዚ ግን ጉጉይ እዩ። መድሃኒት ክሳብታ ተፀኒዓትላ ዘላዕለ ጥራይ ውሕስቲ ምዃና ክነረጋግፅ ንኽእል። ብድሕሪኡ እንታይ ዓይነት ትሕዝቶ ይቕየር ናብ ምንታይ ዓይነት ትሕዝቶ ይቕየር ኣይንፈልጥን ኢና። ዝኾነ መፅናዕት እውን ኣይንገብረሉን ኢና። ስለዚ መድሃኒት ካብታ ኤክስፓየሪ ዴት ወይ ከዓ ካብታ ዕለት ናታ ንድሕር ሓሊፉ ብመሰረቱ ክውገድ ጥራይ እዩ ዘለዎ።
1: ብጣዕሚ ፅቡቅ። ካልኦት እውን ዝኾነ መድሃኒት ኣብ ፍርጅ ከምዘይቅመጥ ውሱናት ብናይ በዓል ሞያ ምኽሪ ጥራሕ ከምዝኾነ ዓቢርክና ኣለኺ። ፋርማሲስት ሄቨን ዮሃንስ ኣዝየ ዘመስግነኪ ይቐኒልና ኣብ ካልእ እዋን ካልኣርስቲስክመፅኺ ተመሳሳሊ ኣስተምሮ ክትብና ትፅቢትና ይቐኒየለይ። ክቡራት ተኸታተልትና ናይ ሎሚ መደብ ዶክተራት ኣብ ስድዮ ኣብ ዛዚምና ኣለና። ነመስግነኩም ምርኹ መዓልቲ።

0: ትምባል ስለ ዝመረፀ መራሕትን ልሂቃንን ስርዓት ብልፅግና ንባሕርን ኣፍ ደገ ባሕርን ኣመልኪቶም ወግሐ ፀብሐ ዘቕርብዎም ዘለዎ ሓደስቲ ዘስደምሙ ሓሳባት መትሐዚ ይብሎምን።
1: ወደ ባህር ዳርቻ ከመሄድ ባህሩን በቦይ ቀዶ ዳርቻውን ማምጣት የሚል ኣማራጭ የሚያቀርቡ ምሁራን ኣሉ።
0: ኣፍ ደገ ባሕሪ ንምርካብ ኢትዮጵያ ናብ ባሕሪ ካብ እትጓዓዝ ስለምንታይ ባሕሪ ናብ ኢትዮጵያ ዘይመፅእ?
2: ውሃው ያው ግራውንድ ብሬኪንግ ሲለቀቅ ይገባል። በቃ ተገናኘ ማለት ነው። ቀይ ባህርን አሰፋ ነው ማለት ነው፣ በሌላ አባባል ማለት ነው።
0: እቲ ወደብ ዝተሃንፀ ማይፍኖ በቃ ተራኺቡ ማለት እዩ። ንቀይሕ ባሕሪ ኣስፊሕናዮ ማለት እዩ።
3: ከዚ ጀምረን እስከ ዓሰብ ድረስ ያለው ኣከባቢ ብንቆፍር
0: ካብዚ ጀሚርና ክሳብ ከባቢ ዓሰብን ቀይሕ ባሕርን ምስ ንኩዕት ውፅኢቱ ከመይ ክኸውን?
3: ምፅዋዕ ነመጠቀም ነበረ። ያ ካልተሳካ ግን በራሳችን ምን ወደቦች መፍጠር እንችላለን የሚለውን
0: ብምፅዋዕ ክንጥቀም እዩ ነይሩ ድሌትና። ንሱ ዘይከኣል እንተኮይኑ ግን ባዕልና ወደባትና ክንፈጥር ንኽእል ኢና። ብሔረ ኣፈርን መሬቱን ሓደ ካብቲ ከም መጣልዒ ክኾኖም ዝፈሓሓርዎ ዘለዉ ኣጀንዳ እዩ። ብሔረ ኣፈር ኢትዮጵያዊ ይብሉን ኣለዉ።
4: እንዳውም ሎክላንድ መሆን ኣለባት ኤርትራ እንጂ የኣፋር ህዝብ ኣደለን።
0: ኣብ ኩሉ ዘሎ ሶማላዊ ባሕሪ እናተጠቕመ፣ ኣብ ኢትዮጵያ ዘሎ ሶማላዊ እንታይ ስለ ዝበደለ እዩ ተኸልኪሉ ዘሎ?
5: ህዝብ እዚም ካለ እዚያም ካለ ለምንድን ነው ለብቻ የተከለከለው?
0: ትምባል ስለ ዝመረፀ ንኣሜሪካ፣ ቻይና፣ ሩስያ፣ ኤሮጳን ኣፍሪቃን ተዛሪበ ኣለኹ።
6: እባካችሁን ሸምግሉንና መፍትሄ ኣምጡሉ። ቀይ ባህርን ኢትዮጵያ ለማጣት 30 ዓመት ከዚያ በላይ የወሰደ ትግል ነበር ታውቃላችሁ። ሌላ 30 ዓመት ያስፈልጋታል ብዬ ግን አላስብም።
7: የፋኖን ኃይሎች ማሸነፍ ያልቻለ መንግስት ነው ያለ
0: ትምባል ስለዝመረፀ ሰነዳዊት ፊልም ኣብ ኤሪ ቲቪ ረቡዕ 9:25 ምሸት ድሕር ዜና ትግርኛ ከምኡ ውን ኣብ ድግማ ቀዳም 12:50 ቀትሪ ድሕሪ ዜና ትግርኛ ትምባል ስለ ዝመረፀ ሰነዳዊት ፊልም ኣብ ኤሪ ቲቪ

0: ኣዝማ ሓደ ካብቶም ኣዝዮም ግኑናት ዘይተመሓላለፍቲ ሕማማት ዝበሃሉ ዓይነታት ሕዱራት ሕማማት እዩ። እዚ ሕማም ኣብ ኩሉ ቀጸላታት ናይ ሓደ ሕብረተሰብ ዘጋጥም ኮይኑ ብፍላይ ኣብ ቆልዑትን ህፃናትን ከዓ ብዝያዳ የጋጥም። መፅናዕትታት ውድብ ጥዕና ዓለም ከም ዘረጋግጽዎ ኣብዚ እዋን ኣማይት ሚልዮናት ሰባት ግዳያት ናይ ዚ ሕማም ኮይኖም ኣለዉ። ኣማይት ኣሸሓት ድማ ብሰንኪ እዚ ሕማም ሂወቶም ስኢኖም። ኣዝማ ሕማም ስርዓተ ምስትንፋስ ምዃኑ ኣማይት ዓመታት ቅድሚ ልደተ ክርስቶስ ተፈልጠ ሕማም እዩ። እዚ ድማ ኣብ ሰነዳት ጥንታዊ ልምዳዊ ሕክምናታት ቻይና፣ ግሪክን ግብፅን ተንጸባሪቑ ንረኽቦም። ዘመናዊ ሕክምና ድማ ናይዚ ሕማም ዝያዳ ኣነጺርዎን ተመራሚሩሉን። ከምኡ ክንዲ ዝኾነ እዚ ሕማም ከውርዶ ዝኽእል ጉድኣት ቀሊል ከም ዘይኮነ ብመጽናዕቲ ተረጋጊጹ። ዝተኻየዱ መጽናዕትታት ከም ዘረጋግጽዎ ኸ ካብ 1970 ክሳዕ 1985 ጥራይ ብፍላይ ኣብ ክሊ ዕድመ 5 ክሳብ 34 ዝርከቡ ሰባት ዘውረዶ መጠን ሞት ኣሰንባዲ ኮይኑ ተረኺቡ። ሃገራት ሲንጋፖር፣ ኣውስትራልያ፣ ጃፓን፣ ዓዲ እንግሊዝ፣ ጀርመን፣ እስራኤል፣ ኔዘርላንድ፣ ካናዳ፣ ፈረንሳ፣ ኒውዚላንድን ሕብራት መንግስታት ኣሜሪካን ድማ እተን ቀንዲ ግዳያት ናይ ዝሕማም ኮይነን ተረኺበን። እዚ ማለት ድማ እዚ ሕማም ኣብተን ብኢንዱስትሪ ዝማዕበላ ሃገራት ብዝያዳ ከም ዝረአዩ ዘመላኽት። ብተወሳኺ እዚ ሕማም ኣብቶም ብቁጠባ ዝተሃስዩ ክፋል ናይ ሓደ ሕብረተሰብ እውን ግኑን እዩ። ህልው ኩነታትን ምዕባለታትን ናይዚ ሕማም ዝምስክሩ ሓቂ ድማ ነዚ ኣቐዲሙ ዝተገልጸ እዩ ዘረጋግጽ።
1: ብሓፈሻ እዚ ሕማም ኣዝማ ንብሎ ዘለና ሓደ ካብቶም ሕዱራት ሕማማት ስርዓተ ምስትንፋስ ኮይኑ ብዙሕ ሳዕቤናት ኣብ ሕብረተሰብ ዝኽትል እዩ ማለት እዩ። መጠን መልከፍቲ እንተርእና ካብ ዝተፈላለዩ ሃገራት ካብ ሓደ ክሳብ 18 ሚታዊት ካብ ህዝበን ኣዝማ ከም ዘለዋ ሪፖርት ሎ ገፊሒ ትርአ እንጂ ግን ብሓፈሻ ከም ዝመስል ማለት እዩ። ኣብ 2025 ውድብ ጥዕና ዓለም ፎርካስት ገይርዎ ዝነበረ ክሳብ 400 ሚሊዮን ሰባት ብኣዝማ ሕማም ኣዝማ ዘለዎም ክህሉ ከም ዝኽእሉ ትንቢት ኣሎ ማለት እዩ። ዓመታዊ ከዓ ክሳብ 250,000 ዝኸውን ሞት ብሰንኪ ኣዝማ ዘጋጥሚ ማለት እዩ። እዚ ከዓ ዝበዝሕ ኣብ ትሑት ኣታዊ ዘለዎን ወይ ከዓ ማእከላይ ኣታዊ ዘለዎን ሃገራት ዝርከብ እዩ ሳዕቤን ማለት እዩ። ሕዚ መጠን ሳዕቤኑ ብሓፈሻ ከም ዝመስል
0: ኣዝማ ዝሓመመ ውልቀ ሰብ ብባህላዊ ይኹን ዘመናዊ ሕክምና ተፈዊሱ ጠቕሊሉ ክሓዊ ኣይክእልን እዩ። ከምኡ ክንዲ ዝኾነ ግዳይ ናይ ዝሕማም ዝኾነ ሰብ ክገብሮ ዝግብኦ ጥንቃቐታት ኣለዉ።
1: ብሓፈሻ ናይ ኣዝማ ዘለዎም ሰባት ክገብርዎ ዝግብኦም ጥንቃቐ መጀመርታ እታ ሕማም ኣዝማ ኣለካ ክትበሃል ከለካ ትካልጥዕና ብሕክምናዊ መንገዲ ሕማምካ ምስተነፀረ ብድሕሪኡ እቲ ከም ሕሙም ብዙሕ ነገር ክትገብር ክትክእል ኣለካ ማለት እዩ። እንታይ ሓደ ካብቲ ክትገብሮ ዝግልዋካ ከ ዘላዓሉልካ ነገራት ክትፈልጥ ክትክእል ኣለካ። እንታይ ዘበግሶ ካብ ከባቢካ ብዙሕ ነገራት ክትቀስ ከኣል እዩ፣ ግን እቲ ብዓብዩ እቲ ሕሙም በዕሉ ክፈልጦ እንተኸኣል ዝያዳ ዝሓይሽ ማለት እዩ። ጨና ክኸውን ይኽእል፣ መድሃኒት ክኸውን ይኽእል፣ ዶሮና ክኸውን ይኽእል፣ ዋላ ድዱዕ ኣብ ገዛ ዘሎ ክኸውን ይኽእል። እዚ ዝንፀፍ ኣብ ገዛ መንፀፍ ዝግበር ፎኪስ ዝኾነ ዶሮና ስለ ዝሕሱ ክኸውን ይኽእል። ብዙሓት እዮም ተምጠንቅታት፣ ግን እቲ ሕሙም በዕሉ ፈሊጡ ክከላኸሉ

0: ም ዝያዳ ዝሓሸ እዩ ዝኸውን ማለት እዩ። ከስተብለሎም ዘለዎም ነገራት ግን ኣብነት ኣብ ገዛ ብዙሕ ድዱዕ ከም ሓደ ዓብዪ ጠንቂ ኣይተሓስቦ እንትኸውን ንስኻ ግን ሓደ ዓብ ጠንቂ እዩ ድሕር ኣብ ገዛ ምሳእተኸ ዝምረካ ሉ ኮይኑ ማዕበስቲ ናይ ኣዝማ ስለዚ ኣብ ገዛ ገለ ፀገም ከም ዘሎ ነገረካ ሎ ማለት ሕጂ ክትመራመረሉ ኣለካ ካብኡ ክትርሕቕ እንተኽኢልካ ትዛዕበየ ፍታሕ ክኸውን ስለፅክም ዩ ከም ጠንቂ ግን ብዙሓት እዮም እቶም ክላዓሉልካ ዝብሉ ማለት እዩ።
1: ከምዚ ኣቐዲሙ ዝተገልፀ ሕማም ኣዝማ ጠቕሊሉ ክፍወስ ዝኽእል ሕማም ኣይኮነን። ኮይኑ ግን እዚ ሕማም እዚ ዘማዕበለ ሰብ ብዝተፈላለዩ ምኽንያታት ኩነታት ጥዕኑ ምስ ዝብስ ብሰብ ሞያ ሕክምና ዝወሃብዎ መድኒታት ኣለው። እዞም መድኒታት ድማ ሰለስተ ዓይነታት ምዃኖም እዮም ሰብ ሞያ ዝገልፁ።
0: እቶም መድኒታት ብሓፈሻብ ሰለስተ ኢና ንመቕሎም። እቶም ሓደ ዕገዝቲ ንብሎም ወይ ከዓ ረሊቨርስ ንብሎም ነቲ ምልክታት ምስ ኣጋጠመ ዝህዱ እዮም እዚኦም ዝዕጉሱ መድኒታት እዮም ማለት እዩ። እቶም ካልኣዩ ከዓኒ ዝቋፃፀሩ ኮንትሮል ዝገብሩ ምልክታት ናይ ኣዝማ ከይመፃካስ ዝቋፃፀሩ መድኒታት ከዓ ኣብ ሓደ ጉጅለ ንሪኦም ማለት እዩ። ሕጂ ንዚኦም ከዓ እንታይ እዮም ንከይመፅእ ድሕረ ግዜ ሲ ኣዝማ መጥቃዕቲ ከየጋጥመካ ዝከላኸሉ መድኒታት እዮም ማለት እዩ። እቶም ከዓ ብሳልሳይ ደረጃ ንምድቦም ከዓ እቲ ሕማም ኣዝማ ናይ ምቁፅፃር ዓቕምካ ንድሕር ጎዲሉ ከም ተደረንቲ ትውስኾም መድኒታት ኣለዉ ማለት እዩ። ስለዚ ብሓፈሻ ከምዚ ገርና ንመቕሎም ማለት እቶም መድኒታት ማለት እዩ። ሕጂ ዕላማናና እቶም ኣለዎም ነቲ ምልክታት ዘጋጠመ ምልክታት ዝዕግሱ ወይ ከዓ ዝህድኡ እዮም ማለት እዩ። ካብቲ ዘለካ ፀገም ናይ ማዕበሲ ዘጋላግሉ እዮም። እቶም ሓደ ጉጅሉ ከዓ ዝቋፃፀሩ እዮም ማለት እዩ። ምልክታት ከይመፅእ ዝዕቅሉ እዮም ማለት እዩ። ሕጂ ኣብ ሕክምና ኩሉ ግዜ ነዚ ምውሃድ እዩቲ ዕላማ ናይ ሕክምና ማለት እዩ። ንብርሕቲ ሕጂ ከይመጥቃዕቲ ናይ ኣዝማ ወይ ኣኪት ኣታክ ናይ ኣዝማ ከየጋጥሙ እንታይ ክገብር ኣለዎ የና ዓይነት ምድናት ክወስድ ኣለዎ ኣብናይ ደረጃ እዩ ዘሎ ብዙሕ ነገራት ኣብ ሕክምና ዝግበር እዙ ብሓፈሻ ቶም መድኒታት ግን ኣብ ከምዚ ጌርና ክንመቕሎም ንኽእል ማለት እዩ። ንህፁፅ ግዜ ሓገዝ ዝኾኑ ገሊኦም ከዓ ተምሓር ጉጅለ ከዓ ንነዊሕ ግዜ ዝከላኸሉልካ ማለት እዩ።
1: ስለዚ ሓንሳብ ብሰብ ሞያ ኣዝማ ኣላትካ ተባሂሉ ምስ ዝንገረካ ንሕክምና ክትመላለስ ዘገድደካ ምኽንያት ክትፈልጥ ኣገዳሲ እዩ። ዕላሙ ድማ
0: ሕጂ ሓደ ሰብ ኣዝማ ኣለካ ምስ ተባሃልካ እቲ ዕላማ እንታይ እዩ ንሕክምና ወይ ፍወሳ ክትከይድ ከለካ ስታይ እቲ ዕላማ ተቐዳሚ እቲ ዕላማ ካብቲ ዘለካ ምልክታት ማዕበስቲ ናይ ኣዝማ ምግልጋል እዩ። ካብ ማዕበስቲ ናይ ኣዝማካ ጀመርታ ክትጋላገል ክትክእል ኣለካ። ካልኣይቲ ኣገዳሲት ነጥቢ ብሰንኪ ማዕበስቲ ናይ ኣዝማ ካብ ንቡር ስራሕካ ክትበኩር ይብልካ ንቡር ስራሕካ ክትገብር ኣለካ። መድኒትካ እንዳተወሰድካ ኣብ ግቡእ ናይ ሕክምና ምክትታል ኣቲኻ መድኒትካ እንዳወሰድካ ንቡር ስራሕካ ከምትገብር ክገብር ክኽእል ኣለዎ እቲ ዕላማ ነዚ ንምህራም እዩ ማለት እዩ። ከም ሳልሳይ ነጥቢ ከዓ ንህፁፅ ሓገዝ ናብ ሕክምና ትኸደሉ ግዜ ውሑድ ክኸውን ኣሎ ሳሕቲ ዘጋጥም ክኾን ኣሎ ዝበዝሕ ግዜ ስበዓልካ ክትቋፃፀሮ ክትክእል ኣለካ ማለት እዩ። ካብ ጎናዊ ሳዕቤት ናይቶም መድኒታት ከዓ እናፃኸንካ ክትንብብ እዩ ዝድለ ማለት እዩ። ሕጂ ነዚ ንምውሃድ የናይ ዓይነት መድኒት ብየናይ ዓይነት ኣገባብ ዝተዳለወ ከመይ ጌርካ ትጥቀመሉ ዕቱብ ትምህርቲ ናተ ሓዛት ዝሓትት እዩ ማለት እዩ። ከምኡ ስለዝኾነ ከ ዝሕመም ሓደ ካብቶም ኣድህቦ ተዋሂብዎም ብፕሮግራም ደረጃ ቆልሕታ ተገይርሎም ብዕቱብ ንከታተሎም ሕማማት ሓደ ካብኦም ዝግበሮ ማለት እዩ። ስለዚ ዕላማ ነዚ እዩ ማለት ሰብ ከሰብ ክፈልጦ ዝግብኦ እዚ እቲ ዕላማ ብሰንኪ ናይ ኣዝማ ሕክምና ክትመላለሰሉ ግዜ ውሑድ ክኸውን ክብል ኣለ ክትዕበት የብልካ ንቡር ስራሕካ ክትገብር ኣለካ ካብ ጎናዊ ሳዕብን ናይ መድኒታት ከዓ ትጋላገል ኣለካ። እዚ ሕጂ ምውሃድ ሰብ ናይ ሰብ ሙያን ዋላ ተሓካሚ ክፈልጦ ዝግብኦ ምውሃድ ምልዛብ ዘድልዮ እዩ።
1: ኣዝማ ዘማዕበሉ ሰባት ብሓገዝ ሕክምናዊ ክንክንን መድኒትን ከም ዝኾነ ጥዑይ ዜጋ ክሰርሑን ከመሓድሩን ይኽእል እዮም። ብዘይ ዝኾነ ፀገም ክነብሩ እንተኮይኖም ግን ብሓካይም ዝእዝዘሎም መድኒታት ዓይነታቶምን ኣጠቃቅሞምን ክፈልጡ ይግብኦም።
0: ናይ ኣዝማ መድኒታት ብዝተፈላለዩ ኣገባብ ክዳለው ይኽእሉ እዮም። ብኸኒና መልክዕ ዝዳለው ኣለው እሱ ናቱ ዕላማ ኣለዎ ናቱ ኣገዳስነት ኣለዎ። ብመርፍእ ክዳለው ይኽእሉ እዮም። እሱ ከዓ መዓስ ዝጥቀመሉ ኣበይቲ ዝጥቀመሉ ናቱ ሕግታት ኣለዎ። ብሽረቦ መልክዕ ኣሎ ብፈሳሲ ነጣቢ ንጥቀመሉ ኣሎ ብመጠቀሚ እዚኦም ስፕሬይስ ኢና ንብሎም ብሓፈሻ ከምዚ ከዓ ጌርናካ ክንጥቀም ንኽእል ማለት እዩ። ዝተፈላለዩ ኣለው ከምዚኦም ጌርናካ ክንጥቀም ንኽእል ማለት እዚኦም ሕጂ መውሃቢ መድኒት ብኣፍካ ከም ኣየር ወይ ከም ጋዝ ወይ ከዓ ከም ፈሳሲ ኮይኑ ተጨንጊዑ ናብ ሳንቡቅ ዘኽይድ ዝንፋሕ ክንብሎ ንኽእል ስፕሬይ ተበልናዮ ውን ውድእ መስለኒ ነፃግ ማለት እዩ። ዝነፅቡ መድኒታት ብከምዚ ውን ክዳለው ይክእሉ እዮም ማለት እዩ። እዚ ዝተፈላለዩ ዕድላት ኣለና ማለት እዩ ከመይ ዓይነት መንገዲ እቲ መድኒት ኣብቲ ዝድለ ቦታ ነብፅሖ ዝተፈላለየ ኣዳላልዋ ኣለዎ።
1: እዞም ነዚ ሕማም ንምፍዋስ ይኹን ንምዕጋስ እንጥቀመሎም መድሃኒታት ነናቶም ፍሉይነትን ኣገዳስነትን ኣለዎም። እቲ ዝበለፀ ወይ ድማ ካብ ኩሎም ተመራፂ ኣገባብ ምፍላጥ ድማ ሓጋዚ እዩ።
0: ሕጂ ኩሎም መድሃኒታት ብዝተፈላለየ መንገዲ ይዳለው ነናቶም ኣገዳስነት ኣለዎ። ኣበይ ናይ ሰዓት ናይ ኢካ ከመገዳስ ተሓስቦ ኣለዎ ማለት እዩ። ሕጂ ቀንዲ ነቲ ሕሙም ዘገድሶ ኣብቲ ሕክምና ከይዱ ዝግበር ናትሎ መርፍእ መዓሲኻ ትህበሉ ከኒና መዓሲኻ ትውስኸሉ ናትለዎ። እቲ ቀንዲ ኣገዳሲ ወይ ከዓ ንነዊሕ ግዜ ንሕማም ናይ ኣዝማ ክትቋፃፀር ሕሙም ከዝተብለሉ ዝግበት ዝበለፀ ኣገባብ ግን ብከምዚ መጠቀም ጌርካ ክትቀመሉ ከለካ እዩ ውፅኢታዊ ዝኸውን ወይ ከዓ ውሕስ ኹ ነዚ ብዓል ተይኩንሎ ዘለና ዕላማታት ካርመልና ዝኽእል ኣገባብ ነዚ ዓይነት መጠቀሚ ክንጥቀም ከለና ማለት ዝተፈላለዩ ዲቫይስስ ኣለዎ፣ ዝተፈላለዩ ኣገባባት ኣለዎም፣ ነናቶም ኣገባባት ኣለዎም። ነዚኦም ክንጥቀም ከለና ዝያዳ ብሉፅ ወይ ከዓ ውፅኢታዊ ሓገዝ ንረክብ ንኽእል ማለት ብጎናዊ ሳዕብን ዝጎደለ ብጥቕሙ ከዓ ዝበለፀ ዝኸውን ማለት እዩ።
1: ሓደ ካብቶም ዝተጠቕሱ ኣገባባት ጋዝ ወይ ሃፋዊ መድሃኒት ዝንፀግ መሳርሒ ተጠቒምካ ዝግበር ዓይነት ኣፈዋውሳ እዩ። ፍልልያትን ብልጫታትን ናይዞም ነፀግቲ ወይ ተነፋሕቲ መሳርሒታት ድማ
0: ብሓፈሻ ዝተፈላለዩ ዓይነት ዲቫይስስ ወይ ከዓ መሳርሒታት እዮም ዘለዉ። ንኣብነት እዚኣ ብፀቕጢ ናይ ጋዝ እቲ መድሃኒት ብስጠቕጢ ጋዝ መሊኡ ዝሎ ማለት እዩ። እዚ ፕሬሸራይዝድ ሜተር ዶዝ ኢንሄለር ንብሎ ውሱን ዓቐን ምስ ጋዝ ተሓዊሱ ተጨንጉዑ ዝህበካ እዚኣ ፕሬሽራይዝድ ሜተር ዶዝ ኢንሄለር ትበሃል። እዚኣ ካ ልክዕ ከማያ ኣብ ውሽጡ ዘሎ መድሃኒት ኣብዚኣ ዘሎን ኣብዚኣ ዘሎን በበይኒ እዩ፣ እቲ ዕላማ ከዓ በበይኒ እዩ። ሕዚኦም ሓደ ዓይነት ጉጅለ እዮም፣ ብድሕሪኦም ዝመፁ እዚኦም እዮም። እዚ ከዓ ትሩቦ ኢንሄለር ይበሃል፣ ድራይ ፓውደር ኢንሄለርስ ንብሎም። ደረቕ ዝኾነ ከም ሕሩጭ ነገር መድሃኒት ዝህበካ ከዓ እዚ ማለት እዩ። እዚኦም ከዓ ከም ሓደ ዓይነት ኣለዎ ማለት እዩ። ሕጂ ብሓፈሻ እዚኦም ናቶም ኣገባብ ኣለዎም። እዚኦም ከዓ ድሒሮም ዝመፁ ምናልባት ነቲ ምልከት እንድሕር ተፀጊምካ ተማዕብሎም ክዋዋሃብ ዝኽእሎም ምርጫ ማለት እዩ። ንየናይ እቲ ሰብ ዝያዳ መሊኹ ክጥቀመሉ ዝኽእል ብመንፅር ናይቲ ክእለት ናይቲ ሰብ ተራእዩ ማለት እዩ። ምርጫ ትህቦ ማለት እዩ። በዚኣ ዶ ክትጥቀም ትኽእል ዲኻ ነዚያ ነዚያ ክትጥቀም ትኽእል ዲኻ ኢልካ ትምቕሎ ማለት እዩ። ብሳንሳይ ኣገባብ ከዓ ብኤሌክትሪክ ተጠቂምካ ኣብ ትካል ጥዕና ብዙሕ ግዜ ንገብሮ ብሓይሊ ናይ ኤሌክትሪክ ምስ ፈሳሲ ናይቲ መድሃኒት ተጨንጉዑ ናብ ሳንቦ ብሓይሊ ብድፍኢት ምስ ሃፋ ኮይኑ ናብ ሳንቦ ዘውህብ ኣሎም ማለት እዩ። ሕጂ ብሓፈሻ ሲ ናብ ሳንቦ ብቐጥታ መድሃኒት መእተዊ ሰለስተ ኣገባባት ኣለና ማለት እዩ። ሓደ በዚኦም ክኸውን ክእል እዚኦም ፕሬሽራይዝድ ሜተር ዶዝ ኢንሄለር ዝበሃሉ፣ እዚኦም ከዓ ድራይ ፓውደር ሕሩጭ ደረቅ ሕሩጭ እቲ መድሃኒት ብከምኡ ተሰሪሑስ ብከምኡ ከም ትውስዶ ዝገብሩካ፣ እቲ ሓደ ከዓ ብናይ ኤሌክትሪክ ሓይሊ ተጨንጉዑ ብሃፋ ተጨንጉዑ ናብ ሳንቦካ ዘቅቱ ማለት እዩ። ሕጂ እቲ ፍልልዮም እንታይ እዩ? ኣብ መንጎ ዞም ፍልልያት እዚኦም እንተልና ናይ ክእለት ሕቶ እዩ። እቲ ሰብሲ ጥበባ ማዕቢሉ ዶ ኣይ ማዕበለኒ ክኽእላ እዚኣ እናታ ዝኽእለ ደረጃታት ኣጠቃቅማ ኣለዋ እዚኣ እናታ ኣለዋ እቲ ካብ ኤሌክትሪክ ኣለዋ ማለት እዩ። እተዘይኮይኑ እቲ ንረክቦ ጥቕሚ ሓደ ዓይነት እዩ። እዚኣ ዝያዳ ትጠቅም እዚኣ ይጠቅምኒ ዝበሃል ነገር የብሎም። ኩላቶም ውፅኢታውያን እዮም፣ ኩላቶም ብቑዓት እዮም። ነቲ ሕማም ንምቁፅፃር እቲ ሕቶ ትኽእሎ ዶ ኣይትኽእሎ ኒና ኢካ ትኽእሎ ማለት እዩ። ዝያዳ ዝውስኑ ማለት እዩ። ሕጂ ብሓፈሻ ኩሎም ብሉፃት እዮም ንብሎም ማለት እዩ። እዚኣ ግን እንቲ ብዙሕ ሰብ ዝፈልጣ ኣብ ዓድና ከም ድሌትካ ትርከብ መድሃኒት እዚኣ ናታ ስቴፕስ ኣለዋ ማለት ትኽእላ ዶ ይትኽእላ ግን ክእለት ተሓትት ስለ ዝኾነት ሰብ ናብዚ ገፁ ክመርፅ ይኽእል እዩ። ሓንሳ ሓንሳብ ከዓ እዚ ናይ ግዜ ሕጂ ናይ ክልተ መድሃኒታት ሕውስዋስ እያ ክልተ ኣለዉ ካብቶም ዝቋፃፀሩን ሓደ ከዓ ካብቶም ዝከላኸሉን ብሓንሳብ ተሓዊሱሎ ዚ ከም ብልጫ ክኸውን ይኽእል እዩ። ግን እዚአን ካብ ሓንሳብ ምድሕር ተጠቂምካለን እዚኣ ማለት ካብ ክልቲአን ካብ ዚአን ካብ ጥቀም እዚኣ ክትጥቀም ትመርፅ ዶ ይትመርፅ ንሱ ካ ዋጋ ካ ኣለዎ ቦትዎ እዚኣ ሓዊሶም ክሰርሕዋ ከሎ ናተ ዋጋ ኣላታ ማለት እዩ። ንድሕር ክኢልካ ግን እዚ እቲ ብሉፅ ወልሓን ፀገም ዘይብሉ ብዝግባእ ክእለት ንሕና ማዕቢልካ ትጥቀመሎም ማለት እዩ። ሕጂ ኣብ መንጎኦም ብዙሕ ፍልል የለና ኣብ ጥቕሚ ግን ኣብ ክእለት ናይቲ ሰብ ግን ፍልልያት ኣለዎም ማለት እዩ። ኣብ ጥቕሞም ግን ኣይፈላለዩ ኣብ ዝህቦ ውፅኢት ፍልል የብሎምን ማለት እዩ።
1: ኣብ ሕብረተሰብና ንፀግ መሳርሒታት ዝጥቀሙ ግዳያት ሕማም ኣዝማ እቶም ኣብ ዝኸፍአ ደረጃ ናይቲ ሕማም ዝበፅሑ ውልቀ ሰባት እዮም ዝብል መረዳእት ኣሎም። እዚ ኣብ ባህላ ዝኸ ቁኑዕ ድዩ?
0: እዚ ሕጂ እቲ ጌጋ ረድኢት እዩ። ምናልባት ሰብ በዓሉ ሲ ከምዚ ኣብ ህፁፅ ሓገዝ ዘሎ ሰብ በዚ ትሐግዞ ትገብረሉ ማስክ ትገብረሉ ከምኡ ስለ ዝመፀ ተሓሳስባ እንተዘይኮይኑ እቲ ዕላማ ነዚ እታ መድሃኒት ከመይ ጌርካ ኣብታ ንሳ ዘላታ ቦታ ትእትወ ስለምንታይ

0: ተመራፂ ኮይኑ እንተደኣ ኢልና ከኒና እንድሕር ኮይኑ ኮ ከኒና ክትውሕጦ ኢኻ ኣብ ጨጎራ ክኣትዩ ክሓቅቂ ናብ ቀጢ መዓንጣ ክኸይድ ዩ ካብኡ ክመፅ እዩ ተመፅኡ ናብ ደም ክኣትዩ ሽዑ ናብ ሳንዶ ክመፅዩ ሸፍጣ መካ ክልተ ሰዓት ክወስዶ ዝኽእል እዩ ዝጉዕዞ እዙ እዚኣ እንድሕር ኢልና ግን ውዝን ሰከንድ ካብ ፍርቂ ደቂቕሲ ውፅኢታዊ መልሲ ክትርኢኻ ማለት እዩ ሕጅታ ና ንገብ ዘለና ብቐጥታ እቲ ዘድልየካ መድሃኒት ኣብታ ፀገም ዘላ ቦታ መብፃሕ እዩ ማለት እዩ ስለዚ ተመራፂ ዘይገብሮ ምክንያት ዋልሓንቲ የለን እዚ ጌጋ ኣረዳዳ እዩ በዚ ጌርካ ክትጥቀም ከለካ ትረክቦ ውፅኢት ዝበለፀን ኣብ ሓፂር ግዜ ከዓ ውፅኢት ትሪዮሉን ጎናዊ ሳዕብዮን ከዓ ኣዝዩ ዝጎደለን እዩ ካብቲ ካልእ ዓይነት ኣገባት መርፊ እንድሕር ኢልና መርፊ ኣብ ደም ክኣትዩ ናብ ኩሉ ኣካላትካ ክዝረአዩ ናቱ ጎናዊ ሳዕብን ክፈጥር ይኽእል እዩ እዚ ግን ብቐጥታ ናብታ ተድሊ ዘላ ቦታ እዩ ዝወስድ ስለዚ ጎናዊ ሳዕብን ኣዝዩ ጎደሎ እዩ ቁልጡፍ ከዓ እዩ ውፅኢቱ ቁልጡፍ ትወስዶ መድሃኒት ከ ኣዝዩ ውሑድ እዩ ብማይክሮግራም እዩ ዝዕቀን እዚ ከኒና ብሚሊግራም ኢና ንሕኩኖ እዚ ግን ብማይክሮግራም ኣዝዩ ውሑድ ዓቐን መድሃኒት ኣብታ ዝድለየ ቦታ ብጣዕሚ እቲ ደሲ ኣገዳሲ ኣገባብ ኣወሳስዳ መድሃኒት ንዚ እዩ ማለት እዩ ስለዚ ከምኡ ዝብል ርድኢት ሰብ ዝኸበደ ዝመስሎ ከምኡ ዝበሃል ሳይነሳዊ ጭብጢ የብሉ ማለት እዩ እቲ ዓላማ ንስ እያ ተዘድልየካ መድሃኒት ኣብታ ተድልየካ ቦታ እንድሕር ሂብካ እንታይ ትደሊ ኣለካ ስለምንታይ ናብ ሙሉእ ኣካላትካ ክትዘርኦ ትደሊ ኣለካ ኣይድልየካ ኣደምካ ኣትዩ ናብ ኩሉ ኣካላትካ ክዝርአ ዘድልየሉ ምክንያት ዋላ ሓንቲ የለን መርፊ እንተጌርካ ይኹም መርፊ እንድሕር ወጊኢካ ብደን ኣብ ኩሉ ይኸይድ እዚኣ ግን ኣብታ ትግብኣ ቦታ ትድልየ ዓቐን ሞከዓ ቁልጡፍ ቀሊል ኣገባብ ስለ ዝኾነ እቲ ብሉፅ ኣገባብ ኣዋሳስዳ እዚ ምኳኑ ሰብ ክርድኦ ግባእ ማለት እዩ እቲ ክእለት ግን ከመይ ገይሩ ይጥቀመሉ ኣሎ ግን ንሰብ ሙያ እናተዛራረበ ክፈለጥ ግብኦ ማለት እዩ
1: እዚ ኣገባብ ኣፈዋውሳ ኣዝዩ ኣገዳስን ውፅኢታውን እዩ መፅናዕትታት ከም ዘረጋግፅዎ ብዙሓት ግዳያት ናይ ዝሕማም ነዚ ኣገባብ ኣፈዋውሳ ብትኽክል ኣይርድእዎን እዮም እቲ ፀገም ከዓ ነቲ መስርሕ ወይ ጥበብ ኣጠቃቅማ ብዝግባእ ዘይምፍለጥ ጥራይ እዩ
0: ኣብ መንደፈራ ዝተገብረ መፅናዕቲ ነይሩ ብዛዕባ ኣጠቃቅማ ናይ እዚኣ ብሕሙማት ከመይ ይጥቀሙሉ ኣለው ማለት እዩ 8 ኣገደስቲ ነጥብታት ኣለዋ ነዚኣ ሲ ጥቀመላ እንተ ኮንካ 8 ኣገደስቲ ስቴፕስ ኣሎ ክትክተለን ዝግባእካ ኣገባባት ነተን 8 ብዝምልኣት እንድሕር ተጠቂምካ ኣለን እታ ትግባእካ ውፅኢት ክትበክያ ጥቕሚ ክትበክያ እንድሕር ኣብኡ ጌጋ ጌርካ ግን እቲ ክትረክቦ ዝግባእካ ጥቕሚ ኣይትረክቦን ኢካ ማለት እዩ ሕጂ ኣብቲ መፅናዕቲ ዝተገብረ ነተን 8 ስቴፕ ብሙልአን ዘተግበረን ነዚ ዝጥቀም ሰብ ኣይነበረን ሓደ ሰብ ጥራሕ ነይሩ ማለት እዩ ስለዚ ኣይክእልዎ ነሮም እቲ ስኪል እቲ ጥበብዚ ኣይከኣልዎን ነሮም ማለት እዩ ከምኡ ተዚያ ገይሩ ክጠቕመካ ይክእልኒ እቲ ዝገርም ከዓ ብደረጃ ሕቶ ክትሓቶም ከለካ እዚኣ ትኽእላ ዶ ወይ ትፈልጣ ዲኻ እንትልካ ንድሕር ሓቲትካዮም ከዓ ዋ ክንደይ ዓመት እንዴ ተጠቂመላ ፈልጣ እምበር እዩ ዝብል ሕጂ እቲ ገባብ ኣጠቃቅማ ግን ብጣዕሚ ጌጋ ከም ዝፀንሐ መፅናዕትታት ሓቢሩ ማለት ኣብ ኩሉ ዓለም እዩ ኣባና ጥራሕ ኣይኮነን ኣብ ብዙሕ ሃገራት ዝተገብረ መፅናዕትታት ከምኡ እዩ እቲ ስኪል ክእለት ጥበብ ስለዝሓትት እሱ ከምዚ ኣይፀንሐ ናፍቲ ግብሪ ማለት እዩ 8 ነጥብታት ንድሕር ክንሪኦም ኮይና በብሓደ መጀመርታ እዚኣ ተዓፂያ እያ ትመፅእ ሓዳሽ ክትወሃበካ ከላ ተዓፂያ እያ ትመፅእ ምስ ወፀት ሓንቲ ግዜ ንደጊ ክሰዶ ኣለካ እዚ ሕጂ መድሃኒ ዘይብሉ ኣየር ጥራሕ ይኸይዱ ማለት እዩ ድሕሪ ዩ ክትኩሻሓ ኣለካ ኣብዚ ጌርካ ጉፅጉፅ ኣለካ ብድሕሪዩ ኣቃሞካ ትኽልካ ቅንዕ ኢልካ ቁሩብ ክሳትካ ንድሕሪ ቅንዕ ኢሉ ከምዚ ኣቃማ ክህልወካ ክእል ኣለዎ ኣየር ካብ ሳንቦካ ከተውፅእ ኣለካ ቅድሚ ምጥቃምካ ኢልካ ኣየር እቲኻ ነዚኣ መስእትኻ ዝኩዕፆ ኣለዎ ብኩሉ ዝኩዕፆ ኣለዎ ክወፅእ የብሉን ቅድሚ ምፅቃጥካ ምስሓብ ክጅምር ኣለካ እንድሕር ቀዲምካ ፀቂጥከ ኣብቲ ንሓካ ክጋጨይቲ መድሃኒት ስለዚ ኣብ ሳንባ ኣይበፅሕኒ እንድሕር ምስሓብ ደንጉኸያ ከዓ ወይ እንድሕር ቀልጢፍካያ ከዓ ቀዲምካ እንድሕር ስሒብካ ከዓ ትዝድለ መድሃኒት ኣይትወስና እዚኣ ሕጂ ምውሃብ ትሓትት እዚኣ ተቐዳመ ጥበብ ክሪቲካል ስቴት ትበሃል ወሳኒት ነጥቢ ትበሃል እዚኣ ብዙሕ ሰብ ክመልካ ተፀጉሞ ማለት እዩ እንታይ ዝብል ዘለኹ ቅድሚ ምፅቃጥካ ምስሓብ ክጅምር ኣለካ ኣስልካ ምስሓብ ትጅምር ሽዑ ትፀቅጥ እቲ ምስሓብ ካ ትብልካ ትቁፅሎ ቀስ ኢልካ ስሎውሊ ቀስ ኢልካ ኢልካ ትስሕቦ ትስሕቦ መወዳእታ ስቕ ትብል ስቕ ትብል እቲ ዝኣተወ ኣቦቱ ኮፍ ኢሉ ኣሎ ማለት እዩ እዚኣ ተውፅ ማለት እዩ ንኣገፅካ ፉፍ ክትብል ኢልካ ነዚኣ ምስዓልካ ተተንፍሳ ማለት እዚ ገርካ

0: ዚዜን ምናልባት በዚ ጥራሕ ጌርካ ተሓበሬታ እኹል ኣይከውኒ እንታይ እቲ ዝድለ ኣብ መወዳእታ ብሪኮመንደሽ ንሕልፎ ክኸውን ክእል እዩ ማለት እዩ። ሕጂ እዚኣ ጥበብ ተሓትት ነዛ ስኪል እዚኣ ምውህሃት ስለ ተሓትት ሰብ ተፀግሞ ናብዚኣ ከይድ እዚኣ ከምኡ ይኮነት እዚኣ ነፃዓን ጥሪሓ ትደሊ ተፃዒና ኣላ ሕጂ እዚኣ ወልሓንቲ ከምኡ ድልካኒ ምስሓብ ጥራሕ እዚ ቀልጢፍካ ሙሉእ ብቕልጡፍ ስሒብካ ክትወስዶ ኣለካ ማለት እዩ ኢልካ ስቕካ ኣላታ ማለት እዩ። እዚኣካ ተፈለየት ኣገባብ ናታ ማለት እዩ። እዚኣካ ተመሳሳሊ ኸም ናታ ኣለዋ ኣገባብ ኣለዋ። እዚኣ ከምዚ ኢላ ተዓፅያ ትመፅእ እዚ ገርካ ትከፍታ ገርካ ዓቐን መድኒ ትፅዕን ኢልካ ተንፊዝካ ብሙሉእ ሓይሊ ትስሕባኒ እዚኣካ ማለት እዩ። ተደድልካ ዓቐን ሂባትካላ ማለት እዩ። ከምዚ ጌርካ ንድሕር ተጠቂምካሉ እቲ ጎናዊ ሳዕብን ዝበሃል ናብ ካልእ ቦታ ከይዱ ዘይተደልየ ሳዕብን ክሕልፍ ዝግበኦ ብጣዕሚ እዩ ዝውድን ማለት እዩ። ሕጂ ብሓፈሻ ግን ክእለት ከምቲ ዝድለ ኣይነበረን ኣብቲ ዝረከብናዮ መፅናዕቲ ኣዓጋቢ ውፅኢት ኣይነበሮም ማለት እዩ።
1: ስለምንታይ ግን ግዳያት ነዚ ኣገባብ ብግቡእ ዘይመልክዎን ዘይፈልጥዎን እቲ ፀገም ኣበይ ዘሎ?
0: ሕጂ ስለምንታይ እዮም ሕሙማት ነዚ ኣገባብ ብዝግባእ ዘይመልክዎ ዘይተጠቕምሉ ንዝብል ብዙሕ ረቑሒታት ክህሉ ክእሉ እዩ። ሓደ ብባህርያት እዚ ጥበብ ክእለት ስለዝሓትት ምውሃት ስለዝሓትት ማለት እዩ። ከመይ ገይሩ ይጥቀመላ ሲ ምውሃት ትሓትት ስለዝኮነት ተፀጉሞ ትኽእል እያ ዋላ ምሂርካዮ ኣረዲእካያ ሲ ከተፀጉሞ ትኽእል እያ። እዚኣ ሓንቲ ነጥብላ እቲ መሰረታዊ ነገር ግን ብስነ ስርዓት ኮፍ ኢሉ ስለዘይተምሃር እዩ። ሕጅብቲ መፅናዕቲ ዝገበርናዮም ምስ ሓተትናዮም ትኽእልዋ ዲኹም እዚኣ ኣጠቐማ ምስ በልናዮም ዝበዝሑ እውን ንኽእል እዮም ዝብሉ እስኪ ፈትንዋ እስኪ ኣርኢን ኢልካ ብግብሪ ምስ ረኣያካ ግን ኣይክልዋ ንፀንሑ ማለት እዩ። ድሓር ምስተመሊሶም ሽ ከምዚ ገይሩ ኣገባብ እኮ ኣይረእክዋናነ ኣይተምሃርክዋን ዝብል ኣሎ ማለት እዩ። ሕጂ ዝዓበየ ፀገምታ ኣሎ ማለት እዩ። ነፍሲ ወከፍ ኣዝማ እዚ መድሃቲ ዝግባእ ትምህርቲ ኣይተዋሃበን ማለት እዩ። ስለዚ ዘይምምሃርና ኣይትፀገም ማለት እዩ። እዚ ከዓ ንሰብ ሙያ ጥዕና ዝምልከት እዩ። ካብ ሕጂን እኒኦም ዝኾነ ኣዝማ ዝሓበ ሰብ ነዚ ዝጥቀም ሰብ መጀመርታ ኣገባቡ ክትምህሮ ኣለካ ማለት እዩ። ዝዓበየ ፀገም ሕጂ ዘይምምሃር እዩ ንስኡ ደትሕሪ ዝመፅእ ከዓ እቲ ክእለት ስለተሓትት ተፀጉሞም ስለዝኮነት ማለት እዩ። ብሓፈሽኡ ግን ብዝግባእ እንድሕር ምሂርካዮ እቲ ክእለት እንድሕር ማዕቢልዎ እዞም መድታት እዚኦም ጥቕሞም ውፅኢቶም ዝተፀንዐ ኣዝዩ ዝተፈልጠ ኣገዳስነቶም ኣዝዩ ዝተረጋገፀ መድታት ስለዝኮኑ ነቲ ዕላማታት ናይ ኣዝማ ንብሎ ዘለና ንምህራም ብቑዓት መድሃኒታት እዮም ማለት እዩ። ሕጂ ኣይተምሃሩን ነታ ክእለትካ ዘይማዕበልዋ ክብሉ ክህሉ እዮም ግን ዝዓበየ ጠንቂ ዘይምምሃሮም እዩ ማለት እዩ።
1: ኣዝማ ግቡእ ክትትልን ፍወሳን ዘድሊ ሕማም እዩ። ስርዓት ምስትንፋስ ዝዓፁ ሕማም ምስ ምዃኑ ድማ ኣብ ሕብረተሰብና ተፈራሒ ሕማም ይገብሮም።
0: ሕጂ ኣዝማ ማለት ሲ ምስትንፋስካ ክትዕበስ ከባድ እንድያ ከባድ እያ። ከም ሕዱር ሕማም ፅፅ እናበለ ዝኸይድ ገለ በለ በቲ ሰብሲ ከምዚ ምስ ምንታይ እዩ ዘተኣሳስሮ ይፈርሖ እዩ ሰብ ናቹራሊ። ግን ከምኡ ይኮነን ድሕሪ ኣዝማ ኣለካ ኣዝማ ኣለካ ሽኮርያ እንተለካ ሽኮርያ ኣለካ ፀቕጥተ እንተለካ ፀቕጥተም ኣለካ እቲ ዘገድስ መድሃኒትካ ከመይ ጌርካ ሕማምካ ከመይ ጌርካ ትቋፃፀር እዩ። ስለዚ ደሰክፍ ምክንያት የብሉን። መጀመርታ ሕማምካ ኣብ ትካል ጥዕና መፂኢካ ተዓቂምካ ብዝግባእ ናይ ብሓቂ ኣዝማ ድዩ ኣይ ኣዝማን ንኣዝማ ዝመስል ካልኦት ሕማማትካ ክህሉ ስለዝኽእል ኣብ ሕክምና መጀመርታ ሕማምካ ተነፅር። ብድሕሪኡ ከመይ ጌርካ እተን ዝበለን ዕላማ እዩ ዝምለስ። ፅቡቅ ጌርካ ሂወትካ ትነብር ኣለካ ዲኻ ለይቲ ለይቲ ብሰንኪ ኣዝማ ትዕበስ ኣለካ ዲኻ ንዑ ንምህዳእ ኮይቲ ዕላማ ብዘይ ዝኾነ ማዕበስቲ ሙሉእ ሂወትካ ክትነብር ዘኽእል መድሃኒት ተቐሪቡ እንከሎ ኣዝማ ትሕባኣሉ ምክንያት እንታይ ምኑ ምክንያት ኣለ። ስለዚ ሰብ ሽግር ናይ ጥዕና እንተልዩ ኣብ ትካል ጥዕና መፅኡ ዘራርብ መድሃኒቱ ከዓ ተቐሪቡሉሎ መፀኹም ማለት እዩ። ነፍሲ ወከፍ ኣዝማ ዘለዎ ሰብሲ ከም ድልቱ ክጎይ ይኽእል ኤክሰርሳይዝ ክገብር ንቡር ንጥፈቱ ክገብር እዩ ዕላማ ነዚ ንምግባርካ መድሃኒት ተቐሪቡሎ እታ ተድሊ ዘላ እታ ክእለት እታ ጥበብ ተማዕብላ እሞ እቲ ዝድለ ነገር ትገብር ማለት እዩ። ስለዚ ከምኡ ካብ ሕክምና ክሃድም ዝፍትን ወይ ከምኡ እዩ ናይ ኣዝማ መብዛሕቶም ሲ ዋላ ነቲ ማዕበስቲ ከምቅቡል እዮም ተሓስብዎ። ሕጂ ማዕበስትካ ከም የላ ስለምንታይ ክትካል ጥዕና ክትከይድ ዘድልየካ ኮ ነቲ ሳምቡኡካ መጠን ክንደይ ትሰርሓላስ መዕቀኒ ስለዘሎ ማሽን ስለዘሎ መዕቀኒ ስለዘሎ ትዕቅኖ ላንግ ፋንክሽን ከመይ የላ ትሪኦ ፅቡቅ ጌራድያ ኣየር ተእቱ ተውፅአላ ትሪኦ ውፅኢት ናይቲ መድሃኒትካ ኣቡ ጌርካ ትሪኦ እምበር ብደረጃ ተሓሳስባ

0: ናተዓብሲ ከሎ ኣዝማ ዘለዎ ሰብ ከም ቅቡል ሓሲቦ ይኸይድ እዩ ማለት እዩ። እዚ ከዓ ጌጋ እዩ። እቲ ዕላማ ፅቡገና ምፍላጥ ኣገዳሲ እዩ ማለት እዩ። ብዘይ ማዕበዝቲ ንቡር ሂወትካ ክንትገብር ምልክታት ናይ ኣዝማ ዘይብልካ ዓይነት ሰብ ክትከውን እዩ ዝድለ ዘሎ። ካብ ጎናዊ ሳዕቤን ከዓ ዝጎደለ እዚ ከዓ ነዚ በዚ ዲቫይስ ጌርና ክንገብሮ ስለዝኽእል ንቀሊል እዩ ማለት እዩ።
1: በዛ ኣጋጣሚ እምበር ንሰሞያ ሕክምናን ግዳያት ናይዚ ሕማም ዝኾኑ ተጠቀምቲ ናይዚ መሳርሕን ዝተዋሃበ ለዋብ ኣሎ።
0: ንሰብሞያ ጥዕና ከመሓላልፎ ዝደሊ መልእኽቲ ንዝኾነ ቅድሚ ሕጂ ክወስድ ዝፀንሐ ይኹን ኣይኹን ብዘ የገድስ ክነግሮ ዘይኮንና ዘለና መጀመርታ ኣርእየና ክንብሎ ኣለና። እዚኣ ትፈልጣ ዲኻ ወፈልጣ ኣርእየና በል ከመይ ጌርካ ተቀመላ ኣርእየና ንብሎ ማለት እዩ። መሳርዐና ጌጋታት እንድሕር ፀኒሕዎ ነቲ ጌጋታት ብዝግባእ ክምህሮ ክንክእል ኣለና። ኮፍ ኣቢልና ብስነ ስርዓት ጥቕሙን ስለምንታይ ወስደሎን መዓሲ ውፅኢቱ ክርእን ብከመይ ኣገባቢ ክጥቀመሉን ዝብል ነገር እኹል መረዳእታ ክወስድ ክክእል ኣሎ ማለት እዩ። እንድሕር ዘይተረድኦ ግን ዘይፈለጦ ክነግዝክ ነገር የለ ዛዕበየ ፀገም ንሱ ይሕጂ ማለት እዩ። ስለሰብ ሙያ ጥዕና ከቢድ ሓላፍነት ዘሎም ሓላፍነቶም ከዓ መጀመርታ ምፍታሽ ተኽእሎ ናይ ነብሲ ወከፍ ክእለት ኣላደ የላን ምፍታሽ እንተዘየላ ከዓ ምርኣይ ብግብሪ ምርኣይ ማለት እዩ። ከተሪኦ ኣለካ ብግብሪ ከመይ ከም ትገብር በይኑ ኮፍ ኣቢልካ ከተሪኦ ክትክል ኣለካ ማለት። ስለዚ ናብ ሰብ ሙያ ዘሕልፎ ልቡዋ ንሱ እዩ ማለት እዩ። መጀመርታ ናይ ነብሲ ወከፍ ተጠቃሚ ክእለት ክፍትሹ ብድሕሪ ከዓ ብግብሪ ከሪዩ ክነግሩ ዘይኮኑ ሲ ብግብሪ ከሪኡ ክኽእሉ ኣለዎ ማለት እዩ። ዝተፈላለየ ዓይነት ኣገባባት ከዓ ስለ ዘሎ ብዝተፈላለየ መንገዲ ዝመፅእ ከዓ ነቲ ኩሉ ዘሎ ዝተፈላለየ ዓይነት ስፕሬይስ ከዓ ኣገባቡ ክፈልጥዎ ከዓ ድል ማለት እዩ። ሕጂ እዚኣ እናታ ክእለት ኣላታ፣ እዚኣ እናታ ክእለት ኣላታ፣ እዚኣ እናታ ክእለት ኣላታ፣ እዚኣ እናታ ክእለት ኣላታ። ስለዚ ነቲ ኩሉ ኣብ ዕዳጋ ዘሎ ክመፅእ ዝኽእል ዝተፈላለየ ዓይነት መጠቀም መድሃኒት ኣገባቡ ክትፈልጦ ክትናለካ ሽዑ ክትምህርካ ቀሊል ንኸቦ ማለት እዩ። ስለዚ ሓላፍነት ናይ ሰብ ሙያ ጥዕና እዚ መስል ነዚ ልቦዋ ዝሓልፍ ደኒ ማለት እዩ። ተጠቀምቲ ከዓኒ መጀመርታ ጉቡእ ኣጠቃቅማ ናይ መድሃኒቶም ኣለዎም ዶ የለዎምን ምስ ሰብ ሙያ ክትላዘቡ ይኽእሉ ኣሎም ክእለቶም ከፈትሹ ይኽእሉ ኣሎም ባዕላቶም ይኽእል ኣለኹ ዶ የለኹም ክፈትሹ ይኽእሉ ኣለዎም ማለት እዩ። ብድሕሪያ ትመፅእ ነፍሲ ወከፍ ክንደይ ይሒዛ ኣላ፣ እዚኣ ክንደይ ይሒዛ ኣላ፣ እዚኣ ንኣብነት 200 ይሒዛ ኣላ። 200 ማለት ከም 200 ከኒና ገርካ ክሰቡ 200 ይሒዛ ኣላ። ስለዚ ነዘን 200 ክትጥቀመለን ክትክእል ኣለካ። ከም ተወደአት ብከመይ ትፈልጥ ዝሕብር ሓበሬታ ይብሉን እዙ ሕጂ ኣብ ገሊኡ እዚአን ኮ የብለኒ ግን ኣብዚስ ቆፃሪ ይግጠሞ ክንደይ ተጠቂምካ ኣለካ ክነግረካ ምእንቲ ኣብዚ ቆፃሪ ይጠቅሙ 120 እንተኮይና 120 ኣብዚኣ ትፅሓፍ 118 ገለመለ ዜሮ መፅሕካ ኣለካ ኢላ ትነግረካ። እዚ ሕጂ ከም ዶዝ ካውንተር የብሉን ዝቆፅር የብሉን ክንደይ ከም ዝወሰድካ ዝቆፅር የብሉን። ሕጂ እንታይ እዩ ክገብር ዘለዎ ነብሰከፍ ተሓካሚ እዚኣ እንዳሕሪ ዝጥቀማሉ ኮይኑ መጀመርታ ክንደይ ሒዛ ኣላ ክፈልጥ ኣለዎ። 200 እንዳሕሪ ሒዛ ኣላ ኮይና 200 ኢሉ ክፅሕፍ ኣለ። ኣብ ነፍሲ ወከፍ ዝነፀገላ ግዜ ሓንቲ ኢሉ ቆፅር ኣለ። ሓንቲ እንዳሕሪ ተጠቂመና ሓደ ክንደይ ኮይና 199 ኮይና ማለት እዩ። ከምኣ እንዳለ ወረቀቱ ሒዙ ስጋብቲ ትውድእ 200 ስጋብ ዝበፅሕ ክጥቀመላ ክፈል ኣለ። ሕጂ ብዙሕ ኣብዚ ጌጋታት ዘጋጥም ምስ እዩ ብዘይ ኣገባብ ጥቀመሉ ጥቀመሉ ጓላ ፍርቂ ከላ ዋይ ጠቅም እያ ዘላለያ እዚኦ ጓሕፎ ኣይርድኦም ገሊኡ ካ በዓል ዝብፍላይካ ከም ትወደኡ ምንም ሓበሬታ ይበካ ሓበሬታ እንተዘይሂብካ ይትፈልጦኒ ኢኻ ማለት እዩ። ሕዚ እንታይ ካ ትገብር ክንደይ ዓቐን ሒዛ ኣላ ክንደይ ተጠቂምካ መዝገብካ ሒዝካ ተከታተል። ቀሊል ነገር ኣይኮነ ማልያ ዘይብሉ ወፃኢታት ዝውፅ ኣዝዩ ክቡር መድሃኒታት እዩ። እዚ ናይ ኢንሄለር ቴክኖሎጂ ዝበሃል ብሓፈሻ ብጣዕሚ ኣዝዩ ክቡር እዩ። ስለዚ ክንደይ ሒዛ ኣላ ክትፈልጥ ኣለካ ክንደይ ተጠቂምካ ካ ክትፈልጥ ኣለካ 200 ከይተጠቀምካ ክተቋርፃ ይብልካ እዚ ክትድርብያ ይብል ትድርብዮ ኣለካ ማለት እዩ ኣብ ፍርቂ እዚኣ ተቀዳመይቲ መልእኽቲ ማለት እዩ። እቲ ኣገባብ ክእለት ከዓ ግድን ክጥቀሙ ክህሎ ብዝተፈላለየ መንገዲ ዝመፆም ስፍርያት ከዓ ብዙሕ ስለዝኾነ ብዓለም ዘሎ ካብ ደግ ብዝኾነ መንገዲ ክመፅእ ክእል እዩ። ነዚ ከዓ ቅድሚ ምኽፋቶም ቅድሚ ምጥቃሞም እታ ንብረት ሒዞማ ናብ ሰብ ሙያ መፂኦም ክላዘብሎ ሕጂ ኣብ ሓንሳ ሓንሳ እንታይ ኣጋጥመካ ብቆፃሪ ዘለዎ መፅ ሞ ይፍትንዎ ገዛ ባዕሎም ሕጂ እዚኣ ከምዚኣ ክገብራ ከለኹ እዚኣ እንድሕር ከምዚ ገይረያ ከምዚኣ እንድሕር ገይረያ ሓንቲ ኣዳለያ ዘላ ወፅያ ሳ ይትምለስ ኒያ ሰብ እንድሕር ፀኒሐ ከዓ እንተቢልያ

ከኒ ና ኸይደን ብላሽ እንታይ ይገብር ከም ዘለኹ ይፈልጥን ሕጂ ቅድሚ ምኽፋትካ እንታይ ክትገብር ኣለካ ነታ መድሃኒት ሒዝካ ናብ ሰብ ሞያ ቀሪብካ እዚአን መፅአን ኣለዋ ሞ ብኸመይ ክጥቀመለልካ ክዛራ ትክላለ ብዙሕ ረኹም ዘገጥመ ካብቲ 120 ሱሳ እዚ ሱሳ ተጠቂምካሉ ዝበልካ ክዋዕታ ክጥቀመሉ ትማለ ዲመፅ ይብለካ ኣበይዳ ከይዶም ዝገብራ ከምኡ ዝበሃል ነገር የለን ክትንክፋ ይብልካ ንዚኣ ትኺልካ ናብ ሰብ ሞያ ሒዝካያ መፅኢኻ ተዘራሪብካ ክንደይ ሒዛ ከም ዘላ ፈሊጥካ ደብተርካ ሒዝካ ኢኻ ትጠቀሙ

0: ነዞም ስእልታት ኣትኩልካ ኣጥምቶም ከለኻሲ እንታይ እዩ ማዕረ ክንዚ ዝጥምት ገላ ኣድህብኡ ዝሰርቕ ትርኢት ረኺቡሎ ማለት እዩ ክብል ፀኒሐ።
1: ሓቂ ኸይኸየዱ ነዞም ባጤራታትና ክጥምት ከለኹ እቲዝሓለፈ ጸቢብ መንገዲ እዩ ዝረኣየኒ። ገለ ሰብ ገንዘብ ክርኢ ከሎ እንታይ ክገዝእ ጥራይ ዝሓስብ፣ ንዓይ ግን እዚ ናቕፋ ዝብል ስም ናይ ኣሸሓ ጀጋኑ ሰፈርን ዓወት ዝተሰነደሉ መዝገብን እዩ ዘዘኻኽርኒ።
0: ናቕፋ ማለት ስም ናይ ሓደ ከተማ ዘይኮነ ባጤራ ናብ እዚ ከተማ ምፅውዑ ካብ ታሪክ ሓሊፉ እሞ ምስ ቁጠባና እንታይ ምትእሳር ክህልዎ እዩ?
1: ናቕፋ ክበሃል ከሎ ገጹ ብጨውን ረሃፅን ዝቆርፈፈ፣ ሰራውርዶሙ ዝተገታተረ፣ ብጥሜት ተሓሊቡ ብፅምኢ ነቒፁ፣ ብዕሩቕ ዝባኑ ብልሒ እሾኽ ብእግሩ እናደርቀመ፣ ከም ነብሪ ካብ ከውሒ ናብ ከውሒ እናዘለለ ዝወደቐ ወዲ ሓፋሽ እዩ ቅጅል ዝብለኒ።
0: ወዲ ሰብ ክቡር ሃገራዊ ፍቕርን ሓላፍነትን እንተሃልይዎ ኮ ምስ ከውሒ ከውሒ፣ ምስ ሓዊ ሓዊ ኮይኑ፣ ምስ ኣራዊት ተፈቒሩ ክነብር ይኽእል እዩ
1: ይኽእል እዩ። ብዓብኡ ናቕፋ እውን ከምዝኽእልን ከምዝዕወትን ዘእመነ ሓወልቲ ጽንዓት እዩ። ርእሰ ምርኮሳን እንታይነቱን ዘነጸረ፣ ሓሌቱን ሕውነትን ዝመሃረ፣ ኣብ መጋርያ እቶን ደቁ ስሒሉ ንሓቅን ንፍትሕን ዝተሰየፈ፣ ሃገራውነትን ሓድነትን ዘድመቐ ዘይድፈር ዕርዲ እዩ ናቕፋ።
0: እወ ናይቶም ብጀካኒሕ ዘራይ ዘይነበሮም ደቁ ሓወልቲ እዩ። ግን ናቕፋሲ ምስ ቁጠባና እንታይ ዘተሓሕዝ እዩ ዘለዎ?
1: ዘተሓሕዝ መሊ እዩ ዘሎ። ናቕፋ ሰፈር ጽንዓት፣ ሰፈር ውሕስነት ርእሰ ከተማ ገድልና እዩ። ቁጠባና እውን ከምኡ ክኸውን ብገዛ ርእሱ ክቐውም ብናይ ደቁ ጻዕሪ ክንቀሳቐስ ስለ ዝተደልየ እዩ እቲ ስያመ ተዋሂቦ። ናቕፋ ሃገራዊ ግምጃ ቃልስና እዩ።

0: ነቕፋ ንህዝብና ጽላት ገድሉን ቃልሱን ሓበን ክብሩን ዝኽሩን ትቐደም ተስፋ ዓወት ሰውራና ዝነበረ ናቕፋ ሕጂ እውን ተስፋ ዕብት ቁጠባና እዩ።
1: ተረዲእካ? ናቕፋ ሰውራና ሞይቱ እንዳተባህለ ዝተሰኣሉ ጠፊኡ እናተወርየ ዝሰሰነሉ ሰፈር ኣናብስ እዩ።
0: ሃገራዊ ባጢራና እውን በቲ መወከሊ ገድልና ዝኾነ ትምህርተ ጽንዓትን ውሕስነትናን ዝኾነ ናቕፋ ምጽውዑ ሓበን እዩ። ናቕፋ ክትርዮ ከለኻ ባህ ዝብለካ ኣሳእል ጥራይ ኣይኮነን ወቂቡ ዘሎ መንነት ህዝብናን ያታዊ ታሪኽናን እዩ ዘንጸባርቕ።
1: ባጤራና ግዳማዊ ጽልዋ ዘይብሉ እዩ ዝመስል። ማለተይ ሲ ብስእሊ ብሔራትናን ተራ ኣካል ሕብረተሰብናን ዘለዎ ስእልታት ዝቖመ እዩ።
0: ሓቂ ክለኺ ኤዱ፣ ብስእሊ ናይ ሓፋሽ ዝቖመ ኣብነት ማሕበራዊ ፍትሕን ስረት ቃልስናን ባህልናን ዘንጸባርቕ ምስሊ ህዝብና ዝውክል ይነቕፋ።
1: ሓደ ስእሊ ካብ ሽሕ ቃላት ይበልጽ ከም ዝበሃል ምስጢር ጅግንነትናን ዕላማ ቓልስናን ኣብኡ ዝተጻሕፈ ይመስል።
0: ይመስል ጥራይ ኣይኮነን ልክዕ እዩ። ከምቲ እምባታት ናቕፋ ዋልታን ፍትሕና ጽነት ክኾኑ ተወፌምን ጸኒዖምን ዝሓለፍዎ ባጤራ ናቕፋ እውን ንዅሉ እቲ ታሪኽ ሓቒፍዎ ኣሎ። ባጤራ ናቕፋ ወትሩ ካብ ኢድናን ሓሳብናን ዘይፍለ መለለይ መንነትና እዩ።
1: እዚ ቐዳማይ ገጽ ስእልታት እሞርኣዮ
0: ምርኣይ ጥራይ ኣይኮነን ኤዱ፣ ጽቡቕ ጌርካ ኸ ክተስተማቑሮ ኣለካ። ምኽንያቱ ቀዳማይ ገጽ ነፍሲ ወከፍ ባጤራና ምስሊ ናይ ኤርትራውያን ደቂ ኣንስትዮ እዩ ዘንጸባርቕ። ምስሊ ናይቲ ኣብ ሓርነታዊ ቓልሲ ዝተጻወቶ ዓብ ተራን ኣብ ደቂ ኣንስትዮና ዘለና እምነትን ተሳትፎን እዩ ዘርኢ።
1: ናይ ትሸዓተ ብሔራትና ባህልን ኣነባብራ ንምጉላሕ ማለት ድዩ?
0: ቃልሲ ህዝቢ ኤርትራ ንማዕርነትን ማሕበራዊ ፍትሕን ምንባር እዩ ዝገልጽ። ኣትኪርካ ተተዓዚብካ ኢኻ ኣብ ነፍሲ ወከፍ ቀዳማይ ገጽ ባጤራና ነቲ ኣንጻር መግዛእቲ ዝተገብረ ቓልስን ዝተመዝገበ ዓወትን እዩ ዘንጸባርቕ። ምስኡ ኸዓ ተጋደልቲ ህዝባዊ ግንባር ባንዴራ እንዳንበልበሉ ናጽነት ከበስሩ ከለዉ ኸዓ ኣረአዩ።
1: ኣብ ታሕተዋይ ክፋሉ እውን እቲ ኣርማና ዝኾነ ገመልን ናይ ክቡር ፕሬዚደንት ሃገርና ኽታምን ተነቢሩ ኣሎ።

ትምህርትና ጠቓሚ ንሓፋሽ ህዝብና፣ ትምህርትና ንምዕባለ ኤርትራ ሃገርና፣ ትምህርትና ወ መንገዲ ብሩህ መጻኢና።

0: እዚ እቲ ከቢድ መትከል እዩ። ግን ክሓተክንዶ ስለምንታይ ትምህርቲ ኣብ ሓደ ናቕፋ ክኸውን ተደሊል ክትሓስብ ዶ?
1: ምናልባት ትምህርቲ መሰረት ክህሉ ነገር ስለ ዝኾነ ክኸውን ይኽእል እዩ።
0: ልክዕ ኣለኺ። ኣብ ግዜ ቓልሲ ጠያየት ብርእስ እናሓለፈ ኣብ በዓቲ ብርሃን እናብርሃኻ ብ ክበሃል ከሎ ትምህርቲ ኣብ መጻኢት ኤርትራ ኣገዳሲ ቅድሚ ኩሉ ዝስራዕ ምዃኑ ስለ ዝፍለጥ ዝነበረ እዩ።
1: ቅድሚ ናጽነት ትምህርቲ ንውሑዳት ዕድለኛታት ጥራይ ዝተሓዘ እዩ ነይሩ መስለኒ።
0: ኣይተጋገኽን። ሎሚ ግን እዚ ሓደ ናቕፋ ትምህርቲ መሰል ኩሉ ዜጋ ምዃኑ እዩ ዘረጋግጸልኒ። እዚ ሓደ ናቕፋ ሄልካ ዝጅምር ህንፀት ሃገር እዩ። ትምህርቲ እንተዘየልዩ ከዓ እቲ ሓርነት ትርጉም ዝበሃል የብሉ። ስለዚ ሓደ ናቕፋ ክትሕዝ ኸለኺ ዋጋ ሓደ ዝሽየጥ ነገር ጥራይ ዘይኮነስ ዋጋቲ ንመሃይምነት ሰዓረ ብርሃን ሒዝኪ ከም ዘለኺ ጽቡቕ ገይሩ ክዝከረክ ክኽእል ኣሎ።
1: ተረዲእና ዓምና። ሓደ ናቕፋ ቐዳምነት እዩ። ትምህርቲ ድማ ቐዳማይ መትከል ሃገርና ስለ ዝኾነ ኣባጢራና ሰፊሩ
0: ንሱ እዩ። ተሓቂ ሓደ ናቕፋ መሰረት ልምዓትን ስልጣነን እዩ።
1: እዚ ኸረአዮ እሞ ሓሙሽተ ናቕፋስ ካብ ኩሉ ባጢራታትና ንላዕሊ ዶ ገጠራዊ ይመስል? ኣብዚ ዘመነ ቴክኖሎጂ ኣብ ክንዲ ዘመናዊ ህንፃ ቤት ፍርዲ ሓደ ዓብ ዳዕሮስ ንምንታይ ኣድለየ? ንምንታይ ንድሕሪት ምጥማት
0: ኤደን? ንድሕሪት ምጥማት ኣይኮነን። እዚ ሱርካ ፅቡቅ ጌርካ ምፍላጥ እዩ። እዚ ዳዕሮ እዚ ክንደይ ዝኣክል ዓሚቕ ሱር ኣለዎ መስለኪ? ሰብ ዴሞክራሲ ዝብል ቃል ቅድሚ ምምሃሩ ኣቦታትና ኣብ ትሕቲ እዚ ዳዕሮ እዚ ኮይኖም እዮም ሕግታት እንዳባና ዝቕልሙን ባይታ ዓደቦ ዝመርሑን ነይሮም።
1: እዚ እሞ ምስ ቁጠባዊ ምዕባልና እንታይ ምትሓሓዝ ኣለዎ ድዩ?
0: ግድን ይኽህልዎ። ሓሙሽተ ናቕፋ ፍትሒ ኣብ ፅላል ዓደቦ እዩ ዘሎ። ቁጠባናን ህይወትናን ክምዕብል እንተኾይኑ ከዓ ኣብቲ ንጹሕ ፍትሒ ናይ ኣቦታትና ዝተመርኮሶ ክኸውን ኣሎ። ሓሙሽተ ናቕፋ ክትሕዝ ኸለኺ ሕጊ ሒዝኪ ከም ዘለኺ ሕሰብ። ሕጊ እንዳባ፣ ሕጊ ሰብኣውነት፣ ሕጊ ምክብባር ማለት።
1: እዚ ዳዕሮ ከምኡ ሓደ ዓብ ፅላል ጥራይ እዩ ዝመስል።
0: ጽቡቕ ኣለኺ። ጽላል ብጽላሉ ንኹሉ ዜጋ ብዘይ ኣፈላላይ ዘጽልል ጽላል እዩ።

ዳባ ኣኻኻቢ ካብ ርዑ ኻብ ቀረባ ዛዳዕሎና ኣርማ ዓዶቦና ካብ ቀደም ካብ ጥንቲ መርሓናይ ህዝብና መርሓናይ

0: እዚ ምስሊ እዚ ምስሊ 10 ናቕፋ እዩ። ባጎን ዝስሕብ ዘሎ ባቡር ተራ ባቡር ኣይኮነን፣ ምልክት ብልሕን መሃዝነትን ውክልና ፈጠራን ህርኩትነትን ዜጋታት ዝገልጽ ብመልክዕ ባቡር ዝተሰርሐ ናይ ጽዕነት መኪና ኦራል እዩ። ብጥበብ ደቁ ተሃኒፁ ሓፂን ነፍሲ ዘርእዩ ኣይከኣልን ንዝበልዎ ብኒሕ ተሳዒሩ። 10 ናቕፋ ምስሊ ዘይሕለል መንፈስ ጽባቐ ታሪኽና እዩ ኣብ መትንና ዝመላለስ። ኣኻውሕ ሰናጢቑ ኣንቃዕሪሩ ንላዕሊ ባቡር ጥራይ ኣይኮነን ናይ ጽንዓትና ምስሊ። ኣብ ውሽጢ ልብና ርእሰ ሙርኮስ ኣንጊሱ መንነትና እዩ ንሱ፣ በቃ ንሕና ኢና ንሱ። ብሽግር ብዘይክማ ህዝቢ ንሽግር ብዘሰንብድ ብዘይ ዓስቢ እንታይ ኣሎ ዘይከኣሉ ንዝመጸለኹ ዝብሎ ኣቦ ጽንዓት እዩ ኣቦ ኒሕ ዘይሕለሎ። ሓፂን ክቕጥቀጥ ረሃፅን ክወርር ክብሪ ስራሕ እትምህር ኣብ ልብና ዝነብር ውሽጢኻ ኳዓቶ እትብል ኒዓወትቃና ሃገር ክትህነጽ ብእምነት ርእስና ርእሰ ሙርኮሳ እዩ ዋሕስ ህላውና እወ ርእሰ ሙርኮሳ እዩ ዋሕስ ህላውነትና።
1: እዚ ባቡር እዚ ኤርትራ ሓርነት ምስ ረኸበት እቶም ካብ ወፃኢ ዝመፁ ምስቲ ባቡር ጥቡቕ ርክብ ዝነበሮም ክኢላታት እዚ ባቡር እዚ ክሰርሕ ኣይክእልን እዩ፣ ንኽሰርሕ ዘይሕሰብ እዩ ብምባል ገዲፎሞ እዮም ንዓዶም ተመሊሶም።
2: ድሕሪኡ ድኣ ሞንታይ ተገብረ?
1: እዚ ትርእዮ ዘለኹ ባቡር ካብ ኦራል ተጣቢቡ ዝተሰርሐ ነቲ ኣይከኣልን እዩ ዝብል መንፈስ ዝሰዕረ ርእሰ ምርኮሳኻ እንታይ ምዃኑ ብተግባር ዘርአየ ዓይነት ስራሕ እዩ።
2: እዚ 10 ናቕፋስ ንኽብሪ ስራሕ ዝምህረና እዩ ዝመስል።
1: ጽቡቕ ኣለኺ። 10 ናቕፋ ካብ ሰብ ኣይትጸበ፣ ኣብ ውሽጢኻ ዘሎ ዓቕሚ ይዕብዮ። ቁጠባናኻ ብናይ ደቁ ጻዕርን ብናይ ደቁ መሃዝነትን ክንቀሳቐስ ከም ዘለዎ ዘዘኻኽሪ። ኤርትራዊ እንተደልዩ ካብ ባዶ ተኣምር ክሰርሕ ከም ዝኽእል ዝገልጽ ናይ ዓወት ማሕተም እዩ ዝምስሊ እዙ።
2: እዚ 20 ናቕፋ እውን ንረአዮ ሞ ሓደ ሓረሳይ ክሓርስ ምስ ሓንቲ ኣብ ስራሕ ዘላደ ሓንቲ ዘመናዊ ትራክተር ክትሓርስ ዘለዎ ምስልታት ዝሓዘ እዩ። እዚ ኸዓ ሓደ ልሙድ ናይ ገጠር ህይወት እዩ።
1: ኣይፋልክን፣ እዚ ልሙድ ጥራይ ኣይኮነ። እዚ ምስሊ እዚ ሕቆ ናይ ሃገር እዩ። ሓደ ሃገር ሰላምን ናጽነትን ክህልዎ ኽእል እዩ። ካብ ገዛእ ነብሱ እንተ ዘይተመጊቡ ግን ልዕላውነቱ ሓደጋ እዩ ዝወድቅ። እዚ ምስሊ እዚ ኸዓ ልዕላውነት መግቢ እንታይ ምዃኑ እዩ ዘዘኻኽረና።
3: እዚ ንገብሮ ዘለና ልምዓታዊ ወፍሪ ብምዕቡል ኣገባብ ብዘ

0: ፈናዊ ሕርሻ ዝተማእከለ ኸውን እዩ ዘሎ ትቐንዲ ጻዕርና
1: ኣንታ ወደይ ኣቦታትና ዘጽንሑልና ማሕረስ ብብዕራይን ገመልን እዩ ንስዩ ኸዓ እቲ መሠረትና
0: ብዕራይን ገመልን ሱርና እዮም እቲ ብትራክተር ንሰርሖ ዘለና ጻዕርና ብዘበናዊ ጥበብ ኣተሓሒዝና ንሰርሖ ዘለና እዩ ያታዊ ሕርሻና ብዘበናውነት ክብርክት ዝብል ናይ ልምዓት መዝሙር እዩ መዝሙርና
1: ነቲ ዝጸንሐ ያታዊ ልምዲ ሕርሻና ብዘበናዊ ኣገባብ እንተ ማዕቢልናዮ ምህርትና ብዝተዓጻጸፈ ክውስኽ እዩ
2: ቁጠባና ኣብ መሬትና እዩ ዘሎ ቁጠባ ካብ ወፃኢ ዝመጽእ ሓገዝ ዘይኮነ ካብቲ ሓረስታይ ዘፍስሶ ረሃፅን ዝሕፈስ ሽሻይን እዩ
0: እቲ ኣብ ዓመት ሓደ ጊዜ ጥራይ ዝፈሪ ግራውትና ኣብ ዓመት ክልተ ወይ ሰለስተ ጊዜ ከም ዝፈሪ ክንገብሮ እዩ እቲ ቐንዲ ዕላማና ሃገርና ብኸርሳ ክትቀውም እዩ ዘሎ ጻዕርና
2: ቤትና ሽሻይ ክመልእ ንነብስና ኾይንና ንጎረባበትና ክንከውን
1: ሃገር ብቐጠልያ ተሸፊና ምድረ በዳ ኽሰዓር
0: እቲ ብመስኖ ተሰኒ ዝካየድ ሕርሻ ብምዕቡል ኣገባብ ቴክኖሎጂ ተወሲኽዎ ኽካየድ ሃገርና ብፍረ ርሃፅና ውሕስነት መግቢ ሓሊፍና ልኡላውነት መግቢ ኸነረጋግጽ እዩ ዘሎ ናይ ቀትርን ለይትን ጻዕርና
1: እወ እዚ ራእይ እዙዩ እቲ ሓቀኛ ራእይና
2: ንሕና እውን እዚ ባህላዊ ሕርሻና ብምዕቡል ኣገባብ ተሰኒ ኸም ዝኸይድ ክኸውን ይባግና

0: بحرና ዝቀይሕ بحرና ቀንድ መስመር ዓለምና
1: ባጤራና ውን እዚ ምስሊ ዝኽሕዝ ከሎ ንሕና መስሕብ ዓለም ምዃንና ንባሕርና ኸዓ ነኽብሮን ንሕልዎን ምዃንና እዩ ዝገልጽ። ካብ ሕጂኒኑ 50 ናቕፋ ክትሕዝ ኸለኺ ንፋስ ባሕሪ ዝነፈሶ ምስ ዓለም ዘተኣሳስረና ሃገራዊ ኩርዓት ዘለዎ ባጤራ ትሕዚ ከም ዘለኺ ዘክሪ።
0: እዚ ብሓረስታይ ተወኪሉ ዘሎ ምስሊ ናይ 100 ናቕፋስ
2: ቀቀድሚ ወጋሕታ ዓንጊሁ ወፋሪ ካብ ጽፍሩ ድራሩ ሓራሲ ጫኻሪ ሰማዩ ኣሚኑ ዝጽዕት ዓኳይ ጕልበቱ ኸፊሉ ዝቐርፍ ሸቃላይ ግምቦ ኢዱ ዘይዝርግሕ ትካቦ ኽቕበል ራሃጹ ነጺጉ ጸምኡ ዘዕንገል ጽኑዕ ርክብ ምስ ጸጋ መሬቱ ጽሙድ ብቐደሙ ኣርዑቱ ነዊቱ ሽዕበት መሬቱ ዝዛሊ ዝገርፍ ስበት ሰዲዱ መሬቱ ዝሓርስ ወሓላ ሓረስታይ ኣላይ ጐርቢ ኣማኒ መሬቱ ጻዕራም ወዲ ሕዝቢ ኣይሙ ዝጸግእ ግራውቱ ካብ ጥንቲ ዝሓዘ ኣሰር ራያታቱ ጸሊም መግዛእቲ ጸሊም ድኽነት ሚሕዩ ኽድርቢ ናይ መቑሕ ሰንሰለት ከኣሊ መከራ ምሒር ተጸማሚ ወትሩ ሰዓሪ ብውሽ ጣዊ ዓቕሚ ኣብ ትስፉ መጻኢ ኣብ ጭቡጥ ዕድላት ልቡ ጠሚሩ ብፈት ለሓድነት ማህፂ መለለይኡ ወረጃ ሕዝቢ ብማእቶት ወፈራ ወገኑ ዘኣሊ ሓረስታይ ሃገረይ ኣርማ መለለይ ሕዝቢ።
1: ባጤራና ሰንሰለት እዩ። ሓደ ናቕፋ ትምህርቲ፣ 5 ናቕፋ ፍትሒ፣ 10 ናቕፋ መሃዝነት። እቲ መሃዝነት ከዓ ሕርሻ የደንፍዕ። እቲ ዝፈረየ ምህርትና ኸዓ ብወደባትና ገይሩ ናብ ዓለም ንነግደሉ። እቲ ንግዲ ኸዓ ናብ ረብሓ ህዝቢ ነውሎ። እዚ እዩ እቲ ሰንሰለት ናይ ባጤራና።
0: ባጤራና ታሪኽ ዝተሰለመ ምዃኑስ ኣዝዩ እዩ ዝኹርዕ።
1: ባጤራና ናይቲ ሰፊሕ ራእይና መስተያት እዩ። ባጤራ ባጤራ ናቕፋ

0: ትምባል ስለ ዝመረፀ መራሕትን ልሂቃንን ስርዓት ብልፅግና ንባሕርን ኣፍ ደገ ባሕርን ኣመልኪቶም ወግሐ ፀብሒ ዘቕርብዎም ዘለዎ ሓደስቲ ዘስደምሙ ሓሳባት መትሓዚ የብሎምን።
1: ወደ ባህር ዳርቻ ከመሄድ ባህሩን በቦይ ቀዶ ዳርቻውን ማምጣት የሚል ኣማራጭ የሚያቀርቡ ምሁራን ኣሉ።
0: ኣፍ ደገ ባሕሪ ንምርካብ ኢትዮጵያ ናብ ባሕሪ ካብ እትጓዓዝ ስለምንታይ ባሕሪ ናብ ኢትዮጵያ ዘይመፅእ?
2: ውሃው ያው ግራውንድ ብሬኪንግ ሲለቀቅ ይገባል። በቃ ተገናኘ ማለት ነው። ቀይ ባህርን አሰፋ ነው ማለት ነው። በሌላ አባባል ማለት ነው
0: እቲ ወደብ ዝተሃንፀ ማይፍኖ በቃ ተራኺቡ ማለት እዩ። ንቀይሕ ባሕሪ ኣስፊሕናዮ ማለት እዩ።
3: ከዚ ጀምረን እስከ ዓሰብ ድረስ ያለው ኣካባቢ ብንቆፍር
0: ካብዚ ጀሚርና ክሳብ ከባቢ ዓሰብን ቀይሕ ባሕርን ምስ ንኩዕት ውፅኢቱ ከመይ ክኸውን?
3: ምፅዋን ነመጠቀም ነበረ። ያ ካልተሳካ ግን በራሳችን ምን ወደቦች መፍጠር እንችላለን የሚለውን
0: ብምፅዋዕ ክንጥቀም ነሩ ድሌትና። ንሱ ዘይከኣል እንተኮይኑ ግን ባዕልና ወደባትና ክንፈጥር ንኽእል ኢና። ብሔረ ዓፋርን መሬቱን ሓደ ካብቲ ከም መጣልዒ ክኾኖም ዝፈሓሓርዎ ዘለዉ ኣጀንዳ እዩ። ብሔረ ዓፋር ኢትዮጵያዊ ይብሉን ኣለዉ።
4: እንደውም ሎክላንድ መሆን ኤርትራ እንጂ የአፋር ህዝብ አይደለም።
0: ኣብ ኩሉ ዘሎ ሶማላዊ ባሕር እናተጠቕመ፣ ኣብ ኢትዮጵያ ዘሎ ሶማላዊ እንታይ ስለ ዝበደለ እዩ ተኸልኪሉ ዘሎ?
5: ህዝብ እዚም ካዚም ካለ ለምንድን ነው ለብቻ የተከለከለው?
0: ትምባል ስለ ዝመረፀ ንኣሜሪካ፣ ቻይና፣ ሩስያ፣ ኤውሮጳን ኣፍሪቃን ተዛሪበ ኣለኹ።
6: እባካችሁን ሸምግሉንና መፍትሄ ኣምጡሉ። ቀይ ባህርን ኢትዮጵያ ማጣት 30 ዓመት ከዚያ በላይ የወሰደ ትግል ነበር ታውቃላችሁ። ሌላ 30 ዓመት ያስፈልጋታል ብዬ ግን አላስብም።
7: የፋኖን ኃይሎች ማሸነፍ ያልቻለ መንግስት ነው ያለ
0: ትምባል ስለዚህ መረጸ ሰነዳዊት ፊልም

ኣብ ኤርትሪ ረቡዕ 925 ምሸት ድሕሪ ዜና ትግርኛ ከምኡ ውን ኣብ ድግማ ቀዳም 1250 ቀትሪ ድሕሪ ዜና ትግርኛ ትምባል ስለ ዝመረፀ ሰነዳዊት ፊልም ኣብ ኤርቲቪ

ሰላም ሰላም ሰላም ሰላም ሰላም። ዝሓለፈ ሰሙን ቀዳም ማለት ኣብ ዝመፅእ ዘሎ ሰሙን ብሓድሽ መደብ ክንመፀኩም ኢና ኢለኩም ነይረ። ልክዕ ከም መብፃዓይ ልክዕ ከም እስኹም ከዓ ትፅበዩ ዝነበርኩም ነታ ምጩውቲ መደብ ሃለው ቆልዑ ጥርንፍ ኣቢላ ልዕሊ ፍርቂ ሰዓት ዝተዳለወ ማለት በቢ ዓይነቱ ትሕዝቶታት ሒዛ መፅያትኩም ኣላ። እዞም ደቀይ ከመይ ቀኒኹም ኩልኹም ኣብ ውሽጥን ወፃእን ትርከቡ ደቅና ኣብ ኩሉ ቦታታት ዘለኹም ኣብ ሽዱሽቲኡ ዞባታት ኣብ ኩሉ ዓለም ዘለኹም ከመይ ኣለኹም እንዳበልና ከተፍ ኢልና ኣለና እሞ ነታ መረቕ ወይ ከዓ ነታ ሰላጣ መኽፈቲ ትሸውሃት ከብለልኩም እየ። ሓንቲ ሙዚቃ ንዓኹም

ከመይ ፀኒሓ ተሓጒስኩም ዶ ተዋዛዊዝኩም ዶ ግርም ዞም ደቀይ ከምቲ ብቐዳማይ ሰሙን ዝበልኩኹም ክትምእዘዙ ዶቐኒኹም ብስድራኹም ፀወታ ተብዝሕለኹም ዲኹም ፀወታ እንተብዚሕካ ቁርስኻ ኣይፍለጥ መሳሕካ ኣይፍለጥ ድራርካ ኣይፍለጥ ጣዕሞትካ ኣይፍለጥ ናይ ቀትሪ ድቃስካ ኣይፍለጥ ሕውስውስውስ ተቢልኩምሞ ነጥዕናኹምን ፅቡቕ ስለ ዘይኮነ ዞም ደቀይ ንግሆ ብግቡእ ይዕሪፍኩም

ተሲእኹም ቁርስኹም ቆሪስኩም እንታይ ከም ዘሎ ከዓ ኣብቲ ገዛ ክትሓትለኩም ማማ እንታይ ኣሎ ኣነ ዝገብሮ ባባ እንታይ ኣሎ ኢልካ እምበሪ ባው ውኢልካ መሊእካ ካብ ካንሸሎካ ወፂኻ ደገ ምጥፋእ ጌጋ ምክንያቱ ገለገለ ቆልዑ ከምኡ ዝገብሩ ኣለዉ ኢላ ትናዓደ ሞ እስከ ገለ በለልና እዞም ቆልዑ ሲ ከይቆረሱ ሙሉቕ ኢሎም ኣብ ሜዳ ክዕሶ ሙሉእ መዓልቲ ውዕሉ ኢላኒ ስለዚ ከምኡ ኣይትግበር ዞም ደቀይ ኩሉ ግዜ ክትወፅእ ከለካ ካብ ገዛካ ብፍቓድ ድውፃእ ግደፍ ዶ ቆልዓ ዓብ እውን እንተኾነ ኣነ ሕጂ ንበዓልቲ ቤተይ ዕረፍቲ እንድሕር ኮይኑ ቀዳም ሰንበት ኣብ ገዛ እንድሕር ኣለኹ ድውፃእ እንድሕር ኣለኒ ይ ሞ ከይድ ኣለኹ እንዳክሶ ክበፅሕ ጥምቀት ኣሎ መርዓ ኣሎ ኢለ የ ድወፅ እምበር ባው ኢለ ኣይጠፍእን እየ ከምኡ ጌጋ እዩ ስለዚ እዞም ደቀይ ምእዙዛት ክትኮኑ እንተኾንኩም ኩሉ ግዜ ብቀይዲ ናይቲ ገዛ ክትቅየዱ ኣለኩም ከምዛ ክብለኩም ዝፀናሕኩ እዞም ደቀይ ኩሉ ግዜ ተማዕዞ ስሕራይ ምእዙዛት ኩን እዞም ደቀይ ብቀይዲ ናይ ገዛ ብቀይዲ ናይ ስድራ ቤትካ ተቀይድካ ተኸይድካ ከ ምሩቕ ኢካ ትኸውን ዕውት ካ ትኸውን ኩሉ ግዜ ሕራይ እምበኣር ኣብዝሓለፈ ሰሙን ብዛዕባ ኣያሹ ቀናፍዝን ለባማት ዓናፁን ዛንታ ኣብ ዲሞይ ዳዲሞይ መምህር ብጫ ኣዘንቲልና ነርና ቀዳማይ ክፋል ካልኣይ ክፋል ከ እንታይ ዓይነት ዛንታ እዩ ክዘንትወልና ኣብ መደብ ማለት ንኡስ መደብ ዲሞይ ዳዲሞይ መምህር ብጫ

ካልኣይን ናይ መወዳእታን ዛንታ ለባማት ኣናፁን ዓያሹ ኣናፍዝን ለባማት ኣናፁ ኣብታ ኸተማ 95,000 ብለይቲ ነይሩ ምንቅስቓሰን ማካይን ድማ ለይትን ቀትርን እየን ዝንቀሳቐሳ ዝነበራ እተን ጎራሓት ኣናፁ ኣብ ኩሉ መሸጓጎጢአን መኻዚኖታትን ቤት ምግብታትን ጎዳጉድን ተሓቢአን ብምውዓል ቀትሪ ክንቀሳቐሳ እንተደልየን ድማ ድሕሪ ፋዱስ ሰባት ከካብ ስርሖም ተፈዲሶም ክምስሑ ንገዝኦም ምስ መፁ ድሕሪ ምስሖም ንሰዓት ወይ ፍርቂ ሰዓት ክዕርፉ ምስ ደቀሱ ጎራሓት ኣናፁ ምድረ ሰማይ ሃዲኡ ሰባት ፍጹም ምንቅስቓሶም ከም ዝጐደለ ምስ ፈለጣ ከካብ ሰፈረን ገዛውተንን ብምውፃእ ሓደ ሓደ ዝንቀሳቐሳ መካይን ክሓልፋ ከለዋ ከይሃርምዕን ፀግዒ ፀግዒ ማርሻ ቤዲ ብምኻድ በታ ሰብ ዝሳገረላ ሲማፎሮ ብምኻድ ድማ እቲ ቀይሕ ሰብኣይ ተተወሊዑ ሰብ ከይረአየን ኣብ ሓደ መኸወሉ ቦታ ተሓቢአን ብምፅናሕ እቲ ቀይሕ ሰብኣይ ጠፊኡ እቲ ቀጠልያ ሰብኣይ ውልዕ ምስ በለ እተን ገለ ዝንቀሳቐሳ መካይን ኣብ ሲማፎሮ ደው ስለ ዝብላ ጎራሓት ኣናፁ ሽው ኢለን ፅርግያ ይሰግራ ነበራ እተን ጎራሓት ኣናፁ ብሕግታት ተራፊክ ተቐይደን ይጓዓዛ ስለ ዝነበራ ዝኾነ ሓደጋ ከየጋጠመን ብሰላም ካብ ቦታ ናብ ቦታ ይንቀሳቐሳ ነበራ ዓያሹ ቀናፍዝ ግን ምንቅስቓሰን መብዛሕትኡ ድሕሪ ፀሓይ ዕራብ ኮይኑ ብቐትሪ እውን ብዙሓት ዓያሹ ቀናፍዝ ይንቀሳቐሳ ነበራ ዓያሹ ቀናፍዝ ሕግታት ተራፊክ ከይተኸተላ ብዝረኸብኦ ብዝመፅኦ ንፅርግያ በቲ ኸንኦ ይሓልፋ ስለ ዝነበራ ብዙሓት ዓያሹ ቀናፍዝ ኣብ ማእከል ፅርግያ ብማኻይን ተሓምቲለን ከም ቅጫ ኣብ ቅጥራን ተሰንኪተን ይሞታ ነበራ ፍትዋት ደቀይ ንስኻትኩም ድማ ልክዕ ከምተን ዓያሹ ቀናፍዝ ዘይኮነስ ከምተን ለባማት ኣናፁ ፅርግያታት ክትሰግሩ እንከለኹም ብሲማፎሮ ወይ ድማ የማንን ፀጋምን ሪኢኹም ማካይን ከምዘየለዋ ኣረጋጊፅኩም ብዜብራ ተሳገሩ ከምተን ዓያሹ ቀናፍዝ ዝረኸብኩምዎ ጎደና ፅርግያ ተሳጊርኩም ተኸድኩም ግን ማካይን በዚ መፅአን ዘይበሃላ ክገጭዋ

0: ክረኽቦኹም ይኽእላ እየን። ስለዚ እዞም ደቀይ መታን ብሰላም ወፊርኩም ብሰላም ገዛኹም ክትኣትዉ ኣብ ፅርግያ ተጠንቀቑ፣ ተጠንቂቕኩም ተሳገሩ። ኩሉ ግዜ እቲ ቀጠልያ ሰብኣይ ምረፁ። እቲ ቀይሕ ሰብኣይ ሓደገኛ፣ እቲ ቀጠልያ ሰብኣይ ንኹላና ይሕሸና። እሱ ምስ ጠፍአ ቀጠልያ ምስ ተወልዐ ከዓ ፅርግያ ንሳገር፣ ብኻልእ ጎደና ክንሳገር ኣይግባአን። ብዜብራ ከዓ ንሳገር፣ ኣብ ደረት ፅርግያ ጠጠው ኢልና ንየማን ፀጋም ርኢና ብዜብራ ንሳገር፣ ብሰላም ወፊርና ብሰላም ገዛና ክንኣቱ።
1: ግርም ከመይ ፀኒሓ ዛንታ ካልኣይ ክፋል ናይ መወዳእታ እያ እምባ ሪኢኹም ንዶተን ዓያሾ ቀናፍዝ ተለባ ማታና ፁ እንታይ ገብራ ነይረ ኩሉ ግዜ ኣብቲ ከተማ ፅሙ ምስ በለ ኩሉ ግዜ ኣንጭዋ ዝኾነ እንስሳ ምስ ፀመዎ እንድዩ ዝወፅእ ግን ዋላ እንተፀመዎ ማለት ቀትሪ ኩሉ ሰብ ዕረፍቲ ምስ ደቀሰ ተናናፁ ምሽ ውፅእ ኢለን ብምንታይ ይሳገሩ እቶም ዓበይቲ ሰባት ይርኦም ነይረ ዋላ ቆልዑ ብዜብራ ወይ ከዓ ብሲማፎሮ ሕጂ ተናናፁ ብሲማፎሮ ተቀይሕ ሰብኣይ ተወሊዑ ፅግ ኢለን ተሓቢአን ፅናሓ ሽዑኡ ቀጠልያ ሰብኣይ ምፅእ ምስ በለ ሽ ውለን ስግር ብሰላም ይኸድ ኣለዋ ማለት እዩ። እተን ቀናፍዝ ግን ቅንፍፅ ክትከይድ ከላ ርኢኹማ ትፈልጡ እኒ እንዳበለ ብዝኾነ ፅርግያ ስቂኢላ ትሓልፍ ማኪና ከዓ በየን መፅያ ዘይተባሃለት ዓባይ ማኪና እንተኮይና በቲ ክልተ ጎማኣ ንእሽተይ ማኪና እንተኮይና በቲ ንእሽተይ ጎማኣ ጭፍልቕ ተብለን ነራ። ስለዚ ካብዚአን ዓያሹ ቀናፍሳይ ንምሃር ከመናይ ንኸውንን እዞም ደቀይ ልክዕ ከምተን ዓያሹ ቀናፍስ ከይትኾኑ ብዜብራ ተሳገሩ፣ ብሲማፎሮ ተሳገሩ። ክትከዱ ከለኹም ከዓ ማርሻ ቤድ ፀግዒ ፀግዒ ብዝኾነ ፅርግያ ቆሪፅካ ምውፃእ ጌጋ ኩሉ ግዜ ከዓ ብዜብራ ክትሳገር ከለካ ከዓ ማኻይን ጠጠው ኢለ ንደን ጠጠዋ ይበላን ከተረጋግፅ ኣለካ ብየማን ብፀጋም። ምክንያቱ ሓደ ደስ ገለ ኣውቲስታ ብዛዕባ ዝኾነ ዳሓስብ ዘሎ ኣውቲስታ ስቕ ኢሉ ክሓልፍ ክእል እዩ ክልክመካ ስለ ዝኽእል ልክዕ ከምተን ዓያሽ ደኮነ ተን ለባማት ጎራሓት ኣናፅኹ ንከውን ኣለና። ከምአን ኮይና ንፅርግያ ክንሳገሩ ኣለና፣ ብሕጊ ተራፊክ ከዓ ክንቅየድ ኣለና ማለት እዩ። ሕራይ ሕጂ ድማ ናብ ንኡስ መደብ ፈሊጥኩም ኣለኹ መን ዝያዳ ዘከረ ኦ ማማ መፅያ ዝያዳ ዘከረ ትፈትዋ እያ ባባ እውን መፂኡ ወለ ዓበይቲ ኣሕዋትኩም ከዓ መፂኦም በሉ ናብ ፅግዕ ፅግዕ በሉ ቦዋ ኣበያ ጀሚራ ኣብ ዳዕሮ ቃውሎስ እያ ንፉዓት እዮም ቶም ቆልዑ እስከ ምስኦም ተወዳደሩ ባሕራይ ንገብሩ ንመገዲ እንተረኺብኩም እኒ

0: ሕራይ ናይ ማይ ዶ ሒዝካ ርእካ እስካ ኣበላታ ናይ ማይካ እስከ ውክትነፈ ኩሉ ሻዕ ማይ ሒዝካ ትኸይድ ከምዚ መን እዩ መሽምካ?
1: ኣነ ሙሉእ ስመይ ኣብነራብ ኢንጂነር ኣብነራብ ኣስመሮም ኣማሓዳሪ ናቕፋ።
0: ዋ ኢንጂነር ኣማሓዳሪ ናቕፋ። ክንደይ ዕድሜኻ?
1: ሸውዓተ
0: ሸውዓተ ካብ ሽዱሽተ ናብ ሸሞንተ ቅድም ሽዱሽተ ነርካ ታሕ ሸውዓተ ሕጂ ሸሞንተ ሸሞንተ ዓመትካ ንፉዕ ዝወደ ሸሞንተ ዓመትካ ሞ ሸሞንተ ፀውት እንድያ ደርእካ እጂ ንሓንቲ ዓመት ሲ ሓንቲ ፀውት ራይ ክበካ ዚ ራይ ኣብ ቁፅሪ ሓደ ርአ ቁፅሪ ሓደ ተቐዳመይቲ ዓመትካ ራያ ቤት ትምህርቲ ሰውራ ቤት ትምህርቲ ሰውራ ቀዳመይቲ ዓመትካ ቀዳመይቲ ዓመትካ ቤት ትምህርቲ ካልአይቲ ከዓ ርአ ስርዓተ መስኖ ቁፅሪ ክልተ ስርዓተ መስኖ ኣብ ቁፅሪ ሰለስተ ሓወልቲ ታንክታት ኣብ ሳልሳይ ዓመትካ ሕረ ሓወልቲ ሰማእታ ኣብ ረብዓይ ዓመትካ መቃብር ሓርበኛታት ቁፅሪ ኣርባዕተ መቃብር ሓርበኛታት ቁፅሪ ኣርባዕተ ቁፅሪ ሓሙሽተ መጓዓዝያ ቁፅሪ ሓሙሽተ መጓዓዝያ ቁፅሪ ሓሙሽተ መጓዓዝያ ኣላብ ርእስኻ ሓዛ ኣብ ቁፅሪ ሽዱሽተ ሪፈረንደም ዝወደ ሓዝ ሪፈረንደም ቁፅሪ ሽዱሽተ ኣብ ቁፅሪ ሸውዓተ ናይ ፀባ ከብቲ ናይ ጥሪትን ዘራእትን ኤርትራ ማለት እዩ ሕራይ ኣብ ቁፅሪ ሸሞንተ ሸሞንተ ዓመት ምስ ገበርካ ተጋደልቲ መፅኦም ሸሞንተ ዓመት ምስ ገበርካ ክንደይ ክፍሊ ኢኻ
1: ክንደይ ክፍሊ ሓሳ
0: ሳልሳይ ሳልሳይ መበል ክንደይ ወፂኢካ ኣለብ ዘበን
1: ቀዳማይ
0: ውሉኮ
1: ሸሞንተ ተጋዳላይ
0: ኣብዚ ኣግበራ ኣነ ቅድሚት ሸሞንተ ተጋዳላይ ሸሞንተ ዓመትካ ብሸሞንተ ቁፅሪ ጀሚርካ ኣለካ ተጋዳላይ ዲ ነይሩ ተጋዳላይ ነይሩ ነይሩ ሓቂኻ ስኻ ሳልሳይ ክፍለ ቀዳማይ ትወፅእ ሸሞንተ ዓመትካ ሸሞንተ ውድድር ተጋዳላይ ብቁፅሪ ሸሞንተካ ጀሚርካ ኣለካ እዚኣ ንዓኻ እንድሕር ረኺብካ እያ ረኺብካ ኣለካ ፍሉጥ እንዲ ተጋዳላይ ተጋዳላይ ተጋዳላይ ሳዕ በልዕጀኻ
1: ፅራ ሓሙሽተ መጓዓዝያ
0: ሓሙሽተ ሓሙሽተ ወጣዓይተ መጓዓዝያ እንታይ ካታንጋ ካታንጋ ድ መኸይን ካታንጋ ከን ይበላ ማኪና እንታይ ዳኣ ነይረ
1: ገመል
0: ገመል ካልእ መጓዓዝያ ከዓ በቕልሎ ኣድግሎ ሓቀይ ካልእ ከንታይ ፈረስ ራኦ ትረአ ሕጂ እዚኣ ፈረስ ራይ መጓዓዝያ ኣብ ሂንዲ ከዓ ኣብ ሂንዲ ከዓ ኣብ ሂንዲ ከዓ ብዕራይ ከዓ መጓዓዝያ ዕራይ መጓዓዝያ ትፈልጦ ምእንቲ
1: ቤት ትምህርቲ ሰውራ
0: ኣብ ቁፅጥካ ወጥና ትምፃ ክድወል ክትነፍዕ ስኻሲ ከምኡ ድዩ ከምኣተ ነይራ ክትፈልጦ ኢኻ እንታይ ኢልካኒ ኣብ ቁፅሪ
1: ሓደ
0: ቤት ትምህርቲ ሰውራ ኣበይ ከም ዝርከብ ደክነገረካ ኣበይ ርከብ ትፈልጦ ቀደም ቤት ትምህርቲ ሰውራ ኣብ ሳሕል ተጋደልቲ ንኣሽቱ ክንዳካ ደኾኑ ኣብ ቤት ትምህርቲ ሰውረ ኮይኑ ዕድል ኣለና ግንባር ኣለና ኣብዛ ኮይኑ እቲ ውድብ ዘሰለፈና እብሉ ነይሮም ኣብዚ ክትርኦም ኢካ ዕጂ እዚኦም እዮም እዚኦም ርኢኻ ኣብ ሳሕል ኣብ ዜሮ ኮይኖም እንታይ ኢሎም ደርፉ ነይሮም መሲሉካ ንጀምር ሞ ኣነ ክብል እዮ መፅናሕ ዕድል ኣለና በል ሞ
1: ዕድል ኣለና
0: ግንባር ኣለና ጠቃዕግንባር
1: ኣለና
0: ኣብዛ ቀነ እቲ ውድብ
1: ኣብዚ ቀነ እቲ ውድብ
0: ዘሰለፈና
1: ዘሰለፈና
0: ኢሎም ተሕራይ ምስ ዓበዩ ምስ ዓበዩ መራኽብ ዘዊሮም ናፅነት ክመፅእ ከሎ ክንደይ መራኽብ ዘዊሮም እዮም ሕራይ ምስ ዓበዩ ከዓ ካልእ ካ እንታይ ዘዊሮም ክነገረካ ነፈርቲ ዘዊሮም ዓበይቲ ምስኮኑ ንስኻ ከዓ ሕጂ መሓዳር ናይ መን ይኸደ ኣለካ ናይ ናቕፋ ብራኦ ዝወደይ ናቕፋ ከዓ ክነግረካ ንኣኹም ክነግረኩም ሓንቲ ግዜ ቀደም ስምዐኒ ሓንቲ ግዜ ሓራ ምስ ወፀት ካልእ ግዜ ፀላኢ ኣይሓዛን ሕራይ ጀመር ሕጂ ዕላል ኣብዚሕልካ ቁፅሪ ክልተ ሓሲብካ ኣላ ኸምስ እንታይ ነይራ ከምዚ ጀርዲን ስር ዓ
1: መስራዕ
0: ፈሊጥካ ስርዓተ
1: መስኖ
0: እንታይ ማለት እዚ?
1: ስርዓተ መስኖ
0: እንታይ ማለት እዚ?
1: ትኽ ዝበለ ምሸሎ ማይ ገለ መለት ኩ
0: ደያኑ ክታይ ምገብሮ ፅቡቕ ኣሎ በቃ ረኺብካ የለ ምኻ ሕራይ ረብዓይ ወስድካ ኣለካ ረኺብካ ሕራይ ስርዓ ስርዓ ስለ ዝበልካ ፈሊጥካያ ኣምፅ ሕጂ ሓምሸይቲ
1: ሰለስተ
0: እንታይ ነራ
1: ሓወልቲ
0: ሓወልቲ ኣባፅዕ ምሻ ኣለዎ ሓቀይ ሓወልቲ ባፅዕ ድ ዋ ሓወልቲ ማኪና ድን መርከብ እንታይ እየ ታን
1: ሓወልቲ
0: ሓወልቲ ንፍዕኻ ሓወልቲ ፅቡቕ ኣለኻ ሓወልቲ ታንክታት ኣባፅዕ ኣለዋ እዚአን ሕራይ በዓል ጃጓር ገለ ሽመን ንማማ ንባባ ኣርእዩ ንበሎም ስእሊ ሕራይ ክርእዩ ካዮም ሓደ መዓልቲ ናይ መወዳእታ ሓንቲ ናይ መወዳእታ ሓንቲ መረፅ 4-7-6 ሕሰብ ዝወደ ኣመሓዳሪ ናቕፋ ሕሰብ 6 ድሕሸካ 7 ሓሲብካ ግበር 4 ሓንቲ ኣደላትካ መወዳእታ ኣጆኻ ኣጆኻ

0: ስመይ መምህር ግርማዊት እቲ ኣመሓዳሪት ዞባ ደቡብ ዞባ ሰሜን ውቅያ ባሕሪ።
1: መምህር ኢኺ ኣመሓዳሪት ኢኺ ሓቀይ ትምህርቲ ከመይ ኢኺ?
0: ማእከለይቲ።
1: ክንደይ ወፂእኩ መበል ክንደይ?
0: ቀዳመይቲ።
1: ቀዳመይቲ ኮንክ ናይ ዩኒት ኢኸ? እንታይ ማእከላይ ድኣ እሞ ናይ ዩኒት ኣ ማእከላይ ድ ናይ ዩኒት ማለት እንታይ ማለት ድ ናይቶም ኩሎም ተምሃሮ ስኒ ላዕሊ ኣለኻ ኣነ ኣብዚኣ እንድሕር ኣለኹ ሲ እስኺ ከዓ ሓንቲ ፒያኖ ብዚ ኣለኽ ማለት እዩ ከምዚ ዝርአክ ሸዑ እዚ ኢለ ርአክ ተረዲያኒ ሕጂ እስኺ ናይ ዩኒት ትኾንክ ንፍዕቲ ተምሃሪት ኢኸ ኣመሓዳሪት ኢኸ ከዓ ናይ መን ይኽልክኒ
0: ናይ ዞባ ሰሜን ውቅያ ባሕሪ
1: ብቕዕቲ ኣመሓዳሪት መምህር ሕጂ ሕንቅል ሕንቅሊተይ ወገለ ኣለክ እስካህራይ
0: ሕንቅል ሕንቅሊተይ
1: ሰናብ ሰናብተይ
0: ደጊኣ ተዋጋኢት ውሽጣ ግን ጥዕምቲ
1: ደጊኣ ተዋጋኢት ውሽጣ ግን
0: ጥዕምቲ
1: ላም
0: ኣይኮነትን
1: እንታይ ደ
0: በለስ
1: በለ ብደገ ተዋጋኢት ረጋ ውሽጢ እንድሕር ኣተኻ ግና ኣጣቃዕላ ንበለስ ኣጣቃዕላ ዝኾነ ደርፍላትግ ኸነ
0: መዝሙር
1: እስከ ተመሪ ኸነ

0: ብጫ ሓባሪ ማዕድናትና
1: ቀፅል ካልእ ከለዋ ድ ብጫ ሓባሪ ዕዲና ዕዲና ምሽ ኣቀ ዕዚያ ማለት እዩ ኣቀ ሕራይ ሕጂ ኣብዚ ከርእየክ ንደ መልሲ ከዓ ናባኺ ሕንቅል ሕንቅል ተላት ክዳ ካልአይቲ ይብል ክድምስ ሕራይ ራይ በለ ሕጂ ምስ ቅድም ኣብ ቁጥሪ ሓደ ፋብሪካ ሳልሳ ኣብ ሂምዎል ራይ ፋብሪካ ሳልሳ ተልክ ወዲቂ ቁፅሪ ክልተ ወደብ ዓሰብ ገንዘብና ወደብ ዓሰብ ኣብ ቁፅሪ ሰለስተ መዓልቲ ናፅነት ራይ ሓዚ መዓልቲ ናፅነት ኣብ ቁፅሪ ኣርባዕተ ክፍሊ ተዕሊም ክፍሊ ተዕሊም ናይ ተጋደልቲ ናይ ቀደም ኣብ ቁፅሪ ሓሙሽተ ክፍሊ ዜና ዜና ተልኪ ፀኺብኪ ኣለኺ ክፍሊ ዜና ኣብ ቀደም ናይ ድምፂ ሓፋሽ ኩሉ ማለት እዩ ኣብ ቁፅሪ ሽዱሽተ ግንባር ናቕፋ ድፋዕ እዚ ረኣይ ካናለ ባህል እዚ ምስ ጅቡ ቁፅሪ ሸውዓተ ጋራጅ ጋራጅ ማርቸድስ ኣላብዚ ማኪና ማርቸድስ ሓዋይ ቁፅሪ ሸሞንተ ዘመናዊ መሕለቢ ከብቲ ቁፅሪ ሰሓቢ ሕጂ

0: ግርም ሪኢኹሞም ዶ? ኦ ኣጣቂዕኩም ሎም ዶ? ፅቡቅ ዞም ደቀይ እምበር እታ ተዋህበትና ግዜ ኣብዚኣ ተወዲኣላ ትመፅእ ዘሎ ሰሙን ብካልእ መደብ ክንመፀኩም ኢና። ሕጂ ግን በዚኣ ንፋነወኩም ብዙሓት ዓበይቲ ኣሕዋትኩም ከዓ እዞም ደቀይ ብዝተፈላለየ ዓውዲ ተማሂሮም ወዲኦም ኮሎም ኣብ ዝርእሶም እንታይ ከም ዝነበረ እንታይ ዓይነት ጋውን ከም ዝገበሩ ሽሻ ይቐኒዩ ብእዋኑ። ሓንቲ ከዓ ምሳና ኣብ ሃለው ቆልዑ ብንእሽታ ጀሚራ ተማሂራ ተማሂራ ብሙዚቃ ምስቶም 11 ድም 12 ተመሪቃ ማለት እዩ። እዚኣ ንኩልኩም እቶም ብሙዚቃ ዝተመረቅኩም እቶም ብካልእ ዝተመረቅኩም እዚኣ ንኩልኩም እንዳበልኩ ቻው ቻው ቻው ቻው ቻው ቻው ቻው ቻው ኢለ ይፋነወኩም እዞም ደቀይ
1: ሃሎ ሃሎ ሃሎ ቆልዑ ሃሎ ሃሎ

0: ከምባል ስለ ዝመረፀ ንኣሜሪካ፣ ቻይና፣ ሩስያ፣ ኤውሮጳን ኣፍሪቃን ተዛሪበ ኣለኹ።
1: እባካችሁን ሸምግሉንና መፍትሄ ኣምጡሉ። ቀይ ባህርን ኢትዮጵያ ለማጣት 30 ዓመት ከዚያ በላይ የወስ

0: ኤርትርያ ሽብህ ሰቦት ወሒን ዝላም ሓጫር ለባ ደውለት ምንማታ ዘበናይ ቴክኖሎጂ ወእትዕልም ለኣተንከባ ኣፍሬዮት ተብዓት ምንግቢ እግል ጠለባት ዓድሌጣ እንደይገቢ እግል ተስዲር ለገቢእ እተይ ካፍ እግል ትርከብ ክምሰል ቀድር ጌማም ውዛረት ሓርስ ለእሽር ስሳ ምንምጥ ምን ሻዕብ ኤርትርያ እቲ ዓማር ሓምለ ወፈዋ ክህለ ለኣተንክብ ሓቆጋ ጀራዲን ወኣብ ገበይ ጀራዲን እቕትሳድ ዓበዮት ላዝም ገቢ ለኣማን እላሰበታሄኒ ውዛረት ሓርስ እቲ ዓማር ሓምለ ወፈዋክህ ብዙሕ ላትፋዊ ሸዓቦት ስጅልታ ሃደፍ ናይ እልጅህድሄኒ ደማነት ነብራ ወሙነት ክምሰልሁማ እተይ ወቅድረት ማልየት ሓተ ዓኢለት እግል ኣድመኖቱ በለሊማ ጠለባት ሓምለ ወፈዋክህ መዳይን እግል ኣትመሞት እግል መሳንዕ ለኣትሓዘ ፍርያት እግል ኣውጀዶት ወደንጎ ባሄ እግል ተስዲር ለገብእ ፍርያት እግል ኣዳለዮቱ ምን እሊ ሃደፍነት በገሰትሄ ውዛረት ሓርስ ካድም ትሩድ እትወድእ ሰበት ጸንሐት እቲ ልወቀት ዓማር ሓምለ ወፈዋክህ ሰእየት እታለተይብ ደረጀት ባጽሓላ እቲ ልበርናመጅ ሄ እላ ደረጀት ከእፎ ክምሰል ትበጽሓት ወዝያድ ዓቦት እግል ሰጀሎት ምግል ልትማም ክምሰል ቡላ ኸስስ ጽበት እግ ንቐድም ግልኩምቱ
1: ብዝያዳ ካብታ ቦታ ንሳ ደላተ ስጋ ብምብራቕ ናይ 10 ኪሎ ሜትር ውሕጅ ዝኾነ ረኣይ ዝሕጐሰሉ እዩ ንሕና ብሰሜን ዘለና እውን ኣብ ቀረባ መጻኢ ከም ደርህበልና 100 ካብ 100 ፍሉጥ እዩ ማለት ናይ 10 ኪሎ ሜትር ክኸውን ኣለና ብዘለኹ ግን ብዝኾነ ከም ድመፅእ 100 ካብ 100 ኣማሚና ርኡይ ስለ ዝኾነ ርኡይ እንዳዊ ሓጀስ ከም ደላግሰና ከም ድመፃና እንተ ኣማሚና ቀሲና ካብቲ ዝነበርና ስራሕ እውን ዝያዳ ቀሲና ንስራሕ ኣለና ስለምንታይ ልምዓት ብዘይማይ ለሚዑ ክትብል ኣይትኽእልኒ ኢኻ ተቐዳመይቲ ልምዓት ማይ እያ ማይ ከረከብካ ይትለምዕኒ ኢኻ ደልዲልካ ይትለምዕ ሓሪሽካ ይትለምዕ
2: ትሕቲ ባይታ ሃብቲ ምስ ሃብተመ ብኡ ጥራይ ከማን ዓብ ለውጢ

0: እቲ ዝኩሉ ጀራዲን ዝርኩም ሞ እሱ ስለ ዝዓቀበ ትሕቲ ባይታ ስለ ዝሃብተመ እቲ ጀራዲን ሓሪሩ ነይሩ ከም ስርዓት ማይሲ ኢኑ ሕሪኡ ግን ዓብ ለውጥን ኢና ብፍላይ ምስ መልአት ካብኡ ጀሚርካ ካብቲ ዲጋ ስጋብ ሩባዓን ሰባ ንብሎ ሩባ እዛርሎ ኩሉ እቲ ከባቢኡ ዘሎ ነቲ ሩባ ጀራዲን ብሙሉእ ኣይኮነን ካብ ዒላ ጥራይ ዘይኮነስ ካብቲ ድዛር ዘሎ ካብኡ ዕምቁ ኣቢሎም ካብኡ የስትሉ እቲ ባይታ ስለ ዝሃብተም ከማን እቲ ጀራዲን ንባዕሉ ጠሊ ገይሩ እቲ ባይታ
1: እቲ ኤርትርያ ዕርድ ምልክ ሕኩመቱ ብልኣሳሴ ዕርድ ሓደ ሰብ ዓመት ወናይ ጀራዲን ብፍንቱይ ብመሳዋት ልትካፈል ወእት መንፋዓት ክምልውዕል ገቢ ቃኑን ዕርድ ኤርትርያ እቲ ብሩር ለነብሮም መዋጥኒን እግል ሰከን ወሓርስ ዕርድ እግል ልምለኮ ሓቕቦም ገለ ሰብ ጀራዲን ላኪን ለእሉ ልተየቦም ዕርድ እቲ ሽንሸን እግሊል እተሰበት ልትእሰፎ ለእሉ መልኮ ዕርድ ጀርዲን እግል ወቅት ርም ለመሉ ኩሓቑ ዩ ከዓ እቲ ዕርደቶም ክስአት ርእስማ ልግል ልውደው ወዕርዶም ሰኒ ግል ፅበጦ ወእግል ርሽዶ ኢልትናየቶኒ እቲ ክምከራ ምንከፈዳት ዕርድ ብዙሕ እተልሃለእቱ ባቃት ላኪን ሕኩመት ጀራዲን ወለመስሉ ግሊ ዕምሮ ቅድረት እግል ኣለቦም መዋጥኒን ዕርድ ተይብ ምንእሊ ሓቕሄ ብዝሓም ቅድረት ለቦም መዋጥኒን ዕርድ ጀርዲን እግል ልምለኮ ቃድራምቶም እልሄ ኦሮት ምና እቲ ዓማር ሓምለ ወፈዋክህ ተረት ዓባይ ለወዳቱ
2: በቲ ጉቡእ ወሃቡ እቲ ዓብ ዝነበረ ወይ ካልእ ክልተ ሰለስተ ዝኾነ ምሕደራ ዝነበሮ ተማሓይሹ ዝሓለፈ ናይ ቀደም ዝነበረ ማለት እዩ ሕጂ በቲ ጉቡእ ቅርፂ ተዋሂቡ ኣሎ በቲ ጉቡእ ምሕደራ ተመሓዲሩ ኣሎ ዓጊብና ኣለና ካብዚ ንላዕሊ ዝቕፅል ከዓ ዝተረፈ ቦታ ተላልዩ ብቕዓት ዘለዎ ብኽእላታት ተራእዩ ተወሳኺ ምሕደራ ጀራዲን ንላቦ
3: ሕና ደቃይቱ ብንስባ ትልእ ደዋሒና ዝህልና ከዓ ናርኦ ንሰብዓ ዓመት ወላ መንጠቅት ቃምጨዋ እግል ክዳር እስ ክላ አልሓምዱላ ካልእ ጋይሳሚ ኢልና ህለው ለመደለ ክዳር መጠተርናይነምሱ ክዳር ዶርቁብ ገቢ መዋሳላት ይረከብ ድዩ ከ ታሕትና ካ ዓገት እምሂ ቀይቱ ልድራይት ምእለ ኣጣበር ኣደ ካ ዓገት መዋሳላት ዝቕሪ ይረከብ ድዩ ኮኒ ምንእላቲ ሽዋ ናይ ባሜት ዳብካ ኢሉ ዓርቤ ረክቡ ብዶል ገይስ ሸውያ ካብ ዓሰ መንእንሰር ረክብ ድቡ ላኪን ሕና ደ መንእንሰር ቃይቱ ለትበገሳ እበይ ስዕርብ ኣብሳ ስዕርብ ኣርከ ስዕርቦ ምንቁሩብ ወምንቃራ ገረት ረክባ ወምንሱግ ረክባ እትለ ድባ ንደወዲካ ባቅል ኣስወድ ምንወዴ ዘቀይቱ በቅል ወጠማጠማ ሂናይት ቀይቱ እትለ ደሞ ጋምልዓል ቀይቱ ማይ ምናምሓት ገሌታ ሰበት መሓለ ሰብቱ ስክላ ለኣቱ አልሓምዱላ ትለ ቀሮት ተገርካ ለግዳና ጠማጥም ተየተ ድዩ ኮኒ ትል ልዓላ ድማ ቀይቱ ለኣቱ አልሓምዱላ
4: ጀርዲን ለሂብ ዲብላ ኣካን ክማ ንቱም ተእምኖስኩም ለተእምወረ ድርዓተ ወልዓመተን ክሱሰን ጀርዲን ናይ ባዕሉ ይኮኑ ናይ ሓረስቶይ ፈቓጢ ይኮኑ ጀሩ ንዋይ ወኣዳም ኩሉ ማንፋዓት ምኑቶ እብዮም የለ ሻቀ ዲቡ ማዕናሃ እግል ሸወየልንሰኦም ሎመጢ እግል ሓጀት በለናፋዕም ሎመጢ ምንእሊ ጀርዲን ልዩ ናፋዕ ይሃላ ክለማ ስርሓት ትርያ እንደህልየካ ናይ ኢሊ ጀርዲንታ ሸዓብ ዓመት ለ ጠለና ሓርሶ ፈቓጢ ይኮኑ ናየ ባጊን ኩሎም ለናፍዑ
1: ወዛረት ሓርስ ምን እምባታት ሕርየት ወራታት ጀራዲን እግል ሰርገሎት እትለትፈናታ ኩልያት ምህኒን እተደርስ ፃንሐታ እፍንቱ ይሄ ሸባባት ዳርሳም እቲ ዓቦት ፍራያት ሓምለ ወፈዋክህ ለዓባዶር እግል ህለ እግሎም ወምስል ሰብ ጀራዲን ሕበር እግልሽቀው እንደትበ እቲ ኩሉ ሙዴርያት ዓድናታ ልትረከብ ምካትባ ኣላፍ ምህኒን ወኽሪጅን ሓርስ ጀራዲን እንደየመመት ሰዳያታ እቲ ትወድእ ፀንሐት ወህሌት እሎም እትለትፈናታ ኩልያት ዕልም ዓማር ጀራዲን ለደርሰው ሽባን እትሊ ወቐት እትለትፈናታ ባካት ዓድና እተላህላ ናይ ብሑስ መራክዝ ምንቅሩብ ምስል ሰብ ጀራዲን ልትዓወኖ ልትረከቦ ሰብ ጀራዲን ምጅንስ ሸትል ግሊ ትነፍዖ ክምሰልቦም ባልዒን ከእፎ ክምሰል ዳፍዖ እብዓመት ምናይ ለመድ እቲ ዘበናይ ዓማር ጀራዲን እንደተዓደው ፈርያቶም ከእፎ ክምሰል ለዓቡ እባ ምህኒን ለልትሀየብ ከደማትማ ኦሮት ምና ዓቦት ጀራዲን ሓምለ ወፈዋክህ እታ ለትትሓመድ ደረጀት ብፁሕ ላህላቱ ምስልሊ እቲ ምህኒን ርኡይ ላህላት ደረጀት ዓቦት ክስአት ረእስማል ዝያድ ኣራዲ على الجرادين وبعد طلبات توسكا من قبي لا أسيرار ناي زبناي فريات حملة وفواكه من إلا لهليو أبعد وفاتق اللعبة كمسا القدر وزارة حرس تأكد
5: مويا عطري تمويا من سيركاس نقرات كتدلدل حدا عبد دونقولا سيركا قرات كتدلدل له عبا زلا دونقولا خمي كير خام تصبرا أبو مهيرو وسو تماهيرو ودو تماهيرو مويا زطري نمن سي فولت وين مالتي خمي غيركا تندق خمي غيركا صبرا خمي غيركا ناب نوبر نغر تقيرا ازي حجي ندا تورارس سلزمص از حيال منفس زد مالاي بحقي زنو زوا كمقامامطو خم زبلنايو تطح بوتا يبلون تطح نا حرشا بوتا لو يلكاي تزاربنيا غن بخمزي ايز نبر ازد ما حجي ندا تورارس كملمدن بحرن تكون اول حجي منو قصبر مني خالق عب سرح ووافر كل جزيء من صدره عب سرح سلازه هلق سلاز ووافر نايلم تسرح زت ريلو بتفوت ريلا يعني زقونجما السيد ما حد جزي نخمز عينة سرحة تزد ما كمز عينة دقاتات كسرع قلها خمز تقدامات كسرع قلها نحنا قاتات لنا زنو زواسي منو تقال لو ما لدي تتقان تاي امن لنا حصاوي ما ياوي حنتن عنا تاخذ دقن دليا ود ما حجز دليا حنتي كمين تطرح حنتي كمين تو انت دا ترغيبو زي ديغاتا زي تشك دام نبلو زلنا حدي حموش تشدش زي هونس اب عمس حدا حموش تشدش عسرت دا غبرناون نخل خنا با صحفم نخل عقم لنا بعال مويا لنا كل زي تري زلخانه دعاي سبارايو كل نجر
6: اب قنبنا صنت انت مزيناكو አሎ ኔራና ና ከንብል ብዙሕ ክንገልፀና ንኽእል ኢና ኣብ ከበሳ ኣብ ዞባታት ማእከልን ደቡብን ዓቐነን ትሕድ ዝኾነ ተንዘለዓለ 250 ሽሕ ሜትር ኪብ ዝሕዛ እሞ ኣብ ድበትን ብካልእ ናይ ኣገልግሎትን ዕድሜን ናብ ምብቃዕ ገፀን ዝነበራ ከባቢ 130 ጥራየን ኔረናና ድሕሪ ናፅነት ግን መንግስቲ ኤርትራ እቲ ዘለናዮ ቦታ ሓውሲ ፃምእን ናፃምእን ምዃኑ ብኣግቡ ኣቐዲሙ ስለ ዝተረድኦ ናይ ቀዳምነት ቀዳምነት ብምሃብ ነዚ ዝፀንሐ ናይ 130 ቁፅሪ ናብ ከባቢ 849 ብቁፅሪ ይዕብዎ ኣሎ ይዕብዎ ማለት እዩ ኣብ ዝተሓለፈ ናይ ናፅነት ዓመታት እዚ ነተን ስትራቴጂካውን ዲጋታት ንብለን እዚ ቁፅሪ እዚ ዘማእኸለ እዩ እዚ ስትራቴጂካውያን ዲጋታት ብዓብኡ መንግስትና ነዚ ማይ ኣብ ግምት ብምእታው ልዕሊ 10 ሚሊዮን ካብኡ ንላዕሊ ዝሕዛ ካብ 9 ዲጋታት ኣመላእ ሃገር ኣለዋና ስለዚ እቲ ቁፅሪ ብኣዝዩ ብዙሕ ቁፅሪ ከባቢ 7 ልዕሊ 6.5 ብሚእታውት ይዕብዎ ርከብ ኣሎ ማለት እዩ ኣብዚ ዝሓለፈ ናይ 35 ዓመታት ናፅነት ሕጂ እተን ዲጋታትና ድሕዝኦ ማይ መጀመርያ ቅድሚ ዲጋ ምስራሕና ምዕቃብ ሓመድ እቲ ዕድሚኡ ንምንዋሕ ድበት ንኸይመልኣ መጀመርያ እቲ ዛዕበየ ስራሕና ኣብ ላዕሊ ማይ ኮዕ ኢና ንጅምሮ እዚ ማይ ኮዕ እዚ ተፃፊፉ ምስ ተወደየ ውዳእ ማለት እውን ኣይኮነን ኣብ ቀፃሊ ምትዕራይ ዝካየደሉ እዚ ምስ ተወዳእና ሽዑ እቲ ዲጋ መስርሒ ንጅምሮ ማለት እዩ ስለዚ እቲ ድበት ከተጥፎ ተፈጥሮው ናይ ፍቅም እዩ ግን እንታይ እዩ እቲ ብዙሑ ትቕንሶ ምስ ቀነስካዮ እቲ ዕድመ ናይቲ ዲጋ እውን ብመጠን ከምቲ ዝደለካዮ ናይ ነዊሕ ዓመታት ኣገልግሎት ይበካ ስለዚ እዚ ከምኡ ክንገብሮ ከለና እቲ ማይ ብግቡኡ እቲ ዲዛይን ዝኾነ ማይ ሒዝዎ እዩ ዝርከብ
1: ጀራዲን ለጣልቦ ማይ ግልኣው ጀዶት ብውዛረት ሓርስ ከዛናት ወራህያታት እቲ ሸቅየት ለገቢእ ካድም ኦሮት ምና እተይ ሓምለ ወፈዋክህ ግልዕበ ሰደልሃላ ምህም ጠለብቱ ብልኣሳሲ ሕኩመት ኤርትርያ ምስል ሰብ ሽርከታ እትትዓወን ብንየት ትሕትየት ከዛናት እቲ ኩሉ ባካት ኤርትርያ ኣብ መሳዋት እቲ ትበኔ ፃንሕታ ለእቲ እምባተት ሕርየት ላዕሊ 130 ከዛናት እትልወቀት ዕልብ ከዛናት ወራህያታት ባህለት ዓባይ ወናኣይሽ ከዛናት ዝያድ 850 ባፅሕ ክምሃላ ተቃሪር ውዛረት ሓርስ ዝእክድ ብልኣሳሲ እሊ ዓባይ ወናኣይሽ ከዛናት እምበላ ግልኣዳሞ ንዋይ ለወድዮ ዶር

0: ፍርያት ሓምለ ኣብ 6 ዕፁፍ ወፍርያት ፈዋክህ ኣብ 7 ዕፁፍ ከም ዝዓበየ ዋህድሃላ እቲ ኤርትርያ ልትበነ ለፀንሓ ወላሃላ ከዛናት እግል ኣዳሞን ዋይሌጣን ደገቢ ሓንቲ ከዛናት ለሃላ ኣራድ እግል ዓመሮት ለህደፉ ሰበቱ እፈደል እላ እስትራቴጂት እቲ ሓንቲ እሊ ከዛናት የምእለቡ ሓምለ ወፈዋክህ እትፈርዕ ልትረከብ በለሊማ እሊ ልትበነ ለፀንሓ ከዛናት ወራህያታት እቲ ቆሮት ክፋል ናይ ኤርትርያ ሌጣ እንደይገቢ እቲ ኩሉ ኣቃሊም ሙዴርያት ወእዳራት ደዋይሕ ምዱድ ሰበቱ ምዋጥኒን ምንቅሩቦም ፍረያት እግል ርከቦ ቃድራ ምህለው ሌጣ እንደይገቢ ፍረያቶም እቲ ብዙሕ ዓዳጋታት መዳይን እግል ብፃሕ ቃድርሃላ እቲ ውዛረት ሓርስ መስኡል ፈርዕ ዓማር ከዛናት ወጀራይፍ ኣሰይድ እዮብ ግብሪ መስቀል እግል እሊ ለክድ
1: መብዝሕተን ዲጋታትና ንሰርሐን ካብ 200 ሽሕ ስጋዕ 1 ሚሊዮን ከባቢ ዝበፅሓ ዲጋታት ኢና ንሰርሕ እዚ እውን ሕጂ እቲ እኹል ማይን ንሶ ከፍን ሒዘና ኣለዋ

0: ኣብቲ ሕብረተሰብ ኢንፋክት እቲ ህዝብና ሕጂ ጥቕሚ ናይ ማይ ስለ ዝተረድኦ ከምዚ ግበር ኢልካ ውን ንክትነግሮ ብዙሕ ትግደደሉ ጉዳይ ኣይኮነን። ባዕሉ እቲ ህዝቢ ብወፈራ ብምውፃእ ዝተባላሸወት ከትርት ኹን ተባላሸወት ናብቲ ማይ ክኣቱ ዝኽእል ድበታት ኣብ ቀፃሊ ወፈራ ብምውፋር እቲ ድግኡ ብኸመይ ብድበት ኣይመልእን ብኸመይ እቲ ኣገልግሎቱ ከዓ ንዝተነውሐ ዓመታት ይኸውን። ቀፃሊ ባዕሉ ብምሕዳር ተጠርኒፉ እቲ ህዝቢ ናቱ ዋንነት ተሰሚዕዎ ረብሕኡ ስለዝፈለጦ ብደይ ትእዛዝ ብደይ ገለ ባዕሉ እቲ ህዝቢ ወፊሩ ኣብ ምፅጋኑ እቲ ዲጋ ንኸይባላሾ ሓፁር ምግባር ገለ ቦታታት ከዓ ንሕርሻ ገለ ከዓ ህዝቢ ከምደይኣትዎ ቆልዑት ከምደይኣትዎ ኣብኡ ባዕሉ ብዓብ ተራ ይፃወቶ ምሳና ዝተሓባበረ ከምዚ ባንኪ ልምዓት ኣፍሪቃ ብዓብ ምሳና ብፅቡቅ ዝተሓባበር እዩ ኣዚ ኣብዚ መስርሕ ከዘን ትዲጋታት ድሕሪዚ ተወሳኺ እውን ከም ድሕሪዚ ናይ ኣፍሪካን ዲቨሎፕመንት ባንክ እዚ ኣይኤዲ ኢፋድ ዝበሃል ኣሎ እሱ እውን ብዓብዩ ድተሓጋገዘና ንሚኒስትሪ ሕርሻ እዩ ሕጂ ኣብዚ መደብ እዚ ከምዚ ዝበልካዮ ኣዚ ዝመፅእ ስጋዕ 2030 ኣብ ሙሉእ ሃገርና ኣብ ዘይተሰርሐሉ ከባቢ ዲጋታት ይኹን ተወሰኽቲ እውን ሲስተርንስ ዘን ከዘንቲ ማይ ብትሕቲ ባይታዊ ነዚ ንምስራሕ እውን ከም መደብ ሒዝና ተበጊስናሉ ኣለና ማለት እዩ።
1: ብዕድ እቲ ዓማር ሓምለ ወፍዋክህ ዶር ወደላሃላ ጋርሄኒ ሕብዘ ጨበል እብሸክል ኣክረት ወኣሸራዓቱ እቲ ወራታ ጀራዲን እህምየት ጨበል ርሹድ ምህም ጋርቱ ኤርትርያ እቲ ሽብህ ሰሓራ ናይ ዓለም ሰበት ሃሌት ዝላም ካፍየት ይትረክብኒ መትሸርሻር ጨበልማ ለእግዳ ሰበብ እቲ ሽልሐ ኣርድ እቲ እንቱ ፃንሕቱ ሰበብ ሽልሐ ኣርድ ሰሩ ጠቢዐት ለትሰብቡ ወሰሩ ሄኒ ኖሱ ወድ ኣዳም ለሰብቡ መሻክልቱ ጠቢዐት እቲ እምብል ሓለጀው ለትሰብቡ በዳ ዕጨይ ገበቦት በዳ ሰዓር መትሸርሻር ወመድሃር ረሻደት ትርበት ገለ ምን ኣስባብቱ እቲ ኤርትርያ ሽልሐ ኣርድ ምንኣካ ንተኣካን ልትፈናተ ኣርድ ሓርስ ለበዝሐ እቱባካት ወእብዝሐ ኣዳም ለሳክንቱ ኣካናት ሽልሐ ኣርድ እብዝሐ ልትረአቱ ኣድብር ወሳሳት ለበዝሐ እቱ መካሪት ምድሪ ዓድናማ መትሸርሻር ሰብብ ኣርድ ሓቆሽ ሸልሓ ድብር ልትረአልየጣ እንደገቢ መትሻዕታር ስካን ወመሻክል ኣቕትሳድማ ሰብብ ብልኣሳሴ ሕብዘት ጨበል ወማይ ለኣግዳ ጾር ውዛረት ሓርስ እትሳርዮት ኣርድ እትእንቱ ጸንሓ እምበልሊ እቲ ኣርድ ናሽፍ ጠላለት እቲ ኣካና ግልታ ቕብል ሕብዘት ጨበል እህምየት ዓባይ ብሉየጣ እንደገቢ በድሕርያን ማእለቡኒ ሕብዘት ጨበል ጽበጥ ማይ ትከርስ ምድር እግሊ ትሓፈዝ ወማይ ከርስ ምድር ዓማር ጀራዲን እግሊ ሰርገሎት ዶር ዓብ ወደ ለኣማን እለሰበት ታሄኒ እሊ ጾርሊ እግሊ ትዓወት ወዓማር ጀራዲን እግል ሰርገሎት ኣውለውየት እንደተየበቱ እባ ገቢእ ለጸንሐ ጅህድ ኣስክላ ዝያድ ክለምት ወሳዕ 3,000 ሄክታር እቲ ኣርድ ሓርስ 135,000 ሄክታር እቲ መጀራቢብ ክምሰልሁማ ዝያድ 6.2 ሚልዮን ሜትር ምኩዓብ ኣክረት ለሸምል ወራታት ሕብዘት ጨበል ወማይ ጋቢእቱ በለሊማ ዝያድ 16,000 ናይ ጨበል ብሕስ ገብኣ ብፈድል እሊ ወራታት ለሄኒ እቲ ዓዳጋታት ዓድና ሓምለ ወፈዋክህ ለትትሓመድ ዓበወት ለርአሃላ እቲ ውዛረት ሓርስ መስኡል ሕፍዘት ማይ ወጨበል ኣሰይድ ዳዊት መብራህቲ ሄኒ እሊ እባኸስስ ሓብሪ ላህይብ
2: መዕቀብ ሓመድን ማይን ክንብል ከለና ብዛዕባ ፀጋታት ሓመድን ማይን ኢና ንዛረብ ዘለና ማለት እዩ። ፀጋታት ሓመድን ማይን ድማ ተቐንዲ ባእታ ንደቂ ሰባት ይኹን ስነ ሂወታውያን ንክነብሩ ኣዝዩ ኣገዳሲ እዩ ማለት እዩ። ሂወት ኩሉ ስለ ፍጡር ሲ ኣብ ሓመድ ዝተመርኮሰ እዩ። ሓመድ ተደየለ ሂወት የለን፣ ሓመድ ተደየለ ማይ የለን። ሓመድን ማይ እንተደየለ ከዓኒ ሂወታዊ ፍጡር ክህሉ ይክእልን እዩ። ስለዚ ምዕቃብ ሓመድን ማይን ክንብል ከለና ምዕቃብ ሂወት ማለት እዩ። ብሕፅር ዝበላ ክንገልፀዋ ኣብ ሃገርና እዚ ምዕቃብ ሓመድን ማይን ክንሪኦ ከለና ቀዳምነታት ተባሂዎ ብዕቱ ዝስራሓሉ ዘሎ እዩ። እዚ ድማ ድሮና ፅነት ጀሚርካ ተምሃሮ ህዝቢ ሓይልታት ምክልኻል ናይ ኩሉ ደቂ ኣንስትዮ ማሕበር ደቂ ኣንስትዮ ማሕበር መንእስያትን እናሳተፈ እቲ ረብሕኡን ጥቕሙን ብምርዳእ ህዝብን መንግስትን ብዓብ ንሰርሓሉ ናይ ሃገርና ክንሪኦ ከለና

0: حسش فسأمو حفيسو قالت البجمير ومبر زوست كيني قودا
1: ጸገባት ሓመድን ማይን ከይዓቀብካ ክትነብር ኣይትኽእልኒ ኢኻ። ንምንታይ ጸገባታት ሓመድን ማይን ምዕቃብ ዘለየና ወይ ከዓ እንታይ ረብሓታት ንድሕር ኢልና ክንበልዕ ክሰቲ ከድልየናይ ማለት እዩ፣ ክንክደን ከድልየናይ። እዚ ኩሉ ድማ ውፅኢት ናይ ሓመድን ማይን እዩ ክንሪኦ ከለና ማለት እዩ። ኣብነት ኣካል የድልየና ክንበልዕ፣ ሓምልትን ፍረታትን የድልየና፣ ናይ ቅብ ኣካል እዚ ኩሉ የድልየና እዩ። ነዚ ኩሉ ድማ እንተደይ ዓቂብናዮ እንተደይ ሰሪሕናሉ ክንረኽቦ ኢለና። ነዚ ረብሓታት ዝተረድዩ ድማ ህዝብን መንግስትን ብዕቱብ ሒዙ ዝሰርሓሉ ዘሎ ማለት እዩ። ኣብዚ ዝሓለፈ ናይ ናፅነት 35 ዓመታት ክንሪኢ ከለና ስጋዕ እዚ ግዜ ዝተሰላሲሉ ዘሎ እንድሕርኢና፣ ኣብ ናይ ሕርሻ መሬት ተዛለየ ዛላታት እንድሕርኢና ስጋዕ 293,818 ሄክታር ተዛሊሉ ይርከብ። ከምኡ ድማ ካብ ሕርሻ ወፃኢ ማይ ኩዕታት ከዓ 35,085 ሄክታር ዛላ ተሰሪሑ ተደሊሉ እዚ ኩሉ ተሰሪሑ ዘሎ ንምንታይ እዩ? ድሕሪ እውን ልምዓት ኣግራብ ብምግባር ሳዕሪ ብምስሳን ጥሪት ከም ዝረብሓ ንምግባርን ፀባና ስጋና ከዓ ንምድንፋዕን ኮይኑ ከምኡውን ካትረታት ኣብ ስንጭሮታት ንፍግረ መሬት ብምክልኻል ነቲ ድመፅእ ድበር ድማ ብምዝሓልን ነቲ ዝመፅእ ማይ እውን ናብ ከርሲ መሬት ብምእታው ማይ ፅሩይ ጥራሕ ከም ዝሓልፍን ፅሩይ ማይ ከዓ ብድጋታት ንክዕቀብ ከዓ ዝሕግዝ ከዓ 6.3 ሚሊዮን ሜትር ኪብ ዝኸውን ካትረታት ተሰሪሑ ኣሎ ማለት እዩ። ምዝ እውን ክንሪኦ ከለና ልዕሊ 50 ሚታዊት ነቲ ንሃልክ ዕንጨይቲ ዘጉድል ስጋዕ 174,000 መጎጓ ድሓነት እውን ተሰሪሑ ይርከብ ማለት እዩ።
2: እብ ሰብ ጀራዲን ለገቢዕ ዓማር ሓምለው ፈዋክህ ገፅ ቀደም ግሊበል ወኣተላላይ እግልህሊ እግሉ ክሰት ረእስማል ናይ ላበዓል ጀርዲን ወሰዳየት ሕኩመት ጣልብ ሰብ ጀራዲን እፍንትይ እቲ እምባተቶም እቲ ጀርዲኖም እብትልውሉይ ክሰት ረእስማል ግልውደው ልጠለምኖም እቲ እምባተት ተእሲስ ጀራዲን ሰብ ጀራዲን ልዕሉ ረክቦ እተይ ሑድ ኣው ፈሸልማ እግልሳ ድፎም ቀድር እፍንቱይ ሄ ሓለ ጀው እኪት ባልዒን ኣው ዝላም ሕድት ዶልሳ ድፎም ብልኣሳሴ ላሓርስቶት መናለሳ ድፎም መሻክል እግልፍ ገሮ ገለ ኣብሳር ሰደይት እግሊ ርከቦም ህም ገቢእ እልበህለት ምን ውዛረት ሓርስ ልግባእ ኣው ሰብ ሽርከት ላተን መእሰሳት ሕኩመት ኣው ብሕታ እብ ማልየት ልግባእ ኣው ኣላት ሰደይት እግሊ ርከቦቦም ለኣማን እላ ሰብ በታሄ ውዛረት ሓርስ እልመጋድዕት እግል ትሳሬ ክም ጀነሬተራት ኣላት ጀራዲን ወለመስሉ እብ ዓውር ራትዕ ወሰልፈት ማልየት እንደትወደ እግል ሰብ ጀራዲን እቲ ተኣትናይ ፃንሐታ ለሰዳይት ሕድት ኣው እግል ኩሎም መንማይ ትገቢእ ለኣስክላት ገቢ ለፀንሐ ሰዳይት ላኪን እቲ ዓቦት ዓማር ሓምለ ወፈዋክህ ዶር ዋድየታ
3: 6 ዲጋታት ሙሉእ ሙሉእ ተወዲኡ ኣሎ ማለት እዩ። ንምግላፅ ዝኣክል 3 ዲጋታት ኣብ ምምሕዳር ከባቢ ምህዳፍ ኣሎ፣ 2 ዲጋ ከዓኒ ኣብ ምምሕዳር ከባቢ ገብገብ፣ ሓንቲ ከዓኒ ኣብ ምምሕዳር ከባቢ ቀልሃመት ኣሎ ማለት እዩ። ቀንዲ ናይዚ ስራሕ እዚ ክንሰርሕ ዝገደደና ከዓኒ ብቐንዱ እዚ ቦታ እዚ ኣዝዩ ሕፅረት ማይ ቀረብ ንሰብን ጥሪትን ኣሎ። ዋላቲ ዝርከብ ማይ እውን ንባዕሉ ኣዝዩ ጨዋማ እዩ ማለት እዩ። ስለዚ ክንክሰት እውን ኣዝዩ ኣሸጋሪ እዩ። ዛስዋይ ስለ ዝኾነ ድማ መንግስቲ ነዚ ዓብዪ ቆላሕታ ገሩ ከዓኒ ነዘን ዲጋታት እዚአን ንክስራሓ ባጀት ሰሊዑሉ ማለት እዩ። ስለዚ እዚ ስራሕ ዝስራሕ ዘሎ ብህዝብን ሰራዊትን ብፍላይ እዛ ዲጋ እዚ ከዓ ብኩባንያ ዓድሃሎ ደገፋ ኣለና ማለት እዩ። ስለዚ ኣበርክቶ ናይ ዘን ዲጋታት እዚአን እንድሕር ዳ ኢልና ቅድሚ ሕጂ ክሳብ 6 ሰዓት ከድካ ማይ ስተየሉ ግዜ ዝነበረ ግዜ እዩ ማለት እዩ። ኣብዘን ዝረኣኹምን ኣብ ምህዳፍ ይኹን ኣብ ገብገብ ግን ሕጂ ሰብ ብቀረቡ ማይ ንሰቡን ንጥሪቱን ክረክብ በቂዑ ኣሎ ማለት እዩ። ስለዚ እዚ ውሕስነት መግቢ እንድሕር ዳ ውሕስነት ማይን እንድሕር ዳ ኣረጋጊፅና ከዓኒ እቲ ሰብ ክሳግም ዝኾነ ሂወት ናይ መናብሮ ናይ ህዝብና ከዓኒ ቀዋሚ ሂወት ንምስራት እዩ ማለት እዩ። ምክንያቱ ማይ እንድሕር ዳ ሒዝና ምክንያቱ እዚ ከባቢ እዚ ንሳሕል ንጋዲም ሓሊብ እንዳወረደ ንሽዕብ እንዳኸደ ኔውነጀው እንዳበለ ዝነብር ዘሎ ህዝቢ እዩ ማለት እዩ። ዛስዋይ ከዓ ስለዝኾነ ማይ ከም መሰረታዊ ነገር እንድሕር ዳ ሒዝና ድሕሪ እቲ ማሕበራዊ ኣገልግሎት ናይ ትምህርቲ ይኹን ናይ ሕክምና ከዓኒ ኣሰርኣሰሩ ክስዕብ እዩ ማለት እዩ።
4: በርናሚጅ ናይ ሕኩማት ሰበት መፅኒ ተስጅዕ ሰበት ሃበተኒ ድሪላት ሓፍረት ይግል ድሪል 4 ድሪል ምን ላዕለና ሃላ ታሕቲ ሓተ ድሪል ሃላ 5 ድሪል ማይ ኣብ ድሪል ኣባ ታንክር ሰበት ፋግር ኣቦ ኣብ ገረቢት ብታሕቲሓት ንከር እሊ ተስጅዕ ናይ ማይ ኣብ ጠሪቀት ሕኩማት ሰበት ረከብ ኮቱ እሊ ደረጀት ሊ ባፅሕለዩ
2: እቲ ኤርትርያ እፍንቱይ ቀደም ሕርየት ገቢእ ለዓላ ወራታት ዓማር ሓምለ ወፈዋክህ ለለእተግንዕ ይዓላኒ ሰበብ ሄኒ ጀራዲን ናይ ለመድ ካፌት ዝላም በህለት ማይ ለይረክብ ወብ ቴክኖሎጂት ሓዳስ ለይልትነፋዕ ወራት ሰበት ዓላ ሰብ ጀራዲን ናይ ላወቀት ለሀይ ዘርኢ ወጂብ ሽፍር ዋጅብ ኣድውየት ሙናስብ ዕልም ጀራዲን ወለመስሉ ልትነፋዕ ይዓለውኒ ወዛረት ሓርስ እሊ እታ ወቀት ለሀይ ገቢእ ላዓላ ናይ ለመድ ጀራዲን ጠለባት ዓዳጋታት ዓድና ግለትምም ዕደማነት ነብራዊ ሞነት ዶር ክምሰል ወደ ወእደን ጎባማ ኣብ ጀራዲን ለመድ ኣብ ተስዲር ፍርያት ሰርፍ ካርጅ እግሊ ተኣከት ከም ይቀድር ሰበት ፋህመት ሰልፍ ኩሉ መእሰሳት ብሑስ እንዳእሰሳት ኣብ ሸክል እጅትማዓት ልግባእ ወለት ፈናተ ወሳእል ዕላም እግል ምግባያም ወናኣይ ሰብ ጀራዲን ምክር ወጎማት እንደረክቦው ምናይ ለመድ እቲ ዘበናይ ዓማር ጀራዲን ከም ልትበደሎ ወዕልም ጀራዲን ቴክኖሎጂት ጀራዲን ወለመስሉ ከም ልትኣታትት ወደ ፀንሐት እባ ገቢእ ለፀንሓ ጅህድሄኒ እቲ ልወቀት ሓደ 34 ጅንስ ሓመሊት ወሓድ 36 ጅንስ ፈዋክህ ብሑስ እንደጋኣግሉ ዓፍየቱ እንደተኣከደት ወምስል ሓለት ዓድና ክምናስብ እንደተኣመራ ግልሰብ ጀራዲን ውዙእ ሃላ
3: እተን ዲጋታት ንምግላፅ ንሕርዳ ኮይኑ እ ኣብ ምህዳፍ ዘላ ብቀረብ ማይን ሰብ ንጥሪትን እየን እዚ ኣብ ገብገብ ሰሪሐን ዘለዋ ግን ክሳብ 900 ሄክታር ናይ ምልማዕ መደብ ተገይሩሉስ ዲሮ ኣብ ምልማድ ኣሎ ማለት እዩ እዚ ናይ ገብገብ ዝበልናይ ዲጋ ማለት እዩ 900 ሄክታር እዚኣ ከዓኒ ከባቢ 500 ሄክታር ዝለማዓሉ ማለት እዩ እዚንእዞ ኣስቃቅ ኢና ዘለና ሕጂ ኣስቃቅ ከዓ ምምሕዳር ከባቢ ሻባይት ማለት እዩ ስለዚ እዚ ዲጋ እዚ እንድሕር ድኣ ወዲ ኢናዮ ክሳብ 500,000 ሜትር ኪብ ማይ ናይ ምሓዝ ዓቅሙሎ እዚ ዲጋ እዚ ማለት እዩ ስለዚ ሓደ ብቐንዱ ትቐረብ ማይ ሰብን ጥሪትን ክውሓስ እዩ ብድሕሩ ከዓ ትሕቲ ኮማንድ ኤርያ ንብሎ ትሕቲ ዲጋ ዘሎ ከዓኒ ክሳብ 500 ሄክታር ዘሎ ከዓኒ ናብ ኢሪጌሽን ናይ ምልማዕ መደብ ኣለና

0: ሰላም ከመይ ተምስኡ ዝኸበርኩም ተዓዘብቲ ንሎሚ 3/4/13 ናብ ሎሴናታት ውሽጡን ወፃን ሒዘልኩም ቀሪብ ኣለኹም ንምክታልኩም ክብሪ ዝዕድም ስኻትኩም ፀንሕ ሚካኤል ሓርጉ ፈለማ ግን ብቀን ነጥብታቱ እፍልም ሓላፊ ውድባዊ ጉዳያት እግደፍ ንተሳተፍቲ ፌስቲቫል ኤርትራውያን ነበርቲ ሕቡራት መንግስትታት ኣሜሪካ ሰሚናር ኣካይዱ ዓለማዊ ቅነ ፀባ ኣደ ብደረጃ ሃገር መበል 24 ግዜ ኣብ ኣስመራ ተዘኪሩ ሚኒስትሪ ጉዳያት ወፃኢ ኣብ ከባቢ ቤት ግርግሽ ማእቶታዊ ንጥፈታት ኣሰላሲሉ ኣብ ዜናታት ወፃኢ ኢራን ኣብ ልዕሊ መራኸቢ ኣሜሪካ መጥቃዕቲ ከተካየድ ከም እትኽእል ኣጠንቂቓ ኩናት ዩክሬን ናብቲ ዝኸፈ ደረጁ ከም ዝዓረገ ማዕከና ዜና ኣቃኒሐን ህንድን ኡዝበኪስታንን ኣብ ዕደና ብርቂ ማዕድናት ክተሓጋገዛ ምዃነን ሓቢረን ዝርዝር ዜና መበል 52 ዓመታዊ ፌስቲቫል ኤርትራውያን ነበርቲ ሕቡራት መንግስትታት ኣሜሪካ ካብ 31 ሓምለ ክሳብ 3 ሓሳብ ከተማ ዳላስ ምክያዱ ዝፍለጥ እዩ ሓላፊ ውድባዊ ጉዳያት እግደፍ ኣቶ ዩሱፍ ሳይቕ ከዓ ንተሳተፍቲ ሰሚናር ኣካይድሎ ካብቲ ቦታ ዝበፅሓና ሓበሬታ መልክዕ ፀብጻብ ተዳልዩሎ ስቴፋኖስ ግርማይ ከቕርቦ እዩ
1: ሓላፊ ውድባዊ ጉዳያት ትግደፍ ኣቶ ዩሱፍ ሳይቕ ነተሳተፍቲ መበል 52 ዓመታዊ ፌስቲቫል ኤርትራውያን ነበርቲ ሕቡራት መንግስታት ኣሜሪካ ሰሚናር ኣካይዶም ኣብቲ ኣብ ህልው ኩነታት ሃገር ብመንፅር ዞባውን ዓለማውን ምዕባለታት ዘተኮረ ሰሚናር ኣቶ ዩሱፍ ህዝቢ ኤርትራ ሳላቲ ኣብ ነዊሕ ናይ ቃልሲ ዓመታት ዝሃነፆ ሓድነትን ዝኾስኮሶ ክብርታትን ነዊሕ ናይ ተፃብኦታትን መኸትን መድረኻት ሓሊፉ ኣብ ዘተኣማምን ደረጃ ከም ዝበፅሐ ብምጥቃስ ከም ውፅኢቱ ኤርትራ ኣብ ዞባ ቀርኒ ኣፍሪቃን ቀይሕ ባሕርን ሰላም ንምዕቃብን ፀጥታ ንምስፋንን ኣገዳሲ ተራ ክትፃወት ብቕዓት ዘለዋ ሓይሊ ሰላም ኮይና ከም ዘላ ኣስሚሩሎም ኣቶ ዩሱፍ ወሲኹ ምስቲ ተኸሲቱ ዘሎ ተሃዋሲ ዓለማዊ ኩነታትን ዘይርጉእነት ዞባ ቀርኒ ኣፍሪቃን ብምዝማድ ኣብ ቅድሜና ዘለዉ ብድሆታት ቀለልቲ እኳ እንተዘይኮኑ ዝጨበጥናዮም ዓወታት ዓቂምናን ዘለውና ዕድላት ኣጎልቢትናን ኤርትራ ብልዑል ተሳትፎ ኣብ ውሽጥን ወፃእን ዝነብር ህዝባ ንቕድሚት ክትስጎም ዘኽእላ ኩነታት ተፈጢሩ ከም ዘሎ ነዚ ብዝበለፀ ዘተኣማምን ንምግባር ድማ ሃገራዊ ሓድነትና ከነደልድል ቁጠባና ከነመሓይሽ ኩለንትናዊ ተሳትፎ ዜጋታት ከነዕዝዝ ብፍላይ ድማ ኣብ ወፃኢ ዝነብሩ ኤርትራውያን ሞያውን ቁጠባውን ኣበርክቶኦም ክሕይሉ ከም ዝግባእ ኣዘኻኺሮም ዓመታዊ ፌስቲቫል ኤርትራውያን ነበርቲ ሕቡራት መንግስታት ኣሜሪካ ጽንዓትና ወሓስና ኣብ ትሕቲ ዝብል ቴማ በተሳትፎ ዓሰርተታት ኣሸሓት ዜጋታትን መሓዙት ኤርትራን ካብ 31 ሓምለ ክሳብ 3 ናሕሰ ኣብ ከተማ ዳላስ ቴክሳስ እዩ ተኻይዶም ናይ ሎሚ ዓመት ፌስቲቫል ኩርናዕ ስነ ጥበብ ቁሸት ታሪክን መንነትን ኩርናዕ መጽሕፍቲ ቁሸት ህፃናት ቁሸት ማሕበረ ኮማት ቁሸት ቤት ትምህርቲ ሰውራ ባህላዊ መደባት ሙያዊ ሰሚናራትን ኣስተምህሮታትን ምርኢት ፍርያት ምህዞን ኣገልግሎታትን ከምኡውን ስፖርታዊ ንጥፈታት ብዘጠቓለለ መሰናድኦታት ደሚቑ ቐኒዮም ብዘይካዚ ብማሕበር ሙያውያን ኤርትራውያን ዝተወደበ ንሙያዊ ተራን ኣበርክቶን ዜጋታት ኣብ ህንፀት ሃገር ዘጓሳጉስ ከምኡውን ኤርትራውያን ሙያውያን ዘጥረይዎም ሙያን ክእለትን ኣብ ረብሓ ሃገሮምን ህዝቦምን ክውዕሉ ንዘለዎም ድሌትን ድልውነትን ዘግሃደ ዕቱብ ዘተ ተኻይዶም ኣብ መወዳእታ ብመልክዕ ውድድር ኣብ ዝተወደበ መደባት ንዝተዓወቱ ሽልማት ከምኡውን ፌስቲቫል ንምዕዋት ኣበርክቶ ንዝገበሩ ውዳበታትን ኣካላትን ድማ ናይ ምስጋናን ኣፍልጦን ወረቐት ምስክር ተዓዲሎም ፌስቲቫል 2027 ኣብ ከተማ ኣትላንታ ጆርጂያ ክካየድ ምዃኑ እቲ ዝበፅሐና ሓበሬታ ኣፍሊጦም ናብ

0: ናምስ ንሰግርም ዓለማዊ ቅነ ፀባ ደ ብደረጃ ሃገር መበል 24 ግዜ ኣብ ኣስመራ ተዘኪሩ ነቲ ሎም ዝተኻየደ መደብ ዝተኸታተለት ወኪል የሪና ዞባ ማእከል ቤትኤል ሰሎሙን ዘዳሎቶ ፀብጻብ ይስዕብ
1: ፀባ ጡባደ ኪኖ ምግቢ ኣብ ምድልዳል ዝምድና ኣደን ዕሸልን ዘለዎ ተራ ኣቕሊልካ ዝረአ ኣይኮነን። እዚ ካብ ደን ህፃን ዝውሃብ ክቡር ህያብ እዚ ኣብ ጥዕና ህፃናት ልዑል ኣበርክቶ ከም ዘለዎ እዩ ዝግለጽ። ስለዝኾነ እዩ ብደረጃ ዓለም ዓመታዊ ብክብ ዝበለ ክብሪ ዝዝከር። ዓለማዊ ቅነ ፀባደ ቀዳማይ ውሕስ ጥዕና ህፃናት ስለዝኾነ ልዕሊ 2 ዓመት ንቐፅሎ ብዝብል ቴማ ብደረጃ ሃገር ሎሚ 4 ናሓሰ ኣብ ኣስመራ ተዘኪሩ። ኣብቲ መደብ ኣብ ሚኒስትር ጥዕና ሓላፊ ተሃዱ ስነ መግቢ ሲስተር ኣምለሰት ሓጎስ ኣብ ዘስምዑቲ ቓል ፀባደ ዝኾነ ተወሳኺ ምግቢ ዘየድልዮ ብተፈጥሮ ድሉ ፅሬቱ ሕሉ ንዕቤትን ምዕባለን ዕሸል ድማ እቲ ዝበለፀ ትሕዝቶ ዘለዎ ባህርያዊ ምግቢ ከም ዝኾነ ገሊፃ። ንፀባ ጡባ ቋናፂቡ ናብ ሰብ ሰርሖ ፀባ ከም እንዝምብል ዝገብር ዝንቡዕ መውዕውዓት ይስስን ከም ዘሎ ዝጠቐሰት ሲስተር ኣምለሰት ነዚ ንምግታእ ኣዴታት ኣብቲ መሰረታዊን ባህርያውን ምግቢ ህፃን ከተኩራ ሓበራዊ ዘተን ተገዳስነትን ዝሓትት እዋናዊ ዕማም ከም ዝኾነ ኣገንዚባ። ኣብ ሚኒስትር ጥዕና ሓላፊ ኣሃዱ ምብሃሃልን ስልጠናን ኣቶ ኣማኑኤል ግርማ ፅዮን ብወገኑ እቲ ዕለት ተጠቃሚነት ፀባ ደ ብምትብባዕ ኣብ ህፃናት ወፍርን ምግባር ድርኺ ዝፈጥር ከም ዝኾነ ብምግላፅ ዕቤት ህፃናት ንኣደ ጥራይ ዝግደፍ ሓላፍነት ስለ ዘይኮነ ተራ መፃምትንኩምን ክዓዘዝ ኣተሓሳሲቡ። ኣብቲ ኣጋጣሚ ብማሕበር ሓካይም ኤርትራ ዝተማእዘነ ኣብ ፀባ ደ ዘተኮረ ንጠንቅታት ቀልጢፍካ መቁራፅ ጡብ ከምኡውን ተራ ኣቦታት ኣብ ምጥባው ዝድህስስ ዓውደ ዘተ ተኻይዱ። ተሳተፍቲ ድሕሪ ዘካይድዎ ዘተ ህላዊ ምውዓል ህፃናት ኣብ ትካላት ክሰፍሕ ንኣዴታት ዝውሃብ ናይ ሕርሲ ዕረፍቲ ዳግመ ግምት ክግበረሉ ከምኡውን ዝካየድ ጎስጓሳት ክሕይል ተላብዮም። እዚ ከምዚ ኢል ከሎ ብምክንያት ትቅነ ኣብ ኣገዳስነትን ረብሓታትን ፀባ ደ ኣተኪሩ ኣብ ዝተኻየደ ውድድር ሓፈሻዊ ፍልጠት ንዝተዓወቱ ሽልማት ተዓዲሉ። ዓመት መፀ ካብ 1 ክሳብ 7 ናሓሰ ዝዝክር ዓለማዊ ቅነ ፀባ ደ ሎሚ ዓመት ብደረጃ ዓለም ንመበል 34 ብደረጃ ሃገር ከዓ ንመበል 24 ግዜ እዩ ዝዝከር ዘሎ። ፀባ ጡባ ደ እቲ እንኮ መተካእቲ ኣልቦ ምሩፅ መግቢ ህፃናት እዩ። እዚ ኣብ ዕቤትን ምዕባልን ህፃናት ልዑል ተራ ከም ዘለዎ ዝእመነሉ ተፈጥሮዊ ፀጋ ዝኾነ መግቢ ንዝያዳ ኣድማዕነቱ ን2 ዓመትን ልዕሊ እዩን ክቕፅል ተራን ኣበርክቶን ኩሉ ኣካል ክዓዝዝ መልእኽቲ ናይ ዝቕነ እዩ። ምስኣላይ ዙቤር ስዒድ ቤትኤል ሰሎሙኔ ካብ ኣገልግሎት ዜና ዞባ ማእከል ሃገራዊ መወከሲ ሆስፒታል ኦሮታ።
0: ንመስክነኪ ጋዜጠኛ ቤትኤል ሰሎሙን። ሚኒስትሪ ጉዳያት ወፃኢ ንኣባላቱ ኣብ ውዳበታት ማእቶት ብምስራዕ ብ3 ናሓሰ ኣብ ከባቢ ቤት ግርግሽ ማእቶታዊ ንጥፈታት ወዲቦም። እቲ ማእቶታዊ ዕዮ ንምትካል ፈልስታት ዘገልግል 300 ሜትሮ ቅናታዊ ሰላታት ምኩዓት የጠቓልል። ተሳተፍቲ ኣብ ዝሃቦ ርእቶ ከምዚ ዝበለ ምስ ምትካል ኣግራብን ምዕቃብ ማይን ሓመድን ዝተሓሓዝ ማእቶታዊ ንጥፈታት ኣብ ምምካት ክሊማዊ ለውጥን ምርጋእ ከባብን ዓባ ኣበርክቶ ስለ ዘለዎ ብቕፃል ክድፋሉ ተላብዮም። ሚኒስትሪ ጉዳያት ወፃኢ ካብ 2022 ኣትሒዙ ኣብ ከባቢ ማይ ድምነትን ቤት ገርግሽን ቀዋሚ ናይ ልምዓት ቦታ ብምሓዝ ዓመት መፀ ማእቶታዊ ንጥፈታት ብስሩዕ ከካየድ ምፅንሑ ዝፍለጥ እዩ። ጨንፈር ሚኒስትሪ ጥዕና ዞባ ጋሽባር ካፍልጦ ሕብረተሰብ ኣብ ሜላታት ምክልኻል ሕማም ዓሶ ብምብራኽ ጥዕኑ ንምውሓዝ ዝዓለመ ሰምሮ ነመሓደርቲ ከባቢ ኣነባብርቲ ዓድን ወከልቲ ህዝብን ወዲቡ። እቲ ብሰብ ሞያ ዝተዋሃበ ዝተምሮ ዓሶን ሳዕቤናቱ ንምቁፃር ዝውሰድ ስጉምታት ሜላታት ምክልኻል ዓሶ ብሰንኪ ሸለልቲ ነዝስዕብ ጥዕናውን ቁጠባውን ጉዳት ከምኡውን ኣገዳስነ ፅሬት ከባቢ ዘጠቓለለ ነይሩ። ሓላፊ ኣገልግሎት ጥዕና ንኡዞባ ሻምብቆ ነርስ ተወልደ ሚካኤል እቲ ንዞባ ዓሳዊ ብምዃኑ ምስ መሻርክቲ ብምትሕባር ቀጻሊ ጎስጓሳትን ኣስተምህሮታትን ከም ዝካየድ ብምሕባር ሳዕቤናት ዓሶ ንምቁፃር ኩሉ ሜላታት ብግቡእ ክትግበር ኣተሓሳሲቡ። መልከፍቲ ሕማም ዓሶ ናብ ዝተሓተ ደረጃ ንምውራድ ሓያል ስራሕ ከም ዝሓትት ብምንጻር ኣብ ዝካየድ ፃዕሪ ተራና ኣበርክቶን ሕብረተሰብ ክዓዝዝ ብምዝኻር ናምስያ ዓመት ምሉእ ብግቡእ ክዝውተር ከምኡውን ምራብ ሕጣንጡ ዝኾነ ጎዳ ጉድን ምዕቆር ማይን ክድፈንን ክፅረግን ኣዘኻኺሩ። ወኪል ኣመሓዳሪ ንኡዞባ ሻምብቆ ኣቶ ታረቀ ኣባይ ብግድዩ ሳላቲ ብሰብ ሞያ ጥዕና ዝወሃባ ዝተምህሮታት ኣፍልጦ ህዝቢ እናበርኺ ምምፅኡ ብምጥቃስ ኣብ ዝካየድ ፃዕሪ ምምሕዳር ንኡዞባ ሓገዝ ከም ዝገብር ገሊጹ። ኣብ ከተማ ክረን ኣብ 3 ንቑጣጣት ተዋፊሮም ንዝርከቡ ልዕሊ 1600 ተሳተፍቲ ወፍሪ ተምሃሮ ንልምዓት ኣፍልጦም ኣብ ሕጊ ክብ ንምባል ካብ 30 ሓምለ ክሳብ 3 ናሓሰ ኣስተምህሮ ተዋሂቦም። እቲ ኣስተምህሮ ኣብ ራእን ዕላማን ፖሊስ ኤርትራ ኣገዳስነት ትምህርቲ ምቁራፅ ትምህርትን ሳዕቤኑን እወታውን ኣውሎታውን ፅልዋታት መሳርሒታት ቴክኖሎጂ ከምኡ ውን ወልፍታትን ሳዕቤናትን ዘተኮረ ነይሩ። ኣዛዚ ካልኣይ መደበር ፖሊስ ከረን ሰርጌንት ብእምነት ክብሮም ቀንዲ ዕላማ ናይቲ

ኣስተምህሮ ተምሃሮ ጎኒ ጎኒ እቲ ወፈራታት ልምዓት ሕግን ስነ ምግባርን ንኽሰርፆምን ብክብርታት ሕብረተሰቦም ንኽመላለሱን ንምዝኽኻር ከም ዝኾነ ሓቢሮም ተምሃሮ በጎኖም ከምዚ ዝበለ ኣስተምህሮ ክድፉ ኣለዉ ተማሕፂኖም። ኣብ ዞባ ደቡብ ንኡስ ዞባታት ዓዱኻላ እምኒ ሓይሊ መንደፈራን ድባርዋን ዝናብ ኣብ ሂወት ጥሪትን ዘርእትን ጉድኣት ኣውሪዱ ብመሰረት ካብ ከባቢ ዝበፅሓና ሓበሬታ ኣብ ንኡስ ዞባ መንደፈራ መምሕዳር ከባቢ ክዶ ፈላሲ ኣብ ዝርከብ ማይ ጮሎት ጋብር ደርዓንቶ ብክልተ ናሓሰ ዝሃርመ ብርቱዕ ዝናብ ኣብ ህንፃ ቤተ ክርስትያን ዓበይቲ ኣግራብን ጉድኣት ኣውሪዱ በቲ ሓደጋ ናይ ንዊሕ ዓመታት ዕድመ ዘለዎ ብራናታት ዘጠቓልል መፅሓፍትን ንዋየ ቅዱሳንን ዕንወት ክወዶ ከሎ ቀፅሪ ከም ዝፈረሰ ወኪል ኤሪና ሓቢሩ ኣብ ንኡስ ዞባ እምኒ ሓይሊ መምሕዳር ከባቢ ዓዲ ጎስ ብ29 ሓምለ ዝሃረመ ህቦብላን በረድን ዝተሓወሶ ዝናብ ድማ ምፍራስ መዳንቕን መቕንጣጥ ዚንጎታትን መንበሪ ኣባይትን መስጊድን ክስዕብ ከሎ ክልተ ቆልዑ ኣካላዊ ጉድኣት ወሪድዎም ኣብ ሕርሻታት ድማ ጉድኣት ወሪዱ ብዜካዚ ኣብ ንኡስ ዞባ ድባርዋ ዓድታት ኣማድር ህርግድን ዓዲ ገረድን ብ27 ሓምለ ብዝወቕዐ በረድ ዝተሓወሶ ብርቱዕ ዝናብ ኣብ ሕርሻታት ከፊላዊ ጉድኣት ከም ዝወረደ እቲ ዝረኸብናይ ሓበሬታ የመልክት። ብተመሳሳሊ ኣብ ንኡስ ዞባ ዓዱኻላ መምሕዳር ከባቢ ማይ ናሃዩግ ብ9 ሓምለ ንፋስን በረድን ዝተሓወሶ ዝናብ ብምውቅዑ ኣብ መጓሰ ዝነበራ ጓል 9 ጓል 12 ዓመት ቆልዑ ብውሕጅ ክውሰዳ ከለዋ 55 ጥሪት ከም ዝሞታ ከምኡ ውን ኣስታ 360 ሄክታር ዘራእቲ ብውሕጅ ከም ተደምሰሰን 3 መንበሪ ኣባይቲ ጉድኣት ከም ዝወረደን ዶንጊዩ ዝበፅሓን ሓበሬታ ኣፍሊጡ። ዝኸብርኩም ተዓዘብቲ ስዒቡ ዝቕርብ ዜናታት ሃገራት ወፃኢ ክኸውን ምክትታልኩም ክቅፅሉ ደጊመ ብኽብሪ ዕድም ዜናዊ መሰናዶ ኤርቲቪ ይቕፅላሎ። ዝኸብርኩም ተዓዘብቲ ስለ ምክትታልኩም ኣዝየ መስግን። ዜና ወፃኢ ፕረዚደንት ዶናልድ ትራምፕ ካብን ናብን ወደባታ ኣብ ዝካየድ ምንቅስቓስ መራሕብ ወሲንዎን ዘሎ እገዳ ምስ ዘይልዕሎ ኣብ ልዕሊ መራኸቢ ኣሜሪካ ከቢድ ክሳራ ዘውርድ መጥቃዕቲ ከም እተካየድ ኢራን ኣጠንቂቓ። እዚ ዝተገልጸ ፕረዚደንት ትራምፕ ኣብ ልዕሊ ኢራን ጸቕጢ ንምፍጣር ነቲ እገዳ ከም ዘትርሮ ድሕሪ ምግላጹ እዩ። እዚ ከምዚ ኢሉ እንከሎ ፕረዚደንት ትራምፕ ኣብ መንጎ ኣሜሪካን ኢራንን ዘተይካየድ ከም ዘሎ ንዝሃቦ መግለጺ መንግስቲ ኢራን ኣሉታዊ ምላሽ ይብሎ። መንግስቲ ኢራን ብጉዳይ መጻብ ሆርሙዝ ምስ መንግስቲ ዑማን እምበር ምስ ኣሜሪካ ይዘራረብ ከምዘ የለ እዩ ኣነጺሮ። ፕረዚደንት ትራምፕ ኢራን ኣብ ስምምዕ ክትበፅሕ ናይ መወዳእታ ዕድል ተዋሂብዋ ከም ዘሎ ብምሕባር እዚ ምስዘይሰምር ግና ኢዳ ክትህብ ዘገድድ መጥቃዕቲ ከም ዝካየደላ ኣጠንቂቑ። ብመጠንቀቕታ ፕረዚደንት ትራምፕ ርዒዳ ናብ ዘይትደልዮ ዘተ ክትኣቱ ከም ዘይኮነ ዘነፀረት ኢራን ኣሜሪካ ነቲ ኣቐዲሙ ዝተበፅሐ ናይ ምርድዳእ መዘክር ከተተግብር ፀዊዓላ። ኣሜሪካን ኢራንን ዝበፅሖ ናይ ምርድዳእ መዘክር ብምጥሓስ ካብ 13 ሓምለ ምልዋጥ መጥቃዕታት ከካይዳ ድሕሪ ምፅንሐን ኣብዚ እዋን እዚ ወንዚፎኖ ከም ዘለዋ ይፍለጥ። ኣብ ፈለማ 222 ዝተወልዐ ኩናት ዩክሬይን ኣብዚ እዋን እዚ ናብቲ ዝኸፍአ ደረጅኡ ከም ዝዓረገ ማዕከና ዜና ኣቃሊሐን። እዚ ዝተሓበረ ሩስያን ዩክሬይንን ብ34 ናሓሰብ ዘካየዶ ምልዋጥ መጥቃዕትታት ጥራይ ካብ ክልቲኡ ወገና ስታት 30 ሰባት ድሕሪ ምቕታሎም እዩ። በቲ ገና ብሰፍሒ መልክዑ ዝቕፅል ዘሎ ኩናት ኣብ ውሽጢ 2 መዓልትታት ልዕሊ 60 ከም ዝቆሰሉን ከቢድ ንዋታዊ ዕንወት ከም ዝወረደ ጸብጻባት ሓቢሮም። እቲ ኩናት ብመጠንን ዓይነትን ሰፊሑ ከም ዘሎ ዝገለጹ እቶም ጸብጻባት ቁልጡፍ ሰለማዊ ማዕልቦ እንተዘይረኺቡ ከቢድ ሰብኣዊ ቅልውላው ከስዕብ ከም ዝኽእል ኣጠንቂቖም። ወታደራዊ ትሕተ ቅርፅታት ከምኡ እውን ትካላት ፀዓትን መጓዓዝያን ካብ ቀንዲ ዕላማታት ናይቲ መጥቃዕታት ምዃኖም ተፈሊጦም። ኩናት ዩክራይን ብሰለማዊ መንገዲ ክዓርፍ እኳ እንተነብሮ ብምትኩታኽ ኔቶ እናኸረረ ከም ዝመፀአ እቲ ኩነታት ብቐረባ ዝከታተሉ ወገናት ይጠቕሱ። ሃገራት ምዕራብ እቲ ኩናት ብሰላም ክዓርፍ ከም ዝደልያ ካብ ምግላፅ ሓሊፈን ዛጊድ ዝጥቀስ ስጉምቲ ከምዘይወሰደ እያ ሩስያ እትወቅስ። ህንድን ኡዝበኪስታንን ኣብ ዕድና ብርቂ ማዕድና ክተሓጋገዛ ምዃነን ሓቢረን። ክልቲን ሃገራት ሎሚ 4 ሓሳብ ከተማ ኒው ደልሂ ህንዲ ኣብ ዘካየዶ ዝርብ ሚኒስትራት ጉዳያት ወፃኢ ነቲ ጽላት ንምምዕባል ብሓባር ከም ዝሰርሓ ኣፍሊጠን። ብመሰረት ተበፂሑ ዘሎ ስምዕ ኩባንያታት ህንዲ ኣብ ኡዝበኪስታን ኣብ ምውፃእ ናይቶም ማዕድናት ዘተኮረ ወፍሪ ከካይደ የን። እቲ ስምዕ ኣብ ምድንፋዕ ቆጠባ ክልቲን ሃገራት እወታዊ ተራ ከም ዝህልዎ ዝኣመተ ቀዳማይ ሚኒስትር ህንዲ ናሬንድራ ሞዲ
ንትግባርኡ ከም ዝስርሕ ኣፍሊጦም። ብዘይካዚ ህንድን ኡዝበኪስታንን ኣብ ምድንፋዕ ፅላታት ምክልኻልን ቆጠባን ብሓባር ክሰርሓ ምዃነን ገሊፀን። ከም ኣካልቲ ሓበራዊ ተበግሶ ኣብ 225 ኣስታት 2 ቢልዮን ዶላር ንዝነበረ ንግዳዊ ምልዋጥ ኣብ ዝመፅእ 3 ዓመታት ብዕፅፊ ክዕብዮ ምዃነን ሓቢረን ኣለዋ። ሎሚ 4 ሓሳብ ምዕራባዊ ሸነኽ ጓቲማላ ዝተኸስተ ነትኩሳት ጎሞራ ህዝባዊ ምምዝባል ከም ዘስዓበ ማዕክና ዜና ቃሊሐን። ብሰንኪቲ ክስተት ነበርቲ 2 ዓድታት ክጉዕዙ ከም ተገደዱ ክፍለጥ ተኻኢሉ ኣሎ። ብዘይካዚ ነቲ ነትኩ ዝፈጠሮ ፅዑቕ ዒታት ክን ዶሮናን ጥዕናዊ ፀገማት ከስዕብ ከም ዝኽእል ኪላታት ኣጠንቂቖም። ኣብ 2018 ኣብ ተመሳሳሊ ክፋል ጓቲማላ ብዘጋጠመ ነትኩሳት ጎሞራ ልዕሊ 200 ሰባት ከም ዝመቱ ፀብጻባት ይጠቕሱ። ፖላንድ ክመፃ ዝኽእል ፀጥታዊ ስጋት ምምካት ምስ ካልኦት ኣባላት ኔቶ ትገብሮ ወታደራውን ፀጥታውን ውዕላት ከም ተስፍሑ ኣፍሊጣ። እዚ ዝተገልፀ ስጋታት ሩስያ ዝበለቶ ንምብዳህ ዝዓለመ ሓድሽ ወታደራውን ፀጥታውን ውዕል ምስ ጀርመን ድሕሪ ምኽታማ እዩ። እቲ ኣብ ዝሓለፈ ሳልስ ዝተኸተመ ስምዕ ኣብ መንጎ ክልቴን ሃገራት ዘሎ ወታደራዊ ምትሕባር ንምስፋሕን ፀጥታ ዞባ ባልቲክን ንምውሓስ ዝዓለመ እዩ። ፖላንድ ኣቐዲማ እውን ምስ ፈረንሳን ብሪጣንያን ተመሳሳሊ ስምዓት ከም ዝኸተመ ዝዝከር እዩ። ብዘይካዚ እቲ ሃገር ምስ ኢጣልያ ወታደራውን ፀጥታውን ውዕል ንምኽታም ትሰርሕ ከም ዘላ ዮም ፀብጻባት ዝሕብሩ። ኪዳን ሰሜን ኣትላንቲክ ኔቶ ንሩስያ ኣብ ወታደራውን ቅጠባውን ክርደና ንምእታው ብመገዲ ዩክሬን ኩናት ድሕሪ ምውልዑ ጉረባብታ ንዝኾነ ኣባላት ክዕጥቕ ምፅንሑ ይጥቀስ። ብሰንኪቲ ወታደራዊ ኩነታት ፀጥታ ምብራቕ ኤሮጳ እናንቆልቆለ ከም ዝመፀ ናይ ቀረባ ተዓዘብቲ ይሕብሩ። ኢንዶኔዥያን ታይላንድን ስትራቴጂካዊ ሽርክነትን ከማዕብላ ዝኽእልን ስምዕ ከም ተፈራረመ ሓቢረን። እቲ ስምዕ መራሕቲ ክልትኤን ሃገራት ትማሊ 3 ሓሳብ ከተማ ጃካርታ ኢንዶኔዥያ ኣብ ዘካይዶ ዝርርብ ተበፂሑ። ከም ኣካልቲ ካብ 226 ክሳብ 230 ዝትግበር ስምምዕ ክልትኤን ኣብ ምስፋሕ ወፍርን ምብራኽ ንግዳዊ ምልዋጥን ብዕቱብ ከም ዝሰርሐ ኣፍሊጠን ኣለዋ። እቲ ስምዕ ንመጠን ዓመታዊ ንግዳዊ ምልዋጥ ክሳብ 230 ናብ ልዕሊ 20 ቢልዮን ዶላር ክብከብሎ ከም ዝኽእል ግምታት ኣሎ። እዚ ከምዚ ኢሉ እንከሎ ኢንዶኔዥያን ታይላንድን ኣብ ምውሓስ ዞባዊ ፀጥታ ብቕንዱ ድማ ኣብ ምግታእ ስግረደባዊ ገበናት ክተሓባበራ ተሰማምዐን ኣለዋ። ብዘይካዛ ብምምዕባል ቁጠባዊ ዞባዊ ውድብ ኣስያን ዘለዎን ኣበርክቶ ንምዕዛዝ ከም ዝሰርሓ እውን ገሊፀን። ክልትኤን ሃገራት ካብ መስረቲ ኣባላት ናይቲ ኣብ 1967 ዝቆመ ቁጠባውን ፖለቲካውን ውድብ ምዃነን ይፍለጥ። ብ3 ነሓስ ኣብ ሰሜናዊ ምብራቕ ህንዲ ዝወቕዕ ብርቱዕ ዝናብ ዘስዓቡ ሓደጋ ዕልቕልቕ ከቢድ ሰብኣዊ ንዋታዊ ክሳራታት ከም ዝወረደ ማዕከና ዜና ቃሊሐን። በቲ ተፈጥሮዊ ሓደጋ ዛጊድ ልዕሊ 80 ሰባት ከም ዝመቱ ዝሓበሩ ሰመዚ ስርሒት ምድሓን ህወት ህንዲ 10ታት ዳህዮም ጠፊኡ ስለ ዘሎ ቁፅሪ ምውታት ክዛይድ ከም ዝኽእል ኣሚቶ። ብዘይካዚ በቲ ዕልቕልቕ ኣብ 2200 ዓድታት ልዕሊ 2.5 ሚልዮን ሰባት ከም ተመዛበሉ ክፍለጥ ተኻኢሉ ኣሎ። ልዕሊ 2500 ኣባይቲ ጠቕሊሉ ከም ዝዓነወ ዝገለፁ ፀብጻባት መንግስቲ ህንዲ ብኸቢድ ኣብ ዝተሃሴት ኣውራጃ ዓሳም ህፁፅ ናይ እዋን ሓደጋ ድንጋገ ኣውጁ ከም ዘሎ ሓቢሮ። ህንዲ ብሰዕብናት ክልማዊ ምምዝባል ብሓፈሻ ሓደጋታት ዕልቕልቕ ድማ ብፍላይ ብተደጋጋሚ ካብ ዝጥቃዓ ሃገራት ኤስያ ምዃና ይግለጽ። ዝኸበርኩም ተዓዘብቲ ዜናታት ንምዛም ቀንዲ ነጥብታቱ ክደግመልኩም። ሓላፊ ውድባዊ ጉዳያት ህግደፍ ንተሳተፍቲ ፌስቲቫል ኤርትራውያን ነበርቲ ሕቡራት መንግስትታት ኣሜሪካ ሰሚናር ኣካይዶ። ዓለማዊ ቅነ ፀባ ኣደ ብደረጃ ሃገር ንመበል 24 ግዜ ኣብ ኣስመራ ተዘኪሩ። ሚኒስትሪ ጉዳያት ወፃኢ ኣብ ከባቢ ቤት ግርግሽ ማእቶታዊ ንጥፈታት ኣሰላሲሉ። ኣብ ዜናታት ወፃኢ ኢራን ኣብ ልዕሊ መራኸቢ ኣሜሪካ መጥቃዕቲ ከተካየድ ከም እትኽእል ኣጠንቂቓ። ኩናት ዩክሬን ናብቲ ዝኸፈተ ርጁ ከም ዝዓረገ ማዕከና ዜና ኣቃሊሐ።

0: ዋ ኣፍታ ወንዳ ተኸመት ኸይ ተወደከ ደቂስሎ ቀልጢ ፈመጤ
1: ኣነ ዳኣ ዶንጌለ እንዴት ሰኪ ፈጠኒ ሕ እምበር ወድኽስ ደስ ሲል ወደቂስ እግዲ ተይመጤ
0: ሎሚ ዳኣ ስክፍታና ተቐንጢጡንዲ ደቅና ብጥቓና ንሕና ብጥቓ ደቅና እሙኸዓ እንዳ ስራሕና ኣብዛ ትካልና መውዓለ ህፃናት ኢሎም ካብ ዝገብሩልና ኳ ውሽጥና ቐስ ንኢሉ እምበር ምስ ሰብ ኣብ ገዛ ገዲፍናዮም ስራሕ ክንወፍር ከለና ኳ ውሽጥና ብሻቕሎት ይዝዕንዮ
1: ናተይ ሻቕሎት እሞ ኸዓ ሕልፍ ዝበለ ኣብ ገዛ ገዲፈዮ ክመፅእ ከለኹ ውነይ ኩሉ ምስ ውሉደይ ስለ ዝኸውን ኣብ ስራሕ ብዙሓ ይድምዕኒ ነይረ
0: ክገርመክ ዘና ሓፍተይ ነዚኣ ዝሓሰበ ክሽለም ጥራይ እዩ ዘለዎ ምሽላም ጥራይ ስምዕስከ ካብ ክንደይ ሻቕሎት ናይ ውሉድና እኳ ይድሕንና ዘሎ
1: እምበርከ ዋላ ነቲ ውሉድና ኮ ኣብ ዘድልዮ ሰዓታት ክንዕንግሎን ኩነታት ብቐረባ ክንከታተሉን ከለና ኮ ኣብ ዕቤት ኣካላቱን ኣእምሩኡን ዘምፀ ውፅኢት ዓብ እዩ
2: ከምዚ ዝኣመሰለ ዕድል ንምፍጣር መንግስትን ስርዓተ ጥዕናን ሲቪላዊ ማሕበራትን ብውልቅን ከምኡም ዝሳተፎ ዘየቋርፅ ኣበርክቶ ብምግባር ኣዴታት ኣብ ኩሉ ናይ ስራሕ ቦታአን መውዓል ደቀን ቦታ ብምድላው ንደቀን ንኸጥብዋ ምቹእ ባይታ ብምፍጣር ንመጻኢ ወለዶ ውሕስቲ ሃገር ንረክቦም
3: ትምባል ስለ ዝመረፀ መራሕትን ልሂቃንን ስርዓት ብልፅግና ንባሕርን ኣፍ ደገ ባሕርን ኣመልኪቶም ወግሐ ፀብሒ ዘቕርብዎም ዘለዎ ሓደስቲ ዘስደምሙ ሓሳባት መትሓዚ ይብሎምን
4: ወደ ባህር ዳርቻ ከመሄድ ባህሩን በቦይ ቀዶ ዳርቻውን ማምጣት የሚል ኣማራጭ የሚያቀርቡ ምሁራን ኣሉ
3: ኣፍ ደገ ባሕሪ ንምርካብ ኢትዮጵያ ናብ ባሕሪ ካብ እትጓዓዝ ስለምንታይ ባሕሪ ናብ ኢትዮጵያ ዘይመፅእ
5: ውሃው ያው ግራውንድ ብሬኪንግ ሲለቀቅ ይገባል በቃ ተገናኘ ማለት ነው ቀይ ባህርን አሰፋ ነው ማለት ነው በሌላ አባባል ማለት ነው
3: እቲ ወደብ ዝተሃንፀ ማይፍኖ በቃ ተራኺቡ ማለት እዩ ንቀይሕ ባሕሪ ኣስፊሕናዮ ማለት እዩ
6: ከዚ ጀምረን እስከ ዓሰብ ድረስ ያለው ኣከባቢ ብንቆፍር
3: ካብዚ ጀሚርና ክሳብ ከባቢ ዓሰብን ቀይሕ ባሕርን ምስ ንኩዕት ውፅኢቱ ከመይ ክኸውን
6: ምፅዋ ነመጠቀም ነበረ ያ ካልተሳካ ግን በራሳችን ምን ወደቦች መፍጠር እንችላለን የሚለውን
3: ብምፅዋዕ ክንጥቀም እዩ ነይሩ ድሌትና ንሱ ዘይከኣል እንተኮይኑ ግን ባዕልና ወደባትና ክንፈጥር ንኽእል ኢና ብሔረ ኣፈርን መሬቱን ሓደ ካብቲ ከም መጣልዒ ክኾኖም ዝፈሓሓርዎ ዘለዉ ኣጀንዳ እዩ ብሔረ ኣፈር ኢትዮጵያዊ ይብሉን ኣለዉ
7: እንዳም ሎክላንድ መሆን ኣለባት ኤርትራ እንጂ ያፋር ህዝብ ኣደለን
3: ኣብ ኩሉ ዘሎ ሶማላዊ ባሕር እናተጠቕመ ኣብ ኢትዮጵያ ዘሎ ሶማላዊ እንታይ ስለ ዝበደለ እዩ ተኸልኪሉ ዘሎ
8: ህዝብ እዚም ካለ እዚያም ካለ ለምንድን ነው ለብቻ የተከለከለው
3: ትምባል ስለ ዝመረፀ ንኣሜሪካ ቻይና ሩስያ ኤሮጳን ኣፍሪቃን ተዛሪበ ኣለኹ
9: እባካችን ሸምግሉንና መፍትሄ ኣምጡሉ ቀይ ባህርን ኢትዮጵያ ለማጣት 30 ዓመት ከዚያ በላይ የወሰደ ትግል ነበር ታውቃላችሁ ሌላ 30 ዓመት ያስፈልጋታል ብዬ ግን አላስብም
10: የፋኖን ኃይሎች ማሸነፍ ያልቻለ መንግስት ነው ያለ
3: ትምባል ስለዚህ መረጸ ሰነዳዊት ፊልም ኣብ ኤሪቲቪ ረቡዕ 9:25 ምሸት ድሕር ዜና ትግርኛ ከምኡ እውን ኣብ ድግማ ቀዳም 12:50 ቀትሪ ድሕሪ ዜና ትግርኛ ትምባል ስለዝመረፀ ሰነዳዊት ፊልም ኣብ ኤሪቲቪ

0: መቸም ተላሎ ትበሃል ኮነ እዛ ንእሽተይ ዝመፀት ኣጋጣሚ ኖም ዓብሮ ብሓቅኹም ትቕይርዋ ትደል
1: እዚኣ እንኳ ዓመንካ መምዘን ብልሒ እኮ እዛ ዝበልካ እያ
2: ሕራይ ሰብ ዝሰርሖ ብልሒ ኤኣይ ሓሳባት ካፍስስ
1: እንታይ ድ ክብለካ ደለ እዛ ሰብሲ ምስ ኩሉ ሃብታስ ሓደ ውራስ ዘይብላ ስትሕዝነካ ምሽ ትሕዝነካ
0: እሞ ንዓይፈርምለይ ዲኻ ክትብላ ደለ
1: ዋይሱሕ ድማ ወዲ ሓደ ጋጋጢሞ ሞ ገላ ሓግዝ እንተበልኳ ዕጭ ሓንፈፍክ እዳበለ ህንስ ኣውርስኒ ኢልያስ ሕራይ ክትብለኒ
2: ድዒ ምንታይ ዳ ጓል ክላሲ እያ ዶ ጓል ሰፈር እያ ዶ ሕሳስል ክላስ ናይ ገለ ትብልዳ
1: እሞ ይረእኻ ኒኻ ነዛ ዕድሚኣ ከተንእስ ክትብል ነታ ሞኒተር ዝነበር ኳሲ እስኻ ኮ ተማሃራይ ዘይኮንካ ተሓጋጋዛይ መምህር ኢኻ ነርካ ክትብለ እንታይ ደ ተሪፍዋ
0: እሞ ኣቀራርባካ ቀይርካ ኣነ መምሃርቲኺ ዘይኮንኩ ስረሲዑ እየ እምበር መምህርኪ እየ ነይረ ኢልካ ክትፅግዕ ሞ ብድሕሪ እዩ ፋሊረ ዲኻ ከተብላ ደለኻ
1: እንታዚኣ ቆርማ ደን ጠማዓን ሞ ከምዚ ዶ ትሰድዕ ድሓር ተንኮለኛን ጎርሓን ስለ ዝኾነት እምበሪ መምህርኪ ዘይኮንኩ ዳይረክተር ክየ ነረ ከማ ንበልኳ
0: ንምኩሉ በዕልኻ ኒኻ ትብሎ ዘለኻ ሞ ከመይ ሲስተም ተጠቒምካ ድኣ ሞበጥ ከተብላ ትደል ኣለኹ
1: ኣነሲ እቲ እንተሸቀጠ እንተነደቐ ዋላ እንተረፍዐ እዛ ዓለም ምዃን ኣብያቶ ዘለዎ ዳሓወይሲ ዳሓርካ ስቅኢሉ ተመላሓሱ ለውላው እንድያ ዳሓርካ ኣምላኽሲ ኣከኒ ገዘብ መልክዕ ስለ ዝሃቡስ ንሜርሲ ቸብ ምበልኩላ
0: ንመናንተ ነቲ ድሕሪ ሽዱሽተ ወርሒ ከተመርዑ ሓሲብኩም ዘለኹም መርሃዊ ነቲ ዘሕፀናዮ
1: እዎ ንሱ
0: ንዑስ ንሜርሲ ከተመርዕዎ ታሓፅኢትኸ
1: በዕላ ትፈልጥ ቅርስስቲ ዋላ ንሱ ውን እኮ ቅድሚ ሕፀ ዝኾነ ነገርን ስራሕን ይኾነለይ ዝነበረ ሕጂ ምስተሓፀኹ ግን ምድረ ሰማይ እኮትላትንኳ እዩ ዝብል ዘሎ
0: ወሪድዋ እሳ ድኣ ምንታይ ዘይገበረት
1: ኣታስተቕበል በጃ ሓይለካ ስኻ ኣስመረት ምስተመርዓኮ እንጀራ ይተኸፊትለይ ኒኻ ትብል ግዲ
0: ሓቅኻ ወረ ናይ ገሊእን ሳንዛን ሕምባሻኒ ገሊ ቁርስሳት ድማ ነታ እንጀራኻ የጥፋልካ
1: እማ ኣነስ ዘይኩም እየ ዝብል ዘለኹ
0: ዳሃር ተሰሊጥዎ ድማ ንስኻ ብርክትኣት
1: ደላላይ ምዃነ ደ ትርስዓኒለካ ሓቀይ ወኢለ እዚ ዳ ናተይሉ ሓዘ እምበር ወየ ሰሊጥዎ
3: ከመይ ሓዲርኩም እንታይ ና ኣጀመርኩም እንዲኹም ወዲና ናኣተው ምሕረተይ
4: ምሕረተይ ሃብኪ ምሕረዕቲ የ ከዓ ትብለኒ
3: ዋ ተነፍሒ ወያ ተነፊዕኹ
4: ተጠቆሲ ው ኣትሜርሲ ማዓረ
3: እንጀራ ዝገብልዒ መሓዛ እያ ትማዕራፋ
4: እቶም ሜርሲ ሽኩር ወዲኦም
3: ድሓን መታ ዓቢቲ ኣማኪና ኣለኹ
5: እንታልጊ ለተምረት መታ ዓቢቲ
3: እንታልጊ ኣንጨመሸላ ምልክት ሓገር
4: ዋ እንታስተቕበሉ ሜርሴ ኣዝዝ ሞ ድሕርና ማኪና ኺኢል ሰተሒዝል ክመፅእ
3: መሓዛ ጠመይ ድኸተውዕል ናደኺ እዞም ሓሳኻ ንዒባን ንዮበል እዮም በቃ ተደሊኽና ኣዛሚት ስለ ድል
4: ሓራይ ሓ ፀገም የብሉን ኣዛሚት ክንታይ ኣክተንፀልኪ
3: ሓራይ ፍልመሰላሕ ብሰለስተ ባኒ ጃምቦ ፅማቅ ማይተስከዓባ ይግበርለይ
4: ሓራይ መሓዛይ ማዕረ መፀውታሕ እንዳዩ
3: ኣሰይ ፅቡቅ ክስኒ ኣብዩ ምንደ ውዒለልክ ከቢድ ኤክሰርሳይዝ ሰሪሐ ሕጂ ከብደ ሃህ ኢልያ ዘለ ስለዚ ከቢድ መብ የድልየኒኣሎ
4: ሓራይ ሰምዓ ክሉ ዑስማን ዑስማን ኢኖ ንሜርሲ ከምታ ንፈልጣ ጌርካ ፅቡቅ ጌርካ ስርሓላ ኢኻ
6: ተዋሊ
3: ዑስማን ሓወይ ከም ናይ ትማል ግበራ ኢኻ ፀባቦቀትላ
6: ሓድርያ ራሕሚ ሓቢብቲ
3: ወይ ስሓ ይበኣና ንስኻ ድማ ሽመይ ናብ ዓረብ ቀይርካዮ ሽኩረን ሜርሲ ብእንግሊሽ ራሕማ ብዓረብ ፒታ ድማ ብጥልያን
2: ስማዕ እስከ ደላላይ ወላ ሓዳር ዲኻ ትድል
1: ንረኸብና ደለላ እኳ ደረት የብሉ ደለላ ማለት ኮ ንክልተ ሰብ ጉዳይ ምርኻብ ማለት እዩ ካልእ መግለፂ የብላ
0: እሞ ነቲ ሓደ ጠቒምካስ ነቲ ሓደ ክትጎድእ ቁሩብ ዝሓፀይ ትወዲ ሓዊኻስ ኣይተደንግፀካን
1: እንታይ እየ ኮይና ንወዲ ሓወይ ኣብ ድኽነት ስለዝተኽተቶተስ ክድንግፀላ ንዓ ኸዓ ኮታታን ሓዊ ቦታታን ይደንግፅላ ተሓርካ እንታይ ደፍለጥ እዩ ንሱ ንዓ እንጀራ ዓፂላ ኮ ኸውን ይኽእል እዩ
0: እሞ እንታይ ኢኻ ትብል ዘለኻ ቃል ኪዳን ኮ ክቡር እዩ ካርታ ተረኺቡስ ከምዚ ጌርካ ክትብውዞም ትደሊ ኣለኻ ኣነ ብለካ ኣለኹ ኣነ ድኽነት እየ ዘላቶም እምበር ፉሕፉሕ ዝብል ፍቕሪ ሲ ርእየሎም እየ
1: ፍቕሪ ፍቕሪ ገዛ ኮይኑ የማሞቐካ ቃል ኪዳን እንጀራ ኮይኑ ይምግበካ እንታ ስኻ ኳ ከምቲ ንኣሽቱ ናይ ቀደም ከለና ሪኦ ከለካ ምሳኸ ፍቕሪ ሱ ዋላይ ንእሽ ቁራስ እንጀራዶ ቆሎዶ ዋላ ብታ ኣብሎዶም ጭጭቃዶ ከምኡ ኢኻ ዘለኻ ኣታ ሎም ሓዳር ብረብሓ እዩ ዝምዘን
0: ከመይ
1: ስማዓ ዶ መልክዕኛ ሕፃማት ዝሰተ ጓል ሰብ ኣምፂኢኻ ትሕዝቶ እንተ ዘይብልካ እታ ጓል ከዓ ኣብ ገዛእ ዝለመደቶ ምሳኣነቶ ሪኢ ከለኻ ማዳ ይቕልቀል ሒቆ ይጉብጥ የዳውን እጋሪን ይትጉሩ ይነቕዑ መልክዕ ይፈርስ ወትሉ ባእስን ብጨቐጨቐ ንኸውን እዚኣ ደ
0: ወያታ ዝተሓሳስባኻ ግመይ እንታ
1: ኣንታ ስኻ መር ድሒርካ ኣለኻ ፅቡቕ ናብራ ኣብ ዘይብሉ ሓዳር ፍቕሪ የለን ወለ ስማዕ ኣንዶ ፅባቐ ውን ኮ ብሙቾ ተዘይተዓጅቡ ጠፋ እዩ መልክዕ ከዓ ተመናህዋ እዩ بملكع مريض كان استمر على قال سب مسونن كياكو ملكع الرأي كان
0: تين تزبزل أنت تزدل له خمين يغيرك
1: ما أتسب سكاد اللي وعطني ويك أحصل ينبري ملكع دقهاتي وده حويك أملكع ريد حتيه ها حجي خان هلك ناي بريودين دو ناي كده وتن ده بلي شنكت كيرات له سلازي كاب أنجنا نايسار شيشاين هابت نايزا فنقاتن عجوزن ميرسي واتو
0: مخو ما حيشيلك اوه
1: تايدا ويلا سمعني لنفس خوينو لحنا خمانو خوننا وي قوبا خون وي مس قوبا تتقع كوا
0: سامعنا هالكالنا قوبا لبو

0: ሰምቲ እግሪ ሕፍስ ዝበለት ይብዶ እዳ
1: እታ ሓሰብኪ ኸ ናይ ሙሉእ መዓልቲ ኣታዊታተይ ብለይቱ ዓፀትለይ ከይዳ እምበር
2: ፍቑራት ዝተባእሱሉ መኣዲ ፍጠረለይ ዝተባሃለ ኮ ከምዚ እዩ ሰተን ሄለንን በዓልኩም ድራርኩ ማዓፂኹም
0: ዋላ እንታይ ገይረ
3: ያ ሄለን ጭርሖኣ ሜርሲ መልእኽቲ ርሪ መኾኑታት ፈጥክሲ ምሕረት ትብልያ ያ ኸ እዚኣሲ ከምዚ ዓይነት ኣተሓሳስባ ሒዛስ ከመይ ገይረ እዚ ኩሉ ኣብቲ ጥራቶ ኣነ ግርም እዩ ዝብለኒ
1: እዚኣታ ክት ካብ ምሕረት ዝዓቢ ስም ኣሎ ስምስ ዓበኻ ዝውፃእ ነርቱ ዝኸውን ናይ ብልብዒ ንነብሰይ ምሕረት ነውፃቕላ ነ
3: ሰሚዕናኪ ሰሚዕናኪ ምሕረትን ትርሓስ ደይ ኣስፕሪን ኣስፕሮ እዩ ስድራኻስ ብሽማይ ወፅዑካ እኳ ዝበሃል ዋላይ ትርከብዮሲ ሱዚ ሜሪ ሚሉ ዚዙ ከምኡ ዘይትምነ
2: ኣቱም ሰባ ስም እኮ ካብ ኩስታ መንሽኪ ዝሓፍተይ ምባል እዩ ዘድሕን እምበር ንትርጉም ናይ ስሙ ዝመስል ሰብ እኮ የለን
1: ገለ ሳይኮሎጂስት ሓንቲ ጓል ኣንስተይቲ ኣብ ተሓዳር ክትገብረሉን ቆልዓ ክትወልደሉን ዝግባእ ከምኡ እንተዘይ ገይራ እሞ ድማ ዕድሚ ክንረኸም ዘሎ ንድሕር ተረድዩዋ ምስ ኩሉ ሰብያ ብማይ ቀጥነ ፀርፀር ትብል እዮም ዝብሉ
3: ያ ከዚያ ከምቲ ናይ ዴታት መቋረፅ ከሎኖመፖስት ኣተዋለስ ከምያ ፀርፀር ትብላ ማለት እኮ እዩ
1: ኣትኩ ምሳ ክትፅቡቅ ስለተረዳዳ ሰይት መክርያ ዎ ተዓልያ ሰበብ ልዑስማል ኣነ ድኣ ሞታ ክብላ
3: ከምዚ ንሻ ኣለዋ ዕድመ ድሸረባ ደቂ ኣንስትዮ ካፕሬ ተወዳት ዳሃድና እንታይ ንሞ ዝበሃላ እዎ ሽጎርማን ከምአን ብገንዘብኩም ወጠጦታት መንእሰያት ዛዓብል ትብል እያ
1: ኣይ ምስኣነትን ክንደይ ድዮም ምህሮ ኮነ ሞያ ዘይብሎም ነቲ ኣምላኽ ዝዓደሎም ቁንጅናን ጉብዝናን ተጠቂሞም ከምኡ ዝገብሩ ዘሎ ዎ ኣነ ከምኡ ይበልኩም ኣነስ ሚካል ካብቲ ተንብቦ ገለ ምክሪ ትለግሰላ ማለት እዩ
2: ክንደይኹም ከፅቡቅ ኣለኹም ገለገለ ልሙሳት ስራሕ ዘይፈቱ በለፀኛታት መንእስያት ነዘን ዕድመ ዝኸደን ሃብታማት እናሃደኑ ብኮፎም ፅቡቅ ናብራ ክሕልፉ ዝደልዩ ኣለዉ ኮ
4: ዕላልኩም ፍሉጥ ብዛዕባ እዛ ዋው ምሕረት እያ ምሽ
3: ማማታ ሶቕበኒ እዛ ተወልዓ ዝነበረት ዳሜራ ምፅ ኢላ ናብ እሳቶ ጎመራ ክትቕይራ
1: መንያ ዋውያ ትብለክኸ ብመንፋዕታ ኸዳ መን ክወዳደራ ደቂ ሰባት ድማ ብዘይ ኣበር ስለ ዘይንፍጠር እዛ ቆልዓ በሉ ንምባል ኣበራ እምበር ከማ ዝነፍዕ ሰብ ኣሎ ድ
0: ኣብዚየ ዝበልዐት ከብዲ ሕስምቲ እያ በ ናይቲ ሓፈስ ዝበለት ዩ ድ ዝኽሉ
4: ባዕላ ትፈልጥ ፈሪሕና ድክንመውት ኢና ምሕረት ኣይተስምዑኒ ሜርሲ በሉኒ ማለት ከ እንታይ ማለት ይዋል
2: ኣደይ ድሃበይ ኣድያ ገዲፋ ስሓትናትና ፍቕሪ ነገራት
4: እምበርከ እንታይ እዩ ንእሽተይ በሉኒ ዶ ባንብን ኢልኩም ፀውዑኒ ዶ ማለት ከ እዋ ዕድመ ፀጋ ዶ ይኮነ
3: መን ፀጋ ፀጋ ጓለጎይ ባህብላ ድኹም ይ እሳስ ከምኡ ትብልና እሳ ኳ ሓንቲ ኣበራ እሳኻ ነዛ ኣርባዓ ቲፎ ምእታዊ ምእባያ እዩ ክጎርመኩም ክጎርመኩም ሓሙሽተ ዓመት ሙሉእ 39 ዕድመ ዳበለት ሰባት ኣረብሪባ
0: እያ
3: ነቶም ምንኣሳን ምንኣስ ምንኣሳን ኣሕዋታ
1: እዋይ መሳኪን ንሳቶም ድማ ኣብ 35 37 ሓሙሽተ ዓመት ገይሮም ኣሎ ማለት ኮይ
3: ኖኖ ሕጂ ዳ ንሳቶም ውን ንድሕሪት ናብ 34 36 ኣዝሊቆም ኣለዉ
4: ገደዴ ንሳቶም ድማ ካብኣ ክገዱ ራዛ ናይ ዓበይ ሓብቲ ሓዛ ክገብርዎ
3: ከምኡ ዘይኮነ ፀጋ ካብ 220 ክሳብ 225 39 ዕድመይ ክትብል ፀኒሓ ሎሚ ዓመት 226 ድማ ዕለት 7 ጥር እንድያ ትውዕል በርዝደያ እንኳዕ ናብ መበል 38 ዓመት ኣብ ፀሓኪ ዝብል ባነር ምስ ጠቃዐት ክልቲኦም ኣሕዋታ ከዓ ናብ 34 36 ማርሽ እንዴት ረባት እዮም
5: መጀም ከይከብትን ከይግጣማ ኢለን ልከ ቁፅሪ ዕድሚአን ምፅሓፍ ገዲፈን ዕለለትለትን መላኪን ዓመተ ምህረት ዘይብሉ ዝፅሕፋ ካብ ባላዛሚት ኣሕሰን ሰኒሕሻ ያኸ
1: እንታ

0: መርሲ እተይ ናይ ጀጋኑ ጅግና ኣብነታዊት ጓል መልክዕ ከተማና ንናብራ ዝመከተት ብጥበብ ብልቦና ኣብ ሃገር ምልእቲ ዘይብላ መዘና
1: ኣታ ብልክዕ ገሊፅካኒ ዋ ስብሓንተ መስፈን ከምዚ ዓይነት ክእለት ርማያ እንተል ካ ተኮይኑ ልክ ክት እናድላላ ክለልክ ትብል ትውዕል
0: እናት ድለላ ትብላ ዓላ ገለ ስለ ዝበሉና ኣቲ ናይ እምበሪ ርአ ከለኸ ነልክ ሕጂ ከዓ ድለልቲ ግድ በዚሕና ኮይና ኢልካ ልፋስን ቁርና ሳሒታ ተወቂዕና ንገዛና
1: ኖኖኖኖኖኖኖ ከምዚ ክእለት እንተሊካ ድኣ ባዕለይ መፅሓፍ ክዕቲ መልካ እ ብፍላይ እዛ ክትብላ ፅናሕኻ ኣብቲ ናይቲ መፅሓፍ ገበርቲ እቲኻያ ወዲኻ ኣለኻ
0: ኣጆ እዚ መስሉ ብዓፈይ ዝመፀኒ እንድሕር ኮፍ ኢለ ሓሲቦ ሞኒ ዋ ከመይ ዝኣመሰለ ግጥምታት እየ ዝፍልፍል ብፍላይ መፅሓፍ ሙሉ ምገጡ
1: ወይለይ ወይለይ ዘኪሮ እዮ ኣታ ኣብ ክላስና መምህር ስጋዓ ድመፅእ ኣብ ቅድሚት ለወፃኸ ኒኸ ትገጥመለ ነርካ
0: ዋይ ሜሞሪ ወላብቲ ንዕፃዊ ቤት ትምህርቲ ሲ ይገጥም ነይረ እንደ
1: ዋዩ ድሓር ተሪፍካ ንኽትበክስ ብግጥምኻ ተስሒቐና ነርካ
0: ሓቂሓቂ እተን ምትራፍን ምግጣምን ስናተ እየን ነረን
1: ወይ መስፍነይ ሞንታይ ክእዝዘልካ ዝደለኻዮ ምግቢ ዝስተ ድሌትካ ምረት
0: ተሃዊ ከለኹ ብዛዕባ ሓደ ጉዳይ እንዲ ክዛርበ ሓሲበ መፅእ ሲ
1: ሓደ ጉዳይ ብዛዕባ እንታይ ዳ ኮይኑ
0: ኣንቲ እቲ ባህሞሆይሲ ኣብቲ ሜድያን እቲ ሕልኩስ ሓንጣል ኣራሳሲኑ ኣራሳሲኑ ምሳኽ ባኣይስኒ እንዲ ነይሩ ድሓር ኣብ ገዛ ከይደ ብዙሕ ምስሓሰብኩ ሲ ኣታዓይስኒኖ
1: እዝዳ ኖርማለ ንስኻትኩም ምሕማይን ምንሻውን ስራሕኩም እዩ ንሕና ከዓ ንሰርሕን ነበርክትን
0: ንሱ ዝሓቂ ሕጂ ሲ ብዛዕባ ሓንቲ ሓሳባት እ ክዘራርበካ ሓሲበ ሲ ስምዕ ዶ ንስኺ ሲ ምስ ኩሉ ሃብትኽን ጥበብክን ሲ ንምንታይ እዮም ንመርዓ ወይ ከዓኒ ንዙረት ዘይሓትኹ
1: ምንታይ ክደለካ ሕጂ
0: እንታ ድዮም ከፊእዎም እዩ ማለት ሲ ምድፋር ድዮም ሲኢኖም ኺ ዋላ ነብሶም ስለ ዘተሕትልዮም ንገርመኒኖ
1: ዋይ እዚኣ ትመስል መልክዕኛ ሃፍታም ስካ ሕጂ ከመይላ ብዘይዓርኪ ክትህሉ ትኽእል ወይ ድማ ነብሶም ንዕቆም ሓረየ ትብለና ኢና ኢሎም ፈሪሖም ኮኑ
0: ሪኢኸሪኢኸ ንሕና ምስ ብዙሓት ሰሙያታትን ሃፍታማትን ስለ ንራኸብ ሲ እቲ ኣተሓሳስባ ናይ ደቂ ሰባት ኣብኡ ከሎና ኢና ቆብ ኣብሎ
1: እሞ ሕጂ እንታይ ኢኻ ክትብል ደሊኻ
0: ሕጂስ እንታይ ደልየ መሲልኪ ሓደ ጎበዝ ኣሎ ንዓኸ ዝደሊ ማለት ድኽነት እያ ኣንፈፍያቶ እምበር እቲ ጉብትኖን መልክዖን ሲ በቃ ዝሓለፈት ጓል ንሰይቲ ንዕኡ ክትርኢ ምስ ባሎ ድያ ትጋጮ ካብ መኪና ድያ ስክላ ትወፅእ ኣንቲ ክፅቡቕ ጉልበት ገለመልዩን ጉዳም ኮይ
1: እሞንታይ ፈልጠኒ ድዩ ማለት ተተለይ ድልካ
0: ዋ ንሱ ዳ ኣብ ዝተፈላለየ ትካላትኪ ይኹን ኣብቲ እንዳጅም እንዳመፀ ንድሕሪ ክንዲ ይኮለን ዝብል
1: ንስክላ ንስክላ እዩ ዝወፅእ ኣታ ንስ እዩ
0: ዝኸውንዋ
1: ኣነ ግን ከምዞም ንጀርርዶ ሰተበራሸቶ ተሒዝካ ሸናዕ ንበል ገለ ዝብሎ ኣይፈትዎም እኒ ሕጂ ሱስ ንሓዳር ንቕም ነገር ሕተለይ ድልካ
0: እወ ንሱ ድኽኖ ትነግብ ንስኻ ዝኩሉ እምሮ ክርአ ክልኺ ናብ ካልእ ከይተሰጋገረ እንድሕር ሓሊፎ ሲ ንሃገርን ንዓለምን ክሳራ እዩ ስለዚ ሓድጊ ሞታን ክተትርፊ ኢ ዝዛረበ ክዘለ
1: ኢኻ እንዲኻ ሞ ሞ ዕድሚ ገልኸ ወዲ ክንደይ ዓመት ኸው
0: ዕድሚ ኢዳ ምናልባት ቁሪ ቤኻባ ክተዓበየ ከምዚ ትሬንታችንከ ገለ እዮም ዝብልዎት ዋላ 35 ይገብር እዮ ክብሉ እውን ሰሚዐ ኣለኹ
1: ኣይትእመኖም ኣይትእመኖም ሰሚዕ ከለኻ ክትላለዮም ከለኻ ደቂ 35 ዓመት ኢና ኣብልኻ ድሓር ምስተላለኸዮም ታሰይሮ ብርኢቶ በልቃስ ደቂ 53 ዓመት ኮይኖም ፀኖኻእዚ
0: ግን እዚ ኣብኡ ከሎ ሰበልኪ ኣብኡ ከሎ በዕል ክትምስክር ኢኸ
1: ቤቢ ፌስ ከይከውን ሰሚዕ ከለኻ ደረት ስፍሕ ዝበለ ነዊሕ ቆመቱ ጨጉርካ ፍሪዝ ወይ ድማ ጀብጀም እተኾነ ተመራፂ እዩ
0: ክትፈትውየ ኺ ኣይትጠራጠሪ ናይ ገንዘብ ድኽነት እምበሪ ናይ መልክዕ ድኽነት የብሉን
1: በቃ ማ ውድእ
0: ክውድእ
1: ወድእ
0: በቃ በለ ኣነ ንዕኡ ረኺበ ሰዓትን ቦታን ፈልየ ክነግረኪ

0: Pecca.
1: Ciao.
0: Arra.
1: Ciao. Bettina. Ciao. Video di Alessia.
0: Come va a suonare?
2: ስለዚ እዚ ኩሉ ሞያን ሃብትን ፍልጠትን ከለዋስ ዘይትጠቅም ዓብር ምህላዋ እዩ።
3: እቲ ኣበራ ኢንብሎ ዘለና ኮ ንዓና እዩ ትራስ ዘይጠቅም ኮይኑ ዝስምዓና እምበር ንዓኣ ኮ ኣዝዩ ኣዝዩ ዓብ ነገር እዩ።
4: ኣክኸየ ምክንያቱ ክትምሃር ገንዘብ ክትኣሪ ዕድሚኣ ከይትረዳእ ምስከዳ እቲ ውላ ትረክበሉ ግዜ ምስ ሓለፋ ግድን እዮ መብፅልልቲ ክትቅየር
5: የድማዓ ትርከር ንሕና ደቂ ሰባት ዝሰማሕና ንምሃር ዝሃብተምና ንሃብትም ወላኪን ኣብኣክር ሃብትናን ሽሻይናን ዝወሰና ንደሊ ሰብ ንደሊና ንሱ ድማ ንዓና ዝመስል ውሉድና እዩ።
3: እሞ እዚኣ ኳ ሃብተን ክዓብዳን ክፅለላን ዕድመ ንእስነታ ዘሕለፈትኩ ይኮነት ዕድሚኣ ብግቡእ ዝተጠቀመትሉ ካብቶም ድሕር ሞቶም ንሃገሮም ንህዝቦምን ኣብ ልዕሊ መቃብሮም ሓወልቲ ተኺሎም ክኸዱ ዝደልዩ ከምኡ ሓንቲ ኣኸማን ክትከውን
4: ሃብትኻ ኮኑ ሞያኻ ካብ ንውልቀ ሰብ ንሃገር ካብኡ ሓሊፍ ከዓ ንዓለም ክትብር ክትከለካ ይፀካ።
3: ስለዚ ናይ ሳይኮሎጂ መምህር እዩ ዘድልያ እምበር ወሓንቲ ፀገመ ይብላ
2: ዋ ሕጅብ ክፍልኣትያ ክትምሃር
3: ኣይኮነን እዘሸግራ ዘሎ ናይ ውላድ ሕቶ ከምቶም ብዙሓት ዝገብሮ ውላድ ካብ ዳዛ ከተማት ኣምፂሓ ምዕባይ ወይ ድማ ኣብ ደገ ከይዳ ውላድ ናይ ምርካብ ሜላ ክትጥቀም ምስ ዶክተራት ክትመኸር እዩ
1: ዝግባእዚኣ ስኢለ እንደር በዓል ንሕና ኣለና እንደቆሉ ንዓና ወሲዳ ደይተወርሰና ደይተቀየና
0: ቆልዓ ቆልዓ ሽ

0: ሓቦይ ናይ ድሓ እንደኻ ድኣ ጥበልልካኒ ሎምስ ፅቡቕ ስራሕ ተኽብካሉ ትኾነ ኢኻ
1: ስራሕ ተበሉካ ኸ ነዚ ኾምብላ ሴኒኻ ኣደርብዩ ባድላን ጅንስን ስኬሸር ጫማን ኣኽዲኑ ፈጨጭ ዘብን ብዘይ ስራሕ ኣሙቸት ዘድብር
0: ናይ ባሓቂ ዲኻ ብጃኻ ተዋሃመኒ ኸይትሉ
1: ኣነ መስፍን ደላላይ ንኹሉ ሓሪፍ የባህላይ በትበሊሕን ረቂቕን ጥበባይ በጥ ዘብሎ ናብ ዝኣግረይ ኣቦኻ ስለ ዝኾንክ ዲኻ ንዕካኒ
0: ዘይኮነስ ኣብ ሞባይል ቀልጥፍ እናበልካ ስለዝሃወካኒ
1: በል እዚኣ እንተ ዘይተግቢርካ ካብ ኣፍካ ፀባ ከም ዘፍሰስካ ወረ እንታይ ክፀበቕ ራይዳ ኪሎታት ኣዋርቕ ኣብ ሓዊ ከም ዘእትካ ይሕሰቦ
0: ከመይ ከመይ ድ እዛ ጉዳይ
1: እታ ኣብ ማእከል ከተማ ዓብ እንዳ ክዳውንትን ሱፐርማርኬትን ናይ መዋእለ ህፃናት ቤት ትምህርትን ዘለዋ
0: እታ እንዳቐብኣ ጋለሪ ዘለዋ ተቐባይት
1: እሳወ ኣንታ ሃብቲ እዩ ዘይብልካ እምበር ነዞም ሃብታማት ቆፅሮም ኢኻ ትውዕል
0: ነታ ሃብታም ዳ ዝብለን ዘለካ
1: ኣንታ ንሳወ ድሕሪ እጂ እታ ሃብታም ዘይኮንካ ንነብስኻ ውሲካ እቶም ሃብታማት ኢኻ ክትብል
0: ነታ ባምቢና ትመስል ትፃዕር ቆልዓቡሉን ትብል ንምሕረት ዲኻ
1: ምሕረት ድሕሪ እጂ እዛ ቓል እዚኣ ካብ መዝገበ ቓላት ናይ እምሮኻ ንሓዋር ሰርዛ ሜርሲ ሜርሲ ተይ ኢኻ ትብላ
0: እንታይ ኻ ትብለን ዘለኻ እንታይ ኻ ትብለን ዘለኻ
1: ኣዛ ሃብቲ ዘሰኣንካስ ሃብታማት ዝደልዎም ፍላጥ ክስ
0: ሓቦይ ዘረባኻ ዋላ ጨራሲ ኢነሉ እስከ እንታይ ክትብል ከም ዘለኻ ዚ ሕፅር ኣቢልካ ነገርኒ
1: ኣታ ንውሒ ነጊረካ ዘይቆልብካ ንስ ሕፂረ ክትርዳእኒ
0: እወ ሓሳባትካ ፅሙቕ ኣብሎም ድንግርግር ኳልኒ
1: በል ንሳፈትያ ትካላ ጉብዝናኻ ኣብ ቀልባ ዓሊቡ መርሃዊ ኣምፁለይ ንስኡ መናብርተይ ንስኡ ናይ ሃብተይ ተኻፋላይ ትብለካኒ እዚ ሲ ስዑም እግሪያ የብለካ
0: ሓውቦይ ንሳዳ ዓድሚኣ ክሳብ ዓንቀራ እንዳሸሪባቶ
1: ኣታ ንስኻ ከዓ ንሃብታ ስካብ ዓንቀርካ ትሽርቦ ዳሓርካ ክትበልጥ ሓደ ክልተንቆቆ ኣይሰኣናኒ ሃብታ ምስ ተቋጣጠርካ ከዓኒ ካልእ ውላድካ ካብ ካልእካ ትቕፅል
0: ሓውቦይ እታ ንዓመታት ብፍቕሪ ምሳይ ዜራ ንክን መርዓ ሽዱሽ ወር ተሪፍና ዘሎ ሳሮነይከ
1: ሓመድካ ዕደ ሳሮነይከ ሳሮንካ ከዓ ከሜርሲ ሃብታ ወዲ ትደሊ በልክ ትፈልጥ ክልተ ድኻታት ክቋሮኑ ኸዓ ብሕጊ ይሕትት ኣታ በታ ክንበታ ክድኦም ክትመልዋ ዘለኹም ዝዓለም
2: ሰሚዕኸነዶ ኩሉ ከም ዝበልኩኺ ሕጅታይ ትገብሪ መሲልክ ኣበይ ክሞ ዘለኺ በቃ መደባት ክርኢኺ ምፅኒ ወኹም ዓይ ኣነ ዳኣብ ኦፊሰይ ኣለኹ ወይ ወፅኒ በቃ ዳሓር ከምዚ ጥዕመክ ግበር ቻው
0: ሓውቦይ እዚ ትብሎ ዘለኻ ፈፂሙ ይከውኒ ሳሮነይ እኳ ብጣዕሚ እያ ትፈትወኒ ኣነ ከዓ ብዘይበኣ ሂወት ዝበሃል የብለኒ
1: ኣታስኽበል ወረይ ተሓብርኒኻ ንስኻ ብዘይበኣ ዘይ

0: እንካ ንስኻ ብዘይ ገንዘብ ኢኻ ሂወት ዝበሃል ዘይብልካ ወይ እዛ ዕድል ዝረኽብካ ዘለካ ንስኻ እሳ እንታ ትረኽቦ ዓይናይ መሓሰየት ዝበልካ ኣለኹ
1: ከመይ ኣቢላ ብዘይ ባይ ክትነብር ፈፂማ ዘይተሓስብ
0: ኣታስቕበል ደቂ ኣንስትዮ ብምቸት ዘናብረንን ቀዳምነት ዝህባ ሕጂ ፍቕሪ ፍቕሪ ስለተፃወተት ስማዕ የብለይን የብለይን ሰብ ዝሓካይ ቆምዑ ፅነትካ ገዲፋትካ ትከይድ እያ
1: እንደይ እዚኣ ፈፂማ ብኡምርያ የፀንሐትን እዚኣ ህንደበት ንዓይ ሃውበይ
0: ቻንስካ ምስ ዋንስ እዛ ዓድል እዚኣ እንተ ምልጫትካ ኦሮማይ ካልእ ሰብ ምስ መንጠላ ሳሮንካ ከዓ ናብራ መሬድኒ ኢላ ምሸንዳሓትካ ኣብ ጣዓሳ ክትነብር ኢኻ
1: ሞበል ክሓስበሉ ዕድል ሃበኒ
0: ኣታ ሰብ ናብ መንግስቲ ሰብ ክትኣትዮኻ እንተ ኢሎም ኻ ክሓስበሉ እየ ምበልካ
1: ናብዳ ከመ ይብለ
0: በል ናብራ ምስ ሜርስኻ ናይዛ ምድሪ መንግስተ ሰማ እዩ ኣታ ወዲ ሸቕደ ይኮንካ ንስኻ ክትብሎ ዝግባእካ ንሳ እንዳበለትካ ሲ ዓይንኻ ትሓሲ
2: ግደፍ ግደፍ ዳሕራይ ጣዓሳ ፋይዳ ይብሉ
1: ሓውበይ ግን ናይ ብሓቂ ዲኻ ንሳ በዕላይ ሕተተለኢላትካ
0: ኣንታወ ዝቐደመ ይቐድም ተቐዳደም ወ እንድሕር ሕራ ኢልካ ደዊ ኢልካ ቁፀረኒ ስልበለኒ ድሕሪ ክልተ ሰዓት ክዳውንትኻ ቀየርካ ሜዳን የረኽበና ወደ ሓንካ
3: ሰምዓካ ኣለኹ ሕረይድካ ናታዳ ንጊርካ ንዲኻ ምንታይ ሓሲብካ ከተራኽቦ ኣበይ ሕራይ ፅቡቅ በል ምስ ወዳእኻ ንገረኒ ኢኻ ድራርዳ ፍሉጥ ወረኻ ትፅር እውን ሓደ ክልተ ክትብለና ኢኻ ወይ ሳፈልቲ ኣቻስኻ ብይንኻ ኣቻስኻ ዝሳኻ ዘሎ ዓጎል ኣነ ሎሚ ኣንልክዕ በቃ ሕራይ ሕራይ ወዳ ድሞ ሕራይ በቃ ኣብታ ምሸት ኣብታ ንረኽበላ ባካ ሕራይ ሕራይ እወይ ምዘሩ
4: ሓወይ ዳ ብዝድኻ ዘለኻ
3: ደልክ ነዲ
4: ባንኪ ከይደለስ እዚ ኦፊስ በይኑ ድ ክገድፎ ኢለ ነይረ ሞ ጓዓብ ፀናሕካ
3: ሕራይ ክዲ ግና ቅድሚኡ እቲ ናይ ስራሕ ዝደልዩ ዝርዝር ዝሓዘ ወረቐታ ብእዩ ዘሎ
4: ክፉት ቦታ ረእሞ ዘይብልና
3: ናኖ ኣሕፈሮም ዓርከይ ሓንቲ ናይ ካሸር ሰራሕተኛ ደልዩ ንድዩ ዘሎ ኣነ ኻሪኸ ካብተን ዝርዝር ኣስማት ሓንቲ ዕድለኛ መሪፀ ክድውለለ
4: ሓራይ ፅቡቅ ኣብዚ ፋይል ብልዓል ለካ
3: ዋይ ኣብዛ ጥቃጃ ዘሎ
4: ከይደምዋነ
3: ሓራ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ ረ

0: ዝሓንድኽ ይካይዳዶ
1: ወይ ስ እንዲ ኣጋጣሚ ናብዚ እዳመፃኸ ሓደ ቀደም ዝፈልጦ ወዲ ረኺበስ እተካዳድንኡ ገለ መሊኡስ ፈፂሙ ደስ ኣይበለናይ ሕጎሰንን ሕጂ ናብ ስራሕ ወሲደ ጫማ ክዳውንቲ ከምርፆ ገለ ሓገዛት ከዓ ክገብረ ዝፀኒሐ
0: እዋይ ሜርስ እኳ እዛ መንግስቲ ሰማይሃ ኢለያ ፀንዓጊ
1: ወዲድንተገይረ
0: ርአ እዚኣ እውን የማነይቲ ዝገበረቶ ፀጋመይቲ ኣይትፍለጦ ትብል ጠቕሲ ስለ ተኽብሪ እዚኣ ከዓ ተወሳኺ ፅድቂ እዩ
1: እንታይ ድ መሲልካ መስፍን ሓወይ ነዛ ዘላትና ሓፃር ዕምርሲ እንዳተሓጋገዝና ክሰገርናዮ ፅቡቅ እዩ
0: ፅቡቅ ኣለኺ ዝበዝሕ ዕድሜና ከዓ ናይ ሰማይ ዕድመ ስለ ዝኾነ ሕጂ ክፅድቅ ተባሃለ ኣብኡ ከለ ከዓ ናይ ገነት ፓስፖርድ ክኻትሕዚ
1: ኣብ ገነትካ ፓስፖርድ ኣ
2: ሳሮንጓል እዩ ዝምስጋና ዘየ ድዮ ግን እታ ስራሕ ኣብዛ ትካልና ከምዘይኮነ ትፈለጥ ክለኹምሽ
3: እዎ ነጊርኩም ነንዲኹም ኣነ ስራሕ ጥራሕ እየ ዝደሊ ከምቲ ዝበልኩኹም መርዓይ ቀሪቡ ስለ ዘሎ ነቲ ውራይ ወዲ ውራይ ዝኾኑ ቁርብ ሓገዝ እንተኾነኒ ኢለ እዩ
2: ድሕሪ መርዓኸኸ ክትገድፍ እየ ድኺ
3: ኣይገድፎን በዓል ቤተይ እውን ጠቀም ስራሕ ስለ ዘይብሉ ሰሙን ተሓፂነ ናብዛ ስራሕ እየ ሎሚ ናብራ ተሓጊዝካ እዩ
2: ብጣዕሚ ፅቡቅ ዛጓል በደዛ ማናጀር ሞት ምፃና ባዕለይ ክወስደኪ
3: ሓራይ ፅቡቅ ንዓኹም በራ ሸጊረኩም ይኸን የለዩ
2: ዋ ንዓይዳ እንታይ ክተሸግርኒ ኩሉ ሰብ ካሓሓለፍነት እዩ ክዋፃእ ዘለዎ

0: በለን ረ ንሳ ብሚት ዝሃበካ ትልብ
1: ኣበይ ክረኸቡ እዚ ኣኮነ እዚ ፅባሕ ዝምርዓዎ ስራሕ ስለ ዘይብሉ ሲ ኣነ ባዕለይ ሰሪሐ ክሕጉዘ እያ ኮ እኮ ያ ክትብለን ፅኒሕ
2: ኣታ ኩርኳ ኣብ ዘይፈልጦ ጎደና ጥፋኣት ባሸም እዩምካኒ
3: ፅበል ሓሳዊ ኣምላኽ ንኽተማዘዝ እንኳ ይምሩ ሂብካ ግን እዚ ክሕደት እንቋዕ ቅድሚ መርዓ ኣይኮነ ኣምላኽ ብጣዕሚ እዩ
2: ሳሪ ሳሪ በጃኺ በጃኺ ብልበይ ኣይኮንኩት እዚ ይጋግኒ ብጃኺ ሳሪ
3: በልጃኺ ንዝኾነ ይኹን መሰናኸ ክስዕር ንዘይክእል ሰብ ክነብር ፈቓደኛ ስለ ዘይኮንኩ ወዲ ኣለኹ
0: ፅንሒ ምሳክትካ ደኢኺ
4: ኣነ ከምዚአን ዝኣመሰላ ደቂ ኣንስትዮ ማረአን ዝምስጣኒ ስለዚ ምሳ ክሰሪሓ ድሌታ ከዓ ክገብረላ እየ ቻው ዕና ጆ ኣንበሲት
2: ህወታ እያ መሳቐልካ ምሽ ኣብ ውላትካ ፅናሕካ ኣብ ውላትካ ፅናሕካ
5: ሓንጣግ ንዓይሲ ከም ዝፈሪኻኒ
1: ካብቲ ውህሉል ሕማቕ ዝገበርካኒ እዚኣ ሓንቲ እያ ገና ውጥነይ ክቕፅል እዩ ክቕፅል እዩ ክቕፅል እዩ
5: በልኣነ ከዓ ንዓኻ ከቃፅለካ ከቃፅለካ ከቃፅለካ

0: ኣብቲ ጥዑም ጨና መግቢ እናዝተማቐርካ ምስ ፍሉይ ምርኢት ሓጎስ እናተዘናግዕካ ዝሓልፍ ዝነበረ ግዜ እትኸስቦ ነገር ፍቕሪ እዮም። መምህርን ተምሃሮን ነቲ ኩሉ ሰብ መዓልታዊ ዝወስዶ መግቢ ንኸዳልዋ ተማሂረን ይመረቐ ብምንባርን ኣብቲ ኣዳራሽ ፍሉይ ጽባቐ ኣብ ገጽ ይንበብ። ጽባቐ ናይዛ መዓልቲ ሓያሎ ደቂ ተባዕትዮ ተሳቲፎም ምንባር እዩ። ብዙሓት ኣወዳት ክሽነ ዝእቶ ኣይመስሎም ውን። ይኹን እምበር ክሽነ ብዙሕ ጣዕሚ ትረኽበሉ። ኪንዮ ከብዲ ምምላእ ጥዑም ጨና ምስ ረኸብካ መንፈስካ ዝዓግበሉ ቤት ምዃኑ ኩሉ ሰብ ዝፈልጦ ሓቂ እዮም። ነዚ ስለ ዝተረድኡ ድማዮም እዞም ኣወዳት ንምድላው መግቢ ተዓጢቖምሉ ዘለዎም
1: ኣሎ። ካብ መብዛሕትኡ ሰብ ትሪኢኻ ኮኮ ዝመሃር ወይ ክሽነ ኣሰራርሓ መግቢ ዝመሃር ኣብ ደቂ ኣንስትዮ ዘሎ ወይ ገለ መለገለ ዝብሎ ከብዛሕት ኣሎ ሰው ክትሪኦ ትደሊኻ ክትፈለጥ እውን ሞያ ይፅላኒ ኣሎ። ተበግሶሎ እስከ ክትሰርሕ ክፍትን ትብልኻ ከም ወዲ መጠን ፍሉይ ነገር ክትገብርካ ብዙሕ ትምኒ ኢኻ። ስለዚ ካብዚ ኢለ ተበጊሰ ኣይሕፈረት ና መምህር ዝጋሃር ኢኻ ሓቂ ዘርባ ልዕሊ ደን ልዕሊ መምህር ኮይና ካ ሓጊዛትና ኣምላኽ መስገን ካብ ዝበፅሕና ኣለና።
0: ልዕሊ 50 ዙርያታት ኣመሪቕካ ካልእ መምርቕታ ምስራዕ ዝፈጥሮ ስምዒት ቀሊል ኣይኮነን። ኣብቲ ብዘይብኡ ዘይኮነልና ትምህርቲ መግቢ ንስድራ ቤተን ዝኾና ንመኣዛታት መግቢ ዝኽሽና ሸውሃትካ ከፊተን ጥዕናኻ ዝሕልው ኣዴታት ምፍራይ ቀሊል በረኸት ኣይኮነን። መምህር ዝጋርያ እውን እዝያ ገይራ ከማደን መምህርን ሓያል ዓመታት ሰሪሓ ጥራይ ዘይኮነ ንክንደይ ነዝሙያ ክምህራ እናደለያ ብሰርሕ ሕፅረት ገንዘብ ዘይተምሃራ እውን ባዕላ ምሂራተን ኣገናዕ ክትበሃል ዝግባእ ኣደያ። ስለዝኾነ ኢና ኣብቲ ታሪካዊ መመረቕታ ተምሃሮኣ ተረኺብና ነቲ ስነ ስርዓት ናባኹም ነብሎ ዘለና ተኸታተሉና።
2: ፅቡቅ ነይሩ እዚ ናይ ሓደ ዓመት ትምህርቲ ዝተምሃርናዮ ብጣዕሚ ፅቡቅ ኢናዛዝብና እዮ። ክትመሃር ተደሊኻ ከዓ ዝፅግመካ ነገር የለን። ኩሉ መደብ ተትሕዞ ንሕና ከም ሰብ ሓዳር መጠን ደቀና ናይ ንኮ ኩላ ግዜ እዛ ትምህርቲ ትካየድ ካብ ሰዓት 3 ክሳብ ሰዓት 6 ስለ ዝኾነት እቲ ናይ ንኮ ኩሉ ነገር ወዳዲእና ብትምህርቲ ዝፋኖ ተፋኒዩ ዝመፅእ ተመፅኡ ኣሬንጅ ጌርና ናብ ቤት ትምህርትና ፀገም ደምፃ ለና ነገር የለን። ንዓመት ከዓ መመላእታ ፅቡቅ ኢና ተማሂርና ብጣዕሚ ባህላውን ዘመናውን ኩሉ ምሰናይ ምዝንጉዕ ዝተዋሃደ ትምህርቲ ኢና ካይድናዩ። ዓመት ሙሉእ ሰ ኣይተረዳእልና ንዓና መምህር ዝጋሃርያ ከዓ ከምዚ ትሪኦ መምህር ዘይኮነት ኣደያ ናይ ኣደ ፍቕሪ ሂባ ኣደ ንደቃ ቤት ቤት

0: እዞም ኣብ ገዛ ከምኡ መሰረት ኣትሒዛ ካብ መጀመርያ ክሳብ መወዳእታ ከይተሰላቻቸና ንዓመት ሙሉእ እንዳተናፋፈቕና ነታ ክላስ ኢና ንኸዳ ነርና
1: ሓለምለኻዊ ስለ ዝኾነ ሓሓዱሽ ስለ ዝፍኖ ብሓቂ ኣሽተቻዊ ኣይኮነን ድፀ
2: ትፈትፈቶ ወይ ከዓ ተሃርፎ ማዓሸ ክኸይድ ትብሎ ወይ ማዓሸ ክሰርሕ

0: መዓልቲ ቆፂርካ ብዘይውዳእ ዓይነት ምግቢ ዘጌፀት እያ ዝነበረት ተምሃሮ ካብቲ ዝተምሃርኦን እናተነዳልየን ብምምፀን ካበየናይ ዓይነት ምግቢ ክትበልዕ ከም ዘለካ እዩ ዝሕብረካ። ከም ብዝሐን ዓይነት ምግቢ ብምምፁ ምግቢ ብስነ ፍልጠት እንተ ደኣ ተሰሪሑ ከከም ንደልዮ ጣዕምን ትርኢትን ክዳሎ ከም ዝኽእል ተገንዚብና።
1: ብልምዲ ትምሃሮ ኣሰራርሓ ምግቢ ኣሎ። ንኣብነት ኣብ ከተማ መፂናስ ኣሰራርሓ ምግቢ ኣሎ ንበል፣ ኣብ ገጠር ኬድካ እውን የለና ይብልን እንደ። ግን ብዓብዩ ኣብ ዝተፈላለየ ዘመናዊ ትፈልጥ ኢኻ። ብዙሕ ቀመማት ትመሃር ኢኻ፣ ብዙሕ ኣሰራርሓ ሜላታት ትመሃር ኢኻ። ብዓብዩ እቲ ኣጠቃቅማ ፎርኖ ከማን ክንብል እተ ኮይናስ ኣብ ካልእ ዓድታት ዘሎ ናብ ዝንበበ ይንኸውን ይኽእል እዩ። ብዛዕብኡ ፅቡቅ ነገር ትመሃር ኢኻ፣ ፍልልይ ኣለዎ። ኣብ ዝተማሂርከዮ ኣብ ዝበለፀ ደረጃ እውን ትበፅሓሉ ኢኻ፣ ትኸስበሉ ኢኻ። ክሰርሓለየ ዋላ ይትበል እውን ንገዛ ኸውን ረድት እዩ።
2: እቲ ቀደም ንጥቀመሉ ዋላ ዱባ ንበሎ ንኣብነት ሕጂሰ ባዕሉስ ዋላ ኣብ ብዙሕ ስድራ ቤታት ኣብ ብዙሕ ገዛ ኣይ ኣይን ፎቶን ኢና ይበሃል ዋላ ኣሕምልቲ። ሕጂ ግን ብጣዕሚ እዩ ኣገዳሲ ድባ ንባዕሉ ሲ ኣብ ፀብሒ ከም ፀብሒ ኮይኑ ይስራሕ፣ ኣብ ኬክ ይስራሕ፣ ኣብ ሜልመላታ ይስራሕ፣ ኣብ ኩሉ ዓይነት ይስራሕ። ሕጂ ምስ ተሰርሐ ግን እቲ ስኻ ሓደ ዓይነት ትፈልጦ ዝነበርካ ፀብሒ ትሰርሖ ጥራይ ዝነበርካ ድባ ኣብ ብዙሕ ዓይነት ኣትዮ ክትሪኦ ከለኻ እሞ ምስ ጣዕምካዮ ከዓ ዝያዳ ዕግበት ትረኽበሉ። ድሓር ከዓኒ ዋላ ዝበለስ ኣብ ክረምቲ በለሲ ቀሪፍካ ንግዜኡ ድብላዕ ዳኣ እምበር ንደቅኻ ንቁርሲ ንገለ ኣይተዳልዎን ኢኻ ነርካ። ዋላ ተገዚኡስ መሽምሽ ድጓሓፍ ነይሩ። ሕጂ ግን ብሜልሜላታ መልክዕ ኣዳሊኻ ንባዕሉ ዘይትቡን ኣብ ዝበዝሓሉ ዝያዳ ሕጂ ኣብ ዝኸበረሉ ዘይኮነስ ኣብ ዝበዝሓሉ ኣምፅኢኻ ሜልሜላታ ጌርካ ንደቅኻስ ጣዕሞቶም ኣብ ቁርሶም ክትቦም ከለኻስ ዓብዪ ለውጢ እዩ። ብዙሕ ነገር ማለት ክትጥቀመሉ ዘይትግደድ ዝነበርካ ሕጂ ግን ተሰሪሑ ምስ ረኣኻዮ እሞ ዝበለፀ ዋላ ብፕሮቲን ይኹን ዋላ ብዓይነት ኣሰራርሓ ይኹን ክትሪኦ ከለኻስ ብጣዕሚ እዩ ፅቡቅ። ንዓኻ ከዓ ትምህርቲ እዩ፣ ንደቅኻ ከዓ ዓብዪ ሓገዝ እዩ። ዋላ እውን ዓብዪ ሓገዝ እዩ። ሜልሜላታ ካብ ድኳን ክተምፃን ባዕልኻ ሰሪሕካ ክተዳልዋ ከለኻንሲ ነንበይኒ እዩ።

0: ክሽነ ዝሃብ ከያኣትእቱ ድስቲ እውን ትነፅጎ የብላን ይኹን እምበር ኩሉ ኣብ ድስቲ ዝኣተወ ጥዑም መግቢ የውፃእልካ ማለት ኣይኮነን ክንደይ ዝኣክል ትሕዝቶ ዓለካ እውን ኣይኮነን እትሕቶ ጥዑም መግቢ ምድላው ስነ ፍልጠት እዩ ኣብታ እትዕቅና ማንካን ሰዓታት ምብሳልን እዩ ዝምርኮስ ስለ ዝኾነ እተን ነዚ ተረድየን ዝተምሃራ መንእስያት ይኹና ኣዴታት ነዚ ትምህርቲ ብምውሳደን ብዙሕ ከም ዝተለውጣሉ እየን ዝገልፃ
1: መጀመርያ ንግሆ ብፕሮቲን ዝተመጣጠነ ብፕሮቲን ትሕዝቶ ዘለዎ ቁርሲ እንተቆሪስካ ፋዱስ ከዓ ብዓይነት ኣሕምልቲ ትትክኦ ምሸት ከዓ ፍኹስፎኽስ ዝበለ መግቢ እንዳመቓራሕካ ኣመጋግባ እወ ዓብ ክስተይ ኣለዎ ዓብ ለውጥ ኣለዎ ተማሂርናሉ ኢና እቲ ኣመጋግባና ክንሰርዕ ገይሩና ኣሎ ብጣዕሚ ፅቡቅ
2: ዋላ ክገድፎ ዶ ኢለ ነረ መጀመርታ መፅሓፍ ኣላ መፅሓፍ እንዳርእኹ ሰርሐ ይኽእል እየ ይብል ነረ ድሓር ግን ጣዕሚ ኣይስሕበካ እዩ እቲ ትሰርሖ መግቢ ከዓ ዝያዳ ብጣዕሚ ይጥዑም ኣብ ኩሉ ዓይነት መግቢ ኣሜል መላታ ይኹን ከምዚ ክትብሎ ፅንሐት ሰምሃር ናይ ቁልጥፍ ቁርሲ ንደቂኻ ከምዚ ማለት ጋዝ የብለይን ገለ የብለይን ከይብልካስ ናይ ስሉጥ ግብር ኣቢልካ ንደቅኻ ክተፋን ከለካ ዝስማዓካ ዓግበትሲ ወሰን የብሉን በቃ ሕጂ እሱ የተባብዓካ ዝያዳ ንክትምሃር ዝያዳ ንክትፈልጥ ከዓ እሱ የገድደካ

0: ገለ ቤት መግቢ ክኸፍቱ ገለ መምሃራን ክኾኑ እዚ እንተተሪፉ ድማ ንቤቶም ጥዑምን ጥዕኑ ዝተረጋገፀን መግቢ ኣዳልዮም እቲ ኩሉ ሰብ ዝብህጎ ጥዕና ናብ ሕብረተሰብና ከመሓላልፉ እያ ተተሓሳስብ።
1: ኣነ ነዘን ተምሃሮ እዚአን ፀፅቦ ምንየለን ከምዚ ኣነ ዋላ ኣብዚ በፂሐ እኳ ተደይበልኩ ሲ ድሓና ዓይተ ኣክለ ንረኺበ ኣለኹ እሰን ከዓ ኣብዝብፃሕ ልዕልና ክበፅሓ ልዕልና ከም ዝበፅሓ ፍሉጥ እንድዩ ንፉዕ ተምሃራይ ካብ መምህሩ ከም ድነፍዕ ኢና ንፈለጥ ንሕና መባእታ ንጊርና ያና ኣለና ንሳተን ግን ልዕልና እየን ክኾና ግድን እየን ቆልዑትን ልዕልና ከም ዝኾና ኢና ንፈልጥ ክትሪአን ከለካ ትሕጎስ ናይ ብሓቂ ትምህርቲ ዝኸፈታ ኣለዋ ከምዝናሃና ድሰርሓሉ እውን ኣለዋ ብሓቂኻ ትሕጎስ ተመሓላለፉ ትብል ሕጂ ኣባ ኸጥራይ እንድሕር ኮይኑ ግን ሰብ እውን ኣይምረኸብናን ኣይምሃርናን 52 ግዜ ኣይኮነን ሓሙሽተ ግዜ እውን ኣይምመረቕናን እሰርሓሉ ወይ ጥቀማሉ ኣለዋ ኢልካ ተሓስብ ዳሓር ዋላ ክረኽባካ ከልዋስ መንበረይ ከምዚ እንደ ኮይኑ ኣብ ከምዚ ስራሕ እንደ ረኺበ ገለ ክብላካ ከልዋስ ክትቅፅሎ ትዳፋፋእ ማለት ነቲ ስራሕ ሲ ክትቅፅሎ ትዳፋፋእ እጂ ኣነ ከዓ ክንዲዚ ተምሃሮ ብዙሓት ምሂረ ወይ ክንዲዚ ነይረን ኣይኮንኩን ዝብል ዘለኹም ጓላተን ውሕዳት ኮይነን ሲ ኣብ ፍረን ተበፂሐን እሱ ጥራይ ዝኣክለካ እሱ ጥራይ ከኣክለኒንዓይ ኣነ ከምኡ እየ ዝብል ካብ ቅድመ ከምዚ በፂሐን ተምሃሮ ገለ ከምዚ ኣይኮንኩን እተን ዘለዋ ሲ ኣበይ በፂሐን ኣበይ በፂሐን ኢለ ድሃይ ንድሓት
2: ኣብዚ ናይ መወዳእታ ዓመት ናይ ትምህርትና መመረቕታ ስለ ዝበፃሕና ብጣዕሚ ሓጎስ ይስማዓኒ ዝያዳ ከመስግና ዝደሊኻ ንመምህር ዝገሃርያ ምስ ደቃ ደቃስ ኣብ ዝመፅሉ ግዜ ዝኾነ ካብ ደገ ድመፀ ሰብሲ ክዘናጋዕ ክፃወት ምስ ዕርክቱ ግዜ ክሕልፍ ጥራይ ድደሊ ደቃ ግን ግዜኦም ሰዊኦም ንዓና ናይ ብሓቂ ዘይንፈልጦ ካብ መፅሓፍ ወፃኢ ኣብኡ ዝረኣይዎ ብዙሕ ምሂሮምና ዶክተር ሙሴ ከምኡውን ሰምሃር ጓላ ብጣዕሚ ኢና ነመስግኖም መምህር ዝጋሃርያ ከዓኒ ብጣዕሚ ነመስግና ኣደን መምህርን እያ ብደይቀል ዓለም
0: ወዲ ሰብ ክሳብ ዝሃለወ ምድላዊ መግቢ ኣይቋረፀን መዓልታዊ ሓድሽ ትምህርቲ እዩ ዝወፅእ ስለ ዝኾነ ንህሉ መፅናዕትታት ዓለምና ተወከሰት ብዘይ ምሕላል እትምህር ዘላ መምህር ዝጋሃርያ ምስጋና ይግብኣ ንተመረቕቲ እንኳዕ ሓጎሰክን ኣሰራዲኸን የስዕብክን ኢልና ክንፈለየኩም ብርኹ ሰንበት ኣለኹ።

0: ትምባል ስለ ዝመረፀ መራሕትን ልሂቃንን ስርዓት ብልፅግና ንባሕርን ኣፍ ደገ ባሕርን ኣመልኪቶም ወግሐ ፀብሐ ዘቕርብዎም ዘለዎ ሓደስቲ ዘስደምሙ ሓሳባት መትሓዚ የብሎምን።
1: ወደ ባህር ዳርቻ ከመሄድ ባህሩን በቦይ ቀዶ ዳርቻውን ማምጣት የሚል ኣማራጭ የሚያቀርቡ ምሁራን ኣሉ።
0: ኣፍ ደገ ባሕሪ ንምርካብ ኢትዮጵያ ናብ ባሕሪ ካብ እትጓዓዝ ስለምንታይ ባሕሪ ናብ ኢትዮጵያ ዘይመፅእ
2: ውሃው ያው ግራውንድ ብሬኪንግ ሲለቀቅ

0: ይገባል። በቃ ተገናኘ ማለት ነው። ቀይ ባህርን አሳፋ ነው ማለት ነው። በሌላ አባባል ማለት ነው
1: እት ወደ ምስተሐንጸ ማይፍኖ በቃ ተራኺቡ ማለት ነው። ንቀይህ ባህሪ አስፊህናዮ ማለት ነው።
2: ከዚህ ጀምረን እስከ አሰብ ድረስ ያለው አካባቢ ብንቆፍር
1: ካብዚ ጀሚርና ክሳብ ከባቢ ዓሰብን ቀይሕ ባሕርን ምስንኩዕት ውፅኢቱ ከመይ ክኸውን
2: ምፅዋዕ ነበጠቀም ነበረ። ያ ካልተሳካ ግን በራሳችን ምን ወደቦች መፍጠር እንችላለን የሚለውን
1: ብምፅዋዕ ክንጥቀም ዩነይሩ ድሌትና ንሱ ዘይከኣል እንተኮይኑ ግን ባዕልና ወደባትና ክንፈጥር ንኽእል ኢና። ብሔረ ዓፈርን መሬቱን ሓደ ካብቲ ከም መጣልዒ ክኾኖም ዝፈሓሓርዎ ዘለዉ ኣጀንዳ እዩ። ብሔረ ዓፈር ኢትዮጵያዊ ይብሉን ኣለዉ።
3: እንደውም ሎክላንድ መሆን ያለባት ኤርትራ እንጂ የአፋር ህዝብ አይደለም።
1: ኣብ ኩሉ ዘሎ ሶማላዊ ባሕር እናተጠቕመ ኣብ ኢትዮጵያ ዘሎ ሶማላዊ እንታይ ስለ ዝበደለ እዩ ተኸልኪሉ ዘሎ?
4: ህዝብ እዚህም ካለ እዚያም ካለ ለምንድን ነው ለብቻ የተከለከለው?
1: ትምባል ስለዝመረፀ ንኣሜሪካ፣ ቻይና፣ ሩስያ፣ ኤውሮጳን ኣፍሪቃን ተዛሪበ ኣለኹ።
5: እባካችሁን ሸምግሉንና መፍትሄ ኣምጡሉ። ቀይ ባህርን ኢትዮጵያ ለማጣት 30 ዓመት ከዚያ በላይ የወሰደ ትግል ነበር ታውቃላችሁ። ሌላ 30 ዓመት ያስፈልጋታል ብዬ ግን አላስብም።
6: የፋኖን ኃይሎች ማሸነፍ ያልቻለ መንግስት ነው ያለ
1: ትምባል ስለዚህ ማለት ነው። ሰነዳዊት ፊልም ኣብ ኤሪ ቲቪ ረቡዕ 9:25 ምሸት ድሕር ዜና ትግርኛ ከምኡውን ኣብ ድግማ ቀዳም 12:50 ቀትሪ ድሕሪ ዜና ትግርኛ ትምባል ስለዝመረፀ ሰነዳዊት ፊልም ኣብ ኤሪ ቲቪ።
7: ሃገርን ሃገራውነትን ኣብ ልክዕ ግዜን ሰዓትን ዝተንፀባርቐሉ ህሞት እዩ። ኣበይ ሃገራት ዓለም ዝቕመጡ ክንሶም ሃገር ከም ፀሓይ ብራቕ ዘቋምቱ ኤርትራ ዝወለደቶም ደቂ ሓንቲ ማህፀን ኣብ ሓደ ቅርዓት ተኣኪቦም ዘለዎም ፍቕሪ ሃገር ክገልፁ ምዕዛብ ሓደ ካብቲ ተምሳጥ ዝፈጠረልና ኣጋጣሚ እዩ ነይሩ። ሽሕኳ ብስደት ካብ ዓዶም እንተረሓቑ መንፈሶም ምሳገሮም እዩ። ኣብ ስደት ዝተወለዱ ፍረ ከርሶም ብባህሊ ባዕዳውያን ተዋሒጦም ካብ ህዝቦምን ሃገሮምን ከይፍለዩ ብዓብኢ ድማ ኤርትራዊ ክብርታት ከይንፈጎም ምስ ባህሎምን ክብርታቶምን ክላለዩ ዝኽእልሉ ኣጋጣሚ ክፈጥሩ ዝረአዩ። ናይ ሎሚ ትሕዝቶ መደብና እውን ነዚ ድድስሲ ክኸውን ሰናይ ምክትታል።

0: ኣብ ሃገረ ስዊዘርላንድ ከተማ ጀኔቫ ዝመፁ ኤርትራውያን እዮም። ኣብቲ ዝተወደበ ናይ ዑደት መደብ ብሓባት ተጠርኒፎም ታሪካዊ ቦታታት ክበፅሑ ምስ ሃገሮምን ህዝቦምን ክላለዩ ዝዓለመ እዩ ነይሩ። ሰንሰለት ዓድነት ከይብትኽ እቶም ኣብ ስደት ተወሊዶም ዝዓበዩ ዜጋታት እንታይነት ሃገሮም ክፈልጡ ብዓብኡ ስምዒት ሃገራውነት ሓዲርዎም መንነቶም ክፈልጡ ሓደ ካብቲ ዕላማታት ናይቲ ዝተወደበ ዑደት እዩ።
1: ንሕና ናብቶም መንእስያት ኢና ዝተውዒልና። እቲ ፀገም ደስተውዓልናሉ እቶም መንእስያት ከም ተረዳእና ብስድሮኦም ሓሊፎም እዮም ኤርትራውያን ክኾኑ ስለ ዝተሰምዖም እዩ መጀመርታ ተረዲእና። ግን ሓንቲ ነገር ኣስተውዒልና እቶም መጀመርታ ደስተውዓልና ኣሎ ኣብ በዓልና ፅነት ክኾን ከሎ እቶም ስድራ ባንዴራ ኤርትራ ገይሮም ገለ መለኸዱ እቶም ኣውልዑት ግን ኖ ብዙሕ ኣይኮነን። ግን ካብ ደገ ምስ ወፁ ትምህርቲ ክኸዱ ስፖርቲ ክኸዱ ታብ ማልያ ኤርትራ ኩሉ ግዜ ገብርዋ ሕጂ ክንዘራረቦም ከለና ነቶም ስድራ ነቶም መንእስያትን ሓደ ኣይኮነን። ሕጂ ሓቲትናዮም ከመይ ይርእይዎ ኤርትራ ኢልናዮም ንሕና ዓድና ንፈቱ ኢና። ግን ንዕና ኢልኩም ሒዝኩምና ትኸዱ ገዛ ገዛ ተእትውና ካቴድራል ዘዊርኩም ካ ትመልሱና ዓድና ሳይ ንፈልጦን ኢና ስለ ድበሉ ናብኣቶም መፅናዕቲ ኣስተውዒልና ማለት እዩ። ሕጂ እቲ ዘሎ ክንውሱኖ ይደለናን በርከ እሶም ከንታይ እዮም ድደልዩ ከነስተውዕሉ ንደሊና ዳርጋ 3ለስተ ዓመት ወሲድልና ክነፅንዖ ከመይ ስለምንታይ እንታይ ትድልየቶም እንታይ ምደ ይፈትውዎ

ትቐንዲ ዘገደሰና እቲ ዓብዪ ናተ ዕድመ ዘለዎ ኩሉ ግዜ ደይ ዓደይ ክምለስ ዳበለ እዩ ዝነብር ነይሩ። እቲ ካልኣይ ወለዶ ምስ ተወለደ እቲ ባሊ ናይቲ ዓዲ ጥራሕ እዩ ኣስተውዒሉ፣ ኣብቲ ኢኮኖሚ ናይቲ ዓዲ እውን ኣትዩ። ግን ሓንቲ ነገር ፀገም ነይራ፣ እቲ ናቱ ሱር ፅቡቅ ገይሩ ፈልጦ ድ ኣይፈልጦን እዩ ንሳ ኣነ ዝኩሉ ገስጋስ ገይራቶ ኢኻብ ኩሉ ከዓ እቲ ካልኣይ ወለዶ ንድሕድሒዝካ ሳልሳይ ወለዶ ከሲርካ ያ ነዚኡ ነዚ ክገብር ግን ነቲ ካልኣይ ወለዶ እቲ ድሌቱ እቲ ሓሳባቱ ምፅናዕ ድሊ ነይሩ። ሰለስተ ዓመት ወሲድልና ዳሓነእቶዋ ሰምሃር መሓሪ ሱዚ ኣስመሮም ተስፋይ ኣደለት ኸስተ ብዙሕ መፅናዕቲ ተጋጊዘን ግን ነዚ ኩሎ ንገብሮ ቤት ፅሕፈት ዓብዪ ዓብዪ ዓብዪ ኣብዑቀ ይኮነና ኮይኑና ማለት ሃፍቶም እስማ እስማዒል ተወልደ በቲ ዝነበረሉ ግዜ ካብቲ መጀመርታ ትሒዞም እውን ንሳቶም ካብ መንእስያት ስለ ዝኾኑ ኣተሓሳስቦኦም ማች ክገብር ክራኸብ ስለ ድኽእል ብዙሖም ነዚ ዕደት ክንገብር ምትሕግጋስ ገይሮምና

0: ዕላምኡ ሃገራዊ ከም ትድበልኩ ኸ ሃገራውነት ዓድኻ መርኣይ ምስ ዓድኻ ምልላይ እቶም ዘይፈልጥዎ ቆልዑ ብዙሕ ዘይመላለሱ ክህሉ ክእሉ በቃ ንምፍላጥ ንዓድኻ ምልላይ እዩ ተቐንዲ። እቲ ምልላዮም ብጣዕሚ እዩ ደስ ዝብለካ። ዓዶም ንክፈልጡ ከዓ ግዴታ እዩ ሻሎ። እንድሕር ደኣኒ ዓድኻ ዘይፈለጥካስ መን ምዃንካ ከማ ናይ ትፈልጥኒ ኢኻ ማለት እዩ። ግድን ዓድኻስ ክትፈልጥ ኣለካ፣ ስድራ ቤትካ ኩሉ ነገር ክትፈልጥ ክትክእል ኣለካ። ነቶም ዘይፈልጡ ከዓ ብጣዕሚ ኣነ ብወገነይ ብጣዕሚ ፅቡቅ ኢለ እየ ዝገልፆ።
1: ዕላማ እቲ መደብ ካብ ስዊስ እዮም ተጠርኒፎም መፂኦም። ኣነ ቀዲመ ዮም ኣብዚ ነይረ ዕድል ከዓ ስለ ዝረኽብኩ ምስኦም ቱር ክገብር ዕድል ረኺበ። እቲ ዕላማ ንዓድኻ ንዓድና ፅቡቅ ጌርና ክንፈልጣ፣ ታሪክና ክርዳእና፣ ታሪክ ቦታታት ክንርኢ፣ ፅቡቅ ጌርና ክንላለይ ድዩ ከምኡ እዩ ዕላማ።

ኣብ ዝተፈላለዩ ታሪካዊ ቦታታት እዮም ዑደት ኣካይዶም። ካብ ከተማ ኣስመራ ተበጊሶም ታሪካዊ ህንፃታት ዝዳሰሰ ዑደት ድሕሪ ምክያድ ድማ ኣብቲ ዓበብ ፕሮጀክት ዝካየደሉ ዘሎ ዲጋ ዓድሃሎን ከባቢኡን በፂሖም ክሳብ ኣሎ ዝተባሃለ ታሪካዊ ሓዘል ቦታታት ብምምፃሕ ንሰለስተ ሳምንቲ ዝወሰደ ዑደት ኣካይዶም።

በጻሕናዮ መጀመርያ ኣብ ውሽጢ ከተማ ኣስመራ ኢና ጀሚርና። ኣብ ብዙሕ ከተማታት ከድና፣ ኣብ ብዙሕ ቦታታት ከድና፣ በዓል ፍያት በፂሕና ኩሉ እቲ ማለት ኣብ ደዲ ከድናዮስ መግለፂ ነይርዎ። ሕጂ እቲ ዝገለፁልና እዚ ለኳ ተደይ ኣበልክዎ ብጣዕሚ ግን መሳጢ መግለፂ ነይሩ። በዓል ፍያት ኹን ኣብ በዓል እዚ ስኒማ ኣዝመራ ውሽጢ ኣቲና ኩሉ ገሊፆምልናቶም ምሳና ዝነበሩ ብዛዕባ እዚ ናይ ሆቴል ከረን ሆቴል ይበሃል እወ በዓል እሱ በዓል እዚ ፋርማሲታት፣ መስጊድ፣ ቤተክርስትያን፣ መደበር ብጣዕሚ ፅቡቅ እኒሄ። ማተሰ ኩሉ ዋላ ንፍለጦ ክም ዝበልክኩስ እቲ ክገልፁልካ ከሎ ግን ብጣዕሚ መስጠካ በርኣነስ ኣብ ዓደይ ተወሊድ ዓበየ ኣብ ዓደይ ዓባይ ኮይነ እየ ወፅ ግን ዋላ ሕጂ መደበር እናፈለጥናዮስ ክገልፁልካ ከሎ ከዓ መልሹ መስጠካ

0: ካልኦት ዞባታት ብዓድሃሎኢና ጀሚርና ዓድሃሎ ርኢና ኣነ ኳ ስድራ በዓየ ዲ ሓምሳየ ካብኡ ንኽእል ግን ርኢናዮ ብጣዕሚ ደስ ዝብል እዩ። ካብኡ ከዓ ንሓልሓለ ከድና ኣብቲ ናይ ከብቲ ዘለውኦ ርኢና ገሊፆምልና ከኣሱ እንታየን ካበይ መፅአን እንታይ ክሕለባ ከመይ ከአን ድነብራ ኩሉ በቃ ገሊፆምልና።
1: እንቋ ብድሓን መፀኹም ኣራይ ዘለዋነ ሰለስተ ዓሌት ከብቲ እየን ሆሎስታይን ፍሬጃን ብራውኒ ስዊዝ ሰመንታል እየን ዝበሃላ። እተን ሆሎስታይን ፍሬጃን ንብለን እተን ፀሊምን ፃዕዳን ብራውኒ ስዊዝ ንብለን እተን ፋሓሮት እተን ሰመንታል ንብለን ከዓ እተን ቀይሕን ፃዕዳን እየን።
0: መሊስና ከንሓልሓለ ከዓ መንደፈራ ከድና ኣብኡ ተመሲሕና ከዓ ገርገራ ከድና ገርገራውን ከምኡ ካልኣይ ሳልሳይ ግዜ ኣነ ግን ብጣዕሚ መሳጢ ነይሩ እንታይ ሞ ተውፃሉ ኢኻ

ባንኪ ፅቡቅ ነይሩ ንዓድና ፅቡቅ ጌና ዝተላለየና ሉ ግዜ እዩ። ኣነ ካልኣይ ግዜ ኣብ ኤርትራ ዝመፅእ ዘለኹ መጀመርታ ኣብ ኣስመራ ንማሳዋን ጥራሕ ከይደ፣ ግን ኣብ ኣስመራ ከማን ፅቡቅ ገይሩ መግለፂታት ተገይሩልና ታሪክ ቦታታት ርኢና ኩሉ ነገር ሲ ኩሉ ቦታታት ተሰቂልና ንሓልፎ ዝነበርና ብዙሕ ታሪክ ከም ዘለዎ ፈሊጥና፣ ፅቡቅ መግለፂታት ተገይሩልና ካብ ኣስመራ ከማን መፂና ብዙሕ ቦታታት ርኢና ተዘናጊዕና ዓድና ፅቡቅ ገና ርኢና እያ።

ብናተይ ወገን ክዛረብ ማለት ብናተይ ሓሳብ ማለት ብጣዕሚ ይፈትየ እዩ። ስድራይ ኣላልዮምን እንዲኦም ነቲ ሃገር ግን ኣውራ ዝፈተኽዎ ኣብቲ ቱር እንታይ እዩ ሰብ መፅኡ ብዛዕባ እቲ ናቱ ሕጂ ከምቲ ኣንተ ወይ ዝበለቶ ምፅላል ናይ ኣስመራ ነይሩ። ኣብ ኣስመራ ዝነበረ ሕጂ ኩሉ ሰብ ፍያት ይፈልጦ እዩ። ግን ታሪኹ ምስ ዕለቱ መን እዩ ሰሪሕዋ ብኸመይ ክነግሩካ ከለዉ ወይ ኣብ መገድታት ንረኽቦ ቦታታት ክገልፁልካ ከለዉ ኣውራ ደስ ዝብለካ። ኣነ ከም ናተይ ማለተይ ካብ ከምዚ ዓመት ተሰሪሑ ክስቶ ሰሪሕዋ ክበሃል ከሎ ብጣዕሚ ይፈትዮ እዩ። ከምኡ ከዓ እቲ ቦታታት ዝኸድናዮ ከረንዲዩ መንደፈራ ክነግሩና ከሎ መዓስ እንታይ ከመይ ብጣዕሚ ደስ ዝብለካ።

ኣብ ደገ ተወሊዶም ዝዓበዩ ኣብ ንስ ዕድሚኦም ናብ ስደት ዝተሰዱ መንእስያት ኣብተን ዝዓበዩለን ዝተማሃሩለን ሂወቶም ዝመርሑለንን ሃገራት መንነቶምን ሰብኣዊ ክብርታቶምን ዓቂቦም ስነኣእምራዊ ርግኣትን ቅሳነትን ዘለዎ ፃንሖት ብሂወት ክሓልፉን ብዙሕ ብድሆታት ስደት ከም ዘጋጥሞም ርእሰ ርጉፅ እዩ። ስድራ ቤት ዝዓበየ ሓላፍነት ተሰኪሞም ብባህሊ ባዕዳውያን ተዋሒጦም መንነቶም ከየህስሱ ዝዓበየ ተራ ክፃወቱ ከም ዘለዎም ርእሰ ርጉፅ እዩ።

بحق امبورتانت تورينيرو معنا سبيشالي معاي سالساي جينيريشن ندق اي منتان مجمرتا غيزي سلد موصدولو نغالي ودي كن عامت فرعاني نيرو سو اي زكروني حجيتي قدما علما ندق اي منتان كلاديو مستي هاجر مستي باهلي مستي هيستوريكال ሳያነራትያ ቀዳማይ ዕላማ ብኡ ምክንያቴ ምስማዕኹ ኣብ ጀኒቫ ዓሲ ነይሩ ከምዚ መስከረም ይነይሩ ከምዚ ዕላል ቀሊል ዕላል ይነይሩ ድሕረ ምስማዕኹዎ ኦ ንገርኒ እቲ ኮንፈርሜሽን ክህሉ ከሎ ሽዑ በቃ ተመዝጊበ ኖቨምበር ኖቨምበር ተመዝጊበ ስንታያኒ ኣብ ወፃየ ተወሊደ ዩኖ ካልኣይ ጀነሬሽን እዩ ሕጂ ስድራይ ነፃነት ምስ ኾነት ሰዲዶም መይመላለስ ነረ ንኤርትራ ግን እቲ ማእኸል ከተማ ዘዊረ የወ ስኢለ የወ ግን እቲ ንዓይ ግን እቲ ሓድሽ ዝነበረ እቲ መግለፂ ኣይነበረንን ሕጂ ናይ ብሓቂ እቲ ኢንጂነር ኣብቲ ሂስቶሪካል ቦታ ወሲዱና ዝፈላለየ ቦታታት ወሲዱና ስኢለ የወ ግን እቲ መግለፂ ዝሃበና ጨሪሰ ኣይረኸብኮ ናብ ኢንተርነት እዩ ዘይኮነ ሕጂ ንዓይ ድማ ብዙሕ ተማሂረ ንደቂ ንዕሙ ኸማን ሓድሽ እዩ ነይሩ ግን ናይ ወደይ 9 ዓመት እዩ ደለዎ ብዙሕ ኣይዛረምኒ ማለት ብዙሕ ኣይገልፅኒ እቲ ናቱ ስምዒት ግን ክልተ ነገር ነጊሩኒ ቀዳማይ ነገር ኣብቲ ሄሪቴጅ ኦፊስ ምስከድና ናይ 3D ማኬት ኣሪኦምና 3 ዲመንሽን ብኮምፒተር ዝተገበረት ናይ ኣስመራ ሕጂ ንዓ ምስራየ ኢሉኒ ማማ ኣብ ጀኒቫ ምስ ተመለስኩ ልቅዕ ከምኣ ብሌጎ ገይረ ክገብራ የ ዕላማ ናይ ስራሕ ናይ ሂወት ክገጸለ ይኽኢሉ ኢሉ ማማ ምስ ተመለስኩ ናይ ኢንጂነሪንግ ተማሂረ ናተይ ትካል ምስ ከፈትኩ ሓላፊ ኮይነይ ናትያ ትካል ምሳይ ዝሰርሑ ንኤርትራ ተመሊሰ ሓንቲ ኮመርሻል ሰንተር ኣብ ጀኒቫ ላ ባሌክሰር ትበሃል ይፈትዋ እዩ ናብኡ ምኻል ስለዚ ፈትዋ ከምኣ ዝኾነት ኮመርሻል ሰንተር ክሰርሓላየ ኢሉኒ ሕጂ ከምኡ ምስ በለኒ ናይ ብሓቂ ተሓጉሸ ንክልተ ነገር ቀዳማይ ነገር እስካብ ሕጂ ናይ ዕላማ ሂወት ብዙሕ ኣይነበሮን ኣብዚያ ግን መፂኡ ዕላማ ናይ ሂወቱ እንታይ ከም ትገብር ኣርዩኒ ካልኣይ ድማ ንኤርትራ ምስርሓላ ኸማን ካልኣይ ማለት ተሓጉሸ እያ

ኣብ ደገ ዝዓበዩ ኤርትራውያን ቋንቋም ኣፅርዮም ባህሎም ፈሊጦም ሃገሮምን መንነቶምን ኣዳቂቖም ፈሊጦም ኣብ ሃገር እትሓቱ ዕላማታት ዜግነት ክሳብ ምስታፍ ተማጣጢሮም ንኩሉ ተፃዊሮም ክዕወቱ ምርኣይ ንዓወት ዝካየደሉ ፃዕርታት ዕላማታትን ዘጉልሕ እዩ። እቲ ዝተካየደ ዑደት እውን ካብቶም ዝተገለፁ ዕላማታት ሓደ እዩ።

ላማ ከምቲ ዝበልኩ ኺ ታሪክ ንምፍላጥ ማለት መዓዝ ተሰሪሑ ብኸመይ ተሰሪሑ ኣነ ሕጂ ብናተይ ወገን ብዙሕ ነገር

0: ተማሂረ ወላ እንተፈለጥኩ እቲ ቦታታት ስድራይ ወላ ወሲዶምኒ እንዲዮም ቅድሚ ሕጂ ግን ኣውራ ካብ ዕለት ክንቲ እዚ ክስቶ ሰሪሕዋ ክስቶ ኣቢልዋ ክትበሃል ከለኻ እሱ እዩ ነይሩ ዕላምኡ ምፍላጥ ንደቅና ከዓ ምልላይ። ሕጂ ኣነ ክልተ ቆልዑት ኣለውኒ ነዚ ዓዲ ሪኦማ ምስ ታሪኹ ፈሊጦማ ማለት እዩ
1: ኩልሻ ብዛዕባ ዓደይ ክመሃር ኣነ ኩሉ ፃዕሪ ይገብር እየ ከነብብ ቪድዮታት ክርኢ ግን ከዓ ተንብቦን ብኣካልካ ከድካ ትሪኦ ዝተፈላለዩ ሰውሕጂ ፅቡቅ ገይረ እቲ ግራስፕ ገይረ እዩ ናትና ሂስትሪ ናትና ታሪክ ፅቡቅ ገይረ ብቲዮሪ ጥራሕ ዘይኮነ ብኣካል ከዓ ስለዝረእኽዎ ይጠቕመና እዩ ማለት እዩ። ብዙሕ ሰባት ረኪብና ብቲ መንገዲ ሕጂ ብዙሕ ታሪካዊ ቦታታት ዲጋታት ኩሉ ስለ ዝረአና ፅቡቅ ገና ተላለዩና ኣለናዎ
2: ዋላ እኳ ካብኣቶም መልሲ ኣይትርከብ ትሪኦ ኢኻ ትፈልጦ ኢኻ ግድን ካ ይክህልዎ ምክንያቱ ለም ዘበን ከምዚ ኣርኦም ኣለው ንዓመታ ከምኡ ተጠኒፉ ንድሕ መፅኡ እቲ መንእስ እቶም ቆልዑ እቲ ስድራ ቤት ሕጂ ደይመፁ እውን ክመፅኦም ማለት እዩ። ሕጂ ብጣዕሚ እየ መሳጢ ብጣዕሚ ነቶም ቆልዑ ሰ ዋላ ኣይግለፅዎስ ይረአየካ እዩ።
3: ብዕለት 22 ሓምለ ድማ ኣብ ኣዳራሽ ሃኮስአ ነቲ ንሰለስተ ሳምንታት ዝተኻየዱ ዕደት መኸተምታ ተኻይዱሉ።

0: እዚ ሰላምታና ተቐበሉ ፈንዎና ብምክትታል እትርከቡ ዝኸበርኩምን ዝኸበርክንን ተኸታተልትና ከመይ ትውዕሉ ፍርቂ መዓልትን ፈረቓን ኣኺሉ ንሎም 34 ነሓሰ ዝተዳልወ ሃገራውን ኣህጉራውን ዜናታት ሒዘልኩም ቀሪበ ዘለኹ ኤፍረም ግዴ ንምክትታልኩም ብኽብሪ እናዓደምኩ ኸዓ ብቐንዲ ኣርእስተ ዜና ፍልም ሓላፊ ውድባዊ ጉዳያት ህግደፍ ንተሳተፍቲ ፌስቲቫል ኤርትራውያን ነበርቲ ሕቡራት መንግስታት ኣሜሪካ ሰሚናር ኣካይዱ ኣዛዚ ማእከል ስልጠና ሃገራዊ ኣገልግሎት ንኣባላት መበል 39 ዙርያ መግለፂ ሂቦም ኣብ ዞባ ደቡብ ዝወቕዐ ህቦብላን ንፋስን ዝተሓወሶ ብርቱዕ ዝናብ ኣብ ህይወት ጥሪትን ዘራእትን ጉድኣት ኣውሪዶም ፖላንድ ፀጥታዊ ስግኣት ንምምካት ምስ ካልኦት ኣባላት ኔቶ ትገብሮ ወተሃድራውን ፀጥታውን ውዕላት ተስፈሐላ ኢንዶኔዥያን ታይላንድን እስትራቴጂካዊ ሽርክነተን ከማዕብላ ዘኽእለን ስምምዕ ተፈራሪመን ኣብ ህንዲ ብሓደጋታት ዕልቕልቕ ከቢድ ሰብኣውን ንዋታውን ክሳራ ከም ዝወረደ ተገሊጹ መበል 52 ዓመታዊ ፌስቲቫል ኤርትራውያን ነበርቲ ሕቡራት መንግስታት ኣሜሪካ ካብ 31 ሓምለ ክሳብ ትማሊ 3 ነሓሰ ኣብ ከተማ ዳላስ ምክያዱ ዝፍለጥ እዮም ሓላፊ ውድባዊ ጉዳያት ህግደፍ ኣቶ ዮሱፍ ሳይቅ ከዓ ንተሳተፍቲ ሰሚናር ኣካይድሎም ካብቲ ቦታ ዝበፅሐና ሓበሬታ ብመልክዕ ፀብጻብ ተዳሊሎ እስጢፋኖስ ግርማይ ከቕርቦ እዩ
1: ሓላፊ ውድባዊ ጉዳያት ህግደፍ ኣቶ ዩሱፍ ሳይቅ ነተሳተፍቲ መበል 52 ዓመታዊ ፌስቲቫል ኤርትራውያን ነበርቲ ሕቡራት መንግስታት ኣሜሪካ ሰሚናር ኣካይዶም ኣብቲ ኣብ ህልው ኩነታት ሃገር ብመንፅር ዞባውን ዓለማውን ምዕባለታት ዘተኮረ ሰሚናር ኣቶ ዩሱፍ ህዝቢ ኤርትራ ሳላቲ ኣብ ነዊሕ ናይ ቃልሲ ዓመታት ዝሃነፆ ሓድነትን ዝኾስኮሶ ክብርታትን ነዊሕ ናይ ተፃብኦታትን መኸትን መድረኻት ሓሊፉ ኣብ ዘተኣማምን ደረጃ ከም ዝበፅሐ ብምጥቃስ ከም ውፅኢቱ ኤርትራ ኣብ ዞባ ቀርኒ ኣፍሪቃን ቀይሕ ባሕርን ሰላም ንምዕቃብን ፀጥታ ንምስፋንን ኣገዳሲ ተራ ክትፃወት ብቕዓት ዘለዋ ሓይሊ ሰላም ኮይና ከም ዘላ ኣስሚሩሎም ኣቶ ዩሱፍ ወሲኹ ምስቲ ተኸሲቱ ዘሎ ተሃዋሲ ዓለማዊ ኩነታትን ዘይርጉእነት ዞባ ቀርኒ ኣፍሪቃን ብምዝማድ ኣብ ቅድሜና ዘለዉ ብድሆታት ቀለልቲ እኳ እንተዘይኮኑ ዝጨበጥናዮም ዓወታት ዓቂምናን ዘለውና ዕድላት ኣጎልቢትናን ኤርትራ ብልዑል ተሳትፎ ኣብ ውሽጥን ወፃእን ዝነብር ህዝባ ንቕድሚት ክትስጎም ዘኽእላ ኩነታት ተፈጢሩ ከም ዘሎ ነዚ ብዝበለፀ ዘተኣማምን ንምግባር ድማ ሃገራዊ ሓድነትና ከነደልድል ቁጠባና ከነመሓይሽ ኩለንትናዊ ተሳትፎ ዜጋታት ከነዕዝዝ ብፍላይ ድማ ኣብ ወፃኢ ዝነብሩ ኤርትራውያን ሞያውን ቁጠባውን ኣበርክቶኦም ክሕይሉ ከም ዝግባእ ኣዘኻኺሮም ዓመታዊ ፌስቲቫል ኤርትራውያን ነበርቲ ሕቡራት መንግስታት ኣሜሪካ ጽንዓትና ወሓስና ኣብ ትሕቲ ዝብል ቴማ በተሳትፎ ዓሰርተታት ኣሸሓት ዜጋታትን መሓዙት ኤርትራን ካብ 31 ሓምለ ክሳብ 3 ናሕሰ ኣብ ከተማ ዳላስ ቴክሳስ እዩ ተኻይዶም ናይ ሎም ዓመት ፌስቲቫል ኩርናዕ ስነ ጥበብ ቆሸት ታሪኽን

0: መንነትን ኩርናዕ መጻሕፍቲ ቁሸት ህፃናት ቁሸት ማሕበረ ኮማት ቁሸት ቤት ትምህርቲ ሰውራም ባህላዊ መደባት ሙያዊ ሰሚናራትን ኣስተምህሮታትን ምርኢት ፍርያት ምህዞን ኣገልግሎታትን ከምኡውን ስፖርታዊ ንጥፈታት ብዘጠቓለለ መሰናድኦታት ደሚቑ ቐኒዮም። ብዘይካዚ ብማሕበር ሞያውያን ኤርትራውያን ዝተወደበ ንሞያዊ ተራን ኣበርክቶን ዜጋታት ኣብ ህንፀት ሃገር ዘጓሳጉስ ከምኡውን ኤርትራውያን ሞያውያን ዘጥረይዎም ሞያን ክእለትን ኣብ ረብሓ ሃገሮምን ህዝቦምን ክውዕሉ ንዘለዎም ድሌትን ድልውነትን ዘግሃደ ዕቱብ ዘተ ተኻይዶም። ኣብ መወዳእታ ብመልክዕ ውድድር ኣብ ዝተወደበ መደባት ንዝተዓወቱ ሽልማት ከምኡውን ፌስቲቫል ንምዕዋት ኣበርክቶ ንዝገበሩ ውዳበታትን ኣካላትን ድማ ናይ ምስጋናን ኣፍልጦን ወረቐት ምስክር ተዓዲሎም። ፌስቲቫል 2027 ኣብ ከተማ ኣትላንታ ጆርጂያ ክካየድ ምዃኑ እቲ ዝበፅሐና ሓበሬታ ኣፍሊጦም።
1: ኣባላት መበል 39 ዙርያ ሃገራዊ ኣገልግሎት ኣብ ዝሓለፈ ቀረባ መዓልታት ንሳዋ ከም ዝወረዱ ዝፍለጥ እዩ። ኣዛዚ ማእከል ስልጠና ሃገራዊ ኣገልግሎት ኮሎኔል ደበሳይ ግደ ድማ ትማሊ መግለፂ ሂብዎም ኣሎም። ወኪል ኤሪና ሙሴ ኺዳንን ዘዳለዎ ጸብጻብ ኣርሴማ ኣስሞሮም ከተቕርቦ እያ።
2: ኣዛዚ ማእከል ስልጠና ሃገራዊ ኣገልግሎት ኮሎኔል ደበሳይ ግደን ኣባላት መበል 39 ዙርያ መግለፂ ሂቦም። ሳዋ ክልተ ዓበይቲ ዕላማታት ማለት ምዝዛም ናይ 12 ክፍለ ኣካዳሚያዊ ትምህርትን መፍፃም ሃገራዊ ጉቡእን ዝካየደላ ማእከል ህንፀት መንስያት ምዃና ዝተቐሰ ኮሎኔል ደበሳይ መንስያት ኣካዳሚያውን ሞያውን ብቕዓቶም ብምብራኽ ካብ ፀቢባ ኣተሓሳስባታት ወፂኦም ሃገራውን ዜግነታውን ኣረኣያ ከማዕበሉ ኣእምሮኣውን ኣካላውን ድልዳለ ወኒኖም ድማ ሃገሮም ካህንፁን ልውላውነታ ከውሑስን ትፅቢት ከም ዝግበረሎም ኣብርሂዮም። ህዝቢ ኤርትራ ንዝሓለፈ ፅንኩር መድረኻትን ንዝኸፈሎ ረዚን ዋጋን ብምጥቃስ ዕላማ ሃገራዊ ኣገልግሎት ሃገር ምህናፅ ምልማዕን ልውላውነታ ምውሓስን ስለ ዝኾነ ኩሉ መንእሰይ ነዚ ተልእኾ እዚ ብዝግባእ ተረድዩ ብልዕል ወንን ንቕሓትን ክሰርሓሉ ኣዘኻኺሮም። ኣብ ሳዋ ብዝፀንሕሉ ናይ ሓደ ዓመት እዋን ኣካዳሚያዊ ትምህርቲ ከምኡ ውን ወታሃደራዊ፣ ፖለቲካዊ፣ ስፖርታውን ማእቶታውን ንጥፈታት ከም ዘማልኦ መንግስቲ ድማ ኩሉ ዘድልዮም መሰረታዊ ቀረባት ኣዳሊሎም ከም ዘሎ ዘረጋገፀ ኮሎኔል ደበሳይ ንዝወሃቦም ትምህርትን ስልጠናን ብዝግባእ ተኸታቲሎም ብሩህ መጻኢኦም ከውሕሱ መኺሮም። ኮሎኔል ደበሳይ ግደ ኣብ መወዳእታ ከም ኩሎም ዝሓለፉ ዙርያታት ኣባላት መበል 39 ዙርያ እውን ሓድ ሕዳዊ ፍቕርን ምትሕልላይን ብምኩስኳስን ብምድልዳልን ከምኡ ውን ሃገራዊ ንቕሓትን ብምብራኽ ንዝወሃቦም መደብ ስራሕ ብግቡእ ከተግብሩ ብምልባው ሰናይ ምንዮቱ ገሊጽሎም። ኣባላት መበል 39 ዙርያ ሃገራዊ ኣገልግሎት ኣብ ዝሃብዎ ርእይቶ ብህዝብን መንግስትን ዝግበረሎም ኩሉ ዓይነት ሓለፋታት ከም ዝርድኦም ብምጥቃስ ዝተዋሃቦም መምርሒ ሞራሎም ዘበርኽን ኣንፈት መጻኢኦም ዘማእዝንን ስለ ዝኾነ ኩሉ መደያዊ ምድላዋቶም ኣፅፊፎም ናብ ሳዋ ከም ዝወረዱ ኣረዲኦም።
1: ኣብ ዓዲ ሓንስ ንኡዞባሉ ጓዓን ሰባ ዝተዋደደ ልምዓታዊ ፕሮጀክትታት ኣብ ማሓዳር ዞባጋ ሽባር ካብ ዝተረኽበሉ ብቕድሚ ትማል 2 ናሓሰ ተመሪቖም። ወኪል ኤሪና ቀዳው ተወልደ ንዘዳለዎ ጸብጻብ ዳናይት ገብሪ ህይወት።
3: ኣብ ንዞባ ልጓዓን ሰባ ብምውህሃድ ኮመን መንግስትን ኣብ ዝሓለፈ 10 ዓመታት ዝተዋደደ ልምዓታዊ ፕሮጀክትታት ኣብ ምምሕያሽ መነባብሮ ሕብረተሰብ ልዑል ኣስተዋፅኦ ይገብር ከም ዘሎ ተሓቢሩ። እዚ ዝተገልፀ ኣብ ዓዲ ሓንስ ብልዕሊ 12 ሚልዮን ንኣፋ ዝተዋደደ ሓንቲ ዓባይ ዲጋ ክልተ ራህያታትን ምንጪ ጽሩይ ዝስተ ማይን ዘጠቓልል ፕሮጀክትታት ንምምራቕ ብ2 ነሓሰ ኣብ ዝተኻየደ ስነ ስርዓት እዩ። በቲ ውሁድ ኣበርክቶ ዝተረኣየሉ ዕውት ስራሕ ሽግር ዝስተ ማይ ሰብን ጥሪትን ናይቲ ከባቢ ከም እተፈትሐን ባይታ ንመስኖኣዊ ልምዓት ከም እተፈጥረን ኣብ ማሕደር ምምሕዳር ከባቢ ደብሪ ዓዲ ሓንስ ኣቶ ዘርኢት ባህልቢ ሓቢሩ። ኣብ ማሕደር ንኡዞባሉ ጓዓን ሰባ ኣቶ ኣብርሃም ሓጎስ ብወገኑ ኮም ገንዘቡን ጉልቦቱን ኣወሃሂዱ ነቲ ብመንግስቲ ዝተወስደ ተበግሶ ሳላ ዝደረዖ ኣብ ዓዲ ሓንስ ጥራይ 4 መዕደል ንቕጣታት ዘጠቓለለ ቀረብ ዝስተ ማይ ከምኡውን ንሰብን ጥሪትን ሕርሻዊ መዓላ ዝውዕላ 3 ከዘንቲ ማይ ከም እተዋደደ ገሊጹ። ኣብ ማሓዳር ዞባ ጋሽባርካ ኣምባሳደር ማሕሙድ ዓልሕሩይ ነቲ ፕሮጀክትታት ድሕሪ ምዕዛብን ኣበርክቶ ንዝገበሩ ድሕሪ ምምስጋንን ቀጻልነቱ ንኽወሓስ ግቡእ ምሕደራን ክትትልን ክግበረሉ ተላብዩ። ነበርቲ ብግድኦም ኣብ ዓዶም ዝነበረ ሽግር ዝስተ ማይ ሰብን ጥሪትን ብምፍትሑ ዝነበሮም ከቢድ ጾር ከም እትኣለየ ብምጥቃስ ብመስኖ ዝተደገፈ ሕርሻዊ ልምዓት ንምስልሳል ኣበርቲዖም ከም ዝፅዕሩ ኣረጋጊፆም። ኣብቲ ኣጋጣሚ ኣብ ምዕዋት ናይቲ ልምዓታዊ ፕሮጀክትታት ኣበርክቶ ንዝገበሩ ኣካላት ናይ ምስጋና ወረቐት ምስክርን ህያባትን ተዓዲሉ።
1: ኣብ ንኡዞባ ባሮንቱ ነበርቲ ምምሕዳር ከባቢ መቐተ ን10

ክልተ ስድራ ስዋኣት 28 ኩንታል እኽሊ ደገፍ ገይሮም። ኣብ መሓዳርቲ ምምሕዳር ከባቢ ኣቶ ገብረ ብርሃን ይሕደጎን ሓላፊ ኣሃዱ ማሕበራዊ ኣገልግሎት ኣቶ መርሃዊ ግርማይን ኣብ ዝሃቦ ሓበሬታ እቲ ደገፍ ኣካል ናይቲ ማሕበረ ቁጠባዊ መነባብሮ ስድራ ስዋኣት ንምምሕያሽ በብኸባቢኡ ዝውሰድ ተበግሶ ከም ዝኾነ ብምጥቃስ ኣብ መጻኢ እውን ከም ዝቕፅል ገሊፆም። ኣባላት ኮሚቴ ሓገዝ ስድራ ስዋኣት ብወገኖም መስርሕ ዕደላ ቀዲሙ ብዝተገብረ መፅናዕቲ ከም ተኻየ

ኣግራብን ጉድኣት ኣውሪዶም። በቲ ሓደጋ ናይ ነዊሕ ዓመታት ዕድመ ዘለዎ ብራናታት ዘጠቓልል መጻሕፍትን ንዋየ ቅዱሳንን ዕንወት ክወርዶ እንከሎ ቀፅሪ ቤተ ክርስትያን ከም ዝፈረሰ ወኪል ኤሪና ሓቢሮም። ኣብ ንዞባ እምኒ ሓይሊ ምምሕዳር ከባቢ ዓዲ ጎስ ብ29 ሓምለ ዝሃረመ ህቦብላን በረድን ዝተሓወሶ ዝናብ ድማ ምፍራስ መናድቕን ምቕንጣት ዚንጎታትን መንበረ ኣባይትን መስጊድን ከስዕብ እንከሎ ክልተ ቆልዑ ኣካላዊ ጉድኣት ወሪድዎም፣ ኣብ ሕርሻታት ድማ ጉድኣት ወሪዶም። ብዘይካዚ ኣብ ንዞባ ድባር ዓድታት ኣማድር ህርጉድን ዓዲ ገረድን ብ27 ሓምለ ብዝወቕዐ በረድ ዝተሓወሶ ብርቱዕ ዝናብ ኣብ ሕርሻታት ከፊላዊ ጉድኣት ከም ዝወረደ እቲ ዝረኸብናይ ሓበሬታ የነፅር። ብተመሳሳሊ ኣብ ንዞባ ዓዲ ኳላ ምምሕዳር ከባቢ ማይ ኒሁክ ብ9 ሓምለ ንፋስን በረድን ዝተሓወሶ ዝናብ ብምውቅዑ ኣብ መጓሰ ዝነበራ ጓል 9 ጓል 12 ዓመት ቆልዑ ብውሕጅ ክውሰዳ ንከለዋ 55 ጥሪት ከም ዝሞታ ከምኡውን ኣስታት 360 ሄክታር ዘራእቲ ብውሕጅ ከም ተደምሰሰን 3 መንበረ ኣባይቲ ጉድኣት ከም ዝወረዶን ደንግዩ ዝበፅሐና ሓበሬታ ኣፍሊጡ። ዝስዕብ ዜና ሃገራት ወፃኢ ንምክትታልኩም ከዓ ደጊመ ብክብሪ ዕድመኩም። ፖላንድ ክመፃ ዝኽእል ፀጥታዊ ስጋኣት ንምምካት ምስ ካልኦት ኣባላት ኔቶ እትገብሮ ወተሃደራውን ፀጥታውን ውዕላት ከም ተስፍሖ ኣፍሊጣ። እዚ ተገልፀ ስጋኣታት ሩስያ ዝበለቶ ንምብዳህ ዝዓለመ ሓድሽ ወተሃደራውን ፀጥታውን ውዕል ምስ ጀርመን ድሕሪ ምኽታማ እዩ። እቲም ዝሓለፈ 3 ዝተኸተመ ስምምዕ ኣብ መንጎ ክልቲኣተን ሃገራት ዘሎ ወተሃደራዊ ምትሕብባር ንምስፋሕን ፀጥታ ዞባ ባልቲክ ንምውሓስን ዝዓለመ እዩ። ፖላንድ ኣቐዲማም እውን ምስ ፈረንሳን ብሪጣንያን ተመሳሳሊ ስምምዓት ከም ዝኸተመት ዝዝከር እዮም። ብዘይካ ዝተ ሃገር ምስ ኢጣልያ ወተሃደራውን ፀጥታን ውዕል ንምኽታም ትሰርሕ ከም ዘለዮም ፀብፀባት ዝሕብሮም። ኪዳን ሰሜን ኣትላንቲክ ኔቶን ንሩስያ ብወተሃደራውን ቁጠባውን ክርደና ንምእታው ብመገዲ ዩክሬን ኩናት ድሕሪ ምውልዑ ጎረባብታ ንዝኾነ ኣባላቱ ክዕጥቕ ምፅንሑ ዝጥቀስ እዩ። ብሰንኪቲ ወተሃደራዊ ኩነታት ፀጥታ ምብራቕ ኣውሮጳ እናንቆልቆለ ከም ዝመፀ ናይ ቅርባ ተዓዘብቲ ይሕብሮም። ኢንዶኔዥያን ታይላንድን ስትራቴጂካዊ ሽርክነተን ከማዕብላ ዘኽእለን ስምምዕ ከም ተፈራርማ ሓቢረን። ስምምዕ መራሕቲ ክልቲኣተን ሃገራት ትማሊ 3 ነሓሰ ኣብ ከተማ ጃካርታ ኢንዶኔዥያ ኣብ ዘካየድዎ ዝርርብ ተበፂሖም። ከም ኣካል እቲ ካብ ዓመ 2026 ክሳብ ዓመ 2030 ዝትግበር ስምምዕ ክልቲኣተን ሃገራት ኣብ ምስፋሕ ወፍርን ምብራኽ ንግዳዊ ምልውዋጥን ብዕቱብ ከም ዝሰርሓ ኣፍሊጠን ኣለዋ። ስምምዕ ንመጠን ዓመታዊ ንግዳዊ ምልውዋጥ ክሳብ ዓመ 2030 ናብ ልዕሊ 20 ቢልዮን ዶላር ክብ ከብሎ ከም ዝኽእል ከዓ ግምታት ኣሎም። እዚ ከምዚ ኢሉ እንከሎ ኢንዶኔዥያን ታይላንድን ኣብ ምውሓዝ ዞባዊ ፀጥታ ብቐንዱ ከዓ ኣብ ምግታእ ስግረ ድባዊ ገበናት ክተሓባበራ ተሰማሚዐን ኣለዋ። ብዘይካዚ ኣብ ምምዕባል ቁጠባዊ ዞባዊ ውድብ ኣስያን ዘለዎን ኣበርክቶ ንምዕዛዝ ከም ዝሰርሓ ገሊፀን። ክልቲኣተን ሃገራት ካብ መስረቲ ኣባላት ናይቲ ኣብ ዓመ 1967 ዝቆመ ቁጠባውን ፖለቲካውን ውድብ ምዃነን ዝፍለጥ እዩ። ብትማሊ 3 ነሓሰ ኣብ ሰሜናዊ ምብራቕ ህንዲ ዝወቕዐ ብርቱዕ ዝናብ ዘስዓበ ሓደጋ ዕልቕልቕ ከቢድ ሰብኣውን ንዋታውን ክሳራ ከም ዝወረደ ማዕከናት ዜና ቃሊሐን። በቲ ተፈጥሮኣዊ ሓደጋ ዛጊት ልዕሊ 80 ሰባት ከም ዝሞቱ ዝሓበሩ ሰመ ዝስርሒት ምድሓን ህይወት ህንዲ 10 ዳሃዮም ጠፊኡ ስለ ዘሎ ቁፅሪ ምዉታት ክዛይድ ከም ዝኽእል ኣሚቶም። ብዘይካዚ በቲ ዕልቕልቕ ኣብ 2200 ዓድታት ልዕሊ 2.5 ሚልዮን ሰባት ከም እተመዛበሉ ክፍለጥ ተኻኢሉሎም። ልዕሊ 2500 ኣባይቲ ጠቕሊሉ ከም ዝዓነወ ዝገለፁ ፀብፀባት መንግስቲ ህንዲ ብከቢድ ኣብ ዝተሃሴተ ኣውራጃ ዓሳም ህፁፅ ናይ እዋን ሓደጋ ድንጋገ ኣውጁ ከም ዘለካ ሓቢሮም። ህንዲ ብሳዕቤናት ክሊማዊ ምምዝባል ብሓፈሻ ሓደጋታት ዕልቕልቕካ ብፍላይ ብተደጋጋሚ ካብ ዝጥቃዓ ሃገራት ኤስያ ምዃና ይግለጽ። ኣብ ወሽመት ቃዛ ትግባረ ስምምዕ ምቁራት ተኽሲ ንምቅልጣፍ ተበግሶ ይውሰድ ከም ዘሎ ብዝግለጸሉ ዘሎ ግዜ እስራኤል ብዘካየደቶ ሓድሽ መጥቃዕቲ ብውሕዱ 30 ሰባት ተቐቲሎም። እስራኤል ነቲ መጥቃዕቲ ብሄሊኮፕተራትን ድሮናትን ከም ዘካየደቶ ዝጠቐሱ ሰመዝ ወሽመት ቃዛ ኩላቶም ግዳያት ሰለማውያን ሰባት ምዃኖም ሓቢሮም። ብዘይካዚ በቲ መጥቃዕቲ 10 ከም ዝቆሰሉ ፀብፀባት ጥዕና ወሽመት ቃዛ ገሊፆም።
ሓማስ ዝርከቦም ፍልስጤማውያን ምንቅስቓሳት ግጭቶች መጥቃዛብ

ሰላም ንምዕራፍ ኣብ ዝኽእል መርሓ ጎደና ከም ተሰማምዑ ፕሬዚደንት ዶናልድ ትራምፕ ኣብ ዝሓለፈ ሳልስቲ ምሕባሩ ዝዝከር እዩ። ስምምዕ እስራኤል ሰራዊታ ካብቲ ወሽመጥ ከተውፅእ ሓማስ ከዓ ጠቕሊሉ ዕጥቆ ከውርድ ፀጥታ ወሽመጥ ቃዛ ኣብ ትሕቲ ኣህጉራዊ ሓይልን ሓይልታት ፀጥታ ፖሊስን ፍልስጥኤም ክፀንሕ ዝብል ነጥብታት ይርከቦም። ይኹን እምበር ሓማስ ብምልኣት ዕጥቁ ከየውረደ እስራኤል ኣብ ወሽመጥ ቃዛ ኣዋፊራቶ ዘላ ሰራዊታ ከምዘይትስሕቦ ትሕብር ስለ ዘላ እቲ ስምምዕ ክትግበር ዘሎ ተኽእሎ ፀቢብ ምዃኑ ይእመት። ን6 ዓመታት ተቋሪፁ ዝፀንሐ ብመሬት ዝካየድ ንግዳዊ ንጥፈታት ህዝባዊት ሪፐብሊክ ቻይናን ህንድን ዳግማይ ተጀሚሮም። እቲ ንግዳዊ ንጥፈታት ብምክንያት ለበዳ ኮሮና ቫይረስን ኣብ መንጎ ክልቲኤን ሃገራት ብዝተፈጥረ ደባዊ ምስሓብን ካብ ዓመ 2020 ደው ኢሉ ከም ዝፀኒሖም ፀብፃባት ዘረድኦም። ቻይናን ህንድን ኣብ መንጎን ዝተኸስተ ደባዊ ምትፍናን ብሰላም ንምዕራፉ ከካይዶኦ ዝፀንሓ ፅዑቕ ዲፕሎማስያዊ ርክባት እወታዊ ውፅኢት ከም ትረኽበየን ክሕብራ ፀኒሐን። ምጅማር መሬታዊ ንግዳዊ ንጥፈታት ንመጠን ክልታዊ ንግዳዊ ምልውዋጥ ከስፍሖ ከም ዝኽእል እዩ ዝእመት። ክልቲኣተን ሃገራት ኣብ ዓመ 2025 ልዕሊ 155 ቢልዮን ዶላር ዝግመት ንግዳዊ ምልውዋጥ ከም ዘካየዳ እዩ ዝግለጽ። ክልቲኣተን ሃገራት ኣስታት 350 ኪሎ ሜትር ዝርጋሕ መሬታዊ ዶብ ከም ዘለዎን እውን ይጥቀስ። ቬንዙዌላን ሪፐብሊክ ዶሚኒካን ቅድሚ 2 ዓመታት ዝተበትከ ዲፕሎማስያዊ ዝምድና ናብ ንቡር ክመልሶኦ ተስማሚዐን። እቲ ስምምዕ ኣብ መንጎ ሰመዚ ሚኒስትርታት ጉዳያት ወፃኢ ክልቲኣተን ሃገራት ክካየድ ድሕሪ ዝፀንሐ ፀቕ ርክብ ከም ተበፅሐ ከዓ ተገሊፆም። በዚ መሰረት እዚ ዝምድና ናብ ንቡር ንምምላስ ዘኽእል ስሩዕ ናይ ምምኽኻር መስርሕ ከም ጀመረ ኣፍሊጠን ኣለዋ። ቬንዙዌላ ኣብ ዓመ 2024 ንሪፐብሊክ ዶሚኒካን ብምትእትታው ኣብ ውሽጣዊ ጉዳያታ ድሕሪ ምኽሳሳ ዝምድነአን ከም እተበትከ ናይ ሽዑ ፀብጻባት የረድኡ። ዜናታት ንምዛሙ ኣርስተ ዜና ክደግመልኩም። ሓላፊ ውድባዊ ጉዳያት ህግደፍ ንተሳተፍቲ ኤርትራውያን ነበርቲ ሕቡራት መንግስታት ኣሜሪካ ሰሚናር ኣካይዶም። ኣዛዚ ማእከል ስልጠና ሃገራዊ ኣገልግሎት ንኣባላት መበል 39 ዙርያ መግለፂ ሂቦም። ኣብ ዞባ ደቡብ ዝወቕዐ ህቦብላን ንፋስን ዝተሓወሶ ብርቱዕ ዝናብ ኣብ ሂወት ጥሪትን ዘራእትን ጉድኣት ኣውሪዱ። ፖላንድ ፀጥታዊ ስጋኣት ንምምካት ምስ ካልኦት ኣባላት ኔቶ እትገብሮ ወተሃደራውን ፀጥታውን ውዕላት ተስፍሑላ። ኢንዶኔዥያን ታይላንድን ስትራቴጂካዊ ሽርክነተን ከማዕብላ ዘኽእለን ስምምዕ ተፈራሪመን። ኣብ ህንዲ ብሓደጋታት ዕልቕልቕ ከቢድ ሰብኣውን ንዋታውን ክሳራ ከም ዝወረደ ተገሊጹ። ክቡራትን ክቡራንን ነሰዓት ዝተዳለወ ዜናታት ኣብ ዝተዛዚሙሎ ምስ ተረፉ መድባትና ንሓድጎኩም ብወገነይ ርኹም ዓድ

0: ትም ምባል ስለ ዝመረፀ መራሕትን ልሂቃንን ስርዓት ብልፅግና ንባሕርን ኣፍ ደገ ባሕርን ኣመልኪቶም ወግሐ ፀብሐ ዘቕርብዎም ዘለዎ ሓደስቲ ዘስደምሙ ሓሳባት መትሓዚ ይብሎምን።
1: ወደ ባህር ዳርቻ ከመሄድ ባህሩን በቦይ ቀዶ ዳርቻውን ማምጣት የሚል ኣማራጭ የሚያቀርቡ ምሁራን ኣሉ።
0: ኣፍ ደገ ባሕሪ ንምርካብ ኢትዮጵያ ናብ ባሕሪ ካብ እትጓዓዝ ስለምንታይ ባሕሪ ናብ ኢትዮጵያ ዘይመፅእ?
2: ውሃው ያው ግራውንድ ብሬኪንግ ሲለቀቅ ይገባል። በቃ ተገናኘ ማለት ነው። ቀይ ባህርን አሰፋ ነው ማለት ነው። በሌላ አባባል ማለት ነው
0: እቲ ወደብ ዝተሃንፀ ማይፍኖ በቃ ተራኺቡ ማለት እዩ። ንቀይሕ ባሕሪ ኣስፊሕናዮ ማለት እዩ።
3: ከዚ ጀምረን እስከ ዓሰብ ድረስ ያለው ኣከባቢ ብንቆፍር
0: ካብዚ ጀሚርና ክሳብ ከባቢ ዓሰብን ቀይሕ ባሕርን ምስ ንኩዕት ውፅኢቱ ከመይ ክኸውን?
3: ምፅዋ ነመጠቀም ነበረ። ያ ካልተሳካ ግን በራሳችን ምን ወደቦች መፍጠር እንችላለን የሚለውን
0: ብምፅዋዕ ክንጥቀም ዩ ነይሩ ድሌትና ንሱ ዘይከኣል

0: እንተኾይኑ ግን ባዕልና ወደባትና ክንፈጥር ንኽእል ኢና። ብሔረ ኣፈርን መሬቱን ሓደ ካብቲ ከም መጣልዒ ክኾኖም ዝፈሓሓርዎ ዘለዉ ኣጀንዳ እዩ። ብሔረ ኣፈር ኢትዮጵያዊ ይብሉን ኣለዉ።
1: እንደም ሎክላንድ መሆን ኣለባት ኤርትራ እንጂ የኣፋር ህዝብ ኣደለን።
0: ኣብ ኩሉ ዘሎ ሶማላዊ ባሕር እናተጠቕመ፣ ኣብ ኢትዮጵያ ዘሎ ሶማላዊ እንታይ ስለ ዝበደለ እዩ ተኸልኪሉ ዘሎ?
2: ህዝብ እዚም ካለ እዚያም ካለ ለምንድን ነው ለብቻ የተከለከለው?
0: ትምባል ስለ ዝመረፀ ንኣሜሪካ፣ ቻይና፣ ሩስያ፣ ኤውሮጳን ኣፍሪቃን ተዛሪበ ኣለኹ።
2: እባካችሁን ሸምግሉንና መፍትሄ ኣምጡሉ። ቀይ ባህርን ኢትዮጵያ ለማጣት 30 ዓመት ከዚያ በላይ የወሰደ ትግል ነበር ታውቃላችሁ። ሌላ 30 ዓመት ያስፈልጋታል ብዬ ግን አላስብም።
3: የፋኖን ኃይሎች ማሸነፍ ያልቻለ መንግስት ነው ያለ
0: ትምባል ስለዚህ መረጸ። ሰነዳዊት ፊልም ኣብሪ ቲቪ ረቡዕ 9:25 ምሸት ድሕር ዜና ትግርኛ ከምኡ ውን ኣብ ድግማ ቀዳም 12:50 ቀትሪ ድሕሪ ዜና ትግርኛ ትምባል ስለዝመረፀ ሰነዳዊት ፊልም ኣብሪ ቲቪ

ቁጥሪ ናይቶም ዓመታዊ ካብ ዝተፈላለያ ኮሌጃትን ማእከል ሞያዊ ስልጠናታትን ተማሂሮም ዝምርቑ ኤርትራውያን መንእስያት ብሓፈሻ ኣብ ሰፊሕ መደባት ልምዓት ዝዋስኡን ቀለስቲ ስራሕ ዘለውን መንእስያት ብፍላይ ኣዝዩ ዘተባብዕ እዩ። ፍረናይቲ ዓብይ ወፍሪ እውን ኣብቲ ርስዑን ግሉልን ዝነበረ ከባቢታት ዝያዳ ደሚቑ ይንጸባረቕ ኣሎ። ሎሚ ኣብ ጫፋትን ርሑቕ ከባቢታትን ኤርትራ ዝተሰረተ ማሕበራዊ ኣገልግሎት ኣዝዩ ዓብዩ። ኣውራ ዓላማን እስትራቴጂካዊ መርሓን ኤርትራ ምምዕባል ዓቕሚ ሰብ ንተጨባጢ ስራሕን ተግባራዊ ዕማምን እዩ። ዕላማ ናይቲ ወፍሪ እውን ንዝበለፀ ፅባሕ ተሪር መሰረት ምህናፅ እዩ። እዚ ምዑርያ ኣተሓሳስባ እዚ ኣብ እምነ ኩርናዕ ማሕበራዊ ፍትሒ ዝተሃንፀ መትከል እዩ። በዚ መትከል እዚ በዚ ኣተሓሳስባ እዚ ነፍሲ ወከፍ ዜጋ ኣብ ሰፊሕ መደባት ስራሕን ንዝለቕ ምዕባልን ክዋሳእ ገዛ ርእሱ ካህንፅን ከማዕብልን ከም ዝግባእ ብምእማንን ኣብ መንፈሱ ብምስራፅን ክሰርሕ ጸኒሑን ኣሎን። ሰላዚ ቅኑዕ ዕላማን ሓያል ስራሕን ከዓ ኤርትራ ሰላማን ፀጥታን ኣውሒሳ ናብ ዘተኣማምን መድረኽ ልምዓትን ዕብየትን ኣብ ምግስጋስ ትርከብ። እዚ መደብ እዚ እውን ቅምሶም ምዕባል ሰብኣዊ ዓቕሚ ተሪር መሰረት እስትራቴጂካዊ ልምዓት ከንጸባርቕ እዩ።

ኣብን ድልድልን ህንፃ ኣብ መሰረት እዩ ዝምዘን። ኣብ እምኒ ዓረ ዝተሰረተ ህንፃ ኣተኣማማንን ውሕስን እዩ ዝኸውን። ልምዓውቲ እውን ብምዕባል ሰብኣዊ ዓቕሚ እዩ ዝረጋገጽ። መንግስቲ ኤርትራ እውን በዚ መትከልን ኣተሓሳስባን እዩ ዝምራሕ። ከም እምነትን መትከልን እውን ሃብቲ ህዝቢ ኤርትራ ሰብ እዩ። ሰብ እቲ ብቑዕ ሰብ፣ ብቑዕ ሰብ ብስራሕ እዩ ዝፍጠር። ሃብታም ድሕሪ ባይታን ባህሊ ስራሕን ዝውነን ሕብረተሰብ ኤርትራ ንሃልኪ መራኸቢ ብዙሓን ዘይኮነ መሬት ዝተንከፈ ጭቡጥን ኣተኣማመንን መደባት ምምዕባል ሰብኣዊ ዓቕሚ ሓንፂፁ ክሰርሕ ጸኒሑን ኣሎን። ሓደ ካብቲ ዓበይቲ ዓወታት እውን ኣብ ምምዕባል ዓቕሚ ሰብ ዘካየዶን ዘካይዶ ዘሎን ውፍር እዩ። ሓደ ካብቲ ዝዓበየ ምስጢራት ዓወት ብምንባሩን ብምህላውን ብኩሉ መስፈርቲ ኤርትራ ኣብ ዘተኣማምን ባይታ ረጊፃ ብዓብኡ ኩሉ ዜጋ ከም ሓደ ትንፋስን ኣካለን ኮይኑ ክሰርሕ ኣኽኢልዎ ይርከብ።

0: ኣብ ሰሜን ናብ ደቡብ ካብ ምዕራብ ናብ ምብራቕ ጫፋት ኤርትራ በቲ ኣብ ዝተፈላለየ ማእከላት ዝተሃንፀ ሰብኣዊ ዓቕሚ ተሃኒፁን ዝህነፅ ዘሎን እዚ ካብ ግዜ ናብ ግዜ ብኩሉ ዓቕምታትን መሳለጻታትን ዝተናተደርዐ መድረኽ ዝጠልቦ ቴክኖሎጂያዊ መሳርሒታት እናተደገፈ ኣንጻር ኩሉ መዳያዊ ተጻብኦታት ዝተሓፍሰ ዓወት ፍርኡ ሎምን ጽባሕን ዝገሃድ እዩ ክካየድ ብዝጸንሐ ሓያል ስራሕን ተደሊቡ ዘሎ ዓቕሚን ከዓ ሎሚ ኣብ ኤርትራ ኣብ ኩሉ ጽላት እንተላይ ኣብቲ ሃብታም ተመክሮ ዝሓትት ዓውዲ ንዝበለጸ ውፅኢት ክደፍእ ዝኽእል ክእለታት ተወኒኑ ብመስመር ግዜ ዛንታ ክግምገም ዝኽእልን ባይታ ዝምስክሮ ሓቂ እዩ
1: ኣብ እዋን ቃልሲ ናፅነት ኣገዳሲ ጭርሖ ኮይኑ ዝስርሓሉ ዝነበረን ኣብዝሓለፋ ዓመታት ድሕሪ ናፅነት ከዓ ክስርሓሉ ጸንሐን ዘሎን እዩ ትምህርቲ ንኹሉ ከም ሕቶ ማሕበራዊ ፍትሒ ጥራሕ ዘይኮነ ምዕሩይን ቀጻልን ሰብኣዊ ምባለ ንምርጋጽ እውን ኣገዳሲ እዩ ኣብዚ ዘለናዮ ናይ ዓውለማነትን ቅልጡፍ ቴክኖሎጂካል ምዕባለ እዋን ላዕለዋይ ትምህርቲ ኣብ ህንፀት ሰብን ኣብ መስርሕ ምባል ሃገራትን ኣገዳሲ ተራእዩ ዝፃወት መንግስቲ ኤርትራ ናይ ላዕለዋይ ደረጃ ትምህርቲ ኣብ መላእ ሃገር ንምስፋሕን ንምብፃሕን ምስ ድሌታት ሃገርና ንምትእስሳሩን ደረጃ ብቕዓቱ ንምምሕያሽን ቀጻልነቱ ንምርጋፅን ኣብ 204 ናይ ትካላት ላዕለዋይ ትምህርቲ ዳግመ ምትዕርራይ ኣካይዱ ከም ውፅኢቱ ከዓ 7 ኮሌጃት ኣብ ዝተፈላለየ ቦታታት ኤርትራ ከም ዝቆማ ተገይሩ

0: ፓርላቲ ብዘይምሕላል ክስርሓሉ ዝፀንሐን ዘሎን ሰብኣዊ ዓቕሚ ናይ ምዕባይ ዕዮታት ዝተሃንፀ ርእሰ ተኣማንነትን መንፈስ ገዛእ ርእስኻ ናይ ምህናፅን ምኽኣልን ኣምር ኣዝዩ ዓብ እዩ። ርሑቕ ጫፋት ሃገር እምኒ ዓሪኣኻ ውሕሰንጢቖም ኣብ በረኽቲ ዝባውንቲ ወፂኦም ራህዋን መስርሆትን ህዝቦም በቲ ሓደ ንሰፊሕ መደባት ልምዓት ተሪር መሰረት ዝኸውን ዕዮታት ዘንፅፉ ዘለዉ መንእስያት በቲ ካልእ ክትርኢ እምብዛ ዝሕብንን ንፅባሕ ዘጠምትን መንፅር እዩ።
1: ፍነፍነት እንዲ ኣሰኪምና ከምዚ ማለት ብጥርሑ ምምሃር ቀሊል ነገር ኣይኮነን። ዊሆብ ድሃን ክመፅእ እንዲ እቲ ግዜ ኸም ኢሉ ይቅፅል እንዲ ከምዚ ንሕና ኮ ኣብ ከምዚ ከምዚ ክንዲዚ ክኽፈል ዝግብኦ ኢና ብጥርሑ ተማሂርና ንብለሉ ግዜ ስክመፅ እዩ ኣይተርፍኒ እዩ። ሕጂ እዚ ከዓ ሕድሪ ናይቲ ሰማእታት እዩ ሕድሪ ናይ ሰማእታት እዩ ዘረከበና ሓላፍነት ከዓ ቀሊል ኣይኮነን ማለት እዩ። ሕጂ እቲ ብሕጂ ዝፅበየና ደሎሲ ንሕና ነፀብራቕ ኮይና እቲ ምሁር ዓቕሚ ሰብ ከመይ ገይሩ ነቲ ሃገር ኣብ ምልዋጥ ክንታይ ተራ ይፃወት ኣባና እዩ ክረአ ማለት እዩ። ሕጂ ተረኪብናዮ ደለና ሓላፍነት ቀሊል ኣይኮነን መጻኢና ብሩህ እዩ።
0: ሽሓት ዝቕፀሩ ተምሃሮ ኮሎጃት ማይ ነፍሒ ኣስመራ ዓዲ ቀይሕን ሓመን ማሎን በቲ ሓደ ኣብ ሃገራውያን ማእከላት ሞያዊ ስልጠናታት ሳዋ ቤት ትምህርቲ ስነኪነት ኣስመራ ዊና ናቕፋ ሓጋዝ ማይ ሓባ

0: ኣርን ዓዳሃሎን ካልኦትን ደሚርካ ምስቲ ኣብ ዓውደ ስራሕ ዝቕሰም ተመክሮን ሓዊስካ ተባህሊሉ ዘሎ ሰብኣዊ ዓቕሚ ዓብዩ ኣብ ሰፊሕ መደባት ልምዓት ዘለዎን ክህልዎ ዝኽእልን ኣበርክቶ እውን ንምግማቱ ዘጸግም ኣይኮነን። እዚ በቢ ግዜኡ ዝጥረ ዘሎ ዓቕሚ ዘነፅሩ ሓቂ ኤርትራ ኣብ ህንፀት ሰብኣዊ ዓቕሚ ዘካየደቶ ወፍሪ ዓብዪ ምዃኑ ዘክህድን ናብቲ ዝለዓለ ክብታ ንምድያብ መሳልል ክትሃንፅ ምኽኣላ ዝምስክርን እዩ
1: ምስ ዝበሃል ማለቶ ኣወል ሸዓብ ኤርትርያ 80% መንምእት ኣብ ሕርሻቶም ነብሩ ማለቱ ወሉ ሕርሻ ድብላ ኣካን መፅንሑ ግለ ኤርትርያ 80% መራትሉ ሰዕዶ ማለቱ በዲል መሰለን ኣባ ሓርሶ ዕሎ ላኪን ሓርስና እዞ ምግልና ንክዖምቱ ኣብ ቴክኖሎጂ ኣይ ሓደት ኣብ ድራሳት ጋትልየት ማለቱ ኣነ ዘ ከም ነቢላ ኣብሊ መድረስ ተእልለት ሞምኮ ግል ኣየ ሓርስታይ ልግባእ ኣየ በዓል ገርሀት ኮፎ እንደወዳለ ሕርሻ ኮፎ ልወድዮ ኮፎ ለሰኒኡ ኮፎ ከማ በዝሓለ ነብት ላኪን ልኩሉ ምግል ልግባእ ብዲቡ ኣብ ድራሰት ክፎ ወድዮ ግልበሉ ሓዘ ማለት ወግል ኣድርሶ ሓዘ
2: ጂሚጋ ኣሻሃ ሽም ዑመር ይኮን ኣካሃበስ ይምልል ሆርቲካልቸር ኣግሪካልቸራል ሳይንስ ሓመልማሎ ለ ማዕናቱ ከዶታ ኣግሪካልቸር ካነ ሙምኪን ማዕነካያ ያደጎን ምር ዓና ነበመሪ ያደጎን ንታ ዕንደ መሪ ቴ ፋኢዳ ያደጎን ሚያድጊንም ዛዕባ ቴ ፋኢዳ ኣይሸደጎ ፈረ ማለት እዩ ፋኢዳ ልል ታ ኤርትርያ ለ ብሕርቶሞን ቦልኮ ብሕርቶሞን ፐርሰንት ሕርሻ መራንም ዛዕባ እቲ ሕርሻ ኣገነ ጉፍቶ ኦህሚታ ማዕና ቴ ፋኢዳ ኣከየደገኒ ኣዱሶነ ታ ኣነካ ሃበሴ ምህለል እመን ሕየው ቴ ፋኢዳ የደገኒ ኣበሶነ ቴን ኣይ ምኽሬ ወካዶለል ኣሽከሮ ፈረ መሪ ኣወል ረብ ልዓለሚን ክኒ ኣመይ ምሰራህልል ሕኩማት ተደረጃ ይጉዱስያ ማለቱ ይጉዱስያ ወሰራህልል ይዋሊደይን ማዕናቱ

0: መብዛሕትኦም እቶም ካብ ማእከላት ስልጠናታት ተመሪቖም ዝወፁ መንእስያት ብቐጥታ ኣብቲ ዝተማህርሉን ከድምዕሉ ዝኽእሉን ቦታ መምዳቦም ንባዕሉ እቲ ኻልእ ዓወት እዩ። ዕድላት ስራሕ ዝረኽብሉን ክእለቶም ዘዕብዩሉን ባይታ መፅጥሑ ዓብዪ ጸጋ እዩ። ቅድም ቀዳድም ርጉእን ዘተኣማምንን ሞያም ዝውንኑ፣ በቲ ኻልእ ኸዓ ኣብታ ዅሉ ግዜን ብዘይምቁራጽን ክትህነጽን ክትምዕብልን ስራሓሉ ሃገር እጃሞም የበርክቱ። ኣብቲ ኤርትራ ትኽተሎ ዘላ ዜሮ ብኽነት ሰብኣዊ ጸጋ ኸዓ ልዑል ግደ ይህልዎም። ኣብዚ እዋን ፖለቲካዊ ኣጀንድኡ ንጸጋም ገዲፍካ ንሕብረተሰብ ዓለም ኣሸቓልን ኣስጋኣን ዝኾነ ሕማም ሽቕለት ኣልቦነት እዩ። ኤርትራ ብሽቕለቲ ኣልቦነት ትጥቃ ሃገር ኣይኮነትን። በንጻሩ ኣብ ነፍሲ ወከፍ ዓድን ገዛን መንፈርሲ ርእስኻ ምኽኣልን ኣብ ገዛእ ርእስኻ ምምርኳስን ሰፊኑ ይርከብ።
1: እቲ ሕርሻ ሓመልማሎ ብኢንተርሚድት ዲፕሎማ ብዝያዳ ብኣግሪካልቸራል ሜካኒክስ መሪቐ ኣብ 2008 ኣብ ጋራጅ ማሽነሪ ትራክተር ማለት እዩ ተወዚዐ። ኣብቲ ናይ 3 ዓመት ብክልሳ ሓሳብ ክንምሃሮ ፅናሕና ኣብ ዝያዳ ኣብዚ ምስልጠና ብቴክኒክ ተማሂርና ድበሰሉ።
2: ኣነ ከዓ ብኣግሮ መካኒክ ካብ ሓጋዝ 2007 ተመሪቐ። ኣብዚ ከዓ ካብ 2007 ካብ 2008 ክሳብ 2014 ኣባሩንቲ ነይረ መት ካብ 2014 ከዓ ካብ 2018 ከዓ ኣብዚ ኣለብ ኣለኹ ማለት እዩ ሕጂ።
0: ኤርትራ ኣብ ምምዕባል ሰብኣዊ ዓቕሚ ቀዳምነታት ብምስራዕ ኣብቲ ዝያዳ ኣተኩሮን ዓብዪ ወፍርን ዝሓትት ጽላት ክትሰርሕ ብምጽንሓ ኣብ መሰረታውያን ማሕበራዊ ኣገልግሎት ብሓፈሻ ዓብዪ ስራሕ ክትዓምም ክኢላ እያ። መሰረት ናይ ኩሉ ምዕባለ ዝኾነ ትምህርቲ ንምሕያልን ንምድንፋዕን ብዝተኻየደ ሓያል ጻዕሪ ካብ ማእከል ምስልጣን መምህራን ክሳብ ድሕሪ ምረቓ ዝቐጸለ መደብ ስነ መምህርና ንዘይነበረ ዓቕሚ ክትውንን ንዝነበረ ሕፅረትን ሃዋፍን ክትምልእን ብምኽኣል ናብ ዝሓጀ ደረጃ ዓቕሚ በፂሓ ትርከብ። ኣብ ዝሓለፈ ግዜ ኣብ ውሽጢ ሓያል እዋን ምኸተን ኣንጻር ኩሉ መዳያዊ ውዲትን ዝተኻየደ ምቕሉል ስራሕ ትምህርቲ ዋላ እኳ ዝተረፍ ስራሕ እንተሃለወ ኤርትራ ካብ ቅድመ ትምህርቲ ክሳብ ድሕሪ ምረቓ ክተምህር ምኽኣላ ዝሕብን እዩ።
3: ናይ ደቂ ወፃኢ ቁፅሪ ካብቲ ናይ ደቂ ሃገር ቁፅሪ ይበዝሕ እዩ ነይሩ። ኣብዚ ሕጂ ግዜ ክንሪኦ ከለና ግን ዳርጋ ናይ ደቂ ሃገር ክኢላታት ዘለዉ ካብ 65 ስጋዕ 67 ሚእታዊት ይበፅሕ ደቂ ወፃኢ።

0: 33 ሚታዊት ኣይበዝሑን እዮም ማለት እዩ። እዚ ከዓ ሳላ ናይቲ ማስሬ ዲግሪ መደብ ዝነበረና ብዙሓት ደቂ ሃገር ብማስሬ ዲግሪ ወዲኦም መምህራን ኮይኖም ይሰርሑ ኣለዉ። ስለዚ ካብቲ ዘሎ ናይ ሰብ ሓይሊ ብዕልፊ ናይ ደቂ ሃገር እንድሕር ርኢና ዳርጋ 10 ዝኾኑ ብዶክተሬት ዲግሪ 25 ከዓ ብማስሬት ዲግሪ ዝምህሩ ኣለዉ። ብዘይክኡ ብማዕርግ እንድሕር ርኢና 3 ፕሮፌሰራት ደቂ ሃገር ኣለዉ። ሓደ ተሓባበሪ ፕሮፌሰርን 5 ከዓዲ ተሓጋግዝቲ ፕሮፌሰራት ኣለዉ።
1: ታወት ኣዋልድ ምዃነን ተሳትፎ ደቂ ኣንስትዮ ኣብ ትምህርቲ ፅቡቅ ይሰግም ከም ዘሎ መርኣያ እዩ። ምሩቓት ናይዚ ኮሌጅ ኣብ ምምዕባል ፅላታት ትምህርቲ፣ ኢንዱስትሪ፣ ፀዓት ከምኡውን ተፈጥሮዊ ሃብቲ ሃገር ኣብ መድህሳስን ኣብ ካልኦት ዝተፈላለየ ፅላታት ምእንቲ ክነጥፉን ከበርክቱን ደረጅኡ ዝሓለወ እኹል ክልሲ ሓሳባዊን ተግባራውን ትምህርቲ ክቐስሙ ፃዕርታት ይግበር ኣሎ። ምዕብልትን ብልፅግትን ኤርትራ ንምህናፅ ህዝብን መንግስትን ኣብ ሓያል ፅምዱ ኣብ ዘለውሉ እዋን ትምህርትኹም ዛዚምኩም ኣካል ናይቲ ህንፀት ብምዃንኩም ዕድለኛታት ይኹም።
2: ከምቲ ኩልና ንፈልጦ መንግስቲ ኤርትራ ካብ ፅባሕ ናፅነት ጀሚሩ ኣብ ትምህርቲ ሰፍ ዘይብል ዋጋ እንዳከፈለ መፅዩ ከምኡ ውን ይኽፍል ኣሎ። ከም ውፅኢቱ ድማ ቁፅሪ እቶም ብዝተፈላለየ ሞያታት ዝተመልመሉ መንእሰያት ካብ ግዜ ናብ ግዜ እናበረኸ ይኸይድ ኣሎ። መንግስቲ ኤርትራ ትምህርቲ ከም መሰረታዊ መሰል ተቐቢሉ ንኹሉ ዜጋ ዘሳትፍ ናፃ ሓበራዊ ማኣዲ ትምህርቲ ብምቕራብ ዜጋታት ኣብ ምምዕላል ይርከብ። ከም ውፅኢት ናይዚ ድማ ኣብ ፅላት ጥዕና ብዓይነታት ብዝሓሸን ምስ ግዜ ዓበይቲ ለውጥታት እናመዝገብና ንኸይድ ኣሎና። እዚ ከዓ ትምህርትን ጥዕናን መሰረት ምዕባለ ዕብየትን ናይ ሓንቲ ሃገር ምዃኑ ኣሚኑ መንግስትና ብዕቱብ ይሰርሓሉ ከም ዘሎ የርእየና። ዓመት መፀ ተራ እቶም ዝተፈላለየ ሞያታት ዓጢቖም ዝምረቑ ዘለዉ መንእሰያት ኣብ ዕብየት እተን ዘለዋና ኣብያተ ጥዕናታት ቀንድን ኣገዳስን ኮይኑ ውፅኢቱ ድማ ንኹላትና ጉልሕ እዩ። እዚ ከዓ ንዓና ነዞም ተመረቕቲ ነቲ ዝተኸፈለልና ዋጋ ዕፅፋ ዓፀፋ ጌርና ንህዝብናን መንግስትናን ክነገልግል ኣብዚ ሃገርና ትኸዶ ዘላ ናይ ምዕባለን ሰላምን ጉዕዞ ኣብ ምውሓስ ጥዕናን ዜጋታት እጃምና ክነበርክት ብስም ኩሎም ተመረቕቲ ሎሚ ኣብ ቅድመኹም ቃል ክንኣቱ ይፈቱ።

0: ኣብ ነፍሲ ወከፍ ዞባ ዝተሃንፃ ማእከላት ስልጠና ብሓፈሻ ካብ ደረጃ ሰርቲፊኬት ክሳብ ዶክትሬት ዝበፅሐ ትምህርቲ ጥዕና ሓደ ካብ ዓበይቲ ዓወታት መደባት ምምዕባል ሰብኣዊ ዓቕሚ እዩ። ከምኡ ክንዲ ዝኾነ ኣብዚ እዋን እዚ ኣብ ነፍሲ ወከፍ ዓዲ መምህራን ተመዲቦም እጃሞም የበርክቱ ኣለዉ። እንተነውሐ ካብ 5 ክሳብ 8 ኪሎ ሜትር ኣብ ዘሎ ርሕቀት ዝተሃንፀየ ማእከላት ጥዕና ዝሰርሑ ዘለዉ ሞያተኛታት ጥዕና ነቲ ኣገልግሎት ጥዕና ንኹሉ ኣብ ኩሉ ዝብል መርሓ ሓሳብ መሊኡ ንምትግባር ዝህልዎ ግደ ንምግማት ዘፀግም ኣይኮነን።
1: እዚ ክፍሊ እዚ ኣብ 3 ይምቃል ናይ ኣፀቦ በዚ ዘለዉ እዮም። እቲኦም ናይ ኣፀቦ ከዓ ኣብ 2 ንማቕሎም ውፃኣት ዘይብሎም ውፃኣት ዘለዎም ሕጂ ውፃኣት ዘለዎም በይኖም ኢነ ንገብሮም። ውፃኣት ዘይብሎም ከዓ እቲኦም መጀመርታ ግዜ ይመፁ እንከሎስ ውፃኣት ዘለዎም እዮም ዝመፁ። ሕጂ ፈላለዩና ኣብ 2 ገዛ ኢነ ንመቕሎም። እቲኦም ውፃኣት ዘይብሎም ድሓን ዝኮኑ ኣብቲ ሓንቲ ገዛ ቀዳመይታ ብኣ ንመልሶም። እቲኦም ውፃኣት ዘለዎም ከዓ እቲኦም ሓደሽቲ ዝመፁና ብሓንሳብ ንገብሮም። ኣብዚኣን 2 ገዛ ዘለና እዚኣ ዘለናየ ከዓ ናይ ካብ ውልድ ዝብሉ ክሳብ 28 መዓልቲ ዝመፁ ኣብዚ ዝተወልዱ ድዮም ኣብ ገዝኦም ወፂኦም ምስ ተወልዱ ዝተመለሱ ድዮም ኣብዚ ኢና ናደቀሶም።

0: ንመደባት ስራሕ ንዕቃብ ሓመድን ማይን ብሓፈሻ ፅሩይ ዝስተ ማይ ናብ ኩሉ ምብፃሕ ከዓ ብፍላይ ብዝተኻየደን ዝቕፅልን ዘሎ ዓበይቲ ዕማማት ኤርትራ ቀረብ ዝስተ ማይ ውሑስ ክትገብር ክኢላ እያ። ማይ ናብ ኩሉ ቁጠባውን ማሕበራውን ረብሓታት ንምቕያር ከዓ ኣብ ዘተኣማምን ባይታ በፂሓ ትርከብ። እቲ ዕማም ቀጻልን ዓማምን ኮይኑ ኣብ ርሑቕ ጫፋት ኤርትራ ብዝለዓለ ናሃሪ ይቕፅል ኣሎ። ዛጊት ዓድታትን ቁሸታትን ናብ ኣተሓሳስባ ውሕሉል ምሕደራ ማይ ሰጊረን ማይ ኣብ ፅፍሒ ልዕሊ መሬት ንምጥቃም ይሰርሓሉ ኣለዋ። ትሕቲ ባይታዊ ማይ ውሑስን ነባርን ክኸውን እውን ዝኽእል ንቕሓት እውን ይምዕብል ኣሎ። እቲ ብዓቕሚ ገዛ ርእሱ ዝካየድ ዘሎ ዕማም ኣብቲ ዝነኣሰ ውዳቤታት ዓዲ በፂሑ ኣሎ።
1: ሕጂ ኩሉ ግዜ ዲጋ ትሰርሖ ልዕሊ ዲጋ ደሎ ብፅዓት ጌርካ ትጥቀመሉ እቲ ማይ ትሕቲ ዲጋ ደሎካ ብላሕኹ ጌርካ ትጥቀመሉ። ሕጂ ዝላሕኹ እዚ ኣስታት 30 ኪሎ ሜትር እዩ ነዚዑ ዝኸይድ ሎ። ሕጂ ነቲ የማን ፀጋሚ ዘሎ እቶም ናይ ልምዲ ዝፀንሖም ኣለዉ። ብፍላይ ኣብዚ ከባቢ ጎቓት ዓበይቲ ኣግራብ ከም ኣራንሺ፣ ማንጉስ፣ ፓፓዮ፣ ባናና የፍርዩ ኣለዉ። ድሮ ይሸጡ ኣለዉ ነይርዎም እንዲ ልምዲ ብፃዕሪ ዝተሓወሶ። ሕጂ ግን ሙሉእ ዓመት ብዘይገለ ስክፍታ እናፍረዩ ይጓዓዝ ኣለዉ። እዚ ከባቢ ከዓ ቀዳማይ ተረባሒ ተጠቃሚ ከመይ እንተልካኒ ንኣብነት ፅሩይ ዝስተ ማይ ጀሚሮም ኣለዉ። እዚ ትሪእዎ ዘለኹም እንዳለዎ ዘለና ኣይተወደነ እዚ ንዖም ክሰት እዮም እዚ ታንከር ትሪእዎ ዘለኹም ኣብ ፀድሚሃ ዘሎ እሱ ሎ በዓል ተራምኒ በዓል ተኺታ ጉላ ቅድሚ 2 ዓመታት ሒዘን ተጠቀምት እየን። መጀመርያ ሕጂ እንታይ እዩ እቲ ፕሪንሲፕል እቲ መምርሒ ኣብ ከባቢ ዘሎ ህዝቢ ናይቲ ፀጋ ኣብኡ ዘሎ ተረባሒ መጀመርያ ክኸውን ኣሎ። ብድሕሪኡ ንሃገር ዝኸውን ብደረጃ ሃገር ዝተሰርሐ ንዕዳጋ ዘረጋገ ነገራት ከዓ ከፍሪ እቲ መስርዕ ሒዙ ዝኸይደሎ ነገራት እዩ።
0: መንግስቲ ኤርትራ ኬንያ ውሕስነት ምግቢ ዝጥምትን ብዝኾነ ምክንያት ናብ ድሕረት ዘይምልስን ኣተሓሳስባ ዘላቐ ልምዓት ሕርሻ እዩ ዝኽተል። ናብ ወሰኽ ክብርታት ጠሚት እውን ዓቕሚ ገዛ ርእሱ ከማዕብል ብልዑል ፃዕሪ ክሰርሕ ፀኒሕን ኣሎ። ኣብ ምዕቃብ ሓመድን ማይን ምግራብን ዳግመ ምግራብን ብዝካየድ ዘሎ ሓያል ፃዕሪ ምሩፅ ዘርእን ምሩፃት ናይ ጥሪት ከብትን ብምስሳን ተደሊቡ ዘሎ ዓቕሚ ቀሊል ኣይኮነን። ኣብ ነፍሲ ወከፍ ዞባን ንኡስ ዞባን ብዝተሃንፃ ገርማስ ከዘንቲ ማያት ኣብ ምምሕዳር ከባቢታትን ዓድታትን ብዝተሰርሓ ዲጋታትን ራህያታትን ኣቢሉ ካብ መጠን ንኡስ ክሳብ እስትራቴጂያዊ ልምዓት የሰላስል ኣሎ። ሎሚ ነፍሲ ወከፍ ሓረስታይ ካብ ዝናብ ሰማይ ከይተፀበየን ብውሑስ ኣገባብን ኣድማዒ ምህርቲ ኣብ ዝረኽበሉ ወፍሪ ተፀሚዱ ይርከብ።
2: ነዚ ዓውደ ትምህርቲ ዝመረፅ ኩሉ ምክንያት መጀመርታ 80% ናይ ህዝቢ ኤርትራ ብሕርሻ ስለ ዝነባበር ፉድ ሴኪሪቲ ማለት ውሕስነት ምግቢ ንምርግጋፅ ኣብኡ ኣተኪረ ኣድሚዒ ንክሰርሕ ነዚ ዲፓርትመንት ዝመሪፀ ማለት እዩ። ኣብዚ ዲፓርትመንት እዚ ን4 ዓመት ብልዑል ነጥቢ እንዳሓስኩ ክኸይድ ፀኒሐ ማለት እዩ። ነዚ ከምፅእ ዝደረኸኒ ከዓ መጀመርታ ኣበርክቶ ናይ ስድራ ቤተይ ማለት እዩ። ትምህርቲ ልዕሊ ኩሉ ዓይነት ምዃኑ ኣልቲቱድ ከም ዓይነት ሒዘ ንክህነት ዝሓገዙን ስድራ ቤተይ ቀፂለ ኣብዚ ደረጃ እዚ ንክበፅሕ ከይተሓለሉ ንዝምሃሩኒ መምሃራነይ ብዙሕ ኣፍልጦ ንክረክብ ኣብዛ ደረጃ ኣብዛ መዓልቲ እዚኣ ብዝለዓለ ነጥቢ ንክምረቕ ንዘብፅሑኒ ልባዊ ምስጋና ክቅርበሎም ፈቱ። ኣብ ርእሲኡ እዝምሃሮ ዘለኹ ሃብቲ ምድርን ኣከባብን ኣዝዩ ወሳኒ ነገር እዩ። ምክንያቱ ኩሉ ፀጋታት ምድሪ ኣብ ምድሪ ስለ ዝርከብ ነዚ ዘለና ሃብቲ ምድሪ ፀጋታት ምድሪ ከዓ ከመይ ጌርና ናብ ዝለዓለ ደረጃ ኣብፅሕና ኩሉ ህዝብን መንግስትን ተጠቃማይ ክኸውን ማለት ብሞደርን ኣግሪካልቸር ኩሉ ትናህና 80% ኣስፋሕፊሑ ብዝለዓለ ደረጃ ክንጥቀመሉ ሓሲበን ተረድአን ኣብኡ ኣቴ ብፅቡቅ ፃዕርን ራእን ኣወሃሂደኻ ኣብዚ ደረጃ ዝበፅሐ ማለት እዩ። ነዚ ወዳእ ኩሉ ኩሙላቲቭ ጂፒኤ ስርስሪ ማለት ብዲስቲንክሽን ተመሪቐ ኣለኹ። እዚ ክኸውን ዝሓገዘኒ ከዓ መጀመርታ ራእዩ ዕላማ ሒዘ ተበጊሰ ትገብሮ ፃዕሪ ዕላማ ዘይብሉ እንተኮይኑ ደስቲን ናቶ የብሉን ማለት እዩ። ኣንፈቱ ዘይፍለጥ እዩ። መጀመርታ ዕላማ ሒዘ ነቲ ዕላማ ከዓ ብብርቱዕ ፃዕሪ እንዳካየድኩ እንዳፃዕር ኩሉ ለይትንቀትሪ

0: መትኒ ቁጠባዊ ዕብትን መቐይሮ ዓይነት ህይወትን ዝኾነ መጓዓዝያን መራኸቢታትን መሊኡ ናብቲ ዝድሊ ዕላማን ሸቶን ንምብፃሕ ክካየድ ብዝፀንሐን ዘሎን ዓብ ስራሕ ሎሚ ኣብ ዝበዝሕ ዓድታትን ቁሸታትን ፅርግያ ተሰሪሑ ይርከብ። ብዝሕን ቁጠባዊ ረብሓን ብዘየገድስ ኣገልግሎት ህዝባዊ መጓዓዝያ ከም መሰል ናብ ኩሉ ንምብፃሕ ምቕሉል ስራሕ ተዓሚሙን ይቕፅልን ኣሎ። ብዓብዩ ኣገልግሎት መራኸቢታት ተንቀሳቐሲ ቴሌፎን ናብ ዝበዝሕ ክፋል ኤርትራ በፂሑ ንማሕበራውን ቁጠባውን ኣገልግሎት ይውዕል ኣሎ።
1: ከቢድ እዩ ነይሩ። ነፍሲ ፆራት ባርላ ብተሸኪሞም እዮም ዝመፁ ነይሮም። መጓዓዝያ ኣይነበረን። ከምቲ ቅድሚ ኣቦይ ኣሕመድ ዝገልፅ ፀንሑ ከዓ ብኣድጊ ወይ በቕሊ ዝካየድ ነይሩ። እዚ ፅርጋ ካብ ስራሕ ግን ብጣዕሚ ወላ እቲ ትብስ ሕጂ ብዞባና ዝምደብ ዘሎ ብላዕሊ ካብ ዝምድብ ቁሩብ ግዜ ፀኒሕ እዩ። ኣብቲ ካብ ዝምድብ ከዓ ቁሩብ ናይ ብሓቂ ተስፋ ረኪብና ፀኒሕና ኢና። ብዓብዩ ሕጂ ግን ብታሕቲ ስለ ዝትፈትሐና ዓብዪ ፀጋ እዚ ህዝቢ ረኪብ ኣሎ።
0: ምምዕባል ሰብኣዊ ዓቕሚ ኤርትራ ብዕላማን ረአን ተሰሪቱ ዝተሃንፀ እዩ። ኣብ ገዛ ርእሲ ዝምርኮስ እዩ። ብመንፅር ትማልን ሎምን ጥራይ ዘይኮነ ኣብ ፅባሕ ብዝህልዎ ውፅኢት እውን እዩ ዝጥመት። ክካየድ ብዝፀንሐን ዘሎን ዓብ ወፍሪ ኣብ ምድልዳል ተሪር መሰረትን ፅኑዕ ሰራውርን ፈጢርዎ ዘሎ ዓቕሚ ኣዝዩ ዓብን ኣተስፋውን እዩ። ኤርትራ ሰላማ ርጉእ፣ ፀጥታኣ ውሑስ፣ መገዲ ልምዓታ ኣተኣማማኒ፣ ረሃዋ ከዓ ዝጭቡጥ እዩ። መድረኽ ብመድረኽ ክስራሕ ብዝፀንሐን ዘሎን ምምዕባል ሰብኣዊ ዓቕሚ ብዓብዩ ዕጉስን ቀዳምነታቱ ሰሪዑ ኣብ ገዛ ርእሱ ዝምርኮስ ጽኑዕ መሪሕነት ስለ ዝወነነት እዩ። ሎሚ ሳላቲ ኣብ ኩሉ ጽላት ክተካይዶ ጽንሐት ሰብኣዊ ዓቕሚ ናይ ምህናፅ መደባት ቅኑዕ ዕላማን ንጹር ራእይን ናብ ክብታ ትድይበሉ መድረኽ በጺሓ ትርከብ።

0: ምስ ንኩዐት ውፅኢቱ ከመይ ክኸውን
1: ፅዋዕ ነመጠቀም ነበረ ያ ካልተሳካ ግን በራሳችን ምን ወደቦች መፍጠር እንችላለን የሚለውን
0: ብምፅዋዕ ክንጥቀም እዩ ነይሩ ድሌትና ንሱ ዘይከኣል እንተኮይኑ ግን ባዕልና ወደባትና ክንፈጥር ንኽእል ኢና ብሔረ ኣፈርን መሬቱን ሓደ ካብቲ ከም መጣልዒ ክኾኖም ዝፈሓሓርዎ ዘለዉ ኣጀንዳ እዩ ብሔረ ኣፈር ኢትዮጵያዊ ይብሉን ኣለዉ
2: እንዳም ሎክላንድ መሆን ኣለባት ኤርትራ እንጂ የኣፈር ህዝቢ ኣደለን
0: ኣብ ኩሉ ዘሎ ሶማላዊ ባሕር እናተጠቕመ ኣብ ኢትዮጵያ ዘሎ ሶማላዊ እንታይ ስለ ዝበደለ እዩ ተኸልኪሉ ዘሎ
3: ህዝቢ እዚም ካለ እዚያም ካለ ለምንድን ነው ለብቻ የተከለከለው
0: ትምባል ስለ ዝመረፀ ንኣሜሪካ ቻይና ሩስያ ኤሮጳን ኣፍሪቃን ተዛሪበ ኣለኹ
4: እባካችን ሸምግሉንና መፍትያ ምትሉ ቀይ ባህርን ኢትዮጵያ ለማጣት 30 ዓመት ከዚያ በላይ የወሰደ ትግል ነበር ታውቃላችሁ ሌላ 30 ዓመት ያስፈልጋታል ብዬ ግን አላስብም
5: የፋኖን ኃይሎች ማሸነፍ ያልቻለ መንግስት ነው ያለ
0: ትምባል ስለዚህ ማለት ሰነዳዊት ፊልም ኣብ ኤዲ ቲቪ ረቡዕ 925 ምሸት ድሕር ዜና ትግርኛ ከምኡ ውን ኣብ ድግማ ቀዳም 1250 ቀትሪ ድሕር ዜና ትግርኛ ትምባል ስለ ዝመረፀ ሰነዳዊት ፊልም ኣብ ኤዲ ቲቪ

ሰላም ኣብ ኩሉ ኩርናዓት ዓለም ብምዃን ስፖርታዊ ትሕዝቶ ንዝሓቆፈት መደብ ለስተ ስፖርት ኣብ ምክትታል እትርከቡ ዝኸበርኩምን ዝኸበርክንን ተዓዘብቲ ንሎሚ እውን ከም ወትሩ ንፍትዋት ተኸታተልቲ ይምህሩ ይሕብሩ ከምኡ ውን የዛንዩ ዝበልናዮም ትሕዝቶ ሒዝናልኩም ቀሪብና ኣሎና። ክሳብ ፍጻመ መደብና ምሳና ክትጸንሑ ብክብሪ ዝዕድመኩም ኣሚር ዓልየ ሰናይ ምክትታል።

0: ዝረኣየ
1: መኽፈቲት መደብና ዘተ ስፖርት እያ ክትከውን ነሎሚ ዛዕባ ዘተ ስፖርት ንሓፈሻዊ ገምጋምን ትዕዝብትን ናይቲ ዝሓለፈ ሰሙን ብዓወት ታደይ ፖጓቻ ዝተዛዘመ ቱር ደ ፍራንስ ዝድስስ እዩ ክኸውን ሙሴ ገብረ እግዚኣብሔር ንኣሰልጣኒ ቅድም ብሽክለታ ሙሴ ኣሴል ናብ ስቱድዮ ዓዲሞ ኣሎ ናብ ሙሉእ ትሕዝቶ ክዝግረኩም

0: ሰላም ተኸታተልቲ ለሶ ስፖርት ከመይ ትቕኒዩ? ዘተ ስፖርት ንጅምራና ናይ ሎሚ ዘተና ዙር ፈረንሳ 2026 እዩ። እዚ ውድድር ትማሊ ሰንበት 26 ሓምለ ብ21 መድረኽ ምክያድ ምዛሙ ይዝከር እዩ። ነታ መድረኽ ቫቲዮ ቫንደርፖል ምዕዋቱ ብሓፈሻ ንብጫ ማልያ ታዲፖካቻ ንናይ ቀጠልያ ማልያ ወይ ናይ ሽኳት ቀደምቲ ዝለብስዋ ማልስ ፐደርሰን ምዕዋቱ ቢንያም ሳሳይ ደረጃ መሓዙ ኣብ ናይ መንእሰያት ተቓዳማይ ኢማትስ ዴልቶሮ ንናይ ዓቐብ ቁማ ሪቻርድ ክራፓስ ምዕዋት ተኸታቲልኩም ኣለኹም። ኣብ ናይ ጋንታ እውን ሊደርቲክ ምዕዋታ ኣይርስዓን። ነዚ ሓፈሻዊ ትሕዝቶ ብሓፈሻ ድማ ዝያዳ ድማ ኣብታ ናይ ቤንያምን ኤሲና ተውኪርና ድማ ሎሚ ዛዕባ ከፊትና ኣለና። ናይ ሎሚ ዕዱምና ኣሰልጣኒ ጋንታ ሰራዊ ሳዋ ናይ ደቂ ኣንስትዮ ማለት እየ ሙሴ ኣሲል ምሳና ኣሎ ሰናይ ምክታል ሙሴ ፈለማ ግዜና ክቢርካ ከምትለመዳ ብስቲና ምፃኻ ከመስግነካ ደሊ ከም መበገሲ ዝኾነ እዋን ዝኾነ ውድር ቅድሚ ምጅማሩ ግምታት ወይ ትፅቢታት ህልወካ እዩ ከም ዝኾነ ተዓዛባይ ከም መሰልጣን እውን ብሓፈሻ ከመይ ነሩ ትፅቢታትካ እቲ ውፅኢት ትፅቢትን ምስ ተዛዘመ ውድር ድማ ውፅኢትን ትፅቢትን ከመይ ኣማዚንካ ይውን?
1: ሓራይ ሙሴ ነዚ ዕድል ዝድሃብካ ንመጀመርያ ከመስግነካ ደሊ ካልኣይ ኩሉ ግዜ ዓመት ምሉእ ኩሉና ብሃንቀውታ ንፅበየ ውድድር ከም ምዃኑ መጠን ብዙሕ ነገራት ኢና ርኢና ኣብዚ ናይ ሎም ዓመት ውድድር ኩለን ጋንታታት ብሓፈሻ ብፍላይ ከዓ ቢንያም ዝሓዳሽ ጋንቱ እንታይ ዓይነት ኣበርክቶ ትገብረሉ ትኸውን ብጋህዲት መልሲ ንረኽበሉ ውድድር እዩ ነይሩ። ኣብቲ ናይ ጀነራል ክላሲፊኬሽን ከዓ ምናልባሽ ዮናስ ቬንጌጋር ኣብቲ ናይ ጅሮ ዲኢታልያ ዓወት ብምንባሩ እቲ ዝነበሮ በቕዓት ምናልባሽ ናይ ፖካቻር በቕዓት ኣብ ዝተፈላለዩ እዋናት ከይረኣናይ ፀኒሕና ስለ ዝነበርና ካብ መጀመርኡ እውን ክዳረጎ ከም ዘይክእል ዝብል ግምት ነይሩኒ። ካልእ ምናልባሽ ናይ በዓል ሬንኮ ኢቫኖፖል እውን ካብቲ ዘይተፀበነ ልዑል በቕዓት ከም ዘለዎ ዝተዓዘብና ኣለው። ከምኡ እውን ንፔደርሰን ብከምኡ ዓይነት ኣይተፀበናየን። ምክንያቱ ሓደ ስፕሪንተር ንድሕር ተባሂሎ ከምዚ ናይ ትማሊ ዝሓለፈ ዝረኣናየ ሻምም ቱር ዲ ፍራንስ ከምኡ ዓይነት በቕዓት

0: ባዓት የንፀባረቂ ዝብል ኣይነበረናን ግን ሓፈሻዊ ከዓ ካብቲ ተፀበናየ ንላዕሉ ወፃኢ ዝተረክበ ከዓ ናይ ጋንታ ዩኤኤ ቲም ከዓ ብምንታይ ምክንያት ብዘየገድስ ዝተፈላለየ ብቕዓቶም ከምቲ ናይ ቅድሚ ሕጂ ከምቲ ናይ ዓመ ከም ዘይፀንሐ ምናልባሽ 2-3 ተቐዳደምቲ ናይ ጥዕና ኩነታት ነይሮም ክኸውን ይኽእል እንተዘይኮይኑ ግን ቪዝማ ግን ልክዕ ከምቲ ካብ መዓልቲ ናብ መዓልቲ ክሳብ ምዉት ሰዓት ቬንጌጋርድ ከም ዝፃወጥ ኣባ መቕሬታ ባንኣርድ ክፃወት እዩ ዝብል ግምት እዩ ነይሩና ምክንያቱ ቀሊል ሰብ ኣይኮነ ንዓወት ቬንጌጋርድ ባንኣርድ እሱ ዘይምህላው ከዓ ካብቲ ሓደ ደይተፀበናዮ ነይሩ ክኸውን ይኽእል ሓፈሻዊ ክንሪኦ ከለና በዓል ሬንኮ ኢቨኖፖል ከዓ ከምዚ ዓይነት ብቕዓት ሒዞም መፅኦም ዝብል ግምት ኣይነበረንን ልዕሊ ኩሎም ግን ዝፅበዮ ዝነበርኩ ንሳክሰስ እዩ ሳክሰስ ኣብ ዝተፈላለየ እዋን ድሕር ኢና ኣብታ ክላሲክ ዝነበረትሉ ኣብ ምስ ፖኳቻር ተሓናኒቆም ክሳብ 5 ኪሎ ሜትር ትርፍ ምግዳፍ ክሳብ ዝሰኣኖ ንመጀመርያ እዋን ድሕር ነዊሕ ዓመታት ካብ ሃገረ ፈረንሳ ከምዚ ዓይነት ቆልዓ ምርኣኢና ከዓ ትፍሉይነት ነይሩ ክንብል ንኽእል ማለት እዩ
1: ግርም ሙሴ ኤንኤስኤን ከም ጋንታ ዝሓለፈ ዓመት እስራኤል ፕሪምየር ቴክ ትበሃል ነበረት እያ እስራኤል ፕሪምየር ቴክ እዚኣ ኣብ ናይ ግዜ ወይ ናይ ጂስያ ትቃደም ነራ ወይ ትዋደር ነራ ቢንያም ድማ ኢንተር ማርች ዝበሃል ነበረት ጋንቲኡ ምስ ሎቶ ብምፅምባራ ካብኣ ወፂኡ ናብዛ ጋንታ ፅሚኦ ስለዚ ሓዳሽ ጋንታ እያ ክንብላ ንኽእል ኢና ዕላማታታ እውን ንናይ ቅፅወታዊ ውድር እያ ቢንያም ኣብዛ ሓዳሽ ጋንቲኡ ከመይ ተዋሂዱ ትብል ብሓደ ዓመት ዝመፅ ብቕዓት ወይ እቲ ዝለዓለ ደረጃ ዘይክህሉ ክእል ክዋሃዱ ግዜ የድልዮም ዕላማታታ እውን ካብቲ ናይ ግዜ ናብ ናይ ቅፅበታ ውድር ትቕይር ስለ ዘላ ብሓፈሻ ግን ዝሓደ ዓመት እንታይ ይብርሃል ናብ ጋንታን ቢንያምን ከመይ ምገልፅካዮም
0: ወ ሓደ ክልቲኦም ምክንያታ ጋንታ ሓዳሽ እያ ሓዳሽ ምዃና ከዓ ዋላ ዘይስጡማት ተቐዳድምቲ እውን ክትሕዝቲ ክእሎታት ኣሎ ምስቲ ናይ ቅድሚ ሕጂ ዝነበረ ናይ 24 ምስ ኢንተርማርሽ ከሎ ዝነበረ ስጥመትን ሕጅን ምናልባሽ ክፈላለዩ ይኽእሉ ይኸውን እዩ ሓፈሻዊ ክንሪኦ ከለና ግን ከመይ ነይሩ ኣብዚ ውድድር እዚ ምናልባሽ እቲ ክብደት ናይቲ ውድድር እውን ነታ ጋንታ ሓደ ዝኾነ ፅልዋ ዝገበረላ ኮይኑ እዩ ዝስምዓኒ ምክንያቱ እንዳሕርኢናዮ ኮይና ብፍላይ ቢንያም ከምቲ ኣብ 2023 እቲ ደረጃታት ከምኡ ይኮነን እቲ ዝኣተዎ ዝነበረ እታ ዝላዕለ ዝሓዛ ካልኣይ ደረጃ እያ ሓንቲ ከዓ ራብዓይ ደረጃ ከምኡ እናበለ እዩ ነይሩ እቲ ዓወት ናይ መድረኽ ኣብዛ ጋንታ እዚኣ ይረኣናዮን ነዚ ግን እንታይ ገይርዎ እንድሕር ኢልካ ብናተ ያረኣያ ምናልባሽ ካብቲ ናይ ዝሓለፈ ዓመታት ዋላ ኩሉ እንድሕር ኢናዮ ሎሚ እናኸበደ መፅእ ኣለቲ ውድድር ዓሙም ከም ኢልና ንዛረብ ነርና ምክንያቱ እቲ ዝገብርዎ ዘለዉ ናይ ኢንተርሚድት ወታሲ ነቶም ዓቐብ ድድይቡ ጥራ ይኸውን ኣሎ ኢልና ሕጂ ከዓ ሎሚ ዓመት ካ ልክዕ ካብኡ ዝገደድካ እዝዩ ተረርቲ ዓቐበታት ንድሕር ሆርስካ ታጎር ወፂኻ ኢንተርሚድት ስፕሪንት ርኢና ኣሉ እዚ ኩን ስቴጅ ንዚ ከምዚ ኩሉታት ኣረኣያካ ክትሪኦ ከለካ ካብቲ ምስ ኢንተርማርሽ ኮይኑ ዘምፀኦ ዝነበረ ወይ ዝረኣየ ዝነበረ ብቕዓት ማዕርኡ ኣንፀባሪቆ ክብል ኣይክእልኒ ምስቲ ኩሉ ኩነታት ናይቲ ቦታ ዝነበረ ምስቲ ሓዳሽ ምዃና ናይታ ጋንታ ግን ሓፈሻዊ ክትሪኦ ከለካ ምስቲ ብርታዕ ናይቲ ውድድራ እናፃፂርካ ክትሪኦ ከለካ እቲ ዘምፅኦ ደረጃ እውን ቀሊል ነገር ኣይኮነን ግን ምናልባሽ ንመፃኢ ምስዚ ሓዳሽ ጋንቲኡ ዘድልይዎ ተፃወቲ ምክንያቱ ሎም እንዳሕር ኢናዮም ታርጌቶም ንቢንያም ጥራይ ገይሮም ኣትዮም ነይሮም ስለዚ ምናልባሽ እሳቶም እውን ከም መጀመርያኦም ምዃኑ ሳልሳይ ደረጃ መሓዙ ቢንያም ንዕኦምን ፅቡቅ ባህላየ ግን ካብታ ናይ 2024 ምስታ ጋንታ ዝነበረ ምውሃድ ክትሪኦ ከለካ ፍሉይነት ከም ዘለዎ ስርዱ እዩ ምክንያቱ ዋላ ኣብ ብቕዓት ቢንያም ዋላ ኣብቲ ኣተሓዛ ደረጃ ኣብቲ እዋንቲ ቀሊል ነገር ኣይኮነን ሰለስተ ስተጅ ክስዕር ስለዚ ምዝ ሓዳሽ ምዃና ምናልባሽ ቢንያም ንዓ ሓንቲ ስተጅ ክስዕር ኣላ ትደሊ ነራ ክትከውን ትኽእል ግን ኣይጋጠመን እቲ ናይ ሳልሳይ ደረጃ ዝሓዞ መድረክ እውን ቀሊል ስለ ዘይኮነ ብከምዚ ዓይነት ክንመዝኖ ንኽእል ኢና
1: ቢንያም ንካልኣይ ዓመቱ ሳልሳይ ወፂ ሎ ናብ ናይ ሎም ዓመት ክመፅእ ብሓፈሻ ድማ ዘን 2 ዓመታት ሳልሳይ ምውፃእ ማለት ኣብ ዙር ፈረንሳ ከመይ ትበልፆ ዓወት ናይ መድረክ ኣይመፀ ንክኾን ክእል ብ2 ዓመታት ሳልሳይ ምዕዋት ግን ንዓኻ ከመይዩ ዝተፈላለዩ ሰባት መድረክ ዘይምዕዋቱ ገለ ምስ ብቕዓቱ ብምውዳል ወይ ወዲሉ ዝብል ሓሳብ እውን ኣሎ ሞ ኣብዚ እንታይ ኣለዎ ናትካ ርእቶ ወይ ትዕዝብቲ
0: እወ ሓደ እቲ ከምዚ ኩሉ ግዜ ንብሎ እቲ ብርታዕ ውድድር እዩ ብርታዕ ውድድር ጥራሕ ደይኮነ ዋላ ቅርፂ

0: ሬት ናይ ሎም እንድሕር ርኢናዮ ኮይና ልክዓ ከምቲ ናይ 224 ኣይኮነን ኣዝዩ ከበጥ ከባቢ ሰለስተ ኢንተርሚድስ ኣብ ሓውሲ ዓቐብ ተባሂሉ ግን ዋላ ኣብ ሓውሲ ዓቐብ ይኹን ኣብ ቁሩብ ስትራባኹን ዝበለ እውን ዝዕወት እዩ ነይሩ ቢንያን ቅድሚ ሕጂ ማለት እዩ። ምናልባሽ ካብታ መጀመርያ ዝረአ ኩሉታ ዝገበርና ይርክብ እውን ተዛሪብናሉ እግሪ ክሕስ ከሎ ዝረአናሉ እዋናት እሱ ምስ መፀ ኩሉ ክዕብራ ክእል እንተዘይኮይኑ ግን ኖርማል ከሎ ዝገድፈሉ ዝነበረ ነቲ ቦታ ቦላታታት ነይሩ። ነዚ ምዝ ከተፃምድ ከለካ ኣብቲ 225 ዘይኮነ ኣብዚ ቅድሚ ዚ ናብ ቱር ፈረንሳ ቅድሚ ምእታው ዝነበሮ ባቕዓት እንድሕርኢና ሓያለ እየ ክላሲክ ሬስ ተዓዊቱ እዩ ኣብ ካልኣይ ይኹን ቀዳማ ይኹን ንሕና እውን ከም ደገፍቲ ናቱ ወይ ከዓ ከም ኤርትራዊ ተቀዳዳማይ ምዃኑ ምስቲ ናቱ ብቕዓታት ኣረኣየካ ሎም ዓመት እንተረእኸያ ግን እቲ ቅርፂ መሬት ከዓ እቲ ዝለዕለ ነይሩ። ግን ክሪኦ ከሎ ከኣነ ብፍላይ ኣብዚ ናይ ሎም ዓመት ቁሩብ ቢንያም ነብሲ ውስኽ ዘበለ ኮይኑ ተሰሚዕኒ በቲ ንዓይ ዝተረኣየኒ ማለት እዩ። ብቕዓት ኣብቲ ቀዳደምቲ ክብል ነጠቕን ዝዘሎ እዩ። ምክንያቱ ዋላ እውን ቅድሚ ፈረንሳይ ምእታውካ ቱር ዲ ፍራንስ ምእታውካ ፅቡቅ ብቕዓት ነርካ ዘይምችውነት እውን ክስማዓካ ክእል ብቲ ውድድር ሓፈሻዊ ግን ከምዚ ትብሎ ዘለካ ክብል ንቕጥቕታን ክህሉ ከሎ ካብቲ ናይ 224 እዛ ናይ ሎም ዋላ ብኩሉ ነገራት እቱ ቦታ ኣቀማምጣ ከቢድ ከም ዝበልናዮ እናሃለወ ንዑ ዝብድህ ተዓቕሚ ከዓ ከም ዝረኣናዮ ማለት እዩ። ምናልባሽ እዚ ናይ ጭዋዳ መሓዝ ገለ ዝረኣናሉ ምልክታት እሱ ማዕርክ እንዳይሃስዮ ነሩ ነሩ እንድሕር ኮይኑ ማለት እዩ ብኢድ ምልክት ስለ ዝተረኣየ ካብኡ ሓሊፍካ ግን ምስታ ሓዳሽ ምዃን ናይታ ጋንታ ሽዑ እውን እንተደተጋጊ ናብ ቱር ዲ ፍራንስ ክኣቱ ከሎውን ምስ ኢንተርማርሸ መጀመርያ መዓልቲ እዩ ነይሩ። ግን ልዕሊ ዝኾነ ነገር ቅድሚ ምእታውካ ኣዝኻ ሓያል ነርካ ውን ኣብቲ ውሽጢ ውድድር ምስኣትካ ብዝተፈላለየ ምክንያታት ፀቕጢ ክትፈጥር ትኽእል ዘይምችውነት እውን ክመፅእ ይኽእል ኸውን ካልኣይ ከዓ ልዕሊ ዝኾነ ነገር ከዓ መቀዳድምቲ ዝነበረ ከየድነቕናዮ ክንሓልፍ ዘይግባአና ማድስ ፔደርሰን እውን ቀሊል ሰብ ኣይነበረን ንዑ ሊድ ኣውት ዝገብሮ ሰባት ዳርጋ ኣብተን ዘድልያ ቦታታት እንተዘይኮነ ናይ ብሓቂ ዳርጋ ምስቶም ናይ ዓቐብ ተቀዳድምቲ እዩ ንኩሉ ውድድራት ኣካይድዎ ኣብተን ምክንያቱ ተኣኪቡ ክገብር ከም ዘይክእል ስለ ዝፈልጥ እሞ ከዓ ንፊሊፕሰን ክስዕር ስለ ዘይክእል ንቢንያም እውን ክስዕሮ ከም ዘይክእል እንድሕርኢናዮ ማንቶም ማንተራኺቦም ሲ ቅድሚኡ ናይ ኣተወን እሱ ዝጥቀመለን ዝነበረ ሜላ ከዓ ተን ዝረኣናየ ንዝ ኩሉ ረኣየኢካ ግን እታ ሳልሳይ ደረጃ ምምፃና እታ ከምዚ ኣቐዲምና ዝበልና እታ ናይ መድረኽ ዓወት ንዓና ዋላ ንዑ ወይ ከዓ ነታ ጋንቲ እውን ዓብዪ ዘላ ምኾነ ነይሩ። ስለዚ ምስቲ ናይ 24 ከተረኣያዮ ከለካ ብዙሕ በዚ ምክንያታት እዚ ኣይላጋግበን እዩ ክንብል ንኽእል።
1: ተኸታታሊ ዓመት ሳልሳይ ደረጃ ይሕዛሉ ኣብ ቀጠልያ ማልያ ቀሊል ኣይኮነን ዝብል ሓሳብ ዘለና ኣነ ግን መድረኽ ዘይምዕዋትን ምስ ብቕዓት ምትኣሰር ዝኾነ እቲ ዓዛባይ ዓወት ስለደለካ ኮይኑ ስለዝስማዓኒ ብቕዓቱ ጎዲሉ ዝብል እውን ህሉ ኮን እዩ ወይ እውን ኣለ ክንብል እንደፍሪኢና ምዝ ምትእሳር ሳልሳይ ደረጃ ኣብዚ ፈረንሳ ምምፃእ ከመይ እዩ
0: ክጎድል ኮ ክእል ኢብን እዮ ነውሪ ይኮነን ንሕና ዘፅናሕናየ ባህሊ እቲ ምስዓር ጥራይ ስለ ንደሊ ኢና እምበር ኩሉ ግዜ ኣብ ጥርዚ ብቕዓት ድኸይድ ተቀዳዳማ የለን። ምክንያቱ ከምዚ ኮይኑ ከምዚ ኮይኑ ስለምንታይ ገለ እዎ ብቕዓት የብለይን ተይልካ እውን ሓደ ተቀዳዳማ ይኮ መካየቲ እዩ እቲ ኣብ ቅድዲ ምሽክለታስ መካየቲ እዩ ኩሉ ግዜ እዚ ንብሎ ዘለና ዘረባ እውን እኮ ከምዚ እቲ ህዝቢ ስለ ዝፅበዮ ሓንቲ መድረኽ ተዓዊቱ ነይሩ ተትኾን ተኸላይ ዳኣ ተወላኮም ጠፍአ ነይሩ እቲ ዘረባ ኩሉ ግዜ ግን ብቕዓቱ እንትሒቱ ነይሩ ክኸውን ይኽእል እዩ እሱ እዩ ዝፈልጣ ልዕሊ ዝኾነ ነገር ብቕዓት ምትሓት ግን ኩሉ ግዜ ነቲ ደልዮ ነገር ምልሰልካ ማለት ኣይኮነ እንትኾነ ተቀዳዳማይ ሰዲድካ ቬንጌጋር እንዶ ንረኣዮ ክሳዕ ዝመፅእ ቀደም ዝነበሮ ብቕዓትን ኣብ ልዕሊ ፖኳቻርን እዛ ቅድሚ ምውዳቕ ዝነበረትን ሰማይን መሬትን እዩ። ምክንያቱ ኣብ ዝደለዮ ሰዓት ገዲፍዎ ከይድ ነይሩ ፖኳቻር ቅድሚ ሕጂ ግን ዮናስ ክሰባብቲ ዝድለ ሰዓታት ይሕዞሞ ወይ እውን ቆሪፅዎም ዝኸደሉ እዋናት ነይሩ። ሕጂ ኣብዚ ናይ ሎም ዓመት ተርእናያ ግን ኣዝዮ ሽገር ነይሩ ንክሕዞ። ስለዚ እቲ ኣፍቃሪ ቅድዲ ምሽክለታ ብካልእ ደይኮነ

0: ድልት ዓወት ስለ ዝኾነ ሓልዮት ናይ ዓወት ስለ ዝኾነ እምበር ቀሊል ደረጃ ኣይኮነን ሳልሳይ ክኣከብ ዝኸምዚ ዓይነት ውድድር እዚ እንተዘይኮይኑምን እቲ ዝመፀ ውፅኢት ቀሊል ነገር ኣይኮነን። ሓደ ነገር ክፈልጦ ዘለዎ ሰብ ከዓ ብቕዓት ኩሉ ግዜ ነባር ኣይኮነን፣ ዝለዕለ ብቕዓት ዝፀበቐ ብቕዓት ትቕንሞ ኣብ ዝኾነ እዋናት ብቕዓትካ እውን ክትቅንስ ስለ ትኽእል እቲ ሳልሳይ ተተሓሰ ደረጃ እውን እኹል እዩ ባህለ
1: ኣብቲ ናይ እዋን ቅፅበታ ውድር ወይ እቲ ስፕሪንት ንብሎ ቢንያም ደንጉ ትስ ንምንታይ ይደንጉሎ ኣቐዲሙ ባዕሉ ቮላታ ዘይበግስ ወይ ስፕሪንት ዘይገብር ዝብል ሓሳብ ኣሉ መርገፂ ካብ ዘኸመ እዩ።
0: እዚ ንፁር ሕቶ እዩ፣ ንፁር መልሲ ዝደድልየ ኢኻ። ብፍላይ እቲ ናይ ኤክሶን ናይ ኖርዌይ ጋንታ ድሰዓረላ እንድሕር ርኢናዮ ኮይና ዴካትሎ ንሓደ ሰዲዶም ዓፂኦም ማታ ቦታ ነጢሩ ዝወፀ ኣርኪብዎ ንዑ ሒዝዎ ዳሕራይ ኣብዚ ኣቢንያን ክወፅእ ተኽእሎታት ነይሩ ክስዕራ ምኽኣለ ወይ ከዓ ካልኣይ ከዓ ከዓ ትኽእል ነይሩ ኣብ ሰለስተ ክልተ መድረኽ። እዚኣ እውን እቲ ዶንጌኻ ምጅማር ናቱ ነገር ክህሉ ክእል ኣነ እንታይ ድብል ክልተ ነገራት እየን። እቲ በቕዓቱ ከመይ ነይሩ ሓደ ወሳኒ ነገር እዩ። ቦታ ረኺብካ ከለካ ዘይምውፃእ ከዓ ካልኣይ ነገር እዩ። እዘን ዝበልኩካ ግን ብልካ ክጅምረለን ዝኽእሎ ዝነበረ ቦታታት ዘይጀመረለን ቦታታት ነይረን። ብፍላይ ዛ ድበልኩካ እዚኣ ጀሚሩ ባዕሉ ክስዕረሉ ዝኽእል ምክንያቱ እቲ ናይ ዴካትሎን ምስከደ እቲ ነጢሩ ምስ ወፀ ኣብ 280 ሜትሮ እዩ ክሳብ 250 ይብፅሕዎ። ኣብቲ ኢንተርቪው ናይቲ ድሰዓረ ስተሽዑ ንድሕር ናይ ተዕውት ርኢኸዮ ክሳብ 283 ስለ ዝነበረ ብናተይ ዓቕሚ ከይደሞ ክሳብ 250 ኣብፅሕኒ ካብኡ ግን ዋላ የርክቡን ኢለ ሓሊፈ የ ንዑ ኢሉ። ስለዚ እዚ ዕድል እዚ ክጥቀመላ ተኽእሎታት ነይርዎ፣ ምክንያቱ ካብ ድሕሪት መፅኢ ሓሊፍዎ ንቢንያም ቀላል ነገር ኣይኮነትን። ከምኡ እውን ተኻልኣይ ዳኣተወላ ሚለር ድሰዓረላ እንድሕር ርኢና ኮይና ካብ ድሕሪት ይመፅ እዩ እሱ ምስ ሓለፈ እዩ ቢንያም ሓሊፍዎ። ስለምንታይ ኣብኣ እውን ቢንያም ባዕሉ ጀሚርዋ ነይሩ እንተትኸውን ሕጂ ንመኒ ነቶም ብመስኮት ንዕዘብ ዘለና ሰባት እንታይ ይስምዐሎ እንታይ ነይሩ ኣበይ ክጅምር ሓሲቡ ነይሩ ንዕያ ትምልከቶ ወይ ክትባላሸወካ ትኽእል ያ ቦላታ ማለት እቲ ዳሓሰብካዮ ነገር ወይ ክትነውሓኒያ እዚኣ ካብዚኣ ተጀሚረካ ክህሰ ክኽእል እየ ትብል። ኩሉ ግዜ ግን ኣብ ከምዚ እንድሕር ባዕልኻ ጀሚርካያ ክጅምራ ከለካ ዓቕሚ ለኒ ኢልካ ስለትጅምራ ወይ ከይሓለፉካ ክትዕወተላ ትኽእል ኢኻ ወይ ከዓ እንተሓለፈካ ከዓ ሓደ ሰብ ክሓልፈካ ክእል። እዛ ዝብላ ዘለካ ግን ኣብ ክልተ መድረኻት እተናዓይ ዝተረኣያትኒ ክልተ ግዜ ዝደንጉ የለን ኣጋጣሚታት ነይረን። ትኽክል ኣለካ እዚኣ
1: መመውዳእታ ሙሴኣስል ዝርፈረንሳ 226 እንታይ ተምሳ ዘሕዲርልካ ዝመሰጠካ ፍፃሜን ተቓዳማይን ከመን ነይሩ?
0: ኣነ ኩሉ ግዜ ካብታ ናተይ ካሃዲ ማይክልኒ ኣድናቒ ፖካቻር እየ። ኣብዚ ውድድር እዚ ግን ከምቲ ተፀበናዮ በዓል ፖል ሳክሰስ ቀሊል ተቐዳዳማ ኣይኮነ ወደ 19 ዓመት ንእሽተ እዩ ከምኡ ውልደል ተይሮ ልዕሊ ዝኾነ ነገር ግን እቲ ፍልልያት ንምምፃእ ኩስ ናይ ቢዝማ እንዳሕሪ ኢኻዮ እዚ ሰብ እዚ መዋእሉ ንዕኡ ደይኮነ ዋላ ንዕና በርሂሉና ሕጂ እንተደ ተጋጊጋ እንታከይከደይ ክተርፍ ኒ ሕጂ ምክንያቱ እቲ ናይ መጨረሻ ምክልኻል ናይ ዮናስ ፌንጌጋሪ ነይሩ ቅድሚ ሕጂ 3 ዓመት ምሉእ ሎሚ ምስ ወደቐ ግን ኩላ ጋንታ ንዕኡ ክሰርሓሉ ምስ ጀመረት ብዛሕዝን መንገዲ ኣብ ክልተ ግዜ ክወድቕ ክኢሉ ማለት እዩ። እዚ ሰብ እዚ ሓደ ተርእዮታት ናቱ ክህሉ ክኾን ከሎ ብቕዓት ከም ዘለዎ ግን ርኢና ኣለና። ኣብዚ ውድድር እዚ ግን ኣነ እንደ ከም ናይ ሎም ዓመት እንደ ሙሴ ከመይ ሰሚዓትከ ኣዝያ ምቅርቲ ውድድር እያ ነራ። ብፍላይ ካብቲ 20 ጀሚርካ ካራፓስ በሎ ኩስ በሎ ኣዩሱካ ከም ተፀበናይ ኣይኮነን ሳክሰስ ልዕሊ ዝኾነ ነካ ኢቨነፓል ክልተ ኣጋጣሚ ረኺብ ሽዑ ተዛሪብና ነርና ክልተ ግዜ ብዕድል ዝረኸበን ዓወታት ማለት እዩ። ልዕሊ ዝኾነ ነገር ናይ ፖካቻር ኣብ ልዕሊ ጋንቲኡ ዘሎ ኣታሓሕዛ ርኡይ ሓልየት ዘለዎ ነቲ ንእሽተይ ቆልዓ ንደልተሮ ንክዕውት ዝገብሮ ዝነበረ ከምዚ ዓንቲ ወይ ንዘራረበሉ ዝነበርና ኣብቲ ዓቐብ ክኸይድ ሓቲቱ ነይሩ ኣይተኸይድ

0: ገዲፍካኑ ናይ ትኺት ከምዚ ሓላፍነት ናይ ጋንታ ገይሩ ብምስርሑ ገለ ጥራሕ ዶይኮነ ሓፈሻዊ ብቐዳማይ ደረጃ ደንቆ ንዑ እዩ ብዝተኻእለ መጠን ከዓ ልዕሊ ዝኾነ ነገር ከዓ ድሕሪኡ ዝሰርዖ ከዓ ካራፓዝ እዩ። ካራፓዝ ዝገበሮ ቀሊል ነገር ኣይኮነን። ኣርባዕተ መድረኽ ኣግረሲቭ ራይደር ክትበሃል ናይ ሙሉእ ቱር ዲ ፍራንስ ከዓ ኣግረሲቭቲ ዝበለፀ ተቓላሳይ ተባሂሉ ሓፈሻዊ ግን ክስቶን ክስቶን ዘይኮነ ሓደ ከም ዝበልኳ ዮናስ ቬንጌጋርድ ምውዳቑ ኣዚና ሓዚና ኢና። ምክንያቱ ነቲ መቐረት ክመውት እዩ ዝበልናዮ መቐረት ግን ኣይመተንቲ ቱር ዲ ፍራንስ ሽዑ ከምኡ ምትህልላኽ ዘየለ ቅፅል ኢልናዮ። ዳሕራይ ግን ኣብቶም ንኣሽቱ ብምሕላፉ ሓፈሻዊ ግን ከምዚ ዝበልናዮ ልዕሊ ዝኾነ ነገር እዞም ሰባ እዚኦም ቶም ክልተ ንኣሽቱ ዴልቶሮን ሳክሰስን ፖካቻር ልዕሊ ማንም ካራፓስ ከምኡ ኢቨኖፐል ካልኣይ ካባ ፔደርሰን ከምኡ ተፀበናዮን ናይ ብሓቂ ዝድነቕ ፀወታ እዩ ገይሩ። ቫንደርፖል ውን ሊድ ክገብር ከሎ ርኢና ኢና እታ ናይ ትማል ፀወታ ውን ርኢና ኢና ኣብ መጨረሻ ዘውፀዋት ብቐዳማይ ተዘራረብና ኣለዎን ኩሉ ግዜ ሙሴ ኣነ እንታይ ትብል ህዝብና ቁሩብ ንስኹም ትፈልጡ ኢኹም ኢልኩም ኢኹም ንዕና ተምፅና ዘለኹም ንህዝብና ከዓ እቲ ክፈልጥዎ ዘለዎም ጥራሕ ዶይኮነ ዋላእቲ ብደገ ዲሰምዕዎም ክንኣልዮም እዩ ዝግባአና ባህላ እየ ኣነ እንታይ ማለት እዩ ከምኡ ይብል ይሰብ እዙ ዋ ገለ ወሲዱ ክኸውን ኣለዎ እምበር ከምዚ ክኸውን ኣለዎ እምበር ከምዚ ክኸውን ኣለዎ ካባና እንድሕር ከምኡ ዓይነት ሰሚዑ እቲ ህዝቢ ኦሮማ እቲ ፌክ ፀወታ ገይሩ ክወስዲ ክእል እዩ እቲ ኣፍካሪ ቅድዲ ምሽክለታ። ስለዚ እዛ ኣነ ድሕልፋ መልእኽቲ እቲ ከምኡ በይንና ክንዘራረበሉ ንኽእል እንድሕር ብከምኡ ጠሚትናዮንካ ከምዚ ዝበልኳ ካራፓዝ ኣርባዕተ ግዜ ኣግረሲቭ ራይደር ክልተ መድረኽ ስዒሩ ሰለስተ ግዜ ኣብተን ዓቕበታት ከዓ ወፂኡ ንዝኾነ ሰብ ክሳብ ዝኾነ ዝኸውን ትሕቶት ንካልእ ስለ ዝምልከት ህዝብና ግን ብፅቡቕ ከምዚ ንዘራረበሉ ዘለና ብከምኡ ብቐዳማይ እውን ከምኡ ፅቡቕ መሊስካ ኣሎም ኢኻ እዚ ይመስል ቶም ዝበልኩካ ተቀዳድምቲ ግን ናይ ብሓቂ ኣነ ዓጊበ ናይ ሎም ዓመት ብፍላይ ካብ መድረኽ 11 ነጀ ዝነበረ ዝሰልቺ ውድድር እዩ ነይሩ ክብል ክእል ማለት እዩ።
1: ኣዝየ መስግነካ ሙሴ ኣሲል ከምቲ ኩሉ ግዜ ብመደባትና መፂኻ ሓሳብካ ስፖርታዊ ውይይት ዕዝብታትካን ዓሚቕ ኣፍልጦኻን ተካፍለና ኣዝየ መስግነካ። ኣብ ቀፃሊ ኣብ ተፈላለዩ እዋን እውን ክንራኸብ ተስፋ ገብር ሰሰና እዩ ባርከ ዝኾርኩም ተዓዘብትና ናይ ሎም ትሕሶና ዙር ፈረንሳይ ነይሩ ኣብ ዝቕፅል መደብ ዘተ ስፖርት መካልእ ትሕሶ ክንራኸብ ተስፋ ገብር ምስ ሰኣሊ ሳይሞን መርሃዊ ምሳኹም ፅኒሐ ሙሴ ገሮ ዝጋብሄር ሰሰና እዩ።

你别笑。

Thank you.

Hehehehe

Hehehehe.

ዝቕፅል መደብና ንኡስ መደብ ስፖርትን ሳጓንያ ክትከውን ኣዳላውያ ኤፍሬም መኮንን ንሎሚ እንታይ ትሕዝቶ ቀሪብልና ኣሎ? ብሓባር ንከታተል።

ብዛዕባ ሳጓ ክንዛረብ ንክእል ኮይና፣ ሳጓ ኩሉ ግዜ ኣጋጣሚታት እዩ እጂ። ከም ኣጋጣሚታት ሳጓ ክወፃእካ ከሎ እቲ ዝወፃእካ ሳጓ ሓደሓደ ግዜ ብትክክል ይሰርሕ እዩ። እቲ ሓደሓደ ግዜ ዝወፅእ ሳጓ ከዓ ምስቲ ኣካይዳካ ደ ይከይድ ከዓ ብከመይ ወፂዎ እዚ ገለ ዝብል ይስማዕ እዩ። ስለዚ ናይ ሳጓ ነገር ብዙሕ ትንታነ ዘለዎ ስለ ዝኾነ ኣነ እዚኣ ፓቸ ትብል ሳጓ ዝወፃትኒ ማለት ንሕና ንኣሽቲና ነርና ምናልባት ካብ 6 ክሳብ 7 8 ዓመት ነርና ንኸውን እየ ድብል ክግምቶ ከለኹ። ኣብቲ ግዜ እቲ ንሕና ህፃናት ከለና ኣብ ኣስመራ ውዕውዕ ውድድር ናይ በዓል ሓማሴን ኣከሎ ጉዛይ ሰራየ ቴሌ ለጎጭዋ ዝበሃል ኣዝዩ ስጋዕ ሕጂ ዝረበሉ ውዕውዕ ውድድር ዝነበረ ፍሉጣት ኣዝዮም ህቡባት ተፃወቲ ዝነበርዎ ውድድር እዩ ነይሩ። ስለዚ ኣብቲ ግዜ እቲ ኣነ ኣብ ገዛውትና ማለት ኣብዚ ኣስመራ ቤት መኻ እንዳተፃወትና ከለና ናይ ቆልዕነት እቶም ኣብቲ ግዜ እቲ ኩዕሶ ዝከታተሉ ዝነበሩ ደቂ ገዛውትና ብዛዕባ እቲ ውዕውዕ ውድድር ይዕልሉ እሞ ክንፃወት ክርኢና ከለዉ ከዓ ህፃናት ስለ ዝኮና ሽዑቕ እዮም ንዓይ ዋ እዚኣ ቆልዓ እዚኣ ስፓቸ ትመስል ኢሎም እቲያ ፓቸ ትብል ሳጓ ካብቲ ናይ ሓማሴን ተፃወታይ ዝነበረ ዓብደራሕማን ዓብደላይ ተደይ ተጋጌ ሽሙ ንዕኡ ይመስል ኢሎም ምስቲ እሳቶም ዝፈልጥዎ ኣብ ክልቴና ዘሎ ክስታይ ማለት እዩ። ግን ኣነ ህፃን እየ ማዕሪኡ ክኸውን ኣይክእል እኒሄ። ግን ተምሳል ትንቢት ኢሎም ፓቸ ምስ በሉኒቶም ደቂ ገዛውትና እቲኣ ፓቸ ትብል ስም በዚኣ ዓብያ ኣነ ከዓኒ ኣብታ ኩዕሶ ከዓኒ ስሚዒ ስለ ዝነበረኒ ከምኡ ኢለ ዕድመይ እንዳዓበየ ደረጃ ትምህርቲ እንዳወሰኽኩ ኣብ ብምሕዳራት ኹን ኣብ ሳልሳይ ዲቪዥን ካልኣይ ዲቪዥን ቀዳማይ ዲቪዥን እንዳበልኩ እቲ ኣፓቸ ትብል ሽም ሒዘያ ዓብየ ማለት እዩ። ስለዚ ስጋ ሕጂ እውን እቲ ኣፓቸ ትብል ሽም ነታ ከምዚ ኣቐዲምካ ዝበልካዮ ነታ ሚካኤል ሃብተ ትብል ሽመይ ኣትፊኣታ እያ። ሚካኤል ምዃነይ ዝፈልጥ ሽም ውሑድ እዩ እቲ ሰብ ዝፅዋዓኒ ሞ የለን ዋላ ኣደይ ወላዲተይ ከይተረፈት ከማን ፓቸ ትብለኒ ዋላ በዓልቲ ሓዳረይ ፓቸ ደቀይ እውን ፓቸ ስጋ ሕጂ ኣነ ባባይ ተባሃልኩን ኣለኹ ፓቸ ዝበሃል ኣለኹ ማለት እዩ። ስለዚ እቲ ፓቸ ትብል ሕጂ እቲ ካብ ተፃወታይ ኩዕሶ ናይ ሓማስን ዝወረስኩዋያ ኣታ ተፃወታይ ኩዕሶ እግሪ ከዓ ሒዘያ ዓብየ። ስለዚ እታ ሳጓ ናይ ፓቸ ዓብደራሕማን ዓብደራ

ኣይዕበርክዋን ስጋ ፍጂ ከይድ ኣለኹ ስጋ ፍጂ ከዓኒ ዋላ ዓብየ ከለኹ ፓቸ ተባሂለ ከይድ ኣለኹ። ስለዚ እቲ ኣብ ፓቸ ትብልሲ እታ ትክክል መረዳእታ እዚ ከዓ ደቂ ገዛውተይ መታ ዓቢተይ ዝምስክርዎ ሓቀኛ ኣካይዳ ስለ ዝኾነ ስለዚ እቲ ኣፓቸ እዚኣ ትመስል

እዛ ሳውጋ እዚኣ እኳ ዳርጋ ወዲ ካብ 10 ዓመት ኣይሓልፍ ኒ ሸዓ ውፅያት ደ ዳርጋ 44 ዓመታት ገይራ ኣላ ማለት እዩ። እቲ ደውፃለይ ቴድሮስ ዝበሃል እዩ፣ ቴድሮስ ዕብዮ መታ ዓቢትና እዩ። ኣጋጣሚ እታ መውፅኢቱ ከዓ ቅድም ኣብቲ ቀዳም ሰንበት ክኾን ከሎ እንዳባቴ ንኸይ ነርና እዚ ኣብቲ እንዳባቴ ከዓ ዳርጋ ኣብቲ ግዜ ቀዳም ሰንበት ዝተፈላለየ መግቢ የዳልው ነይሮም። እጂ ኣብኡ በሊዕና ንምለስ እጂ ምናልባት ሓደ መዓልቲ ፋፋ ኣብ ምስራዮ ኣጋጣሚ ኣብ ገዛትና ኮፍ ኢልና ንዓለልና ኮለና ነቲ ገፀ የርኢ ዋኣታታ እዩ ዝገፁ ፋፋ ገለ ኢሉ ሽዑ ነታ ፋፋ ክስታይ ምስ ገበረኒ ኣብኣ ከሎ ካእቶም ሳይ ዝነበሩ ኩላቶም ፋፋ ፋፋ ኢሎምኒ ብድሕሪኣ እታ ፋፋ ትብል ክሳብ ሕጂ ቀፂላ ማለት እዩ። ዋላ ሕጂ እውን ብሽመይ ተፀውዑና ኣይሰምዖም ኒ ፋፋ ተኢሎምኒ ኣነ ብሰምዖም የናስ ተኢሉኒ ከምዚ ንዓይ መስለኒ ሱቕ ኢለ ድኸይድ እጂ ክሳብ ክንዶ ዓመት እዩ ዘለዋ እታ ፋፋ ኣብ ማይተመና ኢኻ ወፅያትኒ ዳርጋብቲ ንእስነትና ብዓንሳብ ምስ መታ ዓቢትና ዳዓበናሉ ሽዑ ግዜያ ወፅያ ስጋብ ሕጂ ድማ ኮሚላ ትቕፅላላ ዋላ ኣብ ደቀይ ከማ ተኸይዳ ኣላ።

መጀመርታ እዚኣ ፊፋ ሳጓይ ብንእስነተ ይከልኹ ማለት ኣብ ሜዳ ቦቸፊላ ይውዕል ነረ ማለት እዩ ጎኒ ጎኒ ከ ኣብቲ ጥቃ ቦቸፊላ መፃወቲ ናይ ቡቻ ፃወትሉ ነሮም ጥልያውንቲ ኣብኡ ጎኒ ጎኒ ከ ኣብሃ ይውዕል ነረ ሕጂ ሓደ ጎረቤትና ነይሩ ስኞር ብራንካቶ ዝበሃል ጥልያን ማለት እዩ ሕጂ እንዳፃወተ ከሎ እዚኣ ፊፋ መሰይና ሽጋራ ስለ ዘሸገረቶ ናባይ መፂኡ ንክሓዛ ኢልኒ ምስ ሓስክዋ ዳሕራይ ሽዑ ነቲኣ ፊፋ ስሕ በብላ ኣለኹ ጎረቤትና ነይሩ ኣብ ወፃኢ ዝርከብ ማለት እዩ ገዛ የማነ ዝበሃል እንታይ ዳ ሒዝካ ኣለኻ ምስ በለንስ ፊፋ ዋ እንታይ ክትገብር ዳ ሒዝካ ያ ዳስ እዚ ጥልያንስ ሓዛ ምስ በለንስ ብኸማ ሽዑ ፊፋ ኢል እዚኣ ፊፋ ሕጂ ካብ ፊፋስ ናበይ ሕጂ ልሒማላ ናብ ፒፖ ሕጂ ኩሉ ሰብ ካብ ዮናስ ናብ ፊፋ ወይ ከዓ ፒፖ ይፈልጡኒ ማለት እዩ።

0: ኩሉ ገዲፍዎሎ ዝተሕጋገ ይቀርበለ ይብሉ ርኢኻዮ ኣነ ንባዕለ ሃብኪመ ንዓኻ ካብ ናብና ዋርድያ ከውፃካ ፅቦ ግርም ሰናይ ሓሳብ እሞ ብምንታይ ዓንዳኸውን
1: ብዳንጋይኣታ ብዳንጋይ ህንስ ብዳንጋይ ሎሚ ካብ እጀይ ናብ ኣፈይ ዘይኮነ ካብ እግረይ ናብ ኣፈይ
0: ኣንታ ዓንዶ ተፀሊልካ ድኣ ከይትኸውንሎምስ ካን በቃ ብኢትካ ገዲፍካስ ብእግርኻ ክትበልዕ ነውሪ ነውሪ ዓንዳኸወይ ነውሪ
1: ፍናንዶ ፍነስክ ፉትበል
2: መፅኻ ከይኣክል ስቤዛ ድማ ተማሊ ኢኻ
0: ሰክት እስኪ ሰክት እዩ ሰደርበስኩ እየ ኸ ኣና ዓንዱ ኣነ ኮንዲሽነይ ክሕሉ እያ ካብሎም ማዓልቲ
2: እንታይ ደ ኮይንና ኢና ናይ ምንታይ ማሽን ወላ ኮንዲሽን ትብል ኣለኻ
0: ተረጋጊእና ትይዱሉ ኣና ዓንዱ ኣነ ምስ ዓይነ ብርከይ ተደፊነ እየ ስፖርተኛ ከለኹ ኣብዘይ ፊልደይ ዋርድያ ኣትት ሳዕከላ ማይ ተብፅዒ ተረድእኒ ስፖርተኛ ሓራ
2: ዋ ካበይ ዘምፅኻ ይቓላት እዙ ወረ መን ከምዚ ኢሉ ከጋጌካ ዝውዕል ዘሎ
0: ኬፍ መስኽብለኩ ዋላ ልኳኩም ክርስትያኖ ዋላ ሃላኒ
2: ይፅንሓልካ ሞ ዝሃለውሎ ስራሕካ እንታይ ይኹን
0: ለከዮ
2: እንታይ ለከዮ
0: ጠሊዐት ንሕመ
2: እንታይ ጠሊዐኸ
0: ኤፍሳ ወፂና
2: ኣይተረዳእኒ
0: ሓምዝና ኣባቲ ፉል መደመስ ገዲፈዮ ኣነ ዓንዱ ኣነ ኣብ ሜዳ ክዘግንን እምበር ኣብ ዳማተይ ንብረት ንሓለዋ ኮላይ ተፈጠርኩ ብፍቕሪ ክዕሶ ነዲድ ሸኽሸኽ ኢለ በቃ ፈሪረ ፉትበል ፉትበል ፉትበል ኣፀሊል ንቲ
2: ሰሚዐልካ ዘይሓልፈላ ጭሩስ መስከረም ተዓውር ክበሃል ከሎ ከምዝናትካ እዩ
0: እሞዳብሽታ ዶ ግዝእ ኣለ
2: ንመን እንታ ዝገዝእ ኣሎ
0: ነታ ጭሩ ግዲ
2: ሰሚዐልካ ኣለኹ ኣባ ተስቢዛ ወይ ሎቱ ትረኽቦ ዋይ ጉዳር እዋይ ኩዕሶ ወለዩ ክዕብዳን ኣንታ ተሰትር ኣብ እርጋንካ ፍንጭራ ኣይፅብቕሉ
0: ሰክተ ኮይለክ ዓንቱ ሰክቲ ሰክቲ ቀደም ተወሊደ እምበር ንእሽተ እንዲ
2: ፈኒለይ ተሓምሳኸ ናበይ ክድርብዮ
0: እቲ ሕጂ ፆታ ምስትሕት ዕድመ እንዳሓሰብኩስ ዓንዱ ሓምሳ ዕድሚ ክትብሊ ሓሳድ ይበክለቱ ሓሳድ ይኽት
2: ባደ ሓሙሽተ ዓመት ክብለልካ
0: ዓሰርተ ሓሙሽተ ዓመት መለለና
2: 20 ዓመት
0: ኣብውን ገፂ ማማ ዓባይ ኬፍ ኮለከ መሰንገለ
2: ድማ ሎምስ ኩዕሶ ክትሰሃለኒ ወይ ለቱ ትረኽቦ ፅናሕ ሰበይ ፀዊዑ ጠልጠል ተዘይብለካ እንታ ፅጋብ ኣድጊ ፅናሕ ጥራሕ
0: ስፖርቲ ዝስብል እዩ ሓደ ክለኸ ሕማቅ ኣይዛረብኒ ማዕለሻ ፈውሳ እዛ ጉዳር ግን ክተፍልጢ ክደግመክ ዶ
2: ክደግመክዓንዱ ግደ በላብዓ ፅናሕ ሰበይ ኣለውኒኮ ይኣይ ኣነ ፖርት ሎ ኮይነሲ ጓዓሳሲ ክትውርውረለይ ፅናሕ ጥራሕ ከርእየካ እየ
0: ፅቕዳ በል ኣይትሕራቕ መዋዕልያ ዋርድያ ኮይኖ ጉሄክን ድየ ሎሚ ክሕጉሰኪዮ ቁዕሸ ዝፀፍ
2: ጠፋቓ ዓንዱ ዓንዱ ጠፋቓ ጠፋቓ ዓንዱ ኣብ መና ይፅለል እዩ ዘሎ ይፅለል ብቁጡፍ ንዓ ናብዛ ስራሕካ ተመለስ ይብለካ
0: ምፅላል ገዲፉ ጨርቁ ይደርቢ
2: እዋ
0: ወይ ኣነ ዓንዱ ኣነ ኢንተርናሽናል ተፃወታይ ናይ ምዃን ሕልመይ ጀሚረ እየ ኩዕሰይ መግበይ ኩዕሰይ ድራረይ ፉትቦል ፉትቦል ኣብታ ወዲ
2: ኩዕሶ ከለበ እንታይ ኣብ ሲልካ ክትበልዓ ዶስ ከም ቋንጣ ዘልዚልካ ክትጠብሳ
0: ኣበይ ኢልካ ዮሃንስ ንስኻ ደጊምነየለ ባርባር ክትነጥር ኣነ ዓንዱ ኣነ ምስ ኩዕሶ እናተናጨፍኩ ዝዓበኹ ቤናይ ቋንቋ ክንረሃዳ ቤናይ እጋር ኣሰጋጋር ኢሎምኻ ህንስ
2: ክላስ ቅበላ እንታ ኣበካቶ
0: ዋ ንርሰን ጥራይ ንርሰንርሰንርሰን
2: ኣነ ምዝ ሰብኣይ እዚ ኣብ ሓዳር ካብ ዝኣቱ ኣይቆሰምኩን ምዝ ብሓዳር ካብ ዝኣቱ ሲግናለይ ጠዊቦ ተደርቢሸ እየ ምዝ ዝተመርዓኹላ በቃ ሕጂኻ ኣፋትሑኒ ኣፋትሑኒ
3: ህድ እሞበልዝሓ ህድ እሞበል
4: ዋዕ ኣተይ ስምዒ ከላም እንደይ ተብዝሒ ከላም እስኪ ተብዝሒ እዚ ጉዳይ እዚ በዓልና ሒዝናይ ኣለና በዓልና ሒዝናይ ኣለና ትምልኪ ፈኽፈኽፈኽፈኽ ኣይትበል ዕ
2: እዚ ፈኽፈኽ ኣይኮነን እዚ ሸኽሸኽ ኣብዚ ዕድመ እዚ ኣብዚ ዕድመ እዚ ሲ ኩዕሾ እሩ ክፃወት ይክብለኒ ንዓይ
0: እዚ ስፖርቲ

ምንቅስቃስ ማለት ዓዲቡላ ዓውዲ ዘይፈላ ዓልየጡ ዕድመ ብሉ ፆታ ንዋልድ ንወዳት ንቃሕ ኣእምሮ እንዲ ዝወስድ ናብ ዓወት እዚ ስፖርቲ ኣብ ገዛ ኣብ ግዳን እሰስና ኩሉ የስፋዓፍሕ ናብ ዓለም እሰስና ኩሉ ወየስፋዓፍሕ ናብ ዓለም

0: ጸለል ጸለል ጽጥካ የብርሓቅ ነዚ ምስ ወደድካ ዝወደካ ጉባእ ጥበቢ ትምንነት ክዓመዓ በተይ ትብል ግዳ ደይከ ኣብነዲ ንድሕሪ ቆርበት ውርያ ኣይ እንትን ዓዲ ዓዲ ዓዲ ኣማሊንጎ
1: እንታይ ገደሰካ ነፍስኻ ትድክም ቢራኻ ጨሊጥካ ኣርቅኻ ትርክም ባታ እንተደለኻ እምሮኻ ዘበራብር ስፖርት እናበልካ ዘይብልቁም ነገር ካብ ምስተዓሊኻ ነፍስኻ ይትታገር ካብ ምስተፈሊኻ ነፍስኻ ይትታገር
0: ሃበይ ማልኩምቦ ጥበባኡ ዘሎ ከመይ ክስወጠኩም ቤናይ ክእስሎም እምበርዞም ትርዮማ ሜዳ ዘሉ ቀልብኻ መንፅዑም ውን ንኸዘስምሉ ዓለም ብዓለማ ክትዕዘቦም ዝገቡ ዋኒንካረ ሽዑብ ስራዕታ ዘወክሩን ኣፍሪካ እምበራታ ዘይብሎም መትረት ግዜ ቅሰልቃዓፍረ እዚ ኩሉ ስፖርቲ ኣቤት ምምቃሩም ኣበይ መልኩሞ ኣብ ልምብኹም ተዛዕት ንዑ የማነት ፀጋም ወይ ማጉባስ ክፈኻኸሩም የማነት ፀጋም ማጉባስ እዚ ስፖርቲ ምንቅስቓስ ማለት ዓዲ ውላ ዓውዲ ዘይፈላ ዓልየት ዕድመይ ብሉ ፆታ ንዋንድ ንወዳት ንቃሕ ኣእምሮ እንዲ ዝወስድ ናብ ዓወት እዚ ስፖርቲ ኣብ ገዛ ኣብ ግዳን እሰስናብ ኩሉ የስፋዓፍሕ ናብ ዓለም እሰስናብ ኩሉ ወየስፋዓፍሕ ኣብ ዓለም

0: ሕማም ዘሰቡ ጥዕና መሊሱ ጅማትና ዘትርርንጥዋዳ ፈዊሱ ክልን ባህታ ባህታ ምልጋሱ ጥበቡና ውሎ ጥበብ ዓንደርሱ በሎ ጥበቡና ውሎ ጥበብ ዓንደርሱ
1: ገደሰካ ነፍስኻ ትድድም ቢራኻ ጨሊጥካ ኣርቅኻ ትርድም ባታ እንተደለኻ እምሮኻ ዘባራብር ስፖርት እናበልካ ዘይብሉ ቁም ነገር ካብ መስተዓሊኻ ነፍስኻ ይትኸግር ካብ መስተፈሊኻ ነፍስኻ ይትኸግር
0: ኣበይ ማልኩምቦ ጥበባኡ ዘሎ ከመይ ክስወጠኩም ቤናይ ክንስሎም እምበርዞም ትርዮማ ሜዳት ዘሉ ቀልብኻ መንፅዑም ውን ንኸዘስምሉ ዓለም ብዓለማ ክትዕዘቦም ዝገቡ ዋኒንካረ ሽዑብ ስራዕታ ዘወትክሩን ኣፍሪካ እዩ እምበራታ ዘይብሎም መትረት ክዘይውቅሰልቃዓፈ እዚ ኩሉ ስፖርቲ ኣቤት ምምቃሩም ኣበይ መልኩሞ ዓብ ልምብኹም ተዛኣት ነይሩ የማነ ፀጋም ወይ ማጉባስ ክፈኻኸሩም የማነ ፀጋም ማጉባስ
2: ሓቂ ክተምስል ኣብ ሜዳ ክትዘልል ማለይ ኣገቲራ ማለይ ኣገቲራ ብሸንቲ ክዝቀለባ እኹታ ሽጋራ ኣባር ዝትጋራ ቢራ ተደሪራ ትክ ዘይብሎም ዳበልካ ነፍስኻ ይትጠብራ ተሰዓረት ተብዝሕ ዳንኪራ ተተሰዓረት መጋጥንታ ትወቅዕ ኣፀጢራ ስፖርት ስያ መሐከሊት ኮይና ምዕብል ትሽጣራ ምዕብል ትሽጣራ የኣነ ሽኮሬ ሽኮሬ ሽኮርያ ልብዚ ሽኮርያ ሽኮርያ ፀላ

Thank you.

ተተፈና መደብ ሌላ ስፖርት እያ ክትከውን ንሎሚ ምስ ተኸታተልቲ ለሰ ስፖርት ከነላልዮ ቀሪብናዮ ዘለና ንሃገራዊት ጋንታ ኣትለቲክስ ኤርትራ መሪሑ ኣብ መላእ ውድድራት ኣፍሪቃ ድሙቕ ዓወት ዘመዝገበን ኣብ ኦሎምፒክ ፓሪስ ድማ ከም ኣሰልጣኒ ኮይኑ ዝተሳተፈ ኣሰልጣኒ ኣትለቲክስ ጋንታ ፍረ ፃዕሪ ገብሪ ህወት ኣረፋይነ ዓረዛ ዘላለ ትሕዝቶ ይኸውን ሰናይ ምክትታል።

0: ኣብ ናይ ስራሕ ቦታ ብዝያዳ በተዓረዛ ትብል ቅጽል ስሙ ይጽዋዕ። ኣብ ሞያ ኣትለቲክስ ንዘጓንፎ ብድሆታት ናብ ረብሑ ክቕይር ዝቃለስ ሞያዊ እዩ። ኣብ ጉይ ዓለም ልዕሊ 2 ዕቑዳት ብተወፋይነት ይሰርሐሎ። ብዝያዳ ዝልልየሉ ዓቕሚ ንና ጉያ ተህቦ ንኣሽቱ ኣትለታት ኣለሊኻ ኣብ ደረጃ ብሉፅነት ምብቃዕ እዩ። ንሃገራዊ ጋንታ ኣትለቲክስ ኤርትራ ኣብ 2 ዓበይቲ ውርድራት ከም ኣሰልጣኒ መሪሕዋ ዝተጓዕዘን 2 ግዜ ሽልማት ብሉፅ ኣሰልጣኒ ኣትለቲክስ ዞባ ማእከል ዝዓተረን ኣብ ምፍራይ ብሉፃት ኣትለታት ዝዓይ ዘሎ በዓል ዓብ ራእይ ኣሰልጣኒ እውን እዩ። ኣሰልጣኒ ኣትለቲክስ ጋንታ ፍረ ፃዕሪ ገብሪ ህይወት ኣረፋይነ ዓረዛ። ገብሪ ወት ኣረፋይነ ካብ ብማሕረስ ዝናበሩ ስድራ ቤት ኣቶ ኣረፋይነ ኣስፋሃን ወይዘሮ ኣብርህት እስቲፋኖስን ኣብ 1987 ኣብ ንኡስ ዘባ ዓረዛ ምምሕዳር ከባቢ ሕስኣ ተወሊዱ። ገብሪ ህይወት ኣካዳምያዊ ትምህርቱ ዝምእረሉ ዕድመ ምስ በፅሐ ናይ መባእታ ደረጃ ትምህርቱ ኣብ ቤት ትምህርቲ ዝባን ደብሪ፣ ናይ ማእከላይን ካልኣይን ደረጃ ትምህርቱ ድማ ካብ ስድራ ቤቱ ተፈልዩ ኣብ መንደፈራ ተኻሪው ኣብ ቤት ትምህርቲ ሳን ጆርጆ ተኸታቲሉ። ኣብ መንደፈራ ብስድራ ቤቱ ብዝግበረሉ ዝነበረ ደገፍ ትምህርቱ ዝከታተል ዝነበረ ገብሪ ህይወት ብስድራ ቤት እናተመወለ ኣብ መት ትምህርቱ ክገብር ኣፀጋሚ ኣብ ዝኾነሉ ግዜ ምስ ሙሉእ ናይ ትምህርቲ ድሌቱ ትምህርቱ ኣቋሪፁ ናብ ስራሕ ዓለም ክዋፈር ተቐሲቡ። ዝሓሸ ናይ ስራሕ ዕድል ንምርካብ ድማ ናብ ኣስመራ ገስጊሱ። ብስራሕ ናብ ኣስመራ ዝመፀ ገብሪ ህይወት ዕለታዊ ናብሩ እናመሓደረ ኣብ ዝነበረሉ ግዜ ኣብ ኣትለቲክስ ዝነጥፍ ዝነበረን ንናይ ምጉያይ ዓቕሙ ብቐረባ ዝፈልጦ ናይ ቀረባ ዓርኩን መምህርቱን ፊልሞን ኪዳነ ጉያ ጀሚሩ ዓቕሙ ከርኢ ኣማኸሮም። ገብሪ ህይወት ምኽሪ ዓርኩን መምህርቱን ሰሚዑ ነቲ ዕቑር ናይ ምጉያይ ዓቕሙ ከንፀባረቕ ነቲ ጉዕዞ ኣሃዲሉ ፈሊምዎም።
1: ምቕፃል ኣነ ኣብ ኣትለቲክስ ካብ 2004 እየ ጀሚር እየ ኣብ 2004 ኣብ መንደፈራ የድምሃር ነረ። ካብ መንደፈራ ትምህርቲ ቋሪፅ ኣስመራ ምስ መፃኹ ምስራሕ ኣብዚ ብዝነበረ ዓርከይ ናይ ብኣትሌት ፅቡቅ ብነጥፍ ኣትሌት ነርና ሓደ ዓርከይ በትናቱ ዝምባለ ተደሃፊ እየ ናብዚ ናይ ኣትሌቲክስ ዓውደ ኣትየ። ኣነ ብዙሕ ኣብ ስፖርት ዋላ ብዙሕ ድፊኢት ኣይነበረንን፣ ግን በቲ ናይ ድፊኢት ናይታ ዓርከይ እያ እትየ ነቲ ኣትሌቲክስ ናኣስታት 22 ዝኸውን ዓመታት ከዓ ልክ ዓብቲ ሞያ ተፀሚደ ኣለኹ ማለት እዩ።

0: ናይ ቀረብ ዓርኩ ፊሊሞን ኣብ ምኽሪ ጥራይ ከይተደረተ ንገብሪ ህይወት ምስ ናይቲ ግዜ ብሉፅ ኣሰልጣኒ ኣትለቲክስ ሜጀር ኣበበ ዘሪሁን ብዛዕባ ጉያ ኣመልኪቱ ክዕልል ኣጋጣሚ ፈጢሩሉ እዛ ርክብ ድማ ሓንቲ ካብተን ገብሪ ህይወት ብዓውዲ ኣትለቲክስ ተማሪኹ ኣብቲ ዓውዲ ልቡ ኣውዲቑ ክሰርሕ ዝገበሮ ኣጋጣሚታት እያ።
1: ናይ ባሓቂ ማለት ከምዚ ድብለካ መጀመርያ ኣነ ኣብቲ ኣትለቲክስ ብዙሕ ኣፍልጦ ኣይነበረንን ብዓርከይ ተዳሃፊ የ መፅ ኣብቲ ኣትለቲክስ ምስ መፃኹ ግን መጀር ኣበበ ናይ ባሓቂ ከም ወላዲ ኮይኑ እዩ ተቐቢልኒ። ኣብቲ ዓውዲ እውን ብሞራል ንድሕርዳ ሰሪሐ ክዕወት ከም ዝኽእል ኣትለቲክስ ናይ ባሓቂ ዓቕሊ ከም ዝሓትት ናይ ባሓቂ ሞራል ኣስኒዑ ስለ ደጀመረኒ እየ ከዓ ነቲ ስፖርት ፅቡቅ ቀፂለ ክሳብ ሕጂ እውን ናብ ነጥፍለ ኣለኹ ማለት እዩ።
0: ንትሑት መነባብሮ ዘለዎም ኣትለታት ካብቲ ቀንዲ ማሕንቆ ዝኾኖም ብድሆታት ሓደ ባጀት እዩ። ሕፅረት ባጀት ነቲ ፍቕሪ ኣትለቲክስ ኣብ ውሽጡ ከም ጓህሪ ዘቃጽሎ ዝነበረ ገብሪ ህይወት ከም ኣትለት ብኩሉ መለክዒታት ብሉፅ ኮይኑ ንኸይወፅእ ዕንቅፋት ኮይንዎ እዩ። እዚ ፀገም ከም ምኽንያት ኮይኑ ካብ ናይ ኣትለቲክስ ጉዕዙ ንኸየሰናኽሎ ድማ ኩሉ ዝከኣሎ እናገበረ ቀጻልነቱ ኣብቲ ሞያ ክረጋገፅ ዝከኣሎ ገበረ።
1: ናይ ባሓቂ ማለሲ ንኩሉ ኣትሌት ባጀት ናይ ብሓቂ ካብቲ ማሓንቆ ኮይኑ ኣብቲ ኣብ ዝኾነ ዓይነት ስፖርት እንድሕርዳ ኢልካ ባጀት ይኸትብል። ሕጂ ብፍላይ ኣብ ኣትሌቲክስ ከዓ እቲ ሞያ ብዙሕ ተደፋኢ ኣይኮነን ዋላ ምስቲ ካልእ ዓይነት ዓውዲ ስፖርት እንድሕርዳ ኣናፂርካዮ ኩሉ ግዜ ብውልቅኻ ዳርግያ ካቲ ትፅዕሮ እዩ ትበዝሕ ኣብቲ ናይ ጋንታታት ገለ ብዙሕ ኣብቲ መጀመርታኻ ናይ ጋንታታት ዕድላት ገለ ኣይትረክብን ኢኻ። ኣነ እውን ልክዕ ከምቲ ካልእ ኣትሌት ማለት እዩ ብፍላይ እኳ ኣባይ ኣብቲ ኣትሌቲክስ ንኣስታት 17 ዓመት ጎይኻ ኣብቲ ናይ ዓወት ደረጃታት ዘይምምፃእ ዝነበረ መሰናኽላት ንዓይ ብውልቀይ ንሕፅረት ናይ ባጀት ናይ ብሓቂ ካብቲ ሓሊኹ ዳሓዘኒ እዩ ክብሎ ይኽእል። ምስቲ ካልእ ማሕበራዊ ሂወትካ ነቲ ኣትሌቲክስ ተወፊኻ ትሰርሓሉ ባይታኻ ስለ ዳሓፅረካ እቲ ዝዓበየ ማሓንቆ ናይ ሓደ ስፖርተኛ ብፍላይ ካ ኣብ ኣትሌቲክስ ኣብ ምጅማርካ ባጀት እዩ ሞራል ድህበካ ትደሊ ዓቕሊ ጌርካ ከም ድስገር ኩሉ ነገር ደተባብዓካ ትደሊ ሓቀኛ ራእይ ኣብ መጀመርያ ኻ ነቲ ሓቀኛ ራእይ ክተመንጭ ደሎ ተኽእሎ እውን ሓፂር ስለ ዝኾነ ሓቀኛ ራእይ ንክትሕዝ ከም በዓል መጀር ኣበበ ከምዚ ኣባይቶ ድገብሮ ተወግሰዱለካ ዘለኹ ከምኡ ዓይነት ኣተባባዕ ሰብ ትደሊ። ኣነ ከዓ በቲ ናይ ኣበበ ዳ ተተባቢዐ ነቲ ስፖርት ይሓዞ እምበረይ ማሓንቆ ናይ ባጀት ኣብ ልዕለይ ድሕድሮ ፅልዋ ዓብዪ ብኡ ግን ኣይተሓፀርናን ከም ትሪኤና ዘለካ ማለት እዩ ካብቲ ኣትሌት ዋላ እተ ዘይተዓወትካ ሕጂ ንዕኡ ቀይርካ ኣብ ኣሰልጣኒ ሞያ ኣሰልጣና እቲኻ ከዓ ሓደ ነገር ክገብር ኣለኒ ኢልካ ትብገስ ንቃለስ ኣለና ማለት እዩ።
0: ገብሪ ህይወት ኣረፋይነ ኣብ 2016 ኣብ ዝተኸየደ ማራቶን ናፅነት ታሽዓይ ተርታ ብምሓዝ ብሉፅ ደረጃ ኣመዝጊቡ ካብ ሃገር ወፃኢ ውድድር ንኸካይድ ድማ ናይ መገሻ ዕድል ረኸበ። ብሰንኪ ዝተፈላለዩ ምኽንያታት ግን ክሰኻዓሉ ይከኣለን ካብቲ ዝተሓስበ መገሻ ተረፈ። ኣብቲ ግዜ በዓል ሓዳርን ኣቦ ሓደ ውሉድን ዝነበረ ገብሪ ህይወት በቲ ዝኸሰሮ ናይ መገሻ ዕድል ተስፋ ከይቆረፀ ብተወፋይነት ኣብቲ ሞያ ኣበርቲዑ ቀጸሎም። ኣትለት ገብሪ ህይወት ጎን ጎን ሓዳሩ ናይ ኣትለቲክስ ንጥፈታቱ ኣብ ዘካየደሉ ዝነበረ ግዜ ኣብ እዋኑ ናብ መላእ ዓለም ኣሰፋፊሑ ዝነበረ ለብዒ ኮቪድ-19 ተኸስተ። እዚ ለበዳዊ ሕማም ብደረጃ ዓለም ኣስዒብዎ ዝነበረ ሕፅረታት ነታ ኣርባዕተ ውሉዳት ፈርያ ዝነበረት ስድራ ቤት ገብሪ ህይወት ፅልኡ ኣንቢርላዩ። ብኣንጻሩ ገብሪ ህይወት ነቲ ብሰንኪ ናይ ውሸባን ካልእን ምኽንያታት ኣደስኪልዎ ዝነበረ ጉያ ብኻልእ ሞያ ደሪዑ ናብ ኣትለቲክስ ዓለም ተመሊሶ። ኣብቲ ናይ ለብዒ ኮቪድ-19 ግዜ ገብሪ ህይወት ናብዚ ሕጂ ከም ኣሰልጣኒ ክደምቕ ክኢልሉ ዘሎ ባይታ ምስ ስልጣን ዓለም ተሰጋጊሩ።
1: ኣብ ናይ ኮሮና ዝነበረሉ ኣጋጣሚ ከምዚ ክንዕለሉ ፀናሕና ናይ ባጀት ማሓንቆ ኣሎ ኮሮና ከዓ እቲያ ምዕፃው ዝነበረትላ ኣነ እውን ስድራይ ኣብዚ ምፅ እዮም ስለ ዝነበርኩ ብዙሕ በዳህ ድኾነ ግዜ ይሕሊፍና ማለት እዩ ኣምላኽ መስግን ግን ተወዲኢልና። ኣብቲ ህመት እቲ ግን ሓወ እዩ ነይሩ ምሳይ ካብ ባረንቱ እዩ ድምሃር ነይሩ ካብ ባረንቱ ናብዚ ሰጋጊረ እዩ። ኣነ ካብቲ ጉያ ተኣልየ ንሓወይ ሒዘ ገለ ነገር ክገብር ኢለ ተበጊሰ እቲ ናይ ኮሮና ኣጋጣሚ ተጠቒመ ናይ ብሓቂ ከዓ ኮሮና ንዓይ ሓደ ኣንፈታት ሒዝኒ ካብቲ ኣትሌቲክስ ተኣልየ ኣብቲ ናይ ምስልጣን ሓደ ኣንፈት ከም ድሕዝ ገይርኒ ብሓወይ ጀሚረዮ ኣብታ ዝነበረላ ዝነጥፈላ ዝነበርኩ ጋንታ ከዓ ከም ተሓጋዚ ኣሰልጣኒ ከም ካፒተን ኮይነ ይኸይድ ስለ ዝነበርኩ ካብ ኮሮና ናብዚ ዘሎ ከም ኣሰልጣኒ ኮይነ ፅቡቅ ዝኾነ ተስፋታት እንዳረኸብኩ መፅ ማለት እዩ።
0: ኣብታ ከም ኣትለት ተጠርኒፉ ዝወዳደረላ ዝነበረ ሓምላይ ኣትለቲክስ ክለብ ከም ተሓጋዚ ቀዳማይ ኣሰልጣኒ ኢሳቅ ነፀራ ብምዃን ከዓይ ድሕሪ ምጅማሩ ገብሪ ሂወት ኣብ ናይ ዕረፍቲ ግዜኡ ተምሃሮ ከሰልጥን ጀመረ። ገብሪ ሂወት ከም ተሓጋዚ ኣሰልጣኒ ብምዃን ንኣስታት 4 ዓመታት ብምስራሕ ኣብ ጉያ ዝነበሮ ኣፍልጦ ክዕብዮን መረዳእትን ድማ ከስፍሕን ክኢሉ ኣብ 223 ዝተፈጥረ ናይ ስልጠና ዕድል ተጠቂሙ ናብ መድረኽ ቀዳማይ ደረጃ ኣሰልጣኒ ከሰጋግሮ ዝኽእል ናይ ኣሰልጣኒ ስልጠና ቀሲሙ ኣብቲ ዝተዋህበ ስልጠና ብዝነበሮ ተገዳስነትን ብዝረኸቦ ነጥብን ብሉፅ ኮይኑ ብምውፁ ድማ ክሳብ ሽልማት በቂዑ። ኣብ ሚያዝያ 223 ድማ ኣብታ ከም ኣትሌት ዝተወዳደረላን ከም ተሓጋዚ ኣሰልጣኒ ኮይኑ ዝሰርሐላን ጋንታ ፍረ ፃዕሪ ከም ቀዳማይ ኣሰልጣኒ ኮይኑ ክሰርሕ ተመዘ።
1: ናይ ብሓቂ ንዓይ ኣብዚ ዳሓገዘኒ ነገር ሓደ ኣትሌት ናይታ ጋንታ እየ ነይረ ምስታ ጋንታ እየ ነጥፍ ነይረ። ካልኣይ ነገር ከዓ ከም ተሓጋዝ ሰልጣንን ካፒተንን ኮይነ ሓደ 2 ዓመት ክኸውን ከይደ ተጓዒዘ ስለ ዝነበርኩ ምስቶም ኣትሌታት ፅቡቅ ዝኾነ ምውሃድ እዩ ነይረኒ። ኣብ 223 እየ ለቨል 1 ትምህርቲ ተማሂረ። ልክዕ ታ ትምህርቲ ምስ ወሰድኩዋ ከዓ ተቐዳማይ ኣሰልጣንናትና ብዝተፈላለየ ምክንያት ካብታ ጋንታ ተኣልዩ ማለት እዩ። ልክዕ እሱ ምስ ተኣልየ ኣነ ከም ተሓጋዝ ሰልጣንን ካፒተንን ስለ ዝነበርኩ እሞ ከዓ ታ ለበልዋን ከኣታ ትምህርቲ ወሲድ እያ ስለ ዝነበርኩ ቀጥታ ነታ ናይቲ ኣሰልጣን ቦታ ተኪየ ከም ቀዳማይ ኣሰልጣን ኮይኑ ሒዝያ ማለት እዩ። ብድሆ ግን ከም ብድሆ ሰብ ክትመርሕ ጋንታ ክትኣሊ ናይ ብሓቂ ከቢድ እዩ። ግን ከምዚ ድብለካ ከዓ ኣባልታ ጋንታ ኮይነ ቶም ኣትሌታት እውን ፅቡቅ ውህደት ምሳይ ስለ ዝነበሮም ብዙሕ ኣየሸገረንን። ጋንታና ከዓ እቶም ሓለፍቲ ናይታ ጋንታና ቶም ቦርድ ከዓ ናይ ብሓቂ ተላልዮምኒ ስለ ዝፀንሑ ኣቀዲሞም ፈሊጦምኒ ስለ ዝፀንሑ ብሞራል እዮም ተቐቢሎምኒ ፅቡቅ ምትብባዕ ነይርዎ። ዋላ ብፌደሬሽንናትና እውን ፅቡቅ ምትብባዕ ተገይርለይ ስለ ዝኾነ ብዙሕ ኣይ በድሃንን ድሓን ዝኾነ ስራሕ ጀሚረ ማለት እዩ።
0: ገብሪ ሂወት ኣረፋይኒ ኣብ ምዛም 223 ብፌደሬሽን ኣትሌቲክስ ብማእከል ንዝዕደል ሽልማት ብሉፅ ኣሰልጣኒ ተዓዊትሉ ጽልውኡ ከም ኣሰልጣኒ እናዓብየ ዝመፀ ገብሪ ሂወት ኣብ መጋቢት 223 ኣብ ጋና ኣከራ ኣብ ዝቀናዕ ዝነበረ መላእ ውድድራት ኣፍሪቃ ማለት ኦል ኣፍሪካን ጌምስ ንሃገራዊት ጋንታ ኣትሌቲክስ ኤርትራ መሪሑ ከም ኣሰልጣኒ ፈላሚ ኣህጉራዊ ውድድሩ ከካይድን ዓቕሙ ከርእን ባብ ተራሒሉ።
1: ናይ ብሓቂ ማለት እቲያ ናይ ምስልጣን መስርሕ ካብ እታ ኮርስ ዝወሰድኩላ እያ ትጅምር። ኣነ ኣብ ወር ሓደ 223 እታ ናይ ቀዳማይ ደረጃ ኮርስ ወሲደ ካብታ ንሕና ዝወሰድና ኮርስ ካብታ ዝነበረት ኮርስ እውን ኣነ ቀዳማይ ኮይነ ናይ ሰዓት ናይ ኣሰልጣኒ ሰዓት ተሸሊመ ማለት እዩ። እታ ሞራል ካብዚ እያ ትጅምር። እቶም ጋንታ ከዓ ከምዚ ድብለካ ስጥምቲ ጋንታ ስለ ዝነበረት ድሓን ድኾነ ብቕዓቱን ስለ ዝነበሮም ኣብተን ዝቐፀልናየን ኣዋርሕ ፅቡቅ ድኾነ ስራሕ ሰሪሕና ኣብታ ናይ ጋና 4 ኣትሌታት ኣነ 50 እዮም ኢና ካብታ ጋንታ ተመሪፅና። ንዓይ ናይ ብሓቂ መለሲ ዝቕንዕለሉ ዝፀናሕና ሓቀኛ ራእይ ሒዘ ኣብ ሓደ ነገር ክበፅሓለኒ ኢለ ተበጊሰ እዮ ዝነበርኩ። ካብታ ምስልጣን ዝወሰድኩዋ ሽልማት ጀሚረ ሞራለይ ብጣዕሚ ዓብዩ ሕልምታተይ ከስምር ይኽእል ኢለ ተበጊሰ። ናይ ብሓቂ ከዓ ነዊሕ ኣይተጓዓዝኩን ከዓ ከምዚ ክንብሎ ፀናሕና ኣብ ወርሒ 4 ናብ ኦል ኣፍሪካን ጌምስ ከም ቀዳማይ ኣሰልጣኒ ኮይነ ተመሪፀ ኸይደ። ፅቡቅ ዝኾነ ውድድራት ተወዳዲርና ብኣትሌት ሳምሶን ኣማረ ኣብ 21 ወርቂ መዳልያ ምፅና በቶም ካልኦት ውን ፅቡቅ ዝኾነ ተወዳደርነት ኣርእና ናይ መጀመርያ ተመክሮይ ስለ ዝነበረ ኣነ ሕጂ ናይ ብሓቂ ሞራል ሰኒቐ ናይ ብሓቂ ሓደ ነገር ክገብር ይኽእል እየ ኣነ ብሃገር ደረጃ ዋላ መዳልያ ከምፅእ ይኽእል እየ ብሉፃት ኣትሌታት ከፍሪ ይኽእል ኢለ ሞራል ዝገበር ኩሉ ኣጋጣሚ ሽዑ ነይሩ ማለት እዩ።
0: ኣብ ግዜ ናብ ግዜ ብሉፃት ኣትለታት እናፍረየ ዝመፀ ገብሪ ሂወት ኣብ 224 ኣብ ፓሪስ ፈረንሳ ኣብ ዝተኸየደ

0: ውድድር ኦሎምፒክ ደጊሙ ንሃገራዊት ጋንታ ኣትሌቲክስ ኤርትራ ክመርሕ ዓብዪ ሓላፍነት ተዋህቦ። ነቲ ከም ኣትሌት ኮይኑ ክበፅሖ ዘይከኣለ መድረኽ ኦሎምፒክ ድማ ከም ኣሰልጣኒ ብምዃን ተሳተፈሉ።
1: ናይ ብሓቂ ንዓይ ሰርፕራይዝ እያ ነራታ ናይ ፓሪስ ኣቐዲሞም ናይ 4-5 ወርሒ ነይሩ እቲ ምድላዋት ናይታ ጋንታ ካልኦት ኣሰልጠንቲ እዮም ሒዞሞም ነይሮም። ኣብ መንጎ ግን ብዙሕ ስለ ዘይተሰማምዑ ኣነን ካልኣይን ተቐይርና ማለት እዩ። ኣነን ዳዊት መብራህቱን ተቐይርና ንሓደ ወርሒ ድኸውን ኣብዚ ፅቡቕ ፅዑቕ ድኾነ ምድላዋት ጌርና ናይ ብሓቂ ኣብ ኣትሌቲክስ እቲ ናይ መወዳእታ ዓውዲ ወይ ናይ መወዳእታ ዓወት ሸቶ ኢልካ ክትገልፆ ትኽእል ኦሎምፒክ ሕጂ ኣነ ኣብ መጀመርታ ስታፈይ እሞ ከዓ ኣብ ካልኣይ መገሻይ ምዃኑ እቲ ናይ ኦሎምፒክ ዕድል ንዓይ ኣዝዩ ከቢድ እዩ ነይሩ፣ ብጣዕሚ ከቢድ። ግን ከዓ ዳዊት መብራህቱ ምኩር ኣሰልጣኒ ምሳይ ነይሩ፣ ዋላ እውን በዓል ኢንጂነር ግርማይ እውን ፅቡቅ ዝኾነ ምትሕባር ገብሩልና ኣልዩና ነይሮም። ማሲሞ ዝበሃል ሓደ ናይ ደገ ኣሰልጣን እውን ስለ ዝነበረና ብላዕሊ ኮይኑ ንዓና ድቋፀረና ማለት እዩ። ድሓን ነይሩ ፅቡቅ ነይሩ፣ ግን ፅቡቅ ገይረ እንጂ ኣይገበርኩን ኣነ ኦሎምፒክ ተሳቲፈዮ ርእዮ ዳ እምበር ፅቡቅ ገይረ ኣየስተማቐርኩን። ገና ሕልምታተይ ከስምሩ ዝኽእሉ ኣትሌታት ሒዘ ሓደ ነገር ክገብር ገና ኣብ ጉዕዞ የር ኣለኹ ማለት እዩ።
0: ኣሰልጣኒ ገብሪ ህይወት ኣረፋይነ ኣብዚ ግዜ ንዓውዲ ኣትለቲክስ ኤርትራ ናብ ናይ ቅድም ክብሩ ንምምላስ ንዝቃለሱ ዘለዉ ከም ሳይሞን ተስፋ ገርግሽ፣ ዳዊት ሳዕረን ዝኣመሰሉ ብሉፃት መንእስያት ኣትለታት ዘፍረየ ኣሰልጣን እዩ። ካብዞም ኣቐዲሞም ዝተጠቕሱ ኣትለታት ብተወሳኺ ኣብ መጻኢ ዓበይቲ ክብርታት ክጓናፀፉ ትፅቢት ዝግበረሎም ኣትለታት እውን ኣብ ትሕቲኡ ኣብ ምስልጣን ይርከቡ። ገብሪ ህይወት ብኣትለታት ዘለዎ ተቐባልነትን ንርሑቕ ዝጠመተ ራእዩን እቲ መሰረታዊ ምስ ምስጢር ዓወቱ ምዃኑ ይገልጽ።
1: እቲ ከም ዓብ ነጥቢ ክትገልፆ ትኽእል ሓደ ተቐባልነት ብኣትለታት እዩ። ተቐባልነት ብኣትለታት ኣነ ኣትለታት ናተይ ይዕርኽተይን ኣትለታተይን መጓየተይን ሰብ ዕላማ ኣብ ዕላማና ሓደ ኩሉ ነገርና ውህደት ኣለና፣ ፅቡቅ ዝኾነ ውህደት ኣለኒ ምስ ኣትሌታት። ካልኣይ ነገር ከዓ እቲ ራእይ ሓቀኛ ራእይ ሒዝካ ንሕራ ትሰርሓ ኣለካ ኮንካ ኩሉ ግዜ ራእኻ ክተስምር ነቲ ሓደ ኣትሌት ወይ ነቲ ሓንቲ ኣትሌት ዘይኮንካ ልክዕ ነቲ ራእይካ ኢካ ትሰርሕ። ራእና ከዓ ዓወት እንድሕራ ኮይኑ ከዓ ንሕና ኣነ ሕጂ እንታይ ርገብር መስለካ ኣብ ድገብሮ መፅናዕትታት ወይ ኣብ ድገንፅሎ ዝኾነ ነገር ፅሑፋት ምስ ናይ ደገ ዓበይቲ ውድድራት ከዋድረ ንድኽእል ዓይነት ፕሮግራም ክሰርሕ ክኽእል ኣለኒ። ምናልባት ንኣትለታት ሕጂ ክከብዶም ክእል ይኸውን፣ ፅባሕ ንግሆ ግን ካልኡ ኮይኖም ክቐርቢ እዮም ካብ ዝብል ሓሳብ ኣነ ለይትን መዓልትን እየ ዝሰርሓሉ። ሓቀኛ ራእይ ኣለኒ ሓደ ነገር ክገብር ካብ መጀመርታ ካብ ብንግሁኡ ስየ እዩቲ መበገስ እየ ኣነ ዕድለኛ ኢኻ ምስ ፍረ ፃዕሪ ምርኻበይ። ምክንያቱ ሓያላት ኣትሌታት ኣለዎም፣ ሰብ ራእይ እዮም ናይ ብሓቂ እቶም ኣትሌታት። እቲ ጋንታ እውን ናይ ብሓቂ ሞራል ድህብ ጋንታ እዩ። ሓደ ነገር ክንገብር ኢና ዕላማና ክሳብ ደይሃርምና ኣብ ስራሕና ዝኾነ መሳናኽል ኣይነእቱን ኢና ኢሉ ነቲ ሓቀኛ ራእናትካ ድርዒ ዝኾነካ ጋንታ ክትረክብ ከለካ ናይ ብሓቂ ሓይሊ እዩ ዝኾነካ። እዚ ኩሉ ተደባሚሩ ከዓ ፅቡቅ ዝኾነ ዓወታት ነመዝግብ ኣለና፣ ፅቡቅ ንፉዓት ትስዋት ኣትሌታት ሒዝና ኣለና። ኣብዚ ድመፅ ዘሎ ናይ 2028 ኦሎምፒክ፣ እዚ ናይ ወርልድ ቻምፒዮን 2027 ፅቡቅ ኣንፈት ፅቡቅ ገለ መቕይሮ ክገብሩ ዝኽእሉ ኣትሌታት ሒዝና ክበጊስና ኣለና። ኣምላኽ ዓግዘና ከዓ ሓደ ነገር ክንገብር ኢና።

0: ኣብ ጋንታ ኣትለቲክስ ፍረፃዕሪ ዘለዉ ኣትለታት ልዕሊ ዕድሚኦም ዝወፀ ብቕዓት ዝውንኑ ኣብ ንኡስ ዕድሚኦም ዓበይቲ ክብርታት ዝተጓናፀፉን ገና እውን ሸውሃቶም ተወሳኺ ዓወታት ክፉት ዝገበሩን ኣትለታት እዮም። ምስ ከምዚኦም ዝኣመሰሉ ኣትለታት ብሓባር ምስራሕ ከቢድ ሓላፍነት ዘሰክምን ንነዊሕ ዝጠመተ ዓብራኢ ክህልወካ ባይታ ዝፈጥር ፀጋ ምዃን እዩ ገብሪ ህይወት ዘነፅር።
1: ኣቐዲመ ክብለካ ፀናሖ መጀመርያ ኣረኣኢ ክህልወካ ክእል ኣሎ ነቲ ኩሉ ተፅዕናኻ ወይ ነቲ ኩሉ ተልእኾኻ ኣብ ሸቶ ክተብፅሑ ንሕር ዳ ኮንካ ሓቀኛ ራእዩ ክህልወካ ኣለዎ የ ድብል ኣነ ብውልቀይ ማለት እዩ። እሱ ኢኻ እቲ ንዓይ ቀንዲ ኣርእስተይ ማለት እዩ። ኣትለታት ምሳና ዘለዉ ንሕር ዳ ንቕልበ ኣሎም ኣለና ኮይና ካብ ግዜ ናብ ግዜ ፅቡቅ ዝኾነ ለውጢ ፅቡቅ ዝኾነ ዕብት እንዳገበሩ ይኸዱ ኣለዉ። እታ ጋንታ እውን ብነብሳ ካብ ታሕቲ ካብ ኪድስ ደማዕበለቶም ኣትለታት ኣለዉ ትስፉዋት ናይ ነዊሕ

0: ዕላማ ኢልና ዳሓዝናዮም ክዕውትና ይኽእሉ እዮም ኢልና ዳሓፀናዮም ኣትሌታት ኣለውና። እዚ ኩሉ ተዳሚሩ ሕጂ ኣብ መወዳእታት ኢኻ ትብል መዳልያ ክንቀርብ ክንክእል ኣለና፣ ንሃገር መዳልያ ክንቀርብ ክንክእል ኣለና። እቲ ጋንታ እውን ከምኡ ኢሉ እዩ ተበጊሱ ዘሎ፣ ሓደ ነገር ክንገብር ክንክእል ኣለና፣ ለውጢ ክንገብር ኣለና ኢሉ እዩ ተበጊሱ ዘሎ። እቶም ኣትሌታትና ኣብ ከምዚ ደረጃታት ካብ ሃለዉ እቲ ኣሰልጣነ እዚ ዓይነት ራእይ ካብ ሃለዎ እታ ጋንታ እዚ ዓይነት ራእይ ካብ ሃለዋ ሕልምታትካ ከይተስምር ንክልክለካ ነገር እንታይ ኣሎ? የለን። ስለዚ ንሕና ነዚ ድመፅእ ዘሎ ዓመታት ዓብ ራእይ ጌርና ተበጊስና ኣለና። ኣትሌታትና እውን ንእሱ እዩ ሕልሞም። ኣብ ኦሎምፒክ ተኮረ ስራሕ እንድሕር ዳኣ ትሰርሕ ኣለካ ኮንካ እዚ ንብሎ ዘለና ሕጂ ኣብ መንጎ መንጎ ዝካየድ ብመናጀራ ዝዳለው ውድድራት ብሃገራዊት ጋንታት ዝዳለው ውድድራት ብምሉኡ በቲ ትክክል እንዳማላእካ ኢካ ትኸይድ። ምክንያቱ ነቲ ዝዓበየ ውድድር ትዳሎ ስለ ዘለካ እዚ እንዳቀለለልካ እዩ ክኸይድ። ተቐንዲ መስርሕና ካ እሱ እዩ። ነቶም ውድድረ ነቶም ኣትሌታት እውን ክዕወቱ ድገብሮም ዘሎ እቲ ሓቀኛ ራእይ እቲ ናይ ርሑቅ ጠመተ እሱ እዩ ክዕወቱ ድገብሮም ዘሎ።
1: ሃገራዊት ጋንታ ኣትሌቲክስ ኤርትራ ኣብ ዝሓለፉ ኣህጉራዊ ውድድራታ ወኪሎማ ካብ ዝተወዳደሩ ኣትሌታት መብዛሕትኦም ኣብ ትሕቲ ገብረ ሂወት ኣረፋይነ ዝስልጥኑ ኣባላት ጋንታ ፍረ ጻዕሪ እዮም። ብዝሕን ቀጻሊ ህላውነትን ኣትሌታት ጋንታ ፍረ ጻዕሪ ኣብ ሃገራዊት ጋንታ ኣትሌቲክስ ኤርትራ ንናይ ቀረባ ኣሰልጣኒኦም ገብረ ሂወት ኩርዓትን ሓበንን ዝፈጥር ኣብ ርእሲ ምዃኑ ንካልእ ተወሳኺ ሓላፍነት ዘሰክም እዩ።
0: ሓደ ኩርዓቲ ሓበን ይስማዓካ። ምክንያቱ ንሃገራዊት ጋንታ ክንዚኦም ኣትሌታት ተቕርብ እንድሕር ኣለኻ ተልኡኻኻ ትገብር ኣለኻ ናይ ብሓቂ ሞራል እዩ። በቲ ሓደ ወገን ከዓ ከቢድ ሓላፍነት እዩ። ምክንያቱ ንሕና ንኣብነት ሕጂ ናብዚ ናይ ጋና ተዳልያ ዘላ ሃገራዊት ጋንታ ሓሙሽተ ኣትሌታት ናትና ተዳልዮም ኣለዉ። ሓሙሽተ ኣትሌታት ንሃገራዊት ጋንታ ቀሪብካ ኣብቲ ንሃገሩ ወኪሎም ከይዶም ዘየድምዑ እንድሕርኣ ኮይኖም ከቢድ ስራሕ እዩ። ስለዚ ንስኻ ንሃገራዊት ጋንታ ክትቀርቦም ኣትሌታት ብቑዓት ኮይኖም ፊት ኮይኖም ሃገራዊ ስራሕ ዝሰርሑ ደንፀባርቦ ኣትሌታት ካ ክኾኑልካ ትደሊ ኢኻ። ስለዚ ኣዝዩ ከቢድ እዩ፣ ኣዝዩ ከቢድ እዩ። ብጥንቃቐ ትሰርሖ ስራሕ ናይ ብሓቂ ግን ከምዚ ድብለካ ውህደት ንሕራ ኣለካ ምስ ኣትሌታትካ ትገብሩ ኢኻ።
1: ብደረጃ ዓለም ዝርከቡ ኣሰልጠንቲ ኣትሌቲክስ ፃማ ስርሖምን ድኻሞምን ዝተወሰነ ሚኢታዊት ካብ ገንዘባዊ ሽልማት ናይ ኣብ ትሕቲዮም ዝስልጥኑ ኣትሌታት ዝረኽብዎ ብፅሒት እዩ። ኣትሌቲክስ ሃገርና ነዚ ንኣሰልጠንቲ ፃማ ስርሖም መወሳ ዝህብ መስርሕ ጌና ኣይበፅሑን ዘሎም።
0: ብዓለም ደረጃ ሓቂኻ ኢኻ ማለት እቲ ኣሰልጣኒ ካብቲ ኣትሌት ተኻፋሊ። ኣብ ዓድና ግን ንሕና ሞራል ተስፋ ይስንቅና ማለት እቶም ኣትሌታትና ንድሕራ ተዓዊቶም በቃ እሱ ዓወትናትና ምስ ግዜ ንበፅሖ ንኸውን ነዚ ንብሎ ዘለና ኩሉ ንበፅሖ ንኸውን ክሳብ ሕጂ ግን ኣይበፃሕናየን ኣለና። ካብኡ ዝዓቢ ነገር ግን የለን። ኣትሌትካ ተዓዊቱ ሓደ ዓብ ለውጢ ገይሩ ነብሱ ቀይሩ ሽም ሃገሩ ክፀውዖ ክትሪኦ ከለካ ካብዚ ዝዓቢ ነገር የለን። እምበር ንሕና ታመክሰብና ክሳብ ሕጂ ተፀዋዕነት ክብረትካ ይስማዓካ ከ ኣትሌትካ ተዓዊቱ ክወፅእ ከሎ ንዓኻ ከዓ ሞራል ትገብር ተዘ ኮይኑ ክሳብ ሕጂ ኣይበፃሕናየን ኣለና ተስፋ ንገብር ግና ብሓፂር ግዜ ክንበፅሕ።
1: ኣሰልጣኒ ገብረ ሂወት ኣረፋይነ ዓመታዊ ብፌደሬሽን ኣትሌቲክስ ዝበማእከል ዝዕደል ንብሉፅ ስራሕን ኣበርክቶን ኣሰልጣኒ ኣፍልጦ ዝህብ ሽልማት ብሉፅ ኣሰልጣኒ ኣብ ክልተ ኣጋጣሚታት ክዕወተሉ ዝበቅዐ ብሉፅ ዓላሚ እዩ።
0: ሕጂ ንሕና ኣብ ናይ ዞባና ንገብሮ ናይ ኤክሰለንስ ኣዋርድ ኣሎ ብኣትሌታት ብኣሰልጠንቲ ብጋንታ ዋላ ዓመት ዓመት እዩ ዝግበር። ሕጂ እዛ ጋንታና ከምዚ ክንዕለሉ ፅናሕና ብዙሕ ሕቶ ኣየድልየን እዩ። ምክንያቱ ንሃገራዊት ጋንታ ክንዲ ዝኣኽሉ ኣትሌታት ተቕርብ እንድሕር ኣላ ኮይና ኣብ ናይ ዞባዊ ውድድር ዕውቲ ኮይና ከም ትወፅእ ይረኣየካ እዩ። ኣትሌታት ካ ዕውታት እንድሕር ኣ ኮይኖም ከዓ እቲ ኣሰልጣኒ ብኡ መልክዕ ይዕወት፣ እታ ጋንታ እውን ብኡ መልክዕ ትዕወት። እዚ ግን እንታይ ኢኻ ክትብሎ ትኽእል መስለካ? ኣና ሓያል ስራሕ እየ ዝሰርሕ፣ ምሸትን ምኮይኑ እየ ዝሰርሕ፣ ብዘይቀላዓለም እየ ዝሰርሕ። ምክንያቱ ኣነ ኣብቶም ዓበይቲ ኣትሌታት ነዊሕ ምስታ ጋንታ ዝተጓዕዙ ተስፈኦምን ራእዮምን ካብ ቅድም ትፈልጦ ክዕወቱ ከለዉ ብዙሕ ሓድሽ ነገር ኣይኮነና ኸ ንሕና ሓደሽቲ ድምፃናዮም ቆልዑ ካብ ታሕቲ መልሚልና ድዕበናየን ሕጂ ዓበይቲ ዓወታት ከመዝግባ ክትሪአን ከለካ ግን ብስራሕካ ትዓግብ። ዋላ ብሉፅ ኣሰልጣኒ ተባሂልካ ኣብ መድረክ ክዲብ ከለካ ውን ትቕበሎ። ምክንያቱ እንድሕር ኣርሂዝካሉ ዝኾነ ነገር ኣይሕድሰካኒ ትቕበሎ። ናይ ብሓቂ ክትሰርሕ ከም ዘለካ ከዓ ትተባባዕ። እቶም ኣትሌታት ካ ኣብኡ መጠን ብሉፅ ኣሰልጣኒ ተባሂልካ ክትሽለም ከለካ ኣባኻ ድሕድርዎ እምነትን ብልጫን ከዓ ኣዝዩ ዓብዪ ንስራሕካ ብጣዕሚ ደጋፊ

0: ስለዚ እዚ ናይ ዘዋና ንገብሮ ናይ ብሉፅ ኣሰልጣኒ ናይ ብሓቂ ንዓይ ኣብ ስራሐይ ሓጋዝ ኮይኑ ንሎ ማለት እዩ።
1: ኣብዚ ግዜ ብደረጃ ዓለም ኣብ ዓውዲ ኣትለቲክስ ክፍተታቱ እናዛየደ ዝመፅእ ዘሎ ጉዳይ ተጠቃምነት ሓይሊ ዝህቡ መድሃኒታት እዩ። ንገብሪ ህይወት ኣረፋይነ ኣብ ተጠቃምነት ሓይሊ ዝህቡ መድሃኒታት ብዝምልከት ንኣትለታቱ ብቕኑዕ መንገዲ ኣብ ምምእዛን ዝፀወቶ ተራ ከመይ ምዃኑ ተወኪስናዮ ነርና።
0: ናይ ብሓቂ ሓደ እቶም ኣትለታትና ብዙሕ ኣባና ኣየብፅሕወን እዮም ነዚ ጉዳይ እዚ ኣባና የብፅሕወን እዮም። ካልኣይ ነገር ከዓ ንሕና ኩሉ ግዜ ኣብ ንገብሮ ገምጋም ንውድድር ክንዳሎ ከለና ውድድር ምስ ወዳእና ዋላ እውን ሓፈሻዊ ብጋንታ ደረጃ ኣብ ንገብሮ ገምጋም ነዚ ርእሲ እዚ ከይልዓልና ኣይንሓልፍኒ ኢና። ንምንታይ ኢና ከነልዕሎ መስለካ ሎሚ ኣይፍለጥኒ እዩ ኩሉ ነገር በቃ እንዳተረቀቀ ስለ ዝኸይድ ሎ ብኾነ ነገር ብጥንቃቐ ክገብርዎ ከም ዘለዎም ኢና ንገብር። ብፍላይ ኣብዚ ዓዲ ኮይኖም ካብቶም ፕሮፌሽናላት ዘለዉና ዋላ ሰዓል እውን ትኾን ዝኾነ ነገር እንድሕር ኣጋጢሞም እሞ ናብ መድሃኒት ክወስዱ እንድሕር ኮይኖም ብናይ ሓኪም ክኢላ ክኸውን ከም ዘለዎ ኣትሌታት ምዃኖም ክሕብሩ ከም ዘለዎም ውድድራት ከም ዘለዎም ክሕብሩ ከም ዘለዎም ኩሉ ኢና ንሕብሮም ንሕና ምስ መናጀራትም እውን ብቐረባ ስለ ንራኸብ ድሓን ዝኾነ ስራሕ ኢና ንሰርሕ ክሳብ ሕጂ ከዓ ፅቡቅ ኣለና። እዚ ግን ብሃገራዊ ፌደሬሽን እውን ብዙሕ ተኣሽሙታት መግለፅታት ትግበረሉ ስለ ዘሎ ኣብዚ ግዜ እዚ ድሓን ክንከውን ኢና ኢለ ይሓስብ ኣነ። ኣብ ኣትሌታትና ግን ብዙሕ ደሰክፍ የብልና ክሳብ ሕጂ።
1: ኣሰልጠንቲ ኣትለቲክስ ኤርትራ ኣብቲ ሞያ ዘለዎም ኣፍልጦ ዓብዩ ኣብ ዓበይቲ ዓለምለኻውያን ውርድራት ኣትለቲክስ ተወዳደርትን ዓበይቲ ዓወታት ዝሓፍሱ ኣትለታትን ክምልምሉን ከፍርዩን ብሃገራዊ ፌደሬሽን ኣትለቲክስ ኤርትራ ዝዳሎ ቀጻሊ ስልጠናታት ክህልዩ ኣሰልጣኒ ጋንታ ፍረ ጻዕሪ ገብሪ ህይወት ኣረፋይነ ኣብ መወዳእታ ኣዘኻኺሩ።
0: እዎ ሕጂ ኣነ ሕጂ ብኣይ ወገን ብዙሕ ካብ ዓድና ወፂኢካ ኣብ ካልእ ከይድካ ናብ ኣትለቲክስ ሞያኻ ክትዕቢ ወይ ኣሰልጣን ኮንካ ክትሰርሕ ሓሲብ እየ ይፈልጥኒ። ምክንያቱ ንዑ ደይትሕስብ ጋንታ ኣላትኒ ብቕዕቲ ዝኾነት ጋንታ ኣላትኒ ኣብዚ ሰሪሐ እንድሕር ብትኽክል ሰሪሐ ኣነ ዓብ መቕይሮ ክገብር ይኽእል ኢለ ይሓስብ ኣነ ዛ ሒዘ ኣለኹ ጋንታ። ከምዚ ትብሎ ዘለካ ግን ሓደ ሞያኻ ኢኻ ትዕቢ፣ ካልኣይ ነገር ኣፍልጦኻ ኢኻ ትዕቢ። ትዕድላት ክርከብ ከሎ መን ሞ ይጸልእ ሓፈሻዊ ግን ንሕና ካብ ኣብ ደገ ከይድካ ክትሰርሕ እቲ ተደጋጋሚ ኮርስ ኣብዚ ዓድና ክህሉ ሃገራዊ ፌደሬሽን ድሓን ዝኾነ ስራሕ ይሰርሑ ኣለዉ። ሕጂ ግን ኣነ ዋላ ንሃገራዊ ፌደሬሽን ሕጂ ዋላ ከምልዎ ኢለ ከቕርቦ ዝደሊ ትምህርቲ ናይ ኣሰልጠንቲ ክዓቢ ክኽእል ክኽእል ኣለዎ። ዋላ እውን ቶም ኣሰልጠንቲ በዓልና ኮነ እቲ ናይ ትምህርቲ ዕደል ክንከፍቶ ንኽእል ኢና ክንደሊ ንኽእል ኢና፣ ግን ንዑ ደተባብዕ ኣሰራርሓ ክህሉ ክኽእል ኣለዎ። ክንዓቢ እንድሕራ ኮይና ኣትሌታትና ክልወጡ እንድሕራ ኮይኖም ኩሉ ግዜ ንሕና እንታይ ኢና ንብል መስለካ ኣሰልጠንቲ ከምዚ ኮይኖምና ገለ ይድበሃል መብዛሕትኡ ግዜ ኣሰልጣኒ፣ ግን ክዓቢ ደይደላ ኣሰልጣኒ የለን። እቲ ናይ ትምህርቲ ዕድላት ግን ክኽፈት ክኽእል ኣለዎ። ሕጂ ንሕና በዓልና ሓኾት ንብል ኣለና ኣብ ኢንተርነት እዩ ብገለ እንዳገበርካ ፍልጠትካ ክትዕቢልካ ትፅዕር ኢኻ፣ ግን ሕጋዊ ክኾነልካ በቲ ዓለም ለኻዊ ክኾነልካ ብያፍ ዝተደገፈ ክኾነልካ እቲ ስራሕ ከዓ ትደሊ ስለ ዝኾንካ ሃገራዊ ፌደሬሽን ኣብዚ ክሕጉዝና ኣለዎም እምበር ብዙሕ ነዚ ትብሎ ዘለካ ናይ ኣብ ደገ ከድካ ኣብ ጋንታታት ገለ ኣይ ኣነ ሓሲበሉ ይፈልጥ ኒ ንዑ ደይ ትሕስብ ጋንታ ካላትኒ ናይ ብሓቂ ተኩራዓኒ ጋንታ ኣላትኒ።
1: ኣብ 2014 ምስ ፊዮሪ ተሾመ ቃል ኪዳን ዝኣሰረ ገብሪ ህይወት ኣረፋይነ በዓል ምዉቕ ሓዳርን ኣቦ 4 ውሉዳትን እዮም።

ብኣርከ ዝኸበርኩም ተኸታተልቲ ለሰ ስፖርት ናይ ሎም ሰሙን ትሕዝቶና ኣብዚ ዛዚምና ኣሉና ዝመፅእ ሰሙን ብካልእ ትሕዝቶ ክሳብ ንምለሰኩም ሰናይ ቀነ

0: ከምባል ስለ ዝመረፀ መራሕትን ልሂቃንን ስርዓት ብልፅግና ንባሕርን ኣፍ ደገ ባሕርን ኣመልኪቶም ወግሐ ፀብሐ ዘቕርብዎም ዘለዎ ሓደስቲ ዘስደምሙ ሓሳባት መትሐዚ ይብሎምን።
1: ወደ ባህር ዳርቻ ከመሄድ ባህሩን በቦይ ቀዶ ዳርቻውን ማምጣት የሚል ኣማራጭ የሚያቀርቡ ምሁራን ኣሉ።
0: ኣፍ ደገ ባሕሪ ንምርካብ ኢትዮጵያ ናብ ባሕሪ ካብ እትጓዓዝ ስለምንታይ ባሕሪ ናብ ኢትዮጵያ ዘይመፅእ?
2: ውሃው ያው ግራውንድ ብሬኪንግ ሲለቀቅ ይገባል። በቃ ተገናኘ ማለት ነው። ቀይ ባህርን አሰፋ ነው ማለት ነው። በሌላ አባባል ማለት ነው
0: እት ወደ ምስተሃንፀ ማይፍኖ በቃ ተራኺቡ ማለት እዩ። ንቀይሕ ባሕሪ ኣስፊሕናዮ ማለት እዩ።
3: ከዚ ጀምረን እስከ ዓሰብ ድረስ ያለው ኣከባቢ ብንቆፍር
0: ካብዚ ጀሚርና ክሳብ ከባቢ ዓሰብን ቀይሕ ባሕርን ምስ ንኩዕት ውፅኢቱ ከመይ ክኸውን?
3: ምፅዋዕ ነመጠቀም ነበረ። ያ ካልተሳካ ግን በራሳችን ምን ወደቦች መፍጠር እንችላለን የሚለውን
0: ብምፅዋዕ ክንጥቀም ነሩ ድሌትና። ንሱ ዘይከኣል እንተኮይኑ ግን ባዕልና ወደባትና ክንፈጥር ንኽእል ኢና። ብሔረ ዓፋርን መሬቱን ሓደ ካብቲ ከም መጣልዒ ክኾኖም ዝፈሓሓርዎ ዘለዉ ኣጀንዳ እዩ። ብሔረ ዓፋር ኢትዮጵያዊ ይብሉን ኣለዉ።
4: እንደውም ሎክላንድ መሆን ያለባት ኤርትራ እንጂ የአፋር ህዝብ አይደለም።
0: ኣብ ኩሉ ዘሎ ሶማላዊ ባሕር እናተጠቕመ፣ ኣብ ኢትዮጵያ ዘሎ ሶማላዊ እንታይ ስለ ዝበደለ እዩ ተኸልኪሉ ዘሎ?
5: ህዝብ እዚህም ካለ እዚያም ካለ ለምንድን ነው ለብቻ የተከለከለው?
0: ትምባል ስለ ዝመረፀ ንኣሜሪካ፣ ቻይና፣ ሩስያ፣ ኤውሮጳን ኣፍሪቃን ተዛሪበ ኣለኹ።
5: እባካችሁን ሸምግሉንና መፍትሄ ኣምጡሉ። ቀይ ባህርን ኢትዮጵያ ለማጣት 30 ዓመት ከዚያ በላይ የወሰደ ትግል ነበር ታውቃላችሁ። ሌላ 30 ዓመት ያስፈልጋታል ብዬ ግን አላስብም።
6: የፋኖን ኃይሎች ማሸነፍ ያልቻለ መንግስት ነው ያለ
0: ትምባል ስለ ዝመረፀ። ሰነዳዊት ፊልም ኣብ ኤሪ ቲቪ ረቡዕ 9:25 ምሸት ድሕር ዜና ትግርኛ ከምኡ ውን ኣብ ድግማ ቀዳም 12:50 ቀትሪ ድሕሪ ዜና ትግርኛ። ትምባል ስለ ዝመረፀ ሰነዳዊት ፊልም ኣብ ኤሪ ቲቪ።

ዓውዲ ቅብኣ ብዝተፈላለዩ መንገድታት ይዳለዩ። ቅድሚ ናብ ሕብሪ ምልካይ ምብፅሑ እውን ብርሳስ ተጠቂምካ ሓሳብካ ምስፋር ሓደ ካብቲ ልሙድን ዝውትርን ኣገባብ እዩ። ብተወሳኺ ካንቫስ ዘርጊሕካ ካብ ምድላው ሓሊፉ ኣብ ዝተፈላለዩ መፅሓፍትን ሓበርቲ ታቤላታትን እውን ብቕብኣ ተሰኒ ክቐርብ ንዕዘብ ኢና። ንሎም ሰሙን እምበኣር ንቕብኣ ኣብ ዝተፈላለዩ ኣጋጣሚታት ምስ ግጥማኣ ሰኒ ኮይተረፈ ንዘቐርብ መምህርቲ ኣደሰ ዘሪሁን ዘላሊና ክነቕርበልኩም ሰናይ ምክትታል።

0: መምህር ታደሰ ኣብ ኣስመራ በቢደረጃ ትምህርቲ ድሕሪ ምዝዛምዩ ኣብ 1984-85 ዓ.ም መምህር ኮይኑ ስርሑ ዝፈለመ ንኣስታት 41 ዓመት እውን ኣብ ዓውዲ መምህርና ዝነጥፍ ዘሎ ኮይኑ ካብቶም ኣብ ከባቢኡ ዝዕዘቦም ዝነበረ ቀባእቲ ድማ ንሞያ ቅብኣ ክላልዮ ከም ዝፈለመ እዩ ኣዕሊሉና። መምህር ታደሰ ከምዚ ንዕዘቦ ዘለና ብርክት ዝበሉ ቅብኣታት ክቐብእን ነቲ ካብ ክቱር ድሌትን ኣነቆትን ዝፈልሞ ሙያ እውን በቢግዜኡ ክዕብዮ ከም ዝኽኣለ እዩ ገሊጹልና። ኣብቲ ግዜ ዝስርሖም ዝነበረ ቀብኣታት እውን ብከምዚ ይገልጾም።
1: እዋ ሕጂ ኣብዚ ሕጂ እዋናት እዩ እቲ ኣስማት ጥልቕ ኢሉ ኣብስትራክት ኣርት ገለገለ ኣርት ዝበሃል ነበረ ሽዑ ንሕና ከምኡ ዝበሃል ነገር የለን። ኩሉ ዝረኸብካዮ ኩሉ ተድንቆ ኩሉ መንእሰይ ዝሰርሖ ማእዳው ከዓ ክሳብ ዘለካ ከምትናቱ ክንዲናቱ ዋላ ኣይፀብቕ ንኩሉ የ ድፍትን ነይረ ኣነ ሽዑ እቲ መጀመርያ ስእሎ ከምቲ ኣቐዲመ ዝበልኮ ኣብ ትምህርቲ

ተምሃሮ መምሃራ እናዳሃቡና ካብ ጥራዝ ካብ ጥራዝ ካብ መፅሓፍ እናቅዳዕ ኩን ኣብ ጥራዝ ምዕላፍ ነይሩ ሕጂ ኣብቲ ናይ መጀመርያ ከም ዝብሎ ዘለኹ ብርሳስ እየ ዝጅምር ነረ ዳዓር ካብቲ ርሳስ ብላክ ኤንድ ዋይት ወይ ከዓ ፀሊም ርሳስ ናብ ሕብራዊ ርሳስ ጀሚረ ማለት እዩ። ሽዑ እውን ከምዚ ዝብለክ ዘለኹ እቲ ዓቕሚ ነይሩ ዓቕሚ የለን ወተር ከለር ዝበሃል መፅዩ ሕጂ እቶም ዓበይቲ ዝስእልዎ ከይድካ ናርእኻ ካትስእል ወተር ከለር ዝበሃል ጀሚረ ሕጂ እቲ ናይ ማይ ሕብሪ ኣብዚ ምምር ኣብ ዝኾን ኩሉ እዋን እዩ ጀሚረ እያ ቅድሚኡ ዝነበረ ግን በተን ሕብራዊ ርሳስን ብርሳስን ጥራያ ዝስእል ነረ ኣብ ኣዕዋፍ ጥራያ ዝበፅሕ ሕጂ ናይ መጀመርያ ስእል እናተይ ዝነበረ ንሓደ ቃል ናብ ስእሊ ይቕይሮ ነረ ኣዕዋፍ ደቀን ናቀለባ ከለዋ ወይ ድረእኽዎ ሕጂ ስእሊ ክትበሃል ከለዎ ብሓሳብ ዝበሃል እውን ኣነ ቁርተይ ካብ ውፅእ ክብል እንደ ኣቀዲሙ ዝነበረ ሓሳብካ ናብ ስእሊ ትቕይሮ እምበር ዝረእኻ ዮ ካ ትስእል ዘይነበረ ብስእሊ ዝብል ከሎ እንዲ ኣነ ብሕጂ ምናልባት ትንቢታውያን ክህልዉ ክእሉ ኮኑ ግን ኣነ እንታይ ልምዲ ነርኒ ዓዋፍ ረጋቢት ገለ ንዕቢ ጎረባብቲ ኮይና ድሓር ክቐልበአን ከልዋ ነተ ረጋቢት ስእል ከልቢ ከተጥቡ ክእላ ሕጂ ናይ ምስ እሳታት ተተሓዘ ድስእል ነረ ካብኡ ሕልፍ ኢለ ግን ናይ መላእኽቲ ከዓ ሽዑዋናት ንመላለ ስለ ዝነበርና ናይ መላእኽቲ እንታይ ሞ ከም ሓመድ ስኢለዮም ብዝሒ ንክትገልፅ ሽዑ ከም ሓመድ እንዲ ዝበሃል ነይሩ መሓመድ እየ ስኢል እዮ ናይ መላእኽቲ ሽዑ እቲ ስእሊ ንገንዘብ ኣይኮንካ ንትስእሎ ኣብ ሓደ ገዛ ተጠቂዓ ምስ ረኣየ ሓደ ዝፈትወካ ወይ ሓደ ከምዚ ኣባ ግብረልና ብለካ ትገብረሉ እቲ ሽዑ እንታይ እዩ ከምዚ ይስእል ዩ ንክብልካ ወይ ስእሊ ካብ ካልእ ቦታ ከይዱ ክፀንሓካ ንከምኡ ጥራይ ኢና ንስእሎ ነርና እቲ ናይ ስእሊ ዝበሃል ምስ ግዜ እዩ ምስ ግዜ ናተደለብካ ምስከትካ ነገራት ምስልዎ መቕሸሽ ክቡካዮም ወይ ንክሸጦ ኢለ ዝሰርሖ ዝነበርኩ እዋናት ኣይነበረን።

0: መምህር ታደሰ ካብዞም ንዕዘቦም ዘለና ቅብኣታት ሓሊፉ ኣብ ናይ ገበርን ውሽጢ መፅሓፍትን ዘለዎ ቅብኣታት ኣብ ምድላው እውን ይነጥፍ እዩ። እዚ ማለት ከዓ ምስ ደረስቲ ብምርድዳእ ገላፂ ዝኾነ ምስላዊ ሓሳብ ዝስፍር እዩ። ብተወሳኺ ኣብ ናይ ኣካዳማዊ ትምህርቲ ዝዳለዉ መፅሓፍቲ ዘለዉ ገልፅቲ ቅብኣታት ከከም ደረጃ ትምህርቶም ተሰኒዮም ካብ ዘዳለዉ ሓደ ከም ዝኾነ ይዓሊሉና።
1: ምናልባሻ ምሁራት ዝብልዎ ኣሎ ካብ ሽሕ ቃላት ሓንቲ ስእሊ ዝብልዎ ኣሎ ሕጂ ቶም ደረስቲ ናይቲ መፅሓፍቲ ንዓይ ዝብሉኒ ኣቐዲመ ከምዚ ሕጂ ዝበልኩ ኣብ ትምህርቲ ድም ዝፈልጡኒ ወይ ብካል ዕላል ድም ዝፈልጡኒ ሰኣላይ ከም ዝኾንኩም ዝፈለጡ ታቐንዲ ምክንያት ግን ኣብ ክፍሊ ሓፈሻዊ ትምህርቲ ኣብ ተወሰነ እዋን ኣብ ተወሰነ ዓመታት ኮርቲም ከም ኮርቲም ወይ ከዓ ከም ሓደ ኣባል ናይ መፅሓፍቲ ተኣሽሙ ኮይነ ኢላስትሬተር ኮይነ ንሶም ዓበይቲ ሰኣልቲ ኣስማቶም ንምጥቃስ ምናልባት ኣርካናት ዓበይቲ ሰኣልቲ ኣፈወርቂ ወልዱ፣ ሚካኤል ኣዶናይ፣ ብርሃነ ኣዶናይ፣ ዳልምባ ፀሓየ፣ ነብሳይ መሓራ፣ ትርሓሲ እያሱ፣ ኤልሳ ኪዳነ ካልኦት ምናት ብብዙሓት እንዚኣቶም ኣብኡ መመፂና እቲ ዝውሃበና ዓይነት ናይ ብሄራት ብምሉእነት መፅሓፍቲ ኣብ ተወሰነ እዋን ንስእል ነርና። ቅድሜና ዝስእሉ ኣይነበሩ ማለት እዩ፣ ብድሕሪና እውን ዝስእሉ ኣይነበሩ ማለት ኣይኮኑ። ግን እዚኣቶም ሰባት እዚኣቶም ብሓንሳብ ኮይና ንሰርሕ ነር ሕጂ ኣብኡ ሰርሕ ከም ይፈልጡ እቶም ሰባት ካልእ እውን ብተፈላለየ ምክንያት ዕላል ነይርዎም ይኸውን ከምዚ ከምዚ ኣለና እሞ ትስእልልና ዲኻብኒ ሕጂ ኣብዚ ኩሉ ሰብ ክርድኦ ዘሎ ናይ መፅሓፍ ወይ ናይ ገለ ክስእል ከለካ ኣርቲ ብሪፍ ወይ ከዓ መግለፂ ኣሎ ብፅሑፍ እዮም ዝቡኻ ከምዚ ከም ዝግበሮ ሞ ድሓር ከምዚ ከም ዝብሉካ ናብ ክፍሊ ሓፈሻዊ ትምህርቲ ከይድ ከለኹ እቲ ዝሰኣልናያ ቅድም ብርሳስ ምሰኣልናያ ኳሊቲ ኮንትሮል ወይ ከዓ ፅባቐ ዝቋፃፀሩ ምስ ረኣይዎ ኢና ነድምቆ ሕጂ ኣብ ብከምኡ ዝረኣዮም ሰባት ዝብሉኒ ሕጂ እቶም ሰባት ኣብቲ መፅሓፍ ሰኣልና ዝብሉ እቲ ሽሕ ቃላት ወይ ሓንቲ ምዕራፍ ዝገብርዋስ ብሓንቲ ስእሊ ክገልፅዋ ደልዮም እዮም። ንከምኡ እየ ሕጂ ኣነ ክኣስእለሎም ተፈላለየ ደረሲ ተፈላለየ ስእልታት ስኢለሎም ኣለኹ።

0: ሓደ መጽሓፍ ቃላት ጥራይ ዘይኮነ ዝተፈላለዩ ገለጻ ሳኣል ምስፋር ናቱ ጥቕሚ ኣለዎ። እዚ ማለት ከዓ ካብ ሽሕ ቃላት ሓንቲ ስእሊ ጌርካ ምግላጽ ክበልጽ ከም ዝኽእል ይገሊጹልና። ንኣንበብቲ እውን ኣገዳስነት ኣለዎ።
1: ፅሑፍን ሕጂ ፊልሚ ኮይኑ ንርኣዮም ንዓይ ከም ዝርዳእኒ እቲ ፅሑፍ ብፊልሚ ከም ዝረኣየ ምኾኑ ማለት ስእሊ ምስ ረኣዩ ንዓይ እውን ሓንቲ ካብታ ሰኣላይ ክኸውን ዝገበረ ና መፅሓፍቲ ዝስእሉ ዝነበሩ ሰባት እዮም። ሕጂ ኩላና ክንርድኦ ዘለና ኩሉ ሰብ ኣብ ውሽጡ ኩሉ ተኽእሎታት ኣለዎ። እንታይ ዳ ይትፍልሊ ሸልፍታት እንተ ሃሉ ኣብ ሓንጎልና ናይ ዝተፈላለዩ ዓይነት ክእለት ዓይነይቲ ፋይል ኣውፂኻ ካ ትጥቀመላ እዩ። ኣነ ንበይነ ፍሉይ ኮይነ ወይ ብንበይኑ ፍሉይ ኣይኮነን። ሕጂ ብብዙሕ ነገር ክትምነ ትኽእል ትኽእል፣ ግን እተን ፋይላት ኣውፂኻ ንዓኣተን ትጥቀመለን። ከምዚ ላይብረሪ ከይድካስ ብምሉፍ ቲ ላይብረሪ ዘሎ መፅሓፍ ኣይኮንካ ተንብቦ። እንታይ ደኣ ካ ትገብር ታተድልየካ መፅሓፍ ትወስድ። ሕጂ ካብቲ ኣብ ውሽጥና ዘሎ ተኽእሎ ሓንቲ ምስ ሰሓበትና እንታይ ይብል ኣነ ቁዕት ክኸዱ ከለዉ ሲ ገለ ታተና በልከያም ከለካ ገዲፎም ኻ ንድሕሪ ይጥወ ኣለዉ። ካብዚኣ ሲ ንሕና ኣይነፅንዖ ንኸውን እምበር እቲ ሰብ ምናልባሽ እቲ ቆልዓ ዕብሉ ዝበለ ማእከላይ ነይሩ ተኮይኑ ድምፂ ደርፊ ደእቲ ቆልዓ ሲ ናይ ሙዚቃ ተኣሽሙ ኣሎ ኣነ ምበልኩ ንዓይ ካ ሕጂ ዓበይቲ ሰኣልት እየ ዝርኢ ነይረ ስራሐይ እናኸትኩ ቅድሚ ከቀባብለኩም እየ። ሕጂ ሓንቲ ነገር ክትሰርሕ እንተ ደኣ ዘሎ ኮንካ ነቶም ዝሰርሑ ብትሕት ኢልካ ቅሪብካ ኣብ ትሕቲኦም ኮንካ ስካላ ደይቦም ክስእሉ ከለዉ ተቐብሎም ኮፊልካ ትርኢ እዚኣ ብኣቕብለና ብሉካ ብኸም ኢኻ ኣታሽ ትገብር። ሕጂ እቲ ነቲ ስእልታት ንዛርበሉ ዘለና ከምዚ ኣቐዲመ ዝበልኮ እዩ ማንስ ጥቕሙ ናይቲ ስእሊ ነቲ ፅሑፍ ኣብ መንጎ ፅሑፍ ክኣቱ ከሎ ነቲ ኣቐዲምካ ኣቢብካ ዘለካ ፅሑፍ ኣብ ምዕራፍ ክትመፅእ ከለካ ስእሊ ተሰኒዮ እሞ ብስእላዊ ይርአዮም ኣሎ ከም ተንቀሳቃሲ ፅሑፍ ይገብረሎ ነቲ ፅሑፍ ኢለ ዝሓስብ

ብቐባእቲ ዝዳለዉ ቅብኣታት ሓንሳብ ምስ ተዳለዉ ዘይድጎሙ ብምዃኖም ካብ ሓደ ሰብ ንላዕሊ ንሓንቲ ቅብኣ ክውንን ዘሎ ተኽእሎ ጸቢብ እዩ። ነዛ ኣብ ግምት ብምእታው እውን መምህር ታደሰ ዝተፈላለዩ ፖስት ካርድ ብምድላው እዩ ስራሓቱ ናብ ብዙሓት ከም ዝበፅሕ ገይሩ ከዳሉ ዝጀመረ። እዚ እውን ሓንቲ ቅብኣ ናብ ብዙሓት ክትበፅሕ ዘኽእል ምዃን እዩ ዝገልጽ። ብተወሳኺ ካብ ሃገርና ወፃኢ ብብዝሒ ናብ ብዙሓት ሃገራት ክባፃሕ ዘለዎ ተኽእሎ ልዑል ምዃን እዩ ኣዕሊሉና።

0: መምህር ታደሰ ካብዚ ክግለጽ ጸንሐ ናይ ቅብኣ ስራሓት ብተወሳኺ ንቕብኣ ብቕርጻ ሰኒኻ ሓሳባትካ ምንፅብራ እውን ይሰርሓሉ እዩ። እዚ ከዓ ኣብ ዝተፈላለዩ ካርኒቫላትን ሃገራዊ በዓላትን ብብዝሒ ምስ መሳርሕቱ ብምዃን ይነጥፈሉ ከም ዝነበረ ይዕሊሉና።
1: ከምቲ ኣቐዲሞ ዝበልኩ እዩ ሓደ ኣድናቕ እንድሕዳ ኮንካ ወይ ሓደ ንሓንቲ ተኣሽሙ እንድሕላ ኣለካ ስእልን እዚ ቀዲምና ንብሎ ፀንሕና ናይ ስካላፕቸርን ማዕረ እዩ ዝኸይድ ክልቲኦም ሲ ፈላለዩካ ነፃፂልካ ትሪኦም ኣይኮነን። ኣቐዲምካ ነቲ ምናልባሽ እዞም ነደፍቲ ገለ ክንሪኦ ከላስ ነዲፎም እዮም ንህንፃ ኢንጂነራት ኣብ ወረቀት ምስ ገበርዎ ድሓር ናብ ህንፃ ዝቕይርዎ። ሕጂ ስእሊ ከዓ እቲ ንብሎ ዝፀናሕና ከዓ እቲ ናይ ካርኒቫል ስራሓት ከምቲ ኣቐዲሞ ዝበልኩ ክነበርኩ ኣብቲ መምሕዳር ኣብ መምሕዳር ኣባሻውል ኣብኡ ናተይ ገዛይ ኣብ መምሕዳር ኣባሻውል እቶም ሰኣልቲ ኢና ንበሃል ሰባት

ውዒና ከምዚ ከምዚ ክሰሪሑ ኹም ሕጂ ኣብዚ ናይ ካርኒቫል ሰብ ክርድኦ ዘለዎ ኣቐዲምካ እንታይ ትሰርሕ ትበሃል ወይ ነቲ እዋኑ ዝነበረ ጥቕሲ ይሕበረካ እሞ ስኢልካ ምስ ኣቕረብካ ምስ ሓለፈት ኢኻ ትስእላ ስቕኢልና ኣይኮነን ሕጂ ኣብ ካርኒቫል ከይዱ ሰብ እቲ ብድሌቱ ቀይኑ ኮነን ስእል ምስ ኣቕረብካ እቲ ንድፊ ኣብ ማዘጋጃ ቤት ከይድካ ተቕርቦ እንታይ እንታይ መሳርሒ ድልየካ ተቕርቦ ቤናይ ይጥመት ቤናይ ዓይነት ይጥመት ነቲ እዋን ዘሎ ናይቲ ካርኒቫል ናይቲ ዓመት ምረት ይሰርሕ ድዩ ኣይሰርሕን ነዚ ምስ ሓለፍካ ትሰርሖ ሕጂ ሰኣልተ ተባሂልና ኢና ፀውዕና ሕጂ ኣነ ዝከረኒ ኣብ ኣባሻውል ምሕዳር ኣባሻውል ኣብ 3-4 ኣመሓደር ትኸሎ እዩ እቲ ሓደ መሓዳሪ ስራሕካ ምስ ርአየ ነቲ ሓደ ንመሓላለፈካ እዩ ሕጂ ኣብቲ ናይ ኣባሻውል ንሰርሑ ንበርና ሰለስተና ኣጋጣሚ መምሃራ ኢና ነር መምህር ቤነ ዝበሃል ምሳይ ነይሩ እንደገና ከምር ሙሴ ተክለ ዝበሃሉ ነሮም እዚኦም ሰለስተና ኮይና ብሓንሳብ ንሰርሕ ነርና ኣብዚ ግን ክርድኦ ዘለዎ ሰብ ነቲ ካርኒቫል ንሕና ክንሰርሑ ከለና ንሕና ዳ ኢና ሰኣልቲ ንበሃለሉ ነርና እምበር ኣፋግሮ ፋግሮ ነይሩ ሓደ ናይ ሙሴ ዝበሃል ኣብ ሽማ ኣቦ ቅሬታ ኣብ መደበር ዘሎ ነቲ ንሕና ዝብሎ ዘሎ ብሓፂን ይደውፅ ኣልና ቀዲሙ ብርሳስ ስኢልና ሳብነዩ ብሓፂን ኣውፅኦ ንሕና ሽዑ ነቲ ቅርፃ ብስብኞ ንገብረሉ ወይ ኣበ ጀዲድ ንሸፈኖ ታሕቲ ዘለ መልክዕ ከዓ ንረኽዮ ሕጂ ተፈላለየ ኢና ንውፅኦ ነዛ ናልባሽ ትሪኦ ትኾኒ ነዛ ጨርሒ ኣሎ ሃርገፃት ነይሮም ኣግማል ኣሎ ብብዙሕ ዓይነት ናይቲ እዋን ዓመተ ምህረት ዘድለ ዝነበረ ተወዳዲርካ ንዑኢና ንሰርሕ ነር ሕጂ እቲ ጥቕሙ እንታይ እዩ ቅርፃ እንትሕልክኢልካ ተቐሪፁ ጥራይ ጠጠ ከይብል ቅብኣ የድልዮ እዩ ኣናይ ይቅድም እዩ ትሕቶ ኣናይ ትቐድም ኩሉ ነገር ኮ ከምቲ ኣቐዲመ ዝበልኮ እዩ ኣብ ሓንቲ ጠጠ ኢልካ ነቲ ሓንቲ ጥራይ ክትዕብያ ትኽእል ትኸውን ግን ምስኡ ዝኸይድ ጨናፍር እንተደ ኣሎ ነቲ ጨናፍሩ ከዓ እናገፈፍካ ብሓንሳብ ናሓወስካያ ትኸድካ ይዳሓሽ ሕጂ ቅርፃት ጀሚርና ካብቲ ዝብሎ ነበርኩ ምስ ቀረፅናዮ ግን ሓደ ውድእ ነገር ብስምኞ ጥራይ መሸፈንካ ነቲ ዓስከረ እንታይ ይኹመስል ትሪእዎ ትኾኑ ፍቲ ስእሊ ድሓር ግን ውድእ ኣሎ ውድእ ኣብ ከተማ እናዘሮ ከሎቶ ትሪዮ ሕጂ ዝበዝሐ እዋን እቲ ቅርፃን ቅብኣን ብሓንሳብ እዩ ዝኸይድ መን ቅድም ከከም ታኣሽሙ ቅብኣ ጥራይ ቀዲምካ ንቅርፃ ተወስነሉ እዋን ክህሉ ክእል ግን ቅርፃ ምስ ተሰርሐ ከ ኣብ መወዳእታ ብምንታይ ዝውዳእ ብቕብኣ እዩ ዝውዳእ ትቐብኦ ነቲ ቅርፃ እቲ ናይ መጨረሻ መልክዑ ትገብረሉ ማለት እዩ ሕጂ ነዚ ስለ ዝኾነ ኢና ኣጠሚርና ንሕዞ ነርና።

መምህር ታደሰ ነዞም ተሳንዮም ዝኸዱ ሙያታት ኣጣሚሩ ዝኸይድ ብምዃኑ ክሳብ ሕጂ ብርክት ዝበሉ ዕዮታት ከበርክት ክኢል እዩ። ኣብ ናይ ታቤላታት ዘድልዩ ቅብኣታትን ጽባቐ ጽሕፈትን ዝተሰነዩ ስራሓት እውን ኣይገድፎምን። ከምዚ ንዕዘቦ ዘለና ብርክት ዝበሉ ናይ ትካላትን ኣብያተ ትምህርቲ ታቤላታትን ከዳሉ ክኢል እዩ። ነዞም ታቤላታት ምድላው ጻዕሪ ምስ ዓቕሊ ኣሳኒኻ ዝስራሕ ከም ዝኾነ ይገሊጹልና። ምክንያቱ ዝበዝሐ ግዜ ኣብ ዝለዕለ ቦታ ዝስቀሉ ብምዃኖም ተንጠልጢልካ ትስርሓሉ ኩነት ዝበዝሕ ብምዃን እዩ። በዚ መዳይ ጥንቃቐ ሰኒኻ ክትዓይ ዘገድድ ምዃን እዩ ካብ ተመክሩ ዘካፈለም።

0: መምህር ክንብል እንከለና መራሕን ኣማእዛንን ጥራይ ዘይኮነ ንመጻእ ወለዶ ዝሃንፅ መሃንድስ እዩ እንተበልና እውን ምግናን ኣይኮነን። በዚ መዳይ መምህር ታደሰ ነዚ ናይ ቅብኣ ክእለቱ ንተምሃሮ ብዝስሕብ መንገዲ ተጠቂሙ ኣማእዛንን ሓባርን ኮይኑ ኣብ ዝተፈላለዩ ዛዕባታት ኣተኪሩ እዩ ብወለንቱኡ ዘዳሉ። ኣብዞም ደዳልዎም ቅብኣታት ዝተፈላለየ ገላፂ ግጥምን ካልእን ፅሑፋት ኣሰኒዩ ብምስሊ ንሓሳቡ ዝገልፅ ብምዃኑ ፍሉይነት ዝህቦ እዩ።
1: እንታይ ድብል ሕጂ ኣነ መምሃራን ኢና ከም መምሃራን ንዛርብ ኢና ገለ ንብሎም ኢና እጂ ትተዓባብያካ እዩ ኣነ ኣብ ሓደ ገዛውቲ ሓንቲ ፀርፊ ሒዘ ተዓብየ ምሳይ ስለ ዝዓብየት ክገድፋ ይክእል።

ገለ ኢሎም ተፀሪፎም መምሃራን ሽዑንሽዑን ከይደ ነቲ መምህር ከምዚ ከምዝብሉ ካለዎ ተምሃሮ እኳ እንተ ዘይበልክዎ ብስእሊ ገይረ እቲ መምህር ነቲ ተምሃራይ ዝበሎ እቲ ተምሃራይ ዝሓርቆ ይጥቃዓ። ከም ኣብነት ሓደ እዋን ናብ ሽሙቲ ቦታ ከይገደፍና ሓደ መምህርሲ እዱግ ኣድጊ ናበለ ኩላህና ኢና ንብላ ንዑ ጥራይ ዕጀብሎ ክኹን ኣብ እዋን ድሓር ጌጋ ምስ ዝኾነ ኢና ንገድፋ ነራ ከምኡ እናበለ ሞ ከም ሰበሎም ሓደ ቆልዓሲ ኣድጊ ኢልኒ ገለ ናበለ ክዛርብ ምሰማዕ ክዎ ኣብታ ትመፅ ዘላ ሰሙን ሓደ ኣድጊ ናብ ኦፊስ እናኸደ ሰኢለስ ዳይረክተር ኣሕዋት ኣለዉ ካኢሎም ምንም ኣላለየኒ ትብል ገይር እየ ነቲ ተምሃራይ ፀውዐ እዚኣታ ሓደ መዓልቲ ትበልካ እያ ካኢል እየ እቲ መምህር ሽሙ ካብ ምግላፅ ሽዑንሽዑን ገዲፍዋ እቲ መምህር ተምሃሮ እውን ከምኡ ገብር ተምሃሮ ዕጂብ እዚ ተምሃሮ እንታይ ድበሃል ቀደም ንሕና ክንምሃር ከለና ነበረ ዲቢዛ ተሰፊ ምስ መፀ ኣይተፅውቦን ኢኻ ወይ ሰልዲ ዘይነበረና ድ ኮይኑ ወይ ሕጂ ንብሎ ዘላ ፋሽናት ዘይመፀ ድ ኮይኑ ብሙሉእ ኢኻ ትገብሮ ሕጂ ግን ምስ መፁ ነቲ ስረ ሳብ እግሮም ዘፅብብዎ ከተውፅኦ ሕጂ ክሰሓበለ ኢኻ ትብሎ ንከምኡ ዝኣመሰለ ሕጂ እቲሶም ዝገብርዎ ኣብቲ መታን ክጋገይቦስ ካብ ኣብ ገዛ ከትኩም ኣምልቕቶ ብልዎስ ንከምዚ ዝብል ኣብ ግዜ ኣብ እዋን ፈተና እታ ክላስ ገዲፎማ ድወፁ ድሓር መዓልቲ ዋጋ ከም ተኽፍሎም ክላስ ገዲፎማ ድወፁ እንተለዉ ዋጋ ከም ተኽፍሎም ብስእልን ብፅሑፉን ከምኡ ውን ኣብ ገለገለ መፅሓፍቲ ዝረከብክዎ ንሓንጎሎም ዘዛኒ ነዚ መስርዕዎ ሽልማት ክበኩም እየ ዝብል ዝተፈላለዩ ዓይነት ሕቶታት ኣብኡ ጥቃዕ ብተወሳኺ እቶም ተምሃሮ ናባይ ይመፁ እዮም ሕጂ ሰብ ካብ ሰብ ፈላለ ኸውን ኣነ ድሰኣልክዎ ዝነቐፈኒ እንዳ ሓዲገ ንፅባሕ ደቋርፃ ኮይነ ተጋጊ ማለት እዩ ከምቲ ኣቐዲሞ ዝበልክዎ ኣነ ድሰራሕክዎ ሰብ ክርእየለ የደሊ

0: ኣብ መወዳእታ እምበኣር መምህር ታደሰ ነዞም ክንገልፆም ዝፀናሕና ስራሓት ብተወሳኺ ናይ መምህርና ስርሑ ዘዳለዎም ብምዃኑ ሞያታት ምብዛሕ ዘለዎ ጥቕሚ ብከምዚ ዝስዕብ ይገልፅ።
1: ኣብ ቤላቤሎ ኣይቲ ኣብቱ ሞያት ንዓይሲ ግዜ ዝበሃል መጥፊኡ ግዜ ጠፊእኒ ከምዝበሃል ኢሎሞ ኢላታ ንክብል ናልባሽ ኣብዚ ዛረብሞ እቶም ንሰምዑኒ ተኣሽሙ ገብሮ ክእል ንዓይ ግዜ ኣዝዩ ወርቂ ንዓይ ነይሩ። እቲ ሓንቲ ናተይ ንተምሃረይ ዋላ ድሎም ዕረፍቲ ማለት ስራሕ ምልዋጥ ዳኣ እምበር ኣብ ዓለት ኬትካ ምድሪ ቀርሳ ኣይኮነን ነ ምናልባሽ ተምሃረይ ሰምዖት ኣለዎ ረስቲ ሚኒስ ቸንጅ ኦፍ ወርክ ጥራይ ዝሎም ነር ራስቲ ክትዕርፍ ኮንካስ ኮፍ ትብል ትኾንካ ትምህርት ኣለካ ኢለ ድዛርቦ ኣነ ክዕርፍቲ ኮይነ ከንብብቲ ኮይነ ስእል ክስእል ተፀኒሐ ካልእ ነገር ናይ ኢደ ጥበባት ትሰርሕ ናይ ዕረፍቲ እንታይ እዩ ካብቲ ዝነበሩ ኮ ናብ ካልእ ሽፍቲ ለዊጥካ እታ ንዓኻ ኣትክም ደበለትካ ወይ ትገዛ ኣትክም ደበለካ ውፅኢ ኢልካ ናብ ካልእ ቦታ ከድካ ምስራሕ ሕጂ እተተፈላለየ ሞያ ምስራሕ ሲ ንዓኻ ፍሱሕ ኮንካ ንክትነብር ሕጉስ ኮንካ ንክትነብር እንደገና ኣብ ዝኾነ ቦታ ኣይትጋየሽን ኢኻ ማለት እዩ ብዝተፈላለየ ሞያ ስለ ዝፈጡካቶም ሰባት ዝበዝሕ ኣብ ቦታታት ንዓይ ታ ሽም ታሒዝያ ዘለኹ ሽም ታ መምህር ፅበቕት እያ ኣብ ተፈላለዩ ቦታ ኣብ ዝምህረሉ ዝነበርኩ እዋን ግን ከም መምህር ኣይፈልጡን እዮም ሓካይ ምስ ሓካይም ከይድ ምስ ክፍሊ ዕርሻ ዝነበሩ ከይድ ምስ ገለ ከይድ ኣቀድሞ ኣቢለ ድረስ ዓኽዋ ኣብ ገጠራት ክምህር ከለኹ ተምሃሮ ናይ መሸማዕ እዋን ነሩ ኣብ መሸማዕ ሲ ስእላ ሕጂ ኣነቲ ሕንፃፃ ጥራይ ዝስእል ኣለን እቲ ውሽጢ ድርከምኦ ግን ኣነ ሕጂ እንተትኸውን ምስ ዘለኹዎ ፍልጦ እንተትኸውን ተና ሰባት ኣበይ ህልዋ የ ድብል ነ ኣብ ከባቢ ዓላ ሰሳሕ ዝበሃል ቤት ትምህርቲ ምህር ነረ ሕብሪ ስለ ዘይነበረና ቆፅሊ ተፈላለየ ሕብሪ ጀፊዕኹም ኣምፅኦ ዝብሎም ብኢና ንለኽዮም ኣብ ንግደተን ከይተ

ፋያ ናፍቲ ናይ ትህድ ቦታ ተኣሽሙ ትስእላ ነይሩ። ሕጂ እንታይ እዩ ተማሃራይ ዝኾነ ሰብ በዚኣ ክላወዱ ክልስ ተበገስ ጥራይ እምበር ተበገስ ጥራይ ድልየት ሃልዎ እምበር ዝኾነ ነገር ዘይከኣል ነገር የለን ዝኾነ ነገር ዘይከኣል ነገር ከተፀቡቕ ኣይትኽእል ትኸውን ክንቶም ክኢላታት ዓመታት ወሲድካ ክትገብሮ ትኽእል ትኽበን ግን ንስኻንታ ክትገብር ኣለካ ክትብገስ ተበጉሶ ጥራይ ኩሉ ሃና ትፈልየና እምበር ኩሉ ኣብ ውሽጥና ኣሎ ሙዚቀኛ ኣብ ውሽጥና ኣሎ ሰኣላይ ኣብ ውሽጥና ኣሎ ደረሳይ ኣብ ውሽጥና ኣሎ።

ሰላም ከመይ ቀኒኹም ዝኸበርኩም ተዓዘብቲ ኣብ ዝሓለፈ ሰሙን ኣብ መዘርግሒ ንቕጦታት መርበብ ሓበሬታ ሸባይ ዳትኩም ናይ ዝተዘርግሓ ጋዜጣታት ሓዳስ ኤርትራ ኤርትራ ሓዲሳ ኤርትራ ሓዳስን ኤርትራ ፕሮፋይልን ኣቶኪራት ትዳሎ መደብ ዳህሳስ ሕትመት ሒዝናልኩም ቀሪብና ኣሎና። ጋዜጣ ሓዳስ ኤርትራ ብዘይካ ሶኒ መዓልታዊ ትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ትግርኛ እያ። ዋና ኣሳናዳኢ ብርሃነ ምሕረታብ፣ ምክትል ኣሳናዳኢ ዓብደልቃድር ኣሕመድ፣ ቦርድ ምስንዳ ዮሴፍ ሃይለማርያም፣ ሙሉ ብርሃን፣ ሃብተ ገብርኤል፣ ተስፋ ኣለም የማነ፣ ሙሴ ገብረ ዝጋብሄር፣ ሌይኣውት ፍርቱና ኤፍሬም፣ ትንሱእ ፍስሐየ፣ ሳምራዊት ሃብተ፣ ሰሎሜ ኣፈወርቂ። ሪፖርታጅ ስነ ስርዓት መመረቕታ ኮሌጅ ሕክምናን ስነ ፍልጠት ጥዕናን ኦሮታ ብቑዕ ፍልጠትን ክእለትን ዝዓደቐ ሞያዊ ዓቕሚ ሰብ ምፍራይ ብቕዓት ኣገልግሎት ጥዕና ሃገርና ክብ ንምባል ዜጋታት ምፍራይ ዝርከብ ኮሌጅ ሕክምናን ስነ ፍልጠት ጥዕናን ኦሮታ ብዝተፈላለዩ ዓውድታት ጥዕና ዘምሃሮም 68 ማለት 59.6 ሚታዊ ደቂ ኣንስትዮ ዝርከቦም ንሓምሳይ ግዚኡ ብቐዳም 25 ሓምለ 2026 114 ተምሃሮ ኣመሪቑ። ድሌትን ጠለብን ሕብረተሰብ ዘማልእ ስርዓተ ትምህርቲ ብምክታል ዜጋታት ኣብ ምፍራይ ዝርከብ ኮሌጅ ሕክምናን ስነ ፍልጠት ጥዕናን ኦሮታ ኣብ ርእሲ እቶም ዝነበሩ ፕሮግራማት ሓፈሻዊ ሕክምና፣ ነርስ፣ ፋርማሲን ክሊኒካዊ ላቦራቶሪ፣ ብዲግሪ ቴክኒሽናት ስነ መድሃኒት፣ ክኢላታት ሰብ ሞያ ጥዕና ከባቢ፣ ቴክኒሽናት ሕክምናዊ ላቦራቶሪ፣ ቴክኒሽናት ስነ ራጂ፣ ቴክኒሽናት ሕክምና ስንን ሓፈሻዊ ነርስን ካብ 2020 ጀሚሩ ኣገልግሎት ጥዕና ብዓይነትን ብዝሕን ቀረብን ንምምሕያሽ ኣብ ናይ ድሕሪ ምርቓ ፕሮግራም ብፍሉይ ክእለት ሕክምና ማለት ክሊኒካል ስፔሻላይዜሽን ጠመተ ብምግባር ፍሉይ ክእለት ብሕክምና ህፃናትን ፍሉይ ክእለት ማህፀንን ሕርስን ጥንስን ብክልተ ዝጀመረ ፕሮግራማት ኣብዚ እዋን እዚ ዓውደ ትምህርቲ ብፍሉይ ክእለት ማለት ሕክምና ውሽጣዊ ሕማማት፣ ሕክምና መብጣሕቲ፣ ሕክምና ራጅን ስእላዊ ቀረፃ፣ ሕክምና ማህፀንን ሕርስን ጥንስን፣ ሕክምና ህፃናት ከምኡ ድማ ፍሉይ ሕክምና ዓይኒ ዘጠቓልል ናብ 7 ፕሮግራማት ክብምባል ኣገልግሎት ምምሃርን ምስትምሃርን ኣብ ምቕፃል ይርከብ ተጣቂሱ። ፌስቲቫል ኤርትራ 2026 ብልዑል ማዕርግ ተዛዚሙ። ወግዓ መዛዘሚ ፅምብል መደብ ፌስቲቫል ክሳብ ዝጅመር ኩሎም ኣባላት ያታዊ ጉጅለ ባህሊ ዞባታት ብሓደ ረምታ ድምፅን ጠቂዕትን ብዝተፈላለዩ ሕርያት ያታዊ ጣዕመ ዜማታት ኣሰንዮም ነቲ ኣዳራሽ ከማምቕዎ ተርእዮም። ሃዋህው ናይቲ ፅምብል ድማ ፉሕፉሕ በለ። ላዕለዎት ሰበስልጣን መንግስትን ግንባርን ዕድማት ኣጋይሽ ተሳተፍቲ ፌስቲቫል ስነ ጥበበኛታት ኣብ ዝተረኽብሉ ወግዓዊ መዛዘሚ ልክዕ ሰዓት 5:20 ድሕሪ ቀትሪ ምስ ኮነ መደብ ነቶም ምእንቲ ህላወናን ክብረትናን ዝወደቑ ሓርበኛታት ጀጋኑ ብምዝካር ብዝክረ ሰማዕታት ፈለመ። ከም መፈለሚ ናይቲ መደብ ድማ ብስነ ጥበበኛ ገብሪ ሂወት ፀሃየ ዝተገጥመት ነዊሕ ብእትብል ደርፊ ድምፃዊ ረዘና ዓለም መደባት ስነ ስርዓት ናይቲ መዛዘሚ ኣሃዱ በለ። ብድሕሪ እዚ ቃል ኣቦ መንበር ሃገራዊ ኣወሃሃዲ ሽማግለ በዓላት ኮሚሽነር ኮሚሽን ባህልን ስፖርትን ኤርትራ ብኣምባሳደር ዘመደ ተክለዩ ስዒቡ። ኣምባሳደር ዘመደ ፌስቲቫል ዓብዪ ሃገራዊ ንግደት እዩ ድሕሪ ምባል ፌስቲቫል ኤርትራ ከዓ ዓመት መፀ ዝእንገድ ፅምብል ብምዃኑ ብሉፃት ውርሻታት ሃገር ዝመሓላለፈሉ መደብ ምዃኑ ኣብርሁ። ኣስዒቡ ኣቶ ዘመደ ኣብዚ ዓመት እዚ ዝተኣታተዉ ሓደስቲ መደባት እውን ንፌስቲቫል ድምቀትን ማዕርግን ዝሃቡ ፈተነታት ምንባሮም ብምጥቃስ ንቐጻሊ ብዝበለፀ ክወሓሱ መታን ንዝምልከቶ ኣካል ሓላፍነት ዘሰክም ከም ዝኾነ ገሊጹ። ንስ ወሲኹ ኣብዚ ዓመት እዚ ካብ ወፃእን ውሽጥን ሃገር ብዝሒ ናይቶም ብኣካል ዝተሳተፉ ነጋድያን ልዕሊ 500,000 ከም ዝኾነ ብምብራህ ፌስቲቫል ንጥምረትን ሓድነትን ህዝቢ ኤርትራ ዘጉልሕ ሃገራዊ ውራይ ምዃኑ ደምዲሙ ይርከቦ። ስእላዊ መግለጺ ምርኢት ፌስቲቫል 2026 ቁሸት ዞባ ደቡብ። ኣብ ዓምዲ መዛነዪ ጽልዋ እትዛረቦም ቃላት፣ ጥቕስታት መዛነዪ፣ ኣገዳስነት ምንባብ ታሪኽ ህይወት ብሉፃት ሰባት መልሲ ዝተመሰቐለ ቃላት ሰፊሮም ይርከቡ። ኣብ ዓምዲ ጥዕና ንነድሪ ጉርጉማ ዝድስስ ትሕዝቶ ይጽንሐና። ነድሪ ጉርጉማ ሓደ ካብ ዓይነታት ሕማማት ስርዓተ እስትንፋስ እዩ። ብሕክምናዊ ኣፀዋውዓ ብሮንካይትስ ይበሃል። ኣብ ጉርጉማ ናይ ሳንቡእ ብዝረአ ምቕፃል እቲ ሕማም ዝግሃድ ኮይኑ ምሕር ምስዓል ዝኣመሰለ ምልክት የርኢ። ነድሪ ጉርጉማ ፈለማ ኣብ ኣፍንጫ፣ እዝኒ፣ ጎረሮን ሰርኖን ብዝፍጠር ረኽሲ ዝጅምር ሕማም እዩ።
እቲ ረኽሲ ቀስ ብቐስ ናብ ጉርጉማ ናይ ሳምቡእ ምስ ወረደ ድማ ነድሪ ሕማም ጉርጉማ ክግሃድ ይጅመር። ተደጋጋሚ ሰዓል፣ ፂጥ ዝብል ስትንፋስን ሕፅረት ስትንፋስን ከምኡ ውን ቃንዛ ኣፍ ልቢ ገለ ካብቶም ልሙዳት ምልክታት ናይቲ ሕማም እዮም። ነድሪ ጉርጉማ ዘየላቡን ሕዱርን ተባሂሎም ኣብ ክልተ ይምቀሉ። ዘየላቡ ነድሪ ጉርጉማ ንዝተወሰነ እዋን ክትስዕል ፀኒሕካ ዝገድፈካ ክኸውን እንከሎ እቲ ሕማም ወይ ምስዓል ተደጋጋሚ ዝመላለስ እንተኮይኑ ግና ሕዱር ተባሂሉ ይፅዋዕ። ተጣይሱ ጋዜጣ ኤርትራ ሓዲሳ ብዘይካ ሶኒን ረቡዕን መዓልታዊ ትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ዓረብያ። ዋና ኣሰናዳይ መሓመድ ኑር ያሕያ፣ ምክትል ኣሰናዳይ ሃዋ ሱሌማን ዓብደልቃደር፣ ዜና ወፃኢ ዓረቢ መሓመድ ጌታ፣ ሌኣውት ኑራ ዑስማን መሓመድ፣ ፋጥማ ሕመድ እድሪስ። ሪፖርታጅ መመረቕታ ኮሌጅ ሕክምናን ስነ ፍልጠት ጥዕናን ኦሮታ ቀሪቡሎ። ኮሌጅ ሕክምናን ስነ ፍልጠት ጥዕናን ኦሮታ ብዝተፈላለየ ዓውድታት ጥዕና ዘምሃሮም 68 ማለት 59.6 ሜታዊ ደቂ ኣንስትዮ ዝርከብኦም ንሓምሻይ ግዜኡ ብቀዳም 25 ሓምለ 2026 114 ተምሃሮ ኣመሪቑ። ሪፖርታጅ ወግዓዊ ምዝዛም ፌስቲቫል ኤርትራ 2026 ቀሪቡሎ። ኣብ ዓምዲ ማሕበራዊ ዕቤት ሓልክታት ቀፀሎ ኣብ ምጉዳል ዘገልግሉ ሜላታት ተዳሲሶም ይርከቡ። ሪፖርታጅ ምርኢት ዞባዓን ሰባ ኣብ ፌስቲቫል 2026 ቀሪቡሎ። ኣብ ዓምዲ ዕልሞ ቴክኖሎጂያ ዝተፈላለዩ ሓደሽቲ ምህዞታት ረኽበታትን ሰፊሮም ይፀንሑና። ስእላዊ መግለፂ ምርኢት ፌስቲቫል 2026 ቁሸት ዞባዓን ሰባ ቀሪቡሎ። ኣብ ዓምዲ ማሕበራዊ ዕቤት ኣገዳስነት ብሉፅ ማሕበራዊ ዝምድናታት ተዳሲሱ ይርከብ። ክእለት ምብሃል ኣብ መስርሕ ምፍጣር ብሉፅ ማሕበራዊ ዝምድናታት ኣገዳስነቱ ልዕል እዩ። ብቑዕ ክእለት ምብሃል ምጥራይ ኣብ ሓደ እዋን ዝኽሰት ክእለት ዘይኮነ ብቐፃሊ ፃዕርን ስራሕን ዝምዕብል እዩ። ኣብ ምፍጣር ስጡም ማሕበራዊ ዝምድናታት ክእለት ምብሃል ምጥራይ ነቲ መስርሕ ኣብ ምስላጥን ስጡም ኣብ ምግባርን ዕዙዝ ኣገዳስነት ኣለዎ። መስርሕ ምብሃል ከብ ምሃብን ምቕባልን ምስማዓን ምዝራብን ዝኣመሰሉ ነገራት የካትት። እወታዊ ኩነተ ኣእምሮ ብምህናፅ ብፅቡቕ መንገዲ ሓሳባትካ ምክፋልን ናይ ካልኦት ሓሳባት ምስማዓን ዓብዪ ማሕበራዊ ንቕሓት የድልዮ። ሕብረተሰብ ኣብ ሓደ ኣከባቢ እናተቐመጡ ተመሳሳሊ ባህሊ፣ ክብሪ፣ ልምድታት፣ ኣተሓሳስባ፣ ቅጥዕታት ያታ ብምምዕባል ሓቢሮም ድሉል ማሕበራዊ ስርዓት ክፈጥሩ ትፅቢት ናይ ዝግበረሎም ዜጋታት ድምር ውፅኢት እዩ። ነዚ ንምግባር ሕብረተሰብ ኣብ መንጎ ኩሎም ኣባላቱ ዘሎ ምርድዳእ፣ ምክብባር፣ ምትሕልላይ ንምዕባይ ብመንገዲ ማሕበራውያን ትካላቱ ክፅዕት ትፅቢት ይግበር። ተጠቂሱ ስእላዊ መግለፂ ምርኢት ፌስቲቫል 2026 ቁሸት ዞባ ማእከል ቀሪቡሎ። ቱሪዝማዊ ፀጋታት ምድርን ባሕርን ንክዕቀብ ብዝብል ፌስቲቫል ኤርትራ መራኸቢ ቅርዓት ህዝቢ ምስ ህዝቢ፣ ባህሊ ምስ ባህሊ፣ ልምዲ ምስ ልምዲ ከምኡውን ብህዝብን መንግስትን ዝካየዱ ዘለዉ ዝተፈላለዩ ልምዓታውን ምህዞኣውን ስራሓት ዝንፀባርቀሉ እዩ። ብኣማይታ ሽሓ ዝወፅር ካብ ውሽጡን ወፃእን ዝመፀ ህዝብና ድማ ምስ ደቁን ኣሕዋቱን ብምዃን ሰሙን ምሉእ ይነግዶ። ኣብዝሓለፈ 35 ዓመት ከዓ ከም ዓብዪ መሰጋገሪ ውርሻ ናይ ባህልን ታሪክን ኮይኑ ስለ ዘገልገለ ኣብ ታሪክ መኸተን ፅንዓትን ሃገር ልዑል እጃም ሰኒድ እዩ። ተጠቂሱ ኣብ ዓምዲ ልቦናን ፍልስፍናን መበልታሻይ ክፋል ፅፈት ስራሕ እተን ዕውታትን ፅሑፋትን ትካላት ነቲ ምስ ዓማዊ ኢለን ዘለዎን ዝምድና ቀጻልየን ዝግምግመኦ፣ ነቲ ዝምድና ቀሊል ወይ ምቹእ ንክገብርኦ ዝከኣልን ይፅዕራ። እቲ ዝምድና ንክልቲኡ ወገን ሓጋዚ ወይ ኣርባሒ ንክኸውን ኩሉ ዓይነት ፃዕርታት እየን ዝገብራ። እተን ፅፉፋት ትካላት ዕግበት ዓማዊለን ንምፍላጥ ኮለላ ማለት ሰርቬይስ፣ ገምጋም ማለት ሬቲንግስ፣ ዳግመ መርመራ ሪቪውስ፣ ቀጥታዊ ናይ ዓማዊል መልሲ ዕንጋለ ማለት ፊድባክ ይጥቀማ። ሓያል ዕግበት ዓማዊል ናብ ዓብዪ ምትእምማን ዕቤት ዋኒን ከምኡውን እወታዊ ምብሃል ሰብ ዋኒንን ዓማዊልን የምርሕ። ብመንፅሩ ድኹም ዕግበት ናይ ምምራር ኣሉታዊ ዳግመ ገምጋም ከምኡውን ናይ ዓማዊል ምብርጋግ ከስዕብ ይኽእል። ዕግበት ዓማዊል ሕመረት ኣምር ዋኒን እዩ። ዓማዊልካ ክሳብ ክንደይ ብትካልካ ሕጉሳት ምዃኖም ክትልክዓሉ ልሙድ ሜትሮኣዊ ማለት ሜትሪክ መስፈር እዩ። ዝለዕለ ደረጃ ዕግበት ዓማዊል ምርካብ ማለት ንድሌትን ትፅቢትን ዓማዊል ምርዋዩ ይርከቦ። ኣብ ዓምዲ ዳየሪ ተናፋቂ ግዜ ልበይ ከፊተ ፅበ ትፅቢት ዘርእስቶም ትሕሶታት ዳየሪ ቀሪቦም ኣለዉ።
ጋዜጣ ሓዳስ ኤርትራ ወትሩ ረቡዕ እትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ትግርያ ዋና ሰነዳኢ መሓመድ እድሪስ፣ ሌኣውት ዛህራ ዓሊ፣ ፋጥና ኣደም። ኣብ ዓምዲ ደል ኣባብ ካልኣይ ክፋል ትሕዝቶ ዝኽሪ ሰንዓፈት ማልን ናይ ሎሚ ምዕበለታትን ዝደስስ ዛንታ ይፀንሐና። ኣብ ዓምዲ ዓማር ኣብ ፌስቲቫል ኤርትራ 226 ዝቐረበ ፍርያት መፅሕፍቲ ዝምልከት ትሕዝቶ ዳሳስ ይፀንሐና። ኣብ ዓምዲ ባና ተዕሊም ዝተፈላለዩ ትምህርትን ፍልጠት ሓዘል ትሕሶታትን ሰፊሮም ንረክብ ሰላም መግለፂ ስነ ስርዓት ቀብሪ ሚኒስተር ሰመረ ርእሶም። ኣብ ዓምዲ ፍሬ ካደም ኣብ ዞባ ደቡብ ንኡስ ዞባ ዓዲ ቀይሕ ምምሕዳር ከባቢ ሓይነባ ኣብ ሕሽመሌ ከባቢኡ ቀይሩ ንሕርሻ ምቹእ ብምግባር ዝተዓወተ ኣብነታዊ ሓረስታይ መሓመድ ኬር ሙሳ ተላልዩ ይርከብ። ሪፖርታጅ ወግዓዊ ምዛም ፌስቲቫል ኤርትራ 226 ቀሪብ ሎ ሰላም መግለፂ ፌስቲቫል 226 ቁሸት ዞባ ደቡብ ይፀንሐና። ኣብ ዓምዲ ፈንዋዓዳት እያታዊ ነጋሪትን ታሪካዊ ድሕረ ባይትኡን ብዝምልከት ምስ ሓላፊ ጨንፈር ባህልን ስፖርትን ንዞባ ሓጋዝ ኣቶ ዑስማን መሓመድ ስዒድ ዝተገብረ ቃለመጠይቅ ሰፊሩ ሎ። ብተመሳሳሊ ኣብ ዓምዲ ፈንዋዓዳት ኣብ ብሄረ ናራ ዝዝውተር ፌስቲቫል ቅድድም ኣሓ ሆር ተላልዩ ይርከብ። ጋዜጣ ሓዳስ ኤርትራ ኤርትራን ፕሮፋይል ወትሩ ረቡዕን ቀዳምን እትዳሎ ጋዜጣ ውሽጢ ሃገር ናይ ቋንቋ እንግሊዝኛ እያ። ዋና ሰነዳኢ ኣማኑኤል መስፈን፣ ምክትል ኣሰነዳኢ ሲራክ ሃብተ ሚካኤል፣ ሌኣውት ኣዝመራ ብርሃነ፣ ቤተልሄም ታደሰ፣ ሞናሊዛ የማነ። ኣብ ዓምዲ ሪፖርታጅ ንወግዓዊ ምዛም ፌስቲቫል ኤርትራ 226 ዝድስስ ትሕዝቶ ሰፊሩ ኣሎ። ኣብ ዓምዲ ስፖትላይት ስነ ስርዓት መምረቕታ ኮሌጅ ሕክምናን ስነ ፍልጠት ጥዕናን ኦሮታ ሓደ ስጉሚ ንቅድሚት ምዃኑ ተጠቒሱ። ኣብ ፌስቲቫል ኤርትራ 226 ዝቐረቡ ውርሻታትን ቴክኖሎጂን ናይ ምውሳብ ምህዞታት ዝምልከት ተዳሲሶም ይፀንሕና። ሪፖርታጅ ስነ ስርዓት መምረቕ ኮሌጅ ስነ ፍልጠትን ጥዕናን ኦሮታ ቀሪቡሎ። ኣብ ዓምዲ ኪውንኤ መጽሔት መንእሰይ ምስ ጋዜጠኛ ስነ ጥበባውን ኣዘንታውን ተገዳላይ ሳሙኤል ኣዶናይ ናይ ዘካየዶ ሰፊሕ ዳሳስ ጽማቕ ትርጉም ሰፊሩ ኣሎ። ኣብ ዓምዲ ቁጠባን ዋኒነን ቁጠባዊ ዕቤት ብምንፅር ዓውደ ትምህርቲ ተዳሲሱ ይርከብ። ኣብ ዓምዲ ሓሰባት ብግዝኣት ሕጊ መናብ ልዕሊ መን ክወራዘ ይኽእል ኣብ ትሕቲ ዝብል ኣንጻር ህዝብና፣ ኣንጻር ሃገርና፣ ኣንጻር መንግስትና ክንደይ ዘይተባህለ ካብኡ ናብ ግን ጭብጢ ብዘይብሉ ምሕር ምድግጋም ረሲሑ ናብ ርኳን ዝተቐየረ ጸለመ ብዛዕባ ሃገራዊ ኣገልግሎት እዩ። ኣብ ጥርዚ ዕብዳኖም ሃገራዊ ኣገልግሎት ከም ባርነት ክገልጽዎ ፈቲኖም ማይ ዓሚኾም ምስ ተረፉ ስልቲ ብምቕያር ሓለይቲ መሲሎም ሃገራዊ ኣገልግሎት ግብኡ ግን ናይ ኤርትራ ምሕር ነዊሑ ኣብ ምባል ወዲቖም። ኣብዚ ሒዝናዮ ዘለና ኣርእስቲ ብዛዕባ ዕላማ ቁም ነገርን ረብሓን ሃገራዊ ኣገልግሎት ምትንታን ኣድላይ ይኮነን ጸለማኦም ብቐጥታ ንምምላስ ግን እወ ሃገራዊ ኣገልግሎት ድሕሪ ሓምሻይ ዙርያ ልዕልቲ ንውር ዝጀመረሉ ተናዊሑ እዩ። ምንዋሕ ሃገራዊ ኣገልግሎት ግን ንምንታይን ስለምንታይን ንህዝብን መንግስትን ኤርትራ ጥራዩ ዝምልከት ማንም ወፃእተኛ ይኹን ከዳሚ ናይ ወፃእተኛታት ልዕልቶም ንሃገሮምን ህዝቦምን ዘገልግሉ ቤተሰቦም ህዝብን መንግስትን ኤርትራ ኣብዚ ጉዳይ እዚ ከተሓሳስቦ ኣይክእልን። ልዕሊ ኩሉ ከዓ እቶም ልኡላውነት ሃገርናን ህዝብናን ንክግሃስ ብሕቡኡን ብጋህድን ኩሉ ዝፈተኑ ወፃእተኛታትን ተሓባበርቶም ተጠባበቕቲ ሓለይቲ ኮይኖም ክቐርቡ ላግፂኡ ይርከቦ። ኣብ ዓምዲ ሸባብ ንኡስ ዓምዲ ሓሰባት ሳሕል ፅባሕ ናፅነት ኣብ ትሕቲ ዝብል ኣብ 1999 ዓ.ም ካልኣይ ወራር ኣብ መብቅዑ ድነ ሳልሳይ ወራር ኣብ ቀረባ ርሕቀት ኣብ ዘንጠጠየሉ እዋኔ ንሳዋ ተመሊስ እያ። ክመለሳን ከለኹ ግና ወረኣ ፅቡቕ እዩ ነይሩ ክሳብ ዝሪኣ ግን ኣይኣመንኩን። ካብቶም መማፅእተይ ኢብራሂም ኣምቸን ሳይሞን ብርሃነን ካብ ሳልሳይ ክሳብ ሓምሻይ ዙር ኣብ ሰዋ ዝፈረዮም ኣብ ጉዕዞን ከለና ኣታ ከመይ ኢሎም ኣብ ሰዋ ይነብሩ ኣለው ምስ በልክዎም ኢብራሂም ከመይ ጌርካ ኸ ኣብ ኣስመራ ይንበር ክብል ብሕቶ መሊሱለይ። ንኣስመራ ነዛ ሰፊሕን ጥጡሕን ጎደናታት እትውንን ካብ ገዛ ወፂእካ ናብ ገዛ ንክትኣቱ 10 ሜትሮ ምስጓም ዘየድልየካ ብቕዲ ህንፃታታ ኣብ ዓለም እትድነቕ ይትረፍዶ ኣብ ቤት ኣብ ግዳም እኳ ፅላል ዘይትሰነላ ብመብራህታ ንቐትርን ፀላምን ማዕረ እትገብሮ ምስ ሰዋ ከወዳድራ ምፍታኑ ንላግፅ እምበር ንኻልእ ሓሰብክዎን ይርከቦ።
ኣብ ዓምዲ ስድራ ቤት ሳዕቤናት ፍትሕ ኣብ ስድራ ቤት ተዳሲሶም ግርጭታት ብዝተፈላለየ ምክንያታት ኣብ ስድራ ቤት ኣብ ዘጋጥመሉ እዋናት ሓድሕዳዊ ሰላምን ምክብባርን ንምፍጣር ሕድገት ምግባር የገድስ። ዶክተር ጋሪ ዲቻፕማን ዝተባህለ ክኢላ ነዚ ኣመልኪቱ ክዛርብ ከሎ ሕድገት ፈውሲ ዝበዝሐ ኣብ ስድራ ቤት ዘጋጥም ፀገማት እዩ ክብል ድሕር ምጥቃስ ወለዲ ሓዳሮም ብዝግባእ ንምምራሕን ቀፃልነቱ ንምውሓስን ሕድገት ስምዒት ጥራይ ዘይኮነ ርድኢትን ውሳነን ምዃኑ ክፈልጡን ክነቕሕሉን ዝግባእ ጉዳይ እዩ ክብል ይገልጽ። ኣብ ገለገለ ወለዲ ዝረአ ሕድገት ናይ ዘይምግባር ዝምባለታት ሕድገት ምግባር ምልክት ተሰዓርነት ጌርካ ስለ ዝውሰድ እዩ። ኣብ ስድራ ቤታዊ ጉዳያት ሕድገት ምግባር ካብ መትክላትካን እምነትካን ምርሓቕ ዘይኮነ ንሓበራዊ ሰላምን ርጋትን ምስ መፃ ምድኻ ብምርዳእ መፍትሒ ምንዳይ ማለት እዩ ተጠቂሱ። ኣብ ዓምዲ ልምዓት ገስጋስ መደብ ምጥፋእ ማሃይምነትን ትምህርትን ዓበይትን ተዳሲሱ ይርከብ። ኣብ ዓምዲ ሚን ሁናው ሆናክ ኣብ ፌስቲቫል ቹቻንቮ ሆንግ ኮንግ ንላዕሊ ናሓኮርካ ዝሰላሰል ውድድር ምእካብ ምቁር ሕብስቲ ብርክት ዝበሉ ተወዳደርቲ ከም ዝተሳተፉ ተገሊጹ። ዝተሓላለኸ ሕክምናዊ መብታሕቲ ብከቢድ ፀገም ክስተቐዩ ዝፀንሑ ክልተ ሰባት ከም ዘድሓነ ተሓቢሩ። ደም ዝመስል ፈሳሲ ዝተፍእ ቀንጥሻ ኣብ ጫካታት ከም ዝተረኽበ ተሓቢሩ። ን14 ዓመታት መመላእታ ንሓንቲ ስድራ ኣብ ምጥቃዕ ዝተፀምደት ሓርማዝ ኔፓል ሕፅር ጓሉ ንምምሕያሽ ሚልዮናት ዶላራት ዘጥፍእ ዘሎ ቻይናዊ ይፀንሕና። ኣብ ዓምዲ ያሉ ስራ ዝተፈላለዩ ስድሪ ቤት ጠቀስ ትሕሶታት ይፀንሕና። ስእላዊ መግለፂ ፌስቲቫል 2026 ቁሸት ዞባ ደቡብ ቀሪብሎ። ኣብ ዓምዲ ጥዕና እኹል ፀሓይ ብርሃን ምስ ድቃስ ዘለዎ ምትእሳር ተዳሲሱ። ልዋም ድቃስ ከም ዝተመጣጠነ ምግብን ኣካላዊ ምንቅስቃስን ንጥዕናና ኣዝዩ ኣገዳሲ እዩ። ብኣንጻሩ ስእነት ድቃስ ናይ ኣእምሮ ፀገማት ክነማዕብል፣ ክብደት ሰብነት ክንውስኽን፣ ብዝተፈላለዩ ሕማማት ክንጥቃዕን ይገብረና። ብርሃን ፀሓይ ንኩነታት ድቃስና ዝፀሉ ዝዓበየ ደጋዊ ርቑሕ እዩ። ከምቲ ኩሉና ንርድኦ ብቐሊሉ ንክንድቅስ ፀልማት ክኸውን እዩ ዘለዎ። ምትእስሳር ብርሃንን ድቃስን ግና ካብቲ ንሓስቦ ንላዕሊ ዕምቆት ኣለዎ። ብርሃን ፀሓይ መዓስ ንድቅስን መዓስ ንነቅሕን ንዝቆፃፀር ናይ ኣካላትና ሰዓት ኣብ ምቁፅፃር ልዑል ተራእዩ ዘለዎ። ብተወሳኺ ብርሃን ፀሓይ ንድቃስ ንዘበራትዕ ሜላቶኒን ንዝተባህለ ሆርሞን ምፍጣር ኣገዳሲ እዩ። መዓልታዊ ንፀሓይ ብርሃን ንምቅላዕ እንሕልፎ ሰዓታት እንተላይቲ ኣበየናይ ሰዓታት ናይ መዓልትን ክንደይ ሰዓታትን ዝብል ኣብ ኩነታት ድቃስና ፅልዋ ኣለዎ። ስለዚ ኣብ መንጎ ብርሃን ፀሓይን ድቃስን ዘሎ ምትእሳር ብዕምቆት ምፍላጥ መዓስ ናብ ዓራት ትድይብ መዓስ ከ ፀሓይ ትፅሎ ንክትፈልጥ ሓጋዝ እዩ ይርከቦ። ኣብ ዓምዲ ትንታነ ዜና ማሊ ስለምንታይ ናብ ዳግማይ ቅልውላው ብዕምቆት ተላዒሉ ንረኽቦ። ማሊ ኒጀርን ቡርኪና ፋሶን ኣብ 2020 ድሕሪ ዝተኻየደለን ዕልዋ መንግስቲ ብወታደራዊ መንግስትታት ክመሓደራ ድሕሪ ምጅማረን ካብ ደገ ከጋጥመን ዝኽእል ስጋታት ብብቕዓት ንምምካት ሓበራዊ ልፍንቲ ኣቐመን እየን። ነቲ ልፍንቲ ድሕሪ ምቋመን ድማ ኣብ ምዕራብ ኣፍሪቃዊ ዞባዊ ውድብ ኢኮዋስ ዝነበረን ኣባልነት ስሒበን። በዚ ከዓ እተን ዝተረፈ ኣባላት ኢኮዋስ ዝኾነ ሃገራት ኣፍሪቃ ንማሊ ኣንጻር እዞም ሽበራውያን ኣብ እትገብሮ ቃልሲ ክሕግዝኣ ኣይከኣላን። መንግስቲ ማሊ ኣብዘን ዝሓለፈ 4 ዓመታት በቶም ብኣፍሪካን ኮርፕስ ዝፍለጡ ወታደራት ፌደሬሽን ሩስያ እዩ ክሕገዝ ፀኒሑ። ካብዘን ዝሓለፈ ሒደት ኣዋርሕ ጀሚሩ ፀጥታዊ ቅልውላው ናይቲ ሃገር እናባእሰ ኣብ ዝመፀሉ እዋን ግን እተን ምስ ማሊ ሓበራዊ ልፍንቲ ዘቆማ ቡርኪና ፋሶን ኒጀርን ናብቲ ሃገር ሰራዊተን ይልእካዶ ይኮና ዝብል ሕቶ ብብዙሓት ወገናት ክላዓል ፀኒሑ። እዘን ኣብ ተመሳሳለ እዋን ምስ ማሊ ብወታደራዊ መንግስቲ ክመሓደራ ዝጀመራ ቡርኪና ፋሶን ኒጀርን ብመሰረት እቲ ኣቂመንኦ ዘለዋ ሓበራዊ ልፍንቲ ናብ ባማኮ ሰራዊትን ክልእካ ከም ዝኽእል እዮም ተንተንቲ ዝሕብሩ። እንተኾነ ከምቲ ብተደጋጋሚ ክግለፅ ዝፀንሐ ክልቲኤን ሃገራት ካብ ማሊ ብዘይሓይሽ ኩነታት በዞም ሽበራውያን ምዃኖም ብመንግስቲ ማሊ ዝግለፁ ዘለዉ

ዕጡቓት ጉጅለታት ይናወፃየን ዘለዋ። ካብ ጠቕላላ ስፍሓት ቡርኪና ፋሶ እቲያስታት 400ዊት ካብ ጠቕላላ ስፍሓት ኒጀር ድማ ዛጊት ብኣሃዝ ዘይተነፀረ ሰፊሕ መሬት ኣብ ትሕቲ ጅሃዳዊ ዕጡቕ ጉጅለ ጅንምን ኣዝዋድን ዩኣትዩ ዝርከብ። ስለዚ እዘን ጎረባብቲ ማሊ ዝኾና ክልተ ሃገራት ናይ ባዕለን ፀጥታዊ ብድሆታት ከይበድሃ ናብ ማሊ ሰራዊተን ከዋፍራ ይኽእለየን ኢል ከም ዝራብ ካብ ሓቂ ዝረሓቐ እዩ ዝኸውን። ብመሰረት ነቲ ዞባ ብቐረባ ዝከታተልዎ ዘለው ተንተንቲ ፖለቲካ ተጣይሱ። ሳዋ ሓበን ወለዶታት ኤርትራውያን ኣብ ትሕቲ ዝብል ኣርእስቲ ሰላም ውራስ ክብርታት ድማ ሎሚ ከምታ ብፍርያት ተጠርኒቓ ዘው ዝበለት ገረብ ወይኒ ብፍቕሪ ዘጉላዕልዐን ዝሰውረን ሸባብ ናይ ዝሃገር ብዕትፍታት ኣሻሕ ኮይኑ ይርከብ። ኣብ ዕርድታት መትከልን ፅንዓትን ስኒትን ሓድነትን ኣትኪሉ ኣብ ቦታ ቅያ ቅያ ይሰርሕ ኣሎ። ጅግንነት ስራ ቦታቱ ከም ፀወታ ሪለይ እናሰጋገረን እናተቐባበለን ታሪክ ናይ ዝሃገር ይዕቅብን ናብ መጻእት ወለዶታት የመሓላልፍን ኣሎ። ብኣምሳል ድምፅታት ናይቶም ዝሓየሉ እንስሳታት በረኻ እናደገመ ድማ ንፍቕሩ ንናሻዕ የህንዝዎ። መን ክብል ኣንበሳ ኣሎኻ ዶ ወዲ ነብሪ ምልክቱ ስኒት ፍቕሪ እናበለ ኸዓ ንግሆን ምሸትን ብመዝሙር ደቂ ፅንዓት ኣብ ቦታ ፅንዓት ይገስግስ ኣሎ። ብመንገዲ ሓቅን ትባዕትን ይመላለስ። መንእስያት ኤርትራ ኣብ ሰላምን ርግኣትን ይመሃሩን ብወፈራ ማእቶት መሬቶም የልምዑን የለሳልሱን። ኣብ ግዜ ኩናት ድማ ሃገሮም ይከላኸሉን ክብርታቶም የውሕሱን። ኣብ ዓምዲ ማህደር ጀጋኑ ፈረሰኛ ኣጋር ሓኪም ዘርእስታ ዛንታ ገድሊ ፈሊማላ። ፀሓፊ ዛንታ ማቴዎስ ኣብርሃ ባርያ ተረኽቲ ዳንኤል ኣሰፋው ምስ ሌተናል ኮሎኔል በላይ ይመስፍን ተጋዳናይ ዳንኤል ኣሰፋው ነቲ ብወዝቢ ዝተፀንበሮ ግን ከዓ ብልቢ ዝተቐበሎን ዘፍቀሮን ሂወት ተጋዳላይ ርዒሙ ብተወፋይነት ክቃለስ ዝተዓዘብዎ ሓለፍቱ ሞያ ደሊቡ ዝያዳ ከበርክተሎም ስለ ዝገምገምዎ ንናይ ኣጋር ሓኪም ኮርስ ክምሃር ሓፀይዎ። ካብ ብህፃኑ ጀሚሩ ዝምባለ ሙዚቃ ከም ዝሓደሮን ብኡ ክዓቢ ጀሚሩ ከም ዝነበረን ልዕሊልና ተሪክና ኢና። ብተወሳኺ ቅድሚ ናብ ሜዳ ምውፅኡ ፍቓድ መምርሒ መኪና ኣውፅኡ ነይሩ እዩ። በዚ መሰረት ሞያዊ ስልጠና ክድልብን ብሞያዩ ክምደብን እንተደ ኮይኑ ዳንኤል ካብዚኣቶም ወፃኢ ሓሲቡ ኣይፈልጥን። ግምታቱ ከም መራሒ መኪና ወይ ድማ ከም ሙዚቀኛ ኣብ ጉጅለታት ባህሊ ክምደብ ተኽእሎ ከም ዝህሉ ጥራይ ነበረ። ኣጋር ሓኪም ክትምሃር ክትገይሽ ኢኻ ዝብል ትእዛዝ ምስ መፆ ግን ኣብ ትፅቢቱ ዘይነበረ እኳ እንተኾነ ግን ብፅቡቅ መንፈስ ተቐበሎ። ኣብ ዓምዲ ካብ ዞባታት ኣጀርበብ ዝኽሪ ንሕናን ሓፋሽ ህዝብናን ኣብ ትሕቲ ዝብል እዛ ሎሚ ኣብ ንኡዞባ ሓመል ማለወቲ ጥርነፍ ምምሕዳር ከባቢ ኣጀርበብ ኣብ ሰሜናዊ ጫፍ ምድረ ሰኺና ኣብ ትሕቲ በረኽቲ ጎቦታትን ዓበይቲ ሕሉማትን እተደኮነት በዚ ናይ ግዜ ዘመነ ሰውራ ቅርፂ ምምሕዳራዊ ካርታ ኣብ ዞባ ማእከላይ ምብራቕ እትርከብ ናይቲ ዞባ ደጀን ሰውራ ኮይና ዘገልግለት ታሪካዊት ዓዲ እያ። ኣብ ሰለስተ ተመዓደውቲ ሕሉማት ዝርከቡ ሩባታት መኬት ዘለዋ ሸኸትን ፍሩህን ከም ማእከል ምምሕዳርን ምውፋርን ኣባላት ክፍለ ህዝቢ ጀማሄር ገጠር ኣባላት ውሽጣዊ ስርሒት 06 ስለያ ውድብ 72 ሃንደሳ ዞባዊ ሰራዊት ኮማንዶ ሕክምና ከምኡ ውን ተንቀሳቐስቲ ኣባላት ድምፂ ሓፋሽን ካልኦት ኣሃዱታት ውድብን ንመፅናዕትን ስርሒትን ዝተኣኻኸብሉ ብዙሕ ዝኽርታት ዝሓቆፈ ቦታታት እዩ። እዛ ካብ ከተማ ከረን 17 ኪሎ ሜትር ርሒቓ ትርከብ ዓዲ ምስ ምፍራስ እዝናደው ዝተኣሳሰር ብዙሕ ዝኽሪ ኣለዋ። ብፍላይቲ ካብ ከረን ዝብገስን ዝምእከልን ዝነበረ ዝዓበየ ክፋል ናይቲ ኣብ ኤርትራ ዓስኪሩ ዝነበረ ካልኣይ ኣብዮታዊ ሰራዊት ብዝምልከት ክርከብ ዝድለን ዝከኣልና ኣገዳሲ ሓበሬታታት ንምፅናዕ በዚ መስመር እዚ ብዙሕ ንጥፈታት ተኻይዱ። ኣብ ሕሉማትን ሩባታትን ኣጀርበብ ዝሰፈሩ ኣባላት ዝተፈላለየ ኣህዱታት ውድብ ብዝተፈላለየ ኣገባብ ብኣካልን ብምስጢራዊ መስመራት ውፍያት ውሽጣዊ ስርዓትን እናተንቀሳቐሱ ኣዝዩ ፈታኒ መድረኽ ቃልስን ተወፋይነትን እዮም ኣሕሊፎም። በብእዋኑ ኣብዚ መስመር እዚ ኣብ ውሽጢ መፅናዕትን ስርሒትን ከለዉ ብወፍሪ ጸላኢ ብድብያ ብድሎን ሃንደበትን ብዘጋጠመ መኻልፍ ዝተኸፍለ መስዋእቲ መውጋእትን ንስክላ ካብ ሞት ምድሓንን ካልእ ተደጋጋሚ ክስተታትን ኣዝዩ ብዙሕ እዩ ይርከቦ። ኣብ ዓምዲ ንቑሕ ደመና ኣነነት ኣብ 21 ክፍለ ዘመን ፍሉይ ምዃን ብልጫ ድዩ ዝብል ዛዕባ ተላዒሉ ይፅንሐና። ፍሉይ ምዃን ብርክት ዝበለ እወታዊ ፅልዋ ኣለዎ። ፍሉይ ኣጠማምታ ብምዕባይ ዝሓሸን ሓድሽን ሜላታት ክነማዕብል ይሕግዝ። ብልሒ ኣእምሮ የበርኽ። ከምቲ እንብህጎውን ኣድህቦን ኣድናቖትን ናይ ካልእ ሰብ ይስሕብ እዩ። ይኹን እምበር ብዝግባእ ምስዘየለ ጠንቂ ፍልልይን ግርጭትን ይኸውን እዩ። ኣዝኻ ኣብ ከባቢኻ ካብ ዝርከቡ ሰባት ፍሉይ ምዃን ሰባት ንኽርድኡኻ ስለ ዘፀግም
ክንንፅሉኻን ዕድላት ክኽልክሉኻን ይኽእሉ እዮም። እዚ ዘስዓቦ ፀቕጢ ኣእምሮ ድኹም ማሕበራዊ ዝምድናን ትሑት ነብሰ ክብርን ምትእማንን ክነባዕብል ንኽእል። ስለዚ ፍሉይነት ተኸስኪሱ መሳርሒ ብቕዓት ክንገብሮ እንተዘይክኢልና ዘይተደለየ ኣድህቦና መንነትን ብምዕባይ ክዕንወና ይኽእል ምዃኑ ምርዳእ ኣገዳሲ እዩ ተጠቒሱ። ኣብ ዓምዲ ሰምራ ጅህድ ኣብ ዞባ ደቡብ ንዞባ ዓዲ ቀይሕ ምምሕዳር ከባቢ ሓይነባ ኣብ ሕሽመለ ከባቢኡ ቀይሩ ንሕርሻ ሙጭ ብምግባር ዝተዓወተ ኣብነታዊ ሓረስታይ መሓመድ ኬር ሞሳ ተላለዩ ይርከብ። ኣብ ዓምዲ ወቕፋ ፍንያ ሓደስቲ ፍጻመታት ዓለም ስነ ጥበብ ተዳሲሶም ይጽንሑና። ኣብ ዓምዲ ሸባብያት ህላወ ናይ ዝተፈላለየ ሃገራት ሓይሊ ባሕሪ ኣብ ቀይሕ ባሕሪ ጽልዋታቱን ተዳሲሱ ንረኽቦ። ስእላዊ መግለጺ ፌስቲቫል ኤርትራ 2026 ቁሸት ዞባ ጋሽባርካ ቀሪቡሎ። ኣብ ዓምዲ ኩርናዕ ተምሃሮ ተመኩረይን ተመኩረኻን እቲ ዶ እቲ ጉዕዞና ከመይ ነበረ ልሙዳት ስሕተታት ኣብ እንግሊዝኛ ገድል በላሕቲ ዲኹም ዝብሉ ዛዕባታት ይጸንሑና። ኣብ ዓምዲ ፍረ ጻዕሪ መሓመድ ኬር ሙሳ ኣብነት ጻዕርን ሞሳን ዝኾነ ኣብነታዊ ሓረስታይ ተላልዩ ይርከብ። እቲ ሕርሻ ክገብረሉ እኽእል እየ ዝበሎ ቦታ ስንጭሮን ጎቦታትን ዝዓብልሎ ብምንባሩ ከቢድ ዕዮ ይጽበዮ ከም ዝነበረ ኣይዘንግዐን። እቲ ስራሕ ኣብ 2005 እኳ እንተጀመሮ ብዙሕ ከይቀጸለ ግን ኣቋርጾ። ኣብ 2015 ከም እንደገና ከልምዕ ብምሕሳብ ነቲ ስንጭሮን ጎቦታትን ንምድልዳል ከቢድ ስራሕ ጀሚሩ። ንገሊኡ እናኸዓተ ክጸርቦን ክነድቆን፣ ንገሊኡ ድማ ሓመድ ክመልኦ ጀመረ። ሸቀሎ ወሲኹ ድማ ነቲ ስራሕ ከቀላጥፎ ኸኣለ። ንጽንኩርነት ናይቲ ስራሕ ክገልጽ እንከሎ ሓረስታይ መሓመድ ኬር እቲ ንሕርሻ ዝሓሰቦ ቦታ ገሊኡ ምስ ጎቦ ዝለገበን ክሳብ ጥሪት ዝሓልፋሉ ዘይክእላን ቦታታት ከም ዝነበረ ይዝክር። ክገብረ ንዝበለ ውሽጣዊ ድሌት ዝዓግቶ ከምዘየለ ዝጠቅስ ሓረስታይ መሓመድ ኬር 500 ሜትሮ ርሕቀት ካብ ዘለዎ ቦታ ብመኪና ዝመጽእ ባህርያዊ ድኹዒ ብዓረብያ እናመላለሰ ብምድኳዕ ነቲ መሬት ንልምዓት ድሉ ገበረ ይርከቦ። ኣብ ዓምዲ ሸባብ ንስ ዓምዲ ሕቶ ሸባብ ኣነ ዘረባ ሰብ ጸሊአ እቲ ጉዳይ ንቡር ፈቲነ ሓደ ወዲ ምስ ወለድኩየ ፍትሕ ኣጋጢሙኒ ድሮኳ ካብ ዝፋታሕ 8 ዓመት ኮይኑሎ ሕጂ ጸገም ኮይኑኒ ዘሎ ዝኾነ ሰብ ብፍላይ መሳርሕተይ ዘይት ምርዓዊ እናበሉ ኣሸጊሮምኒ። እቲ ዝገርመካ ወላ በዓል ሓዳር ይኹን ሓደ ሃብታም ርእያ ኣቢልክ ዘይትሕዚ ከምኡ ኢልካ ኣይንበርኒዩ እናበሉ ሞራለይ ይትንክፉኒ። ሓዳርን ውላድን ክህልዎ ዝጸልእ ሰብ ዘለዎ ኣይመስለንን። ግና ሰብ ባዕልኻ ክትሰርሕ ኣይትኽእልኒ ኢኻ ብወገነይ ዘይፍትን ኣይኮንኩን። ይኹን እምበር ኣጋጣሚ ኮይኑ ኩሎም ንሓዳር ሓሲበ ዝቕርቦም ሰባት በዚ በኹሪ ዓይነይ ዝኾነ ወደዮም ዝመጹኒ። ሓዳር ክንገብር እንተኮይኑ ውላድኪ ምሳና ክኸውን የብሉን ይብሉኒ። ኣነ ኸዓ ብዘይ ውላደይ ሓዳር እንታይ ይኾነኒ ናተይሲ ዕድለዩ ምበልኩ። ወደይ ግና ብዘይ በኣይ ገጽ ዝተፈላለየ ሰብ ክርአን ክመሸኸንን ኣየድልየንን እዩ ዝብል ሕቶ ናብ ኣማኻሪ ቀሪቡ ብቑዕዘተ ተኻይድሉ ይጸንሐና። ኣብ ዓምዲ ሓሰባት ካልኣይ ክፋል ብግዝኣት ሕጊ መን ኣብ ልዕሊ መን ክወራዘ ይኽእል ቀሪባኣላ። መንግስቲ ኤርትራ ነዚ ምስ ኩነታትን ሃመድረኽን ሃገርና ዘይካየድ ፍቱን ውዱቕ ማሕበረ ቁጠባውን ፖለቲካውን ሓሳባት ምዕራብ ንጎኒ ገዲፉ ምስ ተመክሮ ሃገርናን ህዝባን መድረኻን ዝኸይድ ማሕበራዊ ቁጠባዊ ፖለቲካዊ እንተላይ ፍትሓዊ ኣገባብ ቀይሱ ብዘገምታ የተግብረሎ። እዚ ቅንዑን ኣማራፂ ዘይብሉን ልኡላዊ ሓሳብን ኪደትን ንኤርትራ ግዳይ ፖለቲካውን ቁጠባውን እገዳን መቕጻዕትን ሃገራት ምዕራብ ገይርዎ እዩ። ንህዝብን መንግስትን ኤርትራ ግን ኣየንበርክኾምን። ሎሚ ምዕረባውያን ንህዝቢ ዘማእከለ ፍትሓዊ ኣገባብ ከተኣታትዉ ምድላዮም ህዝባዊ ግንባርን መንግስቲ ኤርትራን ዝተኸተልዎ ኣገባብ ፍትሒ ቅኑዕ ምንባሩ ምስክር እዩ ይርከቦ። ኣብ ዓምዲ ተርሙማ ምንዳይ ሓቂ ራብዓይ ክፋል ፌስቲቫልን ኣብ ስነ ጥበባዊ ምርኢት ዝተሳተፉ ተምሃሮን ሰፊሮም ይርከቡ። ኣብ ዓምዲ ደቂ ኣንስትዮ ሓይሊ መርፍእ ኣብ ትሕቲ ዝብል ስነ ጥበበኛ መምህር ቤተልሄም ዘወልዲ ተላልያ ትርከብ ዘለኒ ዝምባለ ኣብ ቅብኣን ኢደ ጥበባትን እዩ። ኣብ ዝተፈላለዩ ትካላት ኣብ መንደቕ ዝሰኣሉ ቅባኣታት ትሰርሕ። ብተወሳኺ ብኢድ ዝስርሑ ከም ቦርሳ፣ ናይ እዝኒ፣ ናይ ክሳድ መፋትሕ ወዘተ ዝኣመሰሉ ኣብ ከባቢና ብቐረባ ብእንረኽቦም ጥረ ነገራት ዝፈርዩ ስራሓት ኣዳሉ። እቲ ሳልሳይ ድማ ናይ መርፍእ ቅብኣ እዩ። እዚ ነቲ ዘለኒ ናይ ቅብኣ ዝምባለ ካብቲ ብልሙድ ዝግበር ናይ ቅብኣ ቀለማት ወፃኢ ብመርፍእን ፈትልን ዝስራሕ ቅብኣ እዩ። ኣብዚ ግዜ እዚ ድማ ዳርጋ ብዙሕ ኣቓልቦ ሂበ ዝስርሓሉ ዘለኹ ሞያ እዩ። መርፍእ መሓዛያ ምሳይ ዝዓበየት መሳርሒት እውን እያ።
ኣብ ግዜ ንእስነትና ብብዙሕ ኣቕሓ ንፃወት ኢና።